0: ኣታ ሰበይትኩም ሸት ኢለን ንደቂ ኣውቅዒኖም ከይኣክሎምሲ ንቤተይ ካ ክትመፁ ውፁ።
1: ድሓ ንዕቐት እንድዩ
2: ዘማሳዊ ንዓንበር ንዓንበር ዘማሳዊ እዚአ ናብ ዘይሰጣና ኸእትዋነ እዩ
3: ድሓነ ዳኛው ሓወይ እዚ ዘረባ ቆልዓ ሰበይቲ እንድዩ ከም ጌርካብ ልባኸይ ተስፍሮ ድሓር ከዓ ንሕና ተደሲዒብናይንሲ ኣብ ድበፅሖ ይብለን እንታይ ደ ክብለካ መፅየ እቶም ኣወዳት ኣብቲ በረኻ ተባኢሶም ብልዎም ኣለዉ
2: ኣንታ ደማሳ እቲ ወድኻ ሲ ናብ ጓላ ሓንቢራ ሕፅኻ የድኻ
3: ሕፅ እየዎ
2: ኣዚ ወድና እዲ ደኣ ዓይኑ ዶ ቕላቕኒ ንዓ እንተ ዘይኮይኑ እምቢሉ ዕጫ ኣንፊፉ
3: ዶ
2: ኣንፊ መባእሲኦምን ስኮይኮነ ይተርፍኒ
3: እሞ ካንዲ ቕቢጩካ
2: ኣቕቢፅኒ ኣቕቢፅኒ
3: እሞ ድሓ ወድኻ ካብ ሓየለካ እምብላይ ካብ በለካሲ ንወደይ ፀቕጦ እንተኾነ ንስኻ ቐሲልካ ግራዕ እዮ ኣይ ፋለይ እንተበለ ከዓ ብሓደ ኮይንና ንመክር ንሓንቢር ክረኽበ ዘይኩሎም ደቅናዮም ኣዋድን መዓስ ተወዲአን
2: እንጀራ ዓለም ብላዕ እንጀራ ዓለም ብላዕ ደማሳሕወ

0: ዘፋን ኃይሊ
1: አንታ ደማስ እዚ ወዳኛው ሲነዛ ጓለይ ካታተላለ ደሞ ወደ እንታይ ዓይነት ፅሊም ሳና ክተክል ደልደሎ
2: ሓምቢር እቲ ዝኸውን ኣይጠፋአናን እዩ ዝሓለፈው ነጊረካየ እዚ ቆልዓ ንኩላህና ከየጓሃይ ከሎ እዛ ነገር ንዕበሳ ኢለካ ምስ መዓቢኻኒ ግዳሲ ኣነ ኮ ንወደይ ከም ስሎ ፀሊአ ይኮንኩን የግዳሲ ኣፍንጫ ተተወቕዓሲ ዓይነት ነብዒ ይነገሩ ንዳኛው ሰብ ሒዝካ ኺድ ክብሎ እየ ወሲንካ ሃቦ ወወ ኸይደ ዳ ኸይደ ከምኡ ግበር
3: ደማሲ ፈሊጥዎ ኣሎ
1: ነዚ ሓንቲ ዓይነ ጓለይ ክንቁረኒ ተምርእያ ወሊዳ ሻሕሻሕ ክትብለለይ እናበልኩሲ
3: ንኣኻ ምስ ዘረፋ ዋይ ዋይ ምባልሲ ትብፃሕካ ምባልኩ ሓይሽ

0: Casa zmulowano.
1: አንተ?
2: አሀ
1: ዘወጭ ምነት ትርፈስ ኣብ ምድሪ ቤተ መፅያ ክትወቕዓኒ
2: ኣንቲ እንታይ ዝበለ ሕቱር ቅድ ዘለዋ ተይስዳኛ
1: መንተ ኸቲሩ
2: ንስ ቕጥራይ ትመልስላ ተመሊስክለያ ትኸብር ብለክ ኣለኹ
1: ኣነስ ኣይምልሸላኒ ግና እታ ሕፅይቲ ወደይ ዝተረፈት ንዳ መዓንጣ ከብደይ ቅርፅ ፃቢልኒ እምበር እታ ክተምፅእ እታ ክትረክብ ኢለ ክምልሸላ ኣይምልሸላን
2: በድብድዮ እስኪ ጠሊ ዘለዎ ክቦምፅክዳ ዓይንና ወዳእኽልና ችላ
1: ኣይሰሚደንዴ

0: ዓወይ ኩሉ ርዳእኒ እዩ ዝሓለፈ እውን ደማስ ሓወይ ከማይ ኮይኑ ኩሉ ኣረዲ እኳ እዩ እዚ ቆልዕ ልዕሊ ከመይ ኮይኑ እንታይ ከም ዝገብሮ ጠፍእኒ
1: ሓምቢር ሓወይ ንሕና ምስ ፈፀናኩማይ ፀላእናኩምን ከምዚ ዳኘው ክብሎ ዝፀንሐ ዓይሻ ውላዳ እዩ ሃብካ ቆልዕ ሓንጊድዎ ሕማቕ ጥሪትካ ትሸጦ ትልውጦ ሕማቕ ውላትካ ግን ኣይሸጦ ኣይትልውጦ ኣነ ከዓ ሕጂ ካብ ፍቓድካ ኣይወፅን እየ ትማሊ ትብፃሕኩም ተባሂልና ቃልእ እነሳእቲና ኢና ሎሚ ክንጋደፍ ሰናየ ድሌት ኣይኮነ የግዳሲ ቅሳነት ደይብሉ መስቦ ንፅባሕ ንኩላና ጎርቢ እዩ ስለዚ ደጊምና ክነቕልበሉ ዘጉህም መውስቦ ከይነተክል ኢና መፂና ዘለና
2: ኣንታ ደማስ ጓሃለይ ኢላን እግራን ተሳሊመ ሕራ ያቢለያፍ ሕጂ ከም ሽንትገመሉ ድሕሪ ኣይዛርባ ተቆልዓ ከንታ ክስምዓ ቃል እምነት ክዓፅፍ
1: ናይ ቆልዓ ናባይ ግደፎ ንስኻ ጥራይ ብንፁህ ልብኻ ትቐበሎ ኣነ ወደይ ክምርዖን ዶይመሓሸኒ የግዳ ወለድና ነገርን ቅራሕንትን ኣይፅንሑልና ንነገር ፍቕሪ እዮም ስዕርዎ ነይሮም ወ ሕጂ ከዓነ ነዛ ብርክቲ ጓለይ ትማሊ ጓለይ ሎሚ ጓለይ ጓል ኩላሕና ስለ ዝኾነት ሓደ ዝራብዐነ ሓንቲ ረሕነ መሸለሚ ሃይበይ ኣለኹ
2: ደማስሓወይ እንታይ እሞ ክብል እየ ኣብ ዝበልካ ናኣቱ ኣብ ቃልካ እምን
1: ግረግረ
0: ክቡራት ኣሕዋት ዓይኒ ብርኩኹ ምፅናዕ እዛ ፍቕሪን ሰላምን ከዓ ኣምላኽ መላእ ኣለና ብሓቂ ብሩኽ መዓልቲ እዩ
1: ብሩኽ መዓልቲ ብሓቂ
2: ብልዖ ብልዖ ጓለይ ንዕዛ ጓለይ ንዕስኪ መንበር ክሒዝ ክንዒ ንዕመዛ ጓለይ ናልክ ዘረባ ቦታት ክስምዒ እዮም እዛ ጓል እዩ
1: ምልዖ ጓለይ ብርክትን ለባምን እንዲኺ ኩሉ ምሰብኮ ወዲ ኢናየና ገስጥ ወደይ ማለት ሰግድ ወደይ ማለት እዩ ሕጂ ከዓ ኩላትና ቦታት ኪና ሕጂ ከዓ ኒአ ክራእሲ ምስ ሰግድ ወዲ ዳኛ ውሕፂና ክለና ኣብ ቅድሚ ቦኹን ኣብ ቅድሚ ሓምኾን ኣብ ቅድሚ ዞማያታትን ከዓ ሓደ መንጓድ ዝራብዐን ሓንቲ ርሕን መሸለም ይኸይበኩ ኣለኹ መሪፅ ክውሰድ ዛጓለ እዩ ቁልፋይ ዘረአይ ገለ ትብሎ እንተለኩም ስከ ውስኩሱ ከብልሉ ኣየ ገለወይ ወወ
3: ኩሉ እቲ ዝበሃል ኢልካ የ ኢኻ ደማ ስሓወይ መንገዲ የማን መንገዲ ሰላም ዝመርሕ መንገዲ ኩሉ ተዛሪብካ የ ኢኻ ሞ እንታይ ክንምልኣሉ ኢልና እዛ ጓለይ ከዓ ነቦኹ ስምዕዮ ማርያም ትስማዓኪ
4: ሙልዖ ጎርዞ ሱራ ለይለየ ተኸራፊት ከምዝጌናየ ንመንኮን ትኾኒ
5: ኣንቲ ዝኣ ኣግናይ ዞም ርጉማት ገዛ እንዲ
6: ኣንቲ ይህ እንተ ትርፈ ኣፍን መላፋለፍን ዘይብሉ እንስሳ ደኣ እንታይ ግበር ትብል ዮ ኣለኺ
5: ኣየ ደማስ ሕራይ ደውዒ ኢልኩም ኣይ ኣብዚ ተኣሲሩ ምስ ፀንሓኒ ንደሲ ንገዛ ክማልኦ ሓሲበ
6: ትርፈ ኩሉ ኣጋውላኺ ኣጢዐ ፈጠክ እየ ነዚ ውሽጢ ክዘሎ ድጉል ፅንኢ ጸሊም በጊ ሓሪት ኣጥፊ እዮ እምበሪ ኣነ ደማስ ኣነ እንትርፈን ጽቡቕ ንሕማቕ ዝዓቁር ልብን ከብድ ዘይብለይን ወ ወይ ጉድ ከምዚ ከዓ ኣለኻ

0: መዓልካ ገሰጥ
1: እመልኩ ውዕልኪ እንታይ ዳኣ ምሸት ምትርዳእና ብዝፃድፍ ገጽኪ
0: ኣይ ተጸሊእ ንውዒሉስ ንቡን ዝኾንካ ኣራሪኢለ እየ
1: መኸሰኒ የክዶ
0: ኣይ እንታይ ገበርካ ኪዳሓን ኣይፈርሕኒ እየ

0: ለልጥንቀቕ በለ ሓራይ
1: ኣታ ሕሉ ባህሊ ብቃስ ኣብ መገዲ ክትከትራ ኣታ
2: ኣብ ካስ ሃበካ ይሰር ብረትካ ሓሉ
1: ወዳኔውካ ኣብ ግራት

0: ኣለኹም ዝብለኩም ስምዑን ኣበዛንኩም ድማ ሰቁዑ ድርፈ እዚ ምስ እንዳ ደማስ እንቺ ምንጪ ግሒት ክጥፍ እዩ ፃልቂት ከዓ ከም ቀደምኪ ኣቦ ያደ እንዳበልክ ተላእኽ እዮም ንጓሎም እንተኾነ እውን ዘረባ ከይሰብዓልኪ ኣንታ ንፅኻ ከዓ እዚ በረኻ ከድካ ንምልዖ መኒ ዝቐርባ ትብሎ ዘረባ ልጓም ግበርሉ ለባ ማት እዮም
1: እሞ ስድራና ኣብ መምፂና ዶክንኣቱ
2: እወይ ፅቡቅ
1: እዚ ሎሚ ኣኪብና ዘሎ ኣብ መንጎ ወደይን ኣብ መንጎ ወዲ ዳኘ እውን ዝፀንሐ ናይ ንእስነት ዝስሐ ንዓይኒ ዓይ ናብ ፍጥሚ ንምብፃሕ እዩ ነይሩ እዚ ከዓ እቲ ጉዳይ ወደይን ጓል ሓንቢርን ብዘይፍታዎም ዓምፂፅና ጌርና ዝነበርና ሓፀ ገዲፍና ንወዲ ዳኘው ንሃቦ ስድራ ዳኘው እውን ብዝገበርኩምና ሓድገት ኣዚና ተሓጒስና ኢና ንሕና እውን ኣብ ገዛ መኺርና ተላዚብና ዝገበርናዮ ዝፀንሓናን ቅንእን ቅርሕንትን ገደልእቲና ምሳኹም ከም ማይን ፀባን ኮንና ሓቢርና ክንጓዓዝ ወሲንና ኣለና ብሉ ኣለዉ እዚ ከዓ ኩሉ ሰብ ክመሃረሉ ክሪኦ ክሰምዖ ክፈልጦ ተኣኪብና ኮነላ ስለ ዝበሉኢና ተኣኪብና ዘለና ዳኞ ናባኻ እዩ
3: ኣቶ ዓዲ ቀደሙ ንትትፈልጥ ትፈልጦ እዩ ንሕና ቐፎን ዓውድን ዝኾና ኣሕዋት ብከምዚ መስቦ ክንዋጠጥ ካብ መጀመርቲኡ ናይ ተቐበልክዎን ግን ብሰንኪ ወደይ ወሪዱ ዳማስዓ ወይ እቲ ዝበልካ ይ ኩሉ ሓቂ እዩ እቲ ናትኩም ሰብኣውነት ኣይኮነ ንዓናዚ ዓዲ ምልኡ ያገሪሙ ኣነ ከዓ ምስድራ ቤተ ኮይነ ዝግለ ምስ ሓሰብ ኩሉ ንሕና ኢና ተጋጊና ንሕና ኢና ዓጊብና ቆፅሊ ዘውደቑሉ ዓፂቶምሲ ንምንጥሎም ኢና ዘለና ኢልና ሓሲብና ናብ ልብና ተመልሶ ስለዚ ኣብ ቅድሚዞም ክቡራትን ሕፍራትን ዓበይቲ ዓድን ከምኡ ንኣሕዋተይን ገማስ ምስ ወድኻ ሓንቢር ምስ ጓልካ የቐንየለይ የቐንየለይ ክብለኩም ደሊ
4: ከምዚ ክብልዎ ፀንሕ እዩ ደማስሓወይ ካብ ሃፍትኹም ድኻታትን ዘኽታማትን ሓንጊርኩም ካብ ልቦናኹም ከዓ ፍቕሪ ዓንጊልኩም ነዛ ብርክቲ ዓድና ከ ቕንዕና ምሂርኩም ኩሉ ነገርኩምሲ ካብ ጥፍኣት ናብ ልምዓት እዩ ዝዕድ ሓቂ ሓይሽ ከምዚ ናትኩም ልቦና ነዚ ድመፅእ ትውልድ ፍጠረሉ ካልእ እንታይ ይበሃል ኮይኑ ናይ ብሓቂ ካልእ ዝበሃል የለን ኣነን ዝወደይን እኳ እንድ ገሌ ይቲ ሓንጊጥና ነይሩ ምባል ሓይሽ እዞም ሰብኣይ ነውልኩም ኣብዛ ቅድሚኹም ኣብዛ ቅድሚኹም የዛረብ ዘለኹ ንዑ ግደፉ ኣይፋልኩምን ተበሉ ነዛ ፀማም እዝኒ ነዛ ፀማም እዝኒ ኢና ሂብናዮም ፀኒሕና ኣጀገን ኣብ ልብና ተመሊስና ኣብቲ ኣበባኹምን ዕምበባኹምን ከዓ ሓቢርና ንውዕሎ ግበረና
5: እንታይ እያ ክንደልክን ትርፈየ
4: ትፍቶየ ኣብ ልብና ተመሊሽና ኢና የደልኩ
5: ኣይ
4: ወ
5: ጓዓነይ ጓዓነይ ጓዓነይ ኣሰይ ኣሰይ ወይ ተመስገን
6: ወ ዓድና ኣነ ብዝያዳ ብዝያዳ ዘመስግኖን ዝንዕዶን ደማስ እዩ ከም ግዳ ሓቂ ኣነ እንጓለይን ካብቲ ድሌትናን ባህግናን ብምትራፍና ሕጉሳት ኣይነበርናን እወ ሰብኣይ ሓስካይ ደማስን ልባማት ዓድን ከዓ ሓይሎምና ሕጂ ግና እንኳዕ ደኣ ናብ ልብኹም ተመለስኩም እምበር ኣነን ደማስን ከዓ እንኳዕ ደኣ ናብቲ በኹሪ ሓሳብና ተመለስና እምበር ኩሉ ተሓጒስካ ትገብሮ ድንቂ ሓሳብ እዩ እወ ዓድና
5: ኣንትን ትርፈየ እንታይ ዝበልዎ ቅዱስ ሓሳብ ሓሰብክን
4: እንታይ ከ ክንደግብ
5: እዛ ሕፀ ወደይሲ ናብ ንቡር ተመሊሳ ኣሰይ ኣሰይ ኣሰይ እንኳዕ ናብ ልብኽን ተመለስክን እምበር እዛ ዓለም እዚኣ ደኣ ደይ ስጋይ ስጋኻ እንታይ መልክዕ ኣለዋ ኢልክ ና ይኸን
4: ሓንቢረይ ከዓ እዛ ብርክቲ ጓለይ ከም ሓሳበይ እንኳዕ ናብ ደንበይ ተመለሰት ኣሰይ ኣሰይ ኣሰይ
1: እሞ ስድራና ጭዋ ዝኾነ ባህልን ልምንን የሰስነልና ከምቲ መጽሓፍ ሃይማኖትና ዝብሎ ሕደግ ሕደገልካ እዩ እንኳዕ ናብ ሰላም ጎደና ሓዋወሰና ሕድገት ይጽባቐ ኢና እቶም ቈልዑ ካ ባዕለ የቕረቕረኸ ክባሃሎም እዮ ግዲ ይብልኩምን እልልበላ ትነንስቲ እልልበላ ወ እልልበላ

ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፀቀታት ባሕርና ከመይ ቀኒኹም? ብቓዓት ዓሳ ዘረጋገፅ ዘይሕጋዊ ንግዲ ዝከታተል ኣብ ምዕቃብን ምክልኻልን ኣከባቢ ደሴታትን ገማግም ባሕርን ዝነጥፍ ምስ ክፍሊ ኣገልግሎትን ሕጋጋትን ቁፅፅር ሃብቲ ባሕሪ ዘላለ መደብ ይክህልወና ሓቢርና ንከታተል።

0: ክፍሊ ኣገልግሎትን ሕጋጋትን ቁፅፅርን ሃብቲ ባሕሪ ሓደ ካብተን ክልተ ክፍልታት ሚኒስትሪ ሃብቲ ባሕሪ ኮይኑ ኣፍልጦ ህዝቢ ብዛዕባ ዕቃበ ፀጋታት ባሕርን ዲጋታትን ክብ ኣብ ምባል ዝነጥፍ ኮይኑ ብተወሳኺ ሕጋጋት ምንዳፍ ምውፃእ ምኽላስ ምትግባር ተቆፃፀርቲ ምስ ኢንዱስትርያውያን መራኽብ ምስዳድ ፍቓድ ምግፋፍ ምዕዳልን ምሕዳስን ደረጃ ብቕዓት ዓሳ ምቁፅፃር ንጥፈታት ምክትታል ድሕረ ግፋእ ማለት ዓሳ ካብ ባሕሪ ተገፊፉ ምስ መፀ ኩሉ መስርሓት ሓሊፉ ኣብ ኢድ ዓሚል ከመይ ኢሉ ብውሑስ መንገዲ ከም ዝበፅሕ ዝከታተልን ዝትግብርን ብሓፈሽኡ ድማ ዝኩሉ ንጥፈታት ፀጋታት ባሕሪ ህላውነቶም ንምርግጋፅን ንምውሓስን ዝሰርሕ ክፍሊ እዩ።
1: ብመጀመርያ እዚ ክፍሊ እዚ ክምስረት እንከሎ ቅድሚ ናፅነት ክሳብ 95 ኣብ ዝነበረ ግዜ ምስ ሚኒስትሪ ሕርሻ ኣብ ከም ክፍሊ ምቁፅፃር ምህርቲ ዓሳ ተባሂሉ እዩ ኣትዩ ነይሩ። ድሕሪ 95 ግን እዚ ክፍሊ እዚ ብክፍሊ ኣገልግሎት ቁፅፅር ኢሉ ኣሃዱ ኢሉ ስርሑ ጀሚሩ ማለት እዩ። ኣብቲ እዋን እቲ ዝነበሮ ኣቃውማ ዋላ እውን ብደረጃ ክፍሊ ይኹን እምበር እቲ ተናኸዱታት ዝተጠርነፋ ተጨንፈር እውን ብሓንሳብ ዓቕሚ ሰብ ብዙሕ ኣይነበሮን። ኣብ ርእሲኡ እቲ ናቱ መምርሒታትን እቲ ናቱ ሕጋጋትን እውን ከምቲ ዝድለይ ማዕበለ ነይሩ ማለት እዩ። ካብ 98 ናት ሒዙ እቲ ሕጋጋት እቲ ነዚ ክፍሊ ዘስርሑ ሕጋጋትን ኣዋጃትን ተመስሪሑ ማለት እዩ። ካብኡ ቀፂሎ 2003 እውን ሕጋጋት ኣትዩ ኣብዚ እውን ክምዕብል ተገይሩ እቲ ሕጋጋት ብድሕሪ እዚ እውን ዝስርሑ እንዳደለለ መፂኡ ማለት እዩ። ክሳብ ዛ ሰዓት እዚኣ ድማ ብክፍሊ ኣገልግሎትን ሕጋጋትን ቁፅፅር ሃብቲ ባሕሪ ኣገልግሎት ይህባሎ ማለት እዩ።

0: ዓላማ ሚኒስትራብቲ ባሕሪ ብሓፈሹ ምውሓስ ቀጻልነት ጸጋታት ባሕሪ ኮይኑ ዘለና ሃብታም ስነ ብዙሕነት ባሕሪ ብዘላቕ መስርሕ ንባሕሪ ብዘይጎዳእ ኣገባብ ተጠቂምካ ንወለዶታት ከም ዝቕጽል ኣረጋጊጽካ ጸጋታት መዝሚዝካ ንህዝቢ ተረባሓይ ምግባር እዩ። ክፍሊ ኣገልግሎት ሚኒስትሪ ሃብቲ ባሕሪ ድማ ካብዚ ብዘይፍለ ዕላማታት እንተርኢና
1: ክፍሊ ኣገልግሎትን ሕጋጋትን ቁፅርን ሃብቲ ባሕሪ ሓደ ካብተን ክልተ ክፍልታት ዓበይቲ ክፍልታት ናይ ሚኒስትሪ ሃብቲ ባሕሪ ኮይኑ ርእሱ ዝኽኣለ ዕላማ ኣለዎ። ንሱ ድማ ምሕደራ ጸጋታትን ኣከባቢ ባሕርን እዩ ማለት እዩ። ምሕደራ ክንብል ከለና ዝተፈላለየ ደረጃታት ክህልዎ ይኽእል እዩ። ብሓፈሻ ግን ምሕደራ ጸጋታትን ኣከባቢ ባሕሪ ክንብል ከለና እዚ ክፍሊ እዚ ነዚ ንክገብር ሕጋጋት ኣዋጃት መምርሒታት ሚኒስትሪ ሃብቲ ባሕሪ ተኸቲሉ ዘላቒ ምዝመዛ ጸጋታትን ኣከባቢ ንክህሉ ሓደ ይገብር። ተወሳኺ ኮታ ናይ ክግፈፍ ዘለዎ ምህርቲ ዓሳ ይስልዕ። ምስኡ ከዓኒ ናይ ደገ ናይ ውሽጥን ሃገራውያን ናይ ወፃእተኛታት ልምዳውያን ሓውሲ ኢንዳስትሪያውያን ንብለን ብሓፈሻ ሰለስተ ዓይነት ጀላቡ ወይ ከዓ መረኽብ ከዓኒ ፍቓድ ዝሃበ የስርሕ ማለት እዩ።
0: መሰረት ኣዋጃት ሚኒስትሪ ሃብቲ ባሕሪ ንብቕዓት ዓሳ ዘደንፍዕ ኩለን ወደባት መራገፊ ዓሳ፣ ትካላት መምስርሒ ዓሳን መፍረ በረድን ፅፉፍ ኣተሓሕዛን ኣገባብ ምምስራሕ ዓሳን ከተኣታትዋ ዘገድድ ሕጊ ብምትእትታው ክስራሐሉ ጸኒሖም። ብተወሳኺ ነቶም ኣብ 1998 ዝወፁ ክልተ ኣዋጃት ኣብ 2003 ናይ ምቁፅጻር ብቕዓት ኣገባባትን መምርሒታትን ብምውሳኽን ንዝፀንሑ ሕገጋት ብምምሕያሽ ዳግማይ ከም ዝኽለስ ተገይሩ።
1: እዚ ክፍሊ እዚ ዕደላ ፍቓድ ናይ ዓሳ ተኣሳሲሮም ንዝኸዱ ትካላት ማለት መመስርሒ ትካላት ዓሳ፣ መመስርሒ ትካላት በረድ፣ ወደብ መራገፊ ዓሳን ይከታተልን ፍቓድ ላይሰንስ ድማ ይህብን ማለት እዩ። ካብዚ ሓሊፉ እውን ናይ መጓዓዓዝቲ ናይ ዓሳ መካየንን ኣብ ርእሲኡ ከዓ ናይ መዝሓሊ ምኽዛናት ናይ ዓሳ እውን ፍቓድ ላይሰንስ ይህብ እዩ ማለት እዩ። እዚ ዕላማ እዚ ምስቲ ብቕዓት ናይ ዓሳ ንምርግጋፅ ኢልና ንገብሮ ኣካል ቁፅፅርን ክትትልን እዩ ማለት እዩ። በቲ ሕጋጋት መርኪስና እዚ ድማ ነብሉ። ተወሳኺ ኣታዊታት መንግስቲ እውን ይእክብ እዩ። ካብ ፅላት ሃብቲ ባሕሪ ንዝእከብ ኣታዊታት ድማ ብግቡእ ብምስናድ ናብ ኣታዊታት መንግስቲ ይእቱ ማለት እዩ። ካብ ፅላት ሃብቲ ባሕሪ፣ ካብ ዕደላ ፍቓድ፣ ካብ ዝኾነ መቕፃዕቲ ክኸውን ይኽእል እዩ፣ ካብ ዝተመዝመዘ ፀጋታት ባሕሪ ምስ ውስጥ ሃሰር ዝተፈላለዩ ንጥፈታት መገስ ናይ ምህርቲ ዓሳ ተጠቃምነት ባሕሪ ከምኡ ዝኣምሰሉ ንጥፈታት ናይ ምቁፅፃር ክፍሊታት እንዳኣከበ ኣታዊታት መንግስቲ ይዕቢ ማለት እዩ። ዝክፍለፅ
0: ኣብ 2008 ምቁፅፃር ምርምራ ብቕዓት ዓሳ ኤርትራ ናይ ኤሮጳዊ ሕብረት ምቁፅፃር ምግቢ ሓለዋ ጥዕና ደረጃታት ስለ ዘማለአ ብኣህጉራዊ ደረጃ ተቐባልነት ክረክብ በቒዑ። በዚ መሰረት ብኣህጉራዊ ደረጃ መዐቀኒ ምህርቲ ዓሳ ኤርትራ ኣብ ቀዳማይ ደረጃ ብቕዓት ክስራዕ ክኢሉ ንሰደድ ከዓ በቒዑ። ኣብ ምግፋፍ ዝነጥፋ ኩለን ጀላቡ ኣብ ዝተፈላለየ ከተማታት ዝርከባ ድኳናት መሸጢ ዓሳ፣ ናይ መዘሓሓለ ኣገልግሎታትን ወደባት መራገፍን ትካላት መመስርሒ ዓሳን መዐቀኒታት ብቕዓት ከም ዘማልኡ ንምግባር ብቐጻሊ ዘድሊ ስልጠናታትን መምርሒታትን ነዲፍካ ኣብ ምትግባርን ቁፅፅርን ክካየደለን ጸኒሑ። ከምኡ ውን ደረጃ ብቕዓት ዓሳ ንምውሓስ ቀጻልን ዘይባታተኽን ስራሓት ስለ ዘድልዮ እዞም ኣብ ላዕሊ ተጠቒሶም ዘለዉ ንጥፈታት ብምሕያል ፃዕርታት ክካየድ ጸኒሑ።
1: ጨንፈር ቁፅፅር ብቕዓት ዓሳ ሓንቲ ካብተን ክልተ ጨናፍር ናይ ክፍሊ ኣገልግሎት እያ። ኣብ ትሕቲኣ ክልተ ኣህዱታት ኣለዋ። እቲ ሓንቲ ደረጃታት ብቕዓት ዓሳ ትበሃል ከላ፣ ሓንቲ ድማ ኣህዱ ምሕደራ ድሕረ ግፋ ስራሓት ዓሳ ትበሃል። እዛ ጨንፈር እዚኣ ኣብ ምንታይ እያ ትነጥፍ እንድሕር ኢልኩም፣ ኣብ ድሕረ ግፋ ዘሎ ንጥፈታት ናይ ፅላት ባሕሪ እያ ትነጥፍ። ዓሳ ተገፊፉ ካብ ባሕር ምስ ወፀ ዘሎ መስርሓት ክሳብ ተጠቃማይ ዝበፅሕ ዘሎ መስርሕ ውሕስነቱ ዝተረጋገፀን ክኸውን ስለ ዘለዎ ንጥዕና ሕብረተሰብ ንምባል ማለት እዩ። እዛ ጨንፈር እዚኣ ኣብዚ ኣተኪራ ውሕስነት ምግቢ ዓሳ ወይ ከዓ ምህርቲ ዓሳ ንምርግጋፅ ትሰርሕ ማለት እዩ። ብመጀመርያ ትገብሮ ነገር እንድሕር ኣሎ ኮይኑ ኣብ ባሕሪ ንዝገፋ ጀላቡ ፍቓድ ግፋ ክትህበ ፍቓድ ግፋ ክንብል ከለና ፍቓድ ግፋ ናይ ምግፋፍ ፍቓድ ኣሎ። እዛ ጨንፈር እዚኣ ግን ናይ ብቕዓት ፍቓድ እያ ትብል። ዘንጀላ ብዚአን ሲ ኣብ ባይታ ክሰርሓስ ብቕዓ ድ ከምፅኦ ዝኽእላ ምህርቲ ከመይ ይመስል ከዓኒ ትግምግም ማለት እዩ። ነዚ ቁፅፅር ብምክያድ ዘንጀላቡ ናይ ብቕዓት ምስክር ወረቐት ትህብን። እዘን ናይ ብቕዓት ምስክር ወረቐት ዝተዋሃባ ጀላቡ ድማ ሒዘንኦ ክመፃ ዝኽእላ ምህርቲ ውሕስ ይኸውን ማለት እዩ።
0: ሚኒስትሪ ሃብቲ ባሕሪ ነዚ ፍርያት ባሕርና ዝኾነ ዓሳ ንምቁፅፃር መታን ክጥዕም ብዝተፈላለዩ ዓውድታት ካብ ኮሌጅ ስነ ፍልጠትን ቴክኖሎጂ ባሕርን ዝተመረቑ ኣባላት ዳርጋ ኣብ ኩልደን ዓሳ ክበፅሐሉ ይኽእል እዩ ዝበሃል ቦታታት ኣዋፊሩ ይርከብ። ምህርቲ ዓሳ ኣብ ዝርዝር ዕለታዊ መግብና ክኣቱ ዘለዎ ኣገዳሲ መግቢ ዋላ እኳ እንተኾነ ኣብ ኣተሓሕዝኡ ኣዝዩ ጥንቃቐ ዝደልን ብግቡእ ኣብ ዘይተሓዘሉ እዋን ቀልጢፉ ክባላሾን ኣብ ዝተመገበ ውልቀ ሰብ ካብ ዝቐለለ ቅርፀትን ተምላስን ክሳብቲ ዝኸበደ ሞት ከስዕብ ይኽእል።
1: ምህርቲ ዓሳ እውን ተገፊፉ ካብ ባሕር ምስ መፀ ኣብ ዝኾነ ይኹን ቦታ ይራገፍኒ ውሱን ንዑ ዝኸውን ዝተሃፀ ቦታ መራገፊ ኣለዎ። እዚ ከዓ ወደብ መራገፊ ዓሳ ኢልና ንፅውዖ ንሕና እዛ

0: ፈርዚያ እንታይ ትገብር ተቆፃፀርቲ ብምምዳብ ኣብዘን ወደባት መረጋፍ ዓሳ ዝራገፍ ምህርቲ ዓሳ ብቑዕ ናብ ትካላት ከም ዝኣቱ ትገብር ማለት እዩ። ኣብ መንጎ ውልቃውያን ነጋዶን ኮርፖሬሽናት ክኾና ክላ እየን ኣብ መንጎ ገፈፍቲ ዓሳን ከም ወኪል ናይ መንግስቲ ኮይና ነዚ ምህርቲ ዓሳ ብቕዓቱ ኣረጋጊፃ ናብ ዝትካል ከም ዝኣቱ ትገብሮ ማለት እዩ። ኣብ ወደብ መራገፍ ዓሳ ኣብዚ ዝግበር መስርሒ ንዓሳ ኣብ ሰለስተ ደረጃ እዮም ዝመቕልዎቶም ተቆፃፀርቲ ብቕዓት ዓሳ። እዞም ተቆፃፀርቲ ብቕዓት ዓሳ ንብሎም ዘለና ብዓውዲ ስነ መግቢ ቴክኖሎጂ ስነ መግቢ ዝተመረቑ ክኾኑ ክእሉ ኣለዎም። ኣብ ርእሲኡ ተመክሮ ናይ ስራሕ ክህልዎም ኣለዎ። ብህዋሳዊ ኣገባብ ተጠቂሞም እዮም ነቲ ምህርቲ ዓሳ ናብ ሰለስተ ደረጃ ሃዚ ፈልይዎ። እቲ ሓደ ቀዳማይ ደረጃ ንብሎ ብቕዓቱ ዝተሓለወ ምህርቲ ዓሳ ማለት እዩ። እዚ ኣንፀባራቂ ሕብሪ ዝተወሰነ ብምሉእ እቲ ዓሳ ከብሎ ዝኽእል ብረቑሒታት ዘማልአ ዓሳ ቀዳማይ ደረጃ ኢሎም ይፈልይዎ። እቲ ካልኣይ ደረጃ ንብሎም ከዓ ብዝተፈላለየ መስራሕት ናይ ምግፋፍ ይኹን ናይ ምርጋፍ ዝተጎነፀ ወይ ከዓ ዝተተንከፈ ወይ ዝተቐልጠ ዓሳ ንድሕራሉ ከዓ እዚ ምስ በረድ ምብልሸዋት ከምፅእ ስለዝኾነ ከም ካልኣይ ደረጃ ተታሒዙ ናብ ትካል ይኣቱ ማለት እዩ። ኣብዚ ሳልሳይ ደረጃ ኢልና ንፈልዩ ዓሳ። እዛ ጨንፈር እዚኣ ሳልሳይ ደረጃ ከም ጓሓፍ ሓሲባ ካብ ትካል ኣይወፅን እዩ። ናቱ ግቡእ መስርሓት ተኸቲሉ ድማ ናብ ዝጓሓፈሉ ቦታ ክኸይድ እዩ ማለት እዩ። ብሓፈሻ ኣብዛ ወደብ መራገፊ ዓሳ ነዚ ውሕስ ምህርቲ ዓሳ ናብ ተጠቃማይ ንክበፅሕ እጃማ ተበርክት ማለት እዩ እዛ ጨንፈር እዚኣ።
1: ኣብ ከተማ ምፅዋዕ ዝርከብ ኣሃዱ ምቁፅፃር ብቕዓት ዓሳ ሚኒስትር ሃብቲ ባሕሪ ከምቲ ኣብ ዓመታዊ ንጥፈታቱ ሰፊሩ ዘሎ ንትካላት መመስርሒ ዓሳን ድኳናት መሸጢ ዓሳን ምቁፅፃር ምክያድን መምርሒ ፍቓድ ምሃብን ንዝብል ንጥፈቱ ንምትግባር ዓመታዊ ናብ ዝተፈላለዩ ዞባታት ብምኻድ ስርሑ የሰላስል። ነዚ ንምግምጋም ኣባላት እዚ ጨንፈር መዓልታዊ ኣብ መራገፉ ቦታ ኤሪፊሽ ንዝራገፍ ምህርቲ ዓሳ ቅድሚ ናብ ትካል መመስርሒ ዓሳ ምእታዉ ሓደ ብሓደ ብምቁፅፃር ከም ዝሓልፍ ይገብር።
2: እዚኦም ክልተ ዓይነት ዓሳ ቀሪብና ኣለና። ሓደ ዝተበላሸ ዓሳ፣ ሓደ ከዓ ዘይተበላሸ ዓሳ ጥዑይ ዓሳ ንብሎ ማለት እዩ። ስለዚ ብደጋዊ ነዚ ዓሳ እዚ ብደጋዊ ክንፈልጦ እንድሕርዘና ብዙሕ መፍለጥታት ኣለዎ ማለት እዩ። ሕጂ ሓደ ካብኡ እዚኣ እታ ጥዒተ ዓሳ ንብላ ዘለና ማለት እዩ። ጥዒተ ዓሳ መጀመርያ ከምዚኣ ነገርና ጥነትላ ጥዒትላ ብዙሕ ውሳ የብላን። ካልኣይ ከምዚ ገርና እንድሕር ጠቢቕና ዚ ዓሳ እዙይ ዋላ ሓንፀገም ዝባሃል ይብሉ ኣብ ኩሎ ምሳና ይብሉ ማለት እዩ። ዋላ እቲ ሕብሩ ብርቕሪ ፅቡቅ ኣሎ እንደገና ብዓይኑ ፈጠነ ዓይኑ ዓሳ እዙይ ፍሪሪ ዝብል። ስለዚ እዚ ዓሳ እዙይ ብደጋዊ ብክልተ ሰለስተ ክፋል ክንፈጠና ሓደ ከምዚ ንድሕር ገርና ሕማቅ ዓሳ እንድሕር ኮይኑ ዕፅፍ ኢሉ ጥዑ ድሕር ኮይኑ ግን ረብ ኢሉ ማለት እዩ። ዋላ እቲ ዓይነት ሕብሪ ማለት እዩ ከምዚ ገርካ ንፅውቆ ጠወቕናዮ ውን ዋላ ሓንፂ ገም ዝባሃል እዮም ተሪር ኣሉ እዚ እውን ናይ ዓይኑ ካልኣይ ጊል ከዓ በዚ ጊል እዚ ከዓ ዝዓዛ እዚ ከዓ ንፈጦ ንኽእልና እዚ ግል እዚ ድሓር እውን ሽትተ ንኽእል ከምዚ ተገና ተባላሽዮ ንድሕር ኮይኑ ይሽትተና ማለት እዩ። ስለዚ እዚ ብደጋዊ ነዚ ዓሳ እዚ ብከምዚ ክንፈጦ ንኽእል ማለት እዩ። እዚኣ ከዓ እታ ዝተባላሸ ዓሳ እያ ንብል ኣለና ዝተባላሸ ዓሳ ሕጂ ሓደ ከምዚ ክንገብሩ ከልና ይልወ የለ እዚ ዓሳ እዚ ምዉት ኣሎ ይልወየና ኣሎ። ካልኣይ ከምዚ ጌርና ንጥውቆ ምስ ተኾና ዚ ዓሳ እዚ ኣምለስን እዩ ጠንቢቑ ይሰ ዝብል። ሳልሳይ እዚ ዓይነ እዚ እዚ ዓይነ እዚ ሓደ ከምዚ ብጫ ብጫ ኮይኑ ኢሎ እዚ ምዚ እንዳሕራርእነ እዚ ፅሩ ፀለሎ መ እዚ ከዓ ይብጭጭ ካልኣይ ካ ንታሕት ይነጡቕ እዚ ዓይነ እዚ ይነጡቕ እዚ ሕጂ ወፂ ሎ ዳ እዚ ግን ነጢቁ ሎ ዳሓ ስለዚ እዚ በዚ እንዳሕርእነያ ዝዓሳ እዚ እዚ ግል እዚ ርአ እዚ ሕጂ ተበላሽ እዚ እንታይ መሲሉ ናይ እዚኣ እዚኣ ቀይሕ ኣሎ ፅቡቅ ኣሎ እዚ ግን እዚ ግል እዚ ተበላሽ ሎ እንደገና እንድሕሸትትና ዝዓሳ እዚ ን ይጨኑ ጨናዊን ኣይቅርበካ መፅርናት ማለት እዩ። ስለዚ በዚ ደጋዊ እዚ ብከምዚ ክንፈልዮ ንክእልና ዝዓሳ
3: ደየመ ከመይ ፀኒሕኩም? ካብዚ ብምቕፃል ንኣብ ንቑታ ባሕርእት ነጥፍ ጓል ኣንስተይቲ ዘላለም መደቢ ክህልወና ሓቢርና ንከታተል።

ድሕረባይታይ ክምለስ ተኮይና ኣብ 2010 ናብ ማእከል መሰልጠኒ ሰባ ወሪደ ድሕሪ ነጥብ ምፃእ ድማ ናብ ኮሌጅ ነፍጠት ቴክኖሎጂ ባህሪ ናይ 4 ዓመት ፃንሒት ብምፅናሕ ብቀዳማይ ዲግሪ ብማሪን ባዮሎጂ ን ፊሸርስ ተመሪቐ ብድሕሪኡ ኣይፀናሕና ናብ ሚኒስትሪ ሓብቲ ባህሪ ከም ክኢላ ናይ ስነፍጠት ባህሪ ተባሂላ ብጨንፈር ምርምር ተመዲባ ማለት እዩ። ሕጂ መጀመርታ ንቕታ ባሕሪ ክንብል ከለና በቲ መጀመርታ መሰረታዊ ናይ ምሕምባስ ትምህርቲ ኢኻ ትጅምር። እዚ ተበግሶታት ዝተበገሰ ከዓ ግን ኣብቲ ትምህርቲ እንዳተምሃርና ከለና እዩ በቲ ክለሰ ሓሳብ ትምሃሮ ትምህርትታት በታ መጀመርታ ፍሬሽ ኢልካ ምስ ጀመርካ ኢኻ ስዊሚንግ ዝበሃል ወይ ከዓ ዓይነታት ተሓናብሳት ትምሃር ማለት እዩ። ብድሕሪኡ ኢኻ ሽዑፍቲ ናይ ፎርዚር ዓመት ከዓ ናይ ፔፐር መመረቂ ወረቐት ክትሰርሕ ትኾን ከዓ ግድን ብግብራዊ ትምህርትታት ተደገፈ ተሰኒዱ ዝተሰርሐ ስራሕት ክተቕርብ ስለ ዘለካ እቲ መሰረታዊ ዝበሃል ስዊሚንግ እቲ ናይ ማስክ ወይ ከዓ ጉግል ናይ ዓይንን ናይ ሸበጥ ናይ ፍሊፐር ናይ እግሪ ማለት እዩ ወዲኻ ትንቀሳቀሶ እንዳተንቀሳቀስካ ትሕምብሶ ኣተሓናብሳ ኢኻ መጀመርታ መሰረታዊ ነገር ትገብሮ ማለት እዩ። ብድሕሪ ኢኻ ሽዑ ንቕታ ባሕሪ እንታይ ምዃኑን ኣድላይነት ኣብ ስራሕካን እንታይ ኣገዳስነት ኣለውን ትፈልጥ ማለት እዩ። እዋ ሕጂ እቲ መጀመርታ ንቕታ ባሕሪ ኢልና መጀመርታ ምስ ጀመርና ማዕረክ ንዚ ትስጉም ከማ ይመስለካ ስራሕት እዩ ዝመርሓካ ሕጂ ደረጃታት ኣሎ ክትብል ፀኒሕና ናይ ንቕታ ባሕሪ ሕጂ ደረጃታት ብዙሕ ደረጃታት እዩ ዘለዎ ክሳብ 5-6 ክበፅሕ ይኽእል እዩ። ግን ኣነ ወሲደ ዘለኹ ኣብቲ መጀመርታ ቀዳማይ ደረጃ ዝበሃል ወይ ከዓ ኦፐን ዋተር ዝበሃል ትምህርቲ ክሳብ 18 ሜትሮ ኣቲኻ ጠሊቕካ ትሰርሖ ስራሓት እዩ። እንደገና 18 ሜትሮ ምስ ተምሃርካ ከዓ ድሕሪኡ ናይ ካልኣይ ዕድል ምስ ትረኸብና ከዓ እቲ ናይ ካልኣይ ዕድል ከዓ እቲ ኣድቫንስድ ዳይቪንግ ዝበሃል ማለት እዩ። ንሱ ከዓ ክሳብ 40 ሜትሮ ኣቲኻ ትጠልቆ ዓይነት ጥልቃ ማለት እዩ። ሕጂ እዚ ኣብ ኣድቫንስድ ሕጂ ብዙሕ ዓይነት ዳይቪንግ ኣሎ ሬክ ዳይቭ ዌቭ ዳይቭ ዝበሃል ኣሎ። እዚ እንታይ ሕጂ ኣብ ኣጋጣሚ ሕጂ ኣብ መራኸብ እንድሕር ጢሕ ኢለን ወይ ታንክታት እንድሕር ጢሕ ኢለን ዝኾነ ኣብ ውሽጢ ባሕሪ እንታይ ዓይነት ነገራት ኣለዉ ኢልካ ክደስስ እንድሕር ኮንካ ኣብዚ ኣድቫንስድ ዳይቪንግ ትወስድ ማለት እዩ። ሕጂ ክሳብ ሕጂ ተገይርናዮ ዘለና ናይ ምርምር ስራሕት ኢና ናይ ዳይቪንግ ነካይዶ ዘለና። ግን ጎኑ ጎኑ ናይ ዝኾነ ዋላ ንምዝንጋዕ ኢልካ ክትመሃሮ እውን ትኽእል እንዲኻ እቲ ንምዝንጋዕ ኢልካ ትመሃሮ ሕጂ እታ ናይ ኦፐን ዋተር ዳይቪንግ ወይ ከዓ ተቐዳማይ ደረጃ ዳይቪንግ ኢካ ትመሃሮ ናይ መጀመርታ ምርምራዊ ስራሕት ካልእ ካልእ ክትሰርሕ እንድሕር ኮንካ ግን እቲ ደረጃ እንዳ ዓበየ ይኸይድ ማለት እዩ። ሕጂ ኣነ ብወገነይ በፂሕዮ ዘለኹ ክሳብዛ ካልኣይ ደረጃ ክሳብ 40 ሜትሮ ክጠልቕ ይኽእል ክሳብ ሕጂ ከዓ ኣብኡ ተመርኪስታ ኢናት ዝኾነ ስራሓት ንሰርሖ ማለት እዩ። እወ ሕጂ እንታይ ብሓፈሻ ዝኾነ ሞያ ወይ ዝኾነ ስራሕ ገና ከይኣተኻዮ ወይ ከይፈለጥካዮ ከቢድ ኮይኑ ይስማዓካ ካል ሰብ ክሰርሖ ንድሕሪኢኻ ወይ ክገብሮ ንድሕሪኢኻስ ነብስኻ እውን ተሓትያኻ ናይ ሓቂ ኣንስ ክገብሮ ይኽእል ዶ ከቢድ እዩ ዝኸውን ኢልካስ ነብስኻ እውን ምጥርጣራት ይኣተወካ እዩ። ሕጂ ዝኾነ ሞያ ገና ከይጀመርካዮ ክትፈርዶ ኣይትኽእልን ኢኻ። እዚ ንቕታ ባሕሪ ከዓኒ ብሓፈሻ ባህሪ ክበሃል ከሎ ዘፍርሕ ነገር ኣለዎ። ዋላ ንምዝነጋዕ ኢልካ ንክትሕምብስ ኢልካ ዋላ ክትኸይድ ተኾንካስ ባህሪ እንዲዩ ተጠንቀቕ ቀስበል ዝብሉኻ ኣሉታዊ ምሽ ከምዚ ኣሉታዊ ኳ ክትብሎ ትኽእል ኢኻ ሓደጋታት ካ የጋጥም ስለሰብ ስለዝርዮ ማለት እዩ። ግን መጀመርታ ክትመሃሮ ከለካ እንታይ ዓይነት ጥንቃቕታት ክትገብር ኣለካ እንታይ ዓይነት ኣገባባት ክትጥቀም ኣለካ ኩሉ ፅቡቅ ገይሮም ስለ ዝምህሩካ እቲ ካልእ ትመፀካ ነገራት እውን ንክትግድሆ ቀሊል ይኸውን ማለት እዩ። ሕጂ እቲ ኣሉታዊ ኣተሓሳስባ ናይ ሕብረተሰብ ብሓፈሻ ጓል ኣንስተይቲ ኮንካ ከምዚ ዓይነት ሞያ ክትሰርሕ ከምዚ ናይ ወዲ ተባዕታይ ጥራይ እዩ ከምዚ ዝበዝሐ ናይ ጉልበት ስራሕሲ ንወዲ ተባዕታይ ጥራይ ዝምልከት ገይሩ እዩ ዝሓስብቲ ናይ ሕብረተሰብ ካብ ቅድም ጀሚርካ ማለት እዩ። ግን ሎሚ ይሓይሽ ማለት ብዙሕ መንቃቅሕት ኣለዎ ትሰብ ዋላ ገና ኣብ ባሕሪ እውን ኣቲኻስ ገለ ስራሓት ጌርካ ክተርኢ ከለካ ናብ ህዝቢ እውን ክተቐርብ ከለካ ይከኣል ምዃኑስ እቲ ሕብረተሰብ እውን ይርድኦ እዩ ማለት እዩ። ሕጂ እቲ መጀመርታ ኦፕን ዋተር ኢና ወይከዓ ተቐዳሚ ደረጃ ትምህርቲ ክንወስደላ ከለና ናይ ብሓቂ ፍርሒ ይስማዓካ እዩ እቲ መጀመርታ። ምክንያቱ እቲ ኦክሲጅን እንዳዝተንፈስካ ውሽጢ ባሕሪ ክትኣቶ ከለካ ኣሎ ገለ ስምዒታት ማለት እቲ መጀመርታ ዝሕድሸካ ስምዒታት ኣሎ ከምዚ ኣብቲ ውሽጢ ባሕሪ ኣቲኻ ኣብቲ 5 ሜትሮ 10 ሜትሮ ምስከድካ ሽዑ ዝኾነ ፀገማት እንድሕር ዘጋጥመካ ተኮይኑ ወይ ናይ ሕፅረት ዝኾነ ውሽጣዊ ስምዒታት ክስማዓካ እንድሕር ኮይኑ ከምዚ ነጢርካ ትወፀሉ ኮይኑ ይስማዓካ ቀልጢፍካስ ነቲ ኦክሲጅናል ክሳቢልካስ ቀልጢፍካ ትወፀሎ ኮይኑ ይስማዓካ ማዓ ክንዲ ዕምቆት ከም ዝኸድካ እውን ኣይርዳእካኒ ምሕርቲ ተመስጦ ናይቲ ዕምበባታት ባሕሪ እንዳርኣኻ ክትኸይድ ከለካ ማለት እዩ። ሕጂ እቲ መጀመርታ ፍርሕ ኣሎ ሓጎስካ ኣሎ ማለት እዩ ምስ ጎኑ ግን ምስ ወፀኻ

እቲ ትምህርቲ እውን እንዳተደጋገመ ከምዝከደ ኣብቲ ኩሉ ነገር ዳሓር እዩ ዘሐጉሰካ ማለት እዩ። ኣብ መጀመርታካ ግድን ኢኻ ትፈርሒ ኢኻ፣ ዳሓር ግን ሓጎስ እዩ ማለት ደስታ እዩ። እቲ ብደገ ትሪኦ ዕንበባታት ባሕሪ ወይ ብስእልታት ትፈልጦ ጥረይ ኣብ ውሽጢ ብኣካል ዓቲኻ ክደስሶ ክትጭብጦ ከለካስኒ ካልእ ፍሉይ ስምዒታት ይስማዓካ። ብድሆታት ክንብል ከለና ሕጂ መጀመርታ ብድሆታት ክመፀካ ይኽእል እዩ፣ ፀገማት ክመፅእ ይኽእል እዩ። ግን ኣፈታታሓ ሽግሮም ከዓ ከመይ መስልካ ትምሃሩ ኢኻ ማለት እየ። ሕጂ እንታይ እዩ ንቑታ ባሕሪ መጀመርታ ክንወስድ ከለና ኣብ ውሽጢ ባሕሪ እንታይ እንታይ የጋጥም ይነግሩካ እዮም። ኣብቲ ውሽጢ ባሕሪ ምስኣትካ ከዓ ፕራክቲካል ቀ ይርኢካ እዮም። ሕጂ ንኣብነት ዓይነት ምስትንፋስ ኣተናፍሳኻ ውሽጣዊ ገለ ፀገም ክህልወካ ይኽእል እዩ። ምናልባት ናይ ጅማዊት ምትሓዝ ወይ ቅርጥማት ነገር ከጋጥመካ ይኽእል እዩ። እስታት ነገር ንድሕመፅ እዩ ግን ከመይ ጌርካ ክትብድሆም ከም ዘለካ ሕጂ ኩሉ ግዜ እንታይ እዩ ንቕታ ባሕሪ በይናካ ይኮንካ ንትንቆት ኩሉ ግዜ መፃምድ ትለካ ክልተ ክልተ ኮንካ ከዓ ስለ ትኸይድ ነቲ መፃይካ ግድን ኢኻ ክትሕብሮ ዘለካ። ሕጂ እንታይ እዩ ቋንቋታት ዝበሃሉ ኣለዉ፣ ምልክታት ቋንቋ ናይ ንቕታ ባሕሪ ኣለዉ። እዚኦም ቋንቋታት ከዓ ትምሃሮም ኢኻ ብኢድ ዝግበሩ ቋንቋታት ኮይኖም ሕጂ ኣብ ውሽጢ እንድሕር ኤር ወዲእኻ ወይ ከዓ ተዝተንፍሰሉ ዘለካ ኦክስጅን ድሕር ኦክስጅን ወዲኣትካ እንታይ ዓይነት ምልክት ጌርካ ኢኻ ነቲ ብፃይካ ተሕብሮ ምስኡ ከዓ ሸር ጌርካ ትወፀሉ መንገዲ ዝኾነ ቁርጥማት እንድሕር ኣጋጢምካ ወይ ዝኾነ ናይ ጅማወት ምትሓዝ እንድሕር ኣጋጢምካ ግን ኣብቲ ካብ ባሕሪ ኸ ይወፅእ ከለካ ከመይ ጌርካ ቁሩብ ትሪትመንት ትረኺብካስ ናብ ባሕሪ ትወፅእ ከምዚ ዓይነት ስራሓት ኣብቲ ውሽጢ ተካይድ ኢኻ ትምህርቲ ማለት እዩ። ሕጂ እዚ ነገር እዚ ስለ ዘሎ ፀገም ድሕር መፅእካስ ብከምዚ ዓይነት ብድሆታት ክብድሆ ኣለኒ ኢኻ ኢኻ ትሓስብ። ኣብ ስራሕካ ዘጋጥም ነገር እዩ ቆጥማ ተጋጥመካ ክእሉ ምስ ዛሕሊ ናይ ቴምፐቸር ናይቲ ማይ ማለት እዩ ከምዚ ሽግራት እንድሕር ኣጋጢሙ ከዓ ብከመይ መፍትሒታት ክትፈትሖም ኣለካ ከምዚ ብድሆታት የጋጥመካ እዩ። ካልእ እንታይ እዩ ከምዚ ሕጂ ኣብቲ ትምህርቲ ኮልና ዘጋጠመና ሕጂ እንታይ እዩ ከምዚ ካምሲን ዝበሃል ኣሎ። ሕጂ ካምሲን ኣብቲ ወር ሓሙሽተ ወር ሽዱሽተ ዝመፅእ ኣብ ናይ ኩናት ናይ እዚ ሎውላንድስ ወይ ከዓ ቆላታት እዚ ኣሎ ካምሲን ናይ ሓመድ ዝሽፍነሉ እዋን። ሕጂ እዚ ካልእ ከዓ ኣብ ትሕተ ባሕርካ ከምኡ የጋጥም እዩ። ሕጂ ብፍላይ ብግዜ ቀትሪ ኢና ኣቲና ኢልካ ብዘይ ላምፓሊና ክትኣቱ ትኽእል ኢኻ ግን ኩሉ ግዜ መጀመርታ ድሕነት ነብስኻ እዩ። ድሕነት ንስኻ ኩሉ ዕጥቂ ዓጢቕካ ኢኻ ናብቲ ባሕሪ ክትኣቱ ዘለካ። ሕጂ ከምዚ ሓመድ ዝመልኦ ዋላ ብግዜ ክትሪ ከሎ ዝሽፈነካ ወይ ከዓ ፀልማት ዝኸውን ኣሎ ትሕቲ ባህር ፀልማት ይኸውን። ሕጂ ከምዚ ንድሕር ኮይኑ ላምፓሊና ናይ ኢድ ኢኻ ትጥቀም። ላምፓሊና ናይ ኢድ ተጠቂምካ ከዓኒ እቲ ልጅ ኣብሬኻ ምስቲ ብፃይካ ኮንካ ናብ ላዕሊ ትወጥ ማለት እዩ። እንደገና ከዓ እዚ ውሽጣዊ ማዕበል ዝበሃል ኣሎ። ሕጂ እዚ ውሽጣዊ ማዕበል ወይ ከዓ ካረንት ግን ኣብቲ ተምሃሮ ከለና ተምሃርና ከለና ከዓ ኮምታት ካ ኣጋጢመና ነይሩ። ሕጂ ፅቡቅ ነገሩ እንታይ እዩ ከምዚ ዓይነት ብድሆታት እንድሕር ኣብቲ ገና ተምሃራይ ኩልካ ንድሕር ዘጋጥመካ ኣሎ ሓደ ትፈርሒ ኢኻ ከም ሓቂ መጀመርታካ ወላ ሓንቲ ትፈልጦ ነገር ስለዘየለ ግን ምኩራት መምሃራን ስለዘለዉካ ምሳኻ ስለዘለዉ እሶም ይሕብሩካ እዮም እሶም የርኡካ ስለዝኾኑ ሕጂ ዋላ ስራሕ ከምኡ እንተጋጢሙ እስኻ ወላ ሓንቲ ኮንፊደንስ ኮንካ ንዝኾነ ነገር ክትወፅኦ ትኽእል ኢኻ ማለት እዩ። ሕጂ ከምዚ ድሪፍት ዝበሃል ወይ ከዓ እዚ ካረንት ዌቭ ንብሎ ውሽጣዊ ማዕበላት ንብሎ ማለት እዩ ትግርኛ ከምዛት ነገር ከዓ ውሽጢ ባሕሪ ንድሕር ኣጋጢምካ ልክዕ ይፍለጠካ እዩ። እቲ ኣንፈትካ ክትስሕት ከለካ ልክዕ ሕጂ እንታይ እዩ ኣብ ኢድካ ተኣስሮ ኮምፓስ ኣሎ። እዚ ኮምፓስ እዚ ሕጂ ናበይ ኣንፈት ተኸይድ ከም ዘለካ እዩ ዝሕብረካ። ሕጂ እቲ ውሽጣዊ ማዕበል ንድሕር መፅእካ ግን ግድን እዩ እቲ ናትካ ኣንፈት ይቕየር እዩ ዋላ ናይ ኮምፓስ ኣንፈትካ ይቕየር እዩ። ስለዚ ውሽጣዊ ማዕበል ከም ዘለዎ እስኻ ሰንስ ትገብር ወይከዓ ይስማዓካ ስምዒታት ኣሎ። ከምዚ ንድሕር ኮይኑ ከዓ ካብቲ ትገብሮ ወይት ኣውሪድካ ንታሕቲ ኮፍ ምባል ዝተፈላለዩ ቴክኒክስ ትመሃሪኻ ከምዛት ጌርካ ካብቲ ብድሆታት ትወፅእ ማለት እዩ። ሕጂ ሽግር ኢልና ነቐምጦ ራቑሕ የለን ክሳብ ሕጂ ዝኾነ ሽግራት ኣጋጢምና ኣይፈልጥ እዩ ግን ንኸየጋጥመካ ሕጂ እንታይ እዩ ቀንዲ ብዝበዝሐ ህዝቢ ዋላ ዝብሎ ዓበይቲ ዓሳኻ ይመፅኹም እንዲዮም ዝኾነ ዓሳት ከምዚ ክበልዑኹም ኣይፍትኑ እንዲዮም ገለ ዝብሉካ ኣለዎ። ሕጂ እንታይ እዩ ከምዛት ነገራት ንኸየጋጥመካ ከዓኒ ካብቲ ትገብሮ ዓይነት ኣከዳድና እዩ ዝውስነካ። ሕጂ ስዊች ዝበሃል ኣሎ ወይ ከዓ እቲ ሙሉእ ነብስኻ ዝሽፍን ከምዚ ኮምብላ ነገር ምስ ነብስኻ ዝጣበቕ ካብኡ ሕጂ ዝኾነ ዘንፀባርቕ ነገራት ክገብር የብልካ ዘንፀባርቕ ነገራት እንድሕር ጌርካ ኣብቲ ቢሲድናትካ ካብቲ ጃኬት ትገብሮ ነት ኦክስጅን ዝስከም ንዑ ከዓ ዘንፀባርቕ ነገራት ጌርካ ኣብቲ ውሽጢ ባሕሪ ንድሕር ኣቲኻ ልክዕ እቲ ዓሳ ከዓኒ ካልእ ፀላእ መፂኒ ኢሉ እዩ ዝሓስብ። ስለዚ ወይ ገሊኦም ገሊእ ፖይዘን ዝኾነ ወይከዓ ምርዛም ዝኾነ ኬሚካላት ይፍንውልካ ወይ ከዓኒ ከጥቁዑካ ይመፁ ማለት እዩ። ክሳብ ከምዚ ዘይገበርካ ግን ወላ ሓንቲ ዓሳ ንባዕልካ እቲ ፊም ትገብሮ ንባዕሉ ናይ ሸበጥ ትገብሮ ልክዕ ከም ናይ ዓሳ መንገብገብ እዩ ዝመስል። ሕጂ ዝኾነ ጉድኣት እውን ከብርብልካ ኣይክእሉን እዮም ወላ ሓንቲ ነገር ተዘይተንኪፍካ ዮም ንስኻ ንሶም ወላ ሓንቲ ዝትንክፉካ ኣይኮኑን ግን ንምሕለው ነብስኻ ካራታት

ዘመድ ንድሕር ክተሓላለኽካ ዝኾነ ነገር ንድሕር ክሓንቢስካ ንክትወፅእ ንድሕር ዘይጌርካ ኣብቲ ዕምባባታት ባሕሪ ምስ ኣተኻ ማለት እዩ ነደትካረ ጌርካ እንዳበተኽካ ትወፅእ ማለት እዩ። ሕጂ ክሳብ ሕጂ ዝኾነ ፀገማት ኣየጋጥመናን ኣሎ ንኸየጋጥሙ ኸዓ እዚ ክጠቕሰልካ ፅንሓ ኹን ነገራት እንዳ ጥንቃቐታት እንዳገበርካ ነቲ ስራሕ ተካይዶ ማለት እዩ። ኣብቲ ፊልድ ወይ ከዓ ንደሴታት ወፂእካ ትሰርሖ ስራሕ እዩ። ኣብቲ ምድሪ ምስ መፃኻ ወይ ከዓ ኣብቲ ኦፊስ ዝሰርሖ ስራሓት እዩ እዚ ዘካይዶ ኣነት ማለት እዩ። ሕጂ መጀመርታ እንታይ እዩ እቲ መጀመርታ ንድፊ ክንደፍ ከሎ ወይ ከዓ ፕሮጀክት ክንሰርሕ ኣለና ኢልና ክንሓስብ ከሎና እቲ ፕሪ ፕሮዳክሽን ዝበሃል ኣብቲ ኦፊስ ኢካ ትውድኦ እንታይ ዓይነት ስራሕ ክትሰርሕ ኣለካ እንታይ ዓይነት ፕሮጀክት ትሰርሕ ኣለካ ንክንደይ መዓልታት ከ ኣብ ደሴታት ከ ንክንደይ መዓልታት ጌርካስ ክንደይ እንታይ ዓይነት ስራሕት ከሰርሒ ኢካ ክትመፅእ ኣለካ ኩሉ እዚ ኣብ ኦፊሳት እዩ ዝውድእ። ሕጂ እንታይ እዩ ከምዛት ንድሕሪ ሓንፂፅካ ንድሕር ኬድካ ብድሕሪኡ ናብቲ ባሕሪ ምስከድካ ልቃኻ ምፅኦትካ ብንቕታ ባሕሪ ስራሕ ስራሕት እንድሕር ኮይኑ ምስኦም ካ ትሳተፍ ኣብቲ ጃልባ ምስ ተመለስካ እውን እቲ ሰኒድካዮም ዘለካ ስእልታት ብተንቀሳቃሲ ስእልን ብደረቕ ስእልን ሰነድካዮም ብንቕታ ባሕሪ ኣቲኻ ዝሰነድካዮም ስእልታት ከዓ ኣብቲ መርከብ ምስ መፀኻ ኣብ ላፕቶፕ ኮንካ ኮፍ ኢልካ ትሪኦ ዝጎደለ ስእልታት እንታይ ኣሎ እንታይ ከክንመልእ ኣሉ ኣለና ኢልካ ኣብኣ ከዓ ሜዝካ ኣረንጅ ጌምስካ ንፅባሕ ዘለዎ ፕሮግራም ከዓ ኣረንጅ እናገበርካ ከዓ ትኸይድ። ከምዚ እናገበርና ኢና ሕጂ ክሳብ 10 መዓልቲ 20 መዓልቲ ኣብ ደሴታት ንፀንሕ ማለት እዩ። ከምዚ ዓይነት ፕሮግራማት ሒዝካ ክሳብ 10 ዝኾኑ ፕሮግራማት ዋላ ሒዝካ መፅኢኻ ኣብቲ ኦፊስ ምስ ተመለስካ ኢኻ ሽዑ እቲ ናይ ኤዲቲንግ ናይ ግራፊክስ ናይ ካልእ ካልእ ስራሓት ዝሰርሖ ዝነበርኩ ማለት እዩ። ሕጂ እንታይ እዩ ካብቲ ባሕሪ ምስ ተመለስካ ነቲ ፕሮጀክት ሒዝካ እቲ ስክሪፕት ዝፅሕፍ ፀሓፋይ ምስቲ ኤዲት ኣነ ኮይኑ ኮፍ ኢልና ማለት እዩ እቲ ኤዲቲንግ ፓርት ነካይዶ ግራፊክስ ኩሉ ክስታት ምስ ወዳእና ከዓኒ ናብ ህዝቢ ንክትፍኖ ናብ ኤረቲቭ ንሰዳ ማለት እዩ። ሕጂ ከምዚ ዓይነት ስራሓት ኢና ንሰርሕ ነርና ጎኒ ጎኑ ከዓኒ ልክ ከምዚ ኣብ ፌስቲቫላት ወይ ከዓ ኣብ ፈንቅል ዝግበር ናይ መንቃቃዕታ ናይ ህዝቢ ዝመፅሉ ንኣዌርነስ ተባሂሉ ከምኡ ከዓኒ ንፖስተር ዲዛይናት ከዓኒ ሳተፍ ነይረ።

ብምኽንያት መረቓ ዲጋ ኣሕድረኒ ካብ ኣስመራ ንሸነኽ ሰሜናዊ ምዕራብ 57 ኪሎ ሜትር ርሒቓ ኣብ እትርከብ ኣካል ንኡስ ዞባ ለጓዓን ሰባ ናይ ዞባ ጋሽባርካ ዝኾነት ምምሕዳር ከባቢ ደርሰነይ በፂሕና ነርና። ንኡስ ዞባ ለጓዓን ሰባ ኣብ ዝሓለፉ ውሑዳት ዓመታት ኣዝዩ ስርበተኸውን ለውጥን ምዕባልን ሓመድን ማይን ብዓብዩ ኣብ ኩለን ምምሕዳር ከባብታት ድማ ብዝተፈለየ ብግብሪ ክስራሓሉ ጸኒሑን ኣሎን። ነፍሲ ወከፍ ዝናብ ክረምቲ ጥራሕ ዝጽበ ዝነበረ ሓረሳይ ኣብ ልምዓት ጀራርዲን ክዋፈር ብምኽኣሉ ንርእሱ ኮይኑ ዕዳጋታት ኣብ ምርግጋ ዓብዪ ኣስተዋጽኦ ይገብር ኣሎ። እታ ብዋሕዲ ማይ ዓብዪ ጸገም ዝነበራ ምምሕዳር ከባቢ ደርሰነይ እውን ንሽግራት ናብ ዕድላት ንምቕያር ብዕላማ ክትሰርሐሉን ክትጐየሉን ጸኒሓ። ካብ ምፍዋስ ማይ ኩዖታት ጀሚራ ድማ እንሆ ሎሚ ኣብ ምስራሕ ዲጋ ኣሕድርኒ

0: በፂሓ ዲጋ ሕድርኒ ብሁት ተሳትፎ ህዝብን መንግስትን ዝተዓመት ስራሕ እያ። ኩሎም መሻርክቲ ኣካላት ድማ እዙ ዘበርክቶ ገይሮም እዮም። ብዓብዪ ድማ ህዝቢ ንረብሑ ኣብ ቅድሚት ሰሪዑ ብንጹር ዕላማ ተጓዒዙ ንራህዋ ጽባሕ ብምሕሳብ ኣብ መፈጽምታ ኣብጺሕዋ። ንምዃኑ እስራሕ ንምንታይ ዕላማን እንታይ ተኽእሎን ሒዙ ዩ ተበጊሱ? ኣመሓዳሪ ንዝዘባሎ ጓዓን ሰባ ኣቶ ኣብርሃም ሓጎስ ከምዝስዕብ ክብል የብረ
1: ሕራይ እዚ ናይ ሎም መዓልቲ ንሪኦ ዘለና ናይ ብሓቂ ውፅኢት ናይቲ ስራሕና፣ ንውፅኢት ናይቲ ድኻም፣ ውፅኢት ናይቲ ሃልኪ፣ ውፅኢት ናይቲ ተስፋ ናይቲ ህዝቢ ናይ ብሓቂ ኣብዚ ክስራሕ ከሎ ኣዴታት መዓንጠአን ቆልዑት መዓንጠአን ኣሲረን ብገመድ ቆልዑት 4-5 ኣቐሚጠን ንዑ እንዳጥበባ ማይ እንዳሃባ ሚነዋለ ክሰርሓ ከልዋ እዚ ፃማ እዚ ክሪኣ ከልዋ ናይ ብሓቂ እዚ ሓደ ውፅኢት ተበግሶ ናይቲ ህዝቢ ሲ እቲ ስራሕ ዘሎ ንስለ ክንገብሮ ዘይኮነስ ናተይ ዝብል መንፈስ ናተይ ዝብል ሕልና ናተይ እዩ ኣነ ክጥቀመሉ እየ ዝብል ሕልና ዝኣመነሉ ነገር እንተ ህዝቢ ተበግሱ ዘይሰርሖ ነገር የለን ኢና ንብል። እዚ ውፅኢት ድምር ናይዚ ንኡ ዞባ ክንሪኦ ከለና ዳርጋ 10 ከባቢ ዲጋታት በፂሕና ኣለና። 3 ድማ ሕጂ መስርሕ ዘለዋ ኣብ 9 ሜትሮ ዝበፅሓ፣ ኣብ 11 ዝበፅሓ፣ ኣብ 8 ዝበፅሓ ድማ ኣብ ኮልኮሎ ጀቃ፣ ኣብ እዚ ጭላለ፣ ኣብ ኣኼት ድማ እንጂ ዝሰርሕ ኣለና። እዚ መወሳኽታ እዩ። እዚ ሕጂ እንታይ መጨረሽኡ ስ ነዚ ዕላማ እዚ ስ ብኸመይ ጌርከኢኻ ክትሕዞ ወይ እቲ ህዝቢ ሳብ መጨረሻስ ማይ ክርኢ ድዩ ማይ ክሰተ ጥራሕ ድዩ ዝሓስብ እንተልና እቲ ህዝቢ ንኸምኡ ይኮነን ዕላሙ ድሮ ናይ ደቂ ሻሓ ናይ ዓድናኣምን ተወዲኣ እዚ ንሪኦ ዘለና እግሪ መገድና እግሪ መገዲኹም ክትርእይዎኹም ሰብ ኣብ ግራ ትበኣስ ኣሎ። ሕጂ ኣብ ደንበታት ዝፀንሑ መሬቶም ደንበ ክቀርበለይ እስኻ ኣብቲ ዓዲ ስለ ዘለኻ እቲ መሬት እስኻ ተጠቕመሉ ኣነ ድማ ናትካ ክጥቀመሉ ፀኒዒ ኣብ ደንበ ስለ ዝነበሩ ኣብዚ ግዜ እዚ ሕጂ እንታይ መፃና ኣሎ ማለት እዩ። ኣነ መሬተይ ሃበኒ መሬትካ ውሰድ ደረጃ ኣብ ቆዮቓ ኣብ ዘረባ ኣብ ክርክር ተኣት እዩ። እዚ ሕጂ እንታይ ዘምፅኦ ኢልካ እንተ ተዛሪብካ እቲ ምዕባለ ትፍራየምነት እቲ ናይ ብሓቂ እቲ ማይ ንገብሮ ዘለና ሲ ናብ ውፅኢታዊ ነገር ቀይሩ ናብ ነገራዊ ነገር ቀይሩ ረብሓ ከም ዘለዎ ፈሊጡ ጀርዲን ክገብር ከም ዝኽእል ፈሊጡ እሞ ረብሓ ኣለዋ ማይና ካብ ተረኽበሲ ንሕና ካፍርየ ክጥቀም ክእል እየ ዝብል ሕልና ሓደ ተበግሶ እዚ ሕጂ ብውሽጢ ናይ ሕልና ናይቲ ሰም ብግጋስን ገዛእ ርእሱ ሓደ እዚ መርኣያ ኢልና ክንዛረብ ንኽእል እዚ መመረቕታ ንገብሮ ዘለና ሕጂ ዋ በልማይ ሒዝካ ኣለኻ እንታይ ክትገብር ኢኻ ማይ መሓዝ እኮ ትሚልካ ንምዕቋር ዘይኮነ ፅባሕ ኣብ ረብዓ እዛ ማይ እዚኣ ሲ ተወዲኣስ ኣብ ክረምቲ ክትመልእ ክትፅበይ ኣለካ። እዚ ማይ እዚ ዓቆርካ ማይ ሒዝካ ኮፍ ኢልካስ ማይ ኣለና ምባል ዘይኮነስ ተጠቐመሉ ኣብ ዝመፀ ክረምቲ ድማ እዚ ተወዲኡ ማይ ክመልእ ኣለዎ። እዚ መንደቕ ዝሰርሒናዮ ዘለና መዕቆሪ እምበር መኸዘን ይኮነ።
0: ጂኦግራፊያዊ ኣቀማምጣ ንኡ ዞባሎ ጓዓን ሰባ ብበረኽቲ ኣኽራናትን እምባታትን ዝተኸበዩ ዝናብ ብሒዙ እውን ክዘርቕ ዝኽእል ኣይኮነን። ነዚ ንምፍዋስ ግን ዝተፈላለየ መተግበሪ ዕማማት ክትግበር ናይ ግድን ይኸውን። ረሃታትን ዛላታትን ምስራሕ ድማ መተካእታ ዘይብሉ ምርጫ እዩ። ንስራሕን ኣሰራርሓን ዲጋ ኣሕድርኒ ካብቲ ቦታ ከይተፈለየ ዝተኸታተለ መሃንድስ ሳህለ ግርማፅን ኣዘራሪብና ነርና።
2: ናይ ምምሕዳር ከባቢ ዲጋ ኣሕድርኒ ወይ ከዓ ዲጋ መሃግ ክዛረብ ንድሕር ኮይነ ናይ ሎም መዓልቲ እዚ ናይ ሎም መዓልቲ ኣብዚ ሓጎስ በፂሕንያ ዘለና ካብ መጀመርታ እዚ ህዝቢ እዚ ናይዚ ተፋሰስ ናይዛ ዲጋ ኣብ ከባቢ ማይ ኩዕታት እዩ ምፍዋስ ጀሚሩ። ብድሕሪ እዚ እቲ መንግስቲ ሚኒስትር ሕርሻ ማለት እዩ ኣብዚ ቦታ መፅኡ ቀይሱ ነቲ ቦታ ነቲ ዝቀየሶ ቦታ ብኣካል ኣባላት ተሰዲዱ ንሕና መፂና ክንከባተሎ ጀሚሩና ማለት እዩ እ ኣብዚ 3 ማሽነሪታት ኣወፊሮም ብዓዲ ማለት እዩ ዝኽፈል እ በዚ ጉዳይ ኣይዚ ንዕኡ ዝምልከትን ማሽነሪታትን ሚክሰር ካልእ ካልእ ጥረ ነገራትን ኣብዚ ዘህለኽዎ ነገራት 2.5 ሚልዮን ብህዝቢ ወፃኢታት ገሪ ብዘይ ካዚ ጉልበት ብጥረ ገንዘብ ዝሃለኸ ማለት እዩ ከለና ኣብዚ ብመንግስቲ ንድሕር ኮይኑ ከዓ 9.3 ሚልዮን መንግስቲ ወፃኢ ገይሩ ጥረ ገንዘብ ክንብል ንኽእል ማለት እዩ። ብጠቕላላ 11 ሚልዮንን 8.8 ሚልዮን ወፃኢ ብጥረ ገንዘብ ወፃኢ ተገይሩሉ ማለት እዩ። ትሕዝቶ ናይ እዚኣ እንታይ እዩ? መጀመርያ እቲ ብራኸ ናይ ከም መሬት ማለት እዩ ትሕቲ መሬት ጥልቀት ናይ 5 ሜትሮ መሰረት እቲ እዩ ካብ ልዕሊ ባይታ ካብ ዜሮ ንላዕሊ ዘሎ ከዓ ናይ 14 ብራኸ ንላዕሊ ኮይድሎ ማለት እዩ። እቲ መንደቕ ካብ ስግር ንስግር ንብሎ ወይ ከዓ ቱ ዊንግስ ክልተ ደንደስ ዘሎ ተሰጋጊሩ ንብሎ ርሕቐት ኣስታት 100 ሜትሮ ይበፅሕ ኣለዎ ንብሎ ንውሓት ኣለዎ ብራኸ 14 ኢልና ኣለና ክሕዞ ዝኽእል ዓቐን ምስ መልአ ክሕዞ ዝኽእል ዓቐን 201,000 ሜትር ኪብ ይሕዚ ማለት እዩ። ሕጂ እዚ ናይዚ ተፋሰስ እውን ናይ 680 ሄክታር ወይ ከዓ 6.8 ኪሎሜትር ስኩር ንብሎ ስኩር ኪሎሜትር ትኩ ንብሎ ንኽእል ማለት እዩ። ብዝተፈላለየ መንገዲ ብሕርሻ ክገልፅ ዝኽእል ነገራት ኩሉ ክጥቀምሉ ይኽእሉ እዮም ማለት እዩ። እዚ ከባቢ ሓደ ሓውሲ ቆላዊ ቦታ ብምዃኑ ኩሎም ዓይነታት ክልቲ ኣፍሬታትን ዝራእትን እዩ ዘፍሪ ኣዝዩ ምችእ ብምዃኑ ብጣዕሚ ዕድለኛታት እዮም ማለት እዩ። ስለዚ ሕጂ ኣብዚ ከባቢ ከባቢ ናይ 20 ሄክታር ክኸውን ከልምዕ ዝኽእል ቦታታት ኣለዎም። ኣብ ቀፃሊ እውን እቲ ስመስርሕ ምስ ምዕባለ ናይቲ ሰብ ኣተሓስብኡ ምስ እቶታውነትን ኣካይዳ ከዓ እንዳማዕበለ ስለ ዝኸይድ ካብኡናሓሽዎን ክብከብልዎን ተስፋ ኣሎ። እዚ ትካል ኩሉ ግዜ እዚ ትካል እዚ ህዝቢ ኩሉ ግዜ ከም ሓንቲ ድኳን ሓደ ሰብ ዘይገድፋ ከፍርየላ ዝውዕል ኣታዊ ብንካን ሃባን ከምኡ ዓይነት ብምዃና እዚኣ ንኣብነት ሓደ ዓሳ ኣሎ ሕጂ ኣትሉ እዚ ዓሳ እዚ ናቱ ፍርያት ኣለዎ ንውሱ ዝቃለ ከምቲ ናይ ሓይሊ ባሕሪ ብወገን ባሕሪ ንውሱ ዝቃለ ኣርእስቲ ንወስዶ እዚ እውን ሓደ ኣርእስቲ እዩ። እዚ ንዕዘቦ ዘለና ማይ እዚ ዝጂ ንዕዘቦ ዘለና ማይ እንዳ ሰራሕና ከለና እውን ኣብ መንጎ ክራማት ኹን ብሓጋ ይኹን ቀፃሊ ንሰርሕ ስለ ዝነበርና ማይ ይመፀና እዩ ውሒ ዝመፀና እዚ ውሒ ዓጊትና ስለ ዘለና ኣብ መንጎ እውን እንዳ ሰራሕና የሸግረና ውን ነይሩ እቲ ውሓዚ ዝዓገትናዮ ሸግረና ሽዑ እውን እንዳሰራሕና ኢና ተዓቂቡ ማለት እዩ። ካብኡ ጀሚሩ ዕቃበ ጀሚሩ ሳብ ዝሕጂ ንሪኦ ዘለና ይቕፅል ኣሎ ማለት እዩ።
3: ክንደይ ይኮነ እዚ ብኣማውንት እዚ
2: ናይ እዚ እዚ ሕጂ 211,000 እንተዳየልኒያ ብምሉእ ዳሕራይ ኣብዚ መፃኢ ሳብ መወዳእታ ማለት እዩ። ኣብዚ ግን ናይ ሓደ ሲሶ ናቱ ክኸውን ይኽእል ምናልባት ናይ 50,000 ገቢሉ ገለ ክኸውን ይኽእል።
0: ህንፀት ዲጋ ኣብ ማሕበረ ቁጠባዊ ህይወት ዜጋታት ዝፈጥሮ ረብሓ ብቐሊል ዝግለጽ ኣይኮነን። ካብ ንሰብን ጥሪትን ዝስተማይ ሓሊፉ ናብ ዝተፈላለየ ረብሓታት ይውዕል። ቅድሚ ምስራሕ እዛ ዲጋ ንዝነበሮም ጸገማት ኣመልኪቶም ክገልጹ ከለዉ
4: መጀመርያ ረዚና ዓንደ ገርግሽት ይበሃል ተቐማጢት ደርሰነይ እየ እዚ ዲጋ እዚ ምስ መፀና ከሎ ብሓቂ ሓጎስና ወሰን የብሉን እዚ ዲጋ እዚ ምስ መፀናሕ እቲ ዝተሓለፈ ታሪክ ማይ ብጀረካን ካብ በለዛ ዝወረድናሉ ስለ ዝነበረና እዚ ዲጋ እዚ ምስ መፀና ከልሸሸወና ሰዓት 7 ተሲእና ሰዓት 3 ንፍደሰሉ ግዜ ነይሩ ከይት ደኸምናሉ ስጋብ 6 ዓመት በዲህና ኢና ስራሕ እዚ እጅ ከዓ ብሓቂ ሓጎስና ወሰን የብሉን ኣራንሽን ለሚንን ወገን ጀርጅንን ጌርና ኣብ ትሕቲ ዲጋና ለሚዕና ክንነብር ወሰና ሓጎስ የብሉን።
5: ኣነ ፍረጅ ሓመድ ኣማን ዝበሃል ዓደይ ማይ ደረሰን ሕዳር ከባቢ ደርሰነየ ኣነ ከዓ ልክዕ እዩ እዚ ቦታና ኣብ 1993 ድሕርና ፅነት ከትርታት ነዚ ኩሉ ጎቦታትን ጀሚና ጉዳይ ኤሌትሪክን ዲጋን ስኢት ሓንፅፁ ካብ ሰዓት ህዝቢ እዚ ትንፋስ ደ ንዚ ኩሉ ጎቦታት ጥብደ የብል ሕፃ ገይሩ ወዲኡ ወይ ሕልምና ከዓ ንምንታይ እያ ንዲጋን ኤሌትሪክ ከዓ ብስኡት ሓንፁ እዩ ገንዝብና እንዳለመና ፅኒሕ ክሳብ ዝሕዚ እዩ ምዕቱ ኣኺሉ እዚ ከዓ ኣብ 2017 ከዓኒ ተሓንፂፃ እዚኣ ኣብ 2021 ከዓ ስራሓ ጀሚራ መዓል ኣበፂሕካ ኣብ መፈፀምቲ ኣበፂሕካ ስለዚ ብዛዕባ ጉዳይ ናይ ልምዓት ስለ ዝፈልጦ ኣነ ኣብ 2000 ጀዲን ኣብ 2025 ስለዝጀምሩካ ልምዓይ ናይ ቦርዱረ ዝንእዎ ዝውዓልኩም ኣራንሽናቶ እዩ ማለት እዩ እቲ ጥቕሚ ካብ ሓመድ ስለ ዝፈልጦ እዚ ጉዳይ ዝማይ እዚ ንምንታይ ክንጥቀመሉ ከም ንኽእል ድሕሪ ማይ ንዓና ንምርዋይ ልምዓት ንዓድና ንከባቢና ንሃገርና ከም ንኸውን እየ ዝፈልጥ ስለዚ ከዓ ንመንግስትን ሒዝና ከዓ ንሕና እንታይ የድልየና ብሕጂ ዝመፅእ ደረቕ ቱቦ ንናብዚ ዝኸ 1000 ሜትሮ ንናብ ታሕቲ ዓዲ ዝኸ 1000 ሜትሮ የድልየና ልዕሊ እዚ ሶላር ሪምፃእ ሞቶር ምፃእ ዓቕምና ይትገበርና እናቱ ገብር ዓቕሚ ካብ መንግስቲ እዚ ቱቦ ዝሽሕ ናብ ዝኸይት ሜትሮ ዝሽሕና ካብ ዝዶ ናብ ዝኸይት ሜትሮ 2000 ሜትሮ ካብ መንግስቲ የድልየና ደረቕ ቱቦ ስለዚ ንመንግስትና ኣመስጊና ንልኡኻትና ዞባታትና ንእዞባናን ልኡኻትና ነመስግን
3: ስመጀ በሽር ስሌማን መሓመድ ኣማን ዓጀ ዓዳምሮ መምሕዳር ከባቢ ደርሰነይ ኣነ እሊ ደዋሕ ከባቢ ደርሰነይ ይብሊ ዕና ዮም ኣምዕል ርያሕ ኣምዕልና ወፋርሓ ኣምዕልና ዲጋና ሸጋ ወኤሌትሪክና ኣታ አልሓምዱሊላህ ግረብን ሓምድ ወሓምደ እግል ሕኩመትና ወሸሃዳና ሓምደ እምብልበስ ዮም ኣምዕል ምንቅያስ ወልዓል ፈርሰት ሕና ዮም ለረከብና ሓበን ዲብ ኩሉ ርኢት ይኮን ዋሰምዓት በስ ፈርሃም ህልየና አልሓምዱሊላህ ረብልዓለሚን ዝክሪ ሸሃዳ ወሓምደ ግረቢና ወሓምደ እግል ሕኩመትና ትግባእ ሕና ልልማዓትሊ እብኣ ጀኒትና እብኣ ንስና ኣይ ምስል ሕኩመትና እንደሳዴና ዮም ኣምዕል ዲብእሊ ፈራሕሊ ለኣዳም እንደት ጀማዓ ምንካሪ ይግባእ ምን ኣይ ደዋይሕ ለዞባታት እንደመፃ እግልእሊ ዝኣብፅሐና አልሓምዱሊላህ ረብልዓለሚን ሽክሩ ግረቢ ትግባእ ወለዲጋሊ ዓባ ምን ኣይ ደዋይሕ እሊ ዓባ ዓብ ዲጋ ትልማይሊ ወግላዓት ዲብ ኣይ ማይ ዓላኒ ብዙሕ ወኣዘ ከም መላሓዘዩ መደድ ከም ዘልገቢእ ዲብ ረቢና እንደትወከልና አልሓምዱሊላህ ኩሉ ለመሓዛት ማይ ከም ዘለዉ ሕዝ አልሓምዱሊላህ ክዳም ህሊና ድዩ ዓምደ ግረቢ
0: እዛ ሕያል ፃዕርን ልዑል ወፍርን ዝተገብረላ ዲጋ ሕድርኒ ብሰንበት 31 ጉንበት 226 ኣብ መሃዳሪ ዞባ ጋሽባርካ ዝርከቦም ሰበ ስልጣን መንግስትን ግንባርን ኣብ ሰረኽሉ ብኽብ ዝበለ ስነ ስርዓት ቦቅ ተመሪቓ

0: ብድሕሪ እዚ ኣብቲ ሚኒስተር ዞባዊ ምምሕዳር ኣምባሳደር ዓብደላ ሙሳ ኣመሓዳሪ ዞባ ጋሽባርካ ኣብ ኣምባሳደር መሓመድ ዓሊ ሑሪ ከምኡ ከዓ ዕድመ ዝተገብረሎም ኣጋይሽን እኽለማ ሒዞም ዝመፁ ነበርቲ ጎደቦ ዓድታትን ኣብ ዝሰረሕብሉ ኣመሓዳሪ ምምሕዳር ከባቢ ደርሰነይ ኣቶ ዘርጋብር ተስፋይ ከም ዝስዕብ ክብል ናይ መኽፈቲ ቃል ኣስሚዑ
1: ምምራቕ ዲጋን ኤሌትሪክን እንኳዕ ኣብፅሓና እንኳዕ ኣብፅሓኩም ዮሃና ዮሃና ይብል ብምቕፃል ልዕሊ 20 ዓመት ክንፅበዮ ዝፀናሕና ዲጋ ምምሕዳር ከባቢ ደርሰነይ ኣብ 220 ብመንግስቲ ክስራሕ ምስ ኣፍቀደ ህዝቢ ብጉልበቱን ገንዘቡን ገይሩ ማለት እዩ ኣብዚ 220 ወርሒ 2 ዝጀመረ ድማ ብጠቕላላ ህዝቢ ከመስግኖ ጥራሕ የተላብየ ዝሓልፎ ማለት እዩ ኣብ መወዳእታ ዝተሰሪሑ ዘሎ ዲጋ ምምሕዳር ከባቢ ደርሰናይ ትሕዝቶማዩ 201,000 ክኸውን ከሎ ብራኺኡ ድማ 14 ሜትር ቁመቱ 100 ሜትር ማለት እዩ ኮይኑ ነዚ ዲጋ እዚ ምምሕዳር ከባቢ ደርሰናይ ድበት መሊኡ ካብ ስራሕ ወፃኢ ከይከውን ከም ብልዮን ዓይንና ክንሕልዎን በዚ ጋጣሙ ለዋዮ መሓላልፍ ዝተረፈኒ ብዙሕ ነገር ክህሉ ይኽእል እዩ ኣቅድሚየለይ ዓወትና ሓፋሽ
0: ኣመሓዳሪ ንዞባሎ ጓዕን ሰባ ኣቶ ኣብርሃም ሃጎስ ኣብ ዘስምዖ ቃል ከዓ
2: ዝኸበርካ ሚኒስተር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳ ዝኸበርካ መሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሕሩይ ዝኸበርካ ፀሓፊ ግንባር ጋሽባርካ ኣምባሳደር መሓሙድ ዓሊ ጃበራ ዝኸበርኩምን ዝኸበርክንን ህዝቢ ምምሕዳር ከባቢ ደርእሰናይ ሰብ ስልጣናት መንግስቲ ከምኡ ውን ኣዘዝቲ ሰራዊት እዚ ሎሚ ንዝምርቆ ዘለና ዲጋ ሓያል ፃዕርን ብዝሓየለ

0: መንፈስን ተጀመረ ኣብ መፈፀምታን በቂዑ እንሆ ድማ መመርዖቱ ምብፅሑ ምስ ፅምብል ቅንያት ናይ 24 ጉንበት ከምኡ ንኡ ዘባና ወጊድ ንኽሽቦ ዝዓወጀሉ ህመት ምምራቕና ድርብን ዝተደራረበን ኮይኑ ተረኺብሎ እንኳዕ ኣብዚ ኣብፅሓና ክብል ደሊ ዝኸበርኩም ዝኸበርክንን ዲጋ ክንሰርሕ ዲጋ ንልምዓት ኢልና ክንዛረብ ከለና ቀሊል ኣዛናይን ኮይኑ ይስምዓካ ኸውን ንምፍፃሙ ግን ዝሓቶ ጉልበት ዝሓቶ ወፃኢ ዝሃልኽ ጉልበት ዝወስዶ ግዜን ዝወስዶ ማተርያልን ብቐሊሉ ዝግመት ኣይኮነን ነዚ ሃልኪ እዚ ብገንዘብ ወይ ድማ ካልእ መለክዒ እንተዘይተዓቀነ እቲ መስካሪ ኣብኡ ተሳተፈ ጥራሕ እዩ እቲ ቀንዲ መስካሪ ልዕሊ ኩሉ ውጤታት ደርእሰናይ ዝገበሮ ተወፋይነት መስክሩለይ ዘድልዮ ቅድሚ ዓይንና ተሰሪሑ ዘሎ ሓወልቲ ዝምስክሮ ስለ ዝኾነ እንኳዕ ኣብፀሓክን እንኳዕ ድማ እዚ ሓወልቲ እዚ ብኣኽን ተነደቐሉ ነዚ ባጀት መንግስቲ እውን 9.3 ሚልዮን ዝሰላዓሉ ንብረት እዩ ብዙሕ እምኒ ሕፃን ክንሪኦ ከለና ብተመሳሳሊ ተዓፃፀፈን ከምኡ ዓይነት እውን ኣብ ቸሜንቶ ክንርኢ ከለና እውን እስካብ 5,500 ኩንታል ብመንግስቲ ተለገሰ እዩ ብዓዲ ደረጃ ነዚ ንጥፈታት እዚ እውን ኣኻልውን ብዘይምንባሩ ዓዱውን ካብ ዘለዎ ጸንቂቑ ኣኻኺቡ 2.5 ሚልዮን ናቕፋ እውን ዝተፈላለየ ንጥፈታት ወፃኢ ብምግባሩ እውን እዚ ሓያል ደገፍናይ ህዝቢ ምንባሩ እውን ክግለጽ ይከኣል ብኣጠቓላሊ ዝወፀ 11.8 ሚልዮን ከባቢ ነዛ ዲጋ እዚኣ ከም ባጀትን ከም ወፃእን ወፂኢ ተሰሪሓ ስለዚ ዲጋ ሰሪሒና ክንዲዚ ወፃኢ ኢልካ ምፅብጻብ ዘይኮነ ዲጋ ምስራሕ ማሕበራዊ ለውጢ ንምምፃእ መቐይሮን ከባቢኻ ንትልውጠሉ ልምዓታዊ መኸተ ተሰላሰለሉ ዳኣ እምበር ዲጋ ተሰሪሑ መኽዘን ማይ ክኸውን ኣይኮነን ነዚ ተረዲእና ነፍርየሉ ክነልምዓሉ ጎኒ ጎኒ እዚ ድማ ውሕስነቱን ፅሩይ ማይ ንሰትየሉ ክንቋፃፀሮ ክንከታተሎ ንዕኡ ዝኸውን ምሕደራዊ ስነ ስርዓት እውን ስለ ዘድልዮ ነዚ ግቡእ ምክትታልን ቁፅፅርን የድሊ ኣብ ደገን ኣብ ውሽጥን ትርከቡ ተወለድቲ ብሞራልን ብንብረትን ብገንዘብን ዝሓገዝኩም ክብሪ ይሰማዓኹም እንዳበልኩ ዲጋ ሰሪዕኻ ወዲእኻ ማለት እውን ኣይኮነን እዚ መባእታ ስራሕ ስለ ዝኾነ ዝተርፈና ስራሕ ሓያልን ነዊሕን ምዃኑ ግምት እቲና ከምቲ ዲጋ ክንጅምሮ ተዓጠቕናሉ ነዚ ቕፅል ስራሕ እውን ተዓጢቕና ክንከይድ እንዳተላበኹ ነዚ ዲጋ እዚ ንምስራሕ ሞራልን ብዓቕምን ክኢላን ዘድሊ ጥረ ነገርን ዝተሓባበሩና ዞባ ጋሽባርካ ኣመሓዳሪ ዞባ ጋሽባርካ ሚኒስትር ሕርሻ ሚኒስተር ምስ ክኢላታቱ ብዝገበረልና ምትብባዕ ሙሉእ ብምሉእ ነመስግን ዓወትና ሓፋሽ ይብል ዓወትና
1: ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ዓሊ ሑሪ እውን ብወገኑ ከምዝስዕብ ቃል ኣስሚዑ
2: ዝኸበርካ ሚኒስተር ሚኒስትሪ ዞባዊ ምሕዳራት ኣምባሳደር ዓብደላ ሙሳ ዝኸበርኩም ሓለፍቲ መንግስትን ግንባርን ሰራዊትን ዝኸበርካ ኣመሓዳሪ ንኡ ዞባ ለጓዓን ሰባ ዝኸበርኩም መራሕቲ ሃይማኖትን ዓበይቲ ዓድን ዝኸበርኩም ህዝቢ ምሕዳር ከባቢ ደርስኒ ኣቐዲመ ዝናኣት ተበግሶ ወሲድኩም ዓቕምታትኩም ኣዋሂድኩም ብመንግስቲ ብዝተገብረልኩም ልዑል ወፃኢ ሎሚ ኣብ ፅባሕ መበር 35 ዓመት ናፅነትና ንምርቆ ዘለና ዲጋ ክተሃንፁ ምብቃዕኹም እንቋዕ ሓገሰኩም ኣብዚ ናይ ምረቓ ሰነ ስርዓት ኣብ መንጎኹም ብምርካበይ ከዓ ልዑል ሓጎስ ስምዓኒ ዝኸበርኩምን ዝኸበርክንን ዲጋ ከም ምህናፁ ምክንኻኑን መምሕዳሩን ስለ ዝኸብድ እዚ ብልዑል ወፃኢ ናይ መንግስትን ጉልበት ህዝብን ተሃኒፁ ዘሎ ዲጋኹም ብጉጉይ ኣጠቓቕማ ከይብከል ብሰኣን ምክንኻን ብድበት ከይመልእ ንዝነዊሒ ግዜ ኣገልግሎት ምእንቲ ክህብ ኩልኹም ተጠቀምቲ ናይቲ ዲጋ ዝኹንኩም ህዝቢ ምሕዳር ከባቢ ደርሰናይ ብሓፈሻ ኣመሓደርትን ኣነባበርትን ከመይ ተማይ ዓድን ከዓ ብፍላይ ናይ ምክንኻኑን ምምሕዳሩን ሓላፍነት

0: አለኩም ቀጻልነቱን ጽሪቱን ንሙሐስካ ጉዳይ አጠቃቅሙን ምሕደሩን ፍሉይ ቅልሓታ ሂብኩም ክትሕዝዎ እላቦ። ኣብ መወዳእታ በዚ ኣጋጣሚ ንኩሎም እዚ ዲጋ ክውን ክኸውን ብጉልበት ብንዋት ዝተሓጋገዙ ኣካላት መንግስቲ ብስሜን ብስም ዘበጋሽ በርካ እናመስገንኩ ከም ወትሩ ሓገዝኩም ኣይፈለየና እብል ብፍላይ ሚኒስትሪ ሕርሻ ማለት እዩ። ከምኡ ውን ምምሕዳር ንኡ ዘበሎ ጓዓን ሰባ ህዝቢ በብዓዱን ከባቢኡን ዓቕምታቱ ኣዋሂዱ ኣብ ምፍታሕ ማሕበራዊ ኣገልግሎታት ብሓፈሻ ኣብ ቀረብ ስተ ፅሩይ ማይ ዝርአ ሕፅረታት ምፍታሕ ብፍላይ ዘካይዶ ዘሎ ፃዕርታት ዝገብሮ ዘሎ ምትብዕን ተበገሶታትን ክቕፅሎ እናተላበኹ ዞባ ከብኡ ዝሕተት ብትሕጋ ዝገብር ምዃኑ ኣረጋግጽ። ዓወት ሓፋሽ ዘላልማዊ ዝኽሪ ሰማእታትና ዲጋታትና እኹይ ማይ ድሕጥላት ይግበረና ይቐንየሊ።
1: ኣብ መወዳእታ ኸዓ ሚኒስትር ሕርሻ ኣቶ ኣረፋይነ በርሀ ወኪሉ ሓላፊ ምምሕዳርን ፋይናንስን ሚኒስትር ሕርሻ ኣቶ እፍሬም ክፍሉ ከምዝስዕብ ክብል ቃል ኣስሚዑ
2: እቲ ዘረባ ከምዚ ቅድመይ ብፅዕተይ ክዛረብዎ ዝፀንሑ ንዑ ንምድጋም ተዘይ ኮይኑ ንሕና ዝገበርናዮ ከቢድ ነገር ኣይኮነን። ስራሕና ዩ ከዓ ዓላማና ከዓ እዩ ኣብ ዴጋ ደርሰናይ ጥራይ ዘይኮነ ኣብ ሙሉእ ሃገር ሚኒስትሪ ሕርሻ ሕጂ ዝገብሮ ዘሎ እንታይ እዚ ምዕቃብ ሓመድን ማይን ኣብ ኩሉ ከባቢታት ንምርግጋፅ ነካይዶ ዘለና ሓደ ካብኡ እዚ ናይ ኣብ ደርሰናይ ተገይሩ ዘሎ እዩ። እዚ ከዓ ከምዚ ቅድመይ ኣቶ ኣብርሃም ክብሎ ዝፀንሐ ማይ ሂወት ምዃኑ ማይ ትንፋስ ምዃኑ ኩሉና ንርዶ ኢና ኩሉና ከዓ ንፈልጦ ኢና። ሓንቲ ክላቦዋ ዝደሊ እንታይ እያ ከመይ ጌርና ንዕቁቦ ምሕደራ ከምዚ ድበሎ ምሕደራ የድልዮ ንልምዓት ከዓ ክንጥቀመሉ ግባእ ኣብ ርእስን ጥሪትን ንወዲ ሰብን ማለት እዩ። እንታይ ግን ክብል ደሊ እዚ ዲጋዚ ኣኻሊ ኣይኮነን ካልእ ሚኒስትሪ ሕርሻ ኣብ ነፍሶ ከፍ ዓዲ ኣብ ነፍሶ ከፍ ዓዲ ደለና መደብ ዲጋ ከምዚ ክንሰርሕ ሙሉእ ምተባዕ ክንገብር ሙሉእ ደገፍ ክንገብር ድልዋት ምዃና እዚኣ ክረጋገፀልኩም ፈቱ ዓወትን ሓፋሽ።
1: ብድሕሪ እዚ ልዑል ኣበርክቶን ዝገበሩ ትካላት መንግስትን ውልቀ ሰባትን ምስክር ወረቐት ዓዲሉ።

0: ኣብቲ ኣጋጣሚ ንድምቀት ናይቲ ጽምብል ዝተፈላለየ ደርፍታትን ግጥምታትን ቀሪቡ ነይሩ።
1: ደርሰነይ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ህዝቢ ብማእቶት ወፈራ ወገኑ ዝኣሊ ህዝብናይ ደርሰነይ ኣብነት ዓዲ ደርሰነይ ዜማ ጽንዓት ደርሰነይ ኃይሊ ልምዓት ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣስር ራያታቱ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣስር ራያታቱ

0: ስመይ ቀላትባህ ልቢ ገብረ ማርያም ዓደይ ደርሰነይ እዩ ኣብኡ ተወሊዶ ዓብዪ ክሳብ ኣሕጅቡ ኣለኹ ሕጂ ንሕና ነዚ ዕለዚ ክንገልፅ ከለና ውፅኢት ሳዕርና እዩ ፍረፃማና እዩ ናይዚ ህዝቢ ፍረፃማ እዩ ቁርብ ኣብኡ ግን ኣይተብለልና ንሕና ትንትን ከነብለልካ እዛ ዓዲ እዚ ካብ በዓል 83 ሒዙ ብማይ ዝተሸገረ ዓዲ ኩሉ ውድብ ዝፈልጦ እዩ ነይሩ ከቢድ ናይ ጭንቂ ናይ ማይ መገዲ ሰዓት ንፈረቐን ኣዴታት ዕትሮ ተሸኪመን ካብዚ ንርባዓን ሰባ ምስዓት ተከሌዛ ንድድኦ በዚ ለካ ርባዓን ሰባ ንደቁ ዘሩ ዝበሃል ጎደበና በዚ ንቡርዕና በክሸምኖ ዝበሃል ኣብኡ ከይዲ ዝሰቲ ነይሩ ሰብ ጥሪቱ ንማዩን ንኣጎረርኡን ካብኡ ከይዱ የምፅእኒ ይሰቲ እዩ ነይሩ እዚ ክብለካ ከሎ ኮነ እዚ ዲጋ እዚ ኣዝዩ ንሕና ክንፅብዮ ዝፀናሕና ኣዝና ንሕጎስ ምስ ውን ምስ ኤሌትሪክ ዳርጋ ናይ 20 ገለን ዓመት ዝገበረ እዚ ህዝቢ ሰልዲ ደዋፅሉ ክዘራረበሉ ዝፀንሐ ውን ብጣዕሚ ምስ ገጢሙ ኣብዚ ዓድናን መብራህትን ክንረክብ ዲጋናን ንክነመርቕ ከለና ብስም እዚ ህዝቢ ደርሰነይ ዝስማዓና ሓጎስ ሙሉእ እዩ ተሪፍና ዘሎ ናይ ልምዓት መደባት ውን ንኩሉ ተወላዲ ናይዚ ዓዲ ብደገ ኹን ኣብዚ ዓዲ ዘሎ ንሕና ብሓያል ክሰርሕ ተሪፍና ዘሎ ንክንምልእ ውን ኣዝና ሰብ ሙሉእ ተስፋ ኢና ስሙራት ኢና ውን እዞም ዓዲ ላዕላይና ታሕታይና ብደገ ዘሎ ብዚ ውሽጢ ዓዲ ዘሎ ውህዳት ኢና ንሕና ውን ንመንግስትናን ንመሓደርትናን ንኩሉ ውን ኣዝዮም ኣብዚ ንፃዓሩ ውን ንመስግኖም ኢና
1: ኣን ሽመን ተክሪዝገ ተብርሃ ባይሩ ይበሃል ተወላዲ ናይዞም ምሕዳር ከባቢ ደርሰነ እየ ሎሚ ድስምዓኒ ሓጎስ ኣ ናይ ብሓቂ ዓብዪ ሓጎስ እዩ ማለት እዩ ምክንያቱ ኣብዚ ስራሕ እዚ እዚ ብፀይ ኣቶ ዘርጋብሪ ተስፋይ ኣካያዲ ማሓዳሪ ስራሕ ኮይነ ካብ 218 ክሳብ 223 ሰሪሐን ኣስሪሐን ማለት እዩ ሎሚ እጂ ዝስምዓኒ ሓጎስ ምዝ ናይ ኤሌትሪክ ናይ ነዊሕ እዋን ከይሰለጠና ዝነበረ ናይ ድጋና እውን ተዛዚሙ ኣብዚ ድርብ ሓጎስ ክብሎ ክእል በዚ ኣጋጣሚ ኣብ ውሽጢ ናብ ደገን ዘሎ ህዝቢ ደርሰነይ ምስ ኩሎም ምምሕዳር ንእዞባ ስታፋት ኩሎም ኣብዚ ጉዳይ ዝዓብ ፃዕሪ ስለ ዘካያዱ ሎሚ ድርብ ሓጎስ የዋህና ክብል ፈቱ ናይ ብሓቂ
2: እዚ ማይ እዚ እንታይ ይክኾነኩም ማይ ተኣኪቡስ እንታይ ይኸውን እንታይ ፀገሚ ነይሩ እንታይ ረሃዋ ክምፅሕ ሕጂ
1: እወ ማይ ፀገም እንትህሉ ኩሉ ነገር የለና ብደይ ማይ ክትነብር ኣይትኸልና ማይ እንተሊ ግን ኩሉ ነገር ይርህወካ ማለት ጌራይ እውን ይዓበይ ማይ ኣብዚ ቅድሚ ናፅነት ዝነበረ ማይ ነበረና ናብ 80ታት ሒዝካ ካብ ናፅነት ንድሕሪት ግን ዝኩሉ ከባቢ ማይ ኩዕናይ ዘሪባ በሎ ህዝቢ ምፅዓር ኣንፍ ናይ ማይ ተረኪቡ ፅቡቅ ምስ ተበገስና ሕጂ እውን ማይ ተተባሂሉ ማይ ተተባሂሉ ጀርጅን ትገብር ዝደልዩ ሃይራንሽ ተፍሪ በናና ተፍሪ ኩሉ ፍርያት ተረኪቡ ሕርሻኻ እንተ ዓብዩ ጥሪት ተሰስን ተስብሕ በዚ ኩሉ ነገር ማይ እንትሕርሃልዩ ሙሉእ ዓወት ኣሎ ንጌራካ ይዓቢ ንጌራካ ይዓቢ ብዓባ ብሓፂሩ እዚ ማይ እዚ ማይ እንተረኪብና ዝኣሞ ሰብ ዝጠሚ ክርከብኒ እቲ ድሓሙቕ ሓምሉ ሕጂ ካኣቱ ዝነፍዕ ኣራንሻ ክፍሪ ማለት እዩ
3: ኣነ ኣዳም ዑስማን ይበሃል ተወላዲ ወዲ ዓዲ ኣምሪ እየ ካብ ቁርደት እየ ነብር ካብ ቁርደት እየ መፅ እየ እዚ ዕድመ እዚ ምስ መፀና ሎም ዘይኮነ ዋላ እቲ ዕድመ እዚ ናይ ዚሲ ስራሕ ኣሎ ምስለና ጥራይ ተሓጓስና ስጋ ሕጂ ስርንቕ በጨቕ ይብለና ነይሩ ሕጂ ካ ዕሪ ወፅኡ ስለምንታይ እዚ ቦታ እዚ ብፀላኢ ሕንቡቡ ሽቡቡ እንዳለ ሰብ ኣብ ኣኼባ ንባዕልና ብዚ ኢና ንውዕል ነርና ብፀላኢ ሕንቡቡ ሽቡቡ እናተባህለ ባይቶና ከይተወድእ ንሃድም ነርና ከዚ እሞ ሎሚ እዚ ኩሉ ጭንቂ ሓሊፉ እዚ ኩሉ ሽግር ሓሊፉ ብቕኒት ኹን ብሰራዊት ብዝኾነ ዝነበረ ጭንቂ ሓሊፉ ኣብዚ ንምርኣይና ብሓቂ ሰብ ፀጋይና ኢና ንብል ስለምንታይ ሎሚ እዚ ባስታ ዝምስ ርአና ብሓቂ እዚ ከዛኒ ዝምስ ርአና ብጣዕሚ ሓጎስ ወሰን ይብሉና ተሓጎስና ሓደ እዚ ጭንቂ ዘሕሊፍና እሞ እዚ ተዓብዚ ሓሊፉ መንግስትና ናፅነትና ረኪባ መንግስትና ድሌትና ተገይሩ እዚ ረህዋ እዚ ክንርኢ ከለና ብጣዕሚ ሕጉሳን ስለምንታይ ኣነ እጃ ዓዳ ኦምሪ እየ ሰማዕኒ ኣለኻ ካብዚ ርባ እዚ ርብዓን ሰባ ሰቲ ነይሩ ሰብ ማይ ሱ እዩ ንቕፅ ኢሉ መሬት ርብዓን ሰባ ካብኡ ስተ ነይሩ ሎሚ ግን ኣብ ማእከል ገዛ እሞ መኪና ፅርግያና ፅሩብ ማይና ቁርሩብ ሕጂ ከዓ ልቺ መፅእና መፈፀምቱ ርአና ብጣዕሚ እንታይ ሞ ሓጎስናስ ወሰን ይብሉ
4: ሽመይ ስዕዲ ብርሃን ዓዲ ማይ ደረሰ መምሕዳር ደርሰኒ ወዚ ዲጋ እዚ ልክ እንታይ ሞ ክገልፆ ኸማ ናይ ክእኒ ናይ ሎም መዓልቲ ተሓጓስ ኣብዚ 6 ዓመት ኣላ መንግስትና መምሕዳር

0: ሒዝና ሕፃኖ ጓር ንፀንሕ በዚ ቅጫን ፀብሕን ሒዝና ንደቅና ንሕዋትና ሓጎስ የብሉን ወሰነይ። ሕጂ ከዓ ሓምልና ኣራንሽና ኮመደሬና ኩሉ ሕርሻናስ ካብ ዕዳጋ ዘይኮነስ ካብ ዝሃብትና ኣነ ሓጎስ የብሉን ወሰነይ። ኩሉ እዚ ህዝቢ እዚ ከዓ ኣብዚ ዘይወፈረ ሰብ ሰብኣይና ሰበይትና ክንሰርሖ ከለና ሽዑ ፃዕፃዕ ይድብለና ነይሩ። ሎም መዓልቲ ግን ወላ ሓንቲ መዓልቲ ዝወፈርና ኮይኑ ይስምዓና እዩ። ብዙሕ ኢና ተሓጒስና እጂ ንሕና ከዓ እንዳ 20 ሰራዊት 29 መፅና ነይሮም እንዳ 50 መፂኦምና ብዙሕ እዩ ክሳይና። ካብዚ ንርብዓን ሰባ ማይ ንወርድ ነርና ካብ ርብዓን ሰባ ወሪድና ሕጂ ከዓ ዝኩሉ ሃብቲ መፂእና ካብ ጀርጅና ሕጂ እውን በዚ ጌርና ብሶላር ጌርና ኣብ ገዛውትና ቡንባ ካኣትወና ሰብ ተስፋይና ንመን ሒዝና ንመንግስትናን መምሕዳርናን ኣነ ብዙሕ ተሓጊሰሎም መዓልቲ ክገልፆ ከማና ይክእል።
1: ኣነ ሚክኤል ተዛረ ይበሃል። ኣደይ ደርሰነይ ኣብ ንኡስ ሎጓዓን ሰባ ዝርከብ ኮይኑ ነባር ኣስመራ ኮይነ ዓደይ ኣብዚ ማለት እዩ። እዚ ዲጋ እዚ መቸም ከም ዝፍለጥ ኣዴታትና ትዝረብ ካብ ተዛሪቡ እ ሓቂ ዘረቡ ማዓል ተዛረብሉ ውዒሎም ሕጂ ግን ይረኣየካ እዩ። ኣነ ነዊሕ ግዜ ተመላለሳ ግዜ ቆልዓይ ኣዴታትና ኣብ ሕቆአን ተሸኪመን ቆልዓ ተሰኪመን ማይ ክወርዳ በቲ ሓደ ኢደን ቆልዓ ሒዘን በቲ ሓደ ኣብ ሕቆአን ተሰኪመን ክመፃ ከለዋ ይረኣየካ እዩ። ካብ ርሑቅ ብጣዕሚ ርሑቅ ብጣዕሚ ሸጋሪ ኣሸጋሪ ዝኾነ ሕጂ ግን ሳላ መንግስትና ሳላ ፅቡቅ ግዜ ሳላ ህዝቢ ከዓ ህዝቢ ዓቲቡ ሳላ ዝሓዞ ህዝቡ ጉልበቱን ግዜኡን ገንዘቡን ወፊኡ ማዕረ 2.5 ሚልዮን ብካሽ ኣውፂ ማለት እዩ። ካብ 6 ዓመት እዚ ዲጋ ተሰሪሑ ሕጂ እዚ ርሂቦ ኣሎ ነዚ ህዝቢ ዝስተማይ ርሂቦ ኣሎ ዓሳታት እውን ይፈርዩ ኣለው። ብዙሕ ለውጡ እውን ኣብዚ ከባቢ ማለት ከም ጀራዲን ኮይኑ ማይ ማይ ዲጋ ተሰሪሒ ማለት ተኸዚኑ ማለት ትርጉም የብሉን። ማይ ብገባብ ክጥቀመሉ ክትክእል ኣለካ። ማይ ተጠቂምካ ኣብ ጎኑ ጀራዲን ጌርካ ስጋዕ ናይ ከተማ ኣስመራ ከይዱ ናይ ዋጋ ምርግጋእ ዝገብረሉ ኣዋህ ፍጠሪ ማለት እዩ። ጎኑ ከዓ እቲ ህዝቢ መነባብሩ ማሐሽ ማለት እዩ። ኣብ ርእሲኡ ከዓ ፅምብል በዓል እዚ ምክንያቱ ኤሌክትሪክ ነዊሕ እዋን ካብ ጎረባብትና ቁሩብ ተይድሕርና ፀኒሕና ብገለገለ ፀገማት ሕጂ ግን ማዕረሰብና ኮይኑ ኣሎ ህዝቢ ዓድና ብጣዕሚ ርሂቦ ኣብ መስርሕ እዩ ዘሎ። እዚ ድርብ ዓወት እዩ መቸም ናይ ብሓቂ ናይ ሎም መዓልቲ ፍሉይ መዓልቲ ፍሉይ ባህታ እዩ ዝፈጥረልና።

ሕዚ ሰላምታና ተቐበሉ ፈኖ ኤርቲቪ ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሰዓት 5 ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቐራቢት ቋንቋ ምልክት ሰናይት በረኸት ብምዃንና ንምክታልኩም ብኽብሪ ንዓደምና ብቐንዲ ኣርእስቲ ዜና ንፍልም። ባይቶ ዞባ ማእከል ኣብ ዲጋ ተኮር ልምዓታዊ ንጥፈታት ንዘሳለስሉ ዘለዉ እንግዶት ወዲቡ ዞባ ፎርት ሰባ ክረምታዊ መሬት ሕርሻ ን133 ስድራ ቤታት ተዓዲሉ ኤርትራውያን ነበርቲ ዝተፈላለዩ ሃገራት ብምኽንያት 20 ሰነ መደባት ዝኽረሓበን ወዲቦም

0: ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ግብረኛታት ክትስሕብ ወግዓዊ ሕቶ ኣቕሪባ። ሩስያ ኣብ ልዕሊ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ ምላሽ ከም ትህበሉ ኣጠንቂቓ። ንሓበራዊ ወተሃደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ኣብ ጃፓን ተኻይዱ። ዝርዝር ዜና። ኣብ ከተማ ኣስመራ ኣብ ዕደላ ማይ ንዝተኸስተ ግዜያዊ ፀገም ንምፍታሕ ሓያል ፃዕርታት ይካየድ ኣሎ። ባይቶ ዞባ ማእከል ድማ ትማልነቶም ኣብ ዲጋ ተኮር ዝነጥፉ ዘለዉ ኣባላት ፕሮጀክት ዓዲሃሎን ሓይልታት ምክልኻልን ናይ ምሳሕን ምዝንጋዕን እንግዶ ተወዲቡ። ወኪል ኤሪና ቤትኤል ሰሎሙን ዘዳለወቶ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ።
1: ባይቶ ዞባ ማእከል ኣብ ዲጋ ተኮር ሓድሽ መምንጨው ማዕከን ኣብ ምውዳድ ተዋፊሮም ንዘለዉ ኣባላት ፕሮጀክት ዓዳሃሎን ሓይልታት ምክልኻልን ትማል 23 ሰነ ናይ ምሳሕን ምዝንጋዕን እንግዶ ተወዲቦም። ሓላፊ ምውሃድ ፕሮጀክታት ዓዳሃሎን ክፍሊ ማይን ማእከል ካርታን ሓበሬታን ጂኦሜትራ ጌታቸው መርሃፅን ብዛዕባ እቲ ዝሰላሰ ዘሎ ስራሕ ኣመልኪቱ ኣብ ዝሃቦ መግለፂ 24 ዓመታት ዕድመ ዘለዎ ዲጋ ተኮር መጨንጉዒ ፖምፓታቱ ብምእራጉ ኣብ ዕደላ ማይ ፀገማት ከጋጥም ምፅንሑ ብምሕባር ብሓድሽ ንምትኩ ሓያል ፃዕሪ ክካየድ ከም ዝፀንሐ ኣፍሊጦም። ማይ ህይወት ስለ ዝኾነ ሕፅረት ኣብ ዘጋጥመሉ ዝህሉ ፀቕጢ መዳርግቲ ከምዘይብሉ ዝጠቐሰ ጂኦሜትራ ጌታቸው ዝፀንሐ ብድሆታት ንምቅላል መንግስቲ ብልዕል ወፃኢታት ሓደስቲ ፖምፓታት ምስ ሓደስቲ ጀነሬተራት ብምውዳድ ንስራሕ ድሉ ከም ዝገበረ ገሊፆም። ዲጋ ቶኮር እንተመሊኡ ሩባ ቶኮር ምስካር ክኽሰት ዝኽእል ፀገም ኣብ ግምት ብምእታው ኣብ ውሽጢ ሓፂር ግዜ 12 ሜትሮ ዝንውሓቱ ሓድሽ ቢንቶ ብምህናፅ ንኣገልግሎት ድሉ ኮይኑ ከም ዘለውን ሓቢሩ። ኣብ መወዳእታ ምትካል ናይ ሓድሽ መምንጨዊ ፖምፓታት ኣብ ከተማ ኣስመራ ንፀንሐ ሕፅረት ማይ ኣብ ሓፂር እዋን ክፈትሕ ዘለዎ እምነት ብምግላፅ ኣብ ዓወት ናይቲ ስራሕ ኣበርክቶ ንዝገብሩ ኣካላት ሞጊሶም። ኣቦ እምበር ባይቶ ኣቶ ኣብርሃም ሰመረ ብግድዩ ቀረብ ማይ ናብ ህዝቢ በቲ ዝድለ መጠን ከይበፅሕ ክዕንቅፉ ካብ ዝፀንሑ ብድሆታት እቶም ቀንዲ ዋሕዲ ናብ ዲጋታት ዝኣቱ ማይን ተደጋጋሚ ምብልሻው መጨንጉዒ ፖምፓታትን ከም ዝኾነ ብምጥቃስ መንግስቲ ንምፍትሑ ዝወሰዶ ዕቱብ ተበግሶ ኣብ ደረጃ ምዝዛም ምብፅሑ ገሊፆም። ኣባላት ባይቶ ዞባ ማእከል ነቲ ዝዕምም ዘሎ ስራሕን ገስጓሱን ኣብ ዝተዓዘብሉ ብክኢላታት መብርሂ ተዋሂቦም። ካብ 1998 ክሳብ 2002 ዝተሃንፀ ዲጋ ቶኮር 14 ሚልዮን ሜትሮ ክቦ ማይ ናይ መሓዝ ዓቕሚ ኣለዎ።
0: ኣብ ንኡ ዞባ ፎርትሳዋ ስድራ ቤታት ነፍሰ ንኽእላ ብክረምታዊ ሕርሻ ዝለምዐ መሬት ተዓዲሉ። እተን 58 ብደቂ ኣንስትዮ ዝእለያ ዝርከብአን 133 ስድራ ቤታት ነቕሶ ከፈን 1 ሄክታር ከም ተዓደላ ዝሓበረ ሓላፊ ኣሃዱ ቁጠባዊ ልምዓት ንኡ ዞባ ኣቶ ዕቕበ ገብረ ኣምላኽ ንክረማት ዘድሊ ቅድመ ምድልዋት ክገብራ ኣተሓሳሲቦም። ንቕሓት ሓረስቶት ኣብ ነቕልን ምዕቃብ ሓመድን ማይን ንምዕባይ ብምትሕባር ክኢላታት ሕርሻ ናመሓደርቲ ከባብን ሳላ ዝተኻየደ ጓስጓሳት ኣገዳስነቱ ሰሪፁ ከም ዘሎ ብምጥቃስ ሓረስቶት ግቡእ ምሕደራ መሬት ብምዝውታር ርቡሕ ምህርቲ ንክሓፍሱ ፃዕሮም ክሕይሉ ተላብዮም። መሬት ሕርሻ ዝተዓደሉ ዜጋታት ብወገኖም ኣነባብሮኦም ከመሓይሹ ከይተሓለሉ ክሰርሑ ምዃኖም ኣረጋጊፆም። ኤርትራውያን ነበርቲ ደቡብ ኣፍሪቃ፣ ዛምቢያ፣ ዚምባብወ፣ ደቡብ ሱዳን፣ ኣንጎላ፣ ጋና፣ ጊንን ኣይቨሪኮስትን መደባት ዝኽሪ ሓበን ብምውዳብ ሕድሪ ሰማእታት ንምትግባር መብፅዖም ሓዲሶም። ጋዜጠኛ ሳሙኤል ሃብተ ሚካኤል ብመልክዕ ጸብጻብ ንዝዳለዎ ትሕዝቶ ኣርሴማ ኣስመሮም ክተቕርቦ እያ።
2: ብመሰረት ከካቦቱ ዝበፅሓና ሓበሬታ ኤርትራውያን ነበርቲ ከተማታት ጆሃንስበርግ፣ ፕሪቶሪያ፣ ደርባን ካልኦትን ደቡብ ኣፍሪቃ ብ19 ሰነ ምውራዝ ተመክሮ ስነ ስርዓት ምውላዕ ሽምዓን ስነ ጥበባዊ መሰናድኦን ዘጠቓልል መደብ ዝኽሪ ሓበን ወዲቦም። ኣምባሳደር ኤርትራ ሪፓብሊክ ደቡብ ኣፍሪቃን ሃገራት ደቡባዊ ዞባ ኣፍሪቃን ኣቶ ሳልሕ ዑመር ኣብ ዘስምዖ ቃል ህዝቢ ኤርትራ ሳላ ጀጋኑ ሰማእታቱ ናጽነቱን ሰላሙን ኣብሒሱ ከምኡ ውን መንነቱን ልኡላውነትን ዓቂቡ ከም ዘሎ ገሊጾም። ኣብ ጆሃንስበርግ ኣብ ዝተኻየደ ናይ ዝኽሪ መደብ ንመስሰኒ ማዕከን ሕድሪ ሰማእታት ዝውዕል 42,000 ራንድ ኣታዊ ክኸውን እንከሎ 4 ዜጋታት ን10 ስድራ ሰዋኣት ክናብዩ ቃል ኣትዮም። ተቐማጦ ከተማታት ሉሳካን ቺንጎላን ዛምቢያ ብዘካየድ ወስኒ ስርዓት ድማ ኣቦ እምበር ማሕበረኮም ኣቶ ገብሪ ህይወት ጴጥሮስ ሰማእታትና ሕላገት መንነትናን ክብርታትናን ስለ ዝኾኑ ኣብ ሕድሮም ጸኒዕና ረብሓ ህዝብን

0: ሃገርን ብምቕዳም ውፍያት ክንከውን ፀቢዖም። ኣብ ዚምባብወ ዝነብሩ ኤርትራውያን ኣብ ዝወደብዎ መደብ ኣቦ እምበር ማሕበረኮም ኣቶ ኣኽሊሉ ግደ 20 ሰነ መዓልቲ ሓበንን መዓልቲ መብፃዓን ስለ ዝኾነት ኣባላት ማሕበረኮም ሕድሪ ስውኣት ንምትግባር ብዝለዓለ ክዋስኡ ተላብዮም። ኣብቲ ኣጋጣሚ 13 ዜጋታት ሓላፍነት ምንባይ 15 ስድራ ስውኣት ክወስዱ ተማባፂዖም። ኣብ ደቡብ ሱዳን ድማ ነበርቲ ጁባ ዝኽርና ክብሮም ግብርና ደበሶም ብዝብል ቴማ ብ19 ሰነ ኣብ ዘካየድዎ ናይ ዝኽሪ መደብ ንድሕረ ባይታ 20 ሰነ ዝምልከት መግለፂ ስነ ስርዓት ምውላዕ ሽምዓ ናይ እግሪ ጉዕዞ ከምኡ ውን ንርዝነት ዝተዕለ ዘንፀባርቕ ስነ ጥበባዊ መሰናድኦታት ቀሪቦም። ቆንስል ኤርትራ ኣቶ ፀጋይ መሓሪ 20 ሰነ ኣብ እንዝክረሉ ሕድረ ሰማእታት ንምስማር ብተወፋይነት ምስራሕ ከም ዘድሊ ኣገንዚቦም። ብዘይካዚ ኤርትራውያን ነበርቲ ከተማታት ሉዋንዳ፣ ሉባንጎ፣ ቤንጉኤላ፣ ዋምቦ፣ ካቢንዳ፣ ኣንጎላ፣ ኮናክሪ፣ ጊኒ፣ ኣክራ፣ ጋና ከምኡውን ኣቢጃን ኣይቨሪኮስት በብወገኖም ፃማ ሰማእታትና ሓያል ሃገር ንመፃ ወለዶ ምርካብ እዩ ዝበለ ጠቕላሊ ቆንስል ኣብ ኣንጎላ ኣቶ ደሳለ ተኽልኣብ ነዚ ክውን ንምግባር ተረካቢ ወለዶ ብሃገራዊ ክብርታት ክምልመልን ብቑዕ ፍልጠት ክሰንቕን ከም ዘለዎ ኣገንዚቦም። ኤርትራውያን ነበርቲ ቤልጅምን ላክሰምበርግን ከተማታት ብራስለስ፣ ደንደርሞንድ፣ ኦስተንደን፣ ብሩዥን ከምኡውን ላክሰምበርግ በብወገኖም ኣብ ዘካይድዎ መደባት ንሰማእታቶም ብልዑል ሓበን ኣብ ዝዘከርሉ ብድምር 3790 ዩሮ ንመሰሰኒ ማዕከን ሕድሪ ሰማእታት ወፍዮም። ኣብ ብራስለስ ኣብ ዝተኻየደ ስነ ስርዓት ኣምባሳደር ኤርትራ ኣብ ሕብረት ኤውሮጳን ሃገራት ቤነልኩስን ኣቶ ነጋሲ ካሳ ንትርጉምን ርዝነትን መስዋእትነት ዘምርህ ቃል ኣስሚዖም። ብተመሳሳሊ ማሕበረኮም ኤርትራውያን ከተማ ቪየና ኦስትሪያ ኣብ ዝወደቦ ብምብራህ ሽምዓ ዝተሰነየ ናይ ዝኽሪ መደብ ተሳተፍቲ 2000 ዩሮ ከወፍዩን ከለዉ ሓላፍነት ምንባይ 2 ስድራ ቤታት ክወስዱ ተመባፂዖም። ኣብ ኣትላንታን ከባቢያን ሕቡራት መንግስታት ኣሜሪካ ዝነብሩ ዜጋታት ድማ ሃገር ኣብ ረዚን ዝኽሪ ሓበን ብዝብል ቴማ ንሰማእታቶም ብዓብ ክብሪ ድሕሪ ምዝካር ስድራ ስውኣት ንምጥዋር ዝውዕል $28,955 ወፍዮም።
1: ኣብ ዞባ ዓንስባ ንኡዘባታት ኣስማጥ ሓልሓል ገለብን ከረንን ሰራሕተኛታት መንግስቲ ተማሃሮ ሰብ ፀጋን ነበርትን ብዝወሰድዎ ተበግሶ ዝተዋፀአ 465,000 ንቕፋ ብስድራ ስውኣት ተኸፋፊሎም። እዚ መሰረት ኣብ ንኡስ ዞባ ኣስማጥ 180,000 ንቕፋ፣ ኣብ ንኡስ ዞባ ሓልሓል 85,000 ንቕፋ፣ ኣብ ንኡስ ዞባ ገለብ ድማ 24,000 ንቕፋ ተመቓሪሖም። ብዘይካዚ ኣብ ከተማ ክረን ነበርቲ መምሕደራት ከባቢ ባዶ 1 ባዶ 4 ባዶ 5 144,000 ንቕፋ፣ ከምኡውን ማሕበር ወነንቲ ቦጣት ከተማ ክረን 32,000 ንቕፋ ንስድራ ስውኣት ወፊዮም። ኣመሓዳርቲ ናይተን ንኡስ ዞባታት ኣብ ዘስምዑ ቓል እቲ ዝተገብረ ገንዘባዊ ሓገዝ መቐፀልታ ናይቲ ንስድራ ስውኣት ኣብ ማሕረስ ምስራሕን ምፅጋን ኣባይቲ ከምኡውን ፀሓያይን ካልእን ዝግበር ሓገዛት ምዃኑ ገሊፆም። ምሕደራ ግዜን ዘይተደለየ ፅልዋ መዘናን ኣተኩሮ ተዋሂቦ ክስራሐሉ ከም ዝግባእ ኣብ ንኡስ ዞባ ገለ ነፍሒ ንተምሃሮ 11 ክፍሊ ኣብ ዝተዋሃበ ኣስተምህሮ ተሓቢሮም። ኣብቲ ብ23 ሰነ ብኣዕሩኽ ሽማግለ መንእስያትን ካልኦት ዕዱማትን ሎሚ ዓመት ምስ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ናብ ሳዋ ዝወርዱ ልዕሊ 400 ተምሃሮ ከምኡውን ወለዲ ዝተዋሃበ ኣስተምህሮ ርእሲ መምህር ካልኣይ ደረጃ ቤት ትምህርቲ ማይ ነፍሒ መምህር ብሌን ስምዖን ኣብ ዘስምዖ ቓል ራእይ ብውጥንን ፃዕርን ከም ዝሰምር ኣዘኻኺሮም። እቲ ኣብ ዝተፈላለየ ዞባታት ዛዕባታት ዘተኮረ ኣናቕሒ ትምህርቲ ዝተዋህበሉ ኣጋጣሚ ተምሃሮ ምስ ርሕቐት ቴክኖሎጂ ሓበሬታት ኣሲሩ የቕሬታ ተምሃሮ ምስ ርቀት ቴክኖሎጂ ሓበሬታት ኣሲሩ ንዝርአ ባህላዊ መርዚ ብንቕሓት ብምግጣም ኣብ ትምህርቶም ብተዋደርነት ብሉፃት ክኾኑ ምዒዶም። እስዕብ ዜና ወፃኢ እዩ። ምሳና ኣፅንሑ። ዜና ወፃኢ ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ክስሕብ ወግዓዊ ሕቶ ኣቕሪባ። እቲ ኣህጉራዊ ትካል መሳርሒ ንዳግመ መግዛእቲ ኮይኑ ከም ዘለዎ ብምውቃስያ ኒጀር ነቲ ናይ ምውፃእ ጠለብ ኣቕሪባ ዘላ። ብመሰረት ሕጋጋት ኣህጉራዊ ቤት ፍርዲ ገበነኛታት እቲ ቀሪቡ ዘሎ ጠለብ ድሕሪ ዓመት ይትግበር። ማሊን ብርኩናፋሶን እውን ቅድሚ 9 ኣዋርሕ ተመሳሳሊ ሕቶ ከም ዝቐረባ ፀብፀባት የረድኡም። ኣብ ሓምለ 2002 ዝተመስረተ ኣሜሪካን ሩስያን ዝርከብአን ብርክት ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ገበነኛታት ተኣማንነቱ እናጎድለ ክመፅእ ከም ፅንሕዩ ዝግለጽ። ሩስያ ኣብ ልዕሊ መሻርክታ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ መልሰ ግብሪ ከም ትህበሉ ኣጠንቂቓ። እዚ ዝተገልጸ ቤላሩስ

እቲ ዩክሬን ኣብ ዘዳወባ ከባቢታት ተኺላቶ ዘላ ስርዓት ራዳር ምስዘይትነቕሎ ኣብ ልዕሊኣ ወታሃደራዊ ስግምቲ ክወሰድ ምዃኑ ፕረዚደንት ቮሎዲሚር ዘለንስኪ ኣብ ዝሓለፈ ሳለስቲ ድሕሪ ምእማት እዩ። ሃገሩ ኣብ ልዕሊ ቤላሩስ ንዝወርድ ስግኣት ኢዳ ጣሚራ ከም ዘይትዕዝቦ ዝገለጸ ሚኒስትር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ዩክሬን ንኩናት ዘጋድድ ስጉምቲ ካብ ምውሳድ ክትሕየብ ኣተሓሳሲቡ። ሩስያን ቤላሩስን ንሓድሕደን ፀጥታዊ ውሕስነት ንምሃብ ዘኽእል ውዕል ኣብ መጋቢት 2025 ከም ዝኸተማ ዝፍለጥ ኮይኑ እቲ ውዕል ሓንቲኤን ምስ እትጥቃዕ እቲ ካልአይቲ ስጉምቲ ክትወስድ ዝኽእል እዮም። ሩስያ ኣብ ልዕሊኣን ኣብ ልዕሊ ቤላሩስን ክመፅእ ዝኽእል ስግኣት ንምምካት ኣብ ግዝኣት ቤላሩስ ኒኮላሳዋ ፅዋራ ወሪዳ ከም ዘላ ይፍለጥ። ኣብ 2022 ዝተወልዕን ናሰፍሐ ዝመፅእ ዘሎን ኩናት ዩክሬን ንፀጥታ ምብራቕ ኤሮጳ ኣብ ሓደጋ ኣእትይዎ ከም ዘሎ ይፍለጥ። ንሓበራዊ ወተሃደራዊ ልምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ትማሊ 23 ሰነ ኣብ ጃፓን ተኻይዱ። ኣሜሪካን ጃፓንን ክሳብ 30 ሰነ ዝቕፅል ወተሃደራዊ ልምድ የካየዳ ምህለዋን ዝፍለጥ ኮይኑ ሰልፈኛታት እቲ ልምድ ዞባዊ ፀጥታዊ ስግኣት ዝዕርግ ምዃኑ ብምጥቃስ ብትሪ ተቃዊሞሞም። ኣብዚ ኣብ ኦኪናዋን ከባቢኣን ዝካየድ ዘሎ ሓበራዊ ልምድ ካብ ክልጤን ሃገራት ኣስታት 10,000 ወተሃደራት ይሳተፉ ምህላዎም ተገሊፆም። ብዘይካዚ ኣሜሪካ ኣብቲ ልምድ ናይ ማእከላይ ርሕቀት ስርዓተ ሚሳይል ተሳትፍ ከም ዘላ ተፈሊጡሎም። ኣሜሪካ ኣብ ጃፓን ልዕሊ 50,000 ወተሃደራት ኣስፊራ ከም ዘላ ዝጠቕሱ ፀብጻባት ጃፓናውያን ነቲ ወፍሪ ዝቃወም ተደጋጋሚ ናይ ተቃውሞ ሰልፊ ከካይዱ ምፅንሖም የረድኦም። ጃፓን ዝዓበየ ቁፅሪ ሰራዊት ኣሜሪካ ተዋፊሩላ ዘሎ ሃገር ምዃና ይጥቀስ። መጠን ናይቲ ኣብ ሰፊሕ ክፋል ኤሮጳ ዝተኸስተ ቁትር ዋዒ እናወስኺ ብምምፅኡ ዘስዕቦ ጥዕና እውን ማሕበር ቁጠባዊ ፀገማት ክብ ከም ዝበለ ተገሊፆም። ምስቲ ተርእዮ ብተኣስር ኣብ ፈረንሳ ጥራይ ኣስታት 50 ሰባት ከም ዝሞቱ ዝጠቕሱ ፀብጸባት ኢጣልያ፣ ስጳኛን ብሪጣንያን ኣብ ዝርከበን ካልኦት ሃገራት ዝለዓለ ናይ መጠንቀቕታ ኣዋጅ ተመሓላለፉ ከም ዘሎ ኣረዲኦም። መንግስቲ ብሪጣንያ እቲ ክስተት ከውርዶ ዝኽእል ክሳራ ንምግታእ ልዕሊ 1,000 ኣብያተ ትምህርቲ ንጥፈታትን ከወንዝፋ ኣዚዙሎም። ደቡባውን ምዕራባውን ክፋል ኤሮጳ በቲ ተርእዮ ሕልፊ ካልእ ከባቢታት ከም ተሃስየ ተገሊጹ። ኣብቲ ኣህጉር ተኸሲቱ ዘሎ ዋዒ ድሕሪ 1947 እቲ ዝለዓለ ክኸውን ከም ዝኽእል እዩ ዝእመ ዘሎ። ኢራንን ዑማንን ብዛዕባ መጻኢ ምሕደራ መጻባቢ ሆርሙዝ ዝቲ ሓበራዊ ሓይሊ ዕማም ንምቓም ተሰማሚዐን። እዚ ስምዕ ዝተበፅሐ ብኣፈኛ ባይቶ መሓመድ ባግር ቀሊባፍን ሚኒስትር ጉዳያት ወፃኢ ዓባስ ኢራቅጅን ዝተመርሐ ልኡኽ ኢራን ብሰበስልጣን ዑማን ኣብ ከተማ መስቀጥ ኣብ ዘካይዶ ርክብ እዮም። እቲ ብደረጃ ሚኒስትርታት ጉዳያት ወፃኢ ክልትኤን ሃገራት ዝቐውም ሓይሊ ዕማም መጻኢ ምሕደራ መጻባቢ ሆርሙዝ ከምኡውን ኣብቲ ማያዊ መስመር ንዝውሃብ ኣገልግሎታትን ዝሕተት ክፍሊትን ብመሰረት ኣህጉራዊ መለክዒታት ክምርምር እዮም። ኣብቲ ኣጋጣሚ ዑማን ኣብ መንጎ ኣሜሪካን ኢራንን ዝተኸተመ ሓበራዊ ናይ ምርድዳእ መዘክር ዘለዋ ደገፍ ደጊማ ብምግላጽ ትግባርኡ ንምርግጋጽ ቀጻሊ ዘተን ምውሃድን ከም ዘድሊ ኣነጺራ። ኣሜሪካን ኢራንን ብ18 ሰነ ኣብ መንጎአን ኣዋርሒ ዝተካየደ ኩናት ንምቁራፅን መጻባቢ ሆርሙዝ ዳግማይ ንምኽፋትን ዝኽእል 14 ነጥብታት ዝሓዘ ናይ ምርድዳእ መዘክር ኣብ ስዊዘርላንድ ከም ተፈራረማ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ላዕለዋይ ባይቶ ኣሜሪካ ማለት ሴነት ፕረዚደንት ዶናልድ ትራምፕ ብዘይፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወተሃደራዊ ስጉምቲ ከይወስድ ንዝኽልክል ንድፈ ውሳነ ትማሊ 23 ሰነ ኣፅዲቕዎም። እቲ ውሳነ ብ50 ናይ ደገፍን 48 ናይ ተቃወመን ድምፂ ከም ዝፀደቐ እዩ ዝሕበር ዘሎ። ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ኣብ መጀመርያ ናይዚ ወርሒ ነቲ ንድፈ ውሳነ ብ215 ደገፍን 208 ተቃውሞን ከም ዘፅደቆ ዝዝከር እዩ። ይኹን እምበር ፕረዚደንት ትራምፕ ነቲ ብሰኔ ዝተዋህበ ድምፂ ትርጉም ዘይብሉን ንመርገፂ ኣሜሪካ ዘዳኽምን ክብል ነፂግበሎም። ብካልእ ወገን ፕረዚደንት ኢራን መስዑድ ፔዜሽኪያንን ቀዳሚ ሚኒስትር ፓኪስታን ሻህባዝ ሸሪፍን ትማሊ 23 ሰነ ኣብ ከተማ ኢስላማባድ ኣብ ክልታዊ ዝምድናታት ዘባዊ ምርግጋእን ሓበራዊ ኣገዳስነት ዘለዎም ጉዳያትን ዘተኮረ ሰፊሕ ዘተ ኣካይዶም። ክልቲኦም መራሕቲ ዘባዊ ሰላምን ምርግጋእን ንምድንፋዕ ዘለዎም ተወፋይነት ብምርግጋፅ ጉዳያት ብዘተን ዲፕሎማስን ክፍታሕ ኣገዳሲ ከም ዝኾነ ኣስሚሮምሎም። ብዘይካዚ ኣብ መንጎ ፓኪስታንን ኢራንን ንነዊሕ እዋን ዝፀንሐ ዝምድናን ምትሕባርን ንምድልዳል ተሰማሚዖም። ኣብቲ ኣጋጣሚ ፕረዚደንት መስዑድ ፔዜሽኪያን ሃገሩ ብጉዳይ ወተሃደራዊ ዓቕማ ፈፂማ ከም ዘይትዝቲ ኣነፂሩ። መራሕቲ ኢራንን ፓኪስታንን ንዝርክብ ዘካየዱ ግጭት ኢራንን ኣሜሪካን ብ28 ለካቲት ካብ ጅምር ንድሓር እዚ ናይ ፈለማ እዩ። ቱርክን ፖላንድን ትማሊ 23 ሰነ ቁጠባውን ወተሃደራዊ ዝምድንአን ብድንፋዕ ቃልኣት እየን። እዚ ስምዕ ዝተበፅሐ ኣብ ቱርኪ ምብፃሕ ዝፈፀመ ፕረዚደንት ፖላንድ
ካሮል ናቭሮኪ ምስ ፕረዚደንት

ሪሲፕ ጠይብ ኤርዶጋን ኣብ ከተማ ኣክራ ብዘካይድዎ ርክብ እዮም ክልቲኦም መራሕቲ 10 ቢልዮን ዶላር በፂሑ ንዘሎ መጠን ንግዳዊ ምልውዋጥ ሃገራቶም ናብ 15 ቢልዮን ዶላር ንምዕባይ ተሰማሚዖም። ፕረዚደንት ኤርዶጋን ኣብ ዛሃቦ መግለፂ ቱርክን ፖላንድን ኣብ ፀጥታ ኤሮጳዋ ወሳኒ እጃም ዘለዎን መሻርክቲ ኔቶ ከም ዝኾና ብምሕባር ምትሕባረን ንምስፋሕ ብቐፃሊ ስራሓ ከም ዘለዎ ኣፍሊጡ። ብዘይካዚ ቱርኪ ምስ ኤሮጳዊ ሕብረት ዘለዋ ዝምድና ንምምዕባል ኣብ ተካይዶ ዘላ ፃዕሪ ካብ ፖላንድ ንእትረኽቦ ዘላ ደገፍ ልዑል ምስጋና ኣቕሪቦም። ፕረዚደንት ካሮል ቦጎኑ ምትሕባር ቱርክን ፖላንድን ስትራቴጂካዊ ኣገዳስነት ከም ዘለዎ ብምግላፅ ኣብ መድያት ፀጥታን ምክልኻልን ንዓበየ ንዝኸይድ ዘሎ ሽርክነት መጊሱ። ፖላንድ ካብ ቱርኪ ዝዓደገትን ሰብ ኣልቦ ነፈርቲ መርኣያ ናይቲ ድልዱል ወተሃደራዊ ዝምድና ከም ዝኾነ እውን ገሊጹ። እዚ ከምዚ ኢሉ እንከሎ ክልቲኦም ፕረዚደንታት ኩናት ዩክሬን ብዲፕሎማሳዊ መዳይ ንምፍታሕ ከም ዝሰርሑ ቃል ኣትዮም። ዜና ንምዝዛምባር ኣርእስቲ ዜና ክደግመልኩም። ባይቶ ዞባ ማእከል ኣብ ዲጋ ተኮር ልምዓታዊ ንጥፈታት ንዘሳለስሉ ዘለዉ እንግዶት ወዲቡ። ኣብ ንኡድ ዞባ ፎርት ሰዋ ክረምታዊ መሬት ሕርሻ ን133 ስድራ ቤታት ተዓዲሉ። ኤርትራውያን ነበርቲ ዝተፈላለዩ ሃገራት ብምኽንያት 20 ሰነ መደባት ዝኽረሓበን ወዲቦም። ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ክትስሕብ ወግዓዊ ሕቶ ቅሪባ። ሩስያ ኣብ ልዕሊ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ ምላሽ ከም ትህበሉ ኣጠንቂቓ። ሓበራዊ ወተሃደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ኣብ ጃፓን ተኻይዱ። ሓፈሻዊ ዜናታት ተዛዚሙሎ ምስ ትረፉ መድባትና ንሓደገኩም ብወገና ሰናይ ምሸት።

ነዛ ዝተፈለየ ብሄርን ሃይማኖትን ሓቂፋ ትርከብ ዘላ ሃገርና ማዕረት መብዝሑ ዝተፈለየ ናብራን ቋንቋን ዘለዎ ሕብረተሰብ ዝኣከበት እያ። ነዛ ብ9 ብሄራት ቆይማ ብባሕሪ ዝማዕረገት ሃገርና ነቲ ብዙሕ ሕብርታት ኣብ ሓደ ምስማር ከም ሓንቲ ሃገር ኮይና ክትቀውም ካብ ዘኽእላ ሓደ ነገር ድማ ስነ ጥበብ እዩ። ሓይሊ ስነ ጥበብ ነቲ ርሑቕ ዘቕርብ እዩ፣ ነቲ ዝነድድ እውን ዘብርህ እዩ። ስነ ጥበባዊ ምስትምቓር ልክዕ ከምቲ ነተንፍሶ ኣየር ብነፃ ዝተዋህበና ተውህቦ እዩ። ነቲ ዝተዋሃበካ ተውህቦ ለሊኻ ኣብ ተግባራዊ ዒልካ ነብስኻን ኣብ ዙርያኻ ዘለዉ ሰባትን ምሕጓስ ድማ ገለ ካብ ትፅቢት ዝግበር ንጥፈታት እዩ። ስነ ጥበብ ብሞያ ዘቕበበ ዓውዲ ምዃኑ እውን ንኣእምሮኻ ዘቐልል ምሪፅካ ቋንቋ፣ ብሄር፣ ሃይማኖት ከይበልካ ክተሰማቕሮን ክትነብሮን ዝሕግዘካ ዓውዲ ምዃኑ እውን ክዝንጋዕ የብሉን። ንተስፋ ምቑራፅ፣ ምስቁርቃር፣ ንሕርቃን፣ ንጉህን፣ ንምስምሳልን ፈውሶም ካበድ እዩ። ኣብ ዓለም ዘለዉ ሓኻይም ንብዙሕ ዓመታት ተመራሚሮም ፈውሲዞም ፀጋማውያን ኣጋጣሚታት ክረኽቡ ይከኣሉን። ገለ ድማ ፈውሲ ክረኽቡ ተበጊሶምን ክንሶም ንነብሶም ኣብዞም ፀገባት ክዕለብጡ ዝረኸብዋ እውን ውሕዳት ኣይኮኑን። በዚ ድማ ክንዲ ዝተመራመሩ እውን ተተመራመሩ ካብ ትልክዓዎ መልሲ ኣዝዮም እዮም ርሒቖም። እንተኾነ ግን ህድእ ዝበለ ሙዚቃን ንዓይኒ ብዝስሕቡ ሕብርታት ተጠቂሞም ዘዳለውዎም ቅብኣም ነዞም ኣሉታውያን ሽግራት ኣብ ሓደ መዓልቲ ጥራይ ዘይኮነ ኣብ ውሕዳት ካልኢታት ክፈትሖምን ከም ዝርስዑ ክገብሮም ይኽእል እዩ። እዚ ነገር እዚ ኣህጉር፣ ሃገር፣ ዞባ፣ ከተማ ከይፈለኻ ኣብ ኩሉ ብሓደ ዘጋጥምን ካብቶም ኣገረምቲ ፍጻሜታትን ክሳብ ዝኾነ ስነ ጥበብ ፈውስቶም ዝሓየሉ ሕማማትን እንተተባህለ እውን ኣገኑን ኣይኮነን። ስነ ጥበብ ዓለም ለኻዊ ቋንቋ እንተተባህለ እውን ካብ ሓቂ ምውፃእ ኣይኮነን። ወዲ ሰብ ምስ ኣብ ዓለም ዘለዉ ተፈጥሮውያን ነገራት ተላልዩ ብዛዕባ ከባቢኡ ክሓስብን ከስተውዕልን ምስ ጀመረ ትሒዝዩ ምስ ስነ ጥበብ ተላልዩ። ጌና ቋንቋ ከይተላመደ ናይ ከባቢኡ ዜማ ኣፅኒዑ፣ ጌና ፅሑፍ ከይተምሃረ እውን ብዝሕዞ ምሕንጣጥን ሓሳባቱ ብስእሊ ምግላፅን ለሚዱ። እዚ ምዕባለ ዝደሊ ዝነበረ ምትእስሳር እውን

ግጥምታት ኣኪቡን ንዝተፈላለየ ግጥምታት መሰነይታ ኮይኑ ዝስዕብ ዜማ ክበሃል በቂዑ። ነቲ በተን ዘይጎበዘ ኣዳውና ብዝሓዝናዮ ንሕንጥጠሉ ዝነበርና እውን ብሕብርታት ኣሰኒዩ ካብ ብኣፍ ብኣዳውካ ሓሳባትካ ክትገልፅ ተባሂሉ ንቕብኣ እውን ቀረበልና።

ስለዚ ስነ ጥበብ ከም ኣካልና ህይወትና ኮይኑ ምሳና ካብ ዝነብር ነዊሕ ዓመታት ኣቕፂሩ እንተበልና ምግናን ኣይኮነን። በዚ መንፅር ድማ ነቲ ኣብ ነብሱ ክዕቆብ ዝደሊ ሰብ እንኮ መልሱ ስነ ጥበብ ጥራዩ። ነቲ ካብ ልቡ ዘስተመቕር ሰብ ኣብ ውቅያኖስ ባሕሪ ስነ ጥበብ እናሓንበሰ ኣብ ካልእ ፕላኔት ከም ዘለዉ ይዝውፅር። መሳርሒ ሙዚቃ ተሓንጊጡ እናተፃወተ ኣዓይንቱ ዘይርኢ ኣእዛን እውን ዘይሰምዕ እቲ ዝበዝሐ እዩ። ሕብርታት ኣቃሚሙን መልከይ ተጠቂሙን ምስ ቋንቋ ልቡ ዝሰመረ ቀባይ ኣብ ቅድሚኡ መድፍዕ እውን እንተተተኮሰ ዘይክሰምዕ ይኽእል እዩ። ኣብ ኣእምርኡ ብዝሰኣለው ቅርፂ ዝተዳለወ ቅራፃይ ኣብ ሓደ ፀቢብ ኩርናዕ ንደቃያቅ ጥራይ ዘይኮነ ንመዓልትታት እውን ክሰርሕ ይኽእል እዩ። ምክንያቱ ቋንቋ ልቢ ዋንኡ ጥራይ ስለ ደድምፆ እዩ። እዚ ቋንቋ እዚ ድማ ስነ ጥበብ ተባሂሉ ካብ ስመት ሒዙ ንሃገርና ሓሊፉ ነዚ ዓለም እውን ተቆፃፂርዋ ይርከብ። ኩሎም ዓይነታት ስነ ጥበብ ኣወዳዲርካ ሓደ ካብ ሓደ ይበልፅ ክትብሎም ዝኽእሉ ይኮኑን። ኩሎም ንኣስተማቐሪኦም ሓደ እዮም። ምክንያቱ እቲ ካብ መሳርሒ ሙዚቃታት ሓደ ሒዙ ዝፃወድሎ ሙዚቀኛ ካብቲ ፒሮ ሒዙ ዝሕንጥጥ ደራሳይ ዝፈለየ የለን። ክልቲኦም እቲ ዝተሰቕልሉ ቁፅሪ ናይ ኣውቶቡስ ዳኣ ዝተፈለየ ይኹን እምበር ጉዕዝኦምን ኣገባብ ኣዘዋውሮኦምን ግን ነቲ ናይ ውሽጦም ታህነኦም ዝሰውፅኡ ድማ ብደስታ ተኸቢቦም ነቲ ፍቕሮም ዝገልፅሉ ሞይኦም ተሓንጊጦም ይነብሩ። ኣብ ዘለናዮ ቅንያት ብድሙቕ ኣበዓዕላ ዝበዓል መበል 35 ዓመት በዓል ናፅነት ሃገርና እውን ገለ ካብቲ በብወገኖም ስነ ጥበባውያን ተራ ስነ ጥበብ ዘንፀባርቕሉ በዓል እዩ ዝነበረ። ስነ ጥበብ ከም ስፍሓቱ ሓቢሮም ክሰርሕሉን ኣብ ዝጅምርሉ ዘብርህዎ ብርሃን ቀሊል ኣይኮነን። ከመይ እንተበልና ስነ ጥበብ ከከም ዓውዱ ብዙሕ ተዓዛብን ኣድናቕን ዘለዎ ኣብ ዓውዲ ብምዃኑ እዩ። ነዛ ቀዲሙ ዝተገልፀ ባህላ ናይ ስነ ጥበብ እውን ኣብዚ ቅንያት ብዝቐረቡ ኣጋጣሚታት ገሊፅና ስነ ጥበብ ሃገርና ከመይ ከም ዝነበረ ክንገልፅ ክንፍትን።

እዛ ኸም መንእሰይ ድሮ 35 ዓመት ኣቝፂራ ዘላ ሃገርና ንስነ ጥበብ ካብ ትላለዮ ውሑድ ግዜ ኣቝፀረትን ነቲ ብገዛእቲ ይኹን ብኻልእ መንገዲ ዝተላለየቶ ዓውዲ ስነ ጥበብ ምስክር ናይ ጽንዓትን ተወፋይነትን ብምጥቃም ኣብ ግዜ ብረታዊ ቓልሲ እውን ዓብዪ ግደ ዝነበሮ ምዃኑ ዝዝንጋዕ ኣይኮነን። እምበሺ ብዝበለፀ ናይ ካልኦት ሃገራት ዕላማን ናጽነት ብምግባር ስነ ጥበብ ኪንዮ ምዝንጋዕን ሕማማት ምፍዋስን ነዛ ሎሚ ነተንፍሳ ዘለና ናጽነት ክትመጽእ እውን ዓብተራ ዝነበሮ ከም ዝኾነ እውን ብብዙሕ መንገዲ ኣብ ታሪክ ሰፊሩ ንረኽቦ ሓቂ እዩ።

ስለዚ ስነ ጥበብ ማዕሪና ንፅምብልና ፅነት እናዘለለት ክሳብ ዕሊ ግባዩን ተበልና ምክነን ኣይኮነን። ከመይሲ ኣብ ሳሕል ዝወፈረ ብብረቱ ኣብ በዓትታት ሳሕል ዝነበረ ድማ ገለ ብብርዑ ገለ ብድምፁ ገለ ድማ ብሕብርታት ተጠቂሙ ስለ ናፅነት ዝተዋግአ ውሑድ ስለ ዘይኮነ እዩ። ነዚ ኣብ ብረታዊ ቃልሲ 30 ዓመት ድሕሪኡ ድማ 35 ዓመት ናይ ሰላምን ረሃዋን እዋናት ከም ዝሕለፈት ክተረጋግፅ እውን ስነ ጥበብ ሃገርና ከምዚ ክንዕዘቦ ዝቐነና ብዝተፈላለዩ መንገድታት ሓጎሳን ዝነበረ ቃልስን ከተንፀባረቕ ዘሕለፈቶ ፃዕሪ ቀሊል ከም ዘይኮነ ምግማት ኣይከብድን። ነቶም ነዝረዚም በዓል ከድምቑ ካብ ዝቐረቡ ነገራት እውን ካብ ብዙሓት ገለ ክንገል

ልፅ ክንፍትን ጎደናታት ኣስመራ ጌና ወርሕን ክተርፎ ቅራፃይ ስርሑ ዘንፀባረቐሉ ግዜ እዩ ዝኸውን። ነቶም ንብርሃን ከመንጭው ዝተተኽሉ ዓንድታት ኣደና ቅዲ ብምውፃእ ጎደና ሓርነት ዘወቅብሉ ግዜ ብምዃኑ እውን ገለ ካብቶም ኣቐዲሞም ኣብ ዓይነት ፀንበልቲ ዝቐርቡ ንዝመፅእ በዓል እውን ማዕረ ክንደይ ድልዋት ክንከውን ከም ዝግባእ ዘተንብህ ስነ ጥበባዊ ስራሕ እዩ። ብሓደ በሪሆም ጎደና ከድምቑ ኣብ ትዕዘበሉ እውን ነቲ ፀልማት ግዜ ብብርሃን ምትክኡ ካብ ዝገልፁ ኣገደስቲ ነገራት እዮም። ጎደናታት ምስ ምድምቑ ኣብ ሰሙን ናይ በዓል ናፅነት ንዝቐርቡ ኣድነቕቲ ምርኢታት ዝዳልውን ብድሙቕ መልክዕ ንዕኦም ዘቕርቡ ድምፃውያንን ካልኦትን እውን ጎሲናዮም ክንሓልፍ ካብ ዘይንደልዮም። ብተወሳኺ ንኡሳን ዘቦታት ብምምሕዳራት ተወኪለን ገላፂ ምስላዊ ትርኢት ብምቕራብ እውን ህዝቢ ሓገሱ ብጥበባዊ መንገዲ ንክገልፅ ዝቐርብ ካርኒቫል እውን ካብቶም መዓልቲ ናፅነት ሃገርና ምቕራቡ ደወል ዝድውሉ መደባት ናይ ሃገርና እዮም። ካብተን ነቲ ሓደ ዓይነት ክዳን ተኸቲለን ከበሮ ሒዘን ብሓገዝ ዘላ ኣዴታት ጀሚርካ ክሳብቶም ባንዴራ ሒዞም ሓገሶም ዝገልፁ ህፃውንቲ እውን ንቕንያቱ ዘድምቑ ነገራት እዮም። ውህደት ናይ ባንዴራዊ ሕብርታትን ሙዚቃን ሳዕስዒትን ቅብኣን ቅርፃን እውን ተሳንዮም ሓደ ቓል ዘድምፅሉ ፅምብል እዩ። ንሱ ከዓ ናፅነት ዝብል እዩ። እዞም ነቲ ቀንዲ መዓልቲ በዓል ናፅነት ንምብዓል ዘወናውኑ መደባት ምስ ተዛዘሙ ስዒቦም ዝመፁ እቶም ነቲ ቀዳሚት መዓልቲ ናፅነት ከማዕርጉ ተባሂሎም ንወርሓት ኣብ ስታድዮም ክላመዱ ዝወርሑ ተምሃሮ ኤሮቢክስ እውን ካብቶም ቀንዲ ንድምቀት በዓልና ተራ ዘለዎም ኣባላት ስነጥበብ እዮም። ብሓደ ሙዚቃን ብሓደ ቁፅርን ሰሚሮም ኣብ ሜዳ ስታድዮም ኣስመራ ክወዛወዙን ክትዕዘቡን ዝሓለፈዎ ልምምድን ድኻምን ምርዳእ ኣይከብድን። ማዕሪ እውን ድኻሞም ፍረ ክረኽቡ ተባሂሉ ብልብሲ ዘማዕረጎም ምሁራት ናይ ቅዲ ክዳን እውን ንዓውዲ ቅዲ ክዳን ኣብ ምፅምባል ናፅነት ኢዳ ክዝርግሕ ኣኽኢሎማ እዮም። ኣብ ስነ ጥበብ ኩሎም ዓውድታት ማዕረ ክንደይ ስኒት ከም ዘለዎም ዘንፀባርቑሉ ምርኢት ኤሮቢክስ እውን ሳዕስዒት፣ ሙዚቃ፣ ድምፂ፣ ልብስን ካልእን ብሓደ ሰሚሮም ናፅነት ከንፀባርቑ ንዕዘበሉ ዓውዲ እዩ። በዚ መንገዲ እውን ኣብ ስታድዮም ኣስመራ ዝቐረበ መደብ ብሕብርታትን ዝተፈላለዩ ሙያታትን ብሄራትን ዝደመቐ ኣቀራርባ ክኸውን ዘኽኣሎ እቲ ብምውሃድ ሕብርታት ዝፍለጥ ቀብኣይ እውን ኣነ እውን ግደይ ከበርክቴ ክብልን ክመስል ብተወሳኣይ ወይ እውን ተላሃያይ ብምስናይ ስርሑ ካብ ምቕረብ ኣይድሓረን።

ቅንያትና ጽነት ኩሉ ስነ ጥበበኛ እጃሙ ዘበርክተሉን ኣብ ዝተፈለየ ግዜን ቦታን ንረኽቦም ሞያታት እውን ኣብ ሓደ ቦታ ብሓደ ንኩሎም ዓውድታት ስነ ጥበብ ነስተማቐረሉን ብምዃኑ ድምቀቱ ዘጉልሓ ሓቂ እዩ። ስነ ጥበብ ሃገርና ብፅንዓት ክሳብ ሎሚ ብምፅናሕ ብዙሕ ስራሓትን ሃገራዊ መግለፂታትን ዘበረከተ ክሳብ ዝኾነ ኣብ ዝረዚም በዓል እውን ናፅነት ሃገርና ብወትሩ ዘይፈርስ ፅንዓት ወሕስና ከም ንሕሉ ብዝገልፅ መንገድታት ከም ዝቐረበ እውን ዝዝከር እዩ። እቲ ኣብ ሃገርና ኮይንና ዘድመፅናዮ ድምፂ ሰላም እውን ደባ ሰጊሩ ኣብ መላእ ዓለም ዝተሰምዐን ንዓውዲ ስነ ጥበብ ተደሪቱ ዘይተርፍ ቋንቋ ናይ ዓለምና ምዃኑ ዘረጋገፀን እዩ። ስለዚ እውን ስነ ጥበብ ሃገርና እያ፣ ሃገርና እውን ስነ ጥበብ እያ። ነቲ ሓጎስ ይኹን ሓዘን ብዝግባእ ብምግላፅ ስምዒት ናይ ህዝብን ሃገርን ዘንፀባርቕ ስለ ዝኾነ እውን ስነ ጥበብ ሲ ህዝቢ እዩ። ህዝቢ እውን ምንጭ ናይ ስነ ጥበብ እዩ። ሓደ ካብቲ ሓደ ከይተነፃፀሉ ብሓደ ድምፂ ዘድምፁ ብምዃኖም እውን ክሳብ ሎሚ ብፅንዓት ክሰርሑ ካብ ንዕዘቦም እዩ።

ሰላም ወሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማገር ከመይ ትቕን እዩ? ንሎሙን ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና። ንስኻትኩም ድማ ብወገንኩም ክሳብ ፍጻሜ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

ክብራት ተኸታተልትና ከምዚ ዝረአኹሞ መደብና ብደርፊ የፈሊሙ ዘሎ ቀፂሉ ዝሰብ ትሕዝቶ መደብና ድማ ተኸታታሊ ፊልም ሕዳጋት እያ ክትከውን ንምሉእ ምክታል ናብ ተኸታታሊ ፊልም ሕዳጋት

0: ያ ከመገበያ እዮም
1: ግን ትርከቢት ወንቲ ምሻፍ ገትክል ዓትክግልፅ ንሓኪት ድዩ ማ ሰብሩት ይሻ
0: ንሻሎ ንርከበስ
1: ኣላላ ብሽረብሽ

0: كل تمام ما شاء الله الحمد لله.
1: كيف؟
0: يلا الحمد لله.

ዘሰብቲ ሕሶ መረብና ዝኸበርኩም ተኸታተልትና ንኡስ መረብ መቓልሕ መንእስያት እዩ ኣብ ምንኡስ መረብ መቓልሕ መንእስያት መንእስያት ተምሃሮ ኣብ ዝተፈላለዩ ንጥፈታት ዝሳተፉ ኢና እናባኹም እነብሎ ንሎሚ ኸ ኣብ ምንታይ ዘተኩረ ክኸውን ንምሉእ ምክታል ናብ ጋዜጠኛ ሙሴ ብኸረፅን ከስክረኩም።

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝውሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካዳማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብዘና ቐዲመን ክግለጻ ዝጸንሐ ኣርባዕተ ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኽን እናማዕበለን ይመጽእን ይኸይድን ኣሎ። ብሕጽር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተ ደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርክ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካዳማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣጉ ኣለልዮም ዝሕሾም ዝመርጽሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቂዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ዝተፈላለየ ቅርበት ወይ ኣቕርቦት የእንጉዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊቱሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኸኣለ መጠን ክገልፅዎን ኣብ ባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ እንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ እንጠቅስ ዓውደ ትምህርቲ

ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መፅናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ፀጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ፀጋታት ሃገርና ሓበሬታ ንኽተመሓላልፍን ንኸተውርስን ኣብ ምዕቀቦም ከዓ እወንታዊ ተራ ክትፃወት ዝኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክፅናዕ ካብ ዝጅምር ነዊሕ እዋን ኮይንዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ ስናይተይ መበገሲ እንጂ ዓመት ዓመት ኣብ ዘስተፍላለየ ቤት ትምህርትታት ዘስተፍላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘስተፍላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከዓ እየሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ንሕና ኸ ኣይንገብር ንዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብዚ ጀመረ እቲ ሓሳባይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ንሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕር ክንደይ ክምዕብል ከም ዝኽእል ማዕር ክንደይ ሓሳባት ከም ዘሎ ማዕር ክንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነፍልጠ ተባሂሉ ዝሕሰብ እውን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይ ናጌርናያ
2: እንታይ ዝብል ኣባህል ኣሎ ንሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከዓ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምኽኣሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ ኣዝዩ ፅፉፍን ፅቡቕን ነይሩ ማለት እዩ።
3: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ። ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ከነርእዮ ስለ ዝደለና ኢና ማለት እዩ። ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ። ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ። ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕሊ ንታሕቲ ንብሉ ነይሮም እዮም ንዕኡ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ። ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መጻኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ

0: ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት
1: እዩ ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነፍልጠት እናትና ዕላማ እያ ስሎጋን ወይ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነፍልጠት ንማሕበራዊ ዕቤት እያ ትብል ነረ ወይ ማሕበራዊ ምዕባል እያ ትብል ነረ እዚ ኸለይ እንታይ ና ደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከ ናይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ክነርኢ ስለ ዘለና ናታ ቴማ ተጠቂምና ኣላ ማለት እዩ
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክነእዘባ ፀናሕና ቅሪብና ኣለና ማለት እዩ
3: ኣነ ሒትያ ዝነበርካ ርእስቲ ፖለቲካል ሳይንስ እዩ ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን ካብዚ መፅናዕቲ እዚ ዝፈለጥ ክኮን እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና ግን ፖለቲካ እንታይ ከም ምዃኑ ግን ዝፈልጦ ብዙሕ ሰብ የለን እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከም ምዃኑ ትምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ
4: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ እዚኦም ድማ ስቴሮታይፕ ዲስክሪሚኔሽን ስቴሮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ ሊንግስቲክስ ብሓፈሻ ሊንግስቲክስ ኣሎ ላንጉጅ እዚ ኢታት ኣሎ ማለት እዩ እዚ ክንፈላለዩ ከለና ላንጉጅ ማለት ቋንቋ እዩ ሊንግስቲክስ ድማ እቲ መበቆል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ
5: ክል ግዜ ብሉፅነት ክመፅእ እንከሎ ፍልልያት ካ ትፈጥር ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነግሮም ከለካ እንታይ ይኮና ኣሎ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ ሕጂ መንእሰይ ዝበሃል ካ ክሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍጠት ኮይኑ ድዩ እንተ ባህርያዊ ስነፍጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቱ

እዚ ቀዳማይ ቀዳማይ ፀላው እንታይተይና ስድራ ቤት ሓገዝ ዝኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኮይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎሱ እንተኮይኑ ከ ወላ ሓንቲ እታ ኢፌክትስ ሓንቲ እያ ማለት እዩ። እቲ ፅቡቅ ውፅኢት ኣብ ዝተምሃራይ ከነምፅእ እንተኮይና ግ እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠር ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ። ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቱ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገሊሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ። ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንስ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ። ንመፃእ ከ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣትየ ክምዕብል ኽእል እየ ጂኦግራፊ እንተኣትየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣትየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅእ እዩ መጀመርቲኡ ማለት እዩ። ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኸ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኸፍሉ ዘለዎ ባይታ

0: ببين خون خلي دكتور سرح سرحن اتجاز سرح سرحن ببين خون خلي جن فرارت زي هالي دكتور طرحالي ولا حن ترجم يبلون دكتور هالي فرارت زي هالي ولا حن تي دكتور ناي بحراوي سنفطت كون كولو تجاج كات فرادها ناي بحراوي سنفطت خون الله ماتي حج كلتي يوم جن معرو خوينا ممنت حبرت السب زغلغلو حاد خاب حاد سز العلا يكون ات بحريات يوسف علاله ات بحريات ناي سرح يداز فالاله مر እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህቦ ዘሎ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነዚ ሶሻል ሳይንስ ወይ ኣርት ዘሎ ናይ ዶኩማት ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ ከም ዓይን ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነፍልጠት ዝበሃል ዓውደ ትምህርቲ ስለዚ ሓደ ተምሃራይ ናይ መፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ
3: ኣነ ኮ ናይ ሕማቓት እዩ ናይ ንፋዓት እዩ ዝበሃል ነገር የለን ኣብ ስትሪም ምምረፅ ማለት እዩ ትቐንዲ ዘገድስ ነገር ንዓ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ ኣነ ብዛ ነብሰ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ናይ ማይ ነፍሒ ናብ ክትከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም ካብዛ ነብሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም እዚ ሓቂ ከምዘይኮነሎም ማዓንቲ በዝርኣናዮም በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከ ፍልጠት ኣሎ ክገብሮ ዝኽእል ኣድማዕነት እውን ኣለዎ እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ በዓሎም ዳ ብድሌቶም ከኣት ወይና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቓት ተባሂሉ ይኣቱ ኣብኡ ከዓኒ ኣብ እውን ክቕፅሉ ኣይክእሉን እዮም እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና እንዳኣቱ ከዓኒ ከይፈ ትህቦ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ እዚ ነገር እዚ ክንቂሮ ከዓ ንደሊ ንሕና ዘለና ከዓ ካብቲ ካብኣተን ዕላማታት እየን ዘየን ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለዩ ከዓ ክድምዕ ይኽእል እዩ ናይ ግድን ዶክተር ጥራይ ኮንከን ክትኮን ዘለካ ወረባት እቶም ካልኦት ከ ደያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ኸ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
5: ነኖ እዚ ናይ ሕማቓት ኣይኮነን ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም ካብይ ጀሚርካ ማለት እዩ ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ ግእዝ ድማ ብዙሕ ሰብ ዘይፈልጦ ኣሎ እቲ ቁፅርታት ኣፀሓሐፉ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ ስለዚ ነዚ ድማ ንኸነንብብን ንክንፈልጥን ይሕግዘና እዩ ስለዚ ድማ ናይ ሕማቓት ኣይኮነን
6: እወ ለክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱ ክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቶ ክላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርይዎ ዝወዓልኩም ብተምሃሮና ንሕና ጃስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉ ናት እዩ ስለዚ እቲ ዝወዓለሲ ፅቡቅ መርኣያ እዩ ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓዕት እዮም ኣውፅኦምሉ እሶም እውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቓዕት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ሂወቱ እንታይ ክኸውን ንደሊ ኣቐዲሙ ሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርዩ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝመርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሕዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ እዩ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽንና ሲ ቆልዑት ነይሮምና እዮም ዓበይቲ ነይሮምና እዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ንክኸውን ተስፋ ገብር።
3: ኣነ ኣምላኽ ተፈቂዶ ትምህርተይ ወዲየ ሕጊ ክወድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምንጋስ ክሰርሕ ደሊ።
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር።
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ፅዒርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕዱን ብዙሕን ስራሕን ከዓ ይሓትት እዩ ማለት እዩ። እ ኣነ ካብ ቀደመይ ምንባብ ብፈቱ ምፅናዕ ብፈቱ ምሽምዳድ ፈቱ ስለዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጦ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክምሃር ደሊ ማለት እዩ።
1: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት ይዓቢ ኮና ንዝም ዘለና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፍሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፍሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሴኮንዳሪ ወይ ካልኣይ ደረጃ ቤት ትምህርትታት ብዙሕ ኣይግበርን እዩ። ስለዚ ብሕጂ እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይ ክፍል ኣለው እንታይ ፅበዮም ኣለው እንታይ እንታይ ሪኦም ክኣቱ ከም ዘለው እዩ ትናህና ዕላማ ማለት እዩ።
6: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ካ ብዓብዩ ማለት እዩ።

ዝኸበርኩም ተኸታተልትና ቀፂሉ ዝስዕብ ትሕዝቶ መደብና ንኡስ መደብ ዕላል ተመክሮ ይክኸውን ናይ ሎሚ ትሕዝቶ ንኡስ መደብ ዕላል ተመክሮ ብምክንያት መዓልቲ ሰማዕታት ኤርትራ 20 ሰነ ዝተዳለወ ትሕዝቶ ይክህልወና ንምሉእ ምክትታል ናብ ጋዜጠኛ ሓይለባ ሰፋው ከስክረኩም።

0: ካብ ሕጂ እኒኤው እስኻትን ስርዓት ይኽን ምስ ጓልኪ ኣልጋስ ወልዳ ትኤል እርፋ ወልደህላ ሰባት ይጎ ዓዳ ጣራ ክርስትያን ካብዛ መዓልቲ እዚኣ ንኣምን ተወልደ ብርሃን ዓድናኣምን
1: ሕብረተሰብ ኤርትራ መግዛእቲ ንምርሓቕ ህበብ ዝኽእሎ ተቓሊስ እዩ። ኣብ ዓድታት ይኹን ኣብ ከተማታት ዝነብር ዝነበረ ሰብ ብምስጢር ይወደብ ኣይወደብ ብዘየገድስ ብስድራ ደረጃ

0: ኮን ብውልቂ ዓብዪ ዕማም ይዓምም ነይሩ እዩ። ጽላት መግዛእቲ ስለ ዝነበሮ ይጐስጐሳ ይጐስጐስ ቀዳማይ ስርሑ ጸላኢ ምልጋስ እዩ። እቲ ብስሩዕ ዝተወደበ ድማ ብዓብዩ ብዕላማ ይነጥፍ። ነባሪት ሰንበል ኣደይ ኢልፋ ወልደ ስላሴ ባሊጎ ሓንቲ ካብተን ንጡፋት ተሓባበርቲ ዝነበራ የን።
1: ጉልበተይ ከይበቕኩ ብርከይ እውን ብዒደ ከይበልኩ ንሃገረይ ኣገልግል ነይረ። ናይ ስሳታት ተምፃኩልካ ነዊሕ እዩ ርሑቕ እዩ። ኣብዛ ሰቐብ 77 ግና ስጋዕ ኣቐዘይፀበኒ ስጋዕ ንሞት ተሓቲተ። ስለምንታይ ንሃገረይ ንዓኹም እንደቀይ ከዓ ንነብሰይ ሕልናኻ ደርኸካ እዩ።
0: ኣብቲ ግዜ ካብ ኣስመራ ብሰንበልን ዳዕሮ ጳውሎስን ኣቢሎም ብዙሓት እዮም ናብ ታሓየአን ህዝባዊ ሓይልታትን ዝስለፉ ነይሮም።
1: ሞፅኒ መቸም ኣደ ስደረኣነ ድመፀ ተጋዳላይ ድመፀ ቆልዓ ኣሓብእ ይሕፍብ ኣብዚ
2: ኣብዚ
1: ወይ እመፁኒ ክተሰደስተ ኮይኑ መፁ ድኦም ትደፋ ልመይዶም ማስልዕ ብኾን እዛ ገዛ ኣሓብኦም ቀትሪ ኣሃብኦም ሞ ኣብ ሓሰር ነይርና ብውሽጢ ቀትሪ ሓቢአዮም ምሸት ክድቁሱ ግዜ ተረኸብኩ ከዓ ኣውፅኦም። እዚ ክገብር ከለኹ ሓንቲ መዓት ፀገም ረኺበ ኣይፈልጥን ኩሎም ኣት በፂሕና ውሉኒ ንጉህ ንጉኻ ፍተሽ ፈተሻ ካ እዚኦም ከዓ ምምሕዳር ፈትሽዋ ተባሂሉ ዓኩሰ ይብሎም እኒአ እንታይ ኢለዮም ኣብዚ ለዉ ሰምዑ ኣለዉ ሕጂ ፈትሽዋ ተባሂሉ ኣንጊሆም መፅኦም ኳሕኳሕ ኣብሉ እንተኾንኩም ኣቶም እንዳወሻል ደርፊ የ ፈትናስከ ዋ እንታይ ደሊኹም ዋ ፈንጅለ ኢሎም ናብ ዝገዛ ሄፊ እንጀረኩም ድኣ ኢለዮም ዋ ወየ።
0: እንዳቦይ ወልዶ ሩፋኤል ብስድራ ደረጃ እዮም ዝሰርሑ ነይሮም። ወይዘሮ እልፋን በዓል ቤተንን ኣልጋነሽጓሎም ተመሃራይ መስፍን ከይተረፈ እውን ኣብቲ መስርሕ ተሳተፈ።
1: መስፍን ወደይ ተመሃራይ እዩ 11 ንጎሆም ጊሆም መፅኦም ኣትንጉሳ የይ ክፈትና እዞም ላዕሎም ጦርኒ እዞም ተከላፎም ኮማንዲስ ነበሩ መፁ እተው እሂ ኣበሎ እቲ ወንበዴ መስፉን ዋ መስፉን ዳ ወንበዴ ድዩ ዝቆልዓ ኣነ እዛ መፅሓፍ ኣቐምጥ ኣቢሉ ኣነ መስፍን እናደሊና ዋ ኣነ መስፍን ለኩም ኣለኹ እስ መስፍን መስፍን መስፍን ወንበዴ እዚ መስፍን እዚ ወደይ ሓር እንደላልብልዎ ኮማንዲስ እቱ ኢሉ ዋና ወንበዴ ዋና ወንበዴ መጥፎ መጥፎ ዋና ኣታ ተማሃራይ እንዲ ዋና ወንበዴ መፅሄት ንካምቦ እንዳእተወ መፅሄት ንበዓል ዘርኣይ ዶ ንበዓል ክስተዶ ንበዓል ክስተዶ መፅሄት ሂብዎም እዩ።
2: ከምኡ ሰርሕ ነይሩ ድዩ ኣደ
1: ወ ወድዳ መፅሄት ሂብዎም እዩ። እዚ ቆልዓ ወይ እንዳልኩ ከይ ተኣሲሩ እሲ ደሞ እቶም ምስኡ ተኣስሩ ደቂ ገዛውትና ሓደ ኣብርሃም ኣሰረስተይ ሓደ ተኪኤ ዓንደ ሓደ ሰሎሞን ዮሃንስ ሓደ የማነ ተኸስተወድዕ እንዳይ እዚኦም ብሓንሳ ተኣሲሮም እዚኦም ከዳ እዚኦም ከዓ እሱ ድመርሖም ነበረ ፀላኢ ዘይገብሮ ነገር የለን

0: Ya estoy en los oídos. ¿Estás ahí? ¿Namo? ¿Naveja? ¿No se la ley? ¿Ven a los oídos? ¿Ves quiere? ¿Adunza quiere? ¿Wey? ¿Na? ¿Na? ¿Y qué es lo? ¿Namo? ¿Ya? ¿Mer al enemo? ¿Aguz? ¿Se le dejaba de la niña? ¿Se le dejaba de la niña? ¿Hamos a la بل هجي أبقى أنا شو كم إيه صار نفتح صنحن نيو بتيا دار في النبلة بتحتي أو صنح كويدا قصينو مزاق ولي تشكيمنا سبع صنحنا بل تيت أرمساني أركي أركي زيتي ما هي بركة ودي أبحث برتوتو بسنا زم كل ما قا ተጋደልቲ መሊኦማ ታገዛ ኣብቲ እንዳዛኛ ቤን መፅኢክን ብሰንበል እዚ ኩሉ ንብረት ቤን ኣትኹን ከ ከምዚ ጌረ ከምዚ ጌረ ከምዚ ጌረ ናይ መሓሙድ መሓመድ እዩ ሕድር ከይጠልም ነዚ ዒትን እዛ ፍየር እዚኣ ክትጠፍእ ንስኻ ጠፍኢ እንዲ ፍየር እንዲ ይስስ
1: ኣብ 1976 ኣብ ከተማ ኣስመራ ሓደ ዓብዪ ፍጻመ ኣጋጠመ ቀትለት ከኖልየል ብሹ ቀታሊት ምስ ተሰወረት ድሕሪ ተሰርሒት ዝነበረ ተራ ናይ ወይዘሮ ኣልፋ
0: ለቲና ጓልዓዶም ነገር ኣባርሊሊ በቲ ባርሊሊ ምንየወፁ መጃሕጃሕ ጥምት ኣብቲ ነዛ ዘለዎ ናብኡ ካብኡ ትመፀኒ እንዳበኸት እንዳነበየት ትመፅእ ዋ ኣታኹምኪ እብላ ባበይ እንዳብዮም ደርፊኤል ኣበላ ኣልፋ ትብለኒ ኣዲ ኣልፋ ኣንዋሌ ማኪና ካ ኣላታ ፀቃዳ ክንዲካልኣያ ትኸውን ንኣክደልየ ተረም ክትረኺ ካብ ከመፅኢ ክተልኳ ኣነ ጉድየ ረኺበ በጃ ክውፅኒ ኣበይ ነብያት መብራህቱ ፈልጥያ ዶ ወርያ እምበረ ፈልጣን ንቡሹ ቀምፂላ ተሓዲራ ሕጂ መሓዛይ ክሞቶ ደምፂ እያ ኢሎምኒ ሕጂ መፅኦም ከምዚ ኣብ ከምዚ ድመሰለት እልፋ ወልደ ህላሰ ክኸይድ ሞ ከተጥፋ ኣክያ ንደቐረቀውለስ ቆልዑ ተፋንያ ተባሂሉ እንድዩ ዋይ በሊ ንዕሞ ሓቂ ክዲኺ ይብላ ኣነ ኣመንኮ ክንዳኣለኹ ሓብቲ ክንዲ ዓዶም ነገር ጓልቀሽ ጓልቀሽ ወልደ ገብርኤል ዶ ጓልቀሽ ሳይዶ ኣሓ እንድኾነ ኮይኑ ኣምላኽ ኣሎ በሊ ኣይትብከይ እሞ ንዕና ኣብዛ እንዳኸይዳ ምህረት እዊ ፅውዕ እንድዮም ዘለዉ ኣትንኢ ዓድመይ እዮም ዘድሕርያም ይፅቀም ዘለዉ ኣይኮነን ሰብ ተቐንፂኢሉሲ ብፅሩሑ ጎይና ኣለዉ ርኡ ክለዉ ዘድሕርኺ ኣበይ ከም ደእትኺ ንዓይንታይ ከም ዝገብር ኣበይ ንዛረብኩም ዘለና ምሳዮም ኣለዉ ንዕናይ ጥራይ ኣብዛ እንዳኸይዳ ምህረት ሰለስተ ሻዕ ዜርና እያ ንዕበለ ሕጂ ንዕናይ እዞም ደቀ ይርኢኽዮም ዶ ወ ፆሞም እዮም ገዲፎዮም ዘለኹ ዳሃር ከይድና እው ትመልስን እወ መልሰኪ ገዛ ከሞ ንዕናይ ኣብቲ መገዲ ተዝ ኢል እንታይ ኣትኒ ገዲሕነካ ኣምላኽ እንትሰደልካ ኣቲ ጥንስ ዲኸ እብላ ጥንስሳይ ኮንኩን ሓሚመ ዓቕሚ ይብከብ ዘይ ዘሎ እሞ በዲ ኣነ እንዳጣስ ምኸለክ ዶ ወለኒ ናይ ሰለስተ ወስንቲ ኳላ ብምልእታ ሓሪእተለክ ዶ ኣለኒ ወይ በዲ እታ ገዛ ኩማ ክተርእኒ ኢኺ እስ ክትኽል ክብታ ገዛ ክትኣትዉ ኢኺ ኣርኢኒ ኣነ ተንግፅ ኣቢለ ሓሪቅ ዘንጠስ ምስስክም ኣቢለ ኣይ ሓረስ ክንዲ ክክብደኪ እየ ክሕርሳ መፅአ ክብል እየ ኣለዉ እንዲው እንዲ ምባር ሰት እዩ እስተዩ
1: ወይዘሮ ኣልፋ ተሓናጊጥ ናብ ትለቲና ትስርሓሉ ባርከዳ ካብ ዓዲ ጓለን ክሕርሳ ከም ዝመፀየን መሲለን ሓደ ወተሃደር ድማ ንለቲና ናብ ክፍለ ሃገር ክወስዳ ይዳሎ ነበረ ወይዘሮ ኣልፋ እውን ምስኦም ከዳም
0: ኣታ ተሓንዲ ሓዲ

አስክፍ እንደው ከደርጋ ዝወደ አስክፍ አማርኛ ኮይነ ኮሎ ኮይነ ትም ወይ ጠላይ ተጠቃቢደ እዝጌኦ ማሕረና ክርስቶስ ምእንተ ማርያም ማሕረና ክርስቶስ ምእንተ እምጌ እዞም ኩሎም መላእኽቲ ፀውዒ እዮም ተደፊአ እጅም ከይዶ ምእንተ ገብርኤል ማሕረ ገብርኤልና ዋይ ገብርኤል

0: ጸላሒ ልብሲ ዝግበኒ ተኸደኖ ተኸዲነዮ ኣምሓራ ኮይኑ ዝፀንሐ ትግራዋይ ኮይኑ ተኸዲነዮ ሰዲያ ኣባ ሰዲያ ኮፍ ኢለ እተን ሰዳ ኣብ ኣብታ ቦርታ ዝነበረ ከም ብጌራ እናታ ች ሰው ኮ ገደደች ከመይ ጌራ እሳይ ኮነትን መናጢስ ኣንቺ መናጢስ እሞ ኣነሲ ሎሚ የ መፅየ ከሕርሳየ መፅየ ቆልዓ ኣለዋ ኣብ ከብዳ እርግዝናት እንታይ እዩ ትደደቕ ፈልጥ እየ ኣስማኣኩ እንታይ ይብላ ኣሎ ብላ ኣሎ ጥንስ ድያ ብላ ኣሎ እወ ሕጂ እንደ ከሕርሳ መፅየ መቼ ትወልድ ወይ እንደ ኣምላኽ ትወለዳ ኣምላኽ ትበላ ሴትና ወንደ ትወልድ ዋይ ኣምላኽ ዳሃባ ኣምላኽ ዳሃባ ዝወደይ ኣምላኽ ዳሃባ ጎንፎ ተብልዐኒ እንታይ ድብል ደጋደ ተብልና ሕጂ ግዒ ተምፃልካ ሕጂ ወንካን ኣናይ ምሳና ንዒ ውፅኢ ኣትወንበደ ኣሳሲሉ ውፅኡ ኣምላኽ እንዲኸ ውፅእ ኣምላኽ እንዲ ውፅኡ ገብርኤል ብስራታዊ ወፂኢና ካብ ችግር ወፂኢና ገዛ መሊሸያ ትኺለ ንገዛይ
1: ሓደ ግዜ ብሂል ወዲ ተኽሉ በዓል ቁሸትን ተስፉ ቀሺ ወልደ ስላሴ በዓል ጻዕዳ እምባን ናብ ቤተ ንመፁ ክብሮም ግደን ክብሮም ዕቁባ ስላሴን ዝበሃሉ ዳህያ ኣጥፊኦም ዝነበሩ ናብ ኤክስፖ ከኣት ከም ዝተረእዩ ሓበርወን ንኽብሮም ግደ ይፈልጦ እየን ኣበይ ናይ ኣንፈት ከም ዘለዉ እንተፈሊጦም ዕድል እንተረኸቡ ከውፅእዎም እዩ እቲ ሓሳብ
0: ማዩ ዘይበሃል ማይ ጢቕ እብል ለይትን ቀትርን በርቂኻ ማሕ ማሕ ማሕ ማሕ ብል ከይደቆስካ ሃዲረ ኣደይ ትድቅሲ ኢሉን ዘንቆልዑ እንታይ ክድቅሳ እንታይ ደቅስ ሰሚዐ እሞ ኣሰይ ደደቂ ኣይፈልጥን ከይደ ትኺለ እንዳ ሓዳስ ዝብሎ እታን እንዳ ባኒ ናብኡ ዘሎ ከፍቲ እንዳስተይ ኣሎ ሕጂ ባስተ ገለ መለስ ዮጥሉ ኣቱም እንዳ ብደፊኤል ሓዳስ ዝብላ በዓልቲ ድኳንያ ትዕድጉልና ነርኩም ሎምሲ እንታይ ዳ ጠፊኢኩም ካብ ሶ እንዳምፅኡ ኮኑ ከመይ የለኸ ብላ ድሓን ኣላ እንታይ ዳ ኮንክን ቆልዓ እንዲ ተኣሲርኒ ኣበይ እንድኢ ኣብዚ ኦኪስቦ ምናልባሽ ስኢነየ እሞ ኣብዚ ኦኪስቦ ዘሎ ካትት ዝሕተ ተረኸብኩ ወይ መቸም ኣነ ብዛ ድኳነይ ከለኹ ኣርባዕተ ዓበይቲ ሰባት ኣብ ክልተ ብ ክልተ ገይሮሞም ክልተ ቆልዑ ኣትዮም ኣለዉ መዓስ ትማል ንግሆ
1: ብኸምዚ እሱራት ናብ ኤክስፖ ከም ዝኣተዉ ኣረጋገጻ ብድሕሪ እዚ ኣበይ ናይ ኣንፈት ከም ዘለዉ ንምርኣይ ከ ምስታ በዓልቲ ድኳን ዘተያ እታ በዓልቲ ድኳን ድማ ምስ ሓንቲ ናይ ጽሬት ትሰርሕ ሰበይቲ ኣራኸበተን እታ ናይ ጽሬት ሰበይቲ ከዓ እቶም እሱራት ብየናይ ኣንፈት ከም ዘለዉ ሓበሬታ ሃበት ኣጋጣሚ ካልአይታ ስለ ዘብኮረት ወይዘሮ እልፋ ልብሲ ናይታ ሰራሕተኛ ጽሬት ለቢሰን መኾስተራ ሒዘን ምስኣኸኣትዋ እውን ተሰማምዓ
0: ከይደ ደኒነ እንዳ ኮስተርኩ ስኮባ ገይረ ከምዚኣ እንዳግበርኩ ፅግዕ ኢላ ከምዚኣ ኢለ ወረቐት ክቦም ኢለ ነረ ንእሽተይ ነራ እዛ ወረት ኣብዛ ዒደ ጀረ ክብሮም ግደ ማቕባር ስላሴ ኣለና ኣለና ኣለና ከይዳ ክስትርኩ ሰባቢለ ምስዓ ይ ኣደይ ረኸብክዮን የሎን ኣይረኸብክዎን እዛ ጓደይ ኣብኡ መለዉ ተኣሲሮም ጋሲ ኣብኡ ጋሲ በት ዘለዎሲ በት ኮይኖም ስ ጋሲ ጫፍ እዮም ጫፍ ምስተን በለስ ንኢድየማን ንሳቶም ምስ መፅእ ከለካ ብሰንበድ ንኢድየማን

0: ንፀጋም ከ እቶም ዓስከር ከዓ ንሳቶም ከዓ በት ዘለዉ ተኣሚቑ ኮንቲነር ከዓ በታሓት ኣለዉ።
1: ወይዘሮ እልፋ ሓበሬታ ኣብፅሓ፣ ግን ሽዑ ናይ ምሸት ከዓ ድምፂ ተኩሲ ስለ ዝሰምዓ ከየውፅእዎም ቀዲሞም ረሽኖሞም ከይኮኑ ተጠራጠራ።
0: ምድሪ ንፅቢሒቱ ፅሒ ምሰለለይ ብድድለ ብቐዳመይቲ ምእንቲ ክሪኦም ኣብዛ ኦቶው ዝተሰዒለ እታ ቀዳመይቲ ማዕዶ ትርኢላኸ ይብሉኒ ከምዚኣ ጀረ ዛ ማዕፆ ናይ ስታይ ከፊተ ከምዚኣ ኢለ ተፀጊአ እምዚኣ ኢለ ርኦም ነታ ጉድጓ ተዋዕተት ንዓ ርኢ ኣ እንዳርኢኹ ከልኩምፊልሲ ኦቲ ሓመድ ተኸሚሩ ነበረ ጠፊኡ ጠፊኡ ኣብኡትዮሞ ኣነ ብኣኡትዮሞም እየ ድብል እንድሕር ዘይወሰድዎም ኮይኖም ኣብ ኣለው እየ ድብል ኦታ ስሒት ዓባይ ደም ተለኽያ እታ ሓንቲ ዓባይ ስሒት ከዓ ኣብ ኮፍ ኢላ ክተ ዓበይቲ ስሒት ኣለኸ ክንትኸላ ዝኸውን ሕጊ ተደልዒሎሞ
2: ከም ዝለኣኹኺ ዳሃይ ፍለጥ ዝበለኹ መፂኦም ክዶ ይመፁን
0: መፂኦም ንባ መፂኦምኒ ኣብ ኣለው ኢለዮም ተስፉ ተስፎ ዝቀሸል ደላሰ መፂኢኒ ኣብ ኣለው ኢለ እዮም ግዜ ይረኸውን ንኾኑ ቤጋኣት።
1: ወይዘሮ ኣልፋ ትብዓት ዝነበረን ውፊት እየን ነይረን። ተዛሪበንን ለሚነንን ዘስምዓ ናይ ምምስሳል ክእለት ዝነበረን ሕያወይትን ጽብቕትን ኣደየ። ዝተፈላለየ ነገር ከጋጥመን ከሎ ድማ ብጥበብ ይወፅኦ ነበራ።
0: ጦር ኣብ ኦሮሳ ጸንሓኒ ኣይፈልጠኒ ጥቐኒ ኣንሰት የኒ ንስቲ ንመን ንኣይ ወይ ዋ ታልካኒ ጥየቀለኒ በዝሉ ወታደራት እዚ ኩሉ ሰብ እንታይ ክገብራ ኢሉ ከምዚኣ ኢሉ ወይለየኸ ሕጂ እንታሃደንኩ በዛ ሽጉጥ ገይሩ ቀለኒ እዩ ኣብዚ ወታደራት ተኸይደ ከዓ ኩሎም ሓደ እዮም እንታይ ግበር ኣነ ደረጎጥኳ ኣርገፂ ትኽኽል ክነ ዝወቅኳ ኣርገፂ ከምዚ ኢሉ ፅውይ እብል ንዓና ሞተ ኣድጊ ከይድና ኣምላኽ ኣሎ ጥውይ ናብታ ኣጅብ ጥውይ ኣቢሉ እታ ሓንቲ ማዕፆ ተዘበጣ ኣብያቶ እታ ሓንቲ ማዕፆ ተዘበጣ ኣብያቶ ሳልሰይ ተኸፊታ ኣሉ።
1: እቲ ወተሃደር ኣብታ ዝተኸፍተት ንእሽቶ ክፍሊ ኣእተወን ኣብ ኣኽፀንሓ ሓቢሩ ነታ ማዕፁ ከየግጠማ ንግዳም ወፀ። ኣብኡ ኣብ ምግብና ትሰርሕ ሰበይቲ እናኣተዋን ከለዋ ትከታተለ ነበረት። ቅልቅል ኢላ ምስ ኣዘራረበተን እቲ ዘጋጠመን ሓበርኣ ብድሕርዚ እታ ሰራሕተኛ ሰበይቲ ካብኡ ንኽወፃ ኣማኸረተን።
0: ንዕነ በላ ኣነ እንድያ ደቑርሶ ኮርዮየ ከዘናጉዐየ ክሪኦም መቐድም ከይዳ እንዳጉዐ ትርኢ ትበለ እልፋ እልፋ ንዕነ ኮይዱ ላዕሊ ላዕሊ ዶ ይብሎ ላዕሊ ደገልጠም ፀምብል ኣሎ ስልጣንያ ብቲ ኣላ ታረኛ መሲል ምዘን ሕጂ ድወጣ ደለዋ ታረኛታት ምስእንታት ስልጣንያ ሒዝክን ቁሊሕ ከይበልክን ኪዳ ሞ ምስተንዲ ፍርማ ከዓ ፈርማ ትውደለ ፈልጠክኒ መን ከይብ ኣይብለክን እዩ ተቀያይሮም እዮም ምስእንታት ስልጣንያ ሕየ መሰሲለ ወፅአ ወፃኩ ትኽደ ሽቋት ብሹቅ ጌረ ናይ ኣርባዕተ ብሰንበልከ ይረኽበኒ ኣርባዕተ ተሰቂለ ብጎዳይፍ ጌረን ገዛያት እየ ኣምላኽ መስጊነ ንፅቢሒስ እንተኸድክወን ኣት ኣውዒልከና ንበር ተ ኣምላኽ ይውዒልኩን ኣያባድ ገበረ እንታይ ኣንሰይትዮ ኣንሰይትዮ ኣበለኺ ማዕጦ ተሰይሩ ኣርማድዮ ተሰይሩ ዓረት ተሰይሩ ኩሉ ቁስ ተሰይሩ ኣንሰይትዮ ንደራረይኒ ን ني درار كبر وعيدو الى الفقف الى الفقا ني درار درار كاينيو ني من العلل ني اخذ كل السيرو انا خام فيلس نغوس وي تي اكي الناس غزانا دركو اسكت ترغي ترغي إلن عطا أدقي أيرخب كايان بدي كاي تعوزكو إلي فلد نيديخان إدربا خيدي باربارو خيدي دوناقول خيدي إقرو إقرم نتالك أوطلطر نتالك أوطلطر
1: أبزغز يزي قوار سمنان شدشن عمد كوينن زلوا أدي الفا أبزغونا سرحيت لومي بهي وزي لا ألغانش قوالن تحقزن كم زنبرات ينزعلا أبي إرترا سالا وهدت حفاشن ودبن كل نغر تسغيرو تبغسون توفاينتن ولقسباتن گوجلن ترغم فطيرو زصعر سلازعوتكا اتصاما انهولومي تاريخ كويني عللالو

ዝኸበርኩም ተኸታተልቲ መደማገር ናይ ሎሚ ትሕዝቶ መደማገር ኣብዚ ተዛዚሙሎ ኣብ ዝመፅእ ሰሙን ክኸውን ምረኸምና ክሳብ ሽዑ ሰሰናይ ብሮ ቅድመ እናበልኩ ቅድሚ ምዛሜ ምሳኹም ፀናሕና ሳላይ ቢንያም ኣሮን ጋዜጠኛ ሳምራዊት ሊቪየ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤርቲቪ ነስክረኩም።

0: ድሕትማ ብሒሳቡ ሓንቲ መዓልቲ ፅብቕቲ ገይርኩም ከይረኣኹም መዘን ሓደሽቲ ዓመታት ሓሊፈናኹም ሕጂ ኸ ከም ቀደምኩም ዲኹም
1: ወይለይ እንታይ ዘይፈለጥናዮ ሓድሽ ነገር ኣሎ ድዩ
0: ኢለ እንዴ ዓመት ዓመት ኦፍላይን ክንትሕልፍዎን
1: ኣይ ዘይትናግር ንግዲ ሃለውለዉ ከይበልኪ
0: ብልብኹም ዲኹም ፅባሕ ሓድሽ ዓመት ዶይኮነን
1: እማ ኸ
0: ደይ መጻኹም ስቕሉ ብሒሳብ ኮፒያ ኣይኮንኩምን ካልእ ዕላል ንቐይር

0: ክብል ናብሲ ሒዝካሲ ከቢድ ቆፀር ኣለኒ ዕንኪላኣሎ
1: ናይ ብሓቂ ድ ዘይተረዳእኩም ፅባሕ እንታይ ምዃኑ
0: ፅባሕ ደኣ ሓሙስ ዶ ኣይኮነን
1: ኣይ ጀሚራትኩም ከዓ እዛ እንዳፈለጥካ ጎው ምባል
0: ጎው የብልኪ
2: መዋዕልቲ
1: ኣቢ ሒሳብየ ኦፍሳይድ ከዓ መፅያ
0: ወይለ ኦፍሳይድ ደኣ ንዓይ ዶ ክትብልኒ ፀናሕኽን ከዓ
1: እስኹምስ ኦፍላይን ይኹም ዋ ነናትኩም ባፅንዑ ናታይ ትውሰዱላ
2: ስምዒታት ናይ ትስበሩልና ክንስሕቕ ክንሕጎስ ጥራይ እዩ ዘለና
1: ንዓ ክዳ ደይ ኩሉ ዩ ሓድሽ ዓመትኪ እዚ ወዲ ዳኣ እንታይ ኣሚን እዩ ምሳኽ ፍቕሪ ጀሚር ጓል
0: ክሳብ ፅባሕ ይኸውን እ ወረ በየን በየን እያ ትረኽቦም ደላ
1: መንዳ ኢሚልካ
2: እዚ ሓድሽ ዓመት ዝሃበት ንፍቕረ እዩ ንኸይድ ፍቕረይ
0: ኣንቲ ብምኽንያት ሓድሽ ዓመት ዳ ኣፍቀርቲ ይዕድሎ ኸይሉ ጋላስ ይሓልፈና ኣሎ ነብሰይ ነግረኒ ዩ ዶ ንፍታው ጓለይ
1: ኣይ ብሒሳብ እየ ፍቕርን ጋዜጣንሲ ፈላለኹም ኣይትርእይዎን ኢኹም ሓቀ ከይደ ደኣ ዓንዲለይ ከይመፀኒ ወላቲ ገዛይ ክፀንሕ
0: ኣነ እውን ክኸይድ ነዘን ጋዜጣ ይ ዝርግሕ ዝርግሕ ኸብለን እ ጋዜጣ ኣለኩም ጋዜጣ ሓዳሲ ኤርትራ ዘንበብ ዕንብብ ንብል ኣለና ጋዜጣ ዓዲ ጉታ
3: ብኬር ስለ ዝተቀያየረ ዝቕየር ባህሪ ናይ ማይ የለ ብኣተሓሳስባ እምበሪ ብጫማ ዝኽየድ ጉዕዞ የለ ሰባትን ብዛ ምኽንያት ብምፍጣር ኣብ ምኽኒት ክነብሩ ይደልዩ
4: እናሃልካ እንዶ ኩላ ብምኽንያት ሓድሽ ዓመት ገለና መስተ ገለና ብሆ ዓመት መፀ ከምዙይ ተረአየን
3: ብምኽንያት ሓድሽ ዓመት ኣመኽንዮም ካልእ ሓድሽ ዓመት ክፈጥሩ ይምፀሉ እውን ኣብ ኣተሓሳስባኻ ክሳብ ዘይተቐየርካ ብመስተን ሆኾን ዝተጠበረት ነብሲ ቶምፆ ለውጢ የብላ ከም ጉዳ መበገሲ ናይ ሓድሽ ሓሳብ እዩ ክኸውን ዘለዎ ሓድሽ ዓመት
4: ኣነ ሕጂ ካብዚ ሓድሽ ዓመት ጀሚረ ዝሕግዘኒ ናይ ትምህርቲ ኮርሳት ክምሃር ንገለገለ ፅጉማት ወርሓዊ ገንዘብ ሰሊዐ ክሕግዝ ካልእ ድቕቕ ድቕቕ ዝበሉ መደባት ኣውፅ ኣለኹ
3: እዝገር ሓግዝካ ስለዚ እዞም ሓሳባት ሓድሽ ዓመት ዝፈጠሮም ዘይኮኑስ ኣብ ርእስኻ ፀኒሖም ኣብ ሓድሽ ዓመት ክጅምሮም ዝመደብካዮም እዮም
4: ልክዕ ከምቲ ዝበልካዮ ኩሉ ግዜ ካብ ዓም ዝሓይሽ ኣነ ኣብ ምፍጣር እየ ዝቃለስ
3: እዚ ናይቶም ዕዉታት ሰባት ሜላ እዩ ዕዉት ኮንካ ኣለኻ ማለት እዩ
4: እሞ ናይ ሓድሽ ዓመት ዳ ገለ ዘይብለካ
3: ከይደዳ ካብ ዝበልካ ንዝጥዕም እንታይ ኣሎ
5: ኣብዚ ሓድሽ ዓመት ሓድሽ ነገር ምፍጣር ጥራይ ዘይኮነ ብሓድሽ ሓይልን ሓሳብን ምብጋስ ይኸድልየኒ
4: ኢደኸሲት እዛ ሓዳሽ ዓመት ክልተ ጌርካ ያውዒልካ ከም ንዓኸ ጌይራ ትብፅሖኳ የብላ
6: ማማ ድያ ሰሪሓታ
4: ምሸጥካዮ ነርካ ንስኻ ደኣ ሙሉ መዓልቲ ዕንክሊል ከይተሓልፍ ከብድሓ ሓቂፍካ ዘለካ ሓቂ
6: ተመርዖ ኣብ 226 ዝምርዓው መብዛሕቶም ኣይፋትሑን እዮም ኢሎምካ
4: ወይለ ኣብ ገዛኹም 227 እዩ ዘሎ ገና ከይተጀመረሲ ናብ ሕሉፍ ሰዲድካ እያ
6: እሞቶም ፊዘሎረፈራት ከምኡ ኢሎም ይብለካ ኣለኹ
4: ፊለዞፈራት ኢታ ፊዘሎረፋት ትብሎ ኣለካ ስኻ ባዕ
6: እንታይ ዳ እሞ ዝሕድሰካ ኩሉ ግዜ ከምኡ ዘይኮንኩን ዝብለካ
4: ወይለ እሞማሓይሻ ዓመት መፀ ከም ዘለካዮ ምፅናሓ ጌጋ ይብለካ ኣለኹ
6: ምስ ዶ 10 ዓመት ምስ ፋስን ዕንፀይትን ዘይኮንካ ንሕሊፍካ ከሰተ ሓሪፍ ኣርክብ ኣብ 225 ኮፍ ኢልካ ከይትተርፍ
4: ኣይ ዕርዶም ዕርዶም ብላሽ

0: ኣንተ ተንሶ ተንሶ ኣንተ ኣውፅን ሕባበጃኺ ኣንተ ውፅንሒ
1: እንታይ እዙ
0: ብምኽንያት ሓድሽ ዓመት ኣፍቂረክ የብለክ ኣለኹ
1: ህዋ ኣይካውን እዩ ኣይኣፍቀርኩ ካንክ ሃብለካ ኣለኹ ኣነ
0: ኣቲ ዓሻ ዓሻ ዓሻ ሓድሽ ዓመትን ባሕትን ኣፍቂረ ንዝበለካ ኣይእበን እዩ እትብል ነይራደይ
1: ኣየ ተረኽበ ኣነ ከዓ ብምኽንያት ሓድሽ ዓመት ንዝኾነ ወዲ ከይኣምን ተመጻቢዕ ኣለኹ
0: ኣነዶ እሞ ኣነ ቐዲመክ ዝገበርኪ ግበርኒ ይብለክ ኣለኹ
1: ዎ ኣታ

0: እንታ ነብስኻ ደቃቕድያ? ብምንታይ ዲኻ ትሰምዕ?
1: ብምኽንያት ሓድሽ ዓመት ንዘድልየኒ ንኸይሰምዕ ምሒለ የ
0: ጥዑይ ዘይኮንካን እምበርዶት ርእሲ ከምሰኻ ትማሎ ኢኻ
1: እንታይ ማለት ክዛ ኸ
2: ገና ክሳብ ሕጂ እንታይ ማለትኪ ትብል ኣለኻ? ብምኽንያት ሓድሽ ዓመት ፍቕሪ ዶ ገለ ኸይብልካ ነዛ እንታይ ማለትኪ እንታይ ማለትካ እዩ ኢልካ ምሕታት ከጥፋኣለን ኢልካ ዘይትማባፃዕ
0: ዋ ዘፊ እርዳት ማል ምሽ ንሓንቲ ጓል ትባ ነርካ
1: ቦቅ ኣቢልካ ንሰራ ካልእ እንድያ ናይ ዓሚ ፍቕሪ ኩሉ ደምሲሶ እየ ንትንሱ ኸዓ ካብ ሓድሽ ዓመት መዲበላ ኣለኹ
3: ተረወ ስጋ ብጅ ትምድብ ኣለኻ
0: ኣይ ቀየ ከና በልስከ
1: ከሪኦኩም እየ ፅንሑ ኣብዛ ርእሲኹም ኣለኹም ሓሰውቲ ፈሽኳላት
0: እዛ ሓድሽ ዓመት ዳ ኣብ ገለ ሕቢኢልካ ዘይትሕልፋ
3: ምሕብላይ ምስኣነ
1: እንታይ ኮይነለየ ዝተሓባእኹ ፊዕኸ ዘይብለላ ዘይዕንድር ከም ድላየ
0: እሞ ካብ ምዕንዳርን ፊዕ ምባልንሲ ሕቢ ምባል ሓይሽሎክ እየ
1: ፅንሑቱም ቄናናት ቄናናት ቄናናት ሓሰውቲ
0: ስማዕ እንዶሾ ንስኻ ኸ ናይ ሓድሽ ዓመት እንታይ መዲብካ ኣለኻ
3: ዘዋዕል ንክውዕለ የብላ ኣለዉ ንስኻ ኸ
0: ሕጂ ስምህርቲ ትምህርቲ እዩ ዘብለን ዘሎ ቀዳማይ ሰሚስተር ሓምሻይ እንደይ ወፅ ኣብዛ ኻልኣይ ሰሚስተር ግን ግድን ዩኒት ክኣትለን
3: ግን ጥንቅቕ ኢልካ
0: ካብ ኣዚኻ መንፋዕነት ናይ ዩኒት ከይሓልፎ ይህቱም ግናያት ካብዞም ኩሎም ዘፍቀርክዮምን ዘፍቀሩኹንሲ ሓደን ሓድሽ ዓመት ዘርክብ ተሳኢኑ
4: እንታይ ይምልከተካ ሕሙ
3: ነውዳመት ጓዕድሽ ኣፍቀረ እዩ ዘይዓካት
4: እንታይ መንኮም ኢልካ
0: ኣይፈለጥክ እንዲ ከምዝሓዝኪ ኣታእሾ ከይዳ ኣለና እንዲና ዳኣቶ ጋቢልናያ
3: ኣቦ ሕሳብ ኸምሉ ነይሮ
4: እስከ ሃተፍትፋይ ትበሉ ሮቤልከ ድሓንዲ ኮይኑ
0: ዘይሰርሐ ነይ በልዐ ዝብል ጭራሕ እዩ ዝኣትዎ ኣሎ ነዚ ሓድሽ ዓመት
3: ኣታ ዓካት ዘይበልዐ ነይ መናዕ እዩ
0: ሱዳ እቲ ቀደም ዝነበሮ እንዲ
4: ንስኹም ክተጸልኒ ኢኹም
0: ነዚ ሓድሽ ዓመት ግርም ኣብ ክልተ መቒል ክጥቀምላ ኣለኺ
4: እሞ እንታይ ዳ ክጋብዘኩም እየ
0: ዘይብሉ ኮ ይብኒ እቲ ምሕሳብ ክጥራይ ይኽእሉ እዩ
3: ምሕሳብ ዳ ዘርክቦም ዘየብሎም ንዕርዶም ንምልካ
4: ገያጻት ገያጻት ገያጻት
0: ንዓነ ይብል እዚ ሓድሽ ዓመት ኣብ ጎደና ትውዳእና ኣላ
3: ንርክበላ ኢና
5: ዓሚ ደኣ ሓድሽ ዓመት ነይሩ ድዩ ነበረንሲ ዝከረካኒ ዝኸውን
6: ያ ፍታዊኖ ይኣኽ ዓሚ እኳ ኣነ ይነበርኩን ዘይነበረ ከዓ ዝዝክሮ የብሉ ደይበለና ንሓንጎል
5: ከም ዘይበለናን ጥራይ ክትብሉ ናትኩም ዝበሃል ከይሰማዕናስ ግዜ ይሓልፋሎ
6: ከም ቀደም መስለክን ወሕጂ ወስደክን ሕጂስ ብዙሕ ዝበሃል እዩ ዘለኒ እቲ ኻልእ ገጽ ናይቲ ኻልእ ገጽ ክነብሮ ጀሚር እየ ንኽትልወጥ ትጽበዮ ተሓሳስባ እምበር ትጽበዮ መዓል ትኽህሉ ብሉን
5: በል ሓንጎል ዲኻ ክትብል ወ እንታ ዝወዲ ዘይተብርይዎ እቲ ናትኩም ዳኣ መዓሲ ክበሃል ሓንጎል በለ ክብል ሓሰበ ክትብሉሲ ሞኽታ ክምበሊዕኩም
6: ኣላ ፍታዊኖ ያ
7: ከመይ ውዒልኩም
5: እሂ ታደጀን ገለን ብምኽንያት ሓድሽ ዓመት ካብ ድኽነት ክወፅሕ ይኹብል እዚ ርኩስ ዓምና ኸዓ ናብዛ ድኽነት ክሸመኩም
7: እንታይ እሞ ንገብር
5: ወይ ዓሚ ከምዝሎም እኮ ኣብቲ ገዝኦም ዝነበረ ሽሻይ
6: ዝሰርሐ ኣዳው ካብ ረሃ ፀነን ዝድረራ ኩሉ ነገር ቀያየሪ
7: ሕጂ ታበጊስካ ንምህፍታ ምህተርኩበሉ ይኸኢል እንተረኽበ
5: ኣየ እቲ ነባዕሉ ዘይረኽቦ እምበኣረይ ኣብ ሰባት ክርዮ ደልዩ
6: ተስፋ ፍርቂ መንገዲ እዩ ዝወደቑን ዝተስኡን ክትርኢ ከለኻ ምውዳቕ ከፍራሓ ካብሉን ኣጆኻ ዝወዲ ኣብ ጎንኻ ኣለኹ
5: ወይ ንኹሎም መዋዕልቲ ብጎንኻ ኣለኹ ክትብል መወዳእትኡ ባዶ ክትተርፍ ኢኻ
6: ናብ ሓደ ክልተ ሰለስተ ኸዓ መልሸ ድዩ
5: ፀሪኻ እንዲኻ ሓንጎል ሰብ ገይርካ
8: ይታ ከመይ ውዒልኩም
5: በቃ ገዛ ዘርሞ ዘርሞ ጌርካሲ
8: ፍታው ኣገባብ ግበሪ ዘለኹ ዘይኣኽለኒ
5: ዘየለኻ ዘየለዶ ዘለዎ ርድኦ እዩ
6: ኣታ እታኾንኩም ኣታ ቁሩብ ነዚ ቆልዓይ ትርዩን
8: ረአየልና እንዶ ባዕልኹም እንቃቑሖ ዝወድቆ ክንቲቲ ይስቆቆ
5: ኣይዝያ ዳኣ ናይ ሓትነይ እንድያ ነጊረካ ዶ ነይረ ዓምና
7: ባባ ናፊቕናካ እምበር
8: ኣንታ ደጀን ወደይ
6: ካብዚ ዝዓበቓ ንዛየለን ንፅባሕ ከይተፀበኻ ሎሚ ገለ ግበር ካብ ህንፃ ንላዕሊ ስድራ ኸዓኑ

ሳይ ግዜኣዩ ቅድሚ ሕጂ ኣብ 2010 ንኮርያ 7 ብባዶ ኣብ 2022 ድማ ንስዊዘርላንድ 6-1 ረቲዓተን ምንባራ ዝዝክር እዩ። ኣብዛ ግጥም ድሕሪ 11 ናይ ዋንጫ ዓለምን ናይ ዋንጫ ኤሮጳን ግጥማት ንፈለማ ግዜ ሸቶ ዘመዝገበ ሮናልዶ ብሉፅ ተፀወታይ ናይዚ ግጥም ተፀዊዑ። ሮናልዶ ድሕሪ ምዝዛም ፀወታ ናብ ካሜራ ቀሪቡ ተመሊሰለኹ ክብል ናብ ነቐፍቱን ደገፍቱን መልእኽቲ የሕሊፉ። ኣባላት ናይ ዝምድብ ኮሎምብያ ኣንጻር ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ዘካየደው ግጥም ኮሎምብያ ኣብ መበል 76 ደቂቃ ካብ ተኸላኸላይ ክሪስታል ፓላስ ዳንኤል ሙኖዝ ብዝረኸበታ እንኮሸቶ ኣብ ልዕሊ ኮንጎ ብምዕዋት ናብ ዝቕፅል ዙርያ ናይዚ ውድድር ምሕላፋ ኣረጋጊጻ። ኣብዛ ግጥም ብዘንጸባርቆ ብሉፅ ምንቅስቓስ ብሉፅ ተፀዋታይ ናይዛ ግጥም ዝተፀውዐ ሙኖዝ ኣብ 6 ደቂቕ ኣቐዲሙ ሸቶ ኣመዝጊቡ እኳ እንተነበረ ዘመዝገባ ሸቶ ካብ ፀወታ ወፃኢ ተባሂላ ተሰሪዛቶ እያ። ኮሎምብያ ንኡዝበኪስታን 3-1 ኣብ ዝረትዕትሉ ቀዳማይ ናይ ምድብ ፀወታ ንቐዳሚት ሸቶ ኮሎምብያ ኣመዝጊቡ ዝነበረ ሙኖዝ ኣብ 2 ተኸታተልቲ ግጥማት ዋንጫ ዓለም ሸቶ ዘመዝገበ 4ይ ተፀዋታይ ኮሎምብያ ኮይኑ ኣብዛ ግጥም ሓላው ሉዳት ኮንጎ ማሲፒ ዋላኳ ሃገሩ እንተተሰዕረት ብውልቂ ግን ብሉፅ ብቕዓት እዩ ኣንጸባሪቑ። እዚ ሓላው ሉዳት ኣብዛ ግጥም 8 ፈተነታት ኮሎምብያ ዘምከነ ኮይኑ እተን 5 ኣብ ቀዳሞት 20 ደቓይቕ ዝድሓነንን በዚ ድማ ድሕሪ 1998 ሓላው ሉዳት ኣርጀንቲና ዋረን ባረት ኣብ ውሽጢ 20 ደቓይቕ 5 ፈተነታት ዘድሓነ ናይ ፈለማ ሓላው ሉዳት ኮይኑ ኮሎምብያ ኣብ ዝቕፅል ፀወታ ምስ ፖርቹጋል ማዕረ ምስ እትፈላለ ንምድባ መሪሓ ክትሓ ልፍቲ ኽእል እያ። ብኣንጻሩ ኮንጎ ናብ ዝቕፅል ዙርያ ክትሰግር ተስፋ ክህልዋ ዝኽእል ኣብ ሳልሳይ ፀወታ ንኡዝበኪስታን ናይ ግድን ክትስዕራ ክትሕተት እያ። ኣብዛ ግጥም 10ይ ናይ ዋንጫ ዓለም ፀወቱ ዘካየደ ጄምስ ሮድሪገዝ ምስ ካርሎስ ቬልድራማን ፍሬዲ ሪኮንን ብማዕረም ንኮሎምብያ ኣብ ዝበዝሐ ግጥማት ዋንጫ ዓለም ዝወከለ ተፀወታይ ኮይኑ ን7ይ ግዜ ኣብ ዋንጫ ዓለም ትሳተፍ ዘላ ኮሎምብያ ኣብ 2 ተኸታተልቲ ናይ ምድብ ግጥማት ክትዕወት ንካልኣይ ግዜ እዩ። ኮሎምብያ ኣብ ውርድራት ዋንጫ ዓለም ኣንጻር ኣፍሪቃውያን ሃገራት ኣብ ዘካየደቶ 5 ግጥማት ሓንሳብያ ብካሜሮን ኣብ 1990 ረቲዓ ንዝተረፉ 4 ግጥማት ዓዊታት ኣለዉ። ነዚ ምድብ ኮሎምብያ ብ6 ነጥቢ ቀዳሚት ኮይና ትቕልሶላ። ፖርቹጋል ብ4 ነጥቢ ትስዕባ፣ ኮንጎ ብ1 ነጥቢ ሳልሰይቲ፣ ኡዝበኪስታን ድማ ብባዶ ነጥቢ 4ይ ተርታሒዛላ። ካብ ኣባላት ምድብ 12 ወናኒት ዝዓበየ ሊግ ዓለምና እንግሊዝ ኣንጻር ኣፍሪቃዊት ሃገር ጋና ኣብ ዘካየደቶ ግጥም ብዘይሸቶ ባዶ ባዶ ተፈላለየን። እዘን ክልተ ሃገራውያን ጋንታታት ብምሉእ 3 ነጥቢ ናብ ዝግጥም ዝኣተዋ ኮይነን ሓንቲአን ካብ ዝግጥም እትዕወት ብቐጥታ ኣብ ዝቕፅል ዙርያ ዘሳትፋ ትኬት ትቆርፅ ብምንባራ ብጥንቃቐ ዝተፀወተ ፀወታ ነይሩ ክበሃል ይከኣል። ተፃወቲ እንግሊዝ ነቲ ልዑል ናይ ምጥቃዕ ተፀዋርነትን ውዳበን ዝነበራ ጋና ዕላሙ ዝሓለወ ፈተነ ክተካይደሉ 57 ዓተን ድቃይቂ ወሲዱላ። ጋና ኩዕሶን ተፃወቲ እንግሊዝ ብምሃብ ብመልሰ መጥቃዕትያ ክትፃወት ክኢላ ዋላ እኳ ዓወት ኣይተመዝግብ ምስ ህሉ ናይ ፊፋ ደረጃኣን ደረጃ ተፃወታን ኣብ ዝግጥም ረቢሓ ወፅያ ክንብላ ንደፍር ጋና እያ። ኣሰልጣኒ እንግሊዝ ቶማስ ቱሸል ካብ ቡካዮ ሳካ ብተወሳኺ ንሞርጋን ሮጀርስን ኤብሬቸ ኤዘን ፋልማይ ናይ ዋንጫ ዓለም ፀወቶም ንምክያድ ካብ ወንበር እኳ እንተለኣኾም ብቶማስ ፓርተይ ዝድገፍ 5 ዝቕፅሩ መስመር ምክልኻል ጋና ግን ንተፃወቲ እንግሊዝ ዝያዳ ናብ ሸቶ ዝቐረባ ዕድላት ክፈጥሩ ፍቓደኛታት ኣይነበሩን። ኣብ ቀዳማይ 45 ደቂቕ ኣብ ሳልሳይ ርብዒ ኣንጻር ጋንታ 140 ኩዓሳስ ዝተቐባበለት እንግሊዝ ድሕሪ 1966 ክንድዝ ኣከል ቁፅሪ ኣብ ሳልሳይ ርብዒ ኣንጻር ጋንታ ተቐባቢላ ዕላሙ ዝወቕዐ ፈተነ ክገበረት ዝወፀት ፋልሜይቲ ጋንታ ኮይና እንግሊዝ ኣብ ውርድራት ዋንጫ ዓለም 23 ግዜ ማዕረ ተፈላለያ። ካብዚ እቲ 13 ብዘይሸቶ ባዶ ባዶ ዝተዓፅወ እዩ። ክልቲኡ ኣሃዛት ድማ ቅድሚ ሕጂ ብዝኾነ ሃገር ተበፂሑ ኣይፈልጥን እዩ። እንግሊዝ ነዛ ግጥም 78-8 ሚዛን ፀወታ ብመሓዝያ ወዲኣቶም። ቁፅርታት ዋንጫ ዓለም ካብ 1966 ክትሓዝ ካብ ዝጅምር እንግሊዝ ኣብ ሓደ ግጥም እታ ዝያዳ ሚዛን ፀወታ ዝሓዘትን ክንዝዝኣክል ቁፅሪ ሒዛ ድማ ሸቶ ከመዝገበት ዝወፀት ፋልሜይቲ ሃገር ኮይና። ካብ ኣባላት ናይ ዝምድብ ክሮሽያ ኣንጻር ፓናማ ኣብ ዘካየደቶ ግጥም ሉካ ሞድሪች መበል 200 ኣህጉራዊ ፀወቱ ኣብ ዘካየደሉ ምሸት ክሮሽያ ካብ ተቐይሩ ዝኣተወ ኣጥቃዓይ ኦሳሱና ኣንተ ቡዶሚር ኣብ መበል 54 ደቂቕ ብዝቆፀረታ ሸቶ ነታ ብቕልጣፈ ዝነበሮ መጥቃዕታ ኣሸጊራታ ዘምሴየት ፓናማ ሓደ ባዶ ረቲዓ ናብ ዝቕፅል መድረኽ ናይ ምሕላፍቲ ቁለታታ ህይወት ዘሪኣትሉ።
ንመዕወት ሸቶ ክሮሽያ ዘመዝገበ ቡደሚር ንብርኖ ፔትኮቪችን ሎቪየር ማየርን ተኸቲሉ ንክሮሽያ ኣብ ውድድራት ዋንጫ ዓለም ካብ ወንበር ተላዒሉ ሸቶ ዘመዝገበላ ሳልሳይ ተፃወታይ ኮይኑ በዚ መሰረት ንምድብ 12 እንግሊዝ ብ4 ነጥቢ ብ2 ፀብለልታ ሸቶ ቀዳሚቲ ብምዃን ትቕልሶላ ጋና ሚስ እንግሊዝ ብማዕረ ብ4 ነጥቢ ብ1 ፀብለልታ ሸቶ ትስዕባ ክሮሽያ ብ3 ነጥብን 2 ናይ ሸቶ ዕዳን ሳልሲቲ ፓናማ ድማ ብባዶ ነጥብን 2 ናይ ሸቶ

0: ሜክሲኮ ድማ ሰዓት 4 ለይቲ ጸወተን ከካይዳየን።
1: ባርከ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ተዛዚሙ ኣሎ። ምስ ተረፍ ምረባት ኤረቲቪ ሓድገኩም ብወገነይ ሰላም።

0: ከምቲ ኣብ ዝሓለፈ መደብና ዝጠቐስናዮ ሓይሊ ባሕሪ ብዓቕሚ ናይቲ ውድብ ኣብ 1987 ሓደ ወተሃደራዊ ሓይሊ ብምቓም ነተን ከስርሓና ይኽእላየን ዝበለን ናይ ዕንፀይቲ ጀላቡ ዓጢዑ ወተሃደራዊ ስርሒታት ከም ዘካየደ እንተኾነ እቲ ስርሒታት ከምቲ ዝሓሰቦ ከም ዘይነበረ እዚ ድማ ብሰንክተን ዓጢቕወን ዝነበረ ጀላቡ ምስቲ ከጥቅዖ ዝተበገሳ ገዚፍ ዓቕሚ ጸላእይ ፈጺሙ ዘይመጣጠንን ኣድማዕነት ዘይነበሮን ብምንባሩ ንኻልእ ተባለ ሓትነት ከም ዘበጋገሰ ንምክፋፍ ዓሳት ተባሂለን ዝመጻ ፋይበር ግላስ ዓይነተን ጀላቡ ብምስናዕን ኣጽዋር ብምጽዓንን ናብ ወተሃደራዊ ስራሕ ከም ዝተዋፈረ ርኢና። ድሕሪ እቲ ዝተኻየደ ልዑል ጻዕሪ ምስናዕ ጀላቡን ኣጽዋርን ሓይሊ ባሕሪ ከም እንደገና በዘን ልዑል ፍጥነት ዝነበረን ፈጣናት ኣብቲ ግዜ እቲ ክዋጋኣና ይኽእል እዩ ዝበሉ ኣጽዋር ብምዕጣቕ ኣድማዒ ወተሃደራዊ ስርሒታት ከካይድ ጀሚሩ። ሓደ ኻብኡ እቲ ኣብ 1989 ኣባጽዕ ዝተኻየደ ስርሒት እዩ ነይሩ።
1: ካብዚ ይጅምር እቲ ስርሓና እንዳቐጸለ እንዳማዕበለ ፋይበር ግላስ ክነምፅእ ጀሚርና። እዘን ፋይበር ግላስ እዚአን ብዛዕረ ደረጃ ክነጥፋ ጀሚረን ዋላ ሓቂ ሓጂ ኣብቲ እዋንቲ ንሕናስ ልክዕ ክትርአን ካለካ ብዚ ናይ ጸላእሲ ጻፀን ሓርማዝን ከምዝበልካ ምግናን ኣይኮነ ብሓንቲ ብረትና ንገብረለ ንሕና ኣብነት እቲ እዋንቲ 85 ሚሜ 106 እስካብዚ ካቱሻ ዝበሃል ኣብ 120 ንሱ 145 23 ፅኢናለን ክንጀምር ጀሚርና ዝዋን እዚ ድሕሪ እውን እቲ ኣሃዱ ከም ሓደ ገለ ክፋል ናይቲ ኣሃዱ ኣብ ድሕሪ ዝብለካ ናይ መፃወቢ ኩነታት ኣብዚ ናይ ባፅዕ ኣቲኻ መጥቃዕቲ ናይ ምግባር ተበግሶ ተወሲዱ እቲ ስራሕቲ እውን ኣዝዩ ኣብዚ ብማእኸል ኣብዚ ናይ ውሽጢ ኣብ ደቂ ባፅዕ ኣቲኻ ዕውድ ዝኾነ ስርሒት ኣካይዱ ኣብቲ ዋንቲ እውን ዕውድ ክትብሎ ትኽእል ፀላእ ቲ ዋንቲ እቲ ናይ ሰውራ መስከሰውራ መስከረም ኢሉ ታሽሙ ዝጭድረሉ ወይ ካብ ብዙሕ ታሽሙ ዝገብረሉ እቲ ዋንቲ ምንባሩ ሓቂ ሓይሽ ዓብድ ማዓይነ ክትብሎ ኢኻ ትኽእል።
2: ምናልባት ከም ሓይሊ ደልዲልና ክንገጥመሉ ዝኽኣልና ኣብ መወዳእታ 88 ኣብ መጥቃዕቲ ዝገበርናሉ 89 መጥቃዕቲ ዝገበርናሉ ባፂ ኣብዚ እዋን እዚ እተን ኣቐዲምና ከምርእቶ ሓሳብ ዝቐርብ ዝነበረ ናይ ፋይበር ግላስ ፈልኳታት ክመፃና ተደጋጋሚ ሓሳባት ትቐርብ ነይሩ እዩ። በብቕሩ እውን መፅአን እየን ንሳተን ምስ መፃ ከምዝብለካ ዝድሊ ኣፅዋራት ብዘይ ካብ ቢአን ዳርጋ ኩሉ ፅዒና ነርና 120 106 ዝውዕ 14 45 ዝውዕ 23 75 ኣርቬጂ ኩሉ ዘድሊ ፅዒና ኢና ኣቲናያ ዑድ። ምናልባት ኣነ ኣብቲ እዋንቲ ኣይነበርኩም ብሕማም ምክንያት ተሪፈ ነራ ኣብዚ ከባቢ ናይ ሃራት ግን ዕቡ ዝኾነ መጥቃዕቲ ተገይሩ ሓይሊ ጸላእ እውን ብዘይተፀበዮ ከምኡ ሓይሊ ሎም ዝብል ገምጋም እውን ኣይነበሮን ናይ ሓቂ ከዓ ኣሰንቢድ ወይ ምክንያቱ ኣብ ሕምብር ትባፅእ ዓቲኻ እሞ ብባሕሪ መፅኻ ክትወቕዖ ናይ ሓቂ ኣሰንቢድ ወይ ኣብዚ ሕጂ 100 ክንገጥሙ ከምዝኾና ከም ንኽእል ተኣማሚና ይንሃቡ ካብኡ ብግዜኡ ካብቶም መሳርሒታትና ክፈሉ ኳና እንዳዕበና ሓደስ እንዳመፃ እንዳማዕባል እንዳተባሃል ሓትካ ከመይ ጌርካ ኩሉ ኣፅዋራት ኣብ ምንቅስቃስ ሓደጋታት ከምዘየምፃልካ ጌርካ ምስአን ኣሲርካ ከመይ ጌርካ ትንቀሳቀስ በቶም ክኢላታት ናይ ሓይሊ ባሕር ነበሩ ቴክኒክ ብጣዕሚ ሓያላት ሰባት እዮም ነሮም ብዕንጨይቲ ስራሕ ብዕንጨይቲ ብሓፂን ስራሕ ብሓፂን ኩሉ ተና ኣፅዋራት ኣብአን ኣሲርካ ከመይ ጌርካ ትንቀሳቀስ ከመይ ጌርካ ፍጥረት ሓሊኻ ንፀላኢ ክተዋጋእ ትኽእል ምስ ማዕበል ምስ ገለን ፅቡቕ ተመክሮታት ቀሲምና ኢና ካብ ወላ ሓንቲ ዳርጋ ተቆፃፂርና ምራይ ተቆፃፀረና ክትብል ትኽእል ኢኻ ምስቲ ናይ መጀመርያ መጥቃዕቲ ናይ ባፅዕ ትገብረሉ።
0: ሓይሊ ባሕሪ ጎኒ ጎነቲ ዘካይዶ ዝነበረ ምውዳብን ምምዕርራያት ኣፅዋርን ቀጻሊ ንኣሽቱ መጥቃዕትታት ከካይድ ድሕሪ ምፅናሕ እቲ ብዝለዓለ ደረጃ እጃሙ ዘበርከተሉን ከም ሓይሊ ዓቕሙ ዝተመዝነሉን ዝተነብረሉ ትፅቢት ዘመስከረሉን ናይ 1990 ስርሒት ፈንቀል እዩ ነይሩ።

0: ሕዚ ኩሉ ኣብ እቲ ምድላዋት ናና ኣብ ማሻ እብራሂም እዩ ተዳልዩ ኣብ ማሻ እብራሂም ካብ ማሻ እብራሂም ኢና ክንብገስ ስለዚ ኣወዳድባ ናና ሕጂ እቲ ምድላዋት ኩሉ ተገይሩ ጀላቡ ተዳልየ ኣፅዋር ተዳልዩ እዩ ሰብ ተዳልዩ እዩ ስለዚ ኣወዳድባ ናይቲ ስርሒት ከዓኒ ኣብ ክልተ ዝተመቕለ እየ ነይሩ ሓደ ኣጥቃዕ ሓይሊ ኣብ ደቡባዊ ቻናል እቲ ካልኣይ ከዓኒ ኣብ ሰሜን ዝኣቱን ኣብ ደቡብን ማለት እዩ ስለዚ እቲ ብሰሜን ዝኣቱ ብቐጥታ ኣብቲ መጥቃዕቲ ናይ ፈንቅል ኣብኡ ክኣቱ ሕጂ ተን መራኸብ ናይ ፅራይ ብቐጥታ ነቲ እግረኛ ጥራይ ኣብ እግረኛ ጥራይ ክንዲ ዘድህባ እተን መራኸብ ብምሉእን ናብ ሓይሊ ባሕሪ ናህና ጥራይ ከም ዘድህባ ክንገብረን ሓደ ንሱ ጥራይ ዘይኮነስ እንተኸልና ክነፅሕል እንተዘይከኣልና ከዓነ ካብ ስራሕ ጠጠው ክነብለን እዚ እዩ ነርቲ ስለዚ ትፅቢት እቲ ውድብ ኣብ ልዕሊ ሓይሊ ባሕሪ ዝነበሮ ትፅቢት ዓብዩ ነይሩ ልክዕ ከምቲ ዝተገብረሉ ትፅቢት ከኣማ ዓበ ተራእዩ ተፃዊቱ ስለዚ ሕጂ ክልተ ኣሃዲ እዩ ነይሩ ብክልተ ክንፊ እዩ ዝኣቱ እቲ ብሰሜን ዝኣቱን ኣብ ሰሜን ኣብ ደቡብ ዝሓልፍን ስለዚ እዚ ብሰሜን ዝኣቱ ልክዕ ምስቲ እግረኛ ሰራዊት ናና ምስ መካናይዝ ተዋሂዱ ስርሑ ጀሚሩ ማለት እዩ
1: ኣብ ውግእ ባፅዕ ማዕረቲ ብመሬት ዝካየድ ዝነበረ ኩናት ሓይሊ ባሕሪ እውን ምስተን ኣብ ባሕሪ ኮይነን ነቲ ብመሬት ዝግስግስ ዝነበረ ሓይሊ ህዝባዊ ግንባር ክዕንቅፃ ዝድብድባን ካብ ዓሰብን ዳህላክን ሰራዊትን ኣፅዋርን ዘመላልሳን ዝነበረ መራኸቢ ኢትዮጵያ ቀፃሊ ምርብራብ ኣብ ልዕሊ ምክያድ ኣብቲ ናይ መወዳእታ ሃሞት ጸላኢ ብዘይተጸበዮ ሸነኽ ብድሕሪ መስመሩ ተጋደልቲ ጽዒኑ ድሕሪ ምእታው ዝተኻየደ መጥቃዕቲ ኣብ መዘዛም ናይቲ ኩናት ዝለዓለ ተራ ነይርዎ።

ሕጂ መበገሰ ከምቲ ዝነገርኩካ ካብ ነይሩ እዩ መቐጥታ ተንጀረቡ ተበጊሰን ብለይቲ ኣብቲ እዋነቲ ብለይቲ ጥራይ ኣይኮንካን ወላ ብቀትሪ ወላ ብቀትሪ ኣጋጣሚ ከዓ ኮይኑ እቲ ወይዘር ብጣዕሚ ፅቡቅ እዩ ነይሩ ድማ ደመና እዩ ነይሩ ስለዚ ናይ ነፈርቲ ተራ ፈፂምካ ኣይነበረን ዳርጋ ነፈርቲ ኣይነ

0: ነይረን ክትብል ትኽእል ነይረን ከም ምንባር ንመጠን ግን ብዙሕ ነይረን ክትብል ኣይትኽእል። ስለዚ እቲ ስራሕ ናይ ሓይሊ ባሕሪ ብለይትን ብቀትሮን እዩ ነይሩ። ፍሪጌታት እየን ነይረን፣ ፍሪጌት ዝበሃላ ላንዲንግ ክራፍት ነይረን፣ ካልኦት እዛ ኤችኤምኤስ ኢትዮጵያ ገለ ትበሃል። ስለዚ ተሓንበለ እየ ነይሩ ክብለካ ክእል ሕጂ ብቲ እዋነቲ ዝብለካ ምስ ክተረእዮ ከለካ እቲ ሚዛን ናይ ክልተ ሓይሊ ሓይሊ ናይ ፀላእን ሓይሊ ናይ ሓይሊ ባሕሪ ናይ ኢትዮጵያን ሓይሊ ናህናን ሰማይን ምሬት እዩ ተንጀለቡ ናህና ንኣይሽቱ ተንጀሎእተን መራኽቢ ናይ ፀላእኻ ክንትግቦ እየን ዝኾና ረዲ ኣላ ኣፅዋር ናህና 75 14 45 23 ዋይል ናቶም ከዓ በዓል 122 መዳፍዕ ገሊ ዘለዎ ቢኤም 24 ሻምቦቆ ዘለዎ እዩ። እዚታት ኩሉ እናተተኮሰካ ግን ብቐጥታ ትኽል ከዓ ተኣቱ ፍጥነት ስለ ዘሎ ምክንያቱ ድሕሪ ርሒቕካዮ ሕማቕ ምር ድሕሪ ቀሪብካዮ ፀገም የለን። ስለዚ ቀልጢፍካ ተፀጊዕካ ከዓ ብታሕቲ ኮይንካ ትዘብጥ ብዝኾነ ቲ ስራሕ ብጣዕሚ ኣትካቢ እዩ ነይሩ። ብጣዕሚ ዕውት እዩ ነይሩ። ብዙሕ ስራሕ እዩ ተሰሪሑ ማለት እየ።
1: ድሕሪ ምሕራር ባፅዕ ኩናት ሓይሊ ባሕሪ ኣብ የብቅዕን መርኸብ ኢትዮጵያ ካብ ዳህላክ እናተበገሳ ንባፅዕ ብቐፃሊ ድድባብ ምንባረን እተን መራኽብ ኣብ ዳህላክ ከም ዝሕፀራን ምክብ ዓሰብን ዳህላክን ከም ዝቋረፅን ንምግባር ቀፃሊ ኩናት ተኻይዱ። ብቕፂል እውን ኣብ ምሕራር ጢዖን ዓሰብን ኣብ ዝነበረ ኩናት እውን ተራሕ ሓይሊ ባሕሪ ቀሊል ኣይነበረን።
0: ኩነታት ከምዚ እንከሎ ሕጂ ተኣወዳድባ ናና ንቕየር ናና ሓደ ሓይሊ እዩ ነይሩ ምስ ተደጋገፍቲ ናይ ዳይቨርን ናይ ሸለያ ነገርን። ሕጂ ግን እንታይ ገርና ብሰለስተ ሓይሊ ዝቆመ ሓደ በጠሎን እዩ ኣቂምና። ክልተ ሓይሊ ናይ ባሕሪ ብፈጣናት ጀላቡ ዝዓጠቓ ክልተ ሓይሊ እታሳልሰይቲ ሓይሊ ከዓኒ ናይ ከቢድ ብረት ማለት እዩ ረሻሻት ናይ ፀረ ኤር ረሻሻትን መዳፍዕን ገለ ዝዓጠቐት ሓንቲ ሓይሊ ከዓ። ስለዚ ሓደ በጠሎን ቆይሚ ማለት እዩ። ሕጂ እዚ ሓይሊ እዚ በጠሎን እዚ ምስ ቆመ እቲ ስራሕ ሕጂ ብሰፊሑ ከዓኒ ዓንናዮ ሕጂ ትስራሕናና ክንዲ ኣብ ከባቢ ዳህላክ ከባቢና ዳህላክ ጥራይ ተወሲኑ ክንዲ ዝተርፍ ንደቡብ ገፅና ክንከይድ ንበዓል ጢዖ ክንከይድ ጀሚርና ኣብ ጢዖ ከድና ኣጥቂዕና ካሌብ ዝበሃል ሓደ መርከብ ናይ ኢትዮጵያ ኣብኡ ኣንዲድና ማለት ንዕኡ ኣንዲድናዮ ነቲ ማዓስከር ብምሉኡ ደብዲብናዮ ስርሒታት ጀሚርና ማለት እዩ። ስርሒታት ጀሚርና መፅናዕትታት ምወፍርናና ማለት ነቲ ወፍሪ ናይ ደቡብ ንዕኡ ምድለዋት ገለ ዝኸውን ኣቐዲና ኢና ማለት እዩ መፅናዕትታት ገ እናካየድና ገለ ጀሚርና ማለት እዩ። ድሕሪኡ ብዓብኡ እዚ ኩነታት ከምዝ ከሎ ሶቪየታውያን ሃዲሞም ከይዶም ኢትዮጵያውያን ጥራይ ተሪፎም ማለት ማዓስከር ብምሉኡ ሓይሊ ኣየር ሓይሊ ባሕሪ ናይ ኢትዮጵያ ተረኪባቱ ማለት እዩ ሶቪየት ከይዶም እዮም። ድሕሪኡ ወፍሪ ናይ ደንካልያ እዩ ዝመፅእ ወፍሪ ናይ ደንካልያ ዓብ ወፍሪ እዩ ነይሩ። ብዙሕ ለውጢ ዘምፅአ እዩ ንናፅነት ዘቀላጠፈ እዩ።
2: ከም ካልኣይ ኣጥቂዕና ምስ ተመለትና ንስራሕ ንጎ ማለት እዩ ኣንፈትና ክርዳእ ከ ዝኽእል ብዝያዳ ነዘን ክልተ ደሴታ ዝበርን ዝሓነት ዝበሃል ኣተኩረታት ኣቐርቦም ዝገብረሉ ክእል ማለት እዩ። እዚ ናባት ብመፈርቲ ደብዳባትን ገለ ንገብረልና ስለ ዝኽእል ንናይ መርከብ ካሕንበት ይርአይካ። ስለዚ እቲ ሕጂ ንሕና ንገብሮ ስርሒት ወይ መጥቃዕት እውን ኣፀቢቕካ ናይ ምፅባብን ናይ መጨረሻ ናይ ምድማብን ናይ ምድምዳምን እዩ ዝመስል እዩውን። ስለዚ
1: እዚ ኣሃዱ እዚኣ ናብ መጥቃዕቲ ዓሰብ እያ ትዳሎ ዘላ። ንሓደ ብደገ መፂኡ ዝርኢ ወተሃደራዊ ክኢላ ይኹን ተራ ሰብ ንኣቃውማን ኣከዳድናን ቅርፅን ዝኣሃዱ እዚኣ ጥራይ ድሕር ምርኣይ ብፍላይ ምስ ሓይሊ ባሕሪ ኢትዮጵያ ክገጥም ዝብገስ ዘሎ እዩ እንተ ዝበሃል እዚኦም ድኣሞ እንታይ ከፍርዩ ኣብ ዝብል መደምደምታም በስሐ። እዚኦም ግን ኪኖ ኣከዳድንኦምን ኣቃወሞኦምን ብቆራፅነትን ንፁር ዕላማን ዝተበገሱ ስለ ዝነበሩ ተኣምር ንምስራሕ ይብገሱ እዮም ዘለዉ። ተኣምር ድማ ሰሪሖም
3: ሽ

0: ኣቦታት ሓይሊ ባሕሪ ኣብ እዋን እቲ ኣብ ባሕሪ ዘካይድዎ ዝነበሩ ኩናት ህይወቶም ብሽግር ዝተኸበበ እዩ ነይሩ። ማዕበል ከም ድላዩ ዝገላበጠን ጀላቡ ሒዝካ ምውጋእ ካብ ኩናት ወፂእካ ብዘይዕረፍቲ ኣብ ትሕቲ ግራብ ጽገና ምክያድን ንኻልኣይ ኩናት ምድላውን ኮታ ኩሉ እቲ ጽዕነት ኣብ ልዕሊ ዞም ንሪኦም ዘለና ሓርበኛታት እዩ ነይሩ። ድሕሪ ኩናት ጀላቡ ብነፈርቲ ኸይረኣያ ካብ ባሕሪ ናብ ኣግራብ ዘለዎ ቦታ ነዊሕ ካናለ ኩዒትካ መዐሸጊ ምስራሕን ምስ ጥሜትን ጽምእን ኣብ በዓትታት ባሕሪ ተዓሺግካ ውዒልካ ምሸት ድማ ተመሊስካ ናብ ኩናት። ሓይሊ ባሕሪ ኣብቲ ኩሉ ዘካይድዎ ዝነበሩ ግጥማት መስዋእትን መውጋእትን ኣይተፈልዮምን። ማዕረ ማዕረቲ ዘካይድዎ ዝነበሩ ተኣምር ዝኾነ ስርሒታት ምስ ናይ ጸላእይ ፈጺሙ ዘይዳረግ እውን እንተኾነ ብውሱን ዓቐን መውጋእትን መስዋእትን ኣጋጢምዎም እዩ።
1: እቲ ወታደራዊ ሓይሊ ምስ ቆመ ምናባሽ ክምብልካ ንዕንጨይቲ ጣቕሉ ንእሽቶ መራኸብ ነረን ንድሕሪኡ ወላ ብድርጂ ማዕብላ እምበር እቲ ኩናት ኣብ ባሕሪ ይኸውን ድሪ ባሕሪ ኮይኑካስ ኣብ ባሕሪ ይኸውን ሕጂ ሂወትካ ኣብ ሓደ ምኸኣ ምስ ዓብ ጸላ እዩ ምስ ዓብዪ ዓቕሚ ዘለዎ ሂወት ኣብ ሓደ እቲ ጎያ ክድሕንል ዘይትኽእል መሬት ዝኸውን ምናልባሽ ኣብ ከምዚ ክትገጥሙ ከለኹም ዘጋጥም ዕንቅፋት ወይ ኣብ እምርኹም እንታይ እዩ ሒዝክኹም ኣብቲ ኮይነት ተኣት
2: ንሕና ምሮና ርክዕ እዩ ከም ነብስና ተጋምዳይ መጠን ንስኻውን ንርድእካ ጉዳይ ይመስለኒ ኣብቲ ዋንቲ ሓደ ዕላማ ነይረኒ ዝኾነ ሰብሲ ማለተይ ንኣነስ ተመሊሰ ንመጻኢተ ኤርትራ ክርኢ ተመሊሰ እውን ኣብ ኤርትራ ልክዕ ዩ ተቐዳማይ ዕላማና ሎሚ እምር ህንፀት ንካልና ኣብቲ ዋንቲ ግን ዝነበረ ዕላማ ንጸላይ ከመይ ጌርካ ስዒርካ ኤርትራ ሓረት ወፅእ ነ ኣብዚ ከምዝሰብ ዝኾነ ሰብ ማለት ንድሕሪኡ ዝርየሉ ወይ ከዓ እሞ ኣነ ሎምስ ኣብባሪ ሰማይ ዘለካ ባሪ ከም ዘለካ ማለት ኣብ ውሽጢ ማይ ሲ ክትዋጋ ከለካ ቀሊል ኣይኮነን ግን ናካል ሓንቲ ንዓና ዘምፀና ፀገም ይበል ስድዕሊ ኩሉ ናይ ሃረርትና ነፅነት ነ እቲ ህዝብና ኣብ ፀላኢ ሃገርና ተባሒታስ እንደና ህዝብና ውን ትሕሊ መግዛእቲ ዝነበረ ከመይ ገይርና ህዝብና ርህዋ ኤርትራ ሓርና ውፃእ ዝብል ዕላማ ስለ ዝነበረና ካብዚ ዕላማ ዝተበጊስና ንሕና ዝኾን ዝስምዓና ነገር ኣይነበረ ዋላ ንሕና ከማ ናፅነት ክንርኢ ናዩና እውን ተስፈታት ስለ ዘይነበረ ጥራይ ከመይ ገይርና ንዕወት ሓወትና ንጭብጥ ነ እዚ ሕልና እዚ ድሌት እዝን ስለ ዝነበረ ካብዝህራ ኣሎ ኩሉ ግዜ ብዛዕባ ትሽጎረሉ ወይ ትጨነቀሉ ባሕር ኣሎ ክብልካ ኣነ ዝረአየኒ የለን ዋላ ከማ እቲም ኣባላት ምሳይ ዝነበሩ ብፆተይ ብጣዕሚ ኣነ ታሽሙ ዝገብሮ
3: ንሕና በቃ እቲ ቀንዲ መበገሲና እታ ዕላማ እያ እቲ ቀንዲ መበገሲና ዕላማ ኢና ሒዝና እምበር ኣብ ሂወትና ንሂወትና ስንብለሉ ነገር የለን ስለዚ ንሕና ግን ንፀላኢናስ ከመይ ጌርና ንዕወተሉ እቲ ናይ ነብስናስ ከመይ ጌርና ከነድሕን ብዙሕ እንታይ ሽሙ ንገብረሉ ነገር ኣይነበረን ንሕና ግን ብኸመይ ንዕወት ብኸመይ ተዓዊትና ንመፅእ ብዝኾነ ከምኡ እንዳገበርና ናይ ዓዲል ጉዳይ ኮይኑጋ ንወፅእ ነርና ስለዚ እቲ ቆራፅነት ስለ ዘሎ እቲ ትብዓ ስለ ዘሎ ብኸምኡ ኩሉ ግዜ ዕውታት ነርና ኣብቲ ስራሕ ማለት እዩ
2: እዋ ኣነ ሕጂ እንታይ ክዝከረልካ ዘሎ ሓደ ከም ተጉሶ ኣብ 9 ዓመተ ምህረት ወር 12 ዘውግሕ ኣብ ሓደ ስርሒት ገለ ጀላቡ ተመዲምና ንብገስ ነርና ማለት እዩ ንኣብነት ኣለዉ በዕል ወዲ ሓሊማ ዘለና በዕል ወዲ ገርአ ኣነ ጭጊር ንብሎ ሓደ 4 ፈጣናት ሒዝናስ ንፀላኢ ኣብ መፃዊ ባዕሰብ ከድና ንምጥቃዕ መደብ ነይሩና እዛ መደብ እዚ ኣይ ሰለጠትን ኣብ መንጎ ምሸት ፀላኢ እውን ብዙሕ ካብ ዳህላካ ይቀላቀል ነሩ ከምደይ ወፃገ ነገርናያ ነርና ኣብዚ ዋን እዚ ፍርጌት ወፅእ ማለት እዩ ወፅእ ኣሎ በሃል ሓደ ብፃይ ነይሩ ናይቲ ሓይሊ ባሕሪ ናይ ስላይ ኣሃዱ ወይ ናይ መፅናዕቲ ኣሃዱ ነርና እዚ ብፃይ እዚ ብፃይ ፍስሃ ንዓይ ማለት ኣብቲ ዋን እቲ ኣነ ኣብኡ ስለነበርኩ ቀንዲ መበገሲና ምሹም ነይሩ እዚ ይንገል ነይሩ ካብ እንግላና ብዝመፅእ ነረ ኣጋጣሚ እቲ ብፃይ ፅቡቕ ሌላን ማለት ዋላ ሰብራዊ ሕክምነት ነርና ምስ ናይ ብሓቂ እጂ ዚ ብፃይ እዚ መፀናዓይ ወዲ ሳሚ ይብለኒ ውሆይ በሎ ምሸት ሓንሳብ ክንኸይድና ንሱ ናቱ ነረንኦ ኣሃዱ ነራቶ 23 ስለዘይብልዕ 23 እናትካሒዝካ ተወረ 50 ክትብገስ ካ ብለኒ ራይ ዋን ሓንቲ ፅቡቕ ይብሎ ዝኾነ ዝብፃይ ሞድሓን ወዲ ሳሚ ይዕለናን ዘይዕለና ክማ ብለና ነድሓን ክንመለስና ይብሎ እንተለና ዶ ይብለኒ መጥቃዕቲ ሕጃበይ ነይሩ እስታት ኣለዋ ብዓ ድርጓም ድርጓላ ንብለን ካብአን ኢድየማን ማለት እዩ ካብኣፍ ደገ ነኹራ ምስ መፃእካ ዳህላቅ ኣብኡ ነይሩ ትመርከብ ሕጂ ዘ ናህታት እዚአን ካብዛ ተበጊሰን ኣብዚ ሰዓት እዙ ዝኸውን ወራ 10 እንተሪኢካዮ ልክዕ እዩ ብርሃን ሕጂ ንሰን ይበገሳ ካብዚ ሰን ክብገሳ ከለዋ ሕና ንበገስ ማለት እዩ እጂ ኣነ ፍስሓ ተስፉ ዘለውና ኣብ ሰለስተ ፈጣናት ሒዝና ሓንቲ ኣነ ዝሓስኳ ሓንቲ ፍስሓ ዝሓዛ ዝብለካ ዘለኹ ብፃ እዩ ፍስሓ ገብረ መስቀል ሓንቲ ዝቆረ ዝሓዛ ብልክዕ ካብዚ ንበገስ ብርሃን ስለነበረት መርከብ ኣቐዲምና ንሪዩ እቲ መርከብ እውን ንዓና ብዝኾነ ከም ዝረኣየና ንዓና ስንታይ ክገብራ የን ዓይነት እዩ እቲ መርከብ ስቕኢሉ ኣብኡ ታሽሙ ይገብር ይኸልል ማለት እዩ ይኸልል ሕጂ ካላስ ሕጂ ኣነ መፀውዒ ሽዕቱ ኣንተሰሊና ነይሩ ስሮቴሽን ባሃል ነይሩ መፀውዒኡ ብፅውዓን ብታ መፀውዒተ ሞ ትሪዮ ዘለካ ብለኒ ንሪኦ ኣለኹ ንክትላይ ንቐፅል ሕጂ ልክዕ እዩ እቲ ዋንቲ መርከብ ፍርጌት ክትሪኦ ከለካ ምሳና ኣዛክሓሽ ዝምግናን ኣይኮነን እቲ ዘለዎ ተክስንዓራ ወንጪፍዎ እዩ ካብ ፍላይ ዝነበርኩዋ ጀልባ ሕጂ ንሱ ማዓኮር ሒዙ ዝነበረ ንክልተና ንሱ ጠቃጥቃና ነርና ናይ ተስፍር ዝሕሊላ ስለነበረት ሓውሲ ጎነና እያ ነራ ኣፀያ ኣዝዩ ተክሲ የፀቆና ብየማንና እዛ ብሓር ኩላሲ ዳርጋ ተክሲ እንተበልኩካ ምግናን ኣይኮነትን ሕጂ ንዕና ፀበናይ ሰዓትና ንህረም ባይና ሰዓትና ትቃፀልጥና ኢና ማለት ግን ዕላማና ኣብኣ ክንበፅሕ ስለነበረት ኣብ ንበፅሕ ሕጂ ኣነ ሓደ በፃይ ነይሩ ሳሙኤል ምሕረትኣብ ሓደ ባምቡል ንብሎ ሓደ ወዲ ኣርሚ መጥፋዕ እጂ ሓደ ሕፈሮም ንብሎ ክልቲ መፋዕሒ ዚኦም ናፍዕታት እዮም እቲ ሓደ እዚ ዝብላካ ይዕብዮ ተሓስብኳን እዩ እቲ ሳሙኤል ካልኣዩ እዩ ማለት እዩ ሕጂ ሳሙኤል ጠቕሚ ተፋልኳ ስለነበረ ዳብሪ 23 ከምዚ ሒዝዋ ነይሩ ሳሙኤል ይብሎ ንዓጥቁ ኹን ማተኩስ ስዒቑ እዩ ኣነ ሬድዮ ሒዘ ኣለኹ ጠቓ ይዕብዮ ኹን ይብሎ ሕጂ ተወዲ ክመፅእ ከሎ ናባይ ተክሶ ብላ እዚ ስዑቁ ስለነበረ እንታ ንዘለኹ ጀልባ ተርማለ ሕጂ ክተርም ካላ እቲ ብፃይ ከምዚ ክብል እታ መሱ ጥወይ ክብለላ ክልተጉሪ ከምዚ ምስ ተተኻኸለ ዘቢጥ ትገፈና መርከብ ማለት እዩ እቲ ብፃይ ኣብ ከሎ ክልተጉሪ ሕምሻሻ ይዕፅፍ ጀልባ ትነኩል ዝኾነ ግን ንሕና ዝዘርዓናዮ ወይ ከትረብሽና ይነበረን ሕጂ ኣነ ይብሎም ኣብ ናይ ተኩስ ቦታ ተኩስ ይብለን መጥፋዕ ኢናተ ተኩስ ዝግበር ስለየለ ሕጂ ተኩስ ሞንታይ ዚኣ ንገብር ላላ ተኩስ ትራይ ማለት እዚ ዝብለካ ዘለኹ ብፃይ ፍሳ ከዓ ኦሬዲ ብጉና እት ኢሎም ትመርከብ ብክልተ ጎኑ ኮና ሃርባ ስለዘበና ተኩስ ይብሎ ሞታ ሃሪሙ ዝወዲ ስኻ ንዓ ተካላይ መጥፋዕ ጀልዑሎ ብሎ ኣለ ተካላይ መጥፋዕ ንገዛ ርእሱ ክልተግሩ ተሃሪሙ እዩ ንሱ ብዝኾነ ግን ኣብቲ ዋኑ እዚ ምስቲ ሙቐት ስለነበረ ንዑ ትሰምዑን ትብፃ የልዕሉ የምፃለይ ኣነ ሓደ ዩ ዘሬድዮ ሒዘይ ታ ንበርኳ ቦታ ኮፍ መበሊት ኣብኣ ነቲ ብፃይና እንታይ ንገብሮ ሓኪምና ክልተግሪ ተሓምሽሻን ነረን ሓፍ ኣቢልና እዚ እግሩ ላዓሊ ገና እቲ ደም ከም ዘይፈስኒ ግን ወረዲ ትብለካቲ ግዜ ናይ ምትኳስን ኣብ ናይ ሓደጋ ዋን ስለነበረና ኣብ ናይ ዜሮ ግዜ ጥራይና ናይ ተክስራ ጥራይ ድሂብና ንዕቡ ግን ብዝከኣል መዘ ፅዒርና ኣሎ ኣብዚ እዋን እዚ ብፃይ ፍስሓ ማለት እዩ በቲ ብፀጋምና ለጊቡ መርከብ ይሃድሞስ ንሱ ከዓ 75 ሚሜ ስለዝነበሮ ብፃይ ፍስሓ ይስዋ ማለት እዩ መርከብ ኦሬድ እውን ዳርጋ ዝግበር ጌርና ኣሉ ኢና ማለት ሓሲና ኢና ክንብል ንክእልና ብፍላይ በቲ ወገን ፍስሓ ዝነበረ ብመጥፋዕ ስለነበረ ስፉጉር ሃሪሞ ኣድሚዕዎ ናይ ብሓቂ ስጋ ብመኮንና ዘለዎ 12 ሰባት ተዋንቲ ዘድሕርና ከምዝረከብ ናይ ሓበሬታ ማለት እዩ ኣብዚ እዋን እዚ ንሕና እትርክብ ምስ ተቋረፀናነ እዚ ብፃይ ናይ እንገል ዝገርየን ብሎ ንስ ክብገስ ከሎ ቁርብ ይራኸበኒ ይመፃካ ኣለኹ ይመፃኩም ኣለኹ ይብለና ዋላ እንተመፃና ዝገብር ሓበሬታ የለን ብዓይኒ ሒዙ እዩ በልውጭ ብሎም እቲ ብፃይና እውን እንታሽሙ ስለዝኹን ከሎ ቲም ክተ ውግኣት ስለነበሩና በሉ ንውፃእ ሕጂስ ንውፃእ ድሓን ኢለ ይወፅእ ተወልደ ቃላት ነይሩ ምክትል ኣዛዚ ኣብዛ ቦታ ናይ ኣላታ ቢሻ ኣላ ተሪኢኻ ምንዛሽምላ ቦታ ናይ እዚ ቡል ኣላ ምሕንበሲት ኣብ ኣብታ ምሕንበሲት ኣብኣ ኮይኖም ምስ ወዲ ሓሊማ ይራኸቡኒ ብዝኾነ እቲ ሓበሬታ ኣነ እቲ ቦታ ኣብቲ ዋንቲ ውግኣት ስለነበሩኒ እታ ቦታ ናይ ሓኪም ነራትና ሓንቲ ነብሎም ንብላ ኣብኣስ ናይ ዓይኒ ግበሮለይ ለይቲ እዩ ኣብቲ ዋንቲ ዝኾነ መብራህቲ ይነበሮም ባፅዕ ኣብኣ ናይ ዓይኒ ግበሮለይ ኣብኣ ክመፅእ ብሎም ኣብኣ ንመፅእ ኣብ ምፃናት ብፃይና ውን ነብርዶም ክልቲኦም ሕክምና ኸዱ እቲ ብፃይ ሳሙኤል ምሕረትኣብ ሕክምና ምስ በፅሐ ይስዋዕ
4: ንሃና

0: ፃፀም ስሓርማ እዚ ኖ ፃፀም ስሓርማ ስለ ዝኾነስ ጓንፈካ ግን መሬት ያ ተዓገስ ብስታሕቲ ደረጃ ታእሽ ክትገብረላ ትዋጋእ ኣላ ወይ ስዋዕላ ትፈልሃ እዚኣ ግን ኣላ ተወጊእኳ ሓደ ትሰውኢ ኳስ ኣብታ ፋይበር ካ ሒዝካያ ክትከይድ ዕልሚዮ መሬት ግን ኩዕት ኩዕት ኣቢልካ ክትቀብሮ ትኽእል ኣብ ኣብ ሒዝካያ ትከይድ ስኢልካ ክድርብዮ ይትክልና ምክንያቱ ክድርብ ድሕሪ ኮንካ ኣንከር ጌርካ ክድርብዮ ኣለካ ክጠሎም ዘጎን ኣብ ድሕሪ ድርብካ ፀንበለል ክብል ፀንበለል ክብሉ ሓደ ብፃይካ ኣይትቅበሎን ብዙሕቶም እ ኣብዚ ንፅና ኢና ቀቢርና ባሕሪ ትሰው ጀልባ ትሰው ፅና ኢና እዚ እምበር ባሕሪ ኩናት ኩናት እዩ ኣብ መሬት ኮይኑ ኩናት እዩ ኣብ ባሕሪ ኮይኑ ኩናት እዩ ብፍላይ ተመዛዛኒ ምዕባለ እንተልዩ ኳ በቲ ዝነበርና ከምዚ ዝብለካ እዩ መሬት ኣነ ከም ምርጫናተይ መሬት ክመርፅ ክእል ምክንያቱ ከምቲ ዝበልኩካ እዩ እቲ ፀገማ ሲ ኣብ መሬት ከተዋሕዶ ትኽእል ኢኻ ምናልባት ብኣጋጣሚ ንሕና ዘጓነፈና ፀገማት የለን ኣብ ባሕሪ ግን እቲ ዘማዲ ኣብ መሬት ንድሕሪ ኮይኑ ሓንቲ ምሽተ ሰብ ገለ ንድሪ ኮይኑ ሓሙሻይ ክትልእኮ ትኽእል ኢኻ ናብ ኣብ ግን ሓሙሽተ ካ ንድሕሪ ገለ ኮንካስ ክትልእካ ይትኽእል ኢኻ ኮይኑ ተሪፉ ሪክበሪክ ከም ገለ እንትኮይና ከዓ ሓንጎልካ ዝኣዘዘካ ስራሕ ወይ ሓንጎልካ ዝመርሓካ ካ ክትገብር ትኽእል
1: እዚ ኣብቲ ወተሃደራዊ መዳይ ካብቲ ኣዝዩ ብዙሕ ከም ኣብነት ጥራይ ነቕርቦ ዘለና እዩ ኣብ ቁጠባዊ መዳይ እውን ሓይሊ ባሕሪ ነቲ ኣብ ቀጻሊ ኩናት መጋእቲ ዘጋጥሞ ተጋዳላይ ዋላ ካብ ውሱን ዓቐን ይኹን እምበር ኣብ ሕክምና ኣብ ጽንሓሉ እዋን ቅያር መግቢ ንኽረክብ ዓሳንቂጾም ንወጋእትን ቤት ትምህርቲ ሰውራን ኣብ ምቕራብ ብዙሕ ጻዕርታት ኣካይዶም እዮም ሓይሊ ባሕሪ ንዋናዊ ሽግራት ኣብ ምፍታሕ ከይተሓፅረ ንነዊሕ ዝፀመተን ንመጻኢ ኣብ ቁጠባ መሰረት ክኸውን ዝኽእልን በቲ ናይ ሽዑ ዓቕሙ ብምዕቡል ኣገባብ ሕርሻ ዓሳ ከተኣታቱ ጀሚሩ እቲ ፈተነ ኣብ ዓወት ኣብ ዝበጽሓሉ እዋን ግን ናጽነት ስለ ዝመጸ እቲ ኣብ በሪጠ ዝተጀመረ ምፍራይ ዓሳ ቀጻልነቱ ይተረኣየን
2: ኣነ እዚ ብዛዕባ እዚ ሽሪምፕስ ሕጂ ዝዛረቡን ዘለዎ ኣሜሪካዊ መፅኡ ኣብ መሽ ምግር ዝባስ ኣብ ኣጊ ከሎ ተፈቲን እዩ ሓደ ሚስተር ሳቶ ዝበሃል ፕሮፌሰር ሳቶ ዝበሃል መፅኡ ንብሓቂ እቲ ባሕርያ ጎዱስ ስለ ዝነበረ ነቲ ሰብኣይ ፅቡቅ ሒዝና እቲ ቴክኖሎጂ ንምትእታ ብዙሕ ኢና ፅዒርና ካብ ኣጊግ እውን ኣብ በሪጠ ዝበሃሉ ፈተነ ተፈቲኑ እውን ተዓዊት እዩ
1: ሓይሊ ባሕሪ ህዝባዊ ግንባር ኣብ ውሽጢ 21 ዓመታት ዕድሚኡ ማለት ካብ 1970 ክሳብ 1991 ዝሓለፎ ተመክሮ ኣዝዩ ጽንኩር ሕለኽለኽ ዝመልኦን ፈታንን ጉዕዞ እዩ ነይሩ ነፍሲ ወከፍ ኣባል ንናቱ ዝሓለፎ ሽግርን ጸበባን ኣለዎ እዞም ሕጂ ብሕጽር ዝበለ ታሪኽ ዘዕልሉና ዘለውን ሎምስ ኣይንወፅን ኣይንሓልፋን ኢና ዝብልሉ ብዙሕ ኣጋጣሚታት ሰጊሮም እዮም ነዚ ኸዘንቱ በቂዖም ዘለዉ
3: ዝኾነ ሰብ ኮ ነቲ መስዋእቲ ይቕበሎ እዩ ምእንቲ ህዝብኻ ምእንቲ ሃገርካ መስዋእ ዝብል ቅቡል ነገር እዩ ስለዚ ቐዲምካ ውን ኣብ ባሕሪ ክትጓዓዝ ከለኻ ባዕሉት ባሕሪ ኣሎ ከም ፀላኢ ካልኣይ ቀዳማይ ፀላኢ ናይ ኢትዮጵያ ኣሎ ዋላ ኣብ ገለ እዋን ናይ ጀብሃ ተሕሪር ኩነታት ኣለዉ እዚ ኩሉ እንዳፈለጥካካ ትኸይድ መከላኸሊካ ሒዝካካ ውን ትኸይድ ኩናት ከጓንፈካ ከምዝኽእል መስዋእቲ ከጓንፈካ ከምዝኽእል እዚ ትርድኦ ከዓ ግን እቲ ሓሳባትካ ልክዕ ኣብቲ እዋን ኣብቲ ክሪቲካል እቲ ዝኸፍአ ሰዓት ገለ ሮማይ ሕጂ ካብዚኣ ምውፃእ የላን ኢልካ ታሽሙ ትኾና ግን ትርዕደሉ ወይ ንበይንኻ ታሽሙ ትኾነሉ ክስታይ ከዓ የለን ካብ ሰብካ እንዳሃል እ ናብ ውሽጢኻ ውሽጢኻ ትገብሮ ግን ባዕልኻ ውን ስጋት ንከለካ ከማን ድሓን ሕጂኹም ከምዚ እዩ ዘሎ ከምዚ ትብል እዚቲ መንፈስ ምክንያቱ ስኒ ኣነ ሕጂ ሓባ ኣይኮንኩን ትቐብፀሉ ግዜ ኣሎ ግን ዋላ ንስኻ ከምኡ ከለካ ድሓን ኩነታት ክመፅእ ምኑ ንሓልፎ ምኳን ናኢልካ ታሽሙ ትገብር ስለዚ ብድሕሪኡ ከምታይ እንተወይ ትገለፅ ክልካ መስእተኻ ስኒ ኣብ ባሕሪ ከምፀንሐካ ከማን ኣውቶማቲክ ድሕሪ ቆር ደቃይቅ ትርስዕ ድሪ ቆር
4: ፍ ኣብ ባሕሪ እንታይ ሕማቕ እዩ በቲ ሽግር ደጋሪፈካ እንታይ ትብል ኣነ ሎሚ ከምመለስ የለ ይኹን ድሕሪ ሕጂ ባሕሪ ክሰርሐ ኣላ ኮሎ ኮሎ ኣይሰርሐን ትብል መኣዝ እግረይ ኣብ መሬት ትገብረ ድሕሪ ሰለስተ መዓልቲ ንምንታይ ንጋዓዝ ንምንታይ ኸይኑ ትብል ትርስዑ ካልጥፍኮ ትርስዑ እዚ እቲ ስራሕ ናይ ባሕሪ እቲ ነገራት ናይ ባሕሪ ዝረክመካ ባ ኣይትበል
1: ኩሎም ኣባላት ሓይሊ ባሕሪ እቲ ኣብ ባሕሪ ዘጋጥም ሽግራት ከም ንብር ወሲዶም ብፍሉይነት ዝዛረቡላ ድሕሪ ጉዕዞ ኣብ መሬት ምስ በፅሑ ፅዕነት ኣብ ምርጋፍን ምፅዓንን ንዝነበረ ኻልኪዩ ብፍላይ ዓበይቲ መራኸባ ኣብ ዝመጻሉ እዋን ንዕአን ዝዕሽግ ወደብ ብዘይምንባሩ ምርጋፍ ፅዕነት ብጉልበት ሰብ ይፍፀም ብምንባሩ ኣብ ውሽጢ ባሕሪ ክሳብ ክሳት ካብ ዝበፅሕ ማይ ጠሊቕካ ክሳብ 30,000 ኩንታል ተራግፈሉ እዋን እዩ ነይሩ።
3: እቲ ፅዕነት መብዛሕትኡ ግዜ ንሕና ፅዒናይ ንመፅእ ወይ ክንፅዕን ፅዒናይ ንኸይድ ከማ በዓልናይና ምቲ ጉልበት ኣብቲ ዝነበረና ማለት ቦታ ኣብቲ መጀመርታ ዋሕዲ ነይሩ ድሓር ግን ሰብ ምስተደለመ ተደሊብዎ ሰብ ማለት እዩ ኣብቲ ወደብ ስጋዕ ብዚትካ ጥሒልካ ኤምዳብ ተራግፍ ካብስማ ዝመፅእ ስጋዕ ብዚትካ ክትጥሕልንጀላ ቡ ምክንያቱ ወደብ የብልካ ናብዚ ተሓቢእካ ተራግፎ ደሴታት ስጋዕ ብዚትካ ጥሒልካ ተራግፍ ከምኡ ነገርካ ኣብሴት ተቐብሮ ኣብ ዝጥዕመካ እዋን ምእንታ ተወፅኦ ሱዳን ካይ ትረኽበካ በዚ እዚ ካልእ ነገር ካይ ትርአ ነቲ ሓበእኻ እዩ ነይሩ ማ ህወት እዩ ነይሩ ብሲ ምክንያቱ ኣብ ባሕሪ ደልድልካ ተሰኪምካ ዓብ ሳንዱቕ ናይ ጣይትን ገለን ፀገም ካብ ዓሳ ንፈት በልዓካ እዋን ነይሩ ጋርካ ገለ እዋ ንዓይን ገዛ ርሲ ዓሳ ነኺስ ኒ ሽዑ እዋን ግን ዓሳ ሽዑ ኣፅዋር ሒዝና መፅእና ካብ ሶማል ኣብ ሓንቲ ደሴት ዕሪፍና እስከዚ ጀልብ ገለ ተባሂልና ጀለብ እንዳኸድና ከለና ኣነ እዛ ጃልባ ደፍኣ ኣለኹ ስጋዕ ብዚኣት ባሕሪ ኣት እ እቲ ሓንቲ እግሬ ስቕል ከብና ነዛ ሓንቲ እግሬ ኣትሪፍዋ ማለት እዩ ክንውዕል ክንቅን ዝግባአና ናይ ግድን ሕክምና ከርክብ ተባሂሉ ብለይቲ ሙሉእ ለይቲ ንጓዓዝ ሓዲርና ማለት እዩ ሽዑ
2: እጂ ትሕቶ እቲ ናይ ብሓቂ ኣብዚ ታሪክ ናይቲ ባሕሪ ክዝከር ዝኽእል ሲ መጀመርያ ነገር ንባሕሪ ኣብዚ ክብፅሓ ዝኽእለ ሓድነት ናይቶም ኣባላት እዩ ሓድነት ተወፋይነት ኣነ ሕጂ ብዛዕባ እዚ ናይ ንግዲ ክንዛረብ ፀኒሕና ብዛዕባ ናይ ጉዕዞን ክንዛረብ ፀኒሕና ናይ ብሓቂ ኣፅዋር ክመፅእ ክእሎ እዚ ኩሉ ኣፅዋር ትኩስ ዝነበረ ሜዳ እዚ ብሕቆ ባሕርያ እዩ ተራጊፉ ብሕቆ ባሕርያ ክራገፍ ከሎ እዚ ኩሉ ክራገፍ ከሎ ክንደይ ናይ ህልክ ነይሩ ኣነ ኣብ ባሕርያስ ብፍላይ ቶም ንኣሽ ዝነበሩ ፊተወራ ጀሚርካ ትሕቆይ ዘይብል ኣባል ባሕርያ የለን ኣይክእሎን እዩ ድበሃል ነገር ኣይነበረን ፈፂምካ እዛ ኣይክእሎን ለዓቕመ እዩ ክስከሙ ኣይክእል ዝብል ኣይነበረን ሰብ ሰብ ብተኽእሎ መጠን ኩሉ ብተወፋይ ንስካ ብታሕ ወድ ስበር ይስከም ነይሩ ኣነ ምናልባት ሕጂ ክትሪኦ ከለካ ተወፋይነት ናይ በዓል ካሪካሪ ካሪካሪ ስምሳና ተሰሪዑ ዝስከም ነይሩ ካካይ ካሪካሪ ተስኪሙ ስዝነብሩ ንሳቶም ብማእኸላይ ሽማግለ ደረጃ ነተገብሩ ከሎ ሰብ ካልእ ክገብር ዝኽእልታቶ ካልእ እውን ምናልባት እቲ ኣደናቂ ታሪክ ናይ ባህር ዳን ንዝክሮ ኣብዚ ምሕረር ናይ ባፅዕ ዝነበረ ዝሓዝናዮ መርከብ እያ ስጋብ 6,000 ኩንታል ሒዛ ዝነበረት መርከብ እሞኻ ክትራግፋልካ ዘይሕሰብ መኻይን ፅና ዝነበረት ካልእ ፅና ዝነበረት ኣብ ሓፂር ግዜ ክንራግፋ ክኢልና እዚ ኩሉ እንታይ ሕጂ ተወፋይነት ናይቲ ሰብ እዩ ክገብረ ይባህል ኣይትሕቶ ነተን መኻይን ከመይ ገድ ንራገፋ ነ ክትዛረበ ኣለክል ሕጂ ንክትዛሩ ሰብ ከመን ኣይምን እዩ ንመኪና ሲ ካብ መርከብ ናብ ጀልባ ክትፅዕና ከላ ብክሬን ጌርካ ፅዕና ካብ ጀልባ ናብ ወደብ ክትፅዕና ከላ ግን ብሰብ ይሓፊላ ትራገፍ ነራ
3: ኣብ
2: ዓጊክ ነቲ ኩሉ ከቢድ ኣቑሑት ክራገፎ ክሎ ሰብ ክትሪኦ ከላ ኣነ እዚ ሕጂ እዚ ናይ ዝሓለፈ ተወፋይነሲ ሕጂ ኣሎ ኢልካ ክትዛረበሉ ኣይትኽእል እያ።
1: እቲ ብኣዝዮም ውሑዳት ብሱላት

0: ንጹንዓትን ዓበይቲ ዝጀመረ ባሕርያ ብተባልሓትነቱን ጻዕሩን ጐልቢቱ ሓይሊ ባሕሪ ተሰሚዩ ግቡእ ስራሕ ሓይሊ ባሕሪ ፈጺሙ ኣብ ምምጻእ ናጽነት ብቐሊል ዘይግመት ተራ ተጻዊቱ ሽዑ ዝተሰረተ ሓይሊ ባሕሪ ሕጂ ዘመናውነቱን ንሓለወ ልኡላዊ ማያት ኤርትራ ምውሓስ ይርከብ። እዚ ዘቕረብናይ ሓሙሽተ ተኸታታሊ መደባት ግን ነቲ ዓብይን ኣገዳስን ታሪኽ መበገስ እምበር ኣብ ሓይሊ ባሕርን ዝተፈጸመ ኩሉ ቕያን ጅግንነትን ተባልሓትነትን ከምኡውን ንሞያን ኣበርክቶን ናይ ኩሎም ኣብቲ ኣሃዱት ዝነበሩ ውልቀ ሰባት ብፍጹምነት ኣቕሪቡ ዝብል እምነት የብልናን። ነቲ ታሪኽ ባዕሎም እቶም ፈጸምቱን ጸሓፍቲ ታሪኽን ክጽሕፍሉ በዚ ኣጋጣሚ እዚ እናዘኻኽርና ኣብ መደምደምታ ብቓላት ናይቲ ካም ነዊሕ ዓመታት ንሓይሊ ባሕሪ ከም ኣቦ ኾይኑ ዝኣለየን ዝመርሐን ሜጀር ጀነራል ሑመድ መሓመድ ካሪካሬ ክንዓጹ
1: ላ እቲ ናይ ወተሃደራዊ ክብትቐውም ድሕሪ 77 ባፅዕ ምብላስ ድሕሪ 10 ዓመት ስለዘነበረ ዘይነበረ ሓይሊ ባሕሪ እንፈታናት ፈትርና ክንብል ንኽእልና ኣብ ሓይሊ ባሕሪ ካብ መጓዓዝያን ከም ተለብ ናይ ህዝቢ ይኹን ናይ ውሽጢ ኣህዱና ናይ ሚድያ ይኹን ንሕና ካብ ቦርሱዳን ይኹን ካብ ጅዳ ካብ ጂዛን ካብ በዓል የመን ክመፅእ ዘኽእል ሶማል ዝመፅእ ዘኽእል ነገራት ለይቲ ምስ መዓልቲ እዳ ተንቀሳቐሱ ዓብዪ ተረ ነይሩና ክንብል ንኽእልና ምስቲ ዝነበሮ ዓበይቲ ተወፋይነት ናይቲ ዝነበረ ሰብ ካሊእ ኣብቲ ናይ ወተሃደራዊ ሜዳ እቲ ናይ ወተሃደራዊ ጉዳይ ሓይሊ ባሕሪ እዚ ሓረ ምውፃእ ባፅዕን ብድሕሮ ሓረ ምውፃእ ናይ ዓሰብ ኣብ ምባር ኣብቲ ናይ ቅድሚሑ ዝነበረት ባፅዕ ክልተ ግዜ ፈተነ ተገይራ ነራ ካነ ሃጅመ ናይክል ድና ኣይነ ይክልል ኣብ ውሽጢ ባፅዕ ብፈታን ጀላዊ ትገብረ ስራሕ ነይሩ ዓሰብ ሓንቲ ፈተነ ገይርና ነርና ምስቲ ፈተነና መወዳእታ ምስ ነርና እታ ዓቕሚና ሲ ብሉፅ ዓቕሚ ኢልና ክበይ መርፅ ነርና እዚ ኩሉ መራክብ ናይ ኢትዮጵያ ከሎ እቶም ፈተናት ከማ ከሎም ፈንጥሶም ይኹ ዝነሩ ለይኑ ከምዚ ዓይነት ሃሪ መርከብ ስለ ዘየለ ብዙሕ ጥቅማ ኣይነበረ ሓረ ምውፃእ ባፅዕን ዓሰብን ሓይሊ ባሕሪ ናቱ ተራ ነይሩ

0: ሰዓት 9 ኣኪሉ ዜናዊ ፈንወና ንፍልም ኣለና። ዝኽበርኩም ተዓዘብትና ከመይ ኣምሲኹም? ካብ ስቱድዮ ዜና ኤሪ ቲቪ ንሎሚ 24 ሰነ ዝተዳለዉ ሃገራውን ዜናታት ሒዘልኩም ቅሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ እናዓደምኩ ብቐንዲ ርእስተ ዜና ፍለም። ኤርትራ ኣብ ናይሮቢ ብዝተኻየደ ፅምብል መበል መዓልቲ ሕብረት ኣፍሪቃ ተሳቲፋ። ባይቶ ዞባ ማእከል ኣብ ዲጋ ተወፈር ልማዕታዊ ንጥፈታት ንዝሰላስሉ ዘለዉ እንግዶ ተወዲቦ። ኣብ ንዞባ ሰገነይቲ ኣስከሬናት ሰማዕታት ኣብ ናይ ክብሪ ቦትኡ ዓሪፉ። ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ክትስሕብ ወግዓዊ ሕቶ ኣቕሪባ። ሩስያ ኣብ ልዕሊ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ ምላሽ ከም ትህበሉ ጠንቂቓ። ንሓባራዊ ወተሃደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ኣብ ጃፓን ተኻይዱ። ዝርዝር ዜና። ኤርትራ ብመገዲ ኣብ ኬንያ ዝርከብ ኤምባሲኣ ኣብ ናይሮቢ ብዝተኻየደ ፅምብል መበል 63 ዓመት መዓልቲ ሕብረት ኣፍሪቃ ተሳቲፋ። ኣብቲ ብምትሕብባር ኣብ ናይሮቢ ዝርከባ ኤምባሲታት ኣፍሪቃ ዝተዳለወ ኣፍሪቃዊ ፅምብል ኣምባሳደር ኤርትራ ኣብ ኬንያ ኣቶ ብሄነ ርእሶም ከምኡውን ኣባላት ኤምባሲን ወከልቲ ማሕበረኮምን ከም ተሳተፉ ካብቲ ቦታ ዝበፅሐና ሓበሬታ ኣፍሊጡ። ኣምባሳደር ብሄነ ከም ዲን ዲፕሎማስያዊ ማሕበረሰብ ኣፍሪቃ ኣብ ናይሮቢ ዝርከቡ መላእ ዲፕሎማሰኛታትን ኣብ ዘስምዖ መደረ ኣፍሪቃ ኣብ ክንዲ ካብ ወፃኢ ብዝውሃብ ትእዛዛትን ዘይረብሓ ግዳማዊ ውዕላትን ትርመስ ናይ ገዛእ ርእሳ ሓያልን ብስሉን ጥምረት ክትሃንፅ ከም ዝግባእ ብምጥቃስ ኣህጉርና ካብ ናይ ግብረ ሰናይ ረድኤት ንላዕሊ ዓለማዊ እምነትን ዘላቐ ሽርክነትን የድልያ ክብላ ነፂሩ። ብ25 ጉንበት 1963 ዝተመሰረተ ውድብ ሓድነት ኣፍሪቃ ብ9/2002 ብሕብረት ኣፍሪቃ እኳ እንተተተክአ ዓመት መፀት ዝዝከር መዓልቲ ሕብረት ኣፍሪቃ ግን እታ ውድብ ሓድነት ኣፍሪቃ ዝተመስረተትላ ዕለት እያ። ኣብ ከተማ ኣስመራ ኣብ ዕደላ ማይ ንዝተኸስተ ግዜያዊ ፀገም ንምፍታሕ ሓያል ፃዕርታት ይካየድ ኣሎ። ባይቶ ዞባ ማእከል ድማ ትማሊ ነቶም ኣብ ዲጋ ተኮር ዝነጥፉ ዘሎ ኣባላት ፕሮጀክት ዓዳሃሎን ሓይልታት ምክልኻልን እንጉዶ ተወዲቦ። ወኪል ኤርና ቤትኤል ሰሎሞን ዘዳለወቶ ፀብጻብ ሚካኤል ሓድጎ ክቅርቦ እዩ።
1: ባይቶ ዞባ ማእከል ኣብ ዲጋ ተኮር ሓድሽ መመንጨው ማዕከና ብምውዳድ ተዋፊሮም ንዘለዉ ኣባላት ፕሮጀክት ዓዳሃሎን ሓይልታት ምክልኻልን ትማል 23 ሰነ ናይ ምሳሕን ምዝንጋዕን እንግዶ ተወዲቦም። ሓላፊ ምውሃድ ፕሮጀክታት ዓዳሃሎን ክፍሊ ማይን ማእከል ካርታን ሓበሬታን ጂኦሜትራ ጌታቸው መርሃፅን ብዛዕባ እቲ ዝሰላሰ ዘሎ ስራሕ ኣመልኪቱ ኣብ ዝሃቦ መግለፂ 24 ዓመታት ዕድመ ዘለዎ ዲጋ ተኮር መጨንጉዒ ፖምፓታቱ ብምዕራጉ ኣብ ዕደላ ማይ ፀገማት ከጋጥም ምፅንሑ ብምሕባር ብሓድሽ ንምትኩ ሓያል ፃዕሪ ክካየድ ከም ዝፀንሐ ኣፍሊጦም። ማይ ህይወት ስለ ዝኾነ ሕፅረት ኣብ ዘጋጥመሉ ዝህሉ ፀቕጢ መዳርግቲ ከምዘይብሉ ዝጠቐሰ ጂኦሜትራ ጌታቸው ዝፀንሐ ብድሆታት ንምቅላል መንግስቲ ብልዕል ወፃኢታት ሓደስቲ ፖምፓታት ምስ ሓደስቲ ጀነሬተራት ብምውዳድ ንስራሕ ድሉ ከም ዝገበረ ገሊፆም። ዲጋ ቶኮር እንተመሊኡ ሩባ ቶኮር ምስጋር ክኽሰት ዝኽእል ፀገም ኣብ ግምት ብምእታው ኣብ ውሽጢ ሓፂር ግዜ 12 ሜትሮ ዝንውሓቱ ሓድሽ ቢንቶ ብምህናፅ ንኣገልግሎት ድሉ ኮይኑ ከም ዘለውን ሓቢሩ። ኣብ መወዳእታ ምትካል ናይ ሓድሽ መመንጨዊ ፖምፓታት ኣብ ከተማ ኣስመራ ንፀንሐ ሕፅረት ማይ ኣብ ሓፂር እዋን ክፈትሕ ዘለዎ እምነት ብምግላፅ ኣብ ዓወት ናይቲ ስራሕ ኣበርክቶ ንዝገብሩ ኣካላት ሞጊሶም። ኣቦ እምበር ባይቶ ኣቶ ኣብርሃም ሰመረ ብግድዩ ቀረብ ማይ ናብ ህዝቢ በቲ ዝድለ መጠን ከይበፅሕ ክዕንቅፉ ካብ ዝፀንሑ ብድሆታት እቶም ቀንዲ ዋሕዲ ናብ ዲጋታት ዝኣቱ ማይን ተደጋጋሚ ምብልሻው መጨንጉዒ ፖምፓታትን ከም ዝኾነ ብምጥቃስ መንግስቲ ንምፍትሑ ዝወሰዶ ዕቱብ ተበግሶ ኣብ ደረጃ ምዝዛም ምብፅሑ ገሊፆም። ኣባላት ባይቶ ዞባ ማእከል ነቲ ዝዕምም ዘሎ ስራሕን ገስጓሱን ኣብ ዝተዓዘብሉ ብክኢላታት መብርሂ ተዋሂቦም። ካብ 1998 ክሳብ 2002 ዝተሃንፀ ዲጋ ቶኮር 14 ሚልዮን ሜትሮ ኩቦ ማይ ናይ መሓዝ ዓቕሚ ኣለዎ።
0: ኣብ ንዞባ ሰገነይቲ ካብ ዝተፈላለየ ከባቢታት ግንባር ደቂ ኣምሓረ ከባቢ ደግራ መሬቶን ዕዋነትን ዝተኣከበ 10 ኣስከሬናት ሰማእታት ኣብ ናይ ክብሪ ቦትኡ ዓሪፎም። በዚ ብምክንያት 23 ዝተወደበ ስነ ስርዓት ናይ ምውራስ መደብ ብኮሎኔል ጴጥሮስ ቦክረፀን ከምኡውን ማእተታዊ ንጥፈታት ብህዝቢ ሰራዊትን ተማሃሮን ኣብ መካነ መቐብሪ ሓርበኛታት ከዘጠቓለለ ከም ዝነበረ ወኪል ኤሪና ሓቢሩ። ኤርትራውያን ነበርቲ ደቡብ ኣፍሪቃ፣ ዛምቢያ፣ ዚምባብዌ፣ ደቡብ ሱዳን፣ ኣንጎላ፣ ጋና፣ ጊኒን ኣይቮሪኮስትን መደባት ዝኽራሕበን ብምውዳብ ሕድሪ ሰማእታት ንምትግባር መብፅዖም ኣሓዲሶም። ጋዜጠኛ ሰሜኤል ሃብተ ሚካኤል ብምልክዕ ፀብጻብ ንዘዳልዎ ትሕዝቶ ኣርሴም ኣስመሮም ከተቕርቦ እያ።
2: ብመሰረት ከካቦቱ ዝበፅሓና ሓበሬታ ኤርትራውያን ነበርቲ ከተማታት ጆሃንስበርግ፣ ፕሪቶርያ፣ ደርባን ካልኦትን ደቡብ ኣፍሪቃ ብ19 ሰነ ምውራዝ ተመክሮ ስነስርዓት ምውላዕ ሽምዓን ስነ ጥበባዊ መሰናድኦን ዘጠቓልል መደብ ዝኽረሓበን ወዲቦም። ኣምባሳደር ኤርትራ ሪፓብሊክ ደቡብ ኣፍሪቃን ሃገራት ደቡባዊ ዞባ ኣፍሪቃን ኣቶ ሳልሕ ዑመር ኣብ ዘስምዖ ቃል ህዝቢ ኤርትራ ሳላ ጀጋኑ ሰማእታቱ ናፅነቱን ሰላሙን ኣብሒሱ ከምኡ ውን መንነቱን ልኡላውነትን ዓቂቡ ከም ዘሎ ገሊፆም። ኣብ ጆሃንስበርግ ኣብ ዝተካየደ ናይ ዝኽሪ መደብ ንመስሰኒ ማዕከን ሕድሪ ሰማእታት ዝውዕል 42,000 ራንድ ኣታዊ ክኸውን እንከሎ 4 ዜጋታት ን10 ስድራ ሰውኣት ክናብዩ ቃል ኣትዮም። ተቐማጦ ከተማታት ሉሳካን ቺንጎላን ዛምቢያ ኣብ ዘካየድዎ ስንስርዓት ድማ ኣብ ወንበር ማሕበረኮም ኣቶ ገብሪ ህወት ጴጥሮስ ሰማእታትና ሕላገት መንነትናን ክብርታትናን ስለ ዝኾኑ ኣብ ሕድሮም ፀኒዕና ረብሓ ህዝብን ሃገርን ብምቕዳም ውፍያት ክንከውን ፀዊዖም። ኣብ ዚምባብወ ዝነበሩ

0: ኤርትራውያን ኣብ ዝወደብዎ መደብ ኣቦ ወንበር ማሕበረኩም ኣቶ ኣኽሊሉ ግደ 20 ሰነ መዓልቲ ሓበንን መዓልቲ መብፃዕን ስለ ዝኾነት ኣባላት ማሕበረኩም ሕድሪ ስዋኣት ንምትግባር ብዝለዓለ ክዋስኡ ተላብዮም። ኣብቲ ኣጋጣሚ 13 ዜጋታት ሓላፍነት ምንባይ 15 ስድራ ስዋኣት ክወስዱ ተማባፂዖም። ኣብ ደቡብ ሱዳን ድማ ነበርቲ ጁባ ዝኽርና ክብሮም ግብርና ደበሶም ብዝብል ቴማ ብ19 ሰነ ኣብ ዘካየድዎ ናይ ዝኽሪ መደብ ንድሕረ ባይታ 20 ሰነ ዝምልከት መግለፂ ስነስርዓት ምውላዕ ሽምዓ ናይ እግሪ ጉዕዞ ከምኡ ውን ንርዝነት ዝተዕለት ዘንፅባርቕ ስነ ጥበባዊ መሰናድኦታት ቀሪቦም። ቆንስል ኤርትራ ኣቶ ፀጋይ መሓሪ 20 ሰነ ኣብ እንዝክረሉ ሕድረ ሰማእታት ንምስማር ብተወፋይነት ምስራሕ ከም ዘድሊ ኣገንዚቦም። ብዘይካዚ ኤርትራውያን ነበርቲ ከተማታት ሉዋንዳ፣ ሉባንጎ፣ ቤንጉኤላ፣ ዋምቦ፣ ካቢንዳ፣ ኣንጎላ፣ ኮናክሪ፣ ጊኒ፣ ኣክራ፣ ጋና ከምኡውን ኣቢጃን ኣይቨሪኮስት በብወገኖም ፃማ ሰማእታትና ሓያል ሃገር ንመፃእ ወለዶ ምርካብ እዩ ዝበለ ጠቕላሊ ቆንስል ኣብ ኣንጎላ ኣቶ ደሳለ ተኽልኣብ ነዚ ክውን ንምግባር ተረካቢ ወለዶ ብሃገራዊ ክብርታት ክምልመልን ብቑዕ ፍልጠት ክሰንቕን ከም ዘለዎ ኣገንዚቦም። ኤርትራውያን ነበርቲ ቤልጅምን ላክሰምበርግን ከተማታት ብራስለስ፣ ደንደርሞንድ፣ ኦስተንደን፣ ብሩዥን ከምኡውን ላክሰምበርግ በብወገኖም ኣብ ዘካይድዎ መደባት ንሰማእታቶም ብልዑል ሓበን ኣብ ዝዘከርሉ ብድምር 3790 ዩሮ ንመሰሰኒ ማዕከን ሕድሪ ሰማእታት ወፍዮም። ኣብ ብራስለስ ኣብ ዝተኻየደ ስነ ስርዓት ኣምባሳደር ኤርትራ ኣብ ሕብረት ኤውሮጳን ሃገራት ቤነልኩስን ኣቶ ነጋስ ቃሳ ንትርጉምን ርዝነትን መስዋእትነት ዘምርህ ቃል ኣስሚዖም። ብተመሳሳሊ ማሕበረኩም ኤርትራውያን ከተማ ቪየና ኦስትሪያ ኣብ ዝወደቦ ብምብራህ ሽምዓ ዝተሰነየ ናይ ዝኽሪ መደብ ተሳተፍቲ 2000 ዩሮ ከወፍዩን ከለዉ ሓላፍነት ምንባይ 2 ስድራ ቤታት ክወስዱ ተመባፂዖም። ኣብ ኣትላንታን ከባቢያን ሕቡራት መንግስትታት ኣሜሪካ ዝነብሩ ዜጋታት ድማ ሃገር ኣብ ረዚን ዝኽሪ ሓበን ብዝብል ቴማ ንሰማእታቶም ብዓብ ክብሪ ድሕሪ ምዝካር ስድራ ስዋኣት ንምጥዋር ዝውዕል $28,955 ወፍዮም።
1: ኣብ ዞባ ዓንሰባ ንኡስ ዞባታት ኣስማጥ፣ ሓልሓል፣ ገለብን ከረንን ሰራሕተኛታት መንግስቲ ተማሃሮ ሰብ ፀጋን ነበርትን ብዝወሰዶ ተበግሶ ዝተዋፅ 465,000 ናቕፋ ንስድራ ስዋኣት ተኸፋፊሉ። በዚ መሰረት ኣብ ንኡስ ዞባ ኣስማጥ 180,000 ናቕፋ፣ ኣብ ንኡስ ዞባ ሓልሓል 85,000 ናቕፋ፣ ኣብ ንኡስ ዞባ ገለብ ድማ 24,000 ናቕፋ ተመቓሪሑ። ብዘይካዚ ኣብ ከተማ ኸረን ነበርቲ ምሕዳራት ከባቢ ባዶ 1፣ ባዶ 4፣ ባዶ 5 144,000 ናቕፋ ከምኡውን ማሕበር ወነንቲ ቦጣት ከተማ ኸረን 32,000 ናቕፋ ንስድራ ስዋኣት ወፍዮም። ኣብ ማሕደርቲ ናይቲ ንኡስ ዞባታት ኣብ ዘስምዖ ቃል እቲ ዝተገብረ ገንዘባዊ ሓገዝ መቐፀልታ ናይቲ ንስድራ ስዋኣት ኣብ ማሕረስ ምስራሕን ምፅጋንን ኣባይቲ ከምኡውን ፀሃያይን ካልእን ዝግበር ሓገዛት ምዃኑ ገሊፆም። ምሕዳር ግዜን ዘይተደልየ ፅልዋ መዘናን ኣተኩሮ ተዋሂቡ ክስራሕ ኣሎ ከምዝግባእ ኣብ ንኡስ ዞባ ጋላ ንፍሕ ንኡስ ንተምሃሮ 11 ክፍሊ ዝተዋህበ ዝተምህሮ ተሓቢሮ። ኣብቲ ብ 23 ሰነ ብኣርሑስ ሽማግለ መንእስያትን ካልኦት ዕዱማትን ሎሚ ዓመት ምስ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ናብ ሰዋ ዝወርዱ ልዕሊ 400 ተምሃሮ ከምኡውን ወለዲ ዝተዋህበ ዝተምህሮ ርእሰ መምህር ካልኣይ ደረጃ ቤት ትምህርቲ ማይ ነፍሒ መምህር ብሌን ስምዖን ኣብ ዘስምዖ ቃል ራእይ ብውጥንን ፃዕርን ከም ዝሰምር ኣዘኻኺሩ። እቲ ኣብ ዘተፈላለየ ዛዕባታት ዘተኮረ ናኣቕሓ ትምህርቲ ዘተዋህበሉ ኣጋጣሚ ተምሃሮ ምስ ርቀት ቴክኖሎጂ ሓበሬታ ተኣሳሲሩ ንዝረአ ባህላዊ መርዚ ብንቕሓት ብምግጣም ኣብ ትምህርቶም ተወዳደርትን ብሉፃትን ክኾኑ ምዒዶም። ዝስዕብ ዜናታት ሃገራት ወፃኢ ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ክትስሕብ ወግዓዊ ሕቶ ኣቕሪባ። እቲ ኣህጉራዊ ትካል መሳርሒ ንዳግመ መግዛእቲ ኮይኑ ከም ዘሎ ብምውቃስያ ኒጀር ነቲ ናይ ምውፃእ ጠለብ ኣቕሪባ ዘላ። ብመሰረት ሕጋጋት ኣህጉራዊ ቤት ፍርዲ ገበነኛታት እቲ ቀሪቡ ዘሎ ጠለብ ድሕሪ ዓመት ይትግበር። ማልን ቡርኪና ፋሶን እውን ቅድሚ 9 ዋርሕ ተመሳሳሊ ሕቶ ከም ዘቕረባ ፀብፃባት ይረድኡ። ኣብ ሓምለ 2002 ዝተመስረተ ኣሜሪካን ሩስያን ዝርከበን ብርክት ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ገበነኛታት ተኣማንነቱ እናጎደለ ክመፅእ ምፅንሑ እዩ ዝግለጽ። ሩስያ ኣብ ልዕሊ መሻርክታ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ መልሰ ግብሪ ከም ትህበሉ ጠንቂቓ። እዚ ዝተገልጸ ቤላሩስ ምስ ዩክሬን ኣብ ዘዳውባ ከባቢታት ተኺላቶ ዘላ ስርዓተ ራዳር ምስ ዘይትነቕሎ ኣብ ልዕሊኣ ወታደራዊ ስጉምቲ ክወስድ ምዃኑ ፕረዚደንት ቮሎዲሚር ዘለንስኪ ኣብ ዝሓለፈ ሳልሲ ድሕሪ ምእማት እዮም ሃገሩ ኣብ ልዕሊ ቤላሩስ ንዝወርድ ስጋኣት ኢዳ ጣሚራ ከምዘይተዕዘቦ ዝገለፀ ሚኒስተር ጉዳያት ወፃኢ ሩስያ ሰርጌ ላቭሮቭ ዩክሬን ንኩናት ዘጋደድ ስጉምቲ ከም ምውሳድ ክትሕየባ ተሓሳሲቦም ሩስያን ቤላሩስን ንሓድሕደን ፀጥታ ውሕስነት ንምሃብ ዝኽእል ውዕል ኣብ መጋቢት 225 ከም ዝኸተማ ዝፍለጥ ኮይኑ እቲ ውዕል ሓንቲአን ምስ ትጥቃዕ እታ ካልአይቲ ስጉምቲ ክትወስድ ዝኽእል እዩ ሩስያ ኣብ ልዕሊኣ ናብ ልዕሊ ቤላሩስን ክመፅእ ዝኽእል ስጋኣት ንምምካት ኣብ ግዛኣት ቤላሩስ ኒኮሎሳዊ ፅዋር ኣዋዲዳ ከም ዘላ ይፍለጥ ኣብ 222 ዝተወልዐን እናሰፍሐ ዝመፅእ ዘሎን ኩናት ዩክሬን ንፀጥታ ምብራቅ ኤውሮጳ ብሓደጋ እትይዎ ከም ዘሎ ይፍለጥ ንሓበራዊ ወታደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰለማዊ ሰልፊ ትማሊ 23 ሰነ ኣብ ጃፓን ተኻይዱ ኣሜሪካን ጃፓንን ክሳብ 30 ሰነ ዝቕፅል ወታደራዊ ልምምድ የካይዳ ምህላውን ዝፍለጥ ኮይኑ ሰልፈኛታት እቲ ልምምድ ዞባዊ ፀጥታዊ ስጋኣት ዘዕርግ ምዃኑ ብምጥቃስ ብትሪ ተቃዊሞሞ ኣብዚ ኣብ ኦኪናዋን ከባቢኣን ዝካየድ ዘሎ ሓበራዊ ልምምድ ካብ ክልትኤን ሃገራት ኣስታት 10,000 ወታደራት ይሳተፉ ምህላዎም ተገሊጹ ብዘይካዚ ኣሜሪካ ኣብቲ ልምምድ ናይ ማእከላይ ርሕቀት ስርዓተ ሚሳይል ተሳትፍ ከም ዘላ ተፈሊጡ ኣሎ ኣሜሪካ ኣብ ጃፓን ልዕሊ 50,000 ወታደራት ኣስፊራ ከም ዘላ ዝጠቕሱ ፀብጻባት ጃፓናውያን ነቲ ወፍሪ ዝቃወም ተደጋጋሚ ናይ ተቃውሞ ሰልፊ ከካይዱ ምፅንሖም የረድቡ ጃፓን ዝዓበየ ቁፅሪ ሰራዊት ኣሜሪካ ተዋፊሩላ ዘሎ ሃገር ምዃና ይጥቃስ መጠን ናይቲ ኣብ ሰፊሕ ክፋል ኤውሮጳ ዝተኸስተ ኩትር ዋዕና ወሰኺ ብምምፅኡ ዘስዕቦ ጥዕናውን ማሕበረ ቁጠባውን ፀገማት ክብ ከም ዝበለ ተገሊጹ ምስቲ ተርእዮ ብዝተኣሳሰር ኣብ ፈረንሳ ጥራይ ኣስታት 50 ሰባት ከም ዝመቱ ዝጠቕሱ ፀብጻባት ኢጣልያ ስጳኛን ብሪጣንያን ኣብ ዝርከበን ካልኦት ሃገራት ዝለዓለ ናይ መጠንቀቕቲ ኣዋጅ ተመሓላሊፉ ከም ዘሎ ረዲኦም መንግስቲ ብሪጣንያ እቲ ክስተት ከውርዶ ዝኽእል ክሳራ ንምግታእ ልዕሊ 1,000 ኣብያተ ትምህርቲ ንጥፈታትን ከወን ዝፋ ኣዚዙ ኣሎ ደቡባውን ምዕረባውን ክፋል ኤውሮጳ በቲ ተርእዮ ሕልፊ ካልእ ከባቢታት ከም ተሃስየ ተገሊጹ ኣብቲ ሃጉር ተኸሲቱ ዘሎ ዋዒ ድሕሪ 1947 እቲ ዝለዕለ ክኸውን ከም ዝኽእል እዩ ዝእመት ዘሎ ኢራንን ዑማንን ብዛዕባ መፃኢ ምሕደራ መፃወ ሆርሙዝ ዝዝቲ ሓበራዊ ሓይሊ ዕማም ንምቓም ተሰማሚዐን እዚ ስምምዕ ዝተበፅሐ ብኣፈኛ ባይቶም መሓመድ ባግል ቃሊቫፍን ሚኒስተር ጉዳያት ወፃኢ ዓባስ ዒራቅጅን ዝተመርሐ ልኡኽ ኢራን ምስ ሰበስልጣን ዑማን ኣብ ከተማ መስቀጥ ኣብ ዘካይዶ ርክብ እዩ እቲ ብደረጃ ሚኒስትርታት ጉዳያት ወፃኢ ክልትኤን ሃገራት ዝቐወሙ ሓይሊ ዕማም መፃኢ ምሕደራ መፃወ ሆርሙዝ ከምኡውን ኣብቲ ማያዊ መስመር ንዝወሃብ ኣገልግሎታት ዝሕተት ክፍሊትን ብመሰረታ ጉራዊ መለክዒታት ክምርምር እዩ ኣብቲ ኣጋጣሚ ዑማን ኣብ መንጎ ኣሜሪካን ኢራንን ዝተኸተመ ሓበራዊ ናይ ምርዳእ መዘክር ዘለዋ ደገፍ ደጊማ ብምግላፅ ትግባርኡ ንምርጋፅ ቀፃሊ ዘተን ምውሃድን ከም ዘድሊ ነፂራ ኣሜሪካን ኢራንን ብ18 ሰነ መንጎ እናኣዋርሒ ዝተካየደ ኩናት ንምቁራፅን መፃወ ሆርሙዝ ዳግማይ ንምኽፋትን ዝኽእል 14 ነጥብታት ዝሓዘ ናይ ምርዳእ መዘክር ኣብ ስዊዘርላንድ ከም ተፈራርማ ዝዝከር እዩ ዞምዚ ኢሉ እንከሎ ላዕለዋይ ባይቶ ኣሜሪካ ማለት ሰነት ፕረዚደንት ዶናልድ ትራምፕ ብዘይፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይወስድ ንዝኽልክል ንድፈ ውሳነ ትማሊ 23 ሰነ ፅዲቕዎ እቲ ውሳነ ብ50 ናይ ደገፍን 48 ናይ ተቃውሞን ድምፂ ከም ዝፀደቐ እዩ ዝሕበር ዘሎ ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ኣብ መጀመርያ ናይ ዝወርሒ ነቲ ንድፈ ውሳነ ብ215 ደገፍን 208 ተቃውሞን ከም ዘፅደቆ ዝዝከር እዩ ይኹን እምበር ፕረዚደንት ትራምፕ ነቲ ብሰኔት ዝተዋሃበ ድምፂ ትርጉም ዘይብሉን ንመርገፂ ኣሜሪካ ዘዳኽምን ክብል ነፂግዎ ኣሎ ብካልእ ወገን ፕረዚደንት ኢራን መስዑድ ፐዘሽኪያንን ቀዳማይ ሚኒስትር ፓኪስታን ሻህባዝ ሸሪፍን ትማሊ 23 ሰነ ብከተማ ኢስላማባድ ኣብ ክልታዊ ዝምድናታት ዞባዊ ምርጋእን ሓበራዊ ኣገዳስነት ዘለዎም ጉዳያትን ዘተኮረ ሰፊሕ ዘተካይዶ ክልቲኦም መራሕቲ ዞባዊ ሰላም ንምርጋእ ንምድንፋዕ ዘለዎም ተወፋይነት ብምርጋፅ ጉዳያት ብዘተን ዲፕሎማሲን ክፍታሕ ኣገዳሲ ከም ዝኾነ ስሚሮምሉ ብዘይካዚ ኣብ መንጎ ፓኪስታንን ኢራንን ነዊሕ እዋን ዝፀንሐ ዝምድናን ምትሕባርን ንምድላል ተሰማሚዖም ኣብቲ ኣጋጣሚ ፕረዚደንት መስዑድ ፐዘሽኪያን ሃገሩ ብጉዳይ ወታደራዊ ዓቕማ ፈፂማ ከምዘይተዝትነፂሩ መራሕቲ ኢራንን ፓኪስታንን ነዚ ርክብ ዘካየዱ ግጭት ኢራንን ኣሜሪካን ብ28 ለካቲት ካብ ዝጅምር ንዳሓር እዚ ናይ ፈለማ እዩ ቱርክን ፖላንድን ትማሊ 23 ሰነ ቁጠባውን ወታደራውን ዝምድና ንምድንፋዕ ቃልኣት እየን እዚ ስምምዕ ዝተበፅሐ ኣብ ቱርኪ ምብፃሕ ዝፈፀመ ፕረዚደንት ፖላንድ ካሮል ናቭሮኪ ምስ ፕረዚደንት ረሲብ ጣይብ ኤርዶጋን ኣብ ከተማ ኣንካራ ኣብ ዘካየድዎ ርክብ እዮም ክልቲኦም መራሕቲ 10 ቢልዮን ዶላር

በፂሑን ዘሎ መጠን ንግዳዊ ምልውዋጥ ሃገራቶም ናብ 15 ቢልዮን ዶላር ንምዕባይ ተሰማሚዖም። ፕረዚደንት ኤርዶጋን ኣብ ዝሃቦ መግለፂ ቱርክን ፖላንድን ኣብ ፀጥታ ኤውሮጳ ወሳኒ እጃም ዘለዎን መሻርክቲ ኔቶ ከም ዝኾና ብምሕባር ምትሕባርን ንምስፋሕ ብቐፃሊ ሰርሓ ከም ዘለዎ ኣፍሊጦም። ብዘይካዚ ቱርክ ምስ ኤውሮጳዊ ሕብረት ዘለዋ ዝምድና ንምምዕባል ኣብ ተካይዶ ዘላ ፃዕሪ ካብ ፖላንድ ንእትረኽቦ ዘላ ደገፍ ልዑል ምስጋና ኣቕሪቦም። ፕረዚደንት ካሮል ብወገኑ ምትሕባር ቱርክን ፖላንድን እስትራቴጂያዊ ኣገዳስነት ከም ዘለዎ ብምግላፅ ኣብ መዳያት ፀጥታን ምክልኻልን ዓበየ ንዝኸይ ዘሎ ሽርክነት ሞጊሱ። ፖላንድ ካብ ቱርክ ዝዓደገት ተንሰባልዎ ነፈርቲ መርኣያ ናይቲ ድልዱል ወታደራዊ ዝምድና ከም ዝኾነ እውን ገሊፆም። እዚ ከምዚ ኢሉ እንከሎ ክልቲኦም ፕረዚደንታት ኩናት ዩክሬን ብዲፕሎማስያዊ መዳይ ንምፍታሕ ከም ሰርሑ ቃልኣትዮም። መንግስቲ ኪባ ነቲ ኣሜሪካ ብ ልዕሊ 5 መንግስታውያን ትካላትን ኣባላት ስድራ ፕረዚደንት ኪባ ነበር ራውል ካስትሮን ዘፅደቐቶ ሓድሽ እገዳ ብትርኾኒንዎ። ሚኒስተር ጉዳያት ወፃኢ ኪባ ብሩኖ ሮድሪገዝ ኣብ ዝሃቦ መግለፂ እቲ ስጉምቲ መቐፀልታ ናይቲ ን10ታት ዓመታት ኣብ ልዕሊ ሃገሩ ፀኒዑ ዘሎ ቁጠባዊ እገዳ ከም ዝኾነ ብምሕባር ንህዝቢ ኪባ ንመቕፃዕን ቁጠባ ሃገር ንምድኻምን ዝዓለመ ከም ዝኾነ ወቂሶዎም። ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣብ ልዕሊ ህዝቢ ኪባ ገበን ይፍፅም ከም ዘሎ እቲ ሚኒስተር ብተወሳኺ ወቂሶዎም። ኣሜሪካ ኣብ 1962 ኣትሒዛ ኣብ ልዕሊ ኪባ ፅሊቐቶ ብዘላ በይናዊ እገዳታት ኣብ ልዕሊ እቲ ሃገር ናይ ኣስታት 1 ትሪልዮን ዶላር ቁጠባዊ ክሰራታት ከም ዝወረደ እዮም ፀብጻባት ዝጠቕሱ። ፅላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕበናት እገዳ ብክቢድ ካብ ዝተሃሱ እዮም። መንግስቲ ኪባ እቲ እገዳ ክላዓል ከቕርቦ ፀንሐ ተደጋጋሚ ፀውዒታት ዛጌት ሰማዕ እዝኒ ከም ዘይረኸበ ፀብጻባት ይረድኦም። ዕጡቓት ኣብ ዝሓለፈ ሳልስቲ ኣብ ማእከላዊ ናይጀርያ ብዘካየድዎ መጥቃዕቲ ብውሑድ 20 ሰላማውያን ሰባት ከም ትቐትሉ ሰመዝ ፀጥታት ሃገር ሓቢሮም። ዛጊት ሓላፍነት ናይቲ መጥቃዕቲ ዝወሰደ ኣካል የለን። ፖሊስ ናይጀርያ ነቲ መጥቃዕቲ ዝፈፀሙ ጥርጡራት ንመሓስ ስርሒት የካየድ ከም ዘሎ ሓቢሮም። ኣብ ማእከላዊ ናይጀርያ ሽበራውያን ዝፍፅሞ መጥቃዕትታት ንዓበየ ይመፅእ ከም ዘሎ ፀብጻባት ይሕብሩ። እዚ ከምዚ ኢሉ እንከሎ ሰራዊት ናይጀርያ ኣብ ክፍለ ሃገር ቦርኖ ብዘካየዶ ስርሒት ብዕጡቓት ጅሆ ተታሒዞም ዝፀንሑ መብዛሕትኦም ቆልዓ ሰበይቲ ዝርከቦም 47 ሰባት ነፃ ከም ዝለቐቐ ኣፍሊጦም። ዜናታት ንምዝዛም ኣርስተ ዜና ክደግመልኩም። ኤርትራ ኣብ ናይሮቢ ዝተኻየደ ፅምብል መዓልቲ ሕብረት ኣፍሪቃ ተሳቲፋ። ባይቶ ዞባ ማእከል ኣብ ዲጋ ተኮር ልማዕታዊ ንጥፈታት ንዘሰላስሉ ዘሎ እንጉደ ተወዲቡ። ኣብ ንኡስ ዞባ ሰገነይቲ ኣስከሬናት ሰማዕታት ኣብ ናይ ክብሪ ቦትኡ ዓሪፉ። ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ክትስሕብ ወግዓዊ ሕቶ ቅሪባ። ሩስያ ኣብ ልዕሊ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ ምላሽ ከም ትህበሉ ጠንቂቓ። ንሓበራዊ ወተሃደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ኣብ ጃፓን ተኻይዱ። ሓፈሻዊ ዜናታት ተዛዚምሎም ዝተረፉ መደባትና ንሓደገኩም ብወገነይ ስናይ ምሸት።

ሎሚ እልፊ ኣላፍ ጀጋኑ ሓርበኛታት ካብ ዘፍረያ ኣዴታት ኤርትራ ሓንቲ ዝኾና ወይዘሮ ኣዳነሽ በርሀ ካብ መንጎና ተፈለየንስ ኣብ እዋን ሓርነታዊ ቓልስን ዘሕለፍኦ ከቢድ ህይወትን ከርሲ ማህፀነን ሃገር ዝገበሮ ኣበርክቶን ብልዑል ክብሪ እናዘከርና ብሓበን ንፋነውን ኣለና።

ወይዘሮ ኣዳነሽ ካብ ኣቦኦን ኣቶ በርሀ ወልደ ሃዋርያትን ኣዲአን ወይዘሮ መድህን ስእሉ ዓስቡን ኣብ 1929 ኣብ ኣስመራ ተወሊደን። ዕድሚአን ንትምህርቲ ምስ ኣኸለ ኣብ ስኮላ ቪቶሪ ኣስመራ መባእታት ትምህርቲ ተማሂረን።

ክሳብ ግዜ ግርዝውና ኣብ ትሕቲ ክንክን ወለደን ድሕሪ ምፅናሕ ድማ ሓዳረን ወፅአን ኣብ 15 ዓመት ዕድሚአን ቦኽሪ ውላደን ተቦኪረን። ፈራይት ሓርበኛታት ኣዲያዳነሽ በርሀ ካብ ንእስነተን ኣዝየን መስተውዓሊት ዓቃል ፀዋር ለዋህ ብዝኾነ ፀገም ዘይደሃላ ትስፉትን ዕትብትን ኣደ ምንባረን ፈለጥተን ይምስክሩ። ቆልዑን ናዕበያ ንባዕለን ዝተፈላለየ ሞያታት ኣሰራርሓ ምግቢ፣ ኢደ ጥበብ፣ ስፌትን ካልእን እናተማህራ ደቀን ብግቡእ ተማሂሮም ኣብ ዝብፃሕ ክበፅሑለን እናተመነያ ኣብነታውያን ውሉዳት ዘፍረያ ኣደ ድማ እየን። ወይዘሮ ኣዳነሽ ኣብ ውሽጢ 42 ዓመታት 14 ውሉዳት ፍርየን 9 ካብ ደቀን ኣብ ቃልሲን ናፅነት ዝፀንበራን 2 ካብኣቶም ስዋኣት ዝወፍያን ኣደስ ሙያት ሓርበኛታት እየን። ሓደ ካብዞም ሓርበኛታት ተጋዳላይ ኢሳያስ ኣፈወርቂ እዩ። ኩልና ከም እንፈልጦ ካብዚ ሓርበኛዊት ስድራ ዝፈረየ ተጋዳላይ ኢሳያስ ኣፈወርቂ ገና ወዲ 20 ዓመት እንከሎ ናይ ዩኒቨርስቲ ትምህርቱ ኣቋሪፁ ኣብ 1966 ናብ ሶራ ተፀንቢሩ። ተጋዳላይ ኢሳያስ ኣብቲ ን30 ዓመታት ዝተኻየደ መሪር ፖለቲካውን ዕጥቃውን ቃልሲ ንናፅነት ብብቁዕ ኣመራርሕኡ ነቲ ኣይከኣልን እዩ ዝተባህለ ገድልን ናፅነት መሪሑ ኤርትራ ልኡላዊት ሃገር ንኽትከውን ወሳኒ ግደ ዝተፃወተ ድሕሪ ናፅነት እውን ንኹሉ ተፃብኦታት ዓበይቲ ሓይልታት ብምብዳህ ህዝቢ ኤርትራ ልኡላውነቱ ዓቂቡ ከቢሩን ተሓፊሩን ንኽነብር ብመሪሕነቱ ዝኽኣለ ካብ ከርሲ ማህፀን ኣዲያዳነሽ ንህዝቢ ኤርትራ ዝተዓደለ ብሉፅ ህያብ እዩ። ኣዲያዳነሽ ወላዲት ሓርበኛታት ኣውራ ድማ ወዳዲት ስሙይ ተጋዘላ ኢሳያስ ኣፈወርቂ ብምዃነን ኣብ እዋን ሓርነታዊ ቓልሲ ንህይወተን ህይወት በዓል ቤተንን ደቀንን ኣብ ስግኣት ዘውድቕ ብዙሕ ጸገማትን ኣጨነቐ እዋንን ኣሕሊፈን እየን። በቲ ዝነበረ ሃዋህ ኣብ ኣስመራ ክነብራ ስለ ዘይከኣላ ድማ ኣብ 1978 ኣብ እዋን እስትራቴጂያዊ ምዝላቕ ብሜዳ ኣቢለን ገሌ ካብ ደቀንን ደቀ ደቀንን ሒዘን ብስደት ናብ ኣሜሪካ ምሪሐን። ኤርትራ ብቓልሲ ሓርበኛታት ደቀንን ኩሎም ጀጋኑ ኤርትራውያንን ናፅነት ምስ ተጐናፀፈት ድማ ናብ ሃገረን ተመሊሰን። ኣዲያዳነሽ ነዊሕ ናይ ሓርበኝነት ታሪክ ዝነበሮም ክቡር በዓል ቤተን ነፍሲሄር ኣቶ ኣፈወርቂ ኣብርሃም ኣብ 1993 እኳ እንተ ተፈልይወን ብደቀንን ደቂ ደቀንን ማሚቐን ጻማ ድኻመን ሕጉስ ህይወት ድሕር ምሕላፍ ዕድመ ጸጊበን ብ22 ሰነ 2026 ኣብ መበል 97 ዕድሚአን ካብዚ ዓመት ብሞት ተፈልየን። ሎሚ 24 ሰነ 2026 ድማ ውላደን ፕረሲደንት ሃገረ ኤርትራ ኢሳያስ ኣፈወርቂ ካልኦት ደቀንን ስድራ ቤተንን ደቂ ዓድን ሰበ ስልጣን መንግስትን ግንባርን መራሕቲ ሃይማኖትን ፈተውትን ኣብ ዝተረኽብሉ ኣብ መካነ መቓብር ጸሎት ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሰን ጽንዓት ንኹሎም ስድራ ቤትን ፈተውትን።

0: ይኹን ሓድነት ናይ ህዝቢ ኤርትራ ኣነ ገልፆ ይክእልኒ
1: ማንታ ፀላእቲ ይሰዒሩ እዚ ሓይሊ እዚ
0: እንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምረት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኦ ኣለና
2: ጉዕዞ ሕብረተሰብ ኤርትራ ናይ መኸተን ዓወትን እዩ ኣንጻር ክሕሰብ ዘይኽእል ግድል ዝገጥም ህዝቢ ኩሉ ግዜ ይዕወት ካብ ምንታይ እዩ እቲ ሓይሊ ዝብል ሕቶ ክስዕብ እውን ባህርያዊ እዩ እንተኾነ ምስጢር ሓይሊ ሕብረተሰብ ኤርትራ ብቐሊል ክትርድኦን ክተስተማቐሮን ዝከኣል ኣይኮነን ይትረፊ ማዕዶውን ዝዕዘብ ትካልን ኣካልን ነቲ ዓወት ዝጐናጸፍ ህዝብን እውን ትንግርቲ ብቐሊል ክፍታሕ ዘይኽእል ግድል እዩ
0: ኤርትራ ሓይሉ ኩሉ ግዜ ኣብ ሓድነቱ ምክብባሩ ነንርእሱ ምክብባሩ ምድሉ ህዝቢ ኤርትራ ኩሉ ግዜ ሕማቕ ኹን ፅቡቕ ብሓደ እዩ ኣብ ሕማቕን ኣብ ፅቡቕን ህዝብና ዋላ ውሕዱ ኹን በቲ ዓቕሙ ዘላቶ ግን ክንዲ ብዙሕ ይራባሕ ብምንታይ ስለ ዝከባበር ኩሉ እምነት ኣየገድሶ መን ኣበይ ኣየገድሶ ኤርትራዊ ኣብ ዝኾነ እንድሕር ተራኺቡ ንዝኾነ ስራሕ ንዝኾነ ውድሆ ብሓባር ሰሚሩ ገብራ ስለምንታይ ህዝቢ ኤርትራ ባህሉ እዩ ካብ ቀደም ወለድና ደፅንሕዎ እዩ ቀደም ወለድና ሲ ወፈራ ገይሮም ዝሰርሑ ነይሮም ቀደም ወለታሽሙ ከይበለ ከሎ ስለምንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምረት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኦ ኣለና
1: ሓይሊ ህዝቢ ኤርትራ ተሕቶ ሕካሕሽ ንድሕሪት እዩ ክትኸይድ ዘግደካ ምክንያቱ እቲ ኣብ መፃፃኣና እንተሪእኸኻ ዝያዳ ኣብ ባሕሪ ሓይሊ ህዝቢ ኤርትራ ተኣቱ ንድሕሪት ዝብለካ ዘለኹ እዚ ህዝቢ እዚ እቲ ውሑድ ከሎ ወይ እቲ ንቑሕ ናቱ ውሑድ ከሎ ናፅነተይ ዝበለ ህዝቢ እዩ ናፅነተይ ኣብ ምባል ጥራሕ ጠጠው ይበለን ኩሎም ውፅዓት ህዝብታት ነፃ ክኾኑ ኣለዎም ኢሉ እጂ ሓይሊ ህዝቢ ኤርትራ በዚ ኣረኣእያ በዚ ኣናበባ ናቱ ብፀላእቲ ቅልጢፉ ኣብ ቴንሽን ዝኣትወ እዩ እዚ ፍፁም ካብዚ ዘለዎ ንላዕሊ እንተከይዶም ኣይንብረናን ናብ ዝብል ደረጃ ዘብፅሖም እዩ

0: ብስዓትን ሓይልን ክብርን ርዝነትን ሓደ ህዝቢ ዝልቃዕ ብብዝሒ ቁፅርን ግዝፊ ዝውንኖ ባህርያዊ ፀጋታትን ዘይኮነ ብዝውንኖ ብሉፅ ማሕበራዊ ክብርታት እዩ። ብሉፅ ክብርታት ዝውንን ህዝቢ ጥምረቱ ተሪር ክብሩ በሪኽ ልዕሊ ኩሉ ድማ ሓያል እዩ። ህዝቢ ኤርትራ ንርዝነቱ ርዝነት ንግርምኡ ግርማ ንጥምረቱ ትርቡ ዝውስኸሉ ኣብ ብዙሓት ኣህዛብ ዘይርከቡ ንዘበናት ብሶላ ኮይኖም ኣንፈት መጻኢኡ ዝቕልስዎ ሕቡ ሓይሊ ኣለዎ።
1: ሓይሊ ህዝቢ ኤርትራ ካብቲ መግዛእቲ ድምሃር ዝነበረ ኩሉ መግዛእትታት ኣብ ልዕሊኡ ናይ ምእሳር ናይ ምቕታል ናይ ካልእ ካልእ ስለ ዝነበረ እቲ ታሪክ ባዕሉ ክፈልጦን ክምሃሮን ክኢሉ ተማሂሩ ውን ብምልኡ ስጋብዚ ሕጂ ሰዓት ደለናዮ ኣብ ስርሑ ኣብ ልምዓቱ ኣብ ዝኾነ ይኹን እዚ ኩሉ ዲጋታት ክስራሕ ከሎ ኣሎ ተህዝቢ ልምዓት ክኸይድ ከሎ ኣሎ ተህዝቢ

0: ፀላእ ክመፁ ከሎ ኣለዉ እቲ ህዝቢ
1: ሚስጢር ናይ ህዝቢ ኤርትራ ነቲ ሰብራ መበገሲ ኮይኑዎ ንሕና ገድሪ ክጋደል ከሎ እቲ ካብቲ ዝነበሮ ሕብረተሰብ ሒዝዎ ዝኸደ እዩ ዲስፕሊን ደይከኣል የለን ንፀላኢኻ ምምካት ተፀሚምካ ምባር ብዘለካካ ምኽኣል ዘይምንብርካኽ እዚ ከዓ ናብ ዝለዓለ ደረጃ ኣብፅሕዎ ህዝባዊ ጉንባር ክሳለፍ ከሎ ዋላ ካብ መሰረቱ 61 ክብገስ ከሎ ህዝቢ ኤርትራ መበገሲኡ እቲ መበገሲ ናይ ፀላኢ ዋላ ይኹን እምበር ንህዝቢ ኤርትራ ኣትሪርዎ ሓደ ከም ድኸውን ገይርዎ ከምዘይከኣል ዝየለ ገይሩ ከም ድከኣል ከዓ ገይርዎ ንኩሉ ሽግራቱ ጥሜት ኣየገድሶ ፅሜ ኣየገድሶ ናይ ፀላኢ ግፍዒ ኣየገድሶ ይጥመ ይዕረቕ ኣይግድሶ ከምታ ድፀንሐቶ በታ ዘላቶ ዓቕሚ ክነብር እንታይ ኣወታእሽም ቢልዎ እቲ ዘሕለፎ ምረት ናይ መግዛእቲ
2: ሓይሊ ህዝቢ ኤርትራ ድኣ ፅንዓት ጥምረት ውህደት ብዝተፈላለየ ብሄራት ይኹን ብዝኾነ ቋንቋ ይኹን ኣብ ሓደ መኽባዕቲ ስለ ዝጥምር እቲ ፅንዓት ከዓ እሱ እዩ ዘሰጉሞ ነዚ ግንባር እሱ እዩ

0: ሓይሊ ሕብረተሰብ ኤርትራ እቶም ብሉፃት ክብርታት ዝያዳ ኩሎም ከዓ ዘይተበትከ ሰንሰለት ሓድነት ስለ ዝውንን ከዓ ግርምኡ ዘይድፈር ዕፉርን ክቡርን ህዝቢ ኮይኑ ክነብር በቂዑ። ክብርታት ንህዝቢ ኤርትራ ኪኖ ፍልስፍና ዝኸዱ እምነ ኩርናዕ ሕላዊኡን ምስጢር ርቀቕ ሓይሉን እዮም። ክብርታት ንሓደ ሕብረተሰብ ብዝተፈላለዩ ምሁራት ብዝተፈላለየ መልክዕ ክግለጽ ይከኣል ይኸውን። ሓይሊ ህዝቢ ኤርትራ እንታይ እዩ?
1: ሓይሊ ናይዚ ህዝቢ እዚ በቃ ብቕልል ዝበለ ወይ በዚ ንሕና ንኽእሎ ዓቐን ዓቕሚ ሓድነት እዩ። ሓድነት ቀለልቲ ምሳሌታት ኣለዋ። እዚ ጥሪት ይዝመታ ነይረን በዞም ዝብለካ ዝነበርኩ ብፍላይ ብግዜ ሃይለ ስላሴ ጥሪት ተዘሚተን ካብ ገጠራት እዚ ኩላህና ንፈልጦ ምብራቅ ኣወፃድፍ ናይ ሳሆ በሎ ናይ ትግሪ በሎ ናይ ትግርኛ በሎ ካብቲ ጫፍ እቶም ዋናታት ምስ ተቆተሉ እተን ጥሪት መፅአን ዕዳጋ ወርታ ኣብቲ ዕዳጋ ናይ እከለ ጥሪት የን መፅአን ዘሎ ከይትገዝኡ ባህላት ኣብ ከተማ ዘሎ ህዝቢ ከይገዝእካብ ተዘሚተን መፅአን ዘለዋ ጥሪት እ ከይዝመታ እቶም ንፉዓት ከ እንታይ ይገብሩ? ናይ እከለ በቕሊ እንድያ እዚኣ ኣነ ክገዝአ ይ ክመልሰሉ እየ እሱ ከምዝገዝእ ኣምሲሎም ናብ ዋና ኣይመልሱ
2: መግዛእትታት ዝነበረሲ ንህዝቢ ኤርትራስ ምሂርዎ እዩ ከምዚ ሓልፍ እዩ ምሂርዎ ኩለን መግዛእትታት ዝሓለፋ ስለ ዝማሃርኦ ካብኡ ተመኪሩ ካብቲ ሓደ ናብቲ ሓደ እንዳኸደ ካብቲ ሓደ ናብቲ ሓደ ወለዶ እንዳኸነ ቀጠ ብሎ
3: ህዝቢ ኤርትራ ካብታ ፍጥር ውልድ ክብል ብመግዛእት እዩ ሓሊፍዎ። ስለዚ ተገዝእ ከዓ ተሓባቢሩ ምስ ኩሉ ፀገማቱ ምስ ኩሉ ዋሕዱ ምስ ኩሉ ናይ ቁጠባ ሽግሩ ተሓባቢሩ በታ ዘላቶ ክፀኒዖ ክምክት ነይሩ። ስለዚ መከተ ከዓ እዚ መኸተ እዚ ከዓ ናብ ምንታይ ይሰጊሩ ናብ ቃልሲ ቃልሲ ክብገስ ከለኮ መበገስ እዩ እቲ ናይ ህዝቢ ኤርትራ ሽግር ካብኣት መሞኪሩ ከዓ ህዝቢ ኤርትራ ከዓ በታ ዘላቶ መድፍዕ ተሃሉ ታንኪ ተሃሉ ጥሜ ተሃሉ መራታ ይሃሉ ኒሕ ተፃዊርካ ተኸኣኢልካ ዘሎ ሽግር ከምዚ ሎ ጌርካ ንናፅነት ክተምፅእ እንድሕር ኮይንካ ነቲ ተጠፊእካ ደሎ መሰልካ ክትክኦ እንድሕር ኮይንካ ንኩሉ ፀገም ከምዚ የሎ ጌርካ እዚ እንታይ እቲ ምከኣል ናይ ህዝቢ ኤርትራ ደበገሶ መበገሲ ኢኻ ምረት ናይ ቃልሲ
1: በራ ሰላማይ ክስታና ኢሎም ፈቲኖምና ባሕሪ ከበሳ ኢሎም ፈቲኖም ናብ እዚ ክትብሎ ይትኽእል ንእዚ እዚ ፈተነታት እዚ ሕጂ ውፅኢት ናይዚ ፈተነታት እዚ እንተኾና ንሕና ውፅኢት ናይዚ ፈተነታት

ክንከውን ዝኸፈልናዮ ዋጋ ኣብ ቅድሚና ኩሉ ግዜ ጌርና ንዑ እንዳዘከርናን እንዳኣንበብናን ንቐጻሊ ነዚ ክብርታት እዚ ንምዕቃብ ወፈራ ምግባር እዩ ትትኽእሎ ብዛዕባ እዚ ክኸውን ኣሎ እዚ ኣብ ገዛ እዩ ኣብ ኣዳራሻት መዲርካ ኣብ መንግስታዊ ቦታታት መንግስቲ ከም ዋና ናይ ክብርታትካ ጌርካ እንተወሲድካዮ ሓንቲ ስጉምቲ ናይ ጥፍኣት እያ መንግስቲ ኣማእዛን እዩ መሃሪ ኣብዚ ብፅሐና ዘሎ ደረጃ እዩ ከብፅሓና ዘሎ ካብዚ ንዳሓር ኩሉ ሰብ ዕዮ ገዝኡ ንሱ ክኸውን ኣለዎ ኣብ ገዛኻ ደቂኻ እንድሕር ዛ ሃገርካን ብዛዕባ ሓድነትካን ብዛዕባ መጻኢኻን እንድሕር ዘይትዘራርብ ኮንካ ካብኡ ይጅምር እቲ ተሸለልትነት እጂ ናፅነት ከምቲ ቅድመ ዝበልኮ ብክልተ መንገድታት ይመፅእ ክንብሎ ንኽኢልና ብሓንቲ መንገዲ ከዓ ጠፍእ ብናተይ ርድኢት እዩ እዚ ሸለልትነት ፈውሲ ሸለልትነት ምኸትያ ኣብ ኩሉ ክንምክት ኣለና ኣብ ኩሉ ክንምክት ኣለና ሕማቅ የብልናን ኣይውለደናን ክንብል ኣይንኽእልና ሰባት ሰብ ዝኾና ሕማቅ ክውለደና ንኽእል እዩ ግን እቲ ዝበዝሐ ነቲ ሕማቅ ናቱ እንተ ወሒጥዎ ብዙሕ ክሳራታት ናይ ሓደ ሰብ ጥራሕኻ እሱ ንክሳሩ ጥራሕኻ ንሱ ነብሱ እዩ ዝኸስር እምበር ነቲ ህዝቢ ወይ ነቲ ሃገር ጉድኣት ካብርደላ ይክድን እዩ ሓደ ክልተ ሰለስተ ግን እዚ እውን ከይርከበና ኢና ንብል ሕጂ

0: ክብርታት ህዝቢ ኤርትራ ድማ ኣብ ውሽጢ ባህልን ልምድን ሕብረተሰብ ዝሰረፀ ሻልሻይ ህዋስ ተባሂሉ ክግለጽ ይከኣል እዩ። ሕብረተሰብ ኤርትራ ኣንፈት ኩዕዝኡ ዘማእዝኑ ዝተፈላለየ ረቂቕ ሓይሊ ይዝውንን። ጽንዓት ኣብ ዕላማ፣ ተወፋይነት፣ ሓድነት፣ ፍቕሪ ሃገር፣ ብጻዕርኻ ምንባር፣ ንሓቅን ፍትሕን ምስያፍ፣ ምትሕግጋዝን ርእስኻ ምኽኣልን ከዓ ገሌ ካብ ብሉጻት ክብርታት ሕብረተሰብ ኤርትራ እዮም።
1: ህዝቢ ኤርትራ ክብርታት መለለ እዩ ዝለለየሉ ብጽንዓቱ ምትሕግጋዙ ኣብ ኩሉ ነገር። ኣነ ኣብ ዝኾነ ቦታ ተንቀሳቂስካ ህዝቢ ኤርትራ መለለ እዩ ምትሕግጋዙ እዩ። ኣብ ዝኾነ ሽግር የጋጥም፣ ሓጎስ የጋጥም፣ ፀገም ይሃልዎ፣ ጥሜት ይሃልዎ፣ ብዘይ የገድስ እታ ዘላቶ ብሓባር ተሓባቢሩ ይሰግራ። እዚኣ ከዓታ ክብርታት ናይ ህዝቢ ኤርትራ ኢልና ንገልፀ።
2: ኣነ ክስዋ እስኻ ፅናሕ፣ ኣነ ክብጆ እስኻ ፅናሕ እንዳበሉ ነዛ ሃገር ዘውሓስ ደኣ ደይሱ ይጠቒምና ደኣ ኣብዚ ከምዚ ደረጃ በፂሕና ዘለና ሳላ ከምኡ ድኾነ እንድዩ ናይ ገድሊ እሞ መግለፂ ከማን ይብሉን። እቲ ክብረታት ኣብቲ ናይ ገድሊ ዝነበረ እንደገና ሕጂ እንዳተጓዓዘ ስለ ዝኸይድ ኣሎ ክብርታትና ኣዝዩ ሓያል ሓያል ክብርታት ይበል። ንዓና ክጓዕዘና ናብ ከምዚ ደረጃ ክብፃሓናን ትሪኦ እንደ ኣለኻ ንዓለማት ክብርታትን ዘይዕቅባ ስለ ዝኾና እንዳይ ኣብዚ ኩሉ ከምዚ ተበፂሒ ደሎ።
3: ረብሓ ክተቐድም የብልካን። ረብሓ ክንብል ከለና ምሳሕ ድራር ማለትና ኣይኮነን። እቲ ሓፈሻዊ ንሓውኻ ሸይጥካ ክድረር ክትሓስብ የብልካን።

ስድራኻ ይዕኒኻ ክትነብር ክትሓስብ የብልካን። ሃገርካ ይሕልፍካ ሂብካ ክትረብሕ ንሕሳብ ከይስዕርር ወይ ከይህሉ ክንቃለስ ኣለና። ዕላማና ሓድነትና ገርና እዚ ትብሎ ዘንበርካ ዝበልካዮም ብሙሉእ እንተን ሰውራታት ተን ዝርዝር ናይ ክብርታት እንተሰሪሕካሉ ጥራሕ እየን ክቕፅላ እሞ ክትጥቀመለን ትኽእል እምበር ብሸለልትነት እዚአን እንተጠፍየን ንድሕሪት 100 ዓመት ጥራሕ ኣይኮንካ ንትኸይድ ብፍላይ ኣብዚ ሕጂ እዋን ሚልዮናት ዓመታት ኢኸ ንድሕሪት ካም ሰብ ህላውካ እዩ ዝጠፍእ። ሕጂ ከም ህዝብን ሃገርን ክንቅፅል እሞ እዚ ናይ ብሓቂ ፍሉይ ዝኾነ ወርቃዊ ታሪክ ወይ ክብርታት ኣብ ምውራስ ለይትን መዓልቲ ብቢ ብቕዓትና ብቢቲ ኣብዚ ሃገር እዚ እቲ ሃገራዊ ንቕሓት ብዙሕ ዘስክፍ ኣይኮነን። ፖለቲካዊ ብስለት እዩ ዘድልየና። እዚ ፖለቲካዊ ብስለት ንብሎ ዘለና ንሓደ ውድብ፣ ንሓደ ሰብ፣ ንሓደ ከባቢ፣ ንሓደ ገለ ዘገልግል ኣይኮነን። ኤርትራ ከም ኤርትራ ዘገልግል ነዚ ሕብረተሰብ ክብ ዘብል ምዃኑ ብተመክሮ ፍርያቱ ኢና። እዚ ሓድነት እዚ ተፈቲኑ ንቕ ምባል ኣብዩ ዝቕፅል ዘሎ እዩ ዝኽብርታት እዚ

0: ዝቤርታ ስስዕን ገባትን ዓለማዊ እስትራቴጂ ንምርዋይ ተባሂሉ ንዝተነፍጎ ሕጋዊ መሰሉ ንናጽነት ክብረቱ ቐንጢጡ ብልመናን ትካቦን ክረኽቦ ኣይሓለናን። በንጻሩ ንዓመፅትን ገበትን ንምብዳህ ናጽነቱ ብቕልጽሙ ንምርግጋጽን ከም ህዝብን ሃገርን ክብረቱ ንምዕቃብን ደሙ ክኩዑ ዓጽምቱ ክስክስን ረሃጹ ክንጥብጥብን ብሓፈሻ ኣድላይ መስዋእቲ ክኸፍል እዩ መሪጹ። ምንጪ ናይ ትረቂቕ ሓይሊ እውን ክቡር ዋጋ እዩ።
1: ብክልቲ መንገዲ ኢኻ ናፃ ናጽነትካ ትረክብ። እታ ሓንቲ ኣብ መጋባእያታት ናይ ዲፕሎማሲ ውሳነታት ጌርካ ናፃ ትኸውን። እታ ሓንቲ ከዓ ዛናትና በትሪ ኣልዕልካ ኢኻ ናፅነትካ ተምፅእ። ንሕና ግን ኣብ መጋባእያ ጥራሕ ናፅነት ይኮነት እንተኸእል እዩ እዚ ህዝቢ እቲ ከይኑ ወስድ እዩ ተፈሪዱ። እቶም ከባቢና ናፃ ክኾን ከሎ በዓል ሊብያ በዓል ሶማዚ ናፅነተን ክረኽባ ከለዋሲ ይግብኦ ነይሩ፣ ግን ንረብሓና ኣይኮነን። ስለዚ ናፃ ከይከውን ዝበለ ጸላኢ ኣቐሚጡ እዚ ህዝቢ እዚ እዚ ትቐንዲ ጸላኢ እዩ። ድሕሪኡ ነዚ ኣባሃ ወይ ነዚ ውሳነ እዚ ዝሕሉ ሓደ ዋላ ሓንቲ ዘይፈልጥ ደንቆሮ ዲኻ ትብሎ ዋላ ብረብሓ ጥራሕ ናይ ውልቀ ሰባት ዝዓስከረ ስርዓታት ናይ ደርግን ሃይለስላሴ ማለት ሲ እዚ ናይ ቀረባ እዋን ክንዛረብ ኢለ
2: ፅን ኢልካ ምስማዕ ምኽባር ሓለፍትኻ ዝኾነ ጉን ብትምህርቲ ድመፅእ እንዳረእኻ ክምህረክ ድኽእል ሰብ እንዳሰማዕኻ እቲ ዘሎ ኩነታት ኣብ ዓድኻ እንዳዝተውዓልካ ስለ ዝኸይድ እቲ ሓይሉ ዱልዱልን ረዚኒ ናይ ህዝቢ ኤርትራ ምክንያቱ ቀዳምነት ግን ዲስፕሊን ኣለዎ ህዝቢ ኤርትራ፣ እቲ ዝለዕለ ዲስፕሊን ኣለዎ። ካብኡ ስለ ዝኾነ ሕጂ ትመሰረቱ ብምሉእ ንኩሉ ነገር ዲስፕሊን ዘለዎ ሰብ ካ ኩሉ ኢደ ዝተውዕል እንታይ ምፅእ እንታይ ይኸውን የዝተውዕል እቲ ህዝቢ። ካብዚ ስለ ዝብገስ በቲ ሓደ ከይዱ ኣይሽረፍ፣ በቲ ሓደ ከይዱ ኣይፅወየ፣ እቲ ሓደ ተመፆ ኣይጥወ። ስለምንታይ ኩሉ ፈሊጥዎ ስለ ዝፀንሕ ህዝቢ ኤርትራስ ቀሊል ኣይኮነን።

0: ድሕሪ መሪር ተጋድሎ ድማ ንናይ ምዕራብን ምብራቐን ርእሲ ሓያላን ስዒሩ ዘውንዳ ጽነት ደፊኡ ህዝቢ ኤርትራ ኣብቲ ጽንኩር ናይ ሓርነት ቃልሲ ንበይኑ ኣንጻር ርእሲ ሓያላን ዓለምና በብእብረ ገጢሙ ክዕወትን ከቢድ ውድታት ሰጊሩ ናጽነት ሃገሩ ከረጋግጽን ዘብቅዖ ዕጥቂ ዘመናዊ ኣጽዋርን ብዝሒት ሰብን ዘይኮነ ብኣውርኡ እቲ ንውሱን ዓቕሙ ናብ ዘይጸዓት ሓይሊ ዝቐየረ ብሉፅ ማሕበራዊ ክብርታት እዩ ነይሩ።
1: ሓድነትናስ ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ጸጋታት ውን ሳላ ዘጋጠመና ውን ጸጋታትና ብዓቕምና ንገጥሙ ኣይከኣልና ክንጥቀመሉ ይከኣልና። ግን ሳላ እቲ ሓድነትና ሳላ እታ ጥምረትና ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም መረዳእቲ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎታት ኢልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪያ ኢሉ ኣነ ይፅበ
2: እወዚ ሕጂ ንብሎ ዘለና ፅንዓት ኣገዳሲ ዲስፕሊን ገለ ኣብኡ ዝጠቓለል እንታይ ሓጊዞሞ ክንብል እተኮይና ንዝኾነኹን ነገር ዝመፅእ ብትዕግስቲ ከዝተውዕለሉ ሞ ን

ክምልሰሉ ንክምክትን ይኽእሎ ዝኾነ ኹን ንኣብነት ንበል ሕጂ ሓደ ሰብ ከይሰርሐ ሰሪሑ ክበላዕሎ እምበር ክበልዕ ከም ደይክእል ህዝቢ ይፈልጥ ማለት እዩ። ንኣብነት ሕጂ ኣነ ክሰርሕ ከለኹ እቲ ሓደ መፅኡ ይሰርሕ ምሳኻ፣ እቲ ሓደ መፅኡ ናይ ክስታይ ኣየንቃዓርርን ናይ ካልእ ዝኾነ ይኹን ክመፁ ከሎ ፀላኢ ይኹን ገለ ይኹን ወላ ዓቃብ ሰላም ይኹን ነዛ ሃገር ዘየ ድልያ ብምሉእ ገና ከሎ እቲ ህዝቢ ይፈልጦ እዝተውዕሎ ኣለካ። ስለዚ እቲ ህዝቢ እንታይ ዝጠቕሞ ብሰካ ተሓይሉ እንታይ እዩ ምስተውዓል ኣለዎ ኣስተውዕሉ እዩ ዝኸይድ ኣይጉቶትኒ ከዓ ሓደ መፅኡ ሕጂ ኣነ ከምዚ ክገብረልካ ኣነ ከምዚ ገብረልካ እንድሕልዎን ህዝቢ ኤርትራ ኣይሰምዖን እዩ ህዝቢ ኤርትራ። ስለምንታይ ብዲስፕሊን ተማሂሩ ወይ ከዓ ብፅንዓት ስለዝዓበየ ማለት እዩ።

0: ኣብ 1998 ብጉልባብ ዶብ ዳግማይ ንዝተፈጸመ ቁልዒ ወራር ኣብ ምፍሻልን ልውላውነት ሃገሩ ኣብ ምውሓስን ከም ዋልታን ኩናትን ዝተጠመሉ ዝገዘፈ ዕጥቂ እውን በቶም ንኤርትራዊ ስነኣእምሮ ዝሃነፁ ስውራት ኣፅዋሩ ዝኾኑ ብሉፃት ክብርታት እዩ። ህዝቢ ኤርትራ ብውልቃዊ ረብሓታት ከይሰድዐን ብግዜያዊ ሽግራት ከይተፃዕደን ባህሊ ስራሕን ዓያይነትን ብምኩስኳስ ብኩናት ንዝባደመት ሃገር ዳግም ንምህናፅን ንምብልፃግን ኣብ ዘካይዶ ዘሎ ሓያል ምርብራብ ብሉፃት ክብርታቱ ዝያዳ ሓይሊ ኮይኖም ንጉዕዝኡ ናህሪ ይውስኽሉ ኣለዉ።
1: ሓድነትናት ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ፀጋታት ውን ሳላ ዘጋጠመና ውን ፀጋታትና ውን ብዓቕምና ንገጥሞ ኣይከኣልና ክንጥቀመሉ ይከኣልናን። ግን ሳላ እታ ሓድነትና፣ ሳላ እታ ጥምረትና፣ ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም። ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም። መረዳእቲ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎታትልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪኣ ኢሉ ኣነ ይፅበአ።

0: ኣብ ምውዳድ ምዕሩይ ዝርጋሕ ዘለዎ ማሕበራዊ ኣገልግሎታትን ትሕተን ልዕለን ቅርፅን ንቕልጡፍ ምዕባለ ዝድርኽ ዓበይቲ ልምዓታዊ መደባት ኣሰላሲሉ በዚ መንፅር እዚ ክርአን ከሎ ክብርታትና ተጻብኦታት መኪትናሎም ጽንኩር መድረኽ ሰጊርናሎም ናይ ልምዓት ፕሮግራማትና ኣንጻር ኩሉ ግንጥነትን ተጻብኦን ተሪር መሰረት ሃኒፅናሎም እቶም ትማሊ ዕል ሓይሊ ዝፈጠሩ እቶም ሎሚ ኣብ ዝለዓለ ጫፍ ብቕዓት ዘብፅሑ እቶም ጽባሕ እውን ካብ ትማልን ሎምን ዝበርኸ ክእለት ዝፈጥሩ ንሶም እዮም ወትሩ ሰረት ህላወናን ዓወትናን እዮም እዞም ፍኖተ ብርሃንና ዝኾኑ ብሉፃት ክብርታት ከይብረዙን ከይሃሱን ከም ብለን ዓይንና ክንከናኸሎምን ክንዕቀሙም ብዘይ ብተኽ ሰንሰለት ናብ ወለዶታት ክነሰጋግሮም ግዴታን ሓላፍነትን ኣለና ምኽንያቱ ምስጢር ዓወት ህዝቢ ኤርትራ ንሶም ስለ ዝኾኑ
1: እዚ ክኸውን ንሕና ክንሕይል ክንክእል ኣለና ንሕና ሓያላት እ ሓያላት ኢና ንዝኾነ ነገር ተፃወርቲ ኢና ብፅፍርና ስለ ንብል እቲ ብፅፍርና ከዓ ረእዮ ኣብ ምንታይ ደረጃ ኣብፅሒና ኣሎ ኣዝኻ እቲ ምሕያል ካብዚ ዘለናዮ ንላዕሊ ክንሕይል ክንክእል ኣለና

0: ንወሃሃድን ክንጥመርን ኣለና። ጥምረት ክህልወና ኣለዎ። ናጽነት ህወተማ በጅም ዘምፅልናስ ክንጥመር ኣብ ሓደ ሓይሊ ንዝኾነ ዝተፈላለየ ዝመፀና ሓያላት ኮይና ምስጢራውያን ኮይና ዓቂብና ነዛ ሃገር ሓፍ ክንብላ ክንክእል ኣለና።
1: 35 በዓል ናፅነት መጀመርታ ንኩሉ ህዝቢ ኤርትራ ናፅነታ ኣብ ምምፅአን ኣብ ምዕቃብ ልዑላውነትን ዝተጋደለ ገና ኣብ ምክልኻል ዘሎ ኣባላት ምክልኻል ምፀትናን ደቅናን ወርሳይን ተጋደልቲ ማለት እዩ። እዚ ኩሉ ዝተወዲኡ ኣብ ደሓሸ ደረጃ ምስድሮኦም ሃገሮም ዓቂቦም ምስድሮኦም ተራኺቦም ደረጃ ትምህርቶም ክባቢሎም እቲ ንሓስቦ እቲ ዳሓስቦ ኩሉና ንሓስቦ ክንበፅሖን ክበፅሕዎን ይምነየሉ ንኩሉ እዚ ብታ ካልኣይ ንምሉእ ህዝቢ ኤርትራ ክሳብ ዛ ሕጂ ብዘይ ዕረፍቲ ኩሉ ነገሩ ፀጋታቱ ትምህርቱ ዕድላቱ ኩሉ ነዛ ሃገር ኩሉ ነገሩ ዘወፍየላ ኣብ መወዳእታ ድካሓሰላ ብርሃና ንሕና ክካሓሰላ ክልከሎ ቀሲና ብልፅግቲ ኤርትራ ኣነ ተሪያ ካሓሳይሲ ካልእ ሕጂ ድፅበየ የብለን ድፅበዩ ብሎም ብፀት እውን ወላ እዞም ደቅና እውን ከማነ ኣርኪቦም ልዮም ኣነ ፅበያ ግን ብልፅግቲ ልምዕቲ ኣብቲ ንደልያ ዝበፅሐቲ ሃገር ክትህሉን ክርያን ኣነ ዋላ ይረኣያ ደቀ ይኹን እቶም ብፀተይ ተሪኦማ ብጣዕሚ እዚኣታ ትምኒተይ ካልእ ንኩሎም ምእንቲ ናፅነት ኹን ምእንቲ እዚ ሃገር ክርተ ዝብሉን ዝብሉ ደሎውን ኣብ ግንባር ኹን ኣብ ደገ መዓልቲ ናፅነት መዓልቲ ሓጎስ መዓልቲ ብርሃን ኩሉ ንደልዮ ንረኽበሉ ንቆስነሉ ንሕጎሰሉ ይግበረልና ይብል
2: ኣካል ናይዚ ሕጂ ንብሎ ዘለና ሕጂ ዘድልየና ዘሎ ምውርራስ ወሪስናስ ክነውርስ ሕጂ ኣብ መንጎ ክልተ እምኒ ጭቃ ጌርካ ኢኻ ትነድቕ ገዛ ሕጂ እቲ ጭቃ ችመንቶ ክኸውን ኣለዎ ማለት ትርር ዝበለ ኣብ መንጎ ክልተ እምኒ ዝብለካ እቲ ሓደ ናፅነት ዝተጋድለ ኣካሉ ዝኸፈለ እቲ ዝተሰውአ ምስ ተሰውአ እቶም ተረፍ መፅኦም ዘለዉ ሓደ ደረጃ እዮም። እዚ መምህር እዩ። ሕጂ ኣብ ናፅነት ኣለና ንብል ንሕና ናፅነት ስለ ዝረኸብና እዚ ንዕልለሉ ዘለና ብዛዕባ ነብስና ብዛዕባ ውሽጢና ብዛዕባ ሂወትና ብዛዕባ ሃገርና ንዛረብ ኣለና። ዝመፅ ወለዱ ካባና ዝፅበዩ ከዓ ኣሎ። ሕጂ እዚ ሓድነት እዚ ዓቂብና ክንቅፅል ከም ህዝቢ ካብዚ ዝሓለፈ ወለዶ ዝተቐበልናዮ ሓደራ ናፃ ሃገር ናፃ ህዝቢ ልኡላዊት ሃገር ብክብርታት ዝዓጠቐ ህዝቢ ኮይና ክትቅፅል ኩሉ ሰብ ንሓድነት ኣብ ዕዳጋ ክእቱ የብሉ።

0: እዚ ሎሚ እነስተመቕሮ ዘለና ንፋስ ናፅነት ህያ ብዙሕ ፃዕሪ እዮም ንምእማኑ ዘሸግር ብድሆታት ንምስጋር ተጋዳላይ ንነፍሲ ወከፍ ዕድል እናተጠቐመ ናብ ዓወት ቀይርዎ እዚ ሰላም ሰላሰላም ዘይብሉ ኩነታት ብጥበብ ዝተሰግረ እዩ ተረኺቡ እሞ ድማ ምስ ዕርቃን ፅምኢ ጥሜትን ዋሕደ ዕጥቅን እናሰጉመ ኣብዚ ብሩህ እዋን ክበፅሕ ክኢሉ ብረታዊ ቃልሲ ህዝቢ ኤርትራ ብዙሕ ቅርሲ ዝሓቐፈ እዩ ምክንያቱ ነቲ ፅንኩር ኩነታት ንምስግጋር ዝሕግዙ ናውቲ ገድሊ ብፈጠራኡ የዳሉ ስለ ዝነበረ ድሎሚ ብዛዕባ ሽዳ ጥዮኖ ፀላም ዕጥቅን ሚዶን ዘደስስ መደቢና ሒዝናልኩም መፂና ዘሎና ምክትታልኩም ብክብሪ ንዕደም
1: ኣሜዳ ናይ ሽዳ ፋብሪካ ነራ ካብኡ ተሰሪሑ ከዓ ናብ ኩሉ ተጋዳላይ ይዕደል ነይሩ ማለት እዩ እንጂ እቲ ሽዳ ጌርካ መንቀሳቀስ ናይ ተጋዳላይ መወጋእሲ ካብ ቅድማ ትሒዙ ዝነበረ እዩ ማለት እ መላ ካብ ግዜ ምጅማር ብረታዊ ቃልሲ እውን መስለኒ ሽዳ እዮም ትገብሩ ነይሮም እቶም ናይ ቀደም ተጋደልቲ ኣብ መንጎ ገለገለ ዝገብርዎ ጫማ ፍሉይ እንተ ነይሩ እንድዕ ብዝልክዕ ክዘክሮ ኣይክእልን ሽዳ ግን ካብቲ ዝተሰለፍናሉ ክርኢ ከሎ ኣነ 977 ዓመተ ምህረት ናብ ገድሊ ተሰሊፈ ሽዳ ይፀኒሕና ሽዳ ከዓ ንኩሉ ተጋዳላይ ይዕደል
0: ነፍሲ ወከፍ ሰብ በብዓይነቱ ጫማ ይዝክደን ብዙሕ ቅያር እኳ ዳ እዚ ድማ ሰላታ ሓንሳብ ምስ ተገዝአት ቅያር ትስእን ዝነበረት ሽዳ እዩ ዝተበትከ ክፋል ምስ ዝህልዋ ትልገብ ዳኣ እምበር ሃንደቢልካ ሽዳ ይትረክብን ኣስራ ክሳብ ዝጠፍእ እናለሓምካዩ ዝነበረት ህይወት ለይቲ ኮነ መዓልቲ ዕረፍቲ ዘለዎ ጉዕዞ ይነበረን ክሳብ ዕለተ ናፅነት ሽዳ ዕረፍቲ ይረኸበትን ምክንያቱ መሳለይቲ ናይቲ ናፅነት ክሳብ እትመፅእ ሰለም ዘየበለ ተጋዳላይ ስለ ዝነበረት
1: ኣብቲ ምንቅስቃስ ነዊሕ ናይ ሌትን ናይ ቀትርን ጉዕዞ ብዙሕ ሃለክልኽ ስለ ዘሎ እቲ ሽዳውን ቀልጢፉ እዩ ዳርግ ዕረፍቲ ዘይብሉ ጉዕዞን ምንቅስቃስን ስለ ዝኾነ ማለት እዩ ምስ ከምኡ እንዳለገብካ እንዳለጋገብካ እንዳልሓምካ ኢኻ ዝያዳ ነዊሕ ግዜ ከም ዘገልግል ትገብሮ እምበር ምስ ዝነበረ ጉዕዞ ንምንቅስቃስን ኣብ ግዜኡ ዝቕይር ኣብ ግዜኡ ኣሪጎ ምስ ተባህለ ዝመፅእ ሽዳስ ኣይነበረን ቆላታ 6 ወርሒ እውን ሲ ክትብትኽ ገለ ምስ ጀመረት ትልግባ ብድሕሪኡ ከ እንደገና ትብትኽ ትልግባ ድሕሪኡ ከ እንደገና ትብትኽ ትልግባ ትባታተኽ ነዊሕ ሓንሳ ሓንሳብ ስ ደረጋ ካልእ ጫማ ክሳብ ትመስል እያ ትደራራዕ ነይራ ካልእ ጫማ ንጥቀም ነርና እንተንኾኑስ ምቲ ኩነታት ግናይ ገድሊ ልክዕ ዓይም ተጣዓዓመን እየ ድብል ኣነ ናቲ ግምት ዋላ ኩሉ ተጋዛላይ ምክንያቱስ ምናልባት ብተዛማዲ ብማኪና ትጓዓዝ ኣብ ጉዕዞካ ከምዚ ናይ ካልኦት ሰራዊት ንሪኦም መካናይዝድ ዝኾነ መንቀስቃስ ናይ መካይን ተዝህልወካስ ኣደ ነገር ዋላእቲ ዕፁብ ጫማ ጌርካ ክትከይድ ትኽእል ከምቲ ነበርና ናይ ገድሊ ህይወት ግን ነዊሕ ግዜ ክትጓዓዝ ፈኪሲ ካ ኣብ እግርካ ዝኾነ ይኹንሳይ ከም ድሌትካ ትጎይ ትነጥር እሾኽካ ፅቡቅ ከላኸለልካ እዩ ሓንቲ ክከላኸል ዘይክእል ካብ ማለት ዓካሪታ

ንላዕሊ ዝኾነ ይኹን እሾኽ ዝሕንጥጥ ወይ ካልእ ድዩ ተመንዲ ካልእ ድዩ ክትርግፅ ከለካ ክከላኽለልካ ክእልን ይሽዳ ንዕኡ ንመከላኸሊ ተባሂሉ ከዓ ጋምባለ ይግበር ነይሩ።

0: ጫማ ዋጋት ዕጥቅ እዩ ኩሉ ዝረኸቦ ንብረት ኣብ ጥቕሚ ይውዕል።
1: ነዊሕ ጉዕዞን ምንቅስቓስን ፍኹስ ዝበለ እስታይ ዝሓትትን ኣብ ሃሩር ዲ ኣብ ቆላ ዲ ማዕረኺ ከይ ዝኽእል ሽዳ ስለ ዝኾነ ነቲ ጫማ ስስ ኣይምሳኣናን እዩ ዝብል ኣነ ንጫማ ግን ኣይንጥቀመሉ ኢና ንዕጥቂ ኢና ንጥቀመሉ ኢና ቲ ጫማ ቦት ዓጢቆ ድመፅእ ወታደር ናይ ደርጊ ይኹን ወላ ናይ ሃይለ ስላሴ ዓጢቆ ድመፅእ ዝነበረ ናይ ኢትዮጵያ ሰራዊት ኩሉ ሲ ንሱ ንዕጥቅና ቀዲድና ንዓኣ ቀዳመይቲ ኣብ ዝኾነ ይኹን ማዓስከር ናይ ፀልአ ንሕርኣት ኢኻ ነተን ጫማ ኢኻ ተእክባ ተን ጫማ ሃዋን ኣይቲ ከም ዘለዎ ይኩም ካንቲ ወስደን ካራ ሰንጢ ግብር ኣቢልካ ነተን ቆርበት ቁሩፅ ኣቢልካ ትእክበን ኮፍ ኣብ ዝበልካሉ ኣብቲ ቋሚ ዝኾነ ቦታኻ ወይ ዕርድኻ ከዓ ዕጥቅታትካ ከም ብሓድሽ ካብኡ ትሰፍን ማለት እዩ።
0: ኣብ ጎንኻ ተኸልኪልከያ ትኸይድ ብራሾማይ ኣብ ፅንኩር እዋነ ካብኡ ዝፅንክር ከይመፅያ ትፅበእ ከምቲ ኣብ ንቡር ኩነታት ፀሚአ ኢልካ መኽደናይ ትኸፍቶን መድሕን ህይወት ክትከውን ወትሩ ኣብ ዝባንከያ ፀሚአ ኢልካ ትስተ እንተትኸውን ሓንቲ ግዜ ምስ ሓስከያ ክትገድፋ ዝከኣል ኣይኮነን። ገመል ፅምእ ማይ ዝፅወውር እንስሳ እንተዳ ኢልናዮ ኤርትራዊ ተጋዳላይ ድማ በዚ ጉዳይ ኣብ ቅድሚ ደቂ ሰባት እዩ ዝስራዕ። ምክንያቱ ኣብቲ እዋን ማይ ብቐሊሉ ዝርከብ ኣይነበረን። ምስ ረሃደን ርሰዓትን ዝመፁ ናይ ርእሲ ተሃዋስያን ማይ ስለ ዘይረኽቡ ይስስኑ እሞ ነዚ ድማ በታ በዕሉ ብፈጠራኡ ዘዳለዋ ዝነበረ ሚደዩ ንምጥፍኦም ዝቃለስ
1: ሚዶ በተ ልሙድ ያታወ ባህልና ብዕንጨይቲ ብገለ ኢዱ ስራሕ ብዕንጨይቲ ፀሪቕካ ከምዚ ካልእ ዳሕራይ ኣብ ዕዳጋ ትረኽቡ ከዓ ስልክ ድመስል ጎማ ዘለዎ ገለ ድስራሕ ሚዶ ኣሎ እቲ ኣታዊ ግን ካብ ውሊዕ ድዩ ካብ ዝኾነ ይኹን ዕንጨይቲ ፀሪብካ እዩ ድስራሕ ነይሩ ኣብ ሜዳ። ሕጂ ከምኡ ጌርካ ኣብ ሜዳ ዕንጨይቲ ፀሪብካ ንዕኡ ፍሒቕካ ገለ መለታት ክትሰርሕ ሓደ ተ ማተርያል ልክዕ ንኡ ዝኸውን ነቲ ሚዶ ዝኾን ዕንጨይቲ ክትረክብ ክትፀርብ ግዜ እውን ይብልካን ትዝሓሸ እዚ ናይ ካዝና ካላሽን ዝኣረገ እቲ ስልክ ኣሎ ሞላ ኣብ ውሽጢ እቲ ካዝና ካላሽን ዘሎ ንዕኡ ኣቕኒዕካ ሰጥ ኣቢልካ ነቲ ስልክታት ቆራሪፅካ ብናይ ሚዶ ቅርፂ ሰሪሕካ ብላዕሊኡ ካ ሽዑ ጎማ ናይ ጀሪካን ድ ናይ ገለ ምክኽካ ታብ ሚዶ ትስራሕ ብስልክ ትስራሕ ነ

ዋላ እውን ንእሽተ ይእውን ካብኣ ካብቲ ቀጢን ስልክታት ናይ ዝርከብ ገለ ከዓ እዛ መስደዲ ጭብ ትበሃል ከምንቲ ትስራሕ ነራ ሚዶ ጥራሕ ዘይኮነት መስደዲ ጭብ ምክንያቱ ኩሉ ግዜ ከም ልብኻ ትሕፀበሉን ከም ልብኻ ትምሸጠሉን ግዜን ኩነታትን ስለ ዘይብል ከዓ ናይ ቁማል ሕቶ ኣሎ ምስ ቁማል ተተሓሒዙ ዝመፅእካ ጭብ ኣሎ ስለዚ እቲ ጭብ እንድሕሰዲድካ እቲ ቁማል ይጠፍእ ኣይፈርን ይጠፍእ ማለት ንሱ እንዲቲ ናቱ ፅፍዮ እንቋቑሖ ናይ ቁማል እኳ እቲ ጭብ ብዚ ወሰን ወሰን ናይ ዝኾነ ይኹን ሰብ ነዊሕ ዘይተመሸጠን ዘበለኒ ድሕር ኢኻ ጭብ ትገብር ፀጉሪ ጅንዑኡ ከይተረፈ ቅድሚ ዝደቂቕ መመሸጥ ብቐረባ ተረኸበሉስ ብስልኪ ጌርካ ገለ ብስራሓ መስደዲ ጭብ ማለት ንምሳ ምስተሓፀብካስ ነቲ ጭብ ነቲ ቁማል መግፈፍ ትጥቀመሉ ማለት እዩ።

ሓንቲ ካብተን ካብ ዝባንተ ቀዳላይ ዘይፍለያ ቅርስታት ገድሊ ጥውዮ ነፀላ እያ። ኪፍኪፍታ ዝናብ ዘሰኒዮ ንፋስ ፀሓይ ሓፂር ቀምታ ኩሉ ሳላዛ ነፀላይ ዝፅወር ዝነበረ ለይቲ ክንዲኸበርታን ፍርናሽን ኮይና ሓዲራ ቀትር ድማ ጥውዋይ ጉዕዞ ገድሊ ክትብድህ ተጠዋውያ ኣብዚ ባንካ ትውዕል። ንስለዛ ናፅነት ዝተሰውአ ድማ መግነዙ ከም ተገልግልዮም ኣብቲ ውዕሎ ዝነበሩ ዝገልፁ

ናይ ጥዮ ነፀላ ክዳን ደይቲ እያ መንፀፍ እያ መዕቀሊ እያ መጨረሻ ከዓ መግነዝ ይኸ ዜና ኣርባዕተ ኣገልግሎት እጅታ መዕቀሊ ዝብለካ እንታይ እዩ ከምዚ በዓል ሰሜናዊ ባሕሪ ድዩ ቀፃሊ ማይ ዝሃረም ጨፈፍ ዝብል ንሕር ኮይኑ መዕቀሊ ይብልከን ትሕቲ ገረብ ካ ተዕቀል ኣይትኽእልና ባላ ጌርና በዛ ሓደ ባላ ትተክል በዛ ሓደ ባላ ትተክል ልካ ከምዚ ናይ ቴንዳ እንጨይትኻ ከምዚ ትገብረላ ተማሳቕላ ነታ ነፀላእኻ ትስርካ ነፀላ ሽዑ በቲ ሓደ ኩርናዓ በቲ ሓደ ኩርናዓ ገቲርካ ፅቡቅ ጌርካ ንድሕር ገቲርካ ብእምኒ ኣብ መሬት ከም ትተሓዝ ጌርካ በቃ ኣብኣ ትዕቅል ከም ገዛኻ ማለት እዩ እ ናይ ጥውዮ ነፀላ ኣበርክቶብቲ ግድልኻ እዚ መዕቀሊ እኣ መግነዚ እኣ ክዳን ለይቲ እኣ መንፅፍ ናይ ለይቲ እያ

ምሉ መዓልቲ ተሰኪምከያ ዝውዕልካ ብራሽ ሹማይ ካብ ንዓኻ ንብፃይ ክኽትከውን ንሓሰብካ ኢኻ ትኸይድ ነፍሲ ወከፍ ጉዕዞ ተጋዳላይ መስዋእቲ ስለ ዝኾነ ፅባሕ ናፅነት ከም እትመፅኡ ዝኣምን ነይሩ እምበር ብዛዕባ ህላውነቱ ኣይኣጦን ክትገብሮ ዝግባአካ ብምልኣት ምግባር እዩ ነይሩ ዕላምኡ ስለ ዝኾነ ንስኻ ርወ ኣነ ክፅምእ ንስኻ ትኸደን ኣነ ክዕርቕ ዝብል ቃላት ክደጋግም ኣይከብዶን ብዓብኡ ብፃዩን ህዝቡን ኣብ ናፅነት ክበፅሕ እምበር ንሱ ክበፅሕ ስስዐ ኣይነበሮን እዚ ፍፁም ፍቕሪ ድማ ኣብ ብሩህ መፃኢ ኣብፂሑና ዘለኣለማዊ ክብርን መጎስን ንዕኡ ነቲ መዳርግቲ ዘይርከቦ ገድሊ ሓሊፉ ኣብዚ ዘብፅሓና ተገዳላይ

0: ንኣብነት ክዳን እንድሕር ተረኺቡ ካብ ፀላኢ ወይ ክዳን ብገለ ምክንያት እንድሕር ተረኺቡ ብካልእ መንገዲ መጀመርያ መን ዕሩቕ እዩ ዝበሃል መን ኣኽፊ እዩ ዘሎ እዩ ዝበሃል ሽዳ ይኹን ክዳን ይኹን መን ኣኽፊ እዩ ኣሎ ንዓይ ዝበሃል ኣይትብልና ነውሪ ኣንጎሶም ኣብዚ ኣለ ኣንጎሶም እንድሕሪ ሓሚሙ ሎ ኣንጎሶም ኮይ ሓሚሙ ዘሎ ይዕረፍ እንድሕሪ ገለል ኮይኑ እዚኣ ንሱ ዓሪቑ ኣሎ ኢኻ ትበሃል ብዛዕባ ንብስኻ ካልእ ብፃይካ እዩ ዝዘረብልካ እዩ ከምዚ ስኸይ ንዓይ ንዓኻ ዘይኮነስ ስጋይ ስጋኻ እናበልካ እዩ ዝኽየት ነይሩ ነዚ ከም ዓይነታት ተሓሳስባ ብስሩዕ ብትካላዊ ኣገባብ ዝኾነ ይኹን ንብረት ናይ ገድሊ ብሓባር ትጥቀመሉ ማቑንካ ማዕራይ እዩ ዝመፀካ ሽዳ ድዩ ክዳንካ ዩ ካልእ ድ ዝኾነ ይኹን ነገር ብካልእ መገዲ ዝተረክበ እንተልዩ ከዓ መን እዩ ዝያዳ ዓሪቑ ዘሎ ኢልካ እቲ መራሒ መስርዕ ዘሎ እቲ መራሒ ጋንታ ዘሎ ነተን ዘለዋ ከምዚ ባፅሓ ይገብረን ኣከምዚ እዋን ከዓ ፈፂሙ ንብፃዩ ገዲፉ ንዓይ ዝብል ሰብ ኣነብቲ ዝሓለፍኮ ሂወት ኣይሰማዕኩም ብኣንፃሩ እከል ብዛዕባ ናይ ብፃዩ ሽግር እዩ ድዛረብ
1: ኣብታ ጡየኖ ፅላ ተሸፊኑ ዝነበረ ድጉል ፍቕሪ ኣብ ሽዳ ነዊሕ ግዜያት ዝቕፅል ሓልዮት ህዝብኻን ብፀይካን ንምድሓን እትስራሕ ዝነበረት ዕጥቂ ፅምእኻ ኣብ ሞት ከብፀሓካ እናሃቀነ እቲ ልግሳ ብራሾማይ ብቑንጭ ንትኳኑ ንዝመልአ ርእስኻ ናፅነቱ ክረክብ ምስ ብፀይካ እቲ መቐላ ዝነበርካ ሚዶን ኩሎም ናይ ፍቕሪ ቅርስታት ገሊ ንዓይን ንኹሉና ደቂ ገልን ዓብ ሓላፍነት ተሰክመየን ካልእ ኣይኮነን ንህዝብኻ ብተወፋይነት ምግልጋል እዩ ርሑስ ቅንያት በዓል ናፅነት ንመላእ ህዝቢ ኤርትራ
0: እዘን ሕጂ ትዛረብለን ዘለኹም እሞ ቅርሲ ንብረት ናይ ተጋዳላይ ዝነበራ ብዝተፈላለየ መልክዕ ተጋዳላይ ሒዝዎ ዝነበረ ሽዳ ወይ ገለ ድዩ ዝኾነ ነገር ተተረኺቡ ብግቡእ ወፍሪ ተገይሩሉስ ክዕቀብ ኣብ ሙዝያም ክቕመጥ መመረፅኩ እዚኣ ክብል ዝኽእል

0: ሕጂ ብፍላይ ጋንታና ዘጋጥመና ታንክሲ ከምዚ ገይራ ያ ኣኳዲዳትና ዝኾነ ነገር ስለ ዘይነበረና ካምሲን ስለዝኣከቡሓ ሕፃ ዝነበረ ናብቲ ተሽከዓ ናብቲ ተሽከዓ እምበር ከምዚ ገይራ ክንደይ ግዜ ኣካላቢታትና ጎያትና ዝኾነ ሓንቲ ነገር ከይገበረትና ግን ድሓር ድሒረን ታንክታትና ስለ ዝመፃ ሃዲመን ከይደን ማለት እዩ።
1: ብዝኾነ እዛ ታንኪ ከምቲ ጨርሖ ናይ ህዝባዊ ግንባር ንፀላኢ ብጥይቱ ብብረቱ እዞም ናይ ሜካናይዝድ ኣባላት ምስ መፁ ኣብኣ ከለዉ ነዛ ታንኪ ደይቦም ትሮቶም ጥራሕ እዮም ጠውዮም። ሕጂ ብምሉእ ኣብቲ ገማግም ባሕሪ ጢዑ ብከምዚ እያ ተኸቢባ ነራ። ፀላኢ ክሳብ መወዳእታ እዩ ተጣፊ እዩ ተሓወሱ ምስ ኮነ ንባዕሉ እቲ ዕንጨቲ ስለ ዝኾነ መናድቕ ዋላ ናይ ብፀትካ ጥኢት መፅኡ ንዑን ኪሉ መፅኡ ዝሃርመካ። ስለዚ ኣብ ጢዑ ቀሊል ነገር ኣይነበረን ብዙሕ መስዋዕቲ እዩ ተኸፊሉ። ብፍላይ ካብተን ምሳና ዝነበረ ኣህብታት ኣብ መወዳእታ እዛ ታንኪ ነቲ ነገር ፈቲሓቱ ነቲ ብምሉእ ኣብ ገማግም ባሕሪ ዝነበረ 76 ኣይትበል ሞርታር 81 ኣይትበል ሚንጣዓት ኣይትበል ብምሉእ በዛ ታንኪ ገይሮም ዝሰበልዎ ሰዓት 3 ከባቢ ጢዑ ኣብ ቁፅፅራት እያ ማለት እዩ።
2: ብሓፈሽ ከጠቃሎት ምኹሪ ስርሒት ናይ ደንከል ጢዑ ዝሓዝናሉ መላስ ኣውያት ደይብለን ስለ ደምሰስነያ ድሕሪኡ ኩሉ እቲ ሽግራት ናይ ደንከል ዝነበረ ምስ መልእ ፍናና ኢና ንኸደ ነርና። መወዳእትኡ ደንገሊአን እቲ ቦታ ምስ ተቋፃፀርንያ እቲ ባሕሪ ኖራ ኣለዎ ኖራ ከምዚ በዓቲ ክንሱ በዓቲ ኣብኣት እየን ቡምባ ከምዚ ንእትወለን እሞ ኣይረክበኒ ሰንካ እዩ ትኩሳብ ኮይነ ናይ መወዳእታ እዩ። ሕጂ ተስፋይ ዝብሎ ንሓደ በየነ በዚ በዚ ተጠውየ ካሃርመን እየ ሕጂ ጌጋዩቲ ክትሪኦ ከለካ ግንቲ ክውፎ ምድላይ ትሰብ እዩ ግደፋ ሄርመሃን ዘሎ ነጢሩ ይወርድ በቲ ባሕሪ ሞ ብኡ ከምዝ

0: ሃርበን የውድቁ ቅርስተ ናብቲ ባሕሪ ፀንበለ ዝብልሱ ንሕና ሕጂ ቡንባ ከይንድርቢ ከንቲ ናይ ቀደምና ንሱ ወሪዱ ስለ ዘሎ እቲ ቡንባ ምስተቋረፀ ንሰን ጥራሕ እሱ ጥራሕ ዝነበረ ከምኡ ዝገብር ይመሲልዎን ሰለስተየን ካብቲ በዓቲ ይወፃእ ስወፃእ ከዓ ንሕና ንጥራንጥረ ብሎን ራብዓይ ናህና ኣብቲ ባሕሪ ፀንበለ ኣሎ ነቲ ናህና ውፅኢንያ ሰን ግን ኣብ ሓደ ግዜ ኣብ ስእሊ ገለ ይርአን ናይ ሽዑቡ ገለ መገዲ ቤን ተሳኢለን ኣብ ባሕሪ ፀንበለሉ ድብላ ድሕሪኡ ንራማ ኢና ንኸይድ
1: እቲ ሚሊሽያት ከይነብል ምስም ንከይገብሉ ምዛብቲ ኩነታት ካብቲ ኩነታት ከይኣተዎ ምስ ጠላይስ ከመይ ገይርና ንራኸብ ሕጂ ዝዝክር ኣብዚ ካብ ባፅዕ ካብ ጢዖ ሰብ ኣበጊስና
2: ኤረትርያ ህጉጉመዩ ኢትዮጵያ ኡማን ከሊ ሓይለካህ ወይ ሃይቲ ተሳኩዮ ደገን መጋለሉ ውሃደት ኣኒ ኣርሒ ኣስመራ ከይ ዓሰብ ደሪፋ ገሒሳ ዓንደካ ካይነህያ ዓፈሩመታ ከብ ከደንካልያል ሰውረት ካብ በድሒ ኣይተግድሂ
3: ኣብ ጢዖ ኣብዚ ምናልባት ዝከኣሎ ገይሩ ኣብ መወዳእታ ግን ማለት እቲ ብባሕሪ ኩሉ ግዜ ኣብ ዘረብኦም ምሓሩ ንባሕሪ ንዓና ኣብ ባሕሪ ከጥልቁና ዝብል ፍልስፍና እዩ ነርዎም ኣብ መወዳእታ ግን እታ ስፍልትፍልና ተገልቢጣ ንሕና ኣብታ ባሕሪ ከምዝኣቱ ጌርና ማለት እዩ
4: ዘመቻ መንፅር ባዶ ሓደ ዓድዋ ግብረ ሃይል ስርዓት ደርግ ኣብ መጋቢ 1991 ብወታደራውን ፖለቲካውን መዳያት ዓቕሙ ተዳኺሙ ዝሰሓገሉ እዋን እኳ እንተነበረ ብዝከኣሎ ህይወቱ ክመልስ ዘይተበላሓቶ ፈተና ኣይነበረን ሓደ ካብቲ ናይ መወዳእታ ዝሓየለት ፈተነን ከትዕውቶ እውን ተስፋ ዝገበረላ መጥቃዕቲ እቲ ብዕለ 3 መጋቢ 1991 ብስም ዘመቻ መንጥር ባዶ ሓደ ዓድዋ ግብረ ሃይል ተሰሚዩ ዝተኻየደ ወፍሪ እዩ ዕላማ ናይዚ ወፍሪ ጸላይ ካብ ዓዲ ኋላ ተበጊሱ ብራማ ገይሩ ንዳዕሮ ትኽሊ ተቐጻጺሩ ንዓድዋ ብምእታው ንደጀን እህወደግን ህዝቢ ትግራይን እንዳባሳበሰ ንግስጋሰ እህወደግን ህዝባዊ ግንባርን ኣብ ማእከል ኢትዮጵያ ንምዕንቃፍን ጸቕጢ ፈጢርካ ንድሕሪት ከም ዝምለሱ ንምግባር ዝዓለመ እዩ እዚ ውጥን መጥቃዕቲ ከም መደብ ሓደገኛ ውጥን እኳ እንተነበረ ጸላኢ ኣብ ኤርትራ ተኸቢቡ ኣብ ኣፍ ደገ ሞት ከሎ ሞራል ሰራዊቱ ጸጋጊኑ ገለ እንተተመሰለለይ ካብ ዝብል ዝፈተኖ ናይ ቀቢፀ ተስፋ ስጉምቲ ስለ ዝነበረ ግን ኣየድምዐን ጸላኢ ነዚ ብመንጥር ባዶ ሓደ ዓድዋ ግብራሂል ኢሉ ዝሰመዮ ውጥን መጥቃዕቲ ምስ ኣዳለወ ነዚ ስርሒት ዘወሃድ ቤት ጽሕፈት እዚ ዓድዋ ግብራሂል ኣብ ዓዲ ኮተዮ ከባቢ ዓዲ ኋላ ኣቖሞ ዓድዋ ግብራሂል በዞም ኣብ ታሕቲ ዘለዉ ኣህዱታት ከቕሞ ኸሎ ኣወሃዲ ናይ ዓድዋ ግብራሂል ድማ ብርጋዴር ጀነራል ኣባተ ኣዘረፈኝ ገይሩ መዚዝዎም ንዓድዋ ግብራሂል ዘቐሙ ኣህዱታት 14 ክፍለ ጦር ምስ 4 ብርጌዳቱን ኩሉ ዓቕሙን ናይ ትግራይ ምልሻ 3 ብርጌዳት ናይ ቋሕይን ምልሻ 1 ብርጌድ ሓደ ሻምበል ታንከኛ ማለት ምስ 14 ክፍለ ጦር ዝተደረበ 2 ባትሪ 85 ሚሜ መድፍዕ ማለት ምስ 14 ክፍለ ጦር ዝተደረበ 163 ኣጋር ብርጌድ ዕለት 4 ወርሒ 3991 ካብ ኣስመራ ተበጊሱ ዕለት 5 ወርሒ 3991 ራማ ኣትዩ ድሒሮም ኣብ እዋን ውግእ ነዚ ግብረ ሃይል ንምድልዳል ዝተደረቡ ናይ ካልኣይ ቤታዊ ሰራዊት ተወርዋሪ ኮኸብ ብርጌድ ዕለት 8 ወርሒ 3991 ካብ ኣስመራ ተበጊሱ ዕለት 9 ወርሒ 3991 ነቲ ክፍሎ ጦር ከደልድል ተላይኹ ራማ ኣትዩ ጸላኢ ኣብ ናይ ምድላው እዋን ናይ ካልኣይ ኣቤታዊ ሰራዊት ኣዛዚ ሜጀር ጀነራል ሑሴን ኣሕመድ ብዕለት 2 ወርሒ 3991 ሰዓት 11 ናይ 14 ክፍሎ ጦር ናይ ኣመራርሓ ኣካላትን ዓድዋ ግብረ ሃይልን ኣብ ሓልሓል ኣኼባ ገይሩ ናይ ውግእ ትእዛዛትን መምርሒታትን ሂብዎም 14 ክፍሎ ጦርን ካልኦት ዝተደረብሉ ኣህዱታትን ብዕለት 2 ወርሒ 3991 ከካብ ዝነበርዎ ቦታ ተንቀሳቒሶም ብምልኦም ኣብ ዝተመደበሎም መበገሲ ቦታ ክሳድ ዒቃ ሰዓት 24 ባዶባዶ ፍርቂ ለይቲ ተኣኻኺቦም ጸላኢ ንኣፈጻጽማ ናይቲ ውግእ ዝምልከት በዚ ስስዕብ ከፋፊሉ ከተግብር ወጢኑ ኩሉ ኣህዱታት ኣብ መበገሲ ቦታ ክሳድ ዒቃ ምስ ተኣኻኸበ ምዕራፍ 1 ናይ ቀረባ ተልእኾ ራማ መሓዝ ዕምቆቱ ካብ መከላኸሊ መስመር 15 ኪሎ ሜትር ምዕራፍ 2 ካብ ራማ ናብ ዳዕሮ ተኽሊ ብራኸ ነጥቢ 21-10 ዕምቆት 22 ኪሎ ሜትር ምዕራፍ 3 ተኸታታሊ ውግእ ገይሩ 12 ኪሎ ሜትር ገስጊሱ ዓድዋ መሓዝ

0: ብጠቕላላ ናይቲ ተልእኾ ዕምቆት 49 ኪሎ ሜትር እዩ። ጸላኢ ቅድሚዚ ወፍሪ እዚ ዘካይዶ ዝነበረ መጥቃዕታት ናብ ውሽጢ ግዛት ኤርትራ እምበር ዶብ ኤርትራ ሰጊሩ ንኢትዮጵያ ትግራይ ገጹ ከጥቅዕ ስጋት ስለ ዘይነበረ በዚ ጸላኢ ዝወፍረሉ ከባቢ ናይ ህዝባዊ ግንባር ሓርነት ኤርትራ ይኹን ናይ ኢህወደግ ሓይሊ ንሓለዋ ተባሂሉ ዝተወሰነ ዓቕሚ እንተዘይኮይኑ ዘተኣማምን ሓይሊ ኣይነበረን። ኩናት ምስ ተጀመረ ግን ህዝባዊ ግንባር ይኹን ኢህወደግ ካብ ዝተፈላለዩ ርሑቕ ግንባራትን ቦታታትን በጠሉንታት ኣኻኺቦም ነዚ ሓደገኛ ውጥን ጸላኢ ንምክልኻል ተጓየዮም።
1: እቲ ወፍሪ ናይ ኢትዮጵያ ህዝባዊ ግንባርን ወያነን ንኸባቢ ባህር ዳር ገጾም ማለት ወፍሪ ስለ ዝቆጸሉ ዓድዋን ከባቢኡን ዝኾነ ሓልዋታት ኣይነበሮ። ስለዚ ነዚ ወፍሪ እዚ ንድሕሪት ንምምላስ ጸላኢ 14 ክፍሎ ጦር ካብ ኤርትራ ናብ ትግራይ ከም ዝወፍር ስለ ዝገበረ ብእንዳግርግሽ ራማ ኣቢሉ ከባቢ ዓድዋ ምስ በፅሐ ንሕና ካብ ግንባር ጊንዳዕ ኣነ ዝሓዝኮን ሰለስተ በጠሎኒታት ቋንቁ ካብ ግንባር ደቂ ማሓረ ዝሓዛ ሓንቲ በጠሎኒ ኣጋር ኢና ንብ ዘለና ዘርኢት ካብ ግንባር ደቂ ማሓረ ክልተ በጠሎኒ ናይ እንዳ ኮማንዶ ሰለስተ በጠሎኒ እውን ከምዚ ሕጂ ምፃይ ወዲ መምህር ክብሎ ፀንሐ ኣብ ስርሒት ደንካሊ ኣብቲ ናይ ጢዖስ ተሳተፋ ካብ ፓራ ኮማንዶ መፅናና ተወሳኺ ገለ ኣባላት ናይ ሜካ እምበር ዝኾነ ናይ መድፍዕ ረሻሽ ታንኪ ናይ ወገን ኣይተሳተፈን። ስለዘን ኣህታ እዚኣተን ተደሚረን ወታደራዊ ሃንደሳ እውን ነይሩ ተደሚረን ጸላኢ ኣብ ከባቢ ዓዳእቡን ፀኒሕና
2: ሕጂ ጸላኢ ዕለት 3 ወርሒ 3 ተሳኣን ሓዘን እዩ ካብ ዓዲ ኳልኣን ከባቢዮም ብራማ ገይሩ ንዓድዋ ከዓ ተወፊሩ ምናልባት ኣብቲ እዋን እቲ ተሓፈሻ ኩነታት ፖለቲካን ወታደራዊ ኩነታት ጸላኢ ኣበይ ነይሩ ንዝብል ሕዱ ኩላና ንፈልጦ ኢና። ኣብ ከባቢ ኣትሉ ዝነበረ ኣብ ሕማቅ ኩነታት ዝነበረሉን ኩነታት እዩ። ስለምንታይ ትወፍርቲ መሪፅዎን ዝብል ሕቶ ግን ሓደ ነቲ ውሽጢ ኢትዮጵያ እቲ ዝነበረ ናይ ህወደግ ሓይልን ናህናውን ናይ ኮማንዶን ናይ ከቢድ ብረትን ሓይልን ዝያዳ ንምትዕንቃፍን ድሕሪት ክምለስ ከም ዘለዎን ምግባርን ዋላ እቲ ብዓሰብ ወፊሩ ዘለውን ካብቲ ዘሎ ንከይቀፅልን ስጋኣታት ንምፍጣርን ተባሂሉ ዝተገብረ ምዃኑ እዩ። ብከምኡ ከዓ ጸላኢ ውሽጢ ትግራይ እንተዳእትየ ዓድዋ እንተዳእትየ ናይ ግድን እንታ ሓይሊ ውሽጢ ኢትዮጵያ እቲ ደሎ ክምለስ ዝኽእል ዝብል ሓሳብ ስለ ዝነበረ እዩ። ከም ዕላማ ምፋር ናይ ጸላኢ እዮም ዝተፈልጠ ውድብና ቀልጢፉ ኣህታት ሰዲዱ ነቲ ጸላኢ ክዓግትን ክመልስን ክጭፍልቕን ከም ዘለዎ መደባ ውፅኢ ማለት እዩ።
3: ኣነ ካብ መጀመርታ ካብ ግንባር ደቂ ኣምሓረ ንቂለ ሓንቲ በጠሎኒ እንዳ 16 ባህሎት ሸቃ ዝሓዘዋ ከምኡውን ተስፋልደታ ኮ ዝሓዛ ክልቲኦም መራሕቲ በጠሎ ናይታ በጠሎን እዮም ነይሮም። እዚ ኣህል እዚ ሒዘ ተበጊሰ ክብገስ ከለኹ ቅድሚ ምብጋስና ጸላኢ ካብ ዓዲ ኋላ ንራማ ወፅኡ ንትግራይ ከጥቅዕ ይብገስ ስለ ዝነበረ ሰራዊት ናይ ትግራይ ከዓ ብምልኡ ኣብ ጎንደር ኣብ መጥቃዕቲ ኩናት ስለ ዝነበረ ዳርጋ ዝገደፎ ሰራዊት ወይ ከዓ ሓለዋ ናይ ድሕሪት ዝበሃል ኣይነበሮም። ምክንያቱ በስመራ ከምዘይመፆም ቁስናት እዮም ነይሮም። ኩሉ ዓቕሞም ዝርከቡ ሒዞሞ እዮም ከይዶም ነይሮም። ኣብቲ እዋንቲ ብራማ ወፂኡሎ ጸላኢ ምስ ተባሃለ ብኣ መሰረት ከዓ እቶም ላዕሎት ሓለፍትና እውን ንኩሉ ኣገናዚቦም ዝርእይዎ ስለ ዝፀልሑ ነዚ ካብ ራማ ዝተበገሰ ጸላኢ ፅፍዕኻ ምምላሱን ምርኩማሽን ወያነ ከዓ ብዘይ ዝኾነ ይኹን ሰጋእታ ከም ዝቕፅሉ ምግባር ተሓሊሉ ብመሰረት ከዓ ገለ ኣህታትና ብጉያ ጸላኢ ንዓዳኣቡን ከይበፅሐ ከሎ ኣብ መገዲ ከም ዝኸትርኦ ተገይሩ ዓዳኣቡን ከይኣተወ ከዓ ርኪበን ከዓ ጠጠዋ ኣቢለን ጸላኢ ማለት እዩ። ኣብኡ ሓሊፈን ክዋጋኣ ፀናሕና ኣህታትና እኹላት ስለ ዘይነበራ ኢናሕና ከም ተወሳኺ መቐፀልታን ከይድና ማለት እዩ። ድሕሪና እውን እንደገና ካብ ግንበር ዓሰብ ተመሊሶም እዮም ናብ ናብኡ እንደገና ከም ዝረቡ ተገይሩ በዚ መሰረት ከዓ ንጸላኢ ኣብ ዓዳኣቡን ተዓጊቱ ማለት እዩ።
2: ሕጂ ጸላኢ ዕለት 3 ወርሒ 3 መጀመርያ መረብ ምስ ሰገረ ምስ ሓንቲ ሃንደሳ ጋንታ ናህና ኣብ ከባቢ ዓዲ 4 ደንበሾ ዝበሃል ገለ ውስናት ከዓ ናይ ማልሻ ናይቲ ከባቢ ዝነበሩ ምሳይ ውግእ ዝጅምር ኣብዚ እዋን እዚ ሓንቲ በጠሎኒ ምድብ ትበጠሎኒ ናይ ወያነው ናብ ራማ ነረ ከበደ ድብሎዋ ዝመርሓ ምናልባት እዛ ጋንታ ንብላ ዘለና ስውእ ብፃይ ወዲ ኣጎዛ ዝበሃል መራሕ ጋንታ እቲ ኮሚሽነር ጋንታ እዚ ህዝቅያስ ሕጂ ማሓዳር ናይ ንዕዘባ መንደፈራ ዘለ እዚኦም እዮም ነሮ። ሕጂ ኣብኣ ውግእ ምስ ከፈተ ንሶም ምስኣ ተዋጊኦም ግን ቲ ፀላኢ ዝመፀ ለላቅሞም ስለ ዝኾነ እንዳንሰሓቡ እንዳተዋገን እዮም ከይዞም እንታበጠለኑን ቀጥታ መፅያ ምስኦም ኮይና ትውግኣ ከፊት ሕጂ ፀላኢ ኣቕሚ ስለ ዝነበሮ ንሶም ከዓ እቲ ኣቕሞም ውሱን ስለ ዝኾነ እንዳተዋግኡ እንዳንሰሓቡን እዮም ዝኸዱ ነይሮም ዕለት ሰለስተ ክዋግኡ ውዒሎም ዕለት ኣርባዕተን ክዋግኡ ውዒሎም ዕለት ኣርባዕተ ናይ ምሸትና ነርክቦም ንሕና
0: ዓድዋ ግብረ ሃይል ኣብ ቀዳማይ ምዕራፍ ናይ ትውግእ ንክልተ ብርጌዳት ናይ ክፍለ ጦርን ክልተ ብርጌዳት ናይ ትግራይ ራስ ገዝ ምልሻ ስርናይን ከምኡ ውን ነቲ ክፍለ ጦር ዝተደረበሉ ሓደ ታንከኛ ሻምበልን ናይ 85 ሚሜ መድፍዕ ክልተ ባትርን ኣሰሊፉ ብዕለ 3 ወርሒ 3991 ልክዕ ሰዓት 10 ባዶባዶ ኣብ ከባቢ ራማ ዝነበረ ውሕድ ናይ ሓለዋ ሰራዊት ህዝባዊ ግንባርን እሂ ወደ ግን ደፊዩ ራማ ኣብ ትሕቲ ቁፅፅሩ ገይሩ ናይ ምዕራፍ ሓደ ናይ ቀረባ ሽቱ ወዲኡ ቀፂሉ ናይ ምዕራፍ 2 ተልእኹ ንምፍጻም ብቐትሪ ዕለ 3 ወርሒ 3991 ካብ ራማ ናብ ዳዕሮ ተኽላይ ብምግስጋስ ልክዕ ሰዓት 18 ባዶባዶ ዳዕሮ ተኽላይ ተቆጻጺሩ ኣብቲ ከባቢ ዝነበረ ናይ ህዝባዊ ግንባርን እሂ ወደግን ውሕድ ዓቕሚ ዝከኣሎ ምክልኻል እንዳገበረ ካብ ከበባ ጸላኢ እንዳተኣለየ ኣብቲ ንጸላኢ ንምቕታል ዝሓሸ ቦታ ንምምራጽ ካብ ጎላጉልን ስንጭሮታትን ወፂኡ ኣብ በረኽቲ ቦታታት ኣብ መንጎ ዳዕሮ ተኽላይን ዓድዋን ዘለዉ ጎቦታት ሒዞም ረዳት ክሳብ ዝመፆም ነቲ ጎቦታት ፋሒሎም ብመሓዝ ጸኒዖም ተዋጊኦምን ተኸላኺሎምን
4: ጋንታና ኣብ ከባቢ ማይ ድማ ብፍላይ ከዓ ምድሪ ወዲ ሰበራ ዝተባህለ ቦታ እያ ነይራ ማዓስከርና ዓዲ ንፋስ እዩ ስለዚ ኣብኡ ኮይንና ከባቢ ዓርዛ ክሳብ መንደፈራ ንሰርሕ ነርና ነቲ ወታደራዊ ህንደሳ ዝምልከት ኣብዚ ሕጂተይ ሓፈሻዊ ተልእኾና እንታይ ነይሩ ታቅድሜና ነበረት ጋንታ ኣብኡ ነይራ እያ ክንቀይራ ክኢልና እቲ ተልእኾና ኣብ ራማ ኮንካ ንዓይላ ጉንደት ዘሎ መስመር ንዋሓይ ንዝወስድ ኹን ካብ ዓዲ ኋላ ዝወረደ ንፀላኢ ነታጉ ብምግባር ንምቁፅፃር እዩ ነይሩ ማለት እዩ ልክዕ ዕለት 3 ወርሒ 3 ፀላኢ ናባና ወፊሩ ሕጂ ብዙ 14ኛው ጎሞራ ክፍሎ ጦር ዝበሃል ሓደ ክፍለ ሰራዊት ነይሩ ከምኡውን ሓደ ብርጌድ ስፓርታካያት ኮማንዶ ኣብ ኮርያ ዝተማሃርብቲ እዋንቲ እዚኦም እዮም መፅኦም ማለት እዩ ስለዚ እቲ 14ኛው ጎሞራ ክፍሎ ጦር መስመር ናይ ራማን ዓድዋ ዝእቱ ሒዙ እቲ ስፓርታካያት ኮማንዶ ዝበሃል ድማ ብደብረ እሙን ኣሌፍ ክሕዝ ከም ዘለዎ ተገይሩ ማለት እዩ ንጎያ መፅኣትናታ ናይ ስለያ ጋንታ ናይ ፀላኢ ሓፈሻዊ ናና ሓይሊ ንምግምጋም ንምፍላጥ ድሕሪ እዚ ሓንሳብ ኩናት ነይሩ ክሳብ ዝወግሕ ምዛ ናይ ስለይ ኣሃዱ ድሕሪኡ ግን ምስ ወያነ ፅርግያ ሒዞም ክኸዱ ከም ዘለዎም ንሕና ብወገን ዓዲ 4 ክንድይብ ከም ዘሎና ተረዳዲእና ሙሉእ መዓልቲ ክንከይድ ውዒልና ማለት እዩ ሕጂ ብዚ ኣብቲ ምኻድ ኣንደበት ፀላኢ ስለ ዝመፀ ዝኾነ ነገር ከነልዕል ኣይከኣልናን ናይ ስንቅን ገለን ንምልከት እንታይ ደኣ ተወሰነ ሓደ 10 ኪሎ ሽኮር ሒዝና ንኸይድ ነርና ኣብ ላዕሊ ሓመዶ ዝበሃል ቦታ ምስ ሓለፍናዮ ጥቓን ዳዕሮ ተኽሊ ምስ ተፀጋዕና ኣብኡ ማይ ነይሩ ከም ኣጋጣሚ እቲ ናህና ናብራ ዝኾነ ትሕዝቶ ስለ ዘይነበረና ክዝከር ከዓ ስለ ዝግብኦ ኣብቲ ሽያኽ ሸይክና መበፅበፂ የብልናን ዝኾነ መትሓዚ የብልናን ኣብኡ ገሌና ንፍስስ ገሌና ንብፅብፅ እቶም ብዙሓት ብፆትና ድማ ደኒኖም ሰት እዩ ማለት እዩ በዚኣ ክንሕኖ ክክኢልና ድሕሪ እዚ ንዳዕሮ ተኽሊ ደይብና ምክንያቱ ፀላኢ ይደፊእ ዘሎ ንሕና ማዕረ ዓቕሚ የብልና ንመፀላኢ ናይ ግድንኢና ነዳናጉየ ኢና ዘሎና ሓይልታትና ክሳብ ድመፃና ማለት እዩ ዳዕሮ ተኽሊ ምስ በፃሕና ዳርጋ ኣጋምሸት ሰዓት 5 ከባቢ ኮይኑ እጂ ኩሉ ግዜ ተከቢድ እቲ ብሬን ነይሩ እናሶም ወላ ሓንቲ ብዙሕ እጥቂ ይነበሮምን ኣብኡ ፅዕፅዕ ኩናት ነይሩ ብዝኾነ ግን ፀላኢ ፀሓይ ምስ ዓረበ ኣብ ዘለዎ ስቕ ስለ ዝብል ደው ኢሉ ማለት እዩ ድሓር ብዘይካ እዚ ብየማና ዝነበረ ናይ ወያነ ሓይል ፀላኢ ብድሕሪት ስለ ዝኣተዎ ሕጂ እንደገና ከነንሰሓብ ክኢልና ኣብ በዓል ዕለት 5 ዳርጋ ዕለት 4 ንዓዳኣቡን ተቐልቂልና ማለት እዩ ኣብኡ እውን ውዒልና ዳሕራይ ግና ማሲኡ ሓይልታትና መፅአን ሙሉእ ኣፅዋር ከቢድ ብረት ታንክ መፅአን ማለት እዩ ስለዚ ንሕና ናብ ድሕሪት ተመሊስና ኮፍ ኢልና እቲ ኩሉ ቦታ ከ ድማ ሓይልታትና ሒዘኖ ኣብዚ ሕጂ ክልቲኡ ውድባት ተወሃሂዱ እዩ ዝሰርሐ ነይሩ ማለት እቶም ወያነን ንሕና ህዝባዊ ግንባርን ናልባት ግን እቲ ሓይሊ ናህና ዝኣክል ዝመስል ስለ ዝመፀ ብክልተ ሒዞሞ ብዓዲ ኣብ ደብረ እምና ኣሌፍን ብዓዲ 4 ዝበሃል ሒዞም ንታሕቲ ንዓዲ ኋላ ዝሰግረሉ መገዲ

0: ተፈጢሩ ማለት እዩ። ብሃፈሻ እቲ ህዝቢ ናይ ህዝቢ ትግራይ ብሰፊ ዒድ መፅእ ነይሩ ንምትሕግጋዝ ኢሉ እንታይ እዚ ትሕዝቶ እዚ ተባሂሉ ሓቲቶሞ እውን መኒኻ ትብሎ ንቸንቶ እዚ ባዕሉ ጎሲዑ ዝመፅእ ዘሎ ህዝቢ ኢልዎ ከም ታሪክ ክግለፅ ስለ ዘለዎ ዝገልፆ ዘለዎ እሱ
1: ካብ ደቡብ ኢና ንምገስ ሕጂ ንሕና ሕጂ ምናልባት ኩላና ከም ንፈልጦብቲ እዋንቲ ግዜ ቀትሪ ኣይክየድኒ ነፈርቲ ኣለዋ ሽዑ ግን ካልእ ኣማራጭታት ስለዘየለ ብቀትሩ መካኒ ተፃዕና ኢና ተበጊስና ተንሽዑ ተበገስና ክልተ በጠለን እየን ቀዳማይቲ በጠለንን ካልኣይቲ በጠለንን ሓንቲ ሓይሊ ናይ ኣጋር ከቢድ ብረት ነይራሃና ካልእ ካቶም ሃንደሳን ስለያን ናይቲ ብርጌድ እቲ ሓንቲ በጠለን ናሃና ግን ሽዑ ምስተንጥዖ ክሳተፋ ዝኸዳ ንወፍር ደንከል ኣብያ ከይዳ ነይራ ሳልሰይቲ በጠለን ዕለት ኣርባዕተ ኣብ ከባቢ ኣዳኣቡን ምስ በፃሕና ካብ መካይን ተራጊፍና ተረኣየነት ስለ ዘሎ ብእግርና ኣብቲ ድዋግእሉ ክሳድ መፂና ማለት እዩ ምናልባት ኣብዚ ኣብ ሙሉእ ትግራይ እቲ ፀላኢ ዓድዋ ካብ ተመፃ ኣሎ ዝብል ወሬታት ተነዚሑ ስለ ዝነበረ ትግራይ እቲ ምስ በልና ጀሚርካ ብፈቐዶ ዝሓለፍንዮም ከተማታትን ዓድታትን ህዝባዊ ግንባር መፅኦም ፀላእ ክምለስ ዝብል ዳርጋ ብዙሕ ተሓጓስን ዕልልታ ነይርዎ እቲ ህዝቢ ዝኾነ ኣብቲ ቦታ ምስ በፃሕና ምስቶም ሓለፍቲ ናይ ወያና ውን ነበሩ ተረኺብና ነቲ ተሓዛ ናይ ፀላውን ሓፈሻ ኩነታት ናይ ፀላውን ቁሩብ ሓበሬታ ካብኦም ረኺብና ሕጂ ንሕና ቀጥታ ሽዑ ድፋእ ሒዝና ነታ ሃንደሳ ንሕና ውእቲ ዋጋእ ዝቐነት ኣውፅና ኣብ ድሕሪት ኮፍ ከም ትብል ጌርና ንሕና ግን ድፋእ ሒዝና ምስቶም ናይ ወያነ ተኣሳሰና ኣቕሚ ናይ ወያነ ብዙሕ ኣይነበረ ኣብቲ እዋንቲ እቲ ሓንቲ በጠኖ ክትዋጋእ ዝቐነት እያ ሓንቲ ካልእ እቲ ክፍልታት ገለ ዳእኻ ከቦ ካብቲ ከባቢ ውን ነይሩ ስሩዕ ዘይኮነ በብመገዱ ዝመፅእ ማልሻ ነይሩ ብዙሕ ግን ዘድማ ኣይኮነ ሓንቲ ካዝና ገለ ዝዓጠቐይ ካልእ እውን ንሶም ሓንቲ በጠሎን ሓንሳብ ብሎ ሓንቲ ሓይልካ ብልዋ ኮማንዶ ኣለሃና ብሉ ነሮም ድሓር ከም ዝርአየና ግን እታ ኮማንዶውን ክልተ ካዝና ዝዓጠቐት ሓንቲ ሓይሊ ተኸውንያ ንሳውን ብዙሕ ተድማዕ ኣይነበረት ብዝኾነ ግን ምስኦም ተኣሳሲርና ድፋእ ሒዝና ዕለት ሓሙሽተ ኩሉ እቲ ከባቢታት ተላሊና ንሕና እቶም ሓለፍቲ ድሕሪኡ በቲ ዘለና ኣቕሚ ዋላ ንፀላ ካብዚ በፂሕዎ ዘሎ ንድሕሪት ክንደፍኦ ክንክእል ኣለና ኢልና ዕለት ሽዱሽተ መጥቃዕቲ ክንጅምር ወዲእና ማለት እዩ በቲ ዘለና ኣቕሚ ከምኡ እንዳበልና ሕጂ ዕለት ሓሙሽተ ወዲ ፋግር ናይ ከቢድ ብረት ክልተ ፀረ ታንክ ፋጎትን ሰለስተ ቀረሻ ሒዙ 23 ሒዙ መፅና ሕጂ ኣብቲ ናይ ዕለ 6ዱሽተ ብወሰድናዮ መጥቃዕቲ እዚ ናይ ወዲ ፋገር ሒዝዎ ዝመፀ ምሳና ተሳቲፍ ዝኾነ ፈቲና ግን እቲ ናይ ወያነ ሓይሊ ከምቲ ዝበልኮ ኣድማዕ ስለዘይነበረ በተን ክልተ በጠሎን ጥረካ ነቲ ዝተጠቕሰ ሓይሊ ኩሉ ንድሕሪ ክትመልሶን ቁሩብ የፀግም ስለ ዝነበረ ብዙሕ ኣይሰለጠናን ኣብቲ መበገሽና ተመሊሽና ድፋኣትና ሒዝና ዓሪድና ጥራይ ክንከላኸል ኢና ፈቲና ብድሕሪ እዚ እቲ ውድብ ንቓልቦ ሂቦ ስለ ዝነበረ ናይ ግድን ፀላእኻ ክምለስ ስለ ዘለዎን ኣህዱታት ክመፃ ጀሚረን ሓደ ኣርባዕተ በጠለኒ ኣጋር በጠለንታት ካብቲ ግንባራት ዝተሳሕባ ፅናና ብጀካ እዚአን እቲ ሰለስተ በጠለን እውን ካብቲ ንጥዮ ኣጥቂዑ ዝሓዘ ክልተ ናይ ፓራ ኮማንዶን ሓንቲ ካእታ ናይ ኮማንዶን ሃና ከይዳ ነበረት እውን መፅናና ቀቅድሚአን ግን ነቲ ግንባር ንኸኣልን ብቐረባ ከዓ ነቲ ውግእ ንኽመርሕን ብፃይ ፊልጶስ ናይ ሕጂ ጀነራል ፊልጶስ ሓላቓ ጠቕላለ ስታፍ ሚኒስትር ምክልኻል ዘሎ መፂና ነይሩ ማለት እዩ ሕጂ ንሱ ዩ ደዋህደና ነይሩ ኩለንተን በብእዋን ድመፃ ዝነበራ ነቶም ኣብኡ ፀናሕናን ንኹላሕና ቀንዲ መራሒ ናይቲ ግንባራን ኣዋህድን ኮይኑ መፅኢ ስለ ዝነበረ ንሱ ዩ ደዋህደና ነይሩ ሕጂ ብጀካ ዘን ጠቕሰን ዘለኹ ሓይልታት እተን ኣርባዕተ ኣጋር ጠልንታት ዝበልኮን ሰለስተ ከዓ እተን ክልተ ናይ ፓራ ኮማንዶን ሓንቲ ናይ ኮማንዶን ናይ ከቢድ ብረት እውን ተወሲኽኒ ኣብቲ እዋንቲ ወደ ሽመላሽ ረዝሄራ ሽመላሽ ድሓዘን ኣርባዕተ ታንኪ ኣርባዕተ መድፍዕ ኣርባዕተ ከዓ እዙ 23 ረሻሽ ሒዙ እውን ንሱ ዕለት ኣርባዕተ ዕለት ሓሙሽተ መፅኡና
2: ንወረድ ካብ ድፋዕ ወሪድና ኣብ ያንጉስ መጀመርታት ሲኒስ የፋንወና ኣብ ያንጉስ ከዓ መካይን ተሳኢልና ንኸይድ ትበጠለኒ ሕጂ ንትግራይ ኢና ንኸይድ ዘለና
3: መካይን መፅናና መካይን ተፃሒና ባፅዕና ኣብ ባፅዕ መካይን ነዳዲ መሊአን ጉዕዘና ንፈረ ገፅን ንደቡብ ንቕፅል ካብኡ እንደገና ምጥዋይ ኮይነን ዓዲ ቀይሕ ብርቡ ሓዳስ ዓዲ ቀይሕ
2: ኣብ ዓዲ ቀይሕ ትተልኾ ሳልሒ ሩ እዩ ዝበና ሳልሒ ሩ ሂብና ብቐጥታን ትግራይ ዓዲ ኣቡን ክንኣቱ ምኳና ኣብኡ ፊልጶስ ዝደቐ ተልኦ ክበና ምኳኑን ተሓቢርና ከድና ምስተን ካብ ጢዑ ጢዐን ዝመፅእ ሃብታትን ካልእን ዝነበራ ምስን

0: እታ መጥቃዕቲ ትጅምር ንሕና ሕጂ ተዓቕምና ድሓን ስለ ዝነበረ ሸውዓተ ታንክታት ኣብ ፅርግያ ስለ ዝነበራ መጀመርታ ንሰን ከይፈረሳ ከለዋ ከዓ የማን ፀጋም ክቕፅል ስለ ዘይከኣል እታ ሸቶ እታ ፅርግያ ተዋሂባትና
1: ንሕና ምልክት ወላ ሓንቲ ከምቲ ኖርማል ሰብ ኢና ረድዮታትና ዓፂና ኢና ዘለና ከይድና እዚኣ ዳዕሮ ተኽሊ ዝበላ ኣብ ኣይና ኩናት ንጅምር ብጣዕሚ ሓያል ዝኾነ ኩናት ነይሩ በቶም ማልሻይቶ ታሒ ዝፀኒሕና ካብኡ ኣብ መንጎ ራማን እዛ ዳዕሮ ተኽልን ሓያል ዝኾነ ኩናት ተኻይዱ
2: ሓዳ እውን ዝበሃል ዓዲ ንበፅሕ ኣብ ዓዳ እውን ቀላሚጠሳት ዘለዎ ሩባ እዩ ጃሕጃሕ ዝብላ ውዒልና ገባር ኣብኡ ሃዲቦም ካብዚ ከባቢ ዳዕሮ ተኽሊ ዝበሃልቶም ተጋሩ ኣብኡ ፀናሕና ድምፂ ናይ ከቢድ ብረት እዩ ንሰምዕ ተኽሲ ኣበይ ተኽሲ እንታይ ኣለ እዩ ትበላዮ ፀላኢ በዚ ብኤርትራ መፅኡ ኣብዚ ዳዕሮ ተኽሎ 10 ኪሎ ሜትር ዓድዋ ካ እተሪፋት ኣላ ኢሎምና ተረዲእና ሕጂ ትስራሕ ናብኡ ምኳኑ ኣብኣ ውሕዳት ማልሻ ወድ ማልሻ እዮም ፀኒሖምና ኣኳዕ ክብሉ ፀላኢ እውን ብዙሕ ሓይሊ ዝነበረ ትደፍእ ካብ ዳዕሮ ተኽሊ ዝበሃል ኮብኪብና ንራማ ንክሳድ ዒቃ መሪሽና እዮም
0: ቻሸቶ ታ ፅርግያ ተዋሂባትና ምክንያቱ ዝኸፈልና ከቢድና ንሳኸ ኣለናይ ከዓ የማንን ፀጋምን ክስጉም ስለ ዘይክእል ናይ ወያነ ሓደሽቲ ካብ ተዕሊም ዝውፅኡ ናይ ኮማንዶ ብፀጋምና ነይሮም ተንካልቲ ኣህርታትናትና ኩለን ግን የማንና እየን ነይረ ኣብዚኣ ሕጂ ብዝኾነ ተን ታንክታት ኣየፅናሕና የን ታቦታ ፅቡእ ተቋፂርናያ ሳባ ሽማ ሳባ መራሒት መስርዕ ሃብቲ ማርያም ሽሙ መራሒ ጋንታ ዘለዎም ብድምር ካብቲ ሓይቢ ኣብዚኣ ሸውዓተ ስዋኣት ነይሮም ኣለ
2: መስዋዕት ከፊልና ኢናብኡ በዓል ሰባ ትበሃል መራሒት መስርዕ ምሳና ነራ ካብ ሳልሰይቲ ሓይሊ ወይ ሃብቲ ማርያም ዶ ኮይኑ ዝበሃል መራሒ ጋንታ ሓያለ መስዋዕቲ ጋጢምና እዩ ዝኾነ መረብ ኣብራማ ሓደ ቁሩብ መዓልቲ ውዒልና ካብኡ ተመሪሽና ንደንከል ኢና ንቕፅል
1: ኣብኣ እዚኦም ሰለስተ ሰባት እዚኦም ተሰው እዮምና ቀፂልና ከይድና እቲ ማልሻ ናይ ትግራይ ዝበሃል ንፀጋም ይተኣልዩ ካብቲ ቦታ ኸኢልና ራማ ሒዝና እያ ንዓኣ ፀፊፍና ንትግራይ ንሩባ መረብ ኣሳጊርና ናባና ማለት እዩ ክሳብ ዒቅ ኣሳጊርና ካብኡ ተመሊስና
0: ካብ ድፋዕ ክንብገስ ከለና ረድዮታት ዓፂና እያ ተበግስና ረድዮ ዓፂና ስለ ዝተበገስና ኣየና ኣህዲ ናብኡ መፅኡ ዝዋጋእ ዘሎ ፀላእ ይፈልጥ ኣይነበረ ኣብታ ናይ ዳዕሮ ተኽሊ ሕጂ ምስ በፃሕና ኣህርታት ንታሕቲ ወሪዱ ናብቲ ቢንቶ ንራማ ገፁ ናብኣ እንዳኸድና ከለና እቲ ኣህርታት እንዳርከብና ከለና ፊልጶስ ናይ ብል ሕጂ ኣብ ዝበረኸ ስለ ዝነበረ ናይ ዓዳ እውን ንሱ ዝያዳ ንሰምዖ ነርና ጓላላ ትካድያ ምልክት ይብል እወ ጓል ከዓ ምልክት ከዓ መንያ ዘላ ምሕረት ኣርዓደም ኣላ ምሳይ ሕጂ እስኹም እሞ ፀላእስ ካበይ ከም ንምፃኹም ንዕኹም ፈሊጥኩም ኣሎ በታ ኦፐሬተር ናይታ ጓል ብኣ ካበይ ከም ንምፃኹም ፈሊጥኩም ኣሎ ምክንያቱ ኣብ ግንባር ግን ንዓ ከለና ኣብቲ መስመር ናይ ፒኣርስን ገለምታትን ይዕልልና እንዳበላ ምሕላፍ እየ ንኽእል ነይረ ሕጂ ብቐጥታ ዳዕሮ ተኽሊ ከይኣተና ከለናስ ንሕና ካበይ ናይ ኣህዱ ከም ንምፃናስ ፀላእ ፈሊጡ ብድምፂ ናይ ጓል ራዕዶም ጥራይ ብድሕሪኡ ተኸባኺብና ንራማ ኢና ንኣቱ ኣብ ራማ እውን ታባ ናይ ራማ ትበሃል ናባና በፂሓ ኣብዚኣ ሕጂ ሓንቲ ሓይሊ ኣቢላ ስለ ዝነበረ ሓይሊ ናይ ወድ በራክ ዝታይ ተብል ብዙሕ ክሳራ ይነበርና ምፀጋምና ካብ ጣታት ነረን ሓደ ስቡ ጥራይ ና ከፊልና ብ
3: ካብ ቆሓይን ዝተበገሰ ሓደ በርጌድ ምልሻ ስርናይ ኣብ ጎንጎኖ በፂሑ ምስ ወገን ወግእ ገጢሙ ኣብ ሸቱ ከይበፅሐ ኣብ ካልኣይ መዓልቱ ተፀፊዑ ናብ መበገሲ ቦቱ ተመሊሱ ፀላኢ ዕለት 4 ወርሒ 3991 ኣብ ከባቢ ዳዕሮ ተኽላይ ካርታ ጥቕሲ 828 ዘሎ ቦታታት ተቋፃፂሩ ከሎ ህዝባዊ ግንባር ድማ በዚ ዝተጠቕሲ ዕለት ካብተን ንጢዖ ዝሓረራ ፓራኮማንዶ ቦጠሎንታት ክፍለ ሰራዊት 16 ክፍለ ሰራዊት 52 ከምኡ እውን ሓደ ቦጠሎኒ ናይ ኮማንዶ ባደ 7 ንረዳት ብህፁፅ ብዓዲ ግራት ገይረን ብኣኽሱም ንከባቢ ዓድዋ ናብዚ ሓድሽ ግንባር ተፀንቢሮም
4: ሰራዊት ናይ ወያነ ወላ ሓደ ምድብ ሰራዊት ወይ ሓላፊ ዝነበሮ ሰራዊት ኣይነበረን ይሄ ወደ ተኻትሎ ዚ ናይ ኢትዮጵያ ምንቅስቓስ ብሓፈሻ ብጠቕላላ ኣብ ክንዲ ንትግራይ ጥራሕ ዝብልሲ ንኢትዮጵያ ዘይንብል ዝብል ፍልስፍና ናይ በዓል መለስ ስለ ዝመፀ ተን ነበራ ውድባት ናይ ኣምሓራ ምንቅስቓሳት ይኹን ተን ናይ ወያነ ብሓባር ኣዲስ ኣበባ ንምቕፃል መደብ ክውፅ ከለዉ ንሕናስ ንትግራይ ኢልናኢና ተዋጊእና ንትግራይ ኢልናኢና ተቓሊስና እምበር ኣዲስ ኣበባ ዝብል ቀልሲ ነበረና።

0: ዝብሉ ተዋውምቲ ስለ ዝፈጠሩ ምዓር እቶም ከፊእና ኣሎ ትብሉ ገዛኹም ክዱ እቶም ክንቅፅልና ትብሉ ከዓ ምሳና ትቁፅሉ ኢለዮም ወያ ንቐፂሎም እዚ ቶም ከፊእና ኢሎም ገዛኦም ተመሊሶም ነበሩ እንተዘይኮይኑ ካልእ ሰራዊት ኣይነበሮም። እዚ ግን ትኩለታት ምስ ረኣየ ባዕሉ ሓደሓደ ብሓንቲ ካዝና ዝሓዘ ባዕሉ ዝነቐለ ከምሳቶም ዘለዎ ካ ጎሲዑ መፅ እዮም ዝብልዎ ዝኾነ ይኹን ግድም ሰራዊት ኣብ ገገዙ ዝፀንሐ ብሓዳር ናብሩ ዝፀንሐ ውዱብ ሓይሊ ወይ ከዓ ጥሩፍ ሓይሊ ብሓለፍትን ኣቃወማን ደረጃን ስለ ዘይነበሮ ብፍኑው መልክዕ ጥራይ ስለ ዝነበረ ኣብቲ ባይታ ደምፀሎ መሰረት ኣይነበሮን። ብመጥቃዕቲ ብሪፖርት ዝምራሕ ነይሩ ኣብቲ መጀመርታ እኳ ብዙሕ ኣይሰጎምናን ግን ኣገዳሲ ዝበሃል ስትራቴጃት ኣግዲፍን ሓዲርና ንፅብሒቱ መጥቃዕቲ ጌርና ከዓ ተልና ንራማ ኣቴና ካብ ራማ ከዓ መረቢና ስጊርና እዮም
1: ኣብ ዓዳ እውን ኣቐዲመን ዘ ኣህርታት ኣብኡ ተደሪ ኣብኡ ፀኒሐናና እየን ንሕና ከዓ ተደሪብና ማለት እዩ ኣብ ርጌት ምስ ተደረብና ቦታ መፅናዕቲ ተገይሩ በቦታና ተዋሂቡና ቦታና መጥቃዕቲ ጀሚርና ማለት እዩ መጥቃዕቲ ጀሚርና ፀላኦ እንዳኸብከብናዮ እንዳኸብከብናዮ ኣብ ራማ ኣብፅሕናዮ ካብ ራማ ናብ ክሳድ ዒቃ መረብ ኣስጊርናዮ መረብ ምስተገረ ተልእኾ ተዛዚሙ ማለት እዩ ወዲእና ካብኡ ምስተወደ ንሓደ ዝተወሰነ እዋን ኣብኡ ፀኒሕና ብዕለት 25 ተመሊስና ኣፋንቧኣቲኢና
2: ኣብቲ ካብ ዕለት 4 ክሳብ ዕለት 13/3991 ዝነበረ ሰብኣዊ ክሳራ ዓድዋ ግብሪ ሃይል ጠቕላላ ድምር ዝሞቱ 737 ጠቕላላ ድምር ዝቆሰሉ 1229 ጠቕላላ ድምር ሃለዋቶም ዘይተፈልጠ 89 ጠቕላላ ድምር ናይ ኩሎም 255 ነይሮም።
0: እዚ ታሪክ እዚ ብህዝቢ ኣዳኣቡኒ ዓድዋን ግን እዚ ታሪክ እዚ ሕቡቕ ክኾን ኣይክእልኒ ኩሉ እቲ ህዝቢ ፍቕዳ ጎቦን ፍቕዳ ሽንጭሮን ሃዲሙ ዓድዋ ብዓድዋ ኣዳኣቡን ብዓዳኣቡና ኣኽሱም ብኽሱማ ኩላይ ሃዲማ ጥላይ መፂ ተባሂሉ ብድሕሪና መፅ ተባሂሉ ኩላይ ኣፋፋሒላ። ስለዚ ታሪክ እዚ ህዝቢ ትግራይ ግን ክሓብኦ ዝኽእል ኣይኮነ ምክንያቱ ብሰንኪ ህዝባዊ ግንባር ስለ ዝደሓነ ዝኾነ እዚ መጥቃዕቲ እዚ ኣብ ካልኣይ ምዕልቲ ተወዲኡ ኣብ ካልኣይ ምዕልቲ ምስ ተወደአ ብድሕሪ ወዲእና ተሃድሶ ኣለና እሞ ኣብቲ ተሃድሶ ክትሳተፉ ኢሎምና ንሕና እኳ ተሃድሶስ ከም ኣብ ሓላሰውራ ፅንሑ ሞ ደስ ኢና ንፈልጥ ነርና እበ ተሃድሶ ከም መዘናግዕን ከም መሕደስ ሓንጎልን ንውስ ዘይነበርና እንታይ ተሃድሶ ተሃድሶ ኣለና ልካ ዘረባ ዳ ኢልና ነገርመና ኢና ከድና ብዝኾነ ይኹን ግን እቲ ህዝቢ ሰላም ኮይኑ ንዕብሮዚ ተባሂሉ እቲ ህዝቢ ተኣኪቡ ኣብ ጓይላን ኣብ ግብጃን ኮይኑ ፀኒሕና ምስኦም ተዘናግዕና ካብኡ ንፅብሕቲ ንቦታይ ክምለስ ተሓደ ሒዘ ሕጃያት መፃኹ ማለት እዩ ተሓቢርኒ ንዓዲ ቀይሐ ተመሊሰ ክገርመኩም ኣብ ዓዲግራት ምፅኣትና እታ ናይ ዓዲግራት ማይ ዒላ እያ ዒላ ስለ ዝኾነት መፍትሒ ክትገለ ዝኾነ መፍትሕ ኣለዋ ኣብዝላ እውን ክትብላ ዘፀግመካ ወዲ ዓዲ ኮንካ ክትረክባ ተዘይክልካ ይትረክባን ኢኻ ኣብ ዓዲግራት ዝኣተና ግን ማይ እዮም ዓፂኦምና ሃዲሞም ንዓለ ተበልና ተሓት ብልና ዓዲግራት ኣቲና ማይ ስተ ሲኢና ኣመወዳእታ ከምዚ ኢሎም ተጋደልቲ መፂኦም ኣለው ማይ ሲኢኖም እብልዋ ንኣዳ ሓየሎም ዝተብርኣያ ማለት እዩ ማይ ሲኢኖም ኣለዎም ሰላት ሰበይቲ ኣዝያ ሓያል ከቢድ ኤርትራዊ ስምዒ ዝነበረ እያ ከም ሃማፀ ኮይና ዝሰርሕ ነራ ኣኼባ እንተገይራ ዓወት ንህዝባ ግንባር ዓወት ከዓ ንወያነ ትብል ነበረ ሰበይቲ እያ ህዝባዊ ግንባር ቅድሚት ከይሰርዐት ወያነ ይትብል ኒያ ነራ ድሓር ብጉያ መፅያ ኣበለቲ ሓላፊ ኢላ ንዓይ ትረክበኒ ዝንዝ ናልና ከልና ኣብዝላ ኣርቢጅ ጌርካ በትና ነዛ ዒላ ትብለኒ እንትገለ መፍትሒዮም ገይሮምሉ ድሕሪ ንዓ በቲና ማይና ሰቲና ውዒልና ካብኣ ንዓድና ከድና ማለት እዩ ንኤርትራ ኣቲና ማለት እዩ
3: ናይ ትግራይ ሕጂ እዚ ምሕና ዝገበርናዮ ታሪክ እዚ ተጋዳላይ ህዝባዊ ግንባር ዝገበሮ ታሪክ ብካልእ ክቐርብ ከሎ እቶም ህልዋት ዘለና ግን ክንገልፆ ስለ ንደልየ ክገልፆ ደልየ ዘለዎ ኣብ ዓዳኣቡ ናብቲ ቀላሚጦስ ተሓቢእና ውዒልና ካብ ደንገል ብለይትን መዓልትን መፂና ኢና ዓብ መጥቃዕቲ ተኸይዱ ማለት እዩ ኣውቶቡስ ኣላ ልዕሊ ራማ ኣብ ኣውቶቡስ ስሞም ክዝኩሮም ዝደልብ ዝሕጂ ንህዝቢ ትግራይ ከነትሕን ዝገበርናዮ እዩ ማለት እዩ እምበር ንዓና ዋላ ሓንቲ ፀገም ግንባር ደፍረሰልና ብኡ ይነበረን ገለ ይነበረን ግን እቲ ኩሉ ህዝቢ ከባሳብ ዝተኸይድ ነበረ ፀላእ ነዚ ጨፍጭፍና ጨፍጭፍና ኸና በኤርትራ

መሊስኒ ኣብዚ ቦታ እዚ በዓል ተስፋ ገርጊሽ ኤሊት ገርየ ዝበሃሉ ከፍ ኢልና ኣለና ማለት እዩ። ስለዚ ስርሒት ናይ ራማ ሙሉእ ብሙሉእ ብተጋደልቲ ህዝባዊ ግንባር እዩ እምበር ናይ ወያነ ዝበሃል ኣይነበሩን ማለሻ ድዮም ገለ ነይሮም ተሓተትካዮም ከማ ናይ ኩስቶ እዮም ዝብሉካ በቲ ስም ዝሓላፊ እዮም ዶ ጥርንፎም እምበር ከምቶም ንፈልጦ መሃዱ ናይ ወያነ ከማ ንዋል ሓንቲ ይነበረን

ንሕና ክሳብ ዕለት 9 ኣብቲ ከባቢ ናይ ራማ ፀኒሕና ድሕሪኡ ዘርኢ ዝሓዘን ክልተ በጠሎኒ ኣብኡ ተሪፈን ንሕና እቶም ካብ ግንባር ጊንዳዕ ዝመፃና ሰለስተ በጠሎኒ ካብ ግንባር ደቂ ምሓረ ዝመፀት ቋንቁ ዝሓዘ ሓንቲ በጠሎኒ እተን ካብ ስርሒ ደንካልያ ናባና ተሳተፋ ሰለስተ በጠሎኒ ተጠቓሊልና ኣክንድነና ኣብ ቦታና ንምለስ ኣብ ስርሒ ደንካልያ ተደረቡ ስለ ዝተባሃልና ኢና ናብ ስርሒ ደንካልያ ከይድና።

ሰላም ፈነወ ኤርቲቪ ኣብ ምክትታል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ሎሚ ሓሙስ ራሕ 5 ሰነ ፍርቂ መዓልቲ ፈረቓ ስላለዎ ዜናታት ውሽጢ ንወፃእን እንሆ ዜና ዘቕርበልኩም ሎም ተኽለ ክትከታተሉና ብኸብሩ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ኤርትራ ኣብ ናይሮቢ ኣብ ዝተኻየደ ፅምብል መዓልቲ ሕብረት ኣፍሪቃ ተሳቲፋ ኣብ ንኡዞባ ሰገነይቲ ኣስክሬናት ሰማዕታት ኣብ ናይ ክብሪ ቦትኡ ዓሪፉ መዓልቲ ሰማዕታት ኣብ ኢጣልያ ጀርመንን ነዘርላንድስን ብልዑል ሓበን ተዘኪራ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ምስ መራሕቲ ሕቡራት ኢማራት ዓረብን ኩዌትን ዝርርብ ኣካይዱ መራሕቲ ፈረንሳ፣ ጀርመን፣ ኢጣልያ፣ ፖላንድን ብሪጣንያን ኣብ መዳይ ኢንዱስትሪ ምክልኻል ዝካየድ ምትሕብባር ክሕይል ተሰማሚዖም ኣብ ቨነዙዌላ ብዝተኸስተ ማንታ ሓደጋታት ምንቅጥቃጥ ምድሪ ከቢድ ሰብኣዊ ንዋታውን ትሕተ ቅርፃውን ክሳራታት ወሪዱ ኣብ ዝርዝራቱ ክንሰግር ኤርትራ ብመንገዲ ኣብ ኬንያ ዝርከብ ኤምባሲያ ኣብ ናይሮቢ ኣብ ዝተኻየደ ፅብብ 23 ዓመት መዓልቲ ሕብረት ኣፍሪቃ ማለት ኤዩ ደይ ተሳቲፋ ኣብቲ ብምትሕብባር ኣብ ናይሮቢ ዝርከባ ኤምባሲታት ኣፍሪቃ ዝተዳለወ ኣፍሪቃዊ ፅምብል ኣምባሳደር ኤርትራ ኣብ ኬንያ ኣቶ በየነ ርእሶም ከምኡውን ኣባላት ኤምባሲን ወከልቲ ማሕበረኮምን ከም እተሳተፉ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ ኣምባሳደር በየነ ከም ዲን ዲፕሎማስያዊ ማሕበረሰብ ኣፍሪቃን ኣብ ናይሮቢ ዝርከቡ ምላእ ዲፕሎማሰኛታትን ኣብ ዘስምዖ መደረ ኣፍሪቃ ኣብ ክንዲ ካብ ወፃኢ ብዝውሃብ ትእዛዛትን ዘይርብሓ ግዳማዊ ውዕላትን እትም ትርመስ ናይ ገዛእ ርእሳ ሓያልን ብሱልን ጥምረት ክትሃንፅ ከም ዝግባእ ብምጥቃስ ኣህጉርና ካብ ናይ ግብረ ሰናይ ረድኤት ንላዕሊ ዓለማዊ እምነትን ዘላቂ ሽርክነትን የድልያ ክብል ኣነፂሩ 25 ግንቦት 1963 ዝተመስረተ ውድብ ሓድነት ኣፍሪቃ ብ9 ሓምለ 2002 ብሕብረት ኣፍሪቃ እኳ እንተተተክአ ዓመት መፅእ እትዝከር መዓልቲ ሕብረት ኣፍሪቃ ግና እታ ውድብ ሓድነት ኣፍሪቃ ተመሰረተትላ ዕለት እያ ኣብ ንኡዞባ ሰገነይቲ ካብ ዝተፈላለየ ከባቢታት ግንባር ደቂ ኣምሓረ ከባቢ ደግራ መሬቶን ዕዋነትን ዝተኣከበ 10 ኣስክሬናት ሰማዕታት ኣብ ናይ ክብሪ ቦቱ ዓሪፉ እዚ ብምክንያት 20 ሰነ ዝተወደበ ስነ ስርዓት ናይ ምውርራስ መደብ ብኮሎኔል ጴጥሮስ በኽረፄን ከምኡውን ማእቶታዊ ንጥፈታት ብህዝቢ ሰራዊትን ተመሃሮን ኣብ መካነ መቃብር ሓርበኛታት ዘጠቃለለ ከም ዝነበረ

0: sevgili Alina Habiro. ኤርትራውያን ነበርቲ ኢጣልያ ጀርመንን ኔዘርላንድስን ምክንያት ኤርትራ ሰነ ኣብ ዝወደቦ መደባት ዝኸረሓበን ንመሰሰኒ ማዕግናሕ ድርሳ ማዋታት መዳቤ ስድራ ስዋኣትን ዝውዕል ገንዘባዊ ኣበርክቶ ገይሮም ጋጠኛ ሳሙኤል ሃብቶ ሚካኤል መልክዕ ጸብጻብ ዘዳልዎ ትሕዝቶ ስቴፋኖስ ግርማይ ካቅርቦ እዩ።
1: በዚ መሰረት ኤርትራውያን ነበርቲ 17 ከተማታት ኢጣልያ ሽምዓ ብምውላዕን ናይ እግሪ ጉዕዞ ብምክያድን ሰማእታቶም ኣብ ዝዘከርሉ 39811 ዩሮ ንምስሳን ማዕከን ሕድሪ ሰማእታት ኣበርኪቶም። ኣብ ከተማ ሮማ ኣብ ዝተኸየደ ስነ ስርዓት ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓ ጽዮን ጴጥሮስ ነቲ ዕለት ዝምልከት መልእኽቲ ኣቕሪቦም ኤርትራውያን ተቐማጦ ጀርመን በብከተማኦም ኣብ ዘካየድዎ ናይ እግሪ ጉዕዞ ምብራህ ሽምዓ ከምኡ እውን ንርዝነት 20 ሰነ ዝገልጽ ስነ ጥበባዊ መሰናድኦ ዘጠቓለለ ስነ ስርዓት መብፅዕኦም ንትግባር ሕድሪ ሰማእታት ተሐዲሶም። ኣብ ከተማ በርሊን ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ 20 ሰነ ሕድሪ ሰማእታትና ብስራሕ ንምትርጓም ቃልና እንሐድሰላ ዕለት ምዃና ብምጥቃስ ኩሉ ዜጋ ኣበርክትኡ ክዕዝዛ ዘኻኺሮም። ኣብ ከተማ ፍራንክፈርት ድማ ሓላፊ ህዝባውን ከማውን ጉዳያት ኣቶ ጣዕሚ ሃይለ ሕድሪ ሰማእታት ጾር ናይ ነፍሲ ወከፍ ኤርትራዊ ከም ዝኾነ ኣገንዚቦም። ብተመሳሳሊ ኤርትራውያን ነበርቲ 13 ከተማታት ኔዘርላንድስ በብወገኖም ኣብ ዝወደብዎ ናይ ዝኽረ መደባት ንመሰሰኒ ማዕከን ሕድረ ሰማእታትን መናበይ ስድራ ስዋኣትን ዝውዕል 44485 ዩሮ ኣበርኪቶም። ኣብ ኣምስተርዳምን ሮተርዳምን ኣብ ዝተኻየደ መደብ ቆንስል ኤርትራ ኣቶ ክብር ኣብ ተወልደ ከምኡውን ሓላፊ ህዝባውን ከማውን ጉዳያት ኣቶ ኢሳቅ ምናሴ ኣብ ዘስምዕዎ ቃል ጀጋኑ ስዋኣትና ኣብ ንዝክረሉ ትግባረ ዘሰከሙና ሕድሪ ክንግምግምን ቅርብነትና ደጊምና ከነረጋግፅን ከም ዘድሊ ገሊፆም። ኤርትራውያን ነበርቲ ዊኒፔግ ካናዳ ብ21 ሰነ ኣብ ዝወደብዎ መደብ ዝኸረሓበን ድማ ስድራ ሰማእታት ንምሕብሓብ ዝውዕል ልዕሊ 3500 ዶላር ካናዳ ወፍዮም።
0: ኣብ ንኡ ዞባ ደቂ ኣምሓረ ምክንያት 20 ሰነ መዓል ሰሞታት ሰራሕተኛታት መንግስቲ ህዝብን ተምሃሮን ዘዋፀዎ ልዕሊ ፍርቂ ሚልዮን ናኣፋ ኣብ 18 ምሕዳራት ከባቢ ንዝርከባ ስድራ ስዋኣት ተዓዲሉ እቲ ገንዘብ 258809 ናኣፋ ብሰራሕተኛታት መንግስቲ 243207 ናኣፋ ብህዝቢ 19272 ናኣፋ ድማ ብተምሃሮ ዝተዋፀአ እዩ። ኣብቲ ዕለት ንስድራ ስዋኣት ዓይነታዊ ደገፍ ከም እተገብረ እውን ተሓቢሩ። ኣመሓዳሪ ንኡ ዞባ ደቂ ኣምሓረ ኣቶ የማነ ኣበራ ኣብ ዘስምዖ ቃል ንስድራ ሰማእታት ምድጋፍ ሓላፍነት ናይ ነፍሲ ወከፍ ዜጋ ከም ዝኾነ ኣረድዩ። ኣብ ንኡ ዞባ ሰንዓፈን ልዕሊ 3 ኣዋርሕ ብክልሲ ሓሳብን ግብርን ዝቐሰሞ ሙያዊ ስልጠና ዝዛዘሙ 81 ደቂ ኣንስትዮ ዝርከቦም 145 መንእስያት ብ23 ሰነ ተመሪቖም። እቲ ብምትሕብባር ሃማማቴን መሰልጠኒ ማእከል ጽዮንን ዝተዋህበ ስልጠና ቴክኖሎጂ ኮምፒውተር ከምኡውን ደረቕን ተንቀሳቓስን ስእሊ ከም ዘጠቓልል ሓላፊ ሃማማቴ ኣብቲ ንኡ ዞባ መንእሰይ ሃብቶ ኣብ ነጋሲ ሓቢሩ። ኣካያዲ መሰልጠኒ ማእከል ጽዮን መንእሰይ ናሆም ኣብርሃም ብወገኑ ተምሃሮ ነቲ ስልጠና ብልዑል ተገዳስነትን ዲስፕሊንን ከም እትኸታተል እውን ጽቡቕ ውፅኢት ከም ዘመዝገቡን ብምሕባር ብስራሕን ንባብን ከማዕብልዎ ተላብዩ። ወኪል ሰልጠንቲ ብወገኑ ንዝቐሰምዎ ስልጠና ኣብ ባይታ ወሪዶም ኣብ ረብሓኦምን ረብሓ ሕብረተሰቦምን ንከውዕልዎ ከም ዝፅዕሩ ገሊጹ። ኣመሓዳሪ ንኡ ዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ድማ በብእዋኑ ኣብ መንእስያት ዝግበር ወፍሪ ውፅኢታዊ ንክኸውን ንሰልጠንቲ ቀጻሊ ምክትታልን ምትብባዕን ክግበረሎም ተላብዩ። ክቡራትን ክቡራን ቀጽሉ ዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ዓድም ኣብ ዜና ወፃኢ ክንሰግር ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ከም ኣካል ናይቲ ናብ ሃገራት ወሽመጥ ዓረብ ዘካይዶ ዘሎ ናይ 3 መዓልታት ዑደት ትማል 24 ሰነ ምስ መራሕቲ ሕቡራት ኢማራት ዓረብን ኩዌትን ሰፊሕ ዝርርብ ኣካይዱ። እቲ ዘተ ብቐንዱ ኣብ ክልተኣዊ ዝምድናታትን ዘባዊ ምዕባለታትን ዘተኮረ ምንባሩ ተቓሊሑ። ማርኮ ሩቢዮ ንጋዜጠኛታት ኣብ ዝሃቦ መግለጺ ኣሜሪካ ምስ ሃገራት ወሽመጥ ዓረብ ዘለዋ ጥቡቕ ምትሕብባርን ምውህሃድን ከም እትቕጽሎ ኣረጋጊጹ። ኣሜሪካ ጸጥታ መሻርክታ ዝኾና ሃገራት ወሽመጥ ዓረብ ዘዳኽም ስጉምቲ ከም ዘይትወስድ እቲ ላዕለዋይ በዓል ስልጣን ብተወሳኺ ሓቢሩ። ጸሓፊ ጉዳያት ወፃኢ ማርኮ ሩቢዮ ነዚ ምብጻሕ ዝፍጽም ዘሎ ኣሜሪካን ኢራን

ን ኣብ ሞንገ ንኣዋርሒ ዝቐፀለ ኩናት ደው ንምባል ብ18 ሰነ 14 ነጥብታት ዝሓዘ ናይ ምርድዳእ መዘክር ድሕሪ ምኽታመን እዩ። ይኹን እምበር ገለ ሃገራት ወሽመት ዓረብ እቲ ዝተኸተመ ስምምዕ ምስቲ ኢራን ኣብ ልዕሊአን ዝፈፀመቶ መጥቃዕቲ ዝመጣጠን ከም ዘይኮነ ብምግላፅ ነቲ ስምምዕ ዘለዎን ዘይዕጉብነት ይገልጻ ኣለዋ። እዚ ከምዚ ኢሉ እንከሎ ኣብ መንጎ ኢራንን ኣሜሪካን ዝካየድ ቴክኒካዊ ዝርርብ ዝመፅእ ሰሙን ዳግማይ ክጅምር ትፅቢት ከም ዝግበር ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣሚቱሎ። መራሕቲ ፈረንሳ፣ ጀርመንን፣ ኢጣልያ፣ ፖላንድን ብሪጣንያን ኣብ መዳይ ኢንዱስትሪ ምክልኻል ዝካየድ ምትሕብባር ክሕይል ተሰማሚዖም። እቶም መራሕቲ ትማል 24 ሰነ ኣብ ከተማ በርሊን ጀርመን ኣብ ዘካየድዎ ርክብ ኣብ መዳይ ኢንዱስትሪ ምክልኻል ጥቡቕ ምትሕብባር ምክያድ ወታደራዊ ዓቕሚ ኪዳን ሰሜን ኣትላንቲክ ኔቶ ንምድፋዕን ድልውነት ውግእ ንምርግጋፅን ኣገዳሲ ተራ ከም ዘለዎ ኣገንዚቦም። ብዘይካዚ ኣብ መዳያት ስርዓተ ምክልኻል ኣየር ሰብ ኣልቦ ስርዓታትን ሰብ ሰርሖ ብልሕን ዝካየድ ምትሕብባር ንምስፋሐን ምስ ኣሜሪካ ብቐረባ ንምውሃድን ቃልኣትዮም። ኣብቲ ኣጋጣሚ ቻንስለር ጀርመን ፍሬደሪክ መርዝ ሃገሪ ወታደራዊ ወፃኢታታ ክሳብ 2029 ናብ 3.5 ሜታዊት ካብ ጃምላ ሃገራዊ እቶታ ክብ ከም እተብሎ ሓቢሩ። እዚ ከምዚ ኢሉ እንከሎ እቶም መራሕቲ ንዩክሬን ተወሳኺ ወታደራዊ ደገፍ ክወሃብ ከምኡውን ኣብ ልዕሊ ሩስያ ተወሳኺ እገዳ ንምፅዳቕ ኣብ ምርድዳእ በፂሖም። ኣብ ትርክብ ዋና ጸሓፊ ኔቶ ማርክ ሩት ብማንዛ ተሳቲፉ ነይሩ። ትማል 24 ሰነ ኣብ ሰሜናዊ ክፋል ቬኔዙዌላ ብዝተኸሰተ ክልተ ተኸታታሊ ሓደጋታት ምንቅጥቃጥ ምድሪ ከቢድ ሰብኣዊ ንዋታውን ትሕተ ቅርፃውን ክሳራታት ወሪዱ። በዚ 7.2 7.5 ሬክተር ዝተዓቀነ ማንታ ምንቅጥቃጣት ዛጊት ልዕሊ 32 ሰባት ከም ዝሞቱ ዝሓበሩ ሰበዚ ቬኔዙዌላ ሓያሎ ድሃዮም ጠፊኡ ስለ ዘሎ እቲ ቁፅሪ ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ ልዕሊ 700 ሰባት ከም ዝቆሰሉን ሓያሎ ህንፃታት ከም ዝዓነውን ብምጥቃስ ስዒቡ ዝተኸሰ ልዕሊ 20 ድሕረ ምንቅጥቃጣት ነቲ ክሳራታት ከም ዘዕበዮ ኣረድዮም። ኣህዶታት ሲቪላዊ ድሕነት ግዳያት ንምርዳእ ዘካየድዎ ስርሒት ይቕፅል ኣሎ። እቲ ምንቅጥቃጥ ኣብ ሰፊሕ ክፋል ቬኔዙዌላን ጎረቤት ሃገር ኮሎምቢያን ከም ዳሰምዐ እውን ተፈሊጡ። መንግስቲ ቬኔዙዌላ ብሰንኪቲ ሓደጋ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅሎ። ኣብ ቬኔዙዌላ ኣብ 2018 ብዘጋጠመ 7.2 ሬክተር ምንቅጥቃጥ ምድሪ ልዕሊ 400 ሰባት ከም ዝሞቱ ጸብጻባት ይሕብሩ። መንግስቲ ፈረንሳ ኣብ ሃገሩ ናይ ፈለማ መልከፍቲ ሕማም ኢቦላ ከም ተኸስተ ኣፍሊጡ። እቲ ሓድሽ መልከፍቲ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ብነፋሪት ብዝኣተወ ፈረንሳዊ ዶክተር ከም እተመዝገበ እዩ መንግስቲ ፈረንሳ ዝሕብር ዘሎ። ይኹን እምበር እቲ ዶክተርን ምስኡ ርክብ ዝነበሮም 5 ሰባትን ተወሺቦም ከም ዘለዉ ሚኒስትሪ ጥዕና ፈረንሳ ኣፍሊጡ። እቲ ሕማም ኣብ ልዕሊ ህዝቢ ፈረንሳ ዘስዕቡ ሓደጋ ትሑት ከም ዝኾነ እቲ ሚኒስትሪ ብተወሳኺ ኣነፂሩ። ሕማም ኢቦላ ካብ ውሱናት ሃገራት ኣፍሪቃ ወፃኢ ኣብ ኤሮጳ ክኸሰት እዚ ናይ ፈለማ እዩ። ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ልዕሊ 1000 ሰባት ብቫይረስ ኢቦላ ከም እተለኽፉን ልዕሊ 260 ከም ዝሞቱን ጸብጻባት ይሕብሩ። ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበርኛታት ክትስሕብ ወግዓዊ ሕቶ ኣቕሪባ። እቲ ኣህጉራዊ ትካል መሳርሒ ነዳግመ መግዛእቲ ኮይኑ ከም ዘሎ ብምውቃስያ ኒጀር ነቲ ናይ ምውፃእ ጠለብ ኣቕሪባ ዘላ። ብመሰረት ሕጋጋት ኣህጉራዊ ቤት ፍርዲ ገበርኛታት እቲ ቀሪቡ ዘሎ ጠለብ ድሕሪ ዓመት ይትግበር። ማሊን ቡርኪና ፋሶሉን ቅድሚ 9 ኣዋርሒ ተመሳሳሊ ሕቶ ከም ዘቕረባ ጸብጻባት የረድኡ። ኣብ ሓምለ 2002 ዝተመስረተ ኣሜሪካን ሩስያን ዝርከበን ብርክት ዝበላ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ገበርኛታት ተኣማንነቱ እናጎደለ ክመፅእ ምፅንሑ እዩ ዝግለጽ። ሩስያ ኣብ ልዕሊ መሻርክታ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ መልሰ ግብሪ ከም እትህበሉ ኣጠንቂቓ። እዚ ዝተገልጸ ቤላሩስ ምስ ዩክሬን ኣብ ዘደቡባ ከባቢታት ተኸትላቶ ዘላ ስርዓት ራዳር ምስ ዘይትነቕሎ ኣብ ልዕሊኣ ወታደራዊ ስጉምቲ ክወስድ ምዃኑ ፕሬዚደንት ቮሎዲሚር ዘለንስኪ ኣብ ዝሓለፈ ሳልስቲ ድሕሪ ምእማቱ እዩ። ሃገሩ ኣብ ልዕሊ ቤላሩስ ንዝወርድ ስጋት ኢዳ ጣሚራ ከም ዘይተዕዘቦ ዝገለጸ ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ዩክሬን ንኩናት ዘጋድድ ስጉምቲ ካብ ምውሳድ ክትሕየብ ኣተሓሳሲቡ። ሩስያን ቤላሩስን ንሓድሕደን ፀጥታ

ሰላም ዝኸበርኩም ተኸታተልትና ዳለዎ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብኸብሪ ዕድም ንኣስታት ክልተ ዋርሕ ክካየድ ዝፀንሐ ውድራት ኩዕሶ መርበብ ንእዞባ ዓዲ ኋላ ሰንበት 21 ሰነ ኣብ ቀፅ ቤት ፅሕፈት ሃማቴ ተዛዚሙ ኣብቲ 6 ጋ

0: ታደቅ ተዋዕትዮ ኣርባዕተ ጋንታ ደቂ ኣንስትዮ ተሳትፎ ውድድር ኣብ መዛዘም ዕለት ኣብ ደቂ ኣንስትዮ ጋንታ ከመዲና ንጋንታ ስምረት ሰለስተ ባዶ ክስዕራ ንከላ ኣብ ናይ ደቂ ተባዕትዮ ፆታ ድማ ጋንታ ሓድነት ንስምረት ሰለስተ ባህለለት ይዓታ። በዚ ድማ ካብ ደቂ ተባዕትዮ ቀዳመይቲ ሓልየቲ ካልአይቲ ሓድነት ሳልሰይቲ መምሕዳር ካብ ዓዲ ኣብርሃም፣ ኣብ ደቂ ኣንስትዮ ድማ ከመዲና ስምረትን ቤት ገብርኤልን ካብ ቀዳማይ ክሳብ ሳሳይ ውድን። ብዘይካዚ ዝበለፀ ተፃዋታይ፣ ዝበለፀ ሃራሚ፣ ዝበለፀት ጋንታን ዝበለፀ ኣዳላውን ተባሂሉ ኣብ ክልቲኡ ፆታ ተፃወቲ ምምራፆም ካብቲ ቦታ ዝበፅሓና ሓብሪ ተረድዩ። ሳልሳይን ናይ መወዳእታ ናይ ምድብ ግጥማት ዋንጭ ዓለም ትማል ምሸትን ሎሚ ሓሙስ ወጋሕታን ካብ ቀዳማይ ክሳብ ሳልሳይ ምድብ ዝርከባ ጋንታት ብዘካይዶ 6 ግጥማት ቀፂሉ። ኣብ ካልኣይ ምድብ ዝርከባ ጋንታት ስዊዘርላንድ ኣንጻር ካናዳ፣ ቦዝኒያ ኣንጻር ቀጥር ትማል ምሸት ኣብ ተማሳሊ ሰዓት 10 ተረኺበን። ተማሳሊ 4 ነጥቢ ሒዘን ተረኽባን ዝለዓለ ናይ ምሕላፍ ተኽእሎ ዝነበረን ስዊዘርላንድን ካናዳን ክሳብ ዕረፍቲ ባዶ ባዶ ብምፍላየን በዚ ናይ ቀዳማይ ዕብረ ውፅኢተን ብተማሳሊ 5 ነጥቢ ሒዘን ቀዳመይትን ካልአይትን ኮይነን ናብ ዙር 32 ክሓልፋ ክላ ነይረን። ካልኣይ ዕብረ ብግስ ምስ በለ ሓንቲ ደቂቃ ጥራይ ግን ዝተላዓሎ ግና ቫርጋስ ንሃገሩ ስዊዘርላንድ ሻምላ መሪሕነት ዘተሓዘት ቅልጥፍቲ ሸቶ መዝጊቡ መበል 13 ሸቶ ብማሊ ሃገሩያ ንቫርጋስ። በዛ ሸቶ ልዳት ካናዳ ዝመቀራ ስዊዘርላንድ ኣብ መበል 57 ደቂ ጆሃን ሞዛምቢ ብዘመዝገባ ሸቶ መሪሕነታ ናብ 2 ባዶ ዕሪጋቶም። ንወሳን ተጻዋታያ ኣልፎንሶ ደቪስ ሰሪ ኣብ ክለቡ ባየር ሙኒክ እንከሎ ዘጋጠሞ መውዳእቲ እዛ ግዜ ዝጠቀመትሉ ካናዳ ድሕሪ ቁሩብ ደቃይቕቲ ንኩዕሶ እግሪ 3 ናይ ዕረፍቲ ግዜ ከም ዘለዎም ሲልዎ ዘሎ ናይ ማይ ምስታይ ናይ 3 ደቃይቅ ዕረፍቲ ናብ ፀወታ ዝመለሰታ ሸቶ ረኺባ። ካብ ኣሰልጣኒኡ መልእኽቲ ተቐቢሉ ኣብ መበል 74 ደቂቕ ተቐይሩ ዝኣተወ ስሙ ናብ ትግርኛ ምስ ትትርጉሞ መብፅዓ ክትቦ ትኽእል ፕሮሚስ ዝስሙ ተጻዋታይ ድሕሪ 3 ደቂቕ ብቐዳመይቲ ምትንካፍ ሸቶ መዝጊቦም ነዚ ዓድል ኣብ ምቕራብ ወዲ ጋንቱ ሳሊባ ተጻወቶ ተራሉ ልዑል ነይሮም። እዛ ሓንቲ ካብተን 3 እንገቲ ዝውድ ዝኾነት ሃገር ግና እተን ማዕርያ ሸቶ ንምርካብ እኳ እንተፃዕረት ኣይሰለጣን ብስዊዘርላንድ 2 ተረቲዓ። ተመሳሳሊ ሓንቲ ነጥቢ ሒዘን ዝነበራ ቀጠርን ቦዝኒያን ናይ ምሕላፍ ተኽእሎን ንምውሓስ ግድን ክዕወታ ነይርዎን። ኤሮጳዊት ሃገር ቦዝኒያ ኣብ መበል 29 ደቂ ካብ ካሪም ኣላምቦቪች ብዘረኽታ ሸቶ መሪሕነት ክትሕዝን ከላ ነጥባ ናብ 4 ከባቢላ ናብ ዙር 16 ናይ ምሕላፍ ተኽእሎ ዝለዓለ ተስፋ ረኺባትሉ ነይራ። ድሕሪ 5 ደቂቕ እውን ተጻዋታይ ቀጠር ሱልጣን ኣልብራኪ ናብ ገዛ ዱዳቱ ብዘመዝገባ ሸቶ ኣብ 1992 ካብ ዩጎዝላቪያ ተፈልያ ናጽነታ ዝኣወጅት ቦዝኒያ መሪሕነታ ናብ 2 ባልዕ ሪጋቶም ቀልጢፋ ኢዳ ዝሃበት ኣሰናዳይት ዋንጫ ዓለም 2022 ቀጠር ግና ኣብ መበል 42 ደቂ ውፅኢት ዘፀበ ሸቶ ካብ ሓሰን ኣልሃይድ ብምርካባ ፀወታ ቀዳማይ ዕብረ 2-1 ተዛዚሙ። ቦዝኒያ ኣብ መበል 80 ደቂ ብመንገዲ ኢማም ማህቦቪች ሸቶ ረኺባ ድማ ብእማን ብቕዓት 3-1 ተዓዊታ። በዚ ድማ ስዊዘርላንድ ብ7 ካናዳ ብ4 ነጥቢ ቀዳመይትን ካልኦትን ኮይነን ክሓልፋን ከለዋ ተማሳሊ 4 ነጥቢ ዝኣከቡት ቦዝኒያ ኸ ምስተንሳሳይ ደረጃ ዝሓዛ 8 ዝሓሸ ነጥቢ ዘለዎን ጋንታት ብምዃን ናብ ዙር 16 ምሕላፍ ተኽእሎ ሒዛላ። እዚ ከምዚ ኢሉ እንከሎ ዝሓለፈ ሰሙን ኣብ ልዕሊ ካናዳ ውካፋሊ ኢስማዒል ኮነ ብዘወረዶ በደል ብቀይሕ ካርድ ተባረረ ተጻዋታይ ቀጠር ሓሲም ሞዲቦ ን5 ግጥማት ተቐፂዑም። ኮነ መስበርቲ እግሪ ክጋጥሞ እንከሎ ሞዲቦ ኣብ እዋኑ ቅሬታ ክሓቶን ድሒሩ እውን ናብ መዕረፈይ ብምኻድ በፂሕዎ እዩ። ኣብ 2002 ንሓምሻይ ግዜ ሻምፒዮን ዓለም ምስ ኮነት ን24 ዓመታት ነዛ ዋንጫ ከተም ዓድዋ ተቐሲባ ዘላ ዓርሞሽ ሃገራት ጋንታ ብራዚል ምስ ስኮትላንድ ያገጢማ። ናይ ኩሉ ግዜ ዝለዓለ መዝጋቢ ሸቶ ብራዚል ኔይማር ጁኒየር ብሰሪ ዝፀንሖ ምጉዳእቲ ንክልተ ቀዳሞት ግጥማት ክኸስረን እንከሎ ነዛ ፆታ ድሉ ብምዃን እዩ ኣብ መንበር ተቐየርቲ ኮይኑ ፈሊሟ። ወላ ኔይማር ሃያሉ ንሱ መራሒ እዛ ጋንታ ንምዃን ውኩል ዓቕሚ ከም ዘለዎ ንምርኣይ ኣንቂሉ ዘሎ ቪንሲየስ ኣብ 7 ደቂቕ ብጌጋ ተኸላኸላይ ስኮትላንድ ዝተረኽበት ዕድል ንሓላ ውልዳት ኣታሊሉ ቅልጥፍቲ ሸቶ መዝጊቦም። ድሕሪ እውን ሸቶ ኣመዝጊቡ ነበረ ቪንሲየስ ሰሪ ኣብ ልዕሊ ተኸላኸላይ ዝፈፀሞ በደል ግና ሸቱ ተሰሪዛቶያ። ኣብ ተወሳኺ ደቂቕና እዚ ብሉ ተጻ ታይ ንዑ ንጋንቱን ሸቶ ወሲኹ ብራዚል ንዕረፍቲ 2-0 መሪሓ ወፅያ። ስኮትላንድ ነዚ ውፅኢት ንምቕልባስ ዓቕሚ ነበራን ብመንፁሩ ብራዚል ድሕሪ ዕረፍቲ እውን ካብ ማትያስ ኩንያ ሸቶ ወሲኻ ብእማንን ገፊሕን ውፅኢት 3-0 ተዓዊታ። ኣብዚ ቀደማ 2 ግጥማት 2 ሸቶታት ኣመዝጊቡ ንፀንሐ ቪንሴስ ጁኒየር ንዝዓለ ምዝጋብ ሸቶ 4 ሸቶታት ምስ ኣጥቃዓይ ፈረንሳዊ ክልያን ምባፐን ኣጥቃዓይ ኖርዌይ ኤርሊን ሃላንድ ተማዕሪሎም ሊዮኔል ሜሲ ብ5 ሸቶታት ኣብ ቅድሚኦም ርከብ። ብዘይካዚ ቪንሴስ ምስቶም ቅድሚ ሕጂ ኣብ 3 ናይ ምድብ ግጥማት ሸቶ ዘመዝገቡ ብራዚላን ተጻዋቲ ሮማሪዮ፣ ሮናልዶ ናዛሪዮን ሪቫልዶን ተማዕሪሎም። ብሰንኪ መጉዳእቲ ድሕሪ ጥቅምቲ 2023 ንሃገሩ ብራዚል ዘይወከላ ኔይማር ኣብ መበል 75 ደቂቕ ተቐይሩ ብምእታው ድሕሪ 981 መዓልትታት ንፈለማ ግዜ ንሃገሩ ወኪልዋ። ድሕሪ ምዛም ፀወታ ድማ ክነብዕ እዩ ተራእዩ።
1: ዳኒሎ ኦን ዘ ኒር ሳይድ ዴሊኬት ታች ፍሮም ፓኬታ ላቭሊ ፓተርንስ ኤክሰለንት ፕሌይ ብሪሊያንት ፊት ፍሮም ጊማራዥ ማቴዎስ ኩንያ ብራዚል ፕሌይንግ ዘ ቢዩቲፉል ጌም leading Scotland by 3 goals to 0.

ኣባላት እዚ ሳልሳይ ምድብ ዝኾና ሞሮኮን ሄይቲን ኣብ ዘካየደው ፀወታ 6-6 ተረኣዮ ኣዛናይ ፀወታ ኮይኑ ሓሊፉ። ኣብ ቀዳሞት 2 ግጥማታት ብስኮትላንድ 1 ባዶ ብብራዚል 3 ባዶ ተተዕት ድሕሪ 9974 ንፈለማ ግዜ ኣብ ዋንጫ ዓለም ትሳተፍ ዘላ ሄይቲ ኣብ 10 ደቂቃ ኣጥቅዓ ዊልሰን ኢሳዶር ብዛሃረማ ኩዕሶ ኣብ ሓላ ውሉዳት ሞሮኮ ያሲን ቦኖ ተጋጭያ ሸቶ ተመዝጊባ መሪሕነት ሒዛ። ብዛ ሸቶ ብያሲን ቦኖ እያ ተመዝጊባ ቀዳሚት ሸቶ ናይ ዋንጫ ዓለም 2026 እያ ናይ ሄይቲ።

0: ኣብ ሰለስተ ተኸታተልቲ ግጥማት ዋንጫ ዓለም ሸቶ ዘመዝገበ ፈለማ ሞሮካውን ኣፍሪቃውን ተጻዋታይ ክኾንክ ኢሎም ሞሮኮ ኣብ ካልኣይ ዕብረ ካብ ሶቪያን ራሂምን ገሲም ያሲንን ሸቶታት ወሲኻ 4-2 ተዓዊታ። ብዙ ውፅኢት ብራዚልን ሞሮኮን ብ7 ተመሳሳሊ ነጥቢ ቀዳሚትን ካልኦትን ኮይነን ካብ ምድበን ክሓልፋን ከለዋ 3 ነጥቢ ዘለዋ ስኮትላንድ ግና ምስተን ሳሳይ ደረጃ ዝሓዛ ዝበልፃ ክለባት ኮይና ንምሕላፍ ዕድላ ትፅበላ።
1: Hakimi, there's the pullback, and there's the lever, Sakari, and the World Cup again, 2-2, what a game of football this is, and is the response from Morocco, and Sakari for the third game running.
2: Morocco just will not quit.
0: ኣብ ቀዳማይ ምድብ ዝርከባ ጋንታት ኣብ ዘካየደ ፆታ ካብቲ ፅዊት ወፃኢ ደቡብ ኣፍሪቃ ናብ ዙር 32 ዘሕልፋ ውፅኢታ መዝጊባ 3 ነጥቢ ሒዛ ቅድሚያ ተሰሪዓ ነበረ ደቡብ ኮርያ ዝገጠመ ደቡብ ኣፍሪቃ ኣብ ብሳን 3 ሰንዲቅ ታፒሎ ማሶኮ ብዘመዝግባ እንኮን ወሳኒችን ሸቶ ናይ ሓደ ባዶ ምቁር ዓወታ መዝጊባ። ኣብ ቀዳማይ ፆታ ብሜክሲኮ 2 ባዶ ተሳዕረ ደቡብ ኣፍሪቃ ምስ ቸክ ሪፐብሊክ መዓል ወፅያ 1 ነጥቢ ሒዝያ ሎሚ ወጋሕታን ደቡብ ኮርያ ገጢማታ ተዓዊታ ድማ ብ4 ነጥቢ ካልአይቲ ኮይና ክትሓልፍ በቂዕ ኣላ። እዛ ንሳሳይ ግዜ ዋንጫ ዓለም ተሳተፍ ዘላ ኣፍሪቃ ዊት ሃገር ንፈለማ ግዜያ ካብ ምድባ ተሓልፍ ዘላ። ኣቐዲማ ምሕላፋ ዘረጋገፀት ሜክሲኮ ንቸክ ሪፐብሊክ ብሸቶታት ቻቨስ ኩኔኔስን ፊዳልጎን 3 ባዶ ክትርጥዓን ከላ ብምሉእ 9 ነጥቢ ናብ ዙር 32 ሓሊፋላ። ኣብዚ ናይ ሎም ዓመት ውድር እታ እንኮ ብምሉእ ነጥቢ ናብ ዝቕፅን መድረኽ ሓሊፋ ዘላ ጋንታ እውን እያ። ደቡብ ኣፍሪቃ ክትርጥዓን ካብ ምድባ ክትሓልፍ ዝለዓለ ግምት ተዋህባን ደቡብ ኮርያ ግና ዕድላ ኣብ ምልክት ሕቶት እያ ተላ። ሳልሰይቲ ኮይና ንምሕላፍ ናብ ካልኦት ምድባ ፀወታውን ብሕጂ ክትዕዘብ ተቐሲባ ትርከም። ዛጊት ኣብዘን 3 ምድባ ዝነበራ 2 ኣፍሪቃውያን ሃገራት ሞሮኮን ደቡብ ኣፍሪቃን ናብ ዙር 16 ሓሊፈን ኣለዋ። ኣፍሪቃ ኣብዚ ናይ ሎም ዓመት ውድድር 10 ሃገራት እያ ሳቲፋ ዘላ። ዋንጫ ዓለም ሎም ምሸት ኣብ 5ይ ምድብ ዝርከባ ካራሶ ኣንጻር ኣይቬሪኮስ ኤኳዶር ኣንጻር ጀርመን ተመሳሳሊ ሰዓት 11 ጽባሕ ወጋሕታ ሰዓት 2 ኸ ኣባላሻሻይ ምድብ ቱኒዝያ ኣንጻር ሆላንድ ጃፓን ኣንጻር ሽወደን ከምኡውን ኣባላት 4ይ ምድብ ሰዓት 5 ወጋሕታ ቱርኪ ኣንጻር ኣሜሪካ ፓራጓይ ኣንጻር ኣውስትራልያ ብዘካይዶ ሳልሳይን ናይ መወዳእታ ናይ ምድብ ፀወቱ ክቕጽል እዩ።
3: ባርከ ዝኽርኩም ተኸተልትና ዕለታዊ ዜና ስፖርት ኣብ ዝኽዛዝም ሳኹም ፅናሕኩም ሙሴ ገሮ ዝጋብሄር ሰስናይ ንኹልና።

ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡ ውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይከኣል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኢዱኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኢዱኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝወሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካደማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብ ዘና ቐዲመን ክግለጻ ዝጸንሓ ኣርባዕተ ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኽን እናማዕበለን ይመጽእን ይኸይድን ኣሎ። ብሕጽር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ።

0: ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምሃራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካደማዊ ትምህርቲ ኣብ ኮለጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣጉ ኣለልዮም ዝሕሾም ዝመርጽሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቒዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ብዝተፈላለየ ቅርበት ወይ ኣቕርቦት የእንጉዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊቱሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኻእለ መጠን ክገልጽዎን ኣብ ባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስሊ ንጠቅስ፣ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስሊ ንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መጽናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ጸጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ጸጋታት ሃገርና ሓበሬታ ንኽተመሓላልፍን ንኸተውርስን ኣብ ምዕቀቦም ከዓ እወንታዊ ተራ ክትጻወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮለጃትን ዓለምና ክጽናዕ ካብ ዝጅምር ነዊሕ እዋን ኮይኑዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ ትናይተይ መበገሲ ሕጂ ዓመት ዓመት ኣብ ዘዝተፈላለየ ቤት ትምህርትታት ዘዝተፈላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘዝተፈላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከ እዮሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ሕና ኸ ኣይንገብር ንዲና ሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብ ዝጀመረ እቲ ሓሳበይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ንሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕር ክንደይ ክምዕብል ከም ዝኽእል ማዕር ክንደይ ሓሳባት ከም ዘሎ ማዕር ክንደይ ሰፊሕ ምዃኑ

0: ኣብ ነንሕድሕዱ ምትእስሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቸራል ሳይንስ ወይ ባህርያዊ ስነ ፍልጠት ተባሂሉ ዝሕሰብ እውን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይ ና ጌርናያ
1: እንታይ ዝብል ኣባህል ኣሎ ንሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምኽኣሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ ኣዝዩ ፅፉፍን ፅቡቕን ነይሩ ማለት እዩ
2: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቸራል ሳይንስ ድማ ናቱ ክብሪ ኣለዎ ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ከነርእዮ ስለ ዝደለና ኢና ማለት እዩ ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂእና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕልን ታሕቲ ንብሉ ነይሮም እዮም ንዕኡ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መጻኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት
3: እዩ ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነ ፍልጠት እናትና ዕላማ እያ ስሎጋን ወይታ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነ ፍልጠት ንማሕበራዊ ዕቤት እያ ትብል ነራ ወይ ማሕበራዊ ምዕባል እያ ትብል ነራ እዚ ኸለይ እንታይ ናደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከምዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነ ፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከላይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነ ፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ከነርኢ ስለ ዝዘለና ናታ ቴማ ተጠቂምና ኣላ ማለት እዩ
4: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክንእዘባ ፀናሕና ቅሪብና ኣለና ማለት እዩ
5: ኣነ ሒትያ ዝነበርኩ ኣርእስቲ ፖለቲካል ሳይንስ እዩ ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን ካብዚ መፅናዕቲ እዚ ዝፈለጥኩዎ እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዖ ኢና ግን ፖለቲካ እንታይ ከምዃኑ ግን ዝፈልጦ ብዙሕ ሰብ የለን እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከምዃኑ እቲ ምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ
6: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ እዚኦም ድማ ስቴሮታይፕ ኤንድ ዲስክሪሚኔሽን ስቴሮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ ሊንግስቲክስ ድሓን ብሓፈሻ ሊንግስቲክስ ኣሎ ላንጉጅ እዚ ኢታት ኣሎ ማለት እዩ እዚ ክንፈላለዩ ከለና ላንጉጅ ማለት ቋንቋ እዩ ሊንግስቲክስ ድማ እቲ መበቀል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ
7: ክል ግዜ ብሉፅነት ክመፅእ እንከሎ ፍልልያት ካ ትፈጥር ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቸራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮና ኣሎ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ ሕጂ መንእሰይ ዝበሃል ካ ክሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍልጠት ኮይኑ ድዩ እንተ ባህርያዊ ስነፍልጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቶ

0: ሕጂ ቀዳማይ ቀዳማይ ፀላብ እንታይ እተይና ስድራ ቤት ሓገዝ ትኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎስ እንተኾይኑ ከ ወላ ሓንቲ እታ ኤፌክትስ ሓንቲ እያ ማለት እዩ እቲ ፅቡቅ ውፅኢት ኣብቲ ተምሃራይ ከነምፅእ እንተኮይና ግ እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠር ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቶ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገለ ኢሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማይ ንስ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ ንመፃእኻ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣትየ ክምዕብል ኽእል እየ ጂኦግራፊ እንተኣትየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣትየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅ እቲ መጀመርተዉ ማለት እዩ ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኻ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኸፍሉ ዘለዎ ባይታ በበይ ንኸውን ኽእል እዩ ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ንኽእል እዩ ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን ዶክተር ተሃልዩ ፈራድ ተዘይሃልዩ ወላ ሓንቲ እዩ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ ሕጂ ክልቲኦም ግን ማዕሪ ኮይኖም እዮም ነቲ ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነቲ ሶሻል ሳይንስ ወይ ኣርት ሎ ናይ ዶኩማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍልጠት ዘለዎ ርዲት እውን ክበብል ይሓስብ ማለት እዩ
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብዚ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነፍልጠት ዝበሃል ዓውደ ትምህርቲ ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ
3: ኣነ ኮ ናይ ሕማቐት እዩ ናይ ንፋዓት እዩ ዝበሃል ነገር የለን ኣብ ስትሪም ምምረፅ ማለት እዩ እቲ ቀንዲ ዘገድስ ነገር ንዓኸ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ ኣነ ብዛ ነብሰይ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ነይ ማይ ነፍሒ ናብ ክትከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም ካብዛ ነብሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም እዚ ሓቂ ከምዘይኮነሎም ማዓንቲ በዝርኣናዮ በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከ ፍልጠት ኣሎ ክገብሮ ዝኽእል ኣድማዕነት እውን ኣለዎ እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ ብዓሎም ዳ ብድሌቶም ክኣት ወኢና ንደልደልና ከምዝሪኦን ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከዓኒ ኣብእውን ክቕፅሉ ኣይክእሉን እዮም እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና ዳኣቱ ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ እዚ ነገር ዝክንቂሮ ከ ንደሊ ንሕና ዘለና ከ ካብኣተን ዕላማታት እየን ዘአን ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለየ ከ ክድምዕ ይኽእል እዩ ናይ ግድን ዶክተር ጥራይ ኮንከን ክትኮን ዘለካ ወረባ እቶም ካልኦት ከ ድያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽያንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ከ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
5: ኖኖ እዚ ናይ ሕማቓት ኣይኮነን ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም ካብይ ጀሚርካ ማለት እዩ ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ ግእዝ ድማ ብዙሕ ሰብ ዘይፈልጦሎ እቲ ቁፅርታት ኣፀሓሐፍዎ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ ስለዚ ነዚ ድማ ንኸነንብብን ንክንፈልጥን ይሕግዘና እዩ ስለዚ ድማ ናይ ሕማቓት ኣይኮነን
4: እወ ልክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱ ስለክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቱ ክላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርይዎ ዝውዓልኩም ብተምሃሮና ንሕና ጀስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉእ ናት እዩ ስለዚ እቲ ዝወዓለሲ ፅቡቅ መርኣያ እዩ ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓት እዮም ኣውፂኦምሉ እሶም እውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቓዓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ህይወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ብሃይ ስኩል ወይ ድማ ኣብ ዝኻልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብሮ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርኢ ኣለዎም። ማዕረ ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕረ ክንደይ ፍትወትን ማዕረ ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝማርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ እውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሕዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝውዕለ ኤግዚቢሽን ናሲ ቆልዑት ነይሮም ናዮም ዓበይቲ ነይሮም ናዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ከምኡ ተስፋ ገብር
3: ኣነ ኣምላኽ ተፈቂዶ ትምህርተይ ወዲየ ሕጊ ክወድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምንጋስ ክሰርሕ ደሊ
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ጥዕርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕድን ብዙሕ ስራሕን ካ ይሓትት እዩ ማለት እዩ እዚ ኣነ ካብ ቀደመይ ምንባብ ፈቱ ምፅናዕ ፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክመሃር ደሊ ማለት እዩ
6: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት የዓቢ ኮና ንዝምዝርና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፊሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፊሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ወይ ካልኣይ ደረጃ ቤት ትምህርታት ብዙሕ ኣይግበርኒ እንታይ ክፍለ ኣለዉ እንታይ ፅበዮም ኣለዉ እንታይ እንታይ ሪኦም ክኣቱ ከም ዘለዉ እዩ ትናህና ዕላማ ማለት እዩ።

ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሙዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ

0: ኣብዚ ከባቢ ወዲቑ ፀኒሕዎ እዩ ሰባት ሒዞምና መፅ
1: ኣብ ኢድና ከይዓርፈና ሰጊና ኢና ፀኒሕና ኣብ ትሪ ክትካል ደረጃ ዝበፅሐ እዩ ዝመስል ሓለዋ ትጥፊ እዩ ምናልባት ውሻዊ ሕማም ዝኸተሎ ረስሊ ክኸውን ይኽእል እዩ
0: ብወገነይ ኮ ዝረአ ካላጉዳ ዶወፅ ኣይመስለንን እዩ ዶክተር እዚ ሰብ እዚ ካብ ዝሓምም ኣዝዩ ነዊሕ ግን ምክንያቱ ኩሉ እዚ ከባቢ ከምዝሓመመ ይፈልጥ እዩ እሱ ግን ጥዑይ መስሊ ይቐርበል ዶክተር ኣይተሓዙለይ ኣብ ቃሬዛ ተደኒሱ ዘሎ ውፅእ ምዝንጣር ከይከውን እምበር
2: ብዛዕባ እንታይ ካሰረ ብቀረባ ትፈልጡና ኮንኩ
0: እወ ከም ሰብ ብባህሪ ፍትዋ ኣይኮነ ብኸሜታ መስለኒ ናብ ትካልና ምስ መፀ ካሓዊ ይኽእል ዶ ኣይክእልን ዝብል ኣዛራ ብዛዕባ ኮይኖሎ ሃንደበትና ብዓዲ ኩሉና ተገሸሲ እንታይ ኮን ከጋጥም ይኽእል ዝብል እምብዛ እዮም ተጨኒቖም ዘለዉ
2: ናብ ካልእ ጉዳይ ኣይትኮነ እዚ ሆስፒታል ንዕና ከመሓካይ መጠን ሂወት ምታሓን ዘገድሰን ዝከኣለና ፃዕርፍዎ

ንዓናን ሓካይ መድንታታ መነቓቕዒ ትጀምር ይካ

0: ኣብ ሆስፒታል ዲና ኣቲና ናብ ለውታ ውድል ኣንትን ቤተይ ከማይነት ዓዋዊ ስክር ድየለ በዓለም
1: ዝገርም እኮ እዩ ሓካይም ድም ዋላ ናይ ሙዚቃ ባን ድንግርግርግርግር ኢሉኒ ይፀኒሑ ዝተወፅዐ ሕሙም ኣብ ቃሬ ዘቐሚጥካስ ከምዚ ዓይነት ዳንቴራን ሳዕስዒትን ትሊትን ኣሎ እንታይ እዩ እዚ ኣረ ኣብ ካልእ ቦታ ከምዚ ከይልመደ ተስፋ ገብር
2: ኩምራታ ጋይሽ ስለምንታይ እየ ትግረሙ ብዛዕባ ሆስፒታልና ኣፍሉጦ ወይ ዝሰማዕኹምዎ ነገር የለን ዘይሰማዕኹም እንድሕር ኮንኩም ብዛዕባ ሆስፒታልና ዘይኮነ በንፃሩ ናትኩም እዩ ዘገር ኣይተሓዙልና እምበር ካብ ምዕባለታት ዓለም ኣዝኹም ኣዝኹም ድሕርኩም ኣሎ
1: ዋላ እኳ ይሰማዕና እቲ ኣዝዩ ዘስደምን ግናትና ዘይምስማዕ ዘይኮነ እዚ ከምዚ ዓይነት ሆስፒታል ኣብዚ ዓለም ምህላው ጥራይ
2: በሉ ፍለጡ ሙዚቃዊ ሆስፒታልና ኣብ ዓለም ንፈለማ ግዜ ሙዚቃ ኣብ ኣገልግሎት ፍወሳ ሕሙማት ኣብ ግብሪ ዝውዕለ ብሓድሽ ፈጠሩ ሙዚቃ ብሓድሽ ፈጠሩ ንፈለማ ግዜ ኣብቲ ብደረጃ ዓለም ክብሪ ወሰን ዝምዝገበሉ ጊንስ ቡክ ሽሙ ዘስፈረ ሆስፒታል
3: ይቕሬታ ዶክተረይ ኣብ መንጎ ስራዕኹም ኮሊፍናኩም ከይንኸውን እምበር ሳዕስዒትን ሕማምን ሙዚቃንስ እንታይ ብትሓዝ ኣሎ ቁርብ መብሪ ዶ ክትበና
1: ክስዕስዑ እምበር ክሰርሑ ዶ ፀኒሖም ናይ ምንታይ ማለት ካ እዩ ጉድ እኮ እዩ ዝኾነ ኮይኑ ነቲ ንስኻ ትሓቶ ዘለካ ሕቶታት መልሲ ክህብሉ እኳ ዝፅላእ ኣይኮነን ግን እዚ ሕሙም ተረሲዕ ድ ዋላ ብኮ ብክትታል ይግበረሉ ኣሎ እምበር ከትከታተልዎ ኣለኹም
4: ንእሱ ንዓና እዩ ዝምልከት ናይ እንዳመ ሱፐርቫይዘር ኣዳ ትባሃል ንስኹም ከ ኣብዘይ መጠቢትክ ናይ ተእትዋይትክን እኮ ተባሂሉ ብቕዶሞ
2: ስሙ ብዛዕባ ጥዕናዊ ሙዚቃ እንደወይ ኣፍሉጦ ይብልኩምን ኣብዚ ዘመን እዚ ሙዚክ ቴራፒ እቲ ዝለዕለ ተቐባልነት እናረኸበ ዝኸይድ ዘሎ ኣድማዒ ዘመናዊ ኣገባባ ፈዋውሳይ
4: ንኣፍሉጦኹም ክቡራት ኣጋሽ ሙዚቃ ፀቕጢ ማለት ስትረስ ከምኡውን ጭንቀት የጉድ ፀቕጢ ዶንካ ይልክ
5: ጥዕና ልቢ ይዕቅብ ወደ መሓይሽ ንኩሎም ቃንሳታት የረሰ
4: ባህታ ንደስታ ንፈጥር ንዋም ድቃ ሰደቅስ ሕማማት ናይ ምክልኻል ዓቕምና ከዓ ክህብ የብል ብዛዕባ ዝኸ ገለየ ወኩምን
1: ይ
2: ንምዃኑ ንስኻትኩም መሪኹም መነመን ትበሃሉ ወ ቄል ገና ከያተወት ቆፅሊ ቐንጠበት ከም ዝበሃል ብዛዕባ እዚ ኣድናቆት ደትረፈ ወስተና ትፀረቡሲ መሪኹም ታወትኹም
1: ኣይተሓዘና ሕጂ እውን ናብ ካልእ ጓል መገዲ ኣይተእትወና ንሕና ነቲ ተወፅዒ ዘሎ ሕሙም ፀጓሙ ክንፈልጥ ኢና መፅኢና ሓፂ ብዛዕባ መንነትና ክንገልፀልካ ግን ኣነ እምበይተይ ድያዝ ዝበሃል እዚ መማፅእተይ ድማ ናትናኤ ንበሃል ምዃኑ ዶክተር ብዛዕባ መንነትና ክትሓትት ግቡእ ኣይነበርን ድሓን ግን ድሓን ኤንወይ
2: ድሓንከመይ
3: ምክንያቱ ንሕና ፍሉጣት ሰባት ኢና ብዛዕል ንዓና ዘይፈልጥ ይርከብ እዩ ዝብል ግምት ኣይነበረን በቃ ኣብላኹምካ ባህ ከምዘይበለና ክንገልፀልኩም ንፈቱ በቲ ኮይኑ በቲ ናብቲ ዘምፀና ጉዳይ ክንኣቱ ከመን በዝሑ ክመን ዳዓዲ
2: ክሳብ ዘይሓመንኩም መኒኹም ክንፈልጥ ግዴታ ይብልና ካብ ኣዘራርማኹም ግን ገለ ጉድለት ጥዕና ዓዘባ ንምዃን ብኸመይ ብቐጥታ ናብዚ መመርመረ ክፍልና ክትኣቱ ኸይልኩም ክዳኒ ካ ንክዕ እዩ ዋርድያታትና ቀም ናይ ምባል ወይ ናይ ምድቃስ ኣመን ከም ዘለዎም ሒደት መቕሱስ ኣጨብጥ ኣቢልካ ክትሓልፎም ከም ትኽእል ይርዳኒ ይፈልጥ እየ ግን ክሳዕ ክንድውን ዝህልሉ ኮይኑ ከዓ ኣይስማዕንን
4: ንሱ ቀዳማ ሕማሞም እንድ
2: እወ ስለዚ ኩቡራት ኣጋይሽ በታት መፃኹምማ ክትወፅልና ዶትኩል
1: ሕጁ ናይ ሓዝካናን ዶክተር ንሕና ኮ ዕድመን ገንዘብና ኣብ ዝመረፅናዮ ቦታ ክንኣቱ ዘፀግም ከምዘይብልና ክትፈልጥ ግባኣካ
2: ዶ
1: ወ
2: ወይ ዘረባ ብዝኾነ እስኪ ዳሃን እንታይ ክትገብሩ ብዚኹም ነዚ ፓሸንትስ እንታይ ኢኹም ትኾን ዘለኹም ወለዱ
1: ኣይኮና
2: እንታይ ዳ ኣሕዋቱ ወይ ኣዝማዱ
1: ኣይኮና
2: እሞ እንታይ ኢና ትኾኑ ኣለኹ
1: ሰራሕተኛና እዩ ጠፊኢኩም ዶ ከም ጃራዳ ኣይትቕፀርዎ እምበሪ ንሕና ኮ ዓለም ብዓለሙ ዓለም ብዓለሙ ዝድንቐልና ሰብ ገዚፍ ፀጋ ኢና
2: ድማኻ ወይ በጣዕጣ
4: ናይ ላብራቶሪ ድዩ ናይ ኤፋውስ ናይ ካልእ

0: ናይ ካልእ ድዩ ናባና ግደፍዎ ኣይትሰከፉ ጥራይ ዝሕሙም ናሕዊ ኢልና እምበር ንስኻትኩም ውን ፍረፃማኹም
1: ዝኸበር ግን እንደሄና እዛ ውፅኢት መፀና እወ

0: ዶክተር ውፅኢት መርመራ ናይዚ ፔሽንት እዚ ኣብ ደሙ ሓድሽ ቫይረስ ምስ ረኸቡ ኣዝዮም ሰንቢዶም ተሻያቂሎም እዮም እዮም ግን ዓድመ ንኢንተርናሽናል ሜዲካል ኔትወርክ ናብቲ ናይ ዓለምና ዝዓበየ ላቦራቶሪ ሰይዶሞ ሲ ድረኸማይ መስቢዶም ብፅሕሎ ኣይገርመኩምን ግን ኣይገርመኩምን ኣይገርመኩምን እዚ ዓለምና ሲ ናብ ፀቦቅ ብሸዶ ትቕየር ኣላ ፀቦቅ ብስራት እዩ ዚ
1: ተመስገን ተመስገን ተመስገን እሞ ሓውልና ዓብ ተስፋ ኣለና
2: እምበና ገና እኮ እቲ ውፅኢት ምርመራ ኣይረኣና እዮም ዘለና እንታይ ደኣ ተሐጉሰካ እቲ ውፅኢት ምርመራ እዚ ቀልጢፉ ምምፅ እዩ እወ ብዝኾነ ኣብዚ ትካልና ዝሕባእ ነገር ስለ ዘየለ በፃዕትኩም ብግቡእ ክትሰምዕዎን ብቑዕ ሓበሬታ ክትረኽቡ ግቡእኩም ስለ ዝኾነ መርስ ዓውልካ ውፅኢት ምርመራ ንገሮም እዮም
0: ኣብ ፔሽንትና ኣብ ደሞ ኣብ ተኻየደ መርመራ ፒኣርፒዋይ ዝበሃል ሓድሽ ቫይረስ ተረኺቡ
2: ኣሎፈለጥኩምናባት ኣብ ሪሜሽን ክኾነ
3: ረሲዕኩም ኣልኩም ዶክተር ኮረና እውን እኮ ካብ ክራዊ ዝብል ቃል ዝወፀ እዩ ትርጉሙ ድማ ፀውሪ ምዃኑ ሓደ ዋን በዕልኹም ነጊርኩም ናኹ ናይ ሎሚ ቫይረሳት ካብ ስሞም ጀሚርካ ጉዳማት እዮም
2: እንታይ ኣቲ ብለ መዓልቲ መዓልትስ ሓድሽ ሓድሽ ቫይረስ ኣነ ከመዓልካይ ተመሓኪ መጠን ሰሚዐ ይበ መርስ ቀልጢፍካ ኢንተርነት ኣቲኻ እንተ ብኤኣይ እንተ ብጂፒቲ ዲፕሲክ ኣቲኻ ብለካ ፈትሽካ ወርዲርካ ባህርያት ናይ ዝባረስ ብህቱ ጣምጣለት ብህቱ
3: በቲ ዝረኸብ ናይ ሓበሬታ መሰረት እዚ ቫይረስ ዝደማ ቢሉ ንሓንጎል ዘጥቀም በዚ ቫይረስ
0: ዶክተር እንታይ መስለኩም ኣብ ደማ ተኻይደ መርመራ ግን ኣብ ደማ ተኻይደ መርመራ ኣካላት ተግባራትና ዝቆፃፀሩ ሆርሞናትን ኢንዛይማትን ንምዝባል ኣጋጢሙ ኣሎ
3: ኣብ ገሊኡ ልዑል ኣብ ገሊኡ ድማ ኣመናትኹ ሽንቲ ኾነ ቐልቀል ዘየቆፃፅሮ ዘሎ ብዓብኡ ናይዚ ስርዓታት እዚ ምዝራግ እዩ
1: ዶክተር ተስፋ ኣለወዲ እንታይ እዩ ዝዘረባኹም ዋላ ድንግርግርግርግር ይብለኒላ ኣነ ዋ እንታይ እዚ ናይ ኣካላት ምዝንባዶ ምዝንባዕዶ ዝበሃል ዘሎ እዚ ክቐትል ዝኽእል ፀገም እዩ ዋላ ድሓን እዩ እንታይ እዩ እስኪ ንገሩና ተስፋ ኣለዎ ድዩ
2: ናይ ምንታይ ተስፋ እዚ ሓውየልና እምበር ካልእ እንታይ ኣለና
1: ዶክተርሓርንሱተገማለናሓሰብ
2: ዋላ እኳ ስራዕተኛ ኹን እንትኾነ ልዕሊ ህወቱ እንታይ የሸቕለኩም ከም ዘሎ ክርዳእና ኣይከኣል ናና ዘለብሰና ከምሓልካይ መጠን ህወት ምድሓን ልጀ ሙዚቃ ሙዚቃ
0: ሙዚቃ

0: ናኮይ ኣዛሞ ርዳናይ መን ይ ክንበል ክና ነሽ ምግብ
1: ድሮ ረሲዕኻዮ እንበይትኻ ድያስ ይበሃል።
0: እንበይተይ ድያስ እንበይተይ ድያስ ንስኹም ከ ዝኸበርኩም ልዑል
2: ልዑል ናትምዕ
0: ዝኸበርኩም ልዑል
2: ንከበ ስድና ብቐሊሉ ስንጠል ኣይኮነን መኻፀፍ እንታይ ኣምፆ ልዑል ዘይኮነ ልዑል ናትናኤ መፀውዒ
0: ሶሪ ዝኸበርኩም ልዑል
2: ሕጂ እውን ንከባብር ዶተር ኣገባር
0: ሶሪ ልዑል ድብል ኣብዩ ካብ እግሪ መርዓስ ዕንቀፍ ክበሃል መቸም ሰሚዕኩም ኣለ እወ ብዝኾነ ሰብ ክመተካ ኣይ ትገልን ኒኻ እዚ ሕሙም እዚ ኸዓ ክሰርር ድዩ ወይስ ቀዲምና ዓዲ ገይሩ ክገይሽ ገና ኣብ ምልል እንታይ ተመፅዕ ዘሎ
1: እሞ ክሓውሲ ሙሉእ ተስፋ ኣለና ማለት እዩ
0: ኣይበልኩን ክሓው ድዩ ተስፋ ኣለዎ ድዩ ገና ብሳይ ብሳይ ተረጋገፅን ባዕር ከዓ ኮይኑ ወይ ብዘኩ ካልእ ክትዓስቡ ትኽእሉ እዩ
1: እንታይ ተስፋ ይብሉ ክሓው ማለት ድዩ ስምዕ እስኪ እንታይ ዓይነት ዘረባ እዚ እንታይ ኣምፅኦ ካልእ ዘይተዓስቡ ዝገበርኩም ጌርኩም ክትሕውይዎ ትረሒዶ ኣለኩም። ካብ ሓዊ ተስፋ ኣለዎ ድዩ ንብለካ ኣለና
0: ሓሳብ መተጠልውና
3: ዶክተርካተፍትስማዓሎሓበሬታ
0: ናይ ቫይረስ ዘሎ ብቕልጡ ሓበሬታ ናይ ቫይረስ ዘሎ ነዝተሻክለና ዘሎ ነዲራ ኣሎ ሙዚቃ ሙዚቃ
2: ሙዚቃ ሙዚቃ ሙዚቃ ክትገብሩ ከለኹ

0: ግምት ምኻሉ ንባዕሉ እዙ ዓብ ተስፋ እዩ እንታይ ይበ
1: እዎ ብትሑ ድምፂ ዘህተፍትፍ ዘሎ
0: እንታይ
1: እስከ ሓንሳብ ሓንሳብ ፅሑነ እናበለይ ዘህተፍትፍ ዘሎ ዶክተር
2: ባሪ
0: እማረይ ከምዚ ነርስና ክፈልቶ ፀንሐ እዚ ቫይረስ ብደም ኣቢሉ ንሓንጎል ከም ዘጠቀ ብዝኾነ ድሓን ክብራት ኣካይሽ ምስቶም ምስ ናይ ስነ ኣእምሮ ሓኪሙ ከተረኽቡና ትኽእሉ ዶ ማለት ሲ እቲ ናቶ ሓበሬታን ክንክንን ንዓና እምብዛ ሓጋዝ
3: ዘይንድውለላሞ ኣነ እንተፀዊዐ እያ ዘብዘብ እናበለት ደቕ ከይፀንሐት ደባሕ ክትብል ትኽእል እያ
0: ዝበለፀ
3: እሞ ኣብቲ ደገ ውፅእ ኢለ ድኹ ድውለላ
0: ፅቡቕ ሳዕቲ ድውላላ ሳዕቲ መፃና ንዕና ከዓ ህወሳት ፔሽንት መበራበሪ ንዓካይ ምነቓቕዒ ድጀ ዲካ

0: ኣብ ፍቐዶ በረኻታት ንነዊዕ ኮለል ይብል እሞ
1: ዋ እንታይ ኮለሉ
0: ኣብ መወዳእታ ካብ ሕልሙ ተባራቢሩ ናብ ክውንነት ይምለስ
2: እሞስ እውን ናብ ጥዕኑስ ክምለስ ይኽእል እዩ ሓቀይ
0: ኣነ ብዛዕባ ናብ ጥዕኑኡ ምምላስን ዘይምምላስን ኣይኮንኩን ድዛረብ ዘለኹ
2: እንታይ ኢዳ
0: እቲ ዘርዮ ዘሎ ምልክታት ወይ ዘርዮ ዝነበረ ምልክታት ከመይ ምዃን እየ ነዞም ክቡራት ሓካይም ብተምሳል ናይ ደንኮ ከተኸረድኦ ፈቲለ
2: ቡቡ ዶክተር ቀፅሊ ትባሉ
0: ሓንሳ ንህዋ ክኸይድ ነቒኢለ ኣለኹ ብለኒ ፅንሒኑኻ ንመዓልቲ ሳትላይት ቴክኖሎጂ ኣፅኒዕ ኣለኹ ኣብ ዝቐረባ እዋን ክውንጭፍ ክትርኢኒ ይኽብለኒ
2: እንታይ ሓበጠኩምሞ ደይብፃዕ ዶ ኮይኑ
3: ሓንሳ ዶ ሓንሳ ሞ ሓንሳ ኣወድዋ ሓንሳ
0: ከም ኣሌክሳንደር ዓብ ብርቱዕ ሰራዊት ዘለዎ ሓያል ናይ ምዃን ይባሃገይ ዝብለኒ እዋን እውን ኣሎ ነዞም ኩሎም ደበናታት ኣኪበ ናብ ማይ ብምቕያር ንዓለም
2: ካዕለቕንኻኢኻብፀሎት
0: ጥራይ ነዳድን ናቹራል ጋዝን ከፈልፍል ኽእል ኢኻ
1: ደብደጥሒትሓቀይፈለዘይፍቐድና
0: እንትኢ ዝገርመኩም ኣነ ከም ክኢላ ሳይኪያትሪስት መጠኒ ሕሙም ናይ ኣእምሮ ምዃኑ ዝፈልጦ እምበር ኣብ ደገ ድበዝሑ ጥዑይ ሰብ እዩ ዝመስሎም
2: እዚኦም ልክዕ ከምዝናቱ ባህር ዘለዎም ክኾኑሎ
0: ኣብ መድሪክ ወፂኡ ከይሓፈረ ከምዚ ዓይነት ነገራት ናይ ኣእምሮ ሕማም ክዛረብ ከሎ ዘጣቕዕሉ ሰባት ርኢ ኣለኹ
2: ዋ ንዑስ የጣቕዕሉ
0: ሓደ ሓደ ግዜ ናይ ኣእምሮ ሕማም ንክትፈልጦ ኣዝዩ ስለ ዘሰክር ወይ ስለ ዘሸግር ንብዙሓት ሰባት የጋናግር እዩ
1: ስንዕስ ክንስኺ ጠየና ኣለክ ድዩ ሙሉእ ነዚ ሕሙም ከተካፍዕ ድኽመትኽ ዋላ ሞያዊ ምኽርኺ ክትብና እንታይ እየ ክደይ ክመት
2: ኖ ዝኸበርክ ሜና ሓቃላ ሳይካትሪስ ሓደ ሓደ ግዜ ሰብ ኣእምሮ ዝሒቱ ከሎ ጥዑ ዘሎ ክመስለና ኽእል እዚ ብቐሊል ዘይፍለጥ ፅላለ እዩ ዝኸበርክን ምሄና ንዓር ክትፈልጦ ዘለክን ፅሉል ማለት ጨርቁ ዝደርበየ ጥራይ ዝባኑ ዝኸደ ማለት
4: ኣይኮነ ያክን ኣይበዛንዶ
2: እንታይ እዩ ሕሙም ኣቐሚጥካ ውርደትን ዘለፋንሲ እንታይ ኣምፆ
0: ኣነ ሕሉፍ ጥዕናዊ ታሪክ እየ ዝነግር ዘለኹ ከከፋ ኣይኮንኩን ብዛዕባ ኣካላዊ ሕክምና ዝፈልጦ የብለየ ፀገማቱ ክሕብር ግን ግዴት ኣለኒ ከም ዝመስለኒ ኩላትና ነዚ ፔሸንት ምድሓን እንድዩ
2: ኣይኮነእንዲምርክት ልዕሊ ትፅቢትና ዝኾነ ብሩም ሓበሬታ ክትና ዘለ ቀትል ቀትል ዶክተር
0: ብወገነይ ወዲ ኣለኹ ምኽሪ ካባይ ንምርካብ ስለት ዝገበርኩም ዕድመ የመስግን
2: የቐኒልና ክብርቲ ሳይካትሪስፈዚዝና ድሓቀይ ንፈዝ ኣለና
4: ፈዚዝናዝና
2: ንመስል ህዋሳት መሸንቲ መባራበሪ ንዓና ንሓካይ መነቓቕዒ ንሳይካትሪስ መፋናዊ ልጀ ሙዚቃ
1: ዶክተር ዝደን ዘተእምሮ ሙዚቃ ዘይኮነ ቡን እዩ ዘድልዮ ቡን ቡን ቡን
2: ቡን ቡን ዝኸልል ቡን ርኸቡ ኣይትሰኣኑ ክሳዕ ቡን ብመፀና ግን

0: መድሃኒት ክንቅር ኣለና ክንጥቀመልና ማለት እዩ። ኣበይ ከ ክርከብ እሞ
1: እዚ ሰራሕተኛ ና ኣሕዊልና ጥራይ እምበር ብዛዕባ ወፃኢታት መግዜ መድሃኒት ባዕልና ኣለናዮ ደልናኩ ምኳን ንስኻትኩም ድሕሪት ዝተረፍኩም ካብዚ ቴክኖሎጂ ኢኹም ድሕሪት ነቲ ፋርማሲኹም እንድሕተትዎ ንሱ እንታይ ዓይነት መድሃኒት ክጥቀም ወይ ከዓ ክድልዮ ከም ዝኽእል ክሕብረኩም ዝኽእል መስለኒ እየ
2: ብወገና እቲ ዝኸበረ መድሃኒት ካ ዝኾነ ኩርና ናይ ዓለም ቀሊልና ሕጂ ንሕጂ ከም ነብፀሉ ኣይትጠራጠ ጥራይ ንስኹም ግድን ክሓውሉ
0: እዚ ኮ ዝለዓለ የፀወሙ
2: ስነ ኣእምራዊ ነውፂ እዩ ኣታ ዶክተር እምበልከ ዶክተር ዲኻ እንታይ ኻ ክምትል ትብ
0: ኣይኮነን ምሳኹም ኮ ፅቡቅ ተራርኢናና ከም ዓንቶ ወዲና ፅቡቅ ተራርኢና እወን ፅቡቅ ተዋሒስና ኣለና ዳዓም መርሰይ
2: እወ እንታይ ንብና
0: ብዛዕባ ፀገም ከምዚ ዞም ኣጋይሽና ትብ ዘለዉ ብዛዕባ ገንዘብ ፀገም ዝበሃል
2: የለን።
0: ስለዚ ተስፋ ንገብር ክሓወልኩም ክሓወየልና
1: ዋ እንታይ ማለትኩም ግድን ክሓወየልና
0: እንዴትና ግድን ንዛዘረባ ኣለን እዩ
1: ኣለወ
0: ዕነባ ነግድና ግን ኳ ዓንትቦ ብዘይ ክትቆፅሮ ትኽእሉ ሸቃላይ የለን ንኹን
1: ኣንታ እንታይ ኣነኻ ሓቲ ደካ ኽ እንታይ ኣምፀ ዘረባ እዚ ካሓዊ ተስፋ ዘይብሉ ድ ኮይኑ እንታይ ኸ ካልእ ዘይተዓስቡ ኢልካ ዘረባ ኣይተደጋግመና ግድን ክሓው ኣለዎ
2: ዘረባ ገዲፍካ ሃለውለው ገዲፍካ ግድን ክሓው ኣለዎ ነግረካ ኣለዎ
1: ዝገበርኩም ጌርኩም ካልእ መተካእታ ናቱ ክሳዕ ንረክብ ተኸታቲልኩም ኣሕዊዎ ቢረ
0: ወረ ንስኹም እንታይ ፀቐምኩም እንታይ ፀቐምኩም ጥዕና ድሓና ኣለኹም እዚሞ ጥዕናኹም የጠረጥረን ኣሎ
3: እዋ
0: እንታይ ማለት እዩ ካብ ንዑ ምምርማር ንዓኹም ምምርማር ዝሓይሽ ንስማዓኒ
3: ኣሎ
0: ወ ምክንያቱ እዚ ኩሉ ድሌትኩም ሓሳብኩም እንታይ ምዃኑ ምስ ፓሽንት እዚ ምትእሳር ዘለኩም ምስጢር ዘለኩም ክርዳእና ይካኣሎ
2: እንታይ ሕጂ ንሕና ካባኹም ንደልዮ እቲ ሽንቲ እቲ ውፃት እቲ ረስንሲ ዶው ከተብልዎ
0: ንሱ ዝሓን ፀገም እዩ ሓደ መድሃኒት ሂብካዮ እንተዘይሰርዐ ካልእ መድሃኒት መቕያር ነርሰይ
2: እንታይ ዓይነት መድሃኒት ንዝሰሉ ኣበናይ ኩርና ዓለም ከም ዝርከብ ንፋርማሲስትና ተወኪስኩም ከትኩም ኣረጋግፅ እዩ
1: ስለዚ ክሓወት ተስፋ ኣለዎ ማለት እዩ
0: ሜና ኣይበልኩን ነጊርናኩም ኮና ደጋግምና ነጊርናኩም ሓቂን ብግምት ኣይዛረብ ንቱም ሰባት ነጊርናኩም ኣ ተጨንቁና ኣሎ እዚካ

ከረም ልግባእ ወሓጋይ ኢል ተዓረፈት ሳሕል እተላታል ውሕላይ ኣይዋ ሳሕል ፈልከ ሻይብ ወኣባል እርደት መርስ ግልዌረት ተሃገይ ብሌቃት ፋሕ ሰበርቀጠ ወዓገት ኣርዋ ማንድዓት ዓንቀርጠላን ወደብዓት ሓክያሁ ለታሪክ ኣልጌና ወኣውገት ደብር ዓሮብ ሃለል ኣተንሴ ገላይኖታት ወደንቦብየት ምንተ እምበል ሳሕል ኣልባ ፈታይል ኣብረደት ወምንተ እምበል ሳሕል ሓጢን ስሉል ገርደደት ምንተ እምበል ሳሕል እሳት ሕፍንት መቅጠነ ኣብረደት ምንተ እምበል ሳሕል ግልሞት ወቅታል ኣሽተተት ወምንተ እምበል ሳሕል ዓቅሩድ ኣባይለ ከደት ሰላም በሉ ደብር ውህር ለብሓር ቀያሕለት ውህር ከፈሃላ ደብር ኣቦት ለሻንን ራስ ገረግር ክላዓይገት ዋህገር ዕጉላት ክምሰላታፊ ማየን ለሳቲ ሓዋት ይኮን ወካፊ ሳሕል ግን ውሕሽ ክብ ፍሩቅ ወንሃባዩ እግል ሕራብ ጋሾታት ውስሁር ልውዕል ንዋዩ ሓሊብ ለሀይብ ለሰብኡ ስጋ ተዓውል ሆባዩ ዓምዕል ባእስ ውዕለል ክምሆ በላ ዕዋዩ ስሉል ተእስዩፉ ልስጋ ድግል ወርካዩ ሳሕል ብሃብቱ ልእኩብ እተግራዩ ወሳሕል ፈላልቱ ጋምል እንተዓዳዩ ጸጋይቲ ለሰብኡ ኣሽካር ወለካራዩ ስጋት ገደቦት ሳሕል ኢተማትሙ ዕልባዩ ወራር ለእስኩስሄ ነጋ ምን ረአያ ምክራዩ ሳሕል ሳሕል ታሪክቱ እሩክ ለገፋትሩ ሳሕል ኤማንቱ ኢትበጭበጨት ምርወቱ ሳሕል ጽንዕቱ ትክምት ሚተ ከላቱ ሳሕል ሓዳርቱ ሕሩብ ጋሾታቱ ሳሕል ሓጥርቱ ባትክል ሃያብሶቱ ሳሕል ብኣስፈቴ ድርቡይ ዋትማካቱ ማይ ሳሕል ለሰቴ ኢል ትርኤት ርሓቱ ብርጅ ወላሳቅር እንደ ከርል እሳቱ ኢትሓለፈለ ሰብኡ ዊትካፈለት ቢኣቱ ዲብ ሳሕል ልተንከብ ኢትተንቅልቅል ዒጣቱ ሳሕል ምን መትትሐሌ ትክብ ምነፈካቱ ታሪክ ብዙሕ ሻቂቱ እሊ ሓጥር መዓስከር እዛል ዓለም እንትሃይ ውሕጊ ዓለ ወሳትር ስሙ ማዕለግል ኣባይ ኩከት ቀበት መሳጥር ዕሉም ትሳሕል ለኩፍ ሳምዕ ወታክር ለሸባብ እታት ውሕዝ ዓለት ወተንክር ዓጀት በምን እስትዕማር ግል ኣፍግር ሳሕል ፈካ ግል ትትፈዴ ለሃባነ ጡር ዕምር ሳሕል ፈካ እግል ትትፈዴ ለሃባነ ጡር ዕምር

ሳሕል ማያ ሓምቃት ሻዕባ እትብራ ጋድሞታታ ወጫያ እከል ሕድ መጠውርላ እገል ሕርየት ኩሉ ምስተቕብሎም እንዳሓትገው ኣስካ ገይሶ ላዕለው ሙናድሪን እከል ሕድ ኣስፈተቶም ኣስመደቶም ምርወት ከህሌብ ሰብር ኤማን ሓጣጣት ወምስተቕበል ኣስደደቶም እፍንቲት ሻዕብ ሳሕል ዶሩ እብ ከሊማት እግልት ወሰፍ ወሜዛን እግልት መዘን ሰበት ይቀድር ልኢል ሸራሕ ፈኩ ዲብ ሰኔት ዝረክቦ ሌጣ እንደቤና መናሓልፎ ልሓይስ

ክፈጥ ሕና ውሕዳ ሕና ውሕዳት ሓቢ ወውሕዳት ሓበይ ዕልቲ ለወደናሁ ዮም ፈራሕ ልእሉ ራካምናዋ ፈራሕ ልእሉ ባጥሓና ወድውለት ልእለካዋና እግሉቱን ይኮም በላሽ ብልትዕዮ ይኮም ግልስስዒ ዮም ለወደናሁ

0: እማትና ኣቦውና ላኪን ስሙት ቦም ወኤማን ቦም ኣያእካ ነብረቶም እየ ክቦት ንእሽ እንደወደው ሓልዕጨይ እዚ ኤርትራ ንዕመትታ እምብል ኤርትራ ከምንታ እምብል ብዙሕ ንብላ ላኪን ለግር ምታይ ያካን ሃላ እትከብድ ኤርትራ ሃላ ኤርትራ ሃይ ምንታ ለከብዳን ሃላ ልሻዕባቱ ዲኮን ሓጋይ ወከረም ለዘልም ዲብ ኢትዮጵያ ሃላ ንሕና ሓተይታ ከረምና ላኪን ኤማን ብና ወሰብር ብና ወውሕደት ብና ሸዕብ ኤርትራ ህቱት ለግር መታ ኤርትራ በዓል በክታ እግል ምሻዕባ ኦረልብ ኦረዕቁብ ሓተ እደለብት
1: እላ ንትፈራጃ ልህሌና ኣወል መረት ጀማሂር ልትኣሰሰ ዲባ ኣካነታ ጀማሂር ልትኣሰስ ዲብሃላ ህደፉ ዋድሕ ሰበትዓላ ወደ ሻባይ ምሰላ ብዒት ተናዚም ላዓላ እግል ኣፍሽሎ ክምሰልቱ እሙርዱ ይሰበትዓላ ዝያድ መተክል ሓለፉ ዲባ ላኪን ፈድላ ወደዎ ሰብር ወትሓዲ እንደኣሰሰው ዲቡ ኩሉ ኣካን ኤርትርያ ክምሰልገይስ ወደዎ መፍገር ገሊል ኣወል ጀማሂር ላተኣሰሰ ዲባ ኣካንታ እልለት ሓረይቱ ብሰበብ ሄኒ ምንቁሩብ ማይ ሰበትባ ዋላ ኣካናትማ ድባዕ ሰበትታ እግል ላዓላ ምስጢር ሄራር ሰውረት ላትሓብዕ ሰበት ዓለቱ

0: ኣሳ ናይ ዲብ 35 ሰነት ሕርየት ኣብፅሕና ዲብ እምብል ናይ ዮም ኣጃ ናይ ፈጅር ምስተቕበል ኩምሰልቶም እንደ ኣእምረው እግል ውረሶ ምናድል ምና ናይ ጀማሂር ሳሕል እንደ ደርሰው እግል እጀኒቶም ዲብ መሳክብ ንእሽነቶም እግል ኣብፅሖ ወልኦ ድርሶ ጀማሂር ሳሕል መሰር ሰኔት ጋብእ ግናሃላ
1: ኣማነትክና ተለሽት እደነ ከረያ ዕላመትና ተመንደረት ልፍደሙ ወተያ ሰነተስ ኣውሓተ ለትምነየቱ ረክበያ ሑር ምስተቅል ምን መቅዘም ባልሓያ ብሕተወትና ተከዱረት ንፍደም እተብንየት ንብነ እተወን ዓምርላ ቃልት ኣርድያት ሕብረ ኢኮንሊ ወግርመተ ከዱረት ኢንስከብ ተረትና ተሕፃን ወለወለት
2: ግንቦልዎን መንደር ከፋ ሕልፈልንደኣል ዓብል ፈንቀቦ ደምደም ዓብል ቀፎ ለብራር ንወሻ ሓድር የርሰን ዓኩወብ ኣክባር ንምድር ደቡብ ከለይ ወለ ሰመጥያር ደፈሲ ዓብየት በዲርማ ሕፍን ጠምር ወመራር ደስና ዝሰቀይ ይደምር ፈጅራ መዓል ከውራር
3: ንቲ ጀባዕላ ምድወስ ኣቢያ በኪተው ካሎ ምስልግልማ ረይን ብትበረጊ ይባናኪ ብጥረት ኣስላሓት እንተ ዝርኪ ገዚ ባት መሕርበት እንቲ ክልቀት እንቲ ጀላላ ዓድና ኣመድ ምስላሊ ተሪ ምስና ተመኮይ ትብረይ ምንደገሰት ህብራታት ተፈግር ሰፋ እንተዘብረት ሕሽመት እንቲ ባቡር ናይለከተን እንሳና እንሳና ላና ዓድና ሕበል

ፀሓይ ምስ ዓረበት ዋምን እቶም ካልኦት ሓራምዝን ናብ መዕረፊኦም የምርሑ ኣለዉ። ዋም ዝነኣሰ ስለ ዝኾነ ንኸይቆርር ምሸታዊ ናይ ለይቲ ክዳንዮም ዝለብስሉ ግን ነዚ ንምትግባር ቀሊል ኣይኮ

ኣሮን ከም ዝገልጾ ኣብ በረኻ ኣዴታት ሓራምዝ ነቶም ንኣሽቱ ውልዳተን ንኸይቆሩ ኣብ ማእከል ኣእትየን ከካብብኦም እየን ዝረኣያ። ዋም ዝሰትዮ ዘሎ ጸባ ምስ ወድአ ክድቅስ እዩ። እንተኾነ ኣብ ጥቓ ናይ ዋም መደቀሲ ዝድቅስ ቺፕ ዝተባህለ ሓርማዝ ካብቲ ንዋም ብፍሉይ ዝተቐረበሉ ጨንፈር ክሰርቕ እዩ ዝረአ ዘሎ። ግን ብቕልጡፍ ክምንጥልዎን እቲ ዝገበሩ ሕማቕ ግብሪ ምዃኑን እዮም ዝምዕድዎ ዘለዉ። ልክዕ ከም ወዲ ሰብ ሓራምዝ ይሓልሙ እዮም። ብንኣሽቶኦም ናይ ስድሮኦም ሕማቕ ኣማውታ ስለ ዝረኣዩ ከይኮነ ይተርፍን ዋም ሎሚ ምሸት ድቃስ ይኑ ኣሎ።

ግን ነዊሕ ጉዕዞ እዩ ዝፅበዮ ዘሎ። ድሕሪ 3 ወርሒ እዚ ዋም ዝተባህለ ንእሽተይ ዘኽታም ኣብ ዛምቢያ ዝርከብ ሓርማዝ ክሳብ ሕጂ ኣብዞም ንበይኑ ዝነፀልዎ ጉጅለ ኣይተፀንበረን ዘሎ። ግን በብቑሩብ ርእሰ ተኣማንነት ከጠሪ ክኢሉ ኣሎ። ብፍሉይ ናብ ሓንቲ ሓርማዝ ተፀጊዑ ናብዘ ዝኸደቶ ይስዕብ ኣሎ። ደድሕሪ ኦሊምባ እታ መራሒት ማለት እዩ። ኣቀራርባ ናይ ዋም ንኦሊምባ ክስሕባ እዩ ዝረአ ዘሎ። ኣብ መጀመርታ ኦሊምባ ንዋም ካብ ጥቓ ከተርሕቆያ ትፍትን ነይራ። ሕጂ ግን ብፅቡቅ ክትቅበሎ ትርአላ ይብል ናባይኦም ዝኾነ ኣሮን ብሓጎስ። ከምዚ ንዕዘቦ ዘለና ድማ ድሕሪ ናይ ኣዋርሕ ናይ ሌላ ግዜ ንመጀመርታ ግዜ ተሓቕፎላ። እቶም ካልኦት ሓራምዝ ግን ክሳብ ሕጂ ካብ ጥቕኦም የሳጉግዎ ኣለዉ። ብቐጻሊ ክድህልዎ እንከለዉ ግን ኦሊምባ ትዕዘብ ኣላ። ዋም ንእሽተይ ስለ ዝኾነ ነዞም ካብኡ ዝዓብዪ ሓራምዝ በድዩ ነብሱ ከተገላግሎ ድማ ወሰነ። እዞም ሓራምዝ ብዘይ ዝኾነ ጸገም ንመራሒቶም ክምእዘዝዋዮም ዝረአዩ ዘለዉ።

ጸሊምባ ንዋም ቀዳመይቲ መሓዝኡ ኮይናኣላ። ንእዝና ክጠቦ ድማ ኣፍቀደትሉ። እዚ ኣብ ሓራምዝ ብፍሉይ ዝዝውተር ኮይኑ ልክዕ ከም ኢድ ንኢድ ተተሓሒዝካ ምውዓል ማለት እዩ። ንትፈትዎ ድማ ኢኻ ነዚ ገባብ ተፍቅደሉ። ናባይ ኣሮን በዚ ኣዝዩ ተሓጐሰ። ዋም ምስ ኦሊምባ ተሰማሚዑ ብምርኣየ ሓጐሰይ ወሰን የብሉን ድማ ይብል። ኣብተን ዝቕጸለ ኣዋርሕ ዋም ሓይሊ እናደለበ መጸ። ንጐቱ ድማ ብዝግባእ ክጥቀመሉ ጀሚሩ ይርከብ። ኦሊምባ ኣብ ጥቑኡ ብምህላዋ

ድማ ካብኣ ብዙሕ ክምሃር ጀመረ። ገለ ኸብኡ እንታይ ክበልዕ ከም ዘለዎን ከመይ ገይሩ ንገረብ ኣውዲኡ ሓድሽ ዝኾነ ኣቝፅልቲ ይረክብን ትምህሮላ። ዋም ድማ ብዝተኻእሎ ይፍትና ኣሎ። ቀንዲ ዋም ዝተመሓየሾ ግን ብዘይ ሕማቕ ሕልሚ ቀሲኑ ክድቅስ ጀሚሩ ብምህላው እዩ። ድሕሪ ሰለስተ ወርሒ ዋም ነዚ መናበይኦም ቦታ ተለማሚድዎ ይርከብ።

ግን ሕጂ እውን ህይወቱ ናብ ዝበኣሰ ክልወጥ እዩ። ምክንያቱ ኦሊምባ 3 ዓመት ዕድመ መሊኣ ኣላ

ስለዚ ካብቲ ዝፀንሐቶ ናይ ዘኽታማት እንስሳ መናበይ ወፅያ ናብ በረኻ እትኸደሉ እዋን ኣኺሉ ይርከብ። ኣሮን ከም ዝሕብሮ ኦሊምባ ንዋም ብፅቡቕ እያ ክትሕብሕቦ ፀኒሓ። ኦሊምባ ኣብ ዘላትሉ ዋም ግድነት ምስ ኣይኸውን ነይሩ። ሕጂ ዋም ምስኣ ናብ በረኻ ንክከይድ ዕድሚኡ ኣይፍቀደሉን እዩ። ኣብ መዓልቲ 8 ግዜ እናተመገበ ንነዊሕ እዋን ኣብዚ ቦታ ክቕፅል እዩ። ኦሊምባ ብዘይ ዝኾነ ፀገም ንኽትከይድ መደንዘዚ ወግእዋ። ብቕፅበት ኣልዒሎም ድማ ኣብ ማኪና ፀዓንዋ። ኣብ በረኻ ሓድሽ ህይወት ንኽትፍልም ድማ ከደት። ዋም በይኑ ተሪፉ ክዕገርግር ተራእየ። ሓራምዝ ብተፈጥሮ ስምዒታውያን ምዃኖም እዩ ዝንገረሎም። ብዝኾነ ምኽንያት ምስኦም ዝነበረ ሓርማዝ ምስ ዝፍለዮም ንነዊሕ እዋን ክሓዝኑሉ እዮም ዝረኣዩ። ኣሮን ከም ዝሕብሮ ዋም ኦሊምባ ናበይ ከም ዝኸደት ደንፂዎ እዩ ዘሎ። እዚ ድማ ኣዝዩ ዘሕዝነካ፣ ምክንያቱ ዋም ኣብ ህይወቱ ብዙሕ ፀገም ይርእዩ። ተወሳኺ ፀገም ብምርካቡ ንዝነበረ ቃንዝኡ ቃንዛ ተወሲኽዎ ይርከብ በለ።

ኣብተን ዝቐጸላ ውሕዳት ሳምንቲ ናባይኦም ኣሮን እቲ መዓልታዊ ዝግበር ምንክብኻብ ብዘይምቁራፅ ይትግብረሎም ኣሎ። ግን እዞም ሓራምዝ ኣይረግኡን ዘለዉ። ኣሮን ብዛዕባ እዚ ክገልጽ እንከሎ ኦሊምባ ክትመርሖም እንከላ ኣሳጉሞኦም ቅልጥፍ እዩ ዝነበረ። ሕጂ ግን ዝሒሎምን ኣብ ጥቓና ጥራሕ ድማዮም ዝዝምብዩ ዘለዉ ይብል። ኦሊምባ ብዘይምህላዋ ዋሚው ዝያዳ ተሃስዩ። እቲ ቅድሚ ነዊሕ እዋን ዘካይዶ ዝነበረ ንናይ ኣሮን ኣጻብዕ ምጥባው ድማ ዳግማይ ተመሊስዎ ይርከብ። ናባይኦም ኣሮን ግን መዘናግዕ ዝኸውን ሓደ ሓሳብ ኣንቀለ። ንሱ ቐጺሉ ሓራምዝ ልክዕ ከም ቆልዕዮም ክዘናግዑን ክጻወቱን ይደልዩ።

ምሕምባስ እቲ ዝፈትውዎ ዓይነት ንጥፈት እዩ። ብፍላይ እዚ ዕቋር ማይ ጭቃ ስለ ዘለዎ ንሓራምዝ ድርዑ ኮይኑ ካብ ፀሓይ ይከላኸለሉ።

了命。እዞም መጓሰ ኩሎም ነዚ ፈትዮሞ ይርከቡ። ብዜካ ዋም ኣሮን ነዚ ምስ ተዓዘበ ሎሚ ብርቱዕ ሙቐት ኣሎ። ኪድ ምስ ብፆትካ ተዘናጋዕ እንዳበለ ካብቲ ማይ ይግጭቦ ኣሎ። ብዙሕ ከይዶም ገየ ድማ ክፅምበሮም ተረእየ። ኣብዚ ዋም ኣዕሩኽ ንኽፈጥር ዝበለፀ ዕድል እዩ። ነዚ ንምትግባር ግን ግዜ ዝወስድ እዩ ዝመስል። ኣብታ ዝቐጸለት ወርሒ ዋም ብዙሕ ማይ ክዘንብ ረአየ። ምኽንያቱ ወቕቲ ክራማት ናይ ዛምብያ ብብዝሒዩ ዝናብ ዝዘንብ፣ እዚ ድማ ነዚ ከባቢ ናብ ልሙዕ ጫካ ክቕይሮ እዩ ተራእዩ። ዋም ኣብዚ መናበይ ዘኽታማት እንስሳ ካብ ዝመጽእ ሓደ ዓመት ኣቕፂሩ ኣሎ። ሚዛን ሰውነቱ ድማ 5 ኩንታል በጽሐ። ብቕልጡፍ ይዓቢ ከም ዘሎ ዝምስክር ድማ ስኒየ ውፅእ ብምህላው እዩ። ሓደ እኹል ሓርማዝ 8 ዓቐን ጫማ ዝኸውን ስኒ ይውንን። ስለዚ ዋም ነዚኦም ንኸርክብ ብዙሕ ግዜ ተሪፍዎ ኣሎ ማለት እዩ። ግን ርእሰ ተኣማንነቱ ኣዝዩ ዓብዩ ይርከብ። ምስኡ ዝፃወት ደሊሶ ዝተባሃለ ሓድሽ ዓርኪ ድማ ረኺቡሎ። ደሊሶ ተባዕታይ ኮይኑ ካብ ናይ ዋም ብቑርብ ዝዓብያ ስኒ እዩ ዝውንን። ኣብ ከምዚ ዕድመ ሓራምዝ ሓይሎም ንምፍታሽ ምቅላስ ይፈትው እዮም። ኦሊምባ ብዘይምህላዋ ደሊሶ ንዋም እሙን ዓርኪ ኮይኑዎ ኣሎ።

0: ኣሮን ከም ዝሕብሮ ዋም ኣዝዩ ዓብዩን ሓይሉን ስለ ዘሎ ክጥንቀቐለኒ ይብል። ንዋም ዘይተረድኦ ዘሎ ግን ኣብ ቀረባ እዋን ካብ ዝመናበይ ወፂኡ ናብዚ ካፍዌ ዝተባህለ ሃገራዊ ሕሩም ሕዛእቲ ክሰግር ምዃኑ እዩ። እዚ ሕዛእቲ 12,800 ትርቢዒት ኪሎ ሜትር ኮይኑ ብብዝሒ ሓራም ይርከብዎ። ዋም ኩሉ ኣብዚ ዝነብረሉ ዘሎ መናበይ ዝተማሃሮ ኣብዚ ሕሩም ሕዛእቲ ኣካል ናይ ሓደሽቲ ስድራ ቤት ንክኸውን ክጥቀመሉ ኣለዎ። ኣሮን ንዋም ሎሚ ዓባይ መዓልቲ ምዃናን ጎቢዙ ከም ዘሎን ይሕብረሎ። ሎሚ ዋም ነዚ ንነዊሕ እዋን ዝተመከረሉ መናበይ ዘኽታማት ዝገድፈሉ ሰዓት ኣኺሉ ኣሎ። ልክዕ ከም ናይ ኦሊምባ መደንዘዚ ክወግእዎ ዮም። ብድሕሪኡ ብዘይ ዝኾነ ጉድኣት ናብ ማኪና ንኽፅዕንዎ ተባሂሉ እዩ እዚ መስርሕ ዝትግበር።
1: Easy, easy. Come on, easy. Easy, easy. Pass the button on me.

0: Amuna kugwa weza nga endo.
1: አሮን ንዋም ከዕበስን ብዘይ ዝኾነ ጸገም ንኸስተንፍስን ኢሉ ኣብ ንጎቱ ንእሽተ ዕንጨይቲ ገይሩሉ ኣሎ። ግንዋም ንበይኒ ኮነን ክኸይድ ቀንዲ ዓርኩ ደሊሶ እውን ምስኡ ክኸይድ እዩ። ብሰላም ኣብ ማኪና ምስ ፀዓንዎም እቲ ጉዕዞ ተጀመረ።

ነዚ ኣብ ምድሪ ዝዓበየ እንስሳ ከተጋዓዕዝ ኣዝዩ ጥንቃቐ ዝሓትት እዩ። ብርቱዕ ሙቐት ብምህላው እዞም ሓራምዝ ንኸይሞቱ ወላ እኳ ብላዕሊ ኣየር ንኽኣትዎም ከፊቶምሎም እንተሃለዉ፣ ኣሮን ግን ብቐጻሊ ድሃዮም ይገብር ኣሎ። ንሱ ክገልጽ እንከሎ እዚ ኩሉ ናብዚ በረኻ ንክምለሱ ብዙሕ ጻዕሪ ተገይሩሎም ሕጂ ኣብ ምቕራቦም ክንከስሮም ኣይንደልን ኢና ይብል። ሙሉእ መዓልቲ ኣብ መንገዲ ክጓዓዙ ብምውዓል ናብ ሕዛእቲ ካፍወ በጽሑ። ዋም ኣብ ሓድሽ ቦታ ቀዳመይቲ ለይቱ ክሕልፋ እዩ። ኣሮን ቅድሚ ምድቃሱ ንዋም ብሰላም ንኽድቅስን እቲ ክልቲኦም ከይተፈላለዩ ብሓንሳብ ዝተጓዕዝዎ ነዊሕ እዋን ቀሊል ከም ዘይኮነን የዘክረሎ። ጽባሕ ንኮ ዋም ምስ ሓደሽቲ ሓራምዝ ክላለዩ፣ ኣብ ቀጻሊ ድማ ምስ ኦምዩ ከም ሓደ ስድራ ኮይኑ ክነብር። መሬት ምስ ወግሐ ዋም ነዞም ኣብ ቅድሚ ዓይኑ ዘለዉ ሓራምዝ ይርኦም ኣሎ። እዞም ሓራምዝ ኩሎም ዘኽተማት ኮይኖም ኣብዚ ካፍወ ዝተባህለ ሕዛእቲ ክነብሩ ዝጸንሑ እዮም። ኩሎም ካብ ዋም ዝዓብዩን ዓበይቲ ኣስናን ዝውንኑን ኮይኖም ንሎሚ ነንሕድሕዶም ንኽላለዩ ተባሂሉ ኣብዚ እዞም ሓለውቲ ፈለምሎም ዘለዉ መካበብያ ክውዕሉ እዮም። ኣሮንን እዞም ሓለዋ ናይ ዝሕዛእትን ድማ ክከታተልዎም እዮም።

እዞም ሓራምዝ ንዋም ብፅቡቕን ክቕበልዎ ድማዩ እቲ ተስፋ። ናይ ሓራምዝ ናይ ፀወታን ናይ ምልላይን ህሞት ልክዕ ከም ናይ ደቂ ሰባት እዩ። ሓፋር እንተኾይኑ ክድህልዎ ክፍትን እዮም። ኣዝዩ ርእሰ ተኣማንነት ሒዙ ምስ ዝቐርቦም ድማ ከም ተጓናፃይ ገይሮም ክወስድዎ ይኽእሉ እዮም። መጀመርታ ናብ ሓንቲ ንእሽተይ ኣንስተይት ሓርማዝ ቀረበ። ብፅቡቕ ክትቅበሎ ግን ኣይተረእየትን።

ልክዕ ከምዚ ንመጀመርታ ግዜ ትምህርቲ ኣብ እትኸደሉ ዓርከም ሓዛ ምሳኻ ክህልው እትደሊ ንዋም እቲ ናይ ቅድሚ ሕጂ ዓርኩ ዝነበረ ደሊሶ ተጸንቢርዎ ኣሎ። ብሓንሳብ ኮይኖም ንዞም ሓደሽቲ ሓራምዝ ክላለዩ ድማ ጀመሩ።

ኣሮን ንዋም ኣጁኻ ሓያልን ናጽነት ዘለካንኩን ዳግማይ ዝበረኻ ጸዊዕካ ኣለዋ እናበለ ይላብወሎ

ኣሮን ንዋም ክሪኦ በቒዑ ኣሎ። ኣዝዩ ከም ዝዓበየን ገጂፉን ዝያዳ ደሊሉን ከም ዘሎ ድማ ክዕዘብ ከኣለ። ሓደሽቲ ዕሩኽ ፈጢሩ ዶ ኢሉ ምስሓተተ እዚ ሓላፊ ናይ ሓለዋ እወ ብዙሓት ፈጢሩ ደሊሶ ግን ክሳብ ሕጂ ቀንዲ ዓርክዩ ዘሎ ክብል ድማ መለሰሉ። ንሱ ቐፂሉ እዞም ሓራምስ ከም ኣባል ናይ ስድራ ቤቶም ንዋም ተቐቢሎም ሞዮም በሎ። ኣሮን በዚ ኣዝዩ ተሓጐሰ። ብኸመይ ዕሩክ ከም ዝፈጥር ተማሂሩ ብምህላው ድማ ዝያዳ ቐሰነ። ካብቲ መጀመርታ ንበይኑ ጸኒሕዎም ዘድሕንዎ ድሕሪ 3 ዓመት እዚ ንእሽተይ ሓርማዝ ኣብ ሓንቲ ንዕኡ ትበቅዕ ስድራ ቤት ክጥርነፍ በቒዑ ኣሎ። ኣብ መጻኢ ናቱ ውላድ ክፈጥር ንትስፎ ነዞም ኣብ ጽንተት ዝርከቡ ዓሌት እንስሳ ድማ እዚ ዓብ ተስፋ እዩ። ኣሮን ድማ ሕጂ ዋም ልክዕ ናይ በረኻ ሓርማዝ ዝመሰለ ኣይትሕመቕ በል ክቡር ወደይ ብምባል ንዋም ሓንሳብን ሓዋሩን ተፋነዎ። ድሕሪ ስነዳ ናይ ዛፍዮም ዋም ጽቡቕ ከም ዘሎን ምስ ሓንቲ ቅድሚኡ ናብዚ ካፍወይ ሃገራዊ ሕዛእቲ ዝተሰደደት ናይ ቀደም መሓዝኡ ዝኾነት ድማ ብኣጋጣሚ ከም ዝተረኸበን እዞም ሓለውቲ ይሕብሩ። ንሳ ድማ ኦሊምባያ

እዛ ምድረ ሰዊ፣ እዛ ምድረ ላሚ፣ እዛ ምድረ ጥሬት፣ እዛ ምድረ ፍረ፣ እዛ ምድረ ዋህይስ ዛዓድናዊ ዛዛራማራ ተዛረት ሚላ ዘይት ነጽፍ ሩባ እዛ ምድረ ዓርኮርኮባ እዛ ምድረ ገባ ወይንን ካቢላ ትደግ መካጸባ ራህዋ ናይ ዓንትቦ ዘይብላ ኸርከባ እንታ ዛዓድና ኽድመቕተ ለይታ ምስቶም ከዋኽብቲ ወርሒ ብጎቆባ እንታ ዛዓድና ኽውቅብቲ ቐትራ መሰስ ትብል ንግሆ ፀሓይ ብዝሕባባ እንታ ዘጸጋብ

ክቕበል ይብለኒ ኣሎ። ድምፀይ ህሚመ ክብል ዶላለላሎ ጽቡቓነ ዝዓደይ ሕጂ ኽላዕሎ ኣታቲ ጥዑማ ቐተኛ ምስ ትሕሎ እቲ ዝግሪ ምግና እቲ ሕሳይ ቆሎ እቲ ጻልታ ጸባ መቓሰይቲ ጎጎ ኣፍካማይ ዘምልእ መንከኒ ዘይበጎ ኣታቲ ህንኩታ እቲ ሕሳይ ጫሊዑ ማዳ እምንኸታ ንኣፍማይ ዘምልኦ ናይ ከበሳ ሃንዛ ናይ መታሕት ርግኦ እዚ ዓድና እንታ ዝህዳእታ እንታ ዝፍቕራ እንታ ዝስኒታ ፈሽፊውፊው ዝብል ዘይህወኽ ንፋሳ ሃወይ ሃወይ ዘብል ተዘራይማያ ሃዋዚ ንእዝኒ ኩሉ ትዳሃያ ድሕሪ ጽጋብ ዘሎ ጥምጥም ኣባጽሕ ድሕሪ ምልእ ኸብዲ ድሕሪ ጭድድ ፍንጭሕ ኣጓብዝ ክኳደሩ ዘዘሊሎም ብርግሕ ዝወደቐ ኽትስእ ኣቤት ዘሎ ህልኽ ዘውደቐ ኽዕሎ ዝወደቐ ኽድኽ ኣቤት ድራም ትርኢት ክትርእዮ ዘቕንእ እንታ ዝዓድና እንታ ዝኣባይታ እዛ ሃዳ ድማ ወዝ ኣግነታ እቲ በዓታ ኸእረት ኣግነታ ዓይኒ መሕለውለዊ ከም መስያት ናይ ባሕራ ባሕርን ተበልክኹም ዙርያ ዝቕናታ እንታ ዝዓድና ቤት ሽሻይ እንዳኣላ ቤት ስጋ ቤት ዓሳ ቤት ሽሻይ እንዳኣላ ቤት ስጋ ቤት ዓሳ

ነዛ ዝመገበት ሕርጓቶን ኣልዒላ ነዛ ዝተዝበለት ብጓጉዳ ጽባ ነዛ ዝመጨነት ወይን ውእህ ሂባ ገለ እንተወደቓ ጽርድ የ ባህሊ ክጉዕፅ ዝበለ ተጠቂማ ሓይሊ ኣነ እንከለኹ ኣነ ወዳዓይቲ ንሕና ንከለና ብሴፍ ንሰልቲ ክገጥም ዝበለ ክነብሎ ህንቂ ቅርቅርቲ ወቕዒና ንኽርትም ንብርቂ ብመራን ቀፊድና ክሳዱ ንሕንቂ ምድርና ዝደፈረ ተደቢሩ በኪ ቁልቁል ኣፉ ይድፋእ ብሞት ተፈራዲ ዝዓዲናወ እዛ ፈራይ ተብርም እምኒ ዝበለ ሰሪዓ ትርርም ከም ቀራሚት ቀውዒ ጸላእታ ትቕርም ዓይነ ኸተንጽር ጽፍአት ተላህም ዘመራና ሓደ ንላዕሊ ዝሃምም ወዳዓይቲ ንብል ንሕንቆ ጠመጥም እንታ ሃላል ኣደይ በገናኽን ኣላ ኣውታራ ወጢራ እወት ቕኒታ ናይ ተላ ናይ ዘላ ቅለስ እንተኾነ ናይ ነድሪ ናይ ተላ ክራርክውን ኣላ ጅማታ ወጢራ ገርገራ ትንክእ ብዝላ ናብ ጓይላ እንዳናብስ ትብል ተስምዕ ዘመራ ረበባኽን ኣላ ምስ ኣግነት ተሳንያ እቲ ግርማ ሞጎስኪ እናው ሓዘት ናእዳ እንዳ ሕፁም ማዓንጻዩ ትብል ታሪኽ ነነጊራ ወጣኽውን ኣላ ኩርኩማ ወጢራ እቲ ዳህያ ኣሕዋዝ ዕጣን ተደሪዛ ለይትሕኒን ትብል ዘይጐደለ ዳህራ እናበለት ዎ ንሕና ሓንቲ ስድራ ንሕና ሓንቲ ጓጉድ መታሕዝ ክበሳ ከበሮና ሓደ ትእምርተ ናይ ደስታ ዓደይ ዓዲ ጽጋብ ቤት ሽሻይ ዝስርኪ ንስኽና ምዕሪ ንሕና ናናህብኪ ኣብ ቆፎ ንገዚ ንግሥትን እንዲኺ ካብቲ ሽትምቱ ጽገታት ንበኪ እንዝራ ንኸውን ማይ ተደሊኺ እንተ ህድኣት ዓደይ ክጠዕም ቀናኺ እንተ ህድኣት ዓደይ ክጠዕም ቀናኺ

አነዶ አነዶ አነዶ ከይምርከ ሀብራኸይ ዓፂፈ ወዲ መሬት እንዴ ዝበላዕ ሓሪሰ ኣብ ገዛእ መሬተይ ዝነብር ሂፀ ኣንታ በዚ ጣልያን ልበይ ተበቆፀ ባሕሪ ዝተገረ ምሕር ዝሃፀፀ ኣይነብርን ኣነ ዝተረጊፀ ካብ ደኒንካ ምንባር ሞት እንዳኣለይ መሪፀ ኣነዶ ኣነዶ ኣነ ወዳኣይተ ንፋተን ዝበልክዎም ዝሞተን ተሞተ ወላ ህልም ይበል ድረይ እንተፀነተ መሬተይ ተዘሚቱስ ምዚኦም ክዛዕተ ጥራይ ኢደይ ክነብር ዝመት ምስ ተዘምተ ሽዑን ጣልያን ስዕበዮ ብኽሳዱ ጐቲተ ላንጋ ላንጋ መዓስ ኮይነ ኸም ሰብኣይ ክልተ ሰይፈይ መዚዜ ክሳ ሰብ ሰሊተ ኣይከይድን ኣነስ ዓይነይ ተዓሚተ ኣነ ወዳኣይተ ኣነ ኣባ መርዚ ጐጆይ ዝተመነየ ዝርፍቕ ሕንዚ ብሸት ዝኣተዎ ብሕቆ ጐዛዚ መንገፍ ከይለግቦ ነትናትዕዚ ኣነ በዓል ወርቂ ኣነ መቕበዝበዚ ኣነ በዓል እኽሊ ኣነ

ምእዛዝ ውንድ ዝንጨልጊመ ኣባይ መናዘዚ ንፈታውየ ዝጋውዞ ብርዚ ንጸላዓየ ዘመንጎ ስሚ ናይ ሕጂ ኸይመስል እወታና ኢሎም ኣነ ወዳዓይተ ኣነ ወዳዓይቲ ብስልዐ ገይረ ዝባን ሰብኣይ ኣያሚ ይዒንቱን ቂረን ልቢ ዘድሚ ኣብራሆም ሰቢረ ክሳዶም ደጋሚ ኣነ ሽም ድልድል ኣድግን ዝብእን ብሓንሳብ ዝሕድር እሞ ቤተይ መጺኦም ዋላኻይ ክወስዱ እሞ ኣመረበተይ ኣብ ገበላይ ክስውዱ እንተላም ዝብሉ ንቆፈይ ከባድሙ መዓርካ ዝብሉ ንህበይ ከባሩሩ ኣንቱም ናይ ዝጣልያን ነዊሕ ስሩ እምብለይ በርክዎ ኣይፋል ብኽትቱ ጣይታይ ድኸ ዓጽፍ ንስቡ ድቅሱ እዛዛት ዘብዛሕ ኣንታ መመሊሱ ኣንታ መንህበለይ ነዝንዝብ ወሲሱ ኣሽዑ ሓሪቐ ዝበርክዎ ርእሱ ክምብል ዝበለ ባይታ ተንካሲሱ ፍግም ዝበለ ነዘን ደማምሊሱ ኣሽዑ ኣሽዑ ዘመራይ ዘስማዕኹ እናበልኩ ኣነ ኣባበትን ብሓንቲ ጉራዲ ኣሻሕ ዝበታትን ኣነ ኣርሓ ሕዙ ኣነ ኣርሓ ተፊን ንጽጋብ ኣባይ ወቕዐ ዘድንን ዓዱን ከለኹ በረኻ ዝሕሉ ብሞስኮት ሃራድሞይን ጫካ ዘማዕዱ ምድረይ ንዝወርር ዘብለው ዋዕሉ ከም ሕጻብ ጻሕሊ ንደሙ ዝኽዑ ንዘይፈልጠኒ ባርዶይ ዘጫኑ ብኽሳዱ ሒዘን ቕቅል ዝንውኑ እንተኣሰሩኒ ኣቢለይ ጀምዕሉ ሞት ከም ኣዳም እንቋዕ ዝገብሩ ኣሰረይ ዝለ ብደም ህቦ መዓንጣይቲ እዩ ዝኸበቦ መዓልተ ሂቡን ንረኺበ ኣራኽቦ ክመፁ ርአዮም ኣዝጊበበት ጎቦ ህንኪ ዝበልክዎም ኣቦጉንዱእዝኖም ክወስድኑ እንተበሉ ናኹራ ኣሲሮ ይውሰዱ ንመን ከይደኖኣሎ ተመሊሰ ግዳ ምራቐይ ተፍኣሎ ግስም እንተበሉኒ ብጥይቶም ገይሮም ሞት እንዲመትከለይ ብሪመይ ዝመጻኒ ኣነ ወዳዓይተይ ኣነ ብተይግኒ ደምዒ ገዝሕዞ ኣልቢኒ ኣነ እንክትኩስ እነይ ቅበፅኒ ኣእዛኖም ዝነግፎም ብጥይት ኣልቢኒ ናኹራ እንተበሉ ናኹራ ወኸይ ብሞት ኮሳ ገይረ ገጽ ሰብኣይ ዝብኢ ሎሚ ደሞ ኣነ ሎሚ ኸይብድብእ ኣብ ቅድሚ ዝጣልያን ኳሕ እንተበለ ስምብፅ ዋላ ናኹራ ወሲዶ ምሕረሉን መሪር እንዴ ሸርባ በርበረ እዛ ኸብደይ ሕጽብቲ ሞት እንተበሉኒ ኣይሶሙን ሳልስቲ ሕጉስ እንዲ ኣነ እንታይ ኣለኒ ናይ ልበይ ዝገበርኩ ስሒበ ኣለ።

እዛናኣኹራ ብላዕላይ ሰማይ ብታሕታይ ማይ ድሓንጎኒ ኣበፅምና ኣደ እዛናኣኹራ ብላዕላይ ሰማይ ብታሕታይ ማይ ኣጆኻ ሞበስ ተለዓልሃየ እዛናኣኹራ ብላዕላይ ሰማይ ብታሕታይ ማይ እዚ ጣልያን ብደዉ ክድበ

Heide.

ንሰብኣይ ዝቖትሮ ህቡያን ታላኣምካታይ ስማ ደርዓሚት ታኾይናካታይ ስማ ደርዓሚት ካዓሎም ምንዶ ጉልበተ ኣብ ዓይኒ ዘሎ ድርከተ ኣብይ ዘሎ ስዕለተ ፅባሕ መውህ ዘይመተ ፅባሕ መውህ ዘይ

0: ጣልያን ከይዱ እንግሊዝ ተመፀ ማዓስም ወፂዕሙ መሊሱ መፀፀ ፀገማት ቢእሱ መሊሱ ሃፀፀ ሎምስ ፈርሃና እኳ ሕልምና ኸይቁፀ እንግሊዝ ሕሱም እዩ ኣዝዩ ዝገደደ ኣብ ጉድጓድ ዝጋባእ ከምቲ ወዲ ፃፀ ዓንቀር ሰብ ዝበትኽ ብመላፀ
1: ንቕሕ ንቕሕ ዝበል ሕጂ ኸይንፅፀ ኣብ ደበንገረ ኔርና እንተበልናስ ናብ ድቕድቕ ጠልማት ሰጉቡ ዝብለልና ዓይኒ ብምሕማት ንጎ ተፃወቱ ምሸታማዋት ኣበረኛ እንግሊዝ ካብ ቡቢሓት
0: ክቕፍለና ሎምስ ብምራን ቁራብዓት ካብ ርሑቕ መልቂሲ ከውርደልና መዓት ኣብ ሕቖና ሰፍር ከም መንዳዓት
1: በልስከ እንግሊዝ ከይሰንፍዶ ኻባኻ
0: ግናይ እንተ ገበርካ ኣለኹ ብርእስኻ እዛ መሬት ኣቦታተይ ገለ እንተ ጌርካያ ወይ ኢልኻ
1: ጕንዲእ ዝናኻብለካ በታ ጠበኛኻ
0: ብዛቢያ ዘቢጤ ብሴፍ ዘደግመካ
1: ኣቦታትና ወዲኻዮም ሸፋቱ እንዳበልካ ርስትናይ ልቐቕ እንተበሉኻ ግዲ መሪርካ ዕረ ጥዒምካ
0: ድሃያ እቲኻዮም ከታሮ እንዳበልካ
1: ንስኻኻ ሽፍታ ንስኻ ኸታሪ
0: ኣንታ ኣኻኺባ ዜናትካ ትራሲ ዘይጥሪትካ ኸብኪብካ ትጓሲ ኣንታ ተካል ተመን ብሕቦ ንኻሲ
1: ሸዓይኑ ዝቕትል እትናትካ መርዚ ደላሊኻ ኮ ዘይርከቦ ፈውሲ መንደቕ ዘይትፈልጣታ ተኻልቴንዳ ከም በጋሚኖ ምሕዳርካ በራንዳ ዘይትፍትን ግዳ ዘይትወርድ ሜዳ እንተ ቐተልካኒ ዘይብልካ ኳዕዳ
0: ክምብል ተበልኩኻ ከይትብለኒ ዕዳ
1: መሬተይ ከይትብሎ ንዋሬዳ የሕሊፍካ ከይትበልኒ ንጎመዳ ሞኻንሲ ስርዓት ኣይኮንካነ ኣንታ ኣጉሎመዳ
0: ድፍን በሉ ትብል ብመደዳ
1: ኣይድቅስዶ ንዓኻ ኣሚነ
0: ኣይርገጽን ክሳደያ ኣዲነ ኣቦይ ኣኻኺበ ዋልታ ኾይነ ክግተር የብጥሜኻ እማ ተመሲለ ሽፍታይ እንዳበልካ ምቕታል ሕደግ ዘት ዝበለ
1: ሽፍታን ከለኻ ባዕልኻ ናይ ምበጣ ዓስለ ናትካ ነገር ስንበይኒ ዋንታ ጉረማ ኢለ
0: ኣብ ቤት እናማትካ ትብል ተዓንበለ ዘይወዲ መሬት ምዃንካሲ ብማዕዶ ትልለ
1: እንታይ ተዋፅብ እዙ ሂድ እምበር ተኣለ ኣለኹ እንዶ ኣነ ኣያይ እንተኸደ ንሱ ደመኛኻ ናተይ ዝገደደ
0: ሴፈይ ብዖትሩ ኣሎ ድተሳዕለ
1: ንምእቲ ዝቖርፅ ምእቲ ምስ ጐመደ
0: ድንድን እንተበልኩ ከይመስለካ ዳንደ ሓውኽ ርኳዓልካየ ብንጉሆ ነቒለ
1: ሓጊ ሕገ ክድርብየካ ይትናተይ ግደ ከይመስለካ ኣነ ኮቋዓዳ ሒዘ እፅበየካ ኣለኹን ሴፈይ መዚዘ
0: ጕንድእ ዝነኻብለካ ኣልቢነ ኣፃዊደ
1: ኣያይ ካብ ተቐትለ ሽፍታ ተባሂሉ ኣለኹ ኣነ ኣነ ኣብ ክንድኡ
0: ግንባሩ ንዓረር ዝህብ ክንዳ ዓደብኡ
1: ኣለኹ ኣነ ኣነ ወደብኡ ንተብዓታይ ነብሪ ብጭራ ዘስንው ንፀጋባ ስርዓት ብድሎ ዝዓሉ ንግጠም እንተበልካ ንግጠም ሃየ ዘይምግጣም እሞ ኣነ እንታይ ደልየ
0: ኣብ ዝማንካ ክነጥር እየ ከም ወግዕና ይኾየ
1: ኣነ መሪር ሓሞት ኣነ ሹርባ በርበረ
0: መን እሞሎ ካባይ ዝመረረ ዘይናሃል ትባዓተይ እምናዓረ
1: ናይ እማኔ ዝበካ ዘለኹ ከይመስለካ ወረ እንግሊዝ ምሳኻስ ዋላ ሳይቀነ
0: ኣንተ ሓሰኻ ደንበ ባህረትካ ቕንቁነ
1: ምሳኻስ ሕንቆ እንደ ኣዲነ ድማ ምሳኻ ክሓጊ ምሳኻ ኽሪመ ክዛሕዝሓካ ኢሎሚ
0: ብጥይት ረምሪመ ሓኒነን የሎሚ

ጐሕ ኣንታ ተካል ፍጥረት ኣባይናን ዓኻር መሬተይን ተበልኩ ሽፍታም ወበለኒ ርስተይን ተበልኩ ሽፍታም ወበለኒ ካብ ደሊነ ሕያዋይ ትብለኒ እሳት ኮይኑ ኢልካ ሽፍታ ፀውዓኒ ግንባርካን ዓረር ብናትካ ኣልቢ ኣለኹ ኣነ ኣነ ብተይ ግኒ ተምዒገ ዝዋጋእ ከምግኒ ፀወታ ዘየልቦ ብመሬት ብርስቲ ወነዛ ርስቲ ዝዋጋኣላ ኮንስቲ ጸላእ ዝቐትላ ብድስ ዝኹስኩስቲ ዘይገድፈካ ኣነ ብቕትሪ ብለይቲ ደምካ ክገብረኒ ሕጻብ ጣሕሊ ባሩድካ ክገብረኒ ዒንተይ ኩሕሊ ክዳንካ ክገብረን ነዛ ኣድገይ ጠቂ እዚ መሬት መሬት ኣቦታተይ ንስይ ተሓቂ እንግሊዝ እንታ ንኻል ሰሉ ቆሎቱ ንትብል ንሃብታም ንቑርጩ ጨርቅኻ ዶ ሰጢሕኻ ኣባይታ ብጋህዱ ርንታይ ኣለካ ኣብዝኻብ ብጉንዱ ደሓን በል ክፀንሕ ካበልካ ፅናሕ በለ መሕፀሪ ዕምርኻ ክንደይ ከይገድፈካ ኣነ ወይለቦኻ ከቐምደካይ ኣነ ስዒበ እግርኻ ከቐምደካይ ኣነ ስዒበ እግርኻ

0: ዓዱ ኣርሕና ኸይዱ ዓዱ ፀሚደና መሰም ዘይሰመድ ዝነቋሰል
1: ከመይ ኣቢሎም ይሳነዩ እግርን ከበሮን ኣብ ጥራሕ ጐልጐል ኮይኑ ደሮን ደሮን ዓንታ ወደን በሳዶም ዝብ ይቑረን ክትዕይሮ እንተበልካ ብመስፈር ብምቑነን ንዘይከውን ነገር ከመኢልካ ኽሽነ ዛህላይ እንተበለ ሃነን ሃነን ድንጉር እንተበለ ዓነን ዓነን ሓቒፍካ ደሕደር መርዛም ተመን ዘመን እዩ ዝብሉና እዚ እንታይ ዘመን ዝኣመንካየ ድሙ ዘምፃኣልካ ተመን በላጀኻ ወዲ መሬት ከይትህመል ከይጥቕልለና ዝሕስም ገበል ልብና ከየጉዶና ከመልካ ኽሕደር ምስ ዘይጽመት ተጸሚድና ከመልካ ኽንብል ዕምባባ ዶ ሻተት ምስቲ እሾኽ መርገብ ምስቲ ወጋእ ዝባን ፈታ ውደብ ኣስናኑ ዝበልጥ ከይቅደም ዝቀዳደም ብሓንሳብ ክነብሩስ ህድሞ ዶ ህደብ እቲ ዕምባባ ዕምባባ እቲ እሾኽ ድማ በይኑ ሓደየም ክብለና የዕንትና ደፊኑ አንታ ሓቁባይ ዝእዋን ቃዚኑ ዘይምሱል መሲሉ ሕመት ተኸዲኑ ሰብኣይ ብሰብኣይ ክነብዕ ደኒኑ ከመኢልካ ክንበር ዝእዋን ዓፂኑ ኮኸብን ጥዋፍን ሓደ ካቦልና እናረኣና ጋህሚ ክሕምሙና እናሰማዕና እዛና ክዓብሱልና እናተዛረብና ባህማት ክቕይርና ኣይፋል ንበሎም ኮኸብ ኮኸብ እዩ ጥዋፍ ድማ ጥዋፍ እዩ ስምዓና መኸኸ ብርሃና ዝወሓድ እዩ ኮኸብ ግዳ ብርሃኑ ዝጸፊ ብልጭ ዝብል ወጊሑ ኽመሲ ጥዋፍን ኮኸቡን ዝብሉና ሓደሲ ንዝብ ምባል ዩ ንዓጥሪ ዝጓሲ ማእስ እማን ኮይኑ ነገር ሓቂ ጋብና ቐንጢጦም ክኸዱና ጠይቂ ገብገብ ካበለና ሓቖነና ሃይቂ ኧረ ፈደረሽኒኢልካ እንታይ ቋንቁ ዘይንጋጠም ፍጥረት ዝብል ተጋቡ እዚ ገዛ ገዛና ዘይንታይ ንዑ ንዑ ነጀው ዝብለና ንዑ ተመንዑ ሻዓይሉ ግዳ ዘይሕዘልና ጸጉዑ ተእሳኖዩ ዝብለና ምስ ጠቕዮም ዝኽሕዱ እሞ ንጸሊም ጻዕዳ ዩ ኻብ ኰነት ዘረባ ብኢዳ ብእግራ መጺኣ ኸርከባ ብወጅ ገራዶ ኽንብሃል እንከሃባ ክንዳመወይ ኣቡ በትጋመድባ እዚ ሩባ እዚ ናህና ሩባ እዚ ጸናዕቲ ዝናህና እምባ እዚ ጐልጐል ዝናህና ሜዳ ጠሚትካ ዘይውዳእ ትባዕልና ንሕና ስንበይንና ኢና ሰብ ነየድልየና ጨና ነይሰኣና ንጫኖ ባዕልና ጨናና ሽቱቱ መእዛ ሽታና ምስ መን ኢና ክንከውን ኣብ ትሕቲ መን ኮይንና ባዕልና እያታት ማእከል ምድሪ ቤትና ቀጀሙና ደስ ክብል ንኡስና ዓብና መን እዩ ከምዝኾኑ ዝብለና ኣትዩ መንጎና ኧረ ኸመይ ኢሉ ይሳኔ ኣውልዕን ዘንጋኣት ግን ሓደ ዮም እንተበሉ ከመይ ኢሉ ኽመስል ኣንታ ወዛ ኣይኮነን ዝነገር ኣይነስግል ዘደቅስ ኣይኮነን ብኾፍካ እዩ ዝሕድር ሕጂ ንቕና ኣይሕዋት ዳሓር ከይንኸይድ ብድብር ድብር ገለ ይመጺና ብሓሶት ይዕንቲ ዘዕውር ቈለጭ ዘብለካ ኣፍሊሑ ዘግር ንሕና ንነፍስና ኾይንና ንኻልእ ንኸውን ኣያ ኽንገብረልኩም ክብልና ልብና ዘዕውን ወረ ኸመይ ነገራቱ ምእማኑ ዘጸግብ ንጉሆት ምሕህል ምሸት ጥልልም ደሓና ኣሎ ናልካስ ተመሪሕካ ብህጉም ፈደረሽንካ ኣባህለለይኣይ ኣብ ትሕቲ ዝርጉም ደሙና መጺኡ ስጋና ዝስንዱ ኣብ ሎምሞ ንሕሰብ ኒነዋይ ነማዕዱ ኣደራሽና ንርኢ ኣሕዋት ዳሕራይ ከይንዓኑ

እዛ ቆፅለይ ቆፅሉውን እየ ካብዛ ቅድመ ያቢሎም ማዝረ ክሳደይ ክድኑ ኣነ ከምዘይቀነ ንመን የሞ ክነግሮ ንመን እየ ክጠረ ዋላ ብኹር ባባ ጸላተይ ክንት ግንፍል ግንፍል ካበለኒ ቝጥዕ ቝጥዕ ጠፊእዎም ዲታነ ብግንፅል ርእሲ ኸም ዝቐለ ብስቕታ ዝገንሕ ከም መኮንን ብዓይኒ ዝቐጽዕ ወያእሳት ድጉል ዝሓሰብዎ ተቐይሩ ባረ መን እዩ ዝጽበሳ መን እይዎ ዝወፅእ ንመን ከም ዝጠቕሞ ንመን ከም ዝጐድእ እዋን ክገልጾ እዩ እዋን ዘይሓባር ነዞም ጓሓላሉ እዞም ኣምሳላ ዛብእ ከም ዘለና ይፍለጡ እንበትን ወልዕ ስላዕ ጌርና ዝባን ሰብኣይ ከም ጸግእ መሬትና ንብል ወይ ሃገር ዘይነግድዕ እዛ ባንዴራ ባንዴራ ውልዕ ዝቖጽላ ንግዚኡ እንተልገሰት ርሑቕ ተሰዊራ ኣብ ውሽጥና እንድያ ዘላ ልብና ሰፈረ ኣብቲ ንጐሆ ንጐሆ ወይ ኣብቲ እዋን ምስቃላ ንውሽጥና ርኢና ኢድና ንነስኣላ ኣብቲ ምሸት ምሸት ኣብቲ ጠቓሚ ውራዳ ብጽናዕ ንቐውም ወይ ደው ንብለላ ሕሙማት ይብለልና እቲ ዘይፈልጠና ሕሙማት ወታ በዛ ባንዴራና ኣውልዕና ነናዲ ነዛ ውልዕ ባንዴራና ድል ውዕልናስ ኣብ ልብና ንረኽባ ኣብ ልቢ እንተልኹም ኣብ ልቢ ትዋና ተንበልብላላ ትንፋስ ተመጊባ ብዓው ብሕሽኹታ ሽዑ ነዛርባ ምላሽ ትህበና ኣብ ዘንጋ ተሰቒላ ቃል ናኣት ወላ ኪዳን ዘይና ይጐና ህልም ኢላ ይብልቲ ዘይፈለጠ ጠፊኣ እንተበለ ፈሊጡ ዘስቀጠ ኣይድለያ ነዛ ውልዕ ኣብቲ ጨቐምጠ ዘይሓትት ንዋና ነቲ ዘቐመጠ ኣብ ልብና ኣላ ተንበልብል በቐሰይ ልብና ይድሰትና ድሃየ ኣሰይ ኣጆይ ትብላላ እዛ ዅላ ሰበይ ክህብየናለትና ኣለ ደመይ ስዑዶ እናሰጎመት ወ ብዘይተተይ እዛ ባንዴራይ ዝተተኽለት ኣብ ልበይ መን ይምኽነቕላ ኣነ ወዳ ኣይተይ እናድሃየት ባንዴራዩ ስመይ ብረተይ ከልዕል ኣነ በዛ ግደይ ምእንቲ ሃገረይ ምእንቲ ባንዴራይ ይከዓው ደመይ ይከስከስ ዓጽመይ እናበለት እዛ ዅላ ሰበይ ይብላሎ ዅሉ እዛ ሪመይ ሪመይ ወረ ኸመይ ከመይ ኢልና ክንከውን ብሓደ እዚ ምድሪ ቤትና ዲሞክራሲ ዝለመደ እቲ ምድሪ ቤቶም ብንግሥነት ሓፋሽ ደምሰሰ ንሳቶም ዝነብሩ ኸም ጥሪት ብመጓሰ ንሕና ሕጊ እንዳባ ዘለና ሰብኣውነት ዝለበሰ ምክብባር ባህሉ ዘመን ዘሐደሰ ከይመስለኩም እዚ ንኾንቲ ውዳሰ ካብ ቀደም ዝጸንሐይ ወጊሑን ናመሰ ሥልጣንዩ ምስኩር መልዩ ዝፈሰሰ ከመይ ከመይ ኢሉ ቤትና ምስ ቤቶም ዝላፈን ንሕና ሰማያዊ ብባሕሪ ንምጠ ንሳቶም ሰብ ጸድፊ ብገደል

እዛ ምድሪ ግንድ ትበርህ መሊሳ ጽልሚታ ፀሐይ ክትወፅ እንተልናስ ፈጺማ ቢጻ ብልሓቱ ጠፋና ኣዳም ተርቢጻ ህይወትና እናተቐስፈ በብቓጻ ዝተረፈና ልብና ምድራጻ ኣብ ገዛ ማድና ኮግዝሙና ሕፃና

እዛ ኻዳይ ዓለም ሎሚ ተገሊጻ ርያ ከምዘይረአየት ኣብ ጉዳይና ስቂታ ናናስ ካልፍ እዩ ከይሰሕታዶ ምስጣ በዕፅምትና ክትፃወት ገበጣ እናተቐዘፍና ዓለም ኣራጢጣ ዓለም ምሕል ጠሕል ዘይፈለጠ ይፍለጣ ብኣኻትኩም ክርሻን መዛል ጥይት ኮይና ኣብ ገዳም ክንሓድር ናና ከምዘይዋና ኣብ ክንድትኽ ንብል ክንከይደኒና ክንደይ መቕፃዕቲ እዚ ዘሎታ ክንደይ ፈኸራ ብፅሕቲ ወርሒ ክዘሕዛ ብኸራ ይገርመና ንሕና ዓለምትም ብምባላ ንሕናን ክንቅዘፍ ጓይላ ምትካላ ንሕናን ክንዕወት ብዝርያ ክትወቕዓና እሞ ንሕና ዘይንህብቲ ኢድና ናኺስካ ምቅላስ ተድልቲ ቐደምና ጥርስ ዘይድድቅስ ናፅነት ከይሓዝና ብመትከል ምቃለስ ብሬም ነሳሪምና ወላ እንተ ጸልመተ እዚ ምድሪ መሊሱ ህልም ይበል ከምኡ ተመሪፁ ክወጊሕ ይፅባሕ ዝሓልፍ ሓሊፍ ናፅነት ክትመፅያ ዝረክፍ ረኪፉ ኣንታ ዘ ህዝቢ ዘይፈልጥ ኣሚቑ ንኹሉ ዝሰግር ሓቦ ተቐኒቱ ኣንታ ዘ ህዝቢ ዘይፈልጥ ሰኒፉ እዞም ኩሎም ደቁ በረኻ ሰዲዱ ናፅነት ዘድምት ናፅነት ይሕሪ ስድራይን ከይበለ ዝግደፍ ገዲፉ ሃገረይ ዝብል ዝግደፍ ገዲፉ ሕሰም መከራ ሓሪዩ ናፅነት መሪፁ መዓስ ጠፊእዎ ክነብር ኣጊፁ ናፅነት ይሕርዩ ናፅነት ይመሪፁ ናፅነት ይሕርዩ ናፅነት እዩ።

ኣካመፁ ንሓበስንቶም ናፅነት ሒዞማ በዛይዶም

0: ተፍኡ ስቅያት ሓጎስ ኮይኑ ተፍኡ ስቅያት ሓጎስ ኮይኑ ተፍኡ ስቅያት ሰዶ
1: ስድራይ ያናጽነት ሙሉእ ሰብ ክኸውን ትንፋስ ምስ ጀመርኩ ደረታ ዳሲሰ መግበይ ዝቐመስኩ ላዛኣ ስሒበ ምሉእ ሰብ ምስ ኮንኩ መን ክጉይ ይብለኒ ኣብ ዳግማይ ውልደተይ ናጽነት ያደይ ተበልኩ ሰብ ክበሃል ከም ሰብኣይ ክዕቀን እሕታይ ክደምቕ ክብረተይ ክረዝን መን ክጉይ ይብለኒ ንምዕራፍ ስብእናይ ናይ ክብረተይ ሚዛን ኣቦይ ናጽነት ተበልኩ ኣብ ዳግማይ ሰብ ምዃን ተማዕርግ ተጽሪ ፍቕሪ ትህብ ምቖት ቤትና ዘይተንድድ ፀሓይ ዝሕቆፍ ብርሃና ሓፍቲ ማለት ሕይወት እንተኾይና ምን ጉጉይ ይብለኒ ሓፍተይ ኣናጽነት እንተበልክዋ ውዑይን ዝሑልን ስለይ ዝሕምሎ ጸግዐይ ኵለንትናይ ዝሓልፈለይ ብድሎ ሓንጊሩን ኣቢዱን ናብራኸይ ዝተኽሎ ምን ጉጉይ ይብለኒ ቅድመይ ዝጽጣሕ ሓወይ ወድነይ ናጽነት ዝብሎ ትሕዙኣ ብውሕዱ ፍቕሪ ዝስንከታ ከም ማዕዶን ምሻጠን ብሓልዮት ነቋመታ ቤት ተድላን ርሕራሄን ፍቕሪ በረኸታ መን ጉጉይ ይብለኒ ቤተይ ያናጽነት ተበልኩ ትርኣሰይ ዘረታ እዛ ዘይትዕርፍ ቤት ውን ኩሕላ ምስ ወፈርና መጹሞ ዘንቅሩ ርስቲ ድቃጸዉ ፍቕሪ ዝጥርሩ ፋሒልና ንጸንሕ ከም ደቂ ዘጋሩ እክብ ድማ ንብል እዋን ተተሪሩ ስለዚ በደይ ኣይትምጹኒ ብሓፍተይ ኣይትምጹኒ ብሓወይ ኣይትምጹኒ ገድልያ ስድራይ ብስድራይ ኣይትምጹኒ ገድልያ ቤተይ መፈጠር መንነተይ ገድልዩ ኣነነተይ ምልሰተ ታሪኸይ ኣብቲ ኣብቲ ዅሉ ኸርከባ ኣብቲ ዅሉ ዓጸቦ ትንፋስ ማይ ጽንቂቓ ትቀውም ብሓቦ እቲ ባዳ መሬት ክንብነብ ደምህቦ ስጋ ኣካል ተወዲኡ ኣዕጽምቲ ምስ ረበቦ ኣብቲ ረዳ ኣልቦ ዘመን ሕነቕ ተሓናንኽ ፈትልና ሓጺን ስሒባ ኽተውድኽ ጥምጥም ብትሕዞ ብትኸውታ ድኽድኽ ኣማኒ ዘይትረኽበሉ ሰማዒ ዘደንቕ ገድልዩ እምባይ ነይሩ ሞተ እናተባህለ ዓረበት ስድራ ዘይሙ

እዚ ኢላ ቤትና ቀም ከየበለት ሰለም ከየበልና ግና ኸይደቀሰት ከይዕረፈት ቤትና መፂ ሓድሽ ግጥም መፂ ዳግማይ ገደል መፂ ስንጭሮወ ኣሳገድ ግሓሕር ከም ኪዳን ሰማይን ምድርን ታሪኽ ተዘይድገም ዘበን ተገላበጥ ድሙ ሓሕ ንበለት ዋርሳይ ተዘይጓዝም ዘይሰብ ምኾና ክብርና ምተገፈ ኣበማና መሓረረ ቖጽሉ ምረገፈ ኣድገ በቕሊ ኾይንና መጋሃጫ ኸነናዲ ኣንዘር ምበልና ኣብ ቀላጥ ክናገዲ ግና ኸም ቀደምና ሰብሓበን ኮይንና ድሃይና ሃሚሙ ስድራ ብስድራና ቅልጽምና ሰሚሩ ሰይጣን ኣላቲሙ ኣብ ቅድሚ ጸማም ዓለም

0: ብርሃንና ወጊቡ ቤትና ዳግማ ያምናያ አሊና ሐምቁ
1: ሞ ቤት ወርሳዩ ቤተይ ቤትርስትን ተበልኩ ከም ህቡን ወዳ ሀገር ትእምር ተጽንዓተይ በዓውታ ኸበስር ድምፀይን ተድመውኩ ኤርትራ ማለት ወርሳዩን ተበልኩ ጐበዝን ተበልኹም ጐበዝ ተሳባሪ ቅጽል ናይ ጀጋኑ ውላድ ናይ ትገድሊ

ሰብደምና ህጣሞም ክበንን ሞትና ዝተሓስበ ትንሣኤና ክኸውን። ስለዚ ኤርትራ ጽንዓት እያ፣ ኣነ ድማ ጽንዓት ዘፍቅር ተበልኩ። መን እዩ ጌገኛ ዝብለኒ ሰብ ክንሰይ ጽንዓት ተቐይረን ናረአይኒ

መደም ናትራን ኣብ ሰሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቆኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን።

0: ፋኖ ኤርቲቪ ምክትል ትርከቡ ዝኸርኩም ተዓዘብትና ከመይ ትውዕሉ ንሰዓት 5 ዝዳለወ ሃገራውና ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ኣዲብ ዓብዱ ምስ ኣቅራቤት ቋንቋ ምልክት ኣብ ረ ተወልደ ምዃን ኢና ንምክታልኩም ባህሩ ንዓድምና ፍለማ ኣርእሰ ዜና ኣብ ንዞባ ጎሌጅ ን300 ዜጋታት ዕዉት መጥባሕቲ ሓበላ ዓይነት ተኻይዱ ኣብ ምዝባ ደቂ ኣምሓረ ልዕሊ ፍርቂ ሚልዮን ናቕፋን ስድራ ስዋኣት ደገፍ ተገይሩ መዓልቲ ሰማእታት ኣብ ኢጣልያ ጀርመንን ኔዘርላንድስን ብልዑል ሓበን ተዘኪራ ኣብ ዜናታት ወፃኢ ፕረዚደንት ትራምፕ ምስ ኩናት ኢራን ብምትእሳር ኣብ ዘለዎ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ሓቲቱ ብኣበርክቶ ናይ ዝበዝሐ ኣባላት ኔቶ ከምዘይዓገበ ፕረዚደንት ዶናልድ ትራምፕ ደጊሙ ገሊጹ ህዝባዊት ሪፓብሊክ ቻይናን ህንድን ኣብ ተግባር ኣቐዲሙ ዝተበፅሐ ስምዓት ተዘራሪበን ኣብ ንዞባ ጎሌጅ ኣብ ርሒ ሓምለ 225 ልዕሊ 350 ዜጋታት መጥባሕቲ ሓበላን ካልእ ፀገማት ዓይነን ተኻይዱ ነይሩ ኣብ ዝሓለፈ ሰሙን ድማ ን300 ተወሰኽቲ መሳሳሊ መጥባሕቲ ተኻይዱሎ ወኪል ኤሪና ዳዊት መሃንሹን ዘዳልዎ ፀብጻብ ዳናይት ገብሪ ህወት ክተቕርቦ እያ
1: ኣብ ንዞባ ጎልጅ ብምትሕብባር ሆስፒታል ብርሃን ዓይንን ኮማዊ ሆስፒታል ጎልጅን ካብ 14 ክሳብ 17 ሰነ ንልዕሊ 300 ናይ ምርኣይ ፀገም ዝነበሮም ዜጋታት ዕውት መጥባሕቲ ሓበላት ተኻይዱ ነቲ መጥባሕቲ ዝመርሐ ክኢላ መጥባሕቲ ዓይኒ ዶክተር እዮብ በየነ ንኤሪና ብዝሃቦ ሓበሬታ ኣቐዲሙ ኣብ 225 ብዝተኻየደ ምርምራታት ልዕሊ 700 ዜጋታት

0: ናይ ሓበላ ጸገም ዝጸንሖም ከም እተለለዩ ብምጥቃስ ዘድለዓም ሰብን መሳርሒታትን ብምምዳብ ኣብ ወርሒ ሓምለ 225 ን350 ሕጂ ድማ ን300 መጥባሕቲ ከም እተገብረሎም ሓቢሮም። ዶክተር ኢዮብ ኣስዒቡ እቲ መጥባሕቲ 8 ናይ ዓፅሚ ዓይኒ፣ 4 ናይ ምሕካኽ ዓይኒ፣ 2 ድማ ብሓደጋ ዝተሃርሙ ዘጠቓለለ ምንባር እውን ኣረዲኡ። ዓይኒ ተነቃፊት ህዋስ ብምዃና ካብ ሕማማትን ሓደጋን ንምክልኻል ግቡእ ጥንቃቐ ክግበረላ ብምዝኽኻር ድማ ነበርቲ ጽሬት ከዘውትሩን መከላኸሊ ፀሓይ መነፅር ክወድዩን መኺሩ። ሜዲካል ዳይረክተር ኮማዊ ሆስፒታል ጎልጅ ዶክተር መርሃው ክፍሎም ብወገኑ ኣባላት ሓካይም ብርሃን ዓይኒ ኣብቲ ንኡ ዞባ ንዝህብዎ ዘለዉ ኣገልግሎት ሕክምና ዓይኒ ብምምጓስ እቲ ጸገም ብግቡእ ተጸኒዑ ስለ ዘሎ ኣብ መጻኢ ኣብቲ ኮማዊ ሆስፒታል ማእከል መርመራ ዓይኒ ንምኽፋት ይስራሕ ከም ዘሎ ገሊጹ። ተጠቀምቲ ኣብ መወዳእታ ግቡእ ሕክምናዊ ኣገልግሎት ብምርካቦም ዝጸንሖም ናይ ዓይኒ ጸገም ከም እተቐንጠጠ ብምጥቃስ ተመሳሳሊ ወፍርታት ብስሩዕ ክካየድ ተላብዮም። ኣብ ንኡ ዞባ ጎልጅ ካብ 19 ጥሪ ክሳብ 4 ለካቲት 226 ን136 ዜጋታት ዕውት መጥባሕቲ ቅርኒ ብዓይኒ ምክያዱ ይዝዝከር እዩ።
1: ኣብ ንዞባ ደቂ ኣምሓረ ምክንያት 20 ሰነ መዓልቲ ሰማእታት ሰራሕተኛታት መንግስቲ ህዝብን ተምሃሮን ዝዋፅኦ ልዕሊ ፍርቂ ሚልዮን ናቕፋ ኣብ 18 ምሕደራት ከባብን ዝርከባ ስድራ ስውኣት ተዓዲሎም። እቲ ገንዘብ 258,890 ናቕፋ ብሰራሕተኛታት መንግስቲ፣ 243,270 ናቕፋ ብህዝቢ፣ 19,272 ናቕፋ ድማ ብተምሃሮ ዝተዋፀ እዩ። ኣብቲ ዕለት ንስድራ ስውኣት ዓይነታዊ ደገፍ ከም ተገብረውን ተሓቢሩ። ኣመሓዳር ንእዞባ ደቂ ኣምሓረ ኣቶ የማነ ኣብራብ ዝስምዑ ቓል ንስድራ ሰማእታት ምድጋፍ ሓላፍነት ናይ ነፍሲ ወከፍ ዜጋ ከም ዝኾነ ኣረዲኡ። ኤርትራውያን ነበርቲ ኢጣልያ፣ ጀርመን፣ ኔዘርላንድስን ብምክንያት 20 ሰነ ኣብ ዝወደቦ መደባት ዝክሓበን ንመሰሰኒ ማዕከን ሕድሪ ሰማእታትን መናበይ ስድራ ስውኣትን ዝውዕል ገንዘባዊ ኣበርክቶ ገይሮም። ጋዜጠኛ ሳሙኤል ሃብተ ሚካኤል መልክዕ ጸብጻብ ንዘዳለዎ ትሕዝቶ ስቴፋኖስ ግርማይ ቀርቦ እዩ።
2: በዚ መሰረት ኤርትራውያን ነበርቲ 17 ከተማታት ኢጣልያ ሽምዓ ብምውላዕን ናይ እግሪ ጉዕዞ ብምክያድን ሰማእታቶም ኣብዘከርሉ 39,811 ዩሮ ንምስሳን ማዕከን ሕድሪ ሰማእታት ኣበርኪቶም። ኣብ ከተማ ሮማ ኣብ ዝተካየደ ስነ ስርዓት ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓ ፅዮን ጴጥሮስ ነቲ ዕለት ዝምልከት መልእኽቲ ኣቕሪቦም ኤርትራውያን ተቐማጦ ጀርመን በብከተማኦም ኣብ ዘካየድዎ ናይ እግሪ ጉዕዞ ምብራህ ሽምዓ ከምኡ እውን ንርዝ ነት 20 ሰነ ዝገልጽ ስነ ጥበባዊ መሰናድኦ ዘጠቓለለ ስነ ስርዓት መብፅዕኦም ንትግባር ሕድሪ ሰማእታት ተሓዲሶም። ኣብ ከተማ በርሊን ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ 20 ሰነ ሕድሪ ሰማእታትና ብስራሕ ንምትርጓም ቃልና እንሐድሰላ ዕለት ምዃና ብምጥቃስ ኩሉ ዜጋ ኣበርክትኡ ክዕዝዛ ዝኻኺሮም። ኣብ ከተማ ፍራንክፈርት ድማ ሓላፊ ህዝባውን ከማውን ጉዳያት ኣቶ ጣዕሚ ሃይለ ሕድሪ ሰማእታት ጾር ናይ ነፍሲ ወከፍ ኤርትራዊ ከም ዝኾነ ገንዚቦም። ብተመሳሳሊ ኤርትራውያን ነበርቲ 13 ከተማታት ኔዘርላንድስ በብወገኖም ኣብ ዝወደብዎ ናይ ዝኽረ መደባት ንመሰሰኒ ማዕከን ሕድረ ሰማእታትን መናበይ ስድራ ስውኣትን ዝውዕል 44,485 ዩሮ ኣበርኪቶም። ኣብ ኣምስተርዳምን ሮተርዳምን ኣብ ዝተካየደ መደብ ቆንስል ኤርትራ ኣቶ ክብር ኣብ ተወልደ ከምኡውን ሓላፊ ህዝባውን ከማውን ጉዳያት ኣቶ ኢሳቅ ምናሴ ኣብ ዘስምዕዎ ቃል ጀጋኑ ስውኣትና ኣብ ንዝክረሉ ትግባረ ዘሰከሙና ሕድሪ ክንግምግምን ቅርብነትና ደጊምና ከነረጋግፅን ከም ዘድሊ ገሊፆም። ኤርትራውያን ነበርቲ ዊኒፔግ ካናዳ ብ21 ሰነ ኣብ ዝወደብዎ መደብ ዝኸርሓበን ድማ ስድራ ሰማእታት ንምሕብሓብ ዝውዕል ልዕሊ $3,500 ካናዳ ወፍዮም።
1: ኣብ ንዞባ መንደፈራ ካብ መወዳእታ ወርሒ መያዝያ ንክልተ ዋርሒ ዝቐፀለ ቕነውዳቤታት መንእሰያት ብ24 ሰነ ብውዕውዕ መንፈስ ተዛዚሙ። ኣብቲ ንቑሕ መንእሰይ ሓያል ውዳበ ብሩህ መጻኢ ብዝብል ቴማ ዝተኻየደን ኣብ ዝተፈላለየ ትካላት መንግስቲ ዝሰርሑ መንእሰያት ዝተሳትፎን መደብ ፍልጠት ጠቀስ ውድድራት ስፖርታዊ ግጥማት ከምኡውን ስነ ጥበባዊ መሰናዶታትን ሰሚናራትን ከም ዝቐረበ ሓላፋ ማማቴ ኤብቲ ንዞባ ኣቶ ሳልሕ መሓመድ ስዒድ ገሊጹ። ቀንዲ ዕላማ ናይቲ መደብ ንመንእሰያት ኣብ ናይ ውድድር መድረኽ እቲኻ ብቕዓቶም ከም ዝብርኽ ምግባር ከም ዝኾነ ዝሓበረ ሓላፋ ማማቴ ዝዋደቦ ብኣቶ ግርማይ ገብሩ ብወገኑ ኣብቲ መልክዕ ውድድር ዝቐረበ መደባት ልዕሊ 2,000 መንእሰያት ከም ተሳተፉ ብሪሆም። ኣብ መወዳእታ ማሓዳር ንእዞባ መንደፈራ ኣቶ ህዝቅያስ ውህበት ብሃገራውነቱ ዘለለ ፍትወት ስራሕን ትምህርትን ዝውንን ከምኡውን ባህላዊ ክብርታቱ ዝዕቂ መንእሰይን ምህናፅ ቀጻልና ንባዕል መደባት ንክውደብ ምስ ሃማማትየ ተዋሂዶም ከም ዝሰርሑ ኣረጋጊጹ። ኣብ መወዳእታ ኣብ ዝተካየደ ውድድራት ምስተዓወቱ ጋንታታትን ውልቀሰባትን ሽልማት ተዓዲሉ።

ሰባሰን ዓፈን ልዕሊ 3 ዋርሕ ብክሊ ሳሕሳባን ግብርን ዝቐሰመዎ ሙያዊ ስልጠና ዝዛዘሙ 81 ደቂ ኣንስትዮ ዝርከብዎም 145 መንእስያት ብ23 ሰነ ተመሪቖም እቲ ብምትሕባር ሃማማትኤን መሰልጠን ማእከል ፅዮንን ዝተዋህበ ስልጠና ቴክኖሎጂ ኮምፒተር ከምኡ ደረቕን ተንቀሳቓስን ስእሊ ከም ዘጠቓልል ሓላፍ ሃማማትኤ ብትንእዞባ መንእሰይ ሃብቲ ኣብ ነጋሳ ሓቢሮ ኣካያዲ መሰልጠን ማእከል ፅዮን መንእሰይ ናሆም ኣብርሃ ብወገኑ ተምሃሮ ንስልጠና ብልዑል ኣገዳስነትን ዲስፕሊንን ከም ተኸታተልዎን ፅቡቕ ውፅኢት ከም ዘመዝገቡን ብምሕባር ብስራሕን ንባብን ከማዕብልዎ ተላብዮም ወኪል ሰልጠንቲ ብወገኑን ዝቐሰሙ ስልጠና ባይታ ወሪዶም ኣብ ረብሖኦምን ረብሓ ሕብረተሰቦምን ከውዕልዎ ከም ዝፅዕሩ ገሊጹ ኣብ ማሓዳር ንዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ድማ በብእዋኑ መንእሰያ ዝግበር ወፍሪ ውፅኢታዊ ንኸውን ንሰልጠንቲ ቐጻሊ ምክትታልን ምትብባዕን ክግበረሎም ተላብዩ። ዝኽርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ፕረዚደንት ዶናልድ ትራምፕ ዛዕበየ ክፋሉ ምስ ኩናት ኢራን ምትእሳር ኣብ ዘለዉ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕን ኮንግረስ ሓቲቱ። እቲ ጠለብ እንተጸዲቑ ኣስታት 7 ቢልዮን ዶላር ካብኡ ንፅላት ምክልኻል ኣሜሪካ ከም ዘቐንዕ ተገሊጹ። እቲ ባጀት ኣሜሪካ ኣብ ልዕሊ ኢራን ድሕሪ ዝጀመረቶ ኩናት ኣብ ሓደ እዋን ካብ ስላዓቶ ህፁፅ ገንዘብ ተዛዓበየ ከም ዝኸውን ይጥቀስ። መሰረት ጸብጻባት ምሕዳር ፕረዚደንት ዶናልድ ትራምፕ ኣሜሪካ ኣብቲ ምስ ኢራን ከተካይዶ ጽንሐት ኩናት ኣስታት 30 ቢልዮን ዶላር ከሲራ። ይኹን እምበር እቲ ክሳራታት ካብቲ ብሰብ መዚ ኣሜሪካ ዝውሃብ ዘሎ ኣህዛት ከም ዝዓቢ ክኢላታት ይሕብርዎ። እቲ ኩናት ኣብ ልዕሊ ኣሜሪካን ኢራን ጥራይ ዘይኮነ ብልዕሊ እስራኤልን ካልኦት ሃገራት ዞባ ማእከላይ ምብራቕን እውን ከቢድ ቁጠባውን ንዋታውን ክሳራታት ከም ዘውረደ ይፍለጥ። ብኣበርክቶ ናይ ዝበዝሓ ኣባላት ኔቶ ከምዘይዓግበ ፕረዚደንት ዶናልድ ትራምፕ ደጊሙ ገሊጹ። ፕረዚደንት ትራምፕ ነዝሓበረት ማል 24 ሰነ ምስ ዋና ፀሓፍቲ ኺዳን ማርክ ሩት ኣብ ኣሜሪካ ብዘካየዶ ዝርርብ እዩ። ኣሜሪካ ፀጥታ ንምውሓስ ኣብ ተካይዶ ወፍሪ ዝበዝሓ ኣባላት ኔቶ ኢደን ኣጣሚረን ከም ዝዕዘባ ዝወቐሰ ፕረዚደንት ትራምፕ እቲ ስጉምቲ ሃገሩ ካብቲ ኺዳን ክትወፅእ ዝተፋፍእ ምዃኑ ኣሚቱ። ኣባላት ኔቶ ኣብቲ ኣንጻር ኢራን ዝካየድ ዘሎ ወታደራዊ ወፍሪ ደገፍ ከም ዘይግብራ ብምጥቃስ ድማ ብሸነኽ ኣሜሪካ ኣገዳስነት ኺዳን ከም ዝጎደለ ገሊጹ። ኣሜሪካ ኣባላት ዓመታዊ ብፅሒተን ብግቡእ ይኸፍላ ከም ዘየለዋ ብምውቃስ ነቲ ኺዳን ትገብሩ ኣበርክቶ ክተጉድሎ ከም እትኽእል ከተጠንቀቕ ጸኒሓላ። ኪዳን ሰሜን ኣትላንቲክ ኔቶ ብፍላይ ኣብ ምትዕድራይ ባጀት መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ክትሕብር ምጽንሓ ዝፍለጥ እዩ። ፕረዚደንት ዶናልድ ትራምፕ ኣብ መጀመርያ ሰሙን ናይ ዝመፅ ወርሒ ሓምለ ኣብ ቱርኪ ኣብ ዝካየድ ዋዕላ መራሕቲ ኔቶ ንጉዳይ ተህዳሴቲ ኺዳን ዝምልከት መርገፂ ሃገሩ ከነፅር ትፅቢት ይግበር። ህዝባዊት ፓብሊክ ቻይናን ህንድን ኣብ ተግባር ኣቐዲሙ ዝበፅሐ ስምዓት ተዘራሪበን። ቀዳማይ ሚኒስትር ህንዲ ናሬንድራ ሞድን ሚኒስትር ጉዳያት ወፃኢ ቻይና ዋንጊኡን ብ24 ሰነ ኣብ ከተማ ኒው ደልህብ ዘካየድዎ ርክብ ኣቐዲሙ ብዝበፅሐ ስምዓት ወፍርን ንግድን ከምኡውን ኣብ መንጎ ሃገራቶም ተፈጢሩ ዝፀንሐ ድባዊ ጉዳይ ዝፀንቁ ምትፍናን ብልዝብ ንምዕራፍ ዘትዮም። ብዘይካዚ ቀዳማይ ሚኒስትር ሞዲን ሚኒስትር ጉዳያት ወፃኢ ዋንጊኡን ሃገራቶም ዘባዊ ፀጥታን ምሓስ ብሓባር ከም ዝሰርሓ ኣብቲ ርክብ ኣፍሊጦም። ቻይናን ህንድን ኩሉ መድያዊ ገስጋስ ሃገራት ደባውን ንፍቀ ቅቢ ንምድንፋዕ ከም ዝተሓጋገዛውን ኣብቲ ኣጋጣሚ ገሊፀን። ክልቲን ሃገራት ኣብ ዝሓለፈ ዓመት ኣስታት 150 ቢልዮን ዶላር ንዝነበረ ንግዳዊ ምልዋጥን ኣብዚ ዓመት እዚ ከም ንምባሉ ይስራሓ ከም ዘለዋ ኣፍሊጠን። ፀሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ከም ኣካል ናይቲ ናብ ሃገራት ወሽመት ዓረብ ዘካየደ ዘሎ ናይ 3 መዓልታት ዑደት ማል 24 ሰነ ምስ መራሕቲ ሕቡራት ኢማራት ዓረብን ኩዌትን ሰፊሕ ዝርብ ኣካይዱ። እቲ ዘተ ብቐንዱ ኣብ ክልታዊ ዝምድናታትን ዞባዊ ምዕባለታትን ዘተኮረ ምንባሮ ተቓሊሑ። ማርኮ ሩቢዮን ጋዜጠኛታት ኣብ ዝሃቦ መግለፂ ኣሜሪካ ምስ ሃገራት ወሽመት ዓረብ ዘለዋ ጥቡቕ ምትሕባርን ምውሃድን ከም እትቕፅሎ ኣረጋጊጹ። ኣሜሪካ ፀጥታ መሻርክታት ዝኾነ ሃገራት ወሽመት ዓረብ ዘዳኸም ስጉምቲ ከም ዘይትወስድ እቲ ላዕለዋይ በዓል ስልጣን ተወሳኺ ሓቢሩሎ። ፀሓፊ ጉዳያት ወፃኢ ማርኮ ሩቢዮ ነዚ ንምብፃሕ ዝፍፅም ዘሎ ኣሜሪካን ኢራንን ኣብ መንጎእን ኣዋርሒ ዝቐፀለ ኩናት ደው ንባል ብ18 ሰነ 14 ነጥብታት ዝሓዘ ናይ ምርዳእ መዘክር ድሕሪ ምኽታምን እዩ። ይኹን እምበር ገለ ሃገራት ወሽመት ዓረብ እቲ ዝተኸተመ ስምዕ ምስ ኢራን ኣብ ልዕሊ እየን ዝፈፀመቶ መጥቃዕቲ ዝመጣጠን ከም ዘይኮነ ብምግላፅ ነቲ ስምዕ ዘለዎን ዘዕጉብነት ይገልጽ ኣለዋ። እዚ ከምዚ ኢሉ እንከሎ መንጎ ኣሜሪካን ኢራንን ዝካየድ ቴክኒካዊ ዝርርብ ዝመፅሶሙን ዳግማይ ክጅምር ትፅቢት ከም ዝግበር ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣሚትሎ። መራሕቲ ፈረንሳ፣ ጀርመን፣ ኢጣልያን፣ ፖላንድን ብሪታንያን ኣብ መዳይ ኢንዳስትሪ ምክልኻል ዝካየድ ምትሕባር ክሕየል ተሰማሚዐን። እቲ መራሕትት ማል 24 ሰነ ብከተማ በርሊን ጀርመን ኣብ ዘካየደ ርክብ ኣብ መዳይ ኢንዱስትሪ ምክልኻል ጥቡቕ ምትሕባር ምክያድ ወታደራዊ ዓቕሚ ኪናን ሰሜን ኣትላንቲክ ኔቶ ንምድንፋዕን ድልውነት ውግእን ምርግጋፅን ኣገዳሲ ስራ ከም ዘለዎ ኣገንዚቦም። ብዘይካዚ ኣብ መዳያት ስርዓተ ምክልኻል ኣየር ሰብ ኣልቦ ስርዓታትን ሰብ ሰርሖ ብልሕን ዝካየድ ምትሕባር ምስፋሕን ምስ ኣሜሪካ

ዘረባ ንምውህዋድን ቃል ኣትዮም። ኣብቲ ኣጋጣሚ ቻንስለር ጀርመን ፍረደሪክ መርዝ ሃገሩ ወታደራዊ ወፃኢታት ክሳብ 229 ናብ 3.5ታዊት ካብ ጃምላ ሃገራዊ እቶታ ክብ ከም ተብሎ ሓቢሮም። እዚ ከምዚ ኢሉ እንከሎ እቶም መራሕቲ ዩክሬን ተወሳኺ ወታደራዊ ደገፍ ክወሃብ ከምኡ ናብ ልዕሊ ሩስያ ተወሳኺ እገዳ ንምፅዳቕ ኣብ ምርዳእ በፂሖም። ኣብቲ ርክብ ዋና ፀሓፊ ኔቶ ማርክ ሩት ብማንዛ ተሳቲፉ ነይሩ። ትማል 24 ሰነ ብሰሜናዊ ክፋል ቬኔዙላ ብ32 ተኸታታሊ ሓደጋታት ምቅጥቃጥ ምድሪ ከቢድ ሰብኣዊ ንዋታውን ትሕተ ቅርፃውን ክሳራታት ወሪዶ። በቲ 7.2-7.5 ሬክተር ዝተዓቀነ ማንታ ምንቅጥቃጣት ዛጊት ልዕሊ 160 ሰባት ከም ዝሞቱ ዝሓበሩ ሰብ መዝብ ቬኔዙላ ሓያሉ ዳህም ጥፊኡ ስለ ዘሎ ትቁፅሪ ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ ልዕሊ 1,000 ሰባት ከም ዝቆሰሉን ሓያሉ ህንፃታት ከም ዝዓነቡ ብምጥቃስ ስዒቡ ዝተኸስተ ልዕሊ 20 ድሕሪ ምንቅጥቃጣት ነቲ ክሳራታት ከም ዝዕበ ይረዲኦም። ኣህዱታት ሲቪላዊ ድሕነት ግዳያት ንምርዳእ ዘካየድዎ ስርሒት ይቕፅል ኣሎ። እቲ ምንቅጥቃጥ ኣብ ሰፊሕ ክፋል ቬኔዙላን ጎረቤት ሃገር ኮሎምብያን ከም ተሰምዐ እውን ተፈሊጡሎም። መንግስቲ ቬኔዙላ ብሰንኪቲ ሓደጋ ህፁፅ ናይ እዋን ሓደጋ ድንጋጊ ኣውጅሎም። ኣብ ቬኔዙላ ብ218 ዘጋጠመ 7.2 ሬክተር ምንቅጥቃጥ ምድሪ ልዕሊ 400 ሰባት ከም ዝሞቱ ፀብፀባት ይሕብሮም። እዚ ከምዚ ኢሉ እንከሎ ሎሚ 25 ሰነ ብሰሜናዊ ገማግም ባሕሪ ጃፓን ዘጋጠመ 6.9 ሬክተር ምቅጥቃጥ ምድሪ ንዋታዊ ዕንወት ወሪዱ። መንግስቲ ፈረንሳ ብሃገሩ ናይ ፈለማ መልከፍቲ ሕማም ኤቦላ ከም ትኽስ ተፍሊጡ። እቲ ሓድሽ መልከፍቲ ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ብነፋሪት ብዝኣተወ ፈረንሳዊ ዶክተር ከም ተመዝገበ እዩ መንግስቲ ፈረንሳ ዝሕብር ዘሎ። ይኹን በርቲ ዶክተርን ምስኡ ርክብ ዝነበሮም 5 ሰባትን ተወሺቦም ከም ዘለዉ ሚኒስትሪ ጥዕና ፈረንሳ ፍሊጡ። እቲ ሕማም ኣብ ልዕሊ ህዝቢ ፈረንሳ ዘስዕቡ ሓደጋ ትሑት ከም ዝኾነ እቲ ሚኒስትሪ ብተወሳኺ ኣነፂሮም። ሕማም ኢቦላ ካብ ውሱናት ሃገራት ኣፍሪካ ወፃኢ ኣብ ኤሮጳ ክስተት እዚ ናይ ፈለማ እዩ። ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ልዕሊ 1,000 ሰባት ብቫይረስ ኤቦላ ከም ተለኽፉን ልዕሊ 260 ከም ዝሞቱን ፀብፀባት ይሕብሩ። ዜናታት ንምዛም ኣርእስታት ዜና ክደግመልኩም። ኣብ ኖዞባ ጎሌጅ ን300 ዜጋታት ዕዉት መጥባሕቲ ሓበላ ዓይነት ተኻይዱ። ኣብ ንዞባ ደቂ ምሓደ ልዕሊ ፍርቂ ሚልዮን ናቕፋ ንስድራ ስዋኣት ደገፍ ተገይሩ። መዓልቲ ሰማእታት ኣብ ኢጣልያ ጀርመንን ነዘርላንድስን ብልዑል ሓበን ተዘኪራ። ፕረዚደንት ትራምፕ ምስ ኩናት ኢራን ንትእሳር ኣብ ዘለዉ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ሓቲቱ። ብኣበርክቶ ናይ ዝበዝሓ ኣባላት ኔቶ ከም ዘይዓገበ ፕረዚደንት ዶናልድ ትራምፕ ደጊሙ ገሊጹ። ህዝባዊት ሪፐብሊክ ቻይናን ህንድን ኣብ ተግባር ኣቐዲሙ ዝበፅሐ ስምዓት ተዘራሪበን። ባርከ ዝኽርኩም ተዓዝብቲ ሓፈሻዊ ዜናታት ኣብ ሰዛዚ ምለው ስለምክታልኩም ንመስግን ምስተረፍ መደባትና ንሓድገኩም ብወገና ብርኹምሸት

0: ናይ ፅባሕ ፍረ ዝኾነ ቆልዑ ሃብ ዝብፃሕ ክበፅሑን ፅቡቕ ፍረ ክፈርዩን ብፍቕሪ ክኸስኮሱ ይግባእ። ነዚ ዝተረድአ ሕብረተሰብና ድማ ደቁ ብኣእምሮን ልብን መታን ክዓብዩ ብሕብረት ኣብ ምህናፆም ይርከብ። ኣብ መላእ ሃገር ብምልኣት ኣብያተ ትምህርቲ ብምኽፋት መሰረት መጻኢኦም የጣጥሑ ኣለዎም። ከንብብን ክፅሕፍን ጥራይ ዘይኮነ ዝተወልደ ቆልዓ ብዛዕባ ዓለም ብዙሕ ፈሊጡ ንኽነብራ ኣይሽገርን። እዚ ድማ ስሉሳዊ ጥምረት ወለዲ ምምሃራን ተምሃሩን ብልዕልና ይቕፅል ከም ዘሎ ዘረድእዮም።
1: እቲ ህንፃ እቲ ገዛ ፍልጠት ዘፈልፍለሉ ክኸውን ንሃገር ዘበርክቱ ምሁራት ሰባት ከፍሪ ዝኽእለሉ መገዲ ንምፍጣር እቲ ህንፃ ዝስራሕ ዘሎ። ከምኡ እንተኮይኑ ምሕደራ እቲ ወሳኒ ነገር እዩ ምሕደራ።

0: ደራ ወሳነ ስለ ስጋብ ዝኾነ ኮሚቴ ወለድን ርእሰ መምህር መምሕዳርን ርእሰ መምህር ናይታ ቤት ትምህርትን መምሕዳር ናይታ ቤት ትምህርትን እዞም ሰለስተ ኣካላት እዚኦም ተዋሂዶም ካብታ ዝደቀቐት ንብረት ናይታ ቤት ትምህርቲ ስጋብቲ ዝዓበየ ምክትታል ክገብሩ ኣለዎም።
1: ማሕበረኩም ነፍሲ ወከፍ ቤት ትምህርቲ ኣብ መስርሕ ምምሃርን ምስትምሃርን ዝጎደለይ ኣብ ምምላእ ይርከብ። ንሕጂ ኣብ ዞባ ማእከል ወለዲ ብሓፈሻ ከዓ ማሕበረኩም ኣብያተ ትምህርቲ ዝገብርዎ ዘለዉ ኣስተዋፅኢና ክንርኢ ምክትታልኩም ብክብሪ ንዕድም።
0: ኣብቲ ምሃር ምስትምሃር መምህራን ከመይ ይኸዱ ኣለዉ? ተምሃሮ ከመይ ይኸዱ ኣለዉ? ወለዲ ምክትታል ተምሃሮ ዘለዎ እንታይ ይመስል ኢሉ ኮሚቴ ወለዲ ናይ ሓንቲ ቤት ትምህርቲ ናይ ዝኾነት ብደረጃ ሃገር ዘለዋ ቤት ትምህርትታት ኣብ ሃገር ዘለዋ ቤት ትምህርትታት ብዛዕባ እዚ ብዕምቆት ክዘትዩሉ ክእሉ ኣለዎም። እዚ እንተተዘትዩ እታ ቤት ትምህርቲ ፍረ ዘለዎም ናይ ፅባሕ ናይዚ ሃገር እዚኣ መፃኢ ንብሎም ዘለና ፍረ ዘለዎ ነገራት ክረኽቡ ምዃኖም ርግፅ እዩ። ምክንያቱ ንሕና እዚ ፃዕርታ እዚ መስ ኣካየድና ዓመ ብደረጃ ዞባ ኣብ ዝተገብረ ውድድር ናይ ሓፈሻዊ ፍልጠት ቀዳማይ ዝወፀ ካብ ቤት ትምህርቲ ቀሓውታ እዩ። ምክንያቱ ኣብ ተምሃሮን ኣብ መምህራን ዘለና ዕቱብ ምክትታል ኣዝዩ ፅኑዕ እዩ። ሓደ ተምሃራይ ካብ ክላሱ ወፂኡ ኣብቲ ሜዳ መፃወቲ ኩዕሶ ክረአ የብሉን ብጀካ ናይ ስፖርት ፐሬድ ተዘይኮይኑ ሓንቲ መምህር ወይ ሓደ መምህር ካብ ሰዓታቱ ደንግዩን ናብቲ ቤት ትምህርቲ ክኣቱ ከም ዘይብሉ ምስ ርእሰ መምህር ናይቲ ቤት ትምህርቲ ዘቲና መምህር ከዓ ብዕቱብ ስለ ዝሓዞ እቶም መምሃራን ኣብቲ ቦታ ዘሎ ብስነ ምግባር ኣብ ተምሃሮአን ኣብ ምምሃርን ምስትምሃርን ብዝዓበየ ደረጃ ዝከታተሉ ዘሎ እዚ ኣገባብ እዚ ኣብ ኩለን ኣብያተ ትምህርቲ እንተ ደኣ ተኣታትዩ ኣለዎ። ግን ብዝላዕለ ደረጃ እንተ ተሰሪሕሉ ዝዓበየ ውፅኢት ክርከቡ ይኽእል። ንሕና ሎሚ ኩለን ናይቲ ከባቢ ዘለዉ ተምሃሮ ናብ ቤት ትምህርቲ ቀሓውታ ዘይብል የለን። ግን ንመን ክትከውን ቦታ ቤት ትምህርቲ ቀሓውታ ንብላ ዘለና ኣብ መንጎ ፀሎትን ኣብ መንጎ ቀሓውታን ትርከብ ዘላ ቤት ትምህርቲ ኣብ ትትሕትሕቲ መምሕዳ ንእዞባ ጉዳይፍ ኮይና ኣብዚ መንጎ እዚኣ ዘላ እቲ ዓቕሚ ሰብ ከም ዝበልኮ ሰፊሕ እዩ። ንመን ክትከውን ሞዛ ቤት ትምህርቲ እዚኣ ሕጂ ዘን ብሎክ ንሰርሓ ዘለና ዘ ሓንቲ ብሎክ ሓሙሽተ ክፍሊ ዘለዋ ክፍ እንተ ተወዲኣ ተዛዚማ ብዛ ዓመት እዚኣ ዝዓበየ መሰረታዊ ፍታሕ ክትፈጥረልና ከም ትኽእል ርግፅ እዩ። ስለዚ ናብኣይና ንጎይ ዘለና ኩለን ካልኦት ኣብያተ ትምህርትካ ከምኡ ገይረን ሽግራተን ክፈትሓ በዚ ጋጣሚ ተመክሮ ናይ ቤት ትምህርቲ ቀሓውታ ክቐስማን ክወስዳን ይኽእላየን ማለት እዩ።
1: ጎኒ መንግስቲ ደው ብምባል ነቲ መንግስቲ ብልዕሉ ወፃኢታት ዝሰርሑ ዘሎ ህንፃታት ትምህርቲ ብዋዒ ቆልዑ ክጎድል ከሎ ህዝቢ ብልዕሉ ህንጢነት ኣብ ምህናፁ ይርከብ። ስለዝኾነ ካብቲ ዝነእሰ ንብረት ክሳብ እቲ ዝዓበየ ህንፃ ቤት ትምህርቲ ብውሽጣዊ ዓቕሞም ዝሰሪሖምን ይሰርሕዎን ኣለዎም።
2: ነቲ ነዊሕ እዋን ዝመሃረና ቤት ትምህርቲ ተበግሶ ብምውሳድ እሞ ከዓኒ እቲ ነዊሕ ኣገልግሎ ስለዝሃበ ጎናዊ ህንፅኡ ስለዝፈረሰ ካብዚ ተበግሶ ብምውሳድ ምስ ኮሚኒቲ ብምርዳእ ምስ ሚኒስትሪ ትምህርቲ ብላዕሊ ዘለዉ ኣካላት ብምርዳእ ነዚ ፅገናዊ ከፊላዊ ክነካይድ እቲ ኮሚቴ ተበግሶታት ወሲዱ። እዚ ክንገብር ከለና ግን ኩሉ ብምእክል ዝበለ ሞያውያን ሰባት ዝተሓወስዎ ናይቲ ሶሳይቲ ናይቲ ኮሚኒቲ ብጉልበቶም ብፍልጠቶም ብክእለቶም ዝዋስእሉ ባይታን ውዳቤን ብምጥርናፍ እዩ።
1: እዚ ህዝቢ ኤርትራ ንንቕሓት ደቁ ዝገብሮ ዘሎ ድልውነት ዘረጋግፅ እዮም። ትማሊ ብሕብረት ናፅነት ተረኺቡ ሕጂ ድማ ብሕብረት መንእሰይ ኣብ ምህናፅ ይርከብ። ህንፃ ብዘይርእሲ ትርጉም ከም ዘይብሉ ኣሚኑ ወግሒ ፀብሐ ኣብ መትመፃ ወለዱ ኣብ ምግባር ይርከብ ኣሎ።
3: እቲ ኮም ብደረጃ ኮሚቴ ወለዲ ከምቲ ፖሊሲ መንግስቲ ዝሓንፅፆ ማለት እዩ ብኡ ቆይሙ ብኡ ተወዲቡ ኣብ ልዑል ተሳትፎ ኣብ ልዑል ንጥፈት ይርከብ ማለት እዩ። ሕጂ ክንብል ከለና ምናልባሽ ሕጂ ኣብዛ ሰዓት እዚኣ ንሕና ኣብ ፅዑቕ ናይ ህንፃ ናይ ስራሕ ወይ ከዓ ናይ ፅገና ንርከብ ኣለና ማለት እዩ። እዚ ዝግበር ዘሎ ዝካየድ ዘሎ ብዓብኡ ብሓገዝ ናይ ሚኒስትሪ ትምህርቲ ዞባ ማእከል ብኣላይነቱ ብኣበርክቶ ናይ ኮም እዩ ዝካየድ ዘሎ።
2: እቲ ኮሚኒቲ ብምእኩል ኣገባብ እንዳገበረ ዝስራሕ ዝነበረ ንጥፈታት ምዃኑ እየ ክሕብር ዝደሊ። ስለዚ ንሕና ከም መበገሲ ይካየድ ኣሎ ይጅመር ኣሎ እምበር ተወዲኡ ኣሎ እውን ኣይንብልን። ቀጻሊ እዩ ቀጻሊ ከዓ ስለ ዝኾነ እቲ ሶሳይቲ ኣብ መጻኢ ነዚ ዓበይቲ ዓበይቲ ዝምሮ ዘለና ፕሮጀክትታት እውን ብዝከኣሎ መጠን በቲ ዓቕሙ ኣብ ብመት ብምእታብ ክፅግኑ እዩ ዝብል ድኢት ኣለና። ኣብ ደገኹን ኣብ ውሽጢኹን ዘሎ ነዚ ብኣካል ዝስራሕ ነገራት ከዓ ኩሉ ግዜ ሕብረተሰብና ብኣካል ስለ ዝርኢ ሰብ ኣይኮነን ዝዛረብ እቲ ሂወታዊ ዘሎ ባዕሉ እውን ኣፍ ኣውፅኡ ዝዛረብ ስለ ዝኾነ እዚ እቲ መሰረት ናይቲ ኮሚኒቲ ንጥፋት ኣብ ንኡስ ዘባ ሰንበል ዝካየድ ዘሎ ብሓፈሻ ፅቡቕ ኢለ እየ ክግምግም ዝኽእል።
1: ምውሳኽ መምሃሪ ክፍልታት ምሕዳስ ህንፃን ምዕቃቡን ገለ ካብቲ ማሕበረኮም ብዕቱብ ዝሰርሓሉ ዘሎ እዩ። ከም ቤት ትምህርቲ ቀሓውታን ካልኦትን ድማ ብማሕበረኮም ብዙሕ ክፍልታት ብውሽጣዊ ዓቕምን ሃኒፀን ኣብ መመርቕታ ሃብፂሕኖ ይርከባ። ነዚ ዝረኣየ ጨንፈር ትምህርቲ ዝዋ ማእከል ድማ መባእታ ትምህርቲ ዝነበረት ናብ ማእከላይ ደረጃ ቀይርሎም ከም ዘሎ ኣብ ዕለተ መመርቕታ ኣበሲርዎም።
0: ብሓቂ ህዝቢ ሓበሬታ ጥራይ ዝደሊ ምምሕዳር ከባቢ ቀሓውታ ነዚ ሓሳብ እዚ ምስካፈልና ጥራይ ዝሰልዑልና እምበር ንሕና ንደቅና ዘይንኸውን ኣይኮናን ክንሰርሕ ኢና ኢሎ ምሕዳር ከባቢ ጸሎት ኣኼባት ምስ ተፀዊዖም ምስ መፁ ብደረጃ ምሕዳር እዚ ሓበሬታ እዚ ምስሃብናዮም ንሕና ካብ ደቅና ነጉድሎ የለን ካብዚ ማእከል ዓዲ ጸሎት ተበጊሶም ንኣብ ኣፍ ደገ ቀሓውታ ከይዶም ካብኡ ማእከላይ ደረጃ ቅፅሉ ንብድሆ ይኸዱ ካብኡ ሃይስኩል ክቅፅሉ ካልእ ቤት ትምህርቲ ይቕፅሉ። ስለዚ እቲ መንገዲ ነዊሕ ስለ ዘሎ ንሕና ኣብ ከባቢና ክኾነልና ድልዋት ኢና ንሕና ኣበርክቶና ክንገብር። ምክንያቱ ናብ ሓላ እዮም ዝቕፅሉ ሃይስኩል ክቕፅሉ ተኮይኖም ካ ናብ ቤት ትምህርቲ ሓላ እዮም ዝቕፅሉ። ስለዚ ፀገማትና ትፈትሑ እንትኾንኩም ንሕና ድልዋት ኢና ጥራይ ተለኣኹና ኢሎም ንሕና ከዓ ከም ኮሚቴ ንለኣኺልና በዚ መሰረት ህዝቢ ኣዋፂኡ 1.3 ሚልዮን ገንዘብ ኣውፅኢ ማለት እዩ። እዚ 1.3 ሚልዮን ካብ ክልቲኡ ምሕዳራት ምስ ተኣከበ ኣብ ከባቢና ሓደ ዓብዪ ቤት ፅሕፈት ጠቕላላ እሳብ ሓይልታት ምክልኻል ኤርትራ ኣብ ከባቢና ስለ ዘሎ ንሱ እውን ኣካል ናይትኮም ስለ ዝኾነ ኣበርክቶ እንታይ ክገብር ኣለዎ ምስ ሓተትና ንሱ እውን እጃሙ ንትምህርቲ ዘለዎ ኣረኣዩ ኣዝዩ ዕዙዝ ስለ ዝኾነ ሓለቓ ጠቕላላ እሳብ ሚኒስትር ምክልኻል ጀነራል ፊሊጶስ ወልደ ዮሃንስ ከዓ ዝግባእ ሓገዝ ከዓ ነቲ ቤት ትምህርቲ ከዓ ገይሩ። ስለዚ በቲ ኮይኑ በቲ 4 ክላስ ዘለዎ ሓደ ብሎክ ክንሰርሕ ክኢልና ኣብ ውሽጢ 8 ወርሒ ዘይመልእ ሰዓት ግዜ ማለት እዩ። ምክንያቱ እታ ቤት ትምህርቲ ከምዚ ዝኾነትሉ ከዓ ኣብቲ ምምሃርን ምስትምሃርን ደረጃ እውን እንዳ ዓብየትን ተምሃሮ እንዳሓየሉን እናበርትዑን ስለ ዝመፁ ኩለን ገለ ኣብያተ ትምህርቲ ወለዲ ካብ ውፅአን ናብቲ ቤት ትምህርቲ ከምፅኦም ጀሚረን። ስለዚ ካብ 1050 ኣቢሎም ተምሃሮ ዝነበርዎ ኣብዛ እዋን እዚኣ 1620 ተምሃሮ ኣለዎ ኣብ ውሽ 2 ዓመት ክንዲዘይ ዓይነት ኣቕሚ ሰብ ክትውስኽ ክኢላ። ስለዚ እዛ ቤት ትምህርቲ ሓደ ብሎክ ተሰሪሑ መመረቕታ ተገይሩላ ኣብዝ ሓለፈ ዓሚ መመረቕታ ተገይሩ ኣብቲ መመረቕታ ኩሎም ሓለፍቲ መንግስታ ተኣኪቦም ኣብኡ ተዓዲሞም መፂኦም መባእታ እያ ነራ እዛ ቤት ትምህርቲ በቲ ፀዕርን በቲ ኣበርክቶ ናይቲ ህዝብን ምምሕዳርን ምስ ተረአየ ከዓ ዕብት ናይታ ቤት ትምህርቲ ምስተር ገልፀ ኣብቲ ርክብ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከር መምህር በላይ ሃብ ተጋብር ካብ ሎሚ ጀሚራ ማእከላይ ደረጃ ኮይና ኣላ ዝብል ከዓ ነቲ ህዝቢ እዚ ደስታ እዚ ከዓ ኣበሲርዎ።
1: እዚ ከም ኣብነት ተምፃኒሕ ድኣ እምበር ብዙሓት ኣብያተ ትምህርቲ ሃገርና ካብ ኣበየ ቦጡ ማሕበረኩም ብዘበርከጥዎ ሓገዝ ብዙሕ ለውጢ ገይረን እየን። ትምህርቲ ክቐፅል እንተ ደኣ ኮይኑ ብዘይደገፍ ወለዲ ኣይከውንን። ውፉይ መምህር ተዘየለውን ትርጉም ሓቀኛ ትምህርቲ ኣይረጋገፅን። ተማሃራይ መጭዎ እንተተማይሩ ድማ እዩ እዚ ኩሉ ክመፅእ ዝኽእል። ስለዚ ጥምረት ስሉሳዊ ኩርናዕ ዓቂቡ ንዝኸየድ ዘሎ ጨንፈር ትምህርቲ ዋ ማእከል ወለዲ መምሃራን ከምኡውን ንተምሃሮ ምስጋና ይግብኦም እናበልና ምስ ዝተረፉ መደባትና ንሓደገኩም ብረኽ ሰንበት።

መደምና ትራን ኣብ ሰሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቆኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህዳት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምልእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልምሳ እውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ዋዋዋ ስምዑስከ ኣነ ዶ ዝማዶ ኣርጊ ሰብኣይ ኮይነ እየ ዝረአኪ
1: ኣይኮነ ንስኻኳ ገና ናብቲ ደረጃት ኮ ይበፅሕካ ድሓር ከዓ ብዛዕባ ነቤታይ ዶ ትፈልጥ ኣለካ ይባባ
0: ኣጥባዓ ቅሪ ስገ ዲዳ ኣየባ ቁሩብ ጣዕሚ ሎሚ ኮ ናይ ሓጎስ ምሸት እዩ
1: ሓቂ ማማ ናይ ደስደስ ቁሩብ ጣዕሚ
2: ካብ በልኩም ስሕራይ ቁሩብ ክጥዕም
0: ወ ጣዕሚ ዳ ጥዑም ምሸት እዩ ድራር እውን ዝወፀ ይብሉን ከሻኒ ተሓታቲትካ እዩ
3: ብሓቂ ብሓቂ ኣፃልዕቲ ዘቆርጥም እዩ
2: ረንተ ትምውዳስ ዘይፀንሓልካ
0: ዋ እንታይ መለትክ እዩ ኣነ ኮ ንበረኸ ኣቕሪበ ከም ወደይ ስለ ዝርአየ ከምኡ ዝብል ዘለኹ ንሱ ድማ ዘቃወሞ ይመስለኒ
1: እህ በረኸት ሃየባ ወይ ተቃወም ወይ ከዓ ደግፎም
3: ምቁዋምሲ ዘይሕስብ እኳዳዶምስ ኣባል ናይ ስድራ ቤት ክኸውን ግባእ ኒአ
0: ብሓቂ
3: ንክኸውን ድማ ነዊሕ እዋን ፀይረ ኣይመስለክን እ ኣይፃዓርኩን ከም ዝፃዓርኩ ኳዕሪ ክትፈልጥ ክንስኺ
2: ከመይ ዳ ኣዳዕዲዓ ትፈልጦ እምበር
1: ናይ ዝሓለፈ ክረምቲ ገዲፍካስ ልክዕ እዩ ሽዑ ግን ፈፂምካ ከጠፊእካ ነርካ ኣነ ከዓ እንታይ ኮን ኣጋጢሙ ወይ ኢለን ኣዝየ ዝሻቕል ነይረ
3: ነጊረክ እንዴ ብምሉእ እቲ ክረምቲ ስራሕ ይፅዒቕኒ ነይሩ ኮይለክ
1: እወ ከምስ ዝብል ነርካ ግን
2: ርብቃ ሕጂሳይ ትጭቕጭቕ እዮ ኣገዳሲ ስራሕ ዘለዎም ሰብኡት ሓደሓደ ግዜ ሙሉእ ግዜኦምን ሓይሎምን ኣብ ስራሕ ከም ዘጥፍዎ ምስ ተመርዓኹም ክርዳእኪ ናተይ ኢልኩ ከዓ ክትሕዝየ ኢኺ
1: ኣነ እኳ ናተይ ኢለ ዝሕዞ ይመስለንን ስለዚ ዝተጠንቀቕ ልቢ ግበር
3: ኣራይ ኣራይ ብዛዕባ ዝሳይ ትሰከፍ ክጥንቀቕ እዩ
2: ሕጂ ተሪፉ ዘሎ ምርኻይ ገረንፀ እየ ኣየባ ሃየ ነዘ መፃምዲ መርቆም
0: ዓቅኸ ዓቅኸ በረኸት እዚ ግብጃ እዚ ኣፅብብ ኣቢልና ብናይ ስድራ ቤት ጥራይ ምግባርና እኳ ከምቲ ድግፎ ፈልጥ እዩ እንተኾነ ክቡራት ስድራ ቤትካ ዘይተፀንበርዎ ብምዃኖም ዘሕዝን እዩ እንተኾነ ንዓዲ ወፃኢ ገይሾም ስለ ዘለዉ ድማ ዝግበር ነገር የለን እምበር ከምቲ ቐዲመ ዝነገርኩኹ ሕጉሳት ምዃኖም ዝገልፅ ፅቡቕ ቴሌግራም ሰይዶም እዩ ብሓቂ ብሓቂ ከዓ ፅቡቕ ቴሌግራም ስለዚ ነዚ ሕፂኹ ብኸምዚ መገዲ ኸነብዕሎ ከለና ፈፂሙ ቀይራ ይብለንን
2: ዝሓሸ እምበር ክንደይ እኳ
3: እንታይ መክቦት
0: እወይ ኣነን ኮም እየ ዝብል ዘለኹ እንተኾነ ኣብ ከምዚ ኣጋጣሚ ካብቲ ሓጓስ ዝተላዕለ ይመስለኒ እንታልካ ከም ትዛረብ ሕርበት እዩ ዝብለካ
4: እሞ ኸይ ተዛረብካ ስቕ ዘይትብል ቀዳዊኹም እግበርዎ እንዳበልና ጥራሕ ስቕ ኢልና ዶ ንስተ
0: ኣይፋሉ ከምኡ ፅቡቕ ዶ ይኮነ ገብረዊ ምሸት ገይረ ተዓጉዘ ይፈልጥ ሰናይ ወደይ ከዓ ጓል ምስ ወለድካ እንታይ ማለተይ ምዃኑ ክርዳእካ እዩ ብዝኾነ በረኸት ብዘይቀል ዓለም ናይ ልበይ ክነግረካ ንርብቃ ጓለይ ብምሕፃይካ ንዓይ ዓብ ዓብ ዓብ ዓብ ክብል ወ ክታጎሰና ይኻኻ ንሳውን ብኣኻ ሕጉስ ክንትኸውን ርጊፀኛ እያ ብባዕለይ ሙሉእ ገማኻ ዝበለ ሰብኣይ ጓል ከለወኒ ዝምነ ነይረ
3: የቐኒ ለ ኣቶ ገረንሰ
0: ሰብዒካ ብርኸት ካብ ነዊሕ እዋናት ሒዙ ኣነ ናብ ቦኻ ኣብ ንግዲ ዝተመርኮሰ ሕውነታዊ ውድድር ፀኒሑና እዩ እዚ ክብለካ ከለኹ ግን ኩባንያኹም ካብ ኩባንያና ኣዝዩ ዝዓበየ ምዃኑ ዘንጊዐ እዩ ሕጂ ድማ ፅቡቕ ኣጋጣሚ ኮይኑ ብኣኹም ብደቀና ኣቢልና ተቀራሪብና ኣለ ፅንሕ ኢልና ድማ ኩባንያኹምን ኩባንያናን ዝወዳደራሉ ግዜ ተሪፉ ንውሑድ ወፃኢን ከብ ዝበለ መክሰብን ዝተሓባብራሉ ግዜ ንርኢ ንኸውን
3: ይበሎ ይበሎ ይበሎ ኣቦይ እውን እዚ ዝሰማዓሉ መስለኒ
2: ገረንሰ ሕጂ ስያኽለኩም ኣብ ከምዚ ዝበለ ኣጋጣሚ ብዛዕባ ዋኒን ስራሕ ምዝራብ ግባእ ኣይመስለኒ
1: ልክዓ ኣላ ማማ እዋን ኣይኮነን
0: ሓቅኽን ሓቅኽ እንደይ ነገር መገደ ይልዒለዮ እንታይ ክብል ደል ይመስለኪ ርብቃ ጓለይ ዕድለኛ እወ በረኻኩን ዕድለኛ መንሰ እዩ
3: ናይ ብሓቂ ዕድለኛ እየ ብፍላይ ከዓ ንርብቃ ብምሕፃየ ኣዝየ ዕድለኛ እየ
0: ስለዚ ከዓ እንሆ ክልቲኹም ንበረኸትን ንርብቃን ዕድመን ጥዕናን ምነየሩ

0: ርሑ ስግበሮ ርብቃ እኳ ንሓሳ ትቁጥዐ ግን ዝወፃ ይብላ ንስተወዱ ርብቃ ታይዳ ስተይባ
1: ተዓዋኒ እዙ ከምዚ እናበልካ ንስ ከመይ ለክሰቲ ከመይ ኢልኩ ወርደለይ
2: እሞ ምንንታይ ክንደስተ
1: ሕራይ በረኸት እንተኸስ ክሰቲ
2: ኣነ እውን ምህንታ ክክሰቲ እየ ሕጉስቲ ክትኾኑ ድማ ዝከኣለ ናፅዕኒ
1: በልኣኽልካ ትሕፍረኒ ኣለኻ
2: ምናልባት ነዛ ህያ ምስራኺ ሕፍረ ትበነልክኹ
1: በረኸት ኣብቲ ኸያድኻ ንሰኸረ ንሰነታ ዝበልካ ኣለኻቲ
2: ወ ልክዕ ንሳ እያ
1: ዋው ክትፅብቕ ኣዝያ ፅብቕቲ ራያ ሞማማ ፅብቕ ትብሽ
3: ዋይ ፅብቕቲ እንታይ ክወፃ
1: እዊ በረኸተይ ኣዝያ ፅብቕቲ ናይ ባሓቂ ከምዝተሓፅኹ ሕጂ ተረዲ
3: ክርዳኣ ዘለዎ እምበር ፅብቕቲ ካትኛ ተጠንቀቐላ
1: ክጥንቀቐላየ ካብ ኢለይ ፈፂመ ይክፈልያኒ ማማ
3: ግርም ጌርካ በረኸት ወደይ ፅቡቕ ርኢና ተሓጒስና
0: ከመይ ዓይነት ካትም ዳ ክምዚ ዝዛረቡላ ዋ ፅቡቕቲ እንዳዳ
4: በረኸት ጌታ ይባረኽካ ዝወደይ
2: ኣሜን ኣሜን
3: እሞ ገረንተ ካልእ ትብሎ ተዘይብልካ ኣነ ርብቃ እና ውሽጢ ክንከይድ ነዞም ሰብት በይንኹም ክንገድፈኩም
4: ጥቡቕ ጥቡቕ ብዙሕ ዝብሎ ነገር እኳ ይብለይን እንትኾነ ከይደንጎኹም ክትመርዓዊ እየ ዝምዕደኩም ምኽንያቱ ኣብዚ እዋን እዚ ብዙሓት ውቀጠዊ ዘረባታት ኣብዚ ከተማ ክስማዕ ጀሚሩ ኣሎ ቅድሚ ሓደ ወርሒ ሸቀሎና ዓለባ ኣድማ ካብ ምግባሮም ብዝተበገሰ ጥራይ ብዛዕባ ኣብዚ እዋን ዝኽህሉ ዝኽእል ሸበሮን ዕግርግርን ብዙሕ እዩ ዝረአ እዚ ክትሻቀሉ ይብልኩም ኩሉ ክፉእ ዘበለ ኣብ ግዜ ጥልያንን እንግሊዝን ሓሊፍናዮ እዩ ሕጂ ድማ ኩሉ ተቐይሩ ብልፅግናና ድማ እናሓደረ ከምዝክዕበት ጥርጥር እዩ
2: ልካ ኣለካ ትግረንሰ
0: ብዛዕባ እዞም ሰበረኻ ክንታይ ትብል ገለ ፅንፅንታ ክስማዓ
4: ናቁም ይክመፅ ግን ሃገራት ዓራብ ዓጀውጀው ክብላ ስለ ዝጀመራ ወይ ወንገለ ውሕዳ ሸፋቱ ተባቢሎም ክሃርቡ ስለ ዝጀመሩ ወይ ናትን ዕግርግርን ዘይተርፍ እዩ ኢሎም ዝዛረቡ ሸባት ክሰምዑ ኣነ ግን ነዛ ሃጠውቀጠ እየ ዝብል ገለ ውሕዳን ዘይማዕበሉ ሽርፋግ እንተዘይኮይኖም ኤርትራውያን ኩናትን ዕግርግርን ኣይደልዩን እዮም ምክንያቱ ብኩናትን ዕግርግርን ብዙሕ ነገር እዩ ንሓደጋ ዝቃል
0: እወ ከምኡ ኮንዳ ፈልጥ ግን ወላ እኳ ከምኡ ተኾነስ
4: ኣወዳን ንመወሸናይ ወደ ንገለ ተተጓቢሎም ዝሃድሙ ወይ እውን ንገለ ካባዶ ተበጊሶም ኣብ ማእከልና ፍርሒ ዝነዝሑ ሸባት ዘይኮነ ነዚ ዘሎ ምዕላለ ኢልኹም ክትሞቱ ዝግባአኩም ድሕሪ ገለ ዓመታት እኮ ንበል 1980 እዚ ኣብ መንጎ ኣስራሕትን ስራሕተኛታትን ዘሎ ዘይምስምማዕ ከምኡውን እዚ ዘሎ ሓደሓደ ስግኣታት ናይ ኩናትን ዕገርገርን ኣይክህሉን እዩ ኣብ ኩሉ ቦታታት ሰላምን ብልፅግናን ቁልጡፍ ምዕባለ ክሰፍን
3: ገረንሴ
4: ዘረባይ ብዙሕ ከም ዘለኹ ርዳእንሎ ፅገ እንተኾነ ነዞም ሓሶት ክነዝሑ ዝውዕሉ ከም ደላዮም ክዛረቡ ጥብላኹም እዮም የብልና ሓደሓደ ግዜ ኣፍና ክንከፍት ይግባአልና እዩ ድሓር ከዓ ይኸውን ኢልና ይኮና ንዛረ ተመኩሎ ኣለና
3: ንሱ ስሓቀኻ ግን ንበረኸት ዘረባይ ተብዛሓኒ ነነ ሰነ ንዓደልካ
4: በረኸት እንታይ ጣ ዝብልካ ካየ ባ ክዳ ክምዕቅ ምዕጉ ኣብሎ
2: ራይ ሰቲ ኣሎ
4: ኣብ በይንና ከለና ወስ ዘብለልካ ነገር ኣለኒ ኣዴኻ እምበይትያ ደጋሽ ዋላ እኳ ንርብቃ ጓሎ ክትሕፀያ ተቃውሞ እንተዘይብላ
0: እታ ንስኻ ትሕፀያ ጓል ግን

0: ትውልዲ ካብ ዝናትና ደረጃ ቁሩብ ካብ ዝበሉ ስድራ ቤት እንተትኾነላ ንፈትዋ
1: ትመስለኒ ከምኡ ሞ ክትበ የብልካ ምክንያቱ
0: ኣይፋሉ ኣይፋሉ ከምን ዘመለት ውን ኣይትሓዘለን እዩ ካብ ገጠር ካብ ናይ ፅንቲ ፅንቲ ፅንቲ ስድራ ቤት እኳ የመፅያ ስለዚ ከምኡ ክትከውን ባህርያዊ እዩ እቲ ሕጂ ክብለካ ደልየ ዘለኹ ግን እንታይ ይመስለካ ንሕና እውን ኣብቲ ስኹም ዘለኹሞ ደረጃ ድሕሪ ወርሒ ቢልና ክንበፅሕ እዩ ምክንያቱ ኣብ ዝመፅእ ዘሎ ምዕዳል ናይ ሽመት ኣለኹዋ ከምኡ ዝብል ፅንፅንታ ሰሚዐ ኣለኹ ምኳን እኳ ካልእ እንታይ ክኸውን ኢሉ ግራጅ ማሽን ዝረኸብኩ
1: እንታይ ት እዚ ደኣ ዓለ ምስራት እንኳ ሓጎሰካ
0: ሓጎስሃብካ ዝብል እዚ ክብለካ ከለኹ ግን ካብ ባለ ተበኪሰ ይኮንኩ ጃንሆይ ቅድሚ ክልተ ዓመት ኣብዚ ክበፅሑ ኣብ ዝመፅሉ ግዜ ኣመሓዳሪ የፀንሐ እዮ ቅድሚ እውን እሙን ኣባል ማሕበር ኣንድነት የ ነር ስለዚ ስኢ ጠባይ እንተጌርና ኣብ ፖሊስ ዘብፅሕ ወይ ዘነውር ስራሕ እንተዘይፈፂምና ኣብ ልብኻ ድኣሓዞ እምበር ግራጅ ማሽ ዝስእን ኣይመስለኒ
1: ድዓር ድማ ጥቁዋት ወረጃታት ስድራ ኮይ
0: ብሓቂ ብሓቂ
1: ስለዚ ዝትዕንቅፋት ኣብ ጠባይ ጥራይ ዝምልኮዝቶ ኮይኑ ኣቐዲመ እንኳ ሓጎሰካ ትበልኩ ፀገም ዘለዎ ይመስለኒ
0: ኣይፋልካ እሱ ሲፅንሓልካ ድኣ ኣብ ልብኻ ጥራይ ሓዘዋ
1: ወላ ንድብ ንሳኳ ርግፀኛ እየ ንተሓጎሰት ነራ
0: ኣኳ ድሓ ክጥንፍተላ ትኽእል ኢኻ ካብ መገሻ ምስ ተመልሰት ማለት እየ ኣብዚ ቀረባ ግዜ ካብ ሽግር ከም ንርሐቕ ድማ ኣረጋግፅላ
2: ኣደይ ኣይተምስዩ ትብላላ ንሳተን እኳ ብዛዕባ ክዳውንቲ ክዛረበ የገድፍን ብዛዕባ ክዳውንቲ ክዛረባ ክሰምዐን ከለኹ ሲ ከምዚ ዝኾነት ጓል ቅድሚ መርዓ ክዳን ዘይነበረ እያ ትመስል ንደቂ ኣንስትዮ ክዳን ኣፀለን
0: እወ ግን ክትርድኦ ዘለካ ሰናይ ወደይ ንደቂ ኣንስትዮ ክዳውንቲ ካልእ ትርጉም እዩ ዘለዎ መሸፈኒ ዕርቃን ወይ መፀባበቒ ዘይኮነ መርኣያ ክብረተን
1: ልክ
2: እዋ እዚ ቀረኒ ሓንቲ ጓ
0: ሃየባ እንታይ ዝዝከረካ
2: ወላ
0: ዋ ስቂለ በለ ድሓን ኢኻ
1: ንዓይ እውን ናይ ድሓን ኮይኑ ይስምዐኒ
0: እንታይ ግድኻ መስተብዚሕ ኣሎ ንሕና ክንዳኹም ከለና ክንዲዚ ንሰቲ ይነበርና ልከ ሓደ ሓደ ግዜ ንዕንደ ዘናጋዕ ነርና ኢና
1: እዚ ሞ ዘይተርፍ ናይ ዕድሚ ዕዳይ
3: ሓደ ከሳተት ዝተባሃለ መርማር ፖሊስ ብኣገዳሲ ስራሕን ህቱት ጉዳይ መፅ ይብላ ኣሎ
0: ከሳተት ዝተባሃለ መርማር ኣነ እኳ ይፈልጦን እየ ንዓይ ደልዩ
3: እወ
0: ግርም ሞይኡቶ ኣቱ የፅገ
3: መረ
0: ገና ዳኛ እንደ ዘለኹ ገለ መፀዋዕታታት ብሓላፍነት ክፍርመሉ እዩ ደልዩ ዝኸውን
1: ዋዋ ሰናይ ኣብ ገለ ፀገም ኣትዩ ተዘይኮይኑ ሲ ከምኡ ዩ ክኸውን ድኽእል ምናልባት ሰናይ ብዝፈፀሞ ጉድለት ተኮይኑ ግን ካብቲ ክንዛረበሉ ዝፀናሕና ናይ ግራዝ ማሽ ጉዳይ ክትባኾር ትኽእል ኢኻ ኣይመስለካ
2: ክባኾር ጥራይ ዋ እንታይ ኹም ዝዛርቡ ዘለኹ
1: ኣይ ወፂኻ ከለካ ብዛዕባ ንዕሎ ዝነበርና ነገራት ስይካ ዋዛ እዩ
2: ድዒ ንዓይ እኳ ዋዛ ኮይኑ ይስማዓኒ
0: ዋ ኣዳኸላ መረ ድሓኒ ኢኻ
2: እንታይ ንኮይነ
4: ሰላም ከመይ ኣምሲኹ
5: ሰላም
0: ሰላም ከመይ ኣምሲኻ
4: ኣቶ ገረንሰ
0: ዋነ ንበር
4: ክብረት ይሃበኒ ካብ ክፍሊ ገበን መርመራየ ተለአን ተኸሰተ ባሃል
0: ፅቡቕ እሞ ነቢድ ዶቆ ድሓልካ ወይ ቁሩብ ውስኪ
4: ኣይ ድሓን ድሓር ድማ ኣብ ስራሕ እየ ዘሎ
0: ኣብዚ ከባቢ ዋላዋላ ርእካ ይምበልኩ ጋሻ ኢኻ
4: እወ ኣብዚ ቀረባ እዋን እየ ተቐይረ መፅ
0: እወ ኣነ እውን ከምኡ ገሚተ እየ ምክንያቱ ንነዊሕ ዓመታት ኣብዚ ከተማ ኣነ ኣባል ባይቶ እየ ነይረ ቅድሚ ክልተ ዓመት እውን ኣመሓዳሪ እየ ነይረ ሕጂ እውን ዳኛ እየ ዘለኹ ስለዚ ሲ ንኩሎ መኮንናት ፖሊስ ናይ ዚ ከባቢ ቡቅ ኢረ ንፈልጦ ጋሻ ምዃን ከዓ ሸዓ የፈኒት እየ
4: ልካ ኣለኻ
0: ኣየበል ብድሓንዲ

0: ገለ ዝፈራረም ወረቃቅቱ ዶ ተማሊእካ ኢኻ?
1: ኣይ ብኸም ይኮንኩን ኣቶ ገረንሳይ።
0: ሞንታይ ዳ ነይሩ?
1: ፀገም ዘይፈጥረልካ እንተ ኮይኑ
2: ገለ ቁርብ ሓበሬታ ደልየ ነይረ። ሎም ምሸት ቅድሚ ክልተ ሰዓት ኣቢሉ ሓንቲ መንእሰይ ኣብ ሆስፒታል ዓሪፋ ብርቱዕ መርዚ ድሕሪ ምውሳዳ እዮም ናብቲ ሆስፒታል ወሲዶማ። ዘሕዝን እዩ። እቲ መርዚ መዓናጠዋ ኣይሕሪርዋ ኣይገደፈላ
3: እዋዋዋዋ
2: እወ ብርቱዕ ስቃይ እዩ ነይርዋ። እቶም ዓካይ ንኳ ዝከኣሎም ፅዒሮምላ ነይሮም። እንተኾነ ግን ኣይሰረረትን። ብዝኾነ ህወታ ንኽትሕልፍ ባዕላት መርዚ ከም ዝሰተየቶ ዘጠራጥር ኣይኮነ።
0: ብሓቂ ዘስካዕክዕ ፍፃሜ እዩ። እንተኾነ ናብ ዘምፃእካ ጉዳይ ገና ኣይተረዳእንን።
2: ካብቲ ተኻርያት ሉ ዝነበረት ገዛ እየ ዝመፅእ ዘለኹ። ኣብኡ ደብዳቤ ከምኡ እውን ነቲ በብመዓልቱ ዘጋጥማ ዝነበረ ፍፃሜታት ትምዝግበሉ ደብተር መሳሊ ገዲፋ ነይራ። ልክዕ ከምተን ኩለን ኣብ ዝተፈላለየ ዓይነት ፀገማት ምስ ወደቓ ዝጥቀሞ ደቂ ኣንስትዮ ንሳ እውን ስማ ትቕይር ማለት ኣብ ዝተፈላለየ እዋን ብዝተፈላለየ ዓይነት ስም እያ ትፅዋዕ ነይራ። እቲ ናይ ብሓቂ ሽማ ግን ኣብርሀ ሃይለ እዩ ዝበሃል።
0: ኣብርህት ሃይለ
2: እወ ዘኪርካ ኣለካ ኣቶ ገረንሰይ?
0: ኣይፋሉ ምን ኢልካ ያ ሽማ?
2: ኣብርህት ሃይለ።
0: ኣብርህት ሃይለ እዋ
3: እዛ ሽም እዚኣ እኳ ኣብ ገለ ዝፈልጥ ኣይመስለኒ። ግን ኣብዚ ክብለካ ኣይክእልን። ምሳይ እተኣሳሰረሉ መገዲ እውን ኣይተረዳእንን።
2: ሓደ እዋን ኣብ ትካልካ ተቆፂራ ትሰርሕ ነይራ።
3: ኣሃ ተቆፂራ ነይራ። ሓጥካ ኢኻ ትኸውን። ከምኡ ክኸውን ኣለዎ። ግን ብዙሓት መንእሰያት እኒን ዘለዋና የኣትዋ ይወፃ ስለ ዝኾናስ ንምንላዮና ፀጋሚ እዩ።
2: እዛ መንእሰይ እዚኣ ቁሩብ ፍልይ ዝበለት እያ። ኣብቲ መደቀስ ክፍላ ናታ ፎቶግራፍ ርኤ ነይረ። ምናልባት ንዑ ምስ ረእኻ ትዝክራ ትኸውን። ከረይካ ዶ
4: ሃለ እንተ ኣነ ናይዛ ጓል እዚኣ ፎቶግራፍ ክርእየሉ ዘይግበአኒ ምክንያት ኣሎ እዩ።
2: ምናልባት ይህሉ ይኸውን። ዋ
3: ንዓይ እውን ከምኡ ማለት እዩ።
2: ከምኡ ይኸውን ዝኽእል።
4: እንታይ ምክንያት ግን ክህሉ ኽእል?
3: ንዓይ እውን ኣይትረዳእኒ።
0: እተለ እንተ ንሳቶም ተረእይዎ እንታይ ኣለዉ?
2: ስራሐይ ብኸምኡ ከካይድ ስለ ዝመርፅ እየ። ኣብ ሓደ እዋን ሓደ ሰብን ሓደ ዓይነት መርመራን ጥራይ እንተዘይኮይኑ ይተሓዋወስ እዩ።
0: ከምኡ እንተኮይኑስ ድሓን
4: ብሓቂ ፅቡቕ ኣገባቢ
0: ሰናይ ኣቐሙጦ ትብኬር እዛ ኸለካ ሰጢቃ ኢኻ።
2: ሕጂ ሰኣቶ ጎረንሰ ነብረት ሃይለ ዝዘከርካ መስለኒ።
0: እወ ዘኪረየ ኣለኹ። ሓንቲ ካብ ሰራሕተኛታትና እያ ነይራ። ድሓር ግን ሰጉጎ እያ
3: እሞ ብኡ ምክንያት ድያ ንስቕትለ ትፈፂማ ቦ
0: ሰብይ ሃለው ተዘይብልካ ሸካ ተለንተ እዛ ጓል እዚኣ ቅድሚ ክልተ ዓመት እያ ካባና ኸይዳ። እስኪ ኣብ መወዳእታ ቆውዒ 972 ክኸውን ኣለ።
2: መጨረሻ መስከረም 972
0: ልክዕ ኣለኻ ልክዕ ኣለኻ።
4: ሞ ኣቶ ገረንሰ ምናልባት ዘረባ ከይህለኩም ኣነ ክገርፎ
0: ተተዓወስካ ፀገም የብሉን። ተለንጤ ንዓኻ እውን ተፀንሐ ሽግር ትፈጥረልካ ይመስለኒ። ኣቐዲመ ከላልየኩም ነይሩ ንቕረታ እዚ ኣቶ በረኸት የዕብዮ እዩ። ወዶም ንክቡር ኣቶ የዕብዮ ደስታ ምዃን እዩ። ክቡር ኣቶ የዕብዮ ደስታ ፍሊጥካ ዮም ደለኻ?
2: ኣቶ በረኸት የዕብዮ
0: እወይ ኣጋጣሚ እውን ንርብቃ ጓለ ይሕፅያ ስለ ዘሎ ኣፅብብ ኣቢልና ፌስታይ ንክንገብር ፀኒሕና።
2: ኣቶ በረኸት ሃይለ ኣቶ በረኸት ወይዘሪት ርብቃ ክምርዓዋይ
0: ወ
2: ፅቡቕ እምበር
4: ኣነስ ከምኡ ብላ ኣለኹ።
2: ከምኡ እንተኮይኑ ዝተፀናሕካ መረፅ
4: ዋ
2: ወ
4: ራይ ድሃ
0: ዋ ተለንተ ርኢኻ እንተው ሓደ ኣብዚ ጉዳይ እዚ ኣነ ዝፈልጦ ወይ ንዓይ ዝምልከት ነገር የለ። ድሓር ከዓ ቅድሚ 18 ኣዋርሕ ዝተፈፀመ እዩ። ስለዚ ምስ ርእሰ ቅስለት ናይዛ መከረኛ ጓል ዘተሓሐዝ ከም ዘይብሉ ብሩህ እዩ። ተጋግየ ደ ተለንተ
2: ኣብዛ ነጥቢ እዚኣ መሳኻየ ኣለኹን ኣቶ ገረንሰ።
0: ስለምንታይ?
2: ምክንያቱ እቲ ሽዑ ዘጋጠማ ነቲ ድሓር ዘጋጠማ ክፀልዎ ይኽእል እዩ። እቲ ዳሕራይ ዘጋጠማ ከዓ ናብ ርእሰ ቅስለት ደፋፊ እዋ ይኸውን። ማለት ዝተኣሳሰረ ፍፃሜታት ጠንቅን ሳዕብንን ክኸውን ይኽእል እዩ።
3: ይኹን እምበር ኣነ ብዚ ጉዳይ ዝሕተተሉ ኣብነት የለን ዝሕተተሉ ኣብነት የለን። ብዝኾነ መገዲ ንዘጋጥሙና ሰባት ሓደጋ ኣጋጢምዎም ተባሂሉ ኩላህና ንሕተት ነርና እንተንኸውን ኩሉ ሰብ ኣብ መዋፅኡ ዘይርከቦ ሽግር ሞደር ተጋጌየ
5: ሓቂ ሓንበራቦ ከም ተቐዲምካ ትብሎን ፅናሕካ እዩ። ወዲ ሰብ ነብሱ ክፈቅድን ኣለየ መለይ ክብልን እዩ ዘለዎ።
3: እወ ግን ሕጂ ብትርእስተ ትምእታዊ ኣየድልየናን እዩ።
2: ኣበየናይ ኣርእስቲ
3: ኣይ ቅድሚ ምምፃኻ ነዞም መንእሰያት ሓደሓደ ምዕሩታት ክህቦም ፀኒሐ ብዝኾነ ናብ ጉዳይና ክንምለስ ሕጂ ነብርህት ሃይለ ፅቡቅ ገይረ ዘኪርያ ኣሎ። ኣብ ሓደ ካብቲ ኣብያተ ዕዮና ንዓመት መመላእታ ሰሪሐ ህርኩት እያ እውን ነራ። እንትኾነ ኩሎም ቶም ስራሕተኛታት ካብ በዓላት ሃንሰ መስቀለ ምስተመልቱ ርጉዓታ ኢና ሃንደበት ድማ ወሰኪ ደሞ ዓዲቶ ሽዑ ንመዓልቲ 80 ሳንቲም እዩ ዝኽፈል ነሩ። ዳርጋ ኩሉ እቲ ከተማ እውን ከምኡ እዩ ነሩ። ንሳቶም ግን ሃንደበት ጠሺ ክኾነሎም ሓዲቶ ኣነ ድማ ኣብ
2: ስለምንታይ
3: እንታይ ስለምንታይ ዲኻ ዝበልካ
2: እወ
3: ስለምንታይ ጣቢኻ
2: ተለንተ ኣይ ትሓዘለይ ደኣ እምበር ንስርሐይ ከመይ ገይረ ካይዶ ንትካለይ ከመይ ገይረ ኣሊ ንዓኻ ዘእትወካ ይመስለኒ ኣብ ውፃውቱ እንታይ ኣሎ
3: ምናልባት እዩ ሉ ይኸው ኣለካ ንዶ
2: ማለት ንዓኻ ዘጠፊእካ
3: ኣዘራርባኻ ባሃበለኒ ዝሓተትካ ንኮ እዩ ዝምልስ ዘለኹ
2: ቅድም ዝሓተትካ ክንስኻ እኳ ኣድራይ ዘይኮነ ሕቶ
3: ሕቶታት ምሕታት ስርሐ እዩ
2: ግርም ኣነ ድማ ደሞዝ ሰራሕተኛታት ውሑድ ከም ዝኸውን ምግባር ስራሕ እዩ። እቲ ናይ ደሞዝ ወሰኽ ጠለባቶም ተቐቢለየን የሮ እንተ ዝኸውን ናይ ደሞዝ ወፃኢታትና ዳርጋ ብ10 ዕፅፍ መዓበየ እዚ ድማ ይወፃናን ፈጢና ከምዚ ኣፅበሉካ ነጊረ እዮ ዝማዕማዓኩም ግበሩ ነፃ ሃገር ኢኻ እዩ።
5: ኣብ ካልእ ቦታ ስራሕ ትረክብ ተዘይክኢልካ ግን ነፃ ሃገር ኣይኮነን።
3: እዝግፍለጠካ
2: ሸናይ ኣብ ዘይትፈልጦ ጉዳይ ጠብሎቕሎ ኣይክበል ተለንተ ከም ተቐዲሞ ዝነገርኩኻ ኣዲሞም እታ ኣድማ ግን ብዙሕ ኣይፀና
4: ከመይ ድሞ ክፀነ ከምቲ ዝበልካዮ እታ ኣድማ ድሕሪ በዕላት ሃንሰ መስቀል ነይሩ ተኮይኑ ጌጋ ዳ ኣኽልኣለ እምበ ኩሎም ሰራሕተኛታት ጠፊሾም ነይሮም ኮ
2: ልክዕ ኣለካ ብርኸ ዋላ እታ ኣድማ ንባዕሉ እውን ከይፀንሐ ይጠፍሹ ብዝኾነ ብዘይካቶም ነቲ ኣድማ ዘለዓዓሉ መራሕቲ ንኹሎም ቶም ሸቃሎ ናብ ስርሖም ክምለሱ ፈቒድ ኣሎ በቲ ዝነበረ ደሞዝ ምዃን እዩ። ነቶም መራሕቲ ናይቲ ኣድማ ግን ባዕለይ ብኣካል ከይደ ንክወፁ ነጊር እዩ ኣብረት ሃይል ዓትኻቦም እየ ሽዑ ብዙሓ ተዛሪባ ካብ ዓቐን ንላዕሊ እኳ ዳ ስለዚ ከዓ ተባሪራ
4: ንስኻብ ሞንታይ ዘይገበርካ ካብዚ ንላዕሊ ክትገብሮ ትኽእል ነገር እውን ኣይነበረ
5: መኽኣለ ባ ኣብ ክንዲ ንሰጓ ክፅንሓ መኽኣለ ከምኡ ዳ ሓማ መዓልቲ
2: ውዒሉ እዚ እኳ ስዒልካ ሃለውሎ ንገለ ካብኣቶም ክትቀፅዕ እንተዘይክኢልካ ፅባሕ ንኮ መሬት ክውሃቦም ክሓት እዮ
4: ይናይ ዳ
3: መሬት ክውሃቦም ክዓት ትኽእሉ ኮኑ ግን መሬት መንዚዕካ ካብ ምውሳድ ንኽውሃበካ ምሕታት ይሓይሽ
2: ተለንተ መን ኢኻ ዝበልካ ንስምካ
3: ከሰተ
2: ከሰተ ምስ ኣዛዚ ፖሊስ ናይዚ ከባቢ ኮሎኔል ዑስማን ደሓንዶ ትሳነ ኢለኹም
3: ንፋለጥ ኢና ብዙሕ ዝራኽብ ግን የብልና
2: ካብ ነዊሕ እዋን ጀሚርና ዕሩኽ ምዃንና ኸስኻ ክረካ ዘለና መስለኒ ብዙሕ ግዜ ኢና ንራኸብ ሓደሓደ ግዜ ኣብ ክለብ መኮን ኢና ቴኒስ ንፃወት ኢና
3: ኣነ እኳ ቴኒስ ይፃወትን እየ
2: ንፃወት ኢኻ ዝብል ግምት እውን የብለይ
5: ግን ኣቦ ኣብረት ሃይለ ዝያዳ ደሞዝ እንተሓደ ተሲ እንታይ ኣለዎ ንሕና እውን እኮ ነቕፂ ቑሕና ዝያዳ ዋጋ ክረኽበሉ ኮይና ንፅዕን እሳ ከዓ ንጉልበታ ዝያዳ ዋጋ ደለ እርኩቲ ምዃና እንዳገለፅካስ ስጎጎሉ ምኽንያት ኣይረ
2: ሰናይ ከምኡ ክትገብር ከዘይክልካ ንዝኾነ ሰራሕተኛ ከዛቱ ከተውፅ ኣይትኸይል እዩ። ብዝኾነ ተለንተ
3: እዛ ጓል እዚኣ ሽዑም ስራሕ ዋ
2: ድሕሪ ፈጢማ ኣጋጢማት እኒ ትፈልጥ ምናልባሽ ንስኻ ገለ ዘጋጠማ ነገር ትፈልጦ እንተልይ እኳ ነገርና መሊሳ ዶ ናብ ሽግር ኣትያ
5: ገዛ ተኸፊታ ወይ እንታይ ኣጋጢሙ?
2: ኣይ ገዛ ሳይከፈተት
6: ብዛዕባ እንታይ ገዚኡኹም ትዛረቡ ዘለኹ? ይቕሬታ ኬስ ተውዓልኩ ፀኒሐ ማማይ ኣለይኻትኒ እንተኾንኩም ደንጊኹም ብንክትሰት ዘይመፀኹም ትብላላ።
5: መፃና መፃና ሓጂስ ወዲእና ኢና
2: ዝወዳእና እኳ ይመስለንን።
5: ተለንተ ክንደይ ጊዜ ክነግረካ ዝነግረካ ነገር የብለይን ኢለከ
6: ብዛዕባ እንታይ ኹም ትዛረቡ ዘለኹ?
5: ንዓኽ ዝምልከት ኣይኮነን ርብቃ ክድ ውሽጠ ተው
2: ና ወይዘሪት ርብቃ ሓንሳብ ፀኒሐ
5: ተለይንቲ ተግባራትካ ኣድላይነት ዘይብሉ ፅም ዝተዓወሶ መፅ ሕጅስ ንሓለፍትካ ክጠርዕ ዘለኒ ኮይኑ ስምዓኒሉ ክትፈልጥ ጓለይ ኣብዚ ኣድላይ ዘይኮነ ጉዳይ ብሓይሊ ተወጢጣ ተኣትበሉ ዝኾነ ይኹን ምክንያት እዩ።
6: እንታይ ጉዳይ እዩ እዚ? እንታይ ድኹም ኮንኩም?
2: ወይዘሪት ርብቃ ኣነ መርማሪ ፖሊስ ሎሚ ድሕሪ ቀትሪ ሓንቲ መንእሰይ መርዚ ሰትያ ንገለ ሰዓታት ተሳቀያ ሕጂ ቅድሚ ቁርብ ኣብ ሆስፒታል ዓሪፋ።
6: እውይ እንታይ ማቕወረ ስሚዕካኒ ብድንገዲ
2: ኣይፋሉ ስቃይ ዓለም ኣኽለኒ ባይላ ካብዚ ንላዕሊ ክትፃወሮ ትኽእል ኮይኑ ተሰምዓን
5: እሞ ኣነ ቅድሚ ክልተ ዓመት ስለሰጎኩ ወያ ርእሰ ቅትለ ትፈፂማ ዲኻ ክትብል
7: እቲ መበገስ ምናልባት ንሱ ነይሩ ክኸውን ይኽእል።
5: እወይ እዛ ጓል እዚኣ ኣብ ስራሕ ኣግርግር እናፈጠረት ኣሸጊራትና ከምኡ ጓሬ ድማ ቁኑዕ እዩ ነይሩ።
4: ኣነ እውን ቁኑዕ ዝነበርካ መስለ ንሕና እውን ኣባብያተ ዕዮና ልክዕ ከምዝናትካ ስኩምቲ ክወሰና ሂዳ ርቀ ትገጽ ክዳ ከመይ ክትገብር እዩ
6: ቲም ክገብር ኢልካኒ እዛ ጓል እናይ ከደ ይብልያዓትኒ ከምዚ ገይራ ነብሳ ትሕስብ ሎሚ ሸት ድማ ኣዘየ ተሓጒሰ ምስ እዊ ላዕሊ ሰዘይ ትነግሩ ንመሓሸኒ ከመይ ትመስል ነይራ
2: ጓል 24 ዓመት
6: ፅብቕቲ
2: ሎሚ ክሪያ ከለኹ እኳ ኣዝያ ተደዊና ነይራ ግን ፅብቕቲ እያ ነራ ኣዝያ ፅብቕቲ
5: በቃ ብዛዕባ እዚ ክለኩም
4: ድሃርካ ተደንተ እዚ ምርመራ እዚ ፍረ ዝህበካ ኮይኑ ይስምዐኒ እቲ ኣገዳሲ እቲ ካብ ስራሕ እንዳኣቶ ገረንሰ ድሕሪ ምስልባታት ዘጋጠመ ኩነታት እዩ
5: እዞ ኮዩ ኣነ እውን ኮኹም እየ ኢለ
4: ብዛዕባ እዚ ንፈልጦ ነገር ስለዘየለ ድማ ክንሕግዘካ ይንኽእልን ኢና
2: ከምዘይ ትፈልጡ ርግፀኛ ዲኻ
5: ዋ ተለንተ ሓደ ካብኣቶም ብዛዕባ እዛ ጓል እዚኣ ገለ ነገር ከም ዝፈልጥ ኢኻ ትእምት ዘለኻ
2: እወ
5: ሙናባይ ጥራይ ኮንካ ንመፂኻ
2: በካ ኣለኻ
5: ብዛዕባ እዚ ኣቐዲመ ፈሊጠ ነይረ እንተዝኸውን ብዛዕባ ጥርዓን ይኹን ብዛዕባ ጥቕፂ ኣዮም ተዛረብኩን ነይረ። ንምዃኑ ብዛዕባ እቲ ጭምፀታተይ ትብሎ ዘለኻ ከርግፀኛ ዲኻ?
2: እወ ብዛዕባ ገለ ካብቶም ጭብጥታት ርግፀኛ እየ።
6: እንታይ ማለትካ እዩ? ኣዘራርባኻስ ልክዕ ከምዚ ንሕና ተሓተቲ ዝኾና መስል
5: ሓንሳብ ርብቃ ተለንተ ብዛዕባ እዚ ጉዳይ እዚ ኣነ ንስኻን ብሕት ኢልና እንተንዘራረበሉ መሓሸ
6: ከምኡ ዘግብር ምክንያት የብልካ ንስኻ ከወዲ እዩ።
5: እወይ እወይ ኣነ ግን ኣብ ክንዳኹም ኮይነ ነቲ ሽግር ክፈትሖ ሓስባ
4: ብዛዕባ የንስል ፍታሕ ዝኾኑ ክድቅስ ዝግብኦ ጉዳይ የብል ኣብረት ሃይለ ትበሃል ፍፁም ኣጓኒፋትኒ ትፈልጥኒ
5: ንዓይ
6: መነሩ ስማ ኣብረት ሃይለ
4: ሃየ ሕጂ ከንታይ ትብል ተለንተ ዝፈልጣ ሰብ የብልና።
2: ኣነ እኳ ኣፍታ ናይ ቀደመ እየ ዘለኹ ከምቲ ዝበልኩኹም እዩ ከም ኩለን መንእስያት ደቂ ኣንስትዮ ካብ ሓደ ንላዕሊ ስም እያ ዝጥቀም ነይራ። ኣብቲ ኣቶ ገረንሰ ሰጎጋ ጊዜ ኣብረት ሃይለ ተባሂላ ትፅዋዕ ነይራ ብድሕሪኡ ግን ኣብረት ሃይለ ተባሂላ ምፅ ኣቋሪፃቶ ምናልባት ኣኺሉ ተሪፍዋ እዩ ዝኸውን።
5: ኣነ እኳ ከምኡ ምግባራ ጉለት ፈፂማ ይንበልኩን
6: ባባ ሕማቅ ዝገበርካ መስለኒ እዚ ምናልባት ንኩሉ ኩነታት ኣባላሽላ ኸውን
2: እዚ ቆፅሪልካ ኣለ
8: ተለንተ እዛ ጓል ካባና ድሕሪ ምካዳ ገለ ዘጋጠማ ነገር ትፈልጦ ነገር ኣለካ
2: እወ ኣብተን ዝስዕባ ክልተ ዋርሕ ስራሕ ኣይረኸበት ኣቦዋን ኣዲኣን ምዉታት ብምንባሮም ከዓ ናብቲ ኸዶ ይነበራ። ስለዚ ብፅምዋ ፍርቂ ከብዳ እናሓደረት ንክልተ ዋርሒ ድሕሪ ምፅናሕ ተስፋ ቆሪፃ
6: እስክነይቲ እንታይ ደኣሙ ክትገብር ኢልካ እያ ዘሕዝን እዩ።
2: ሬኺ ወይዘርት ርብቃ ኣብዛ ሃገር እዚኣ ከምኡ ዓይነት ህይወት ዘሕልፋ መንእስያት ኣዝየን ብዙሓት እየ።

0: ብዙሓት ነይረን እንተዘይኮና እዘን ኩለን ኣብያት ዕዮም ፋብሪካታትን ሕሱር ጉልበት ኣይመረኸባን ብዛዕባ ዝነቦኹ ሕተት እዮም ፅቡቕ ገይርኩ ነግረክ ኽእል
1: እዘን ኣዋልድ እዚኣተን ግን ሰብ ሕሱር ጉልበት መዓስ ኮይነን ከማና ሰብ እኳ
0: እየ ኣነ ውን ኩሉ ግዜ ኸምኡ እየ ዝብል ብተወሳኺ ንገዛ ርእስና ኣብቲ ናተን ህይወት ኣቲና እንተንሪያ ቁሩብ ክስቆረና ምኽኣለ እየ ዝብል
1: ልክዓ ኣለኻ ክስቆረና ምኽኣለ ይመስለኒ ድሕሪ እዚ ግነታ ጓልታ ይጋጢምዋ
0: ከውሒ ዝፍንቅል ዕድል ዘጋጠማ ኮይኑ እዩ ትሰሚዕዋ ኣብ ሓደ ዓብ ድኳን ስራሕ ረኺባ ፅቡቕ ድኳን እኳ ዳ እንዳ ሲልቫኖ
1: እንዳ ሲልቫኖ ንሕና ጉኻ ወይና ንዕድል ሎሚ ድሕር ቀትሩ በፂሐ መፅ እሞ እንዳ ሲልቫኖ ተተቐቢሎማ ድኣ ናይ ባ ሓቂ ፅቡቕ ዕድል ይጋጢምዋ
0: ንሳውን ኣዝያ ተሓጒሳ ፈትያቶ ዝነበረት እውን ትመስል ዋጋ እኳ እንተዘይለበሰቶ ምስቲ ፅቡቕ ክዳውንቲ ምውዓል ይሕጉሳ ከም ዝነበረ ጥርጥር የብለየ እንታይ ክስምዓ ከም ዝኽእል መቸም ርዳእክ ይኹ
1: ኣዕር ይርድ እምበር
2: ኣብኡን ግዛዕ ገርግር ጀሚራ ነራ ትኸውን
0: ድሕሪ ገለ ዋርሕ ልባ ቐሲኑላ ክትጣጥሕ ምስ ጀመረት ከፋን ውዋ ምዃኖም ሓቢሮማ
2: ስራሕ ብግቡእ ብዘይ ምምልኣ እዩ ነይሩ
0: ኣብ ስራሕ ዝነበራ ኩነታት ኣዝዩ ፅቡቕ እዩ ነይሩ ንሳቶም ነዚ ክሓድዎን
2: ገለ ጉብለስ ነይሩዋ ክኸውን ኣለዎ
0: ሓንቲ ዝፈለጠታ እንተሃልያ ሓንቲ ካብተን ቀንዲ ዓማዊል ብዛዕባ ጥርዓን ኣቕሪባ ከም ዝነበረት ስለዚ ክትፋኖ ነይሩዋ
1: መዓስ ነይሩ እዙ
0: መወዳእታ ጥሪ ናይ ዝሓለፈ ዓመት
1: መዓስ እታ ጓልተይ ትመስል ነይራ
0: ብስእሊ እንተረኣኹ ከዓ ይስመስለኒ
2: እታታውን ኢሎ
3: ኣለልያታ ኣምስለኒ ኣለልያታ ሚሓቂ
0: ወለልያታ
2: እንታ ክትከቢኻ ነዛ ጓልትያ ከምዚ ጌርካ ተጨንቓ ዘለ
0: እንታይ ገይራ ባዕላ ንገዛ ርሳ ተጨንቓ ዘለ
2: ሞንታ ኮይና እንታይ ወሪድዋ
0: ዝኾነቶ እኳ ኣይፈለጥኩን ዛጊ ብሕጂ ኸፃርዮ ዘለኒ ጉዳይ እዩ
2: እሞ ዘይፅጊ መካ እንተኮይኑ ኣቐዲማ ኣነ ንኸይዶ ክዓታ
4: ድሃን ኣነ ዶኸለ
2: ድሃን ድሃን በርከት ኣነ እንትኽልኩ ዓይሽ ምስ በዓልቲ ቤተ እውን ትዘራረብ ደልዩ ኣለኹ እንታይ ይኸው ከም ዘለኹ ነገራ ደልዩ ኣለኹ ብምውዓትና ስድራ ቤት ናይ ደስደስ ከነብዒል ፅቡቕ ምሸዳርቲኢና ንስኻ መፅኻ ነዛ ገዛ ሓወይ
0: ኣነ እውን ኣብቲ ሆስፒታል ከይደ ሬሳ ናይዛ መንእሰይ ምስ ረኣኹ ልክዕ ከምዚ ትብሎ ዘለኻ ኢለ ነዛ ፅብቕትን ንእሽቶን ተስፋ ዝነበራ ሂወት ገለ ሰብ ሓውእት ኢላ ኢለ ሓሲበ
4: ተለንተ ናይዛ ጓልዚያ ፎቶግራፍ ሕጂ ክሪኦም ደሎ
0: ግዜ ምስ ኣኸለኹ ትሪኦ ኢኻ
4: ሕጂ ተራኽኮ እንታይ ፀገም ኣሎ
0: ኣቶ በረኸት ዓንተ ወይ እንታይ ከም ዝበልኩ ሰሚዕካ ኒኢኻ ንነፍሲ ወከፍ መርመራ በብሓደ ኢና ክነካይዶ ምናልባት ትሕብረኒ ነገር እንተ ደ ሃሊ እኳ ዳሕረ ቁሩብ ዕድል ክበካ
4: ኣለኒ ማለት እያ ይኮ
3: ስምዓኒ ኣነ ዚ ነገር እዚ ኣኺሉ ተሪፉሉ ኣሎ
0: ኣኺሉ ዝተረፈካ ኢኻ እውን ትመስል
3: ኣይ ተሓዘለይ ንእሽተይ ግብጃ ድያ ምስያትላ ሕጂስ ቁሩብ ሰተየ ኣለኹ ርእሰይ ከዓ ሓመምሉ ናብዚ ካል እግረ መገዲ እየኮ መፅእ እንተኩልኩ ዝተሓሸ ኮይኑ ስምዓኒ
0: ኣነ ዝተፀናሕካ ባዝሕሸካ መስለኒ
3: ንሃገብር የ ባውፀንሕ
0: ምናልባት ካብ ድኻም ትድሕን ፀገማት ተቃልል እንተ ኸድካ ግን ቀልጢፍካ ንኽትመፅእ ትግደት ትኸውን
4: ተለንተ ቁሩብ ዶ ይግሕምጠካ ኣሎ ሓቂ ድሓር ከዓ ክትፈልጥ ንሕና ጭዋታት ዜጋታት እንበር ገለለኛታት ኣይኮነ
0: ከምቲ ንዓኻ መሲሉ ዝረኣየካ ኣይኮነ ሓደ ሓደ ግዜ ኣብ መንጎ ክልትኡ ዳርጋ ብዙሕ ፍልሊ የለን ነዚ ዝውስን ኣነ ነይረ እንተ ዝኸውን መብዛሕትኡ ክፈልዮ መሸገረኒ ነይሩ
4: ብዕድል ግን ተሓላፍነት ናባኻ ኣይወረ
0: ኣነ ክገብሮ ዝኽእል ነገር ግን ኣሎ ንኣብነት ከምዚ ናይ ሎም ዝኣመሰለ ምርመራታት የካይደ ይህ ወይዘሪት ርብቃ
1: ኣነ ምዃነይ ሙሉ ምሸት ትፈልጥ ነርካ ኸምሽ
0: ጥርጣረ እኳ ነይሩኒ ባዕላት ኣጓል ካብ ዝፀሓፈቶ ገለገለ ኣመታት ማለት እዩ
1: ብዝኾነ ነቦይ ነገረ ኣለኹ ንስኮ ብዙሕ ዘሻቕል ኮይኑ ዝተሰምዑ ይመስልን ንዓይ ግና ፀቢቕ ብእስኒ ባይ ምኽንያት ካብ ስራሕ መውፃእ ነቲ ኩነታት ብዙሕ ዘግረደር ምስለካ
0: ዋቕፀልዎ ኽእል እዩ ንዓኣ ክርዳእ ብዘይከኣለ ምኽንያት ካብቲ ስራሕ ምስ ተሰጐ ምናልባት ዶኾን ካልእ ዓይነት ህይወት ምፍታን ይሓይሽ ይኸውን ኢላ ወሲና
1: ስለዚ ኣነ ብኩነታት ኣብ ሓቂ ተሓታቲት እየ ማለት እዩ
0: ሙሉእ ብምሉእ እኳ ተሓታቲት ኣይኮንክን ብድሕሪኡ ብዙሕ ነገር ይጋጢምዋ ግን ብኸፊል ከምትቦኽ ዝውቀሶ ንስኹም ትውቀስ እየ
3: ርብቃ ግን እንታይ ኣበዲላ
1: ናብቲ ማናጀር ናይቲ እንዳ ድኳን ከይደ ነታ ጓል ተዘይሰጊጎማ ናብቲ ጥቓ ድኳን ገጠይ ከም ዘይቀርብ ነጊረ እዮ ነደይ ካ ምስኦም ዝነበርና ሓሳብ ንኽትዓፅቦ ድፋፊ እያ ምኽንያቱ ኣዘየ ነዲረ ነይረ
0: ክሳዕ ክንድኡ ከነድረክ ዝኽኣለ ግን እንታይ ስለ ዝበደለ ትብ
1: ሓንቲ ካብቲ በተይና ዝነበረ ክዳውንቲ ለቢሰ ኣብ መስትያት

0: ዝነበርኩሉ ጊዜ እታ ጓል ናብ ሓንቲ መሳርሕታ ገፃ ባይ እናሰሓቀት ረኪበ እያ።
1: ስለዚ ቡለት ናይታ ጓል ድዩ ነይሩ?
0: እቲ ቡለት ናተይ ነይሩ። ይህ በረኸት ከመይ ጌርካ ዳይካ ትርእኒ ዘለካ? ኣነስ እንተወሓደ ሓቂ ክዛረብ ፍትን ኣለኹ። ንስኻ እውን ቀድሚ ሕጂ ከምዚ ዓይነት ዘሕፍረካ ተግባር ጌርካ ይዝተለኒካ ማለት እኮ ይኮነን።
2: እንታይ ደሞ ኢለ ዘይተዛረብኩ
1: ደሓን ደሓን እዚ ድሓር ትዘራረብሉ በይንኹም ምስኮንኩም ብድሕሪ እዚ እንታይ ኮይኑ ወይ ዘርትርብካ
0: ነታ ዝደለኽዋ ክዳ እታ ጓልያኸ ውሽጢ ውፅያታ ነይራ ንኽተርእየናኻ ልክዕ ከም ዝተኸደነታ ኣብ ቅድሚያ ጠጢላታ መፅያ ናይ ብሓቅኻ ፀቢቐትላ ንዓይ ግን ፈፂማ የፀብቐትለይ ከምዚ ዓሻረ ገለያ ምሲላትኒ ሽዑ ድማ እታ ጓል ናብ ሓንቲ መሳርሕታ ገፃ ባይ እናሰሓቐት ረኺበ እያ ቆለጭ ኢልኒ ንኽርትየን ክበልዐ ንደለ እታ ጓል ዝያዳ ፅቡቕት ምዃና ኸዓ ነቲ ነገር ኣቢስዎ
1: ቀኒ ክላ ክነርክይ ማለት እዩ
0: እኹም ክበሃል ከ ኣልመስለኒ
1: ስለዚ ስለዚ ቀና ክላ ጥራሕ ከም ሓንቲ ቀንዲ ዓሚልን ከም ፍልጥ ኣብዚ ከተማ ድማ ከም ጓል ፍልጥቲ ሰብን መጠን ዝነበረካ ሓይሊ ተጠቂም ኩሉ ማለት እዩ
0: ሽዑ ግን ኣዝ ሕማቅ ተግባር ዝፈፀምኩ ይመሰለኒ ቁርባ ክትርዳእ ንፈትን ክሕግዛ ዝኽእል ተዝኸውን
1: መሓገዝክያ መሓገዝክያ ሕጂ ግን ዝኸውን ነገር የለን ኦሮማይ ኮይኒ እትዝኸውን ኮይኒ ሞይታ
3: ወይ ኣዕሚካ ተሓሲብካሉ ባዚ ጉዳይ ቀሊል
0: ነገርካ ሰናይ ማዓሰኺ ንገረንኮ ይበልኩካ ሽዑ መዓት ጥራይ ክንዚ ዓይነት ተግባርካ ፍፅሚ ድሕሪ ሕጂ ግን ኣብ ልዕሊ ዝኾነ ይኹን ሰብ ኣይክደግሞን እዩ
1: ካብ ፈለማ እንተርእናዮ ኣብርህት ሃይለ ካብቲ ፋብሪካ ዝተሰጎጎትሉ ምክንያት 80 ሳንቲም ዓስቢ ድኻመይ ኣይኮነን ውሒዱኒ ስለ ዝበለት እዩ ፀኒሓ ኣብ ሓበዲ ዓብድ እኳ እንተቆፂራ ሽዑ እኳ መን ተባሂላ ትፅዋዕ ከም ዝነበረት ኣይፈልጥን ብዝኾነ ካብኡ ከዓ ብናት ብሰርናት ክድፊኢት ተሰጉጎ ብድሕሪ እዚ ካሊእ ህይወት ንኽትፍትን ስማ ቀይራ ኣልማዝ መብራህቱ ክትበሃል
2: ጀሚራ መን ይካል
1: ስማ ናብ ኣልማዝ መብራህቱ ቀይራቶ እየ ዝበሉ
2: መስተ ተቅራሕኩት እያ ኣለወልካ
1: ኣቶ ገረንስ እዳ ቤዶን ግዩ
0: ብዛዕባ እዚ ኩነታት ነደ ይዕልል ኣሎ ሰናይ እስከ ንተለንተና ውሽጢ ውሰዶ በረኸት ሃይ እሞ እንታይ ትብል
2: እንታይ ሞ ዝበሃል ኣሎ ይርካ
0: ነዛ ጓል ብኸመይ ፈሊጥካያ ነብረት ሃይለ
2: ኣይ ኣይፈልጣን እዩ
0: እንበልሕራይ ነልማዝ መብራት ኸ ክልቲ ኢሉኩ ሓደ እዩ
2: ግድን ክፈልጥ ኣለኒ
0: ሃልሆሎ ኣይትበል ስቂኢልካ ግዜካ ይጠጥፍ ስማ ምስ ጠቐሰኮ ብቕጥበት ኢካ ባዕልካ ተቐሊዕካ
2: በል ፈልጣ ነይረ ሕጂ ንዕፀቦ
0: ዋ ከመይ ጌርና ኢና ቆልጠልጠል ኣቢልና ክንገልፎ
2: ርብቃ ሽኮር ስምዕ ንሞ
0: በፍፁም ኣይሰምዓካኒ ተራ ምፍላጥ ጥራይ ዘይኮነ ፅቡቅ ጌርካ ኢካ ትፈልጣ ከምኡ ተዘይከውን ሞ ከምዚ ኢልካ ብሕፍረት ኣይንተወሓድካ ማዓስኩ ተላልዩ ንዓኻ ደ ካብቲ እንዳድኳ ንሶፀዲ ኣብቲ ግዜ ክረምቲ ስራሕ ትዒቕኑ ኣለናበልካ ዘይትመፀኒ ዝነበርካ ኣለዋን ሽዑ ዲኻ ትመላለሳ ነርካ ከምኡ ድ እወኸም ኸውን ኣለዎ
2: ብዝኾነ ኣይተሓዝለ ይርቃ ዝሓለፈ ክረምቲ ምስኣ ርክብ ኣቋሪፅና ተፈላለዩና ኢና ኣብ ዝሓለፈ 6ዱሽተ ወርሑ ውን ፍፁም ረኺበ ኣይፈልጥን እዩ ንዘ ርእሰ ቅትረት ዝበሃል ድማ ዘተኣሳስር ነገር የለ
0: ኣነ እውን ክሳብ ቅድሚ ሓደ ሰዓት ዘተኣሳስር ዘለኒ ኮይኑ ይስማዓኒ እዩ
2: እንታይ ክትዛረብ ዘሎ ሕጂ እውን ኮ ዘተኣሳስር ነገር የብልክ ኩላትና የለና እዚ መድማሪ ከዓ ዝኾነ ነገር ኣይትንገር እየ
0: ብዛዕባኻ ብዛዕባ ታጓሉ ማለትካ ድ
2: ዋ ክንሓብኣሉ ንኽእል ኢና
0: እንታይ ከትብል ዘለኻ ክንሓብኣሉ ኣሸኻ መስለኒ ይፈልጥ እኳ እዩ ኣዳ ዓዲ ዕኳ ዳ ፈልጥ ንሕና ዘይፈለጥናየ ብዙሕ ነገር ዝፈልጥ
1: እ ኣቶ በረኸት እንታይ ትብል
2: ደለንተ ብሕቶታት እተዘይጨነቕካያ ዝሓሸ መስለኒ ካብዚ ንላዕሊ ክነገረካ ነገር የብልና ሕፀና ክነብዕን ሃደኽላ ክትብል ተካል መዓልቲ እያ
1: ወይዘሪት ርብቃ ካብዚ ንድሓር ኣብዚ ክሕዘክ ድልት የብለይ
2: በቃ ናይ ውሽጢ እተው ርብቃ
0: ሕቶታት እኮ ይወደአ ወዲኢኻ ዲኻ
1: ኣይወዳእኹን
0: ሪኢኻ ስለዚስ ክፀኒሐ ማለት እዩ
2: ንምንታይ ሕሞ ክትሰፀ እቲ ትሰሚዑ ዘብን ዘናውፅን ይኹ
0: ካብ ዘለኹ ዝኸፈሞ እንታይ እዩ ክመፀኒ ምናልባት ሙዘፍ ክሰለ ይሰምዕ ኹ
2: ተረዲና ሕጂ ስድዓን
0: እንታይ ትስርዳካ
2: ንዓኻ ሃሊፋትልክንያ ሕጂ ካልእ ሰብ ክሳቐ ክትርኢ ትደሊለኸ ማለት እዩ
0: ስለዚስ ከምኡ ዓይነት ሰብ

0: ይሓስበኒ ማለት እዩ ነዚ በዓጎ ምፍላጥ የካ ሕጉስተ እየ
1: ከምኡ ዘይኮነስ
0: ከምኡ እምበር ተፍቅረኒታ ትኸውን ግን ከምኡ ይምበልካ ነቲ ብዛዕባ እዩ ዝተባሃለ ዝሕፍር ታሪክ ስለሰማዕካየ ግን ከም ሓንቲ ስስዕትን ቅሜናን ፍጥረትን ቆፂርካ ንለኻ ማለት እዩ
1: ኣነ ከምኡ ይበልኩን ከምኡ ዝእምት ዘረባ እውን ኣይወፀን
0: ስለምንታይ ዳ ሞ ካልእ ሰብ ንክሳቀኮኖ ንክሪኢ ድሌት ከም ዘለኒ ምሲልካ ትዛረብ ኣነ ከም ማለት እየ ይንበረ
1: በቃ ሕራይ ኣይትሓዘለ
0: ትብል ስለኻ ግን ዛምንካኒ ትመስል ኣብ ከምዚ ዝበለ እዋን ክትኣምነኒ ዘይምኽኣልካ ድማ ዝሕዝብ
2: ወይዘሪት ርብቃ ሓንሳብ ሞ ኣቶ በረኸ ወይዘሪት ርብቃ ኣብዚ ክትፀንሓሉ ትደሊ ምኽንያት ባዕለይ ክነግረካ ሎው ንሸት ሓንቲ መንእሰይ ብስቓይን እህህታን ሞይታ ወይዘሪት ርብቃ ኸዓ ነታ ጓል ብኸመይ ከም ዝበደለታ ከም ትርዳእ ተገይሩስ ሓላፍነታ ተቐቢላኣላ እቲ ስዒቡ ዝመፅእ እንተዘይሰሚዓቶ ግን ሙሉእ ብምሉእ እቲ ሓላፍነትና እታ ኮይኑ ትስማዕ
0: እወ ከምኡ ማለት እዩ ጉለት ከም ዝፈፅም ክፈልጥ እዩ ኣዝዩ ከዓ ሓዝን እንትኾነ ግን ብናተይ ጉለት ጥረያ ብንስቕትለት መፂሐ ኢለን ካኣምን ኣይክእል ከመይ ኢሉ ክወሓጠለይ ከመይ ኢለ የሞ ክፀሮ
2: ርአኹም ተኻፊልካ ተደጋጊፍካ እዩ ዝንበር ዋላ ክትካፈሎ ትኽእል ነገር እንተዘየለ ጉድለታትካ ትካፈል ነናትካ ትፈልጥ
1: እዚ ትብሎ ዘለካ ይቕበሎ እዩ ናትካ ምስጢር ናትካ ኩነታት ግን ፍፁም ክርዳእኒ ይካ
2: ክርዳእካ ዘድልየሉ ምክንያት እውን የለን
3: እንታይ ዓይነት ፅውፅዋ የሰምዕ ዘለኹ እዚ ብበዓል ቤተይ ክንገረኒ ዝፀንሐ ሓቂ ድ ከመይ ከመይ ኢካ ተባውዮ ዘለካ ንዝዘረብ
0: ማማ በጃኺ ኢለ ክስቕበል ብኣጉ ተቋርፅ ክሕሸ ክስቕበል
3: እንታይ ማለት ክዩ ተለንተ ከይቅየመ ክፈርሂ ክንተኾንክ
2: ኣይ ኣነ እኳ ንዝኾነ ሰብ ተቐይመ ይፈልጥን እየ
3: ሕጂ ሃይሽ ፅቡቅ ተዛሪብካ ድሓር ከዓ ምቕያም እንተኮይኑስ ንክንቅየም ንሕና ዝቐረብና መስለኒ
2: እዚ ብዛዕባ ምቅያም ዝመፀ ዘረባ እንተገደፍናይ ሓይሽ
1: ኣነ ዝሓሸ መስለኒ
0: ኣነ እውን
3: ንስኻትኩም ስቕ ዘይትብሉ ምስኹም እኳ ይኮንኩን ምስ ተለንተ እየ ዝዛረብ ዘለኹ ስቕ ኢልኩም ከፈሉ ተለንተ ከምዚ መርመርያ እዚ ዓይነቱ ከተካይድ ከም ዝመፀኻ ተረዲእ ኣሎ ይኹን እምበር ክሳብ ሕጂ ትጥቀመሉ ዘለኻ ኣገባብ ንበይኑ ዚ ዓይነቱን ዘቀያይምን ይኽብል ደፈር ትፈልጥ ኢኻ በዓል ቤተይ ቅድሚ ዝክልተ ዓመት ኣመሓዳር ከም ዝነበረ እያ ሕጂ እውን ገና ኣብ ዳንነት እዩ ዘሎ
1: ወይዘሮ ፅገ ተለንተ ብዛዕባ ዝትብልዮ ዘለኹ ኩሉ ፈልጦ እዩ ንዝኽኸር ድማ ኣድላዮ ኮይኑ ይስምዐኒ
2: ኣቶ ጎደን ስእዳታ ኮይኑ ዶንጉ እዩ
3: ምስ ሰናይ ወደይ እዩ ዝዘራርብ ዘሎ ሰናይ ወደይ ኢሎም ቁሩብ ተበርሂዎ ዘሎ መስል
2: ደሓን እዩ
3: ኣይ ደሓን እዩ ቁሩብ ሰት ይመስለኒ ንእሽተይ በዓል ኣምስያትና እንድያ
2: መስተይ ለመደኒ
3: ዴና ኮ ንእሽተይ እዩ ዘሎ
2: ንእሽተይ ሱ ይኮነን መንእሰይ እዩ ገለገለ መንእሰያት ከዓ ብዙሕ ዘት እዮም
0: ሰናይ እውን ሓደ ካባት
3: ዋርዳ
0: ንሰናይ ኣብ ሽግር ከትዎ ደለይኩምኩም እንተኾነ ናይ ምሳይ ድምድ ዘይምምሲልና ንዛረበሉ እዋን ኣይኮ ኣብዝ ሓለፍ ክልተ ዓመት ብቐፃሊ ስትሉ
3: እዚ ሓቂ ይኮነ በረኸት ንስኻ ንሰናይ ትፈልጦ ኒኻ ከም ሰብኣይ ሓፍቲ መጠን ክፈልጦ ይግባአካ እዩ ሓቂ ከም ዘይኮነ እውን ትፈልጥ ኢኻ ወለከ
4: ሰናይ ክልቅስ ክልሙኖ ፀኒሐ እንተኾነ ምስማዕ ዓብዩ ሕጂ ከዓ ክፀንሕ ከም ዝነገርካየ ዛረባ ፅናሕ ይጋየድ
2: እወ ኢለየሎ
4: ስለምንታይ
2: ምስኡ ምዝርራብ ከድልየኒ እዩ
4: ኣይ ምስኡ ምዝርራብ እኳ ዝድለየካ ይመስለኒ ግድን እንተልካ ግን ፀዊዕካ ቐልጢፍካ ወዳኣሉ ሞ ይኸይ ዝቆልዓ ድቕፍ
2: ከምኡ ክገብር ኣይክእልን እየ ኣይተሓዘለየ እምበር ክፅበይ ኣለዎ
4: ስምዓኒ ዘለኒ
2: ኣቶ ገረሴ ተሩ ክፅበይ ኣለዎ
4: ኣዘራርባካ ይኹን ኣተሓሓዘኻ ነዚ ጉዳይ ባህ ይበለ ክሕብረካ ዝኽእል ዝኾነ ይኹን ሓበሬታኻ ኣይክሕበካ ድዩ
2: ንዓይ ክመርሕ ዝኽእል ተወሳኺ ሓበሬታ ምሃቡን ኣይከድልየካ እዩ
3: በነስካ ሕራይ እንታይ ኢኻ ክትፈልጥ ደሊኻ ዘለ
2: ኣቶ በረኸት ምስታ ጓል መጀመርያ መዓስኩም ተራኺብኩም
1: በር ከፈጣ ከም ዝነበርኩ ርግፀኛ ዲኻ
0: ፋይዳ ይኹን በረኸት በጀኻ ኢለካ ጊዜኻ ይተጥፍእ
2: መኣስን ኣበይን ኢኻ ረኺብካ እያ
1: ግድን ዘድልየካ እተኮይኑስ ዝሓለፈ መጋቢት ኣብ ባቢሎን ኣብ ሓደ ካብቲ ተራባራት ይረኪበ ባቢሎን ክብል ከሎ ኩነት ማእከል ከተማ ዝርከብ ብዙሕ ባራት ዘለዎ ማለት እየ
0: ንሕና እውን ከተማ ባቢሎን ማለትካ ከም ዘይኮነ ተረዲእና
2: ዝውስኸልካ ነገር የብለ ካብኻ ክፈልጦ ዘለኹ ንሱ ጥራሕ እዩ
1: ሞ ተለንተ ኣነ በዚ ጉዳይ ኣዝየ ተረቢሸ ስለ ዘለኹ ክኸይድ ተተፍቅደለ ይምፈቶ
2: ናበይ ክትከይድ ንገዛኻ
1: ኣይኮነን ኣብዚ ግዳን ቁሩብ ክናፈስ

0: በሊ ደጊሙ ክረአየካ ዝጀመረ ጊዜ እታ ጓል ነፍሰ ጾር ምዃና ከዓ ይትረስዒ
1: ታይስበሎ ወፀገም እዙ ዋ ሕማ መዓልቲ ውዒላ ዳ ብሂወት ኣሕሊፋ
0: ምክንያቱ ዝተደጋጋሚ እዋን ተሰጒጓን ተነፂጋን መጨረሹ ከዓ ዝጋጢምዋ
1: ማማ ትፈልጥ ነርኩ ትኮን ኣለኪ
0: ክትወልድ ስለ ዝኾነት ንሓገዝ እያ ናብቲ ናይ ኣዴኽ ኮሚቴ ከይዳ ነ
2: ተለንተ እቲ ጥንሲ ናይ ኣቶ በረኸት ኣይመስለንን ናቱ ድ ነይሩ
0: ኣቶ በረኸት ምስ ዘተኣሳስር ይብሉ
1: ተመስገን እንኳዕ ካብኡ ይኮነ ምዃን ይኹና ይኹን ተይ ዘገድስ ኣለኒ
0: እሞ ወይ ዘረፅገ ካልእ ትነግርኒ የብልክን
3: ኪነ ሞት ቆልዓ ድለዮ ክረአየ ክብለካ ዝኽእል ናቶ ሓላፍነት እዩ ንዓውን ልክዕ ከምዛ ዝብለካ ዘሎ ክኢለ እያ
0: ንዓኹ እውን ካብ ሓላፍነት ዘናገፈቲ ይኮነ ንሓገዝ ናባ ክመፅ እያ ኣብይ ክያ ጥራይ ዘይኮነ እተን ካልኦት እውን ከም ዝነፅግዓ ድርክ ስለዚ ኣብ ተስፋ ዝቁርፅ ኩነታት ንበይና ብዘይ መሓዛ ብዘይ ገንዘብ ተሪፋ ገንዘብ ጥራሕ እውን ኣይኮነን ዘድልያ ነይሩ ምኽሪ ሓልዮት ሕያውነት እውን ኣይረኸበትን ወሊድክ ስለ ዝኾንኪ እንታይ ስማዓ ከም ዝነበረ ትፈልጥ ኢኽ ግን ነቲ መዓልቱ ኣብ ገርታ ዓፂሕ እዩ
2: ሰሚዕኪ ፅገ እዚ ነገር እዚ ኣብ ወግዓዊ መርመራ እንተ ደኣ ተላዒሉ ፅቡቕ ዝፈድየኪ ይመስለኒ ህዝቢ ትሕምሕም ክብል
3: በቂ ኣለኩ ኣውሪድ ለይ ዶ ፅገ ድሓር ከዓ ብዛዕባ ዝኾነ ይኹን ቅድሚ ክትወቕስኒ ምጅማርኩም ካብ ስራሕ ዝሰጎክዋን ዘዝጎክዋን ኣነ ዘይምዃነ እንተዘኪርኩም ዝሓሸ እዩ ነዚ ኩሉ ዘንቀለውን ንስ ይኸውን ዝኽእል ወይ ለከ
0: ኣብ ኣነ መለስ እንታይ እዩ ነይሩ ሕቶኣ
3: ብመሰረቱ ገበት ሓሶታት ይክት ነግርኒ ጀሚራ ድሓር ነቲ ሓቃማ ምሰው ፀኽዋ ግን ነቲ ቦ መን ምዃኑ ከም ትፈልጦ ተረዲ ስለዚ ሓላፍነት ከምዝስከም ንክትገብሮ ግቡእ ምዃኖም እንተው ሓደ ገለ ገንዘብ ክፈልየላ ከም ዝግብኦ ነጊር እያ
0: ነዚ ኸሳ እንታይ መሊሳትሉ
3: እንታይ እሞኹምለ ሃለውለው እዩ
0: እቲ ሃለውለው ትብለየ ዘለኹ እንታይ እዩ ነይሩ
3: ብዝኾነ መልሳ ንኩሉ እቲ ዝነበረኒ ዓቕሊ ከም ዝፀንቀቐትለይ ክፃወረ ከምዘይከኣልኩን ጥራይ ዝርዳእኒ እምበር ንሳ ዳ ሞ እንታይ ዘይትብል ዒብ ከም ዘለዋ ሰፊ ሓረኣያ ከም ዘለዋ ክትገልፀለይ ጀሚረ እዚ ድማ ምስቲ ዝነበረቶ ኩነታት ፈፂሙ ዝዛመድ ኣይነበረን
0: ብዝርዝር እንታይ ኣይላትኪ
3: እቲ ቦ ገና ንእሽቶ ሰኽራምን እንዶ ዘይብሉን ምዃኑ ስለዚ ንኽትምርዓዊ ፍፁም ፍፁም ሓሳብ ከም ዘይብላ ነገራትኒ ገንዘብ ይህባ ከም ዝነበረን ካብቲ ድሓር ካብቲ ግዜት እንድሓር ግን ካብኡ ክትቅበል ከም ዘይትደልን ክኣባ ነገራትን እዩ
0: ስለምንታይ ካብኡ ገንዘብ ካብ ምቕባል ከተቋርፅ ወሲና
3: ሃለውለው ፈፂም ኣመንኮ
0: ምእማንክን ዘይምእማንክን ኣይኮንኩን ዝሓትኩ ዘለኹ ስለምንታይ ካብኡ ገንዘብ ምቕባል ከተቋርፅ ወሲና ፈልጥ የደል
3: ሓደ ለይቲ ሰኺሩ ኣብ ዝመፁ ሓደ ለይቲ ሰኺሩ ኣብ ዝመፀሉ ግዜ እቲ ዝህባ ዝነበረ ናቱ ከምዘይምዃኑ ኣተንቢህላ ከም ዝነበረት ነጊራህኒ
0: ካበይ ዳ ኣምፆ ነይሩ
3: ይሰርቆ እዩ ነይሩ
0: ስለዚ ገንዘብ ስርቂ ንኸይትበሊዓ ናባ ክንሓገዝ ደልያ መፅያ ነይራ ማለት እዩ
3: እዚ ድሓር ዘምፃኣቶ ዘረባ እዩ
0: እቲ ስርቂ ዝበለቶ ሓቂ እንተኮይኑ ኸ ናባ ክን ሓገዝ ክትደሊ ምምፃእ ነቲ መንእሰይቲ ኣብ ሽግር ንኸይትእትወ ኢላ ዘይኮነትን ከምኡ ዶይኮነ
3: ክኸውን ይኽእል ንዓይ ግን ሃለውለው ኮይኑ እዩ ተሰሚዕኒ ስለዚ እታ ናተይ ኮሚቴ ሓገዝ ንኸይትፈቕደላ ምምዓደይ ቁኑዕ ነይሩ
0: ዋላ እንታይ ኣጋጢምዋ ከም ዘሎ ምስ ፈለጥኩ እውን ጣዕሳ ይተሰማዓክን
3: ኣብ መጨረሻ ከምዚ ኢላ ብሕማቕ ምውደቓ የሕዝነኒ ይኹን እምበር ኣነ ዝውቀሰሉ ምኽንያት የለን
0: መንዳይ ክውቀስ
3: ብቐዳምነት ባዕላታ ጓል ብኻልኣይ ደረጃ ኣቦት ቆልዓ እዩ ዝውቀስ ሰር ሞት ናይታ ጓል ንሱ ጥራይ ክኸውን ዝኽእል ስለዚ ክቕፅዕ ኣለዎ ካልኦት እውን ንዕኡ ርእዮም ከም ዝመሃሩ ክግበር ኣለዎ
0: ብዝኾነ ይኹን መንገድስ እቲ ገበነኛ እሱ እዩ ኢ ክትብል ዘለኹ ማለት እዩ
3: ብርግፅ ጉዳይ ድማ ብፅኑዕ ክትሓዝ ኣለዎ
1: ማማ በቃ ክለ ክስኽበል እዩ
0: ርብቃ ስኹንደበል
3: እንታይ ክለሚ ምሸት ከም ቆልዓ ዓመድ በትብሊ ዘለኹ ሰቕስከበል እዩ ገለንተይ ካብ ዝራፂትካ ዘየድሊ ሕቶታት ምሕታት ነዚ መንእሰይ ዝረኺብካ ኣብ ቅድሚ ህዝቢ ጉድሎት ከምዝናሰሓልታ ትገብር ጎቦ ስራሕ ተሰሪሕካ ምበሉ ወይ ለከ
0: ድሓና ይትሰከፈ ወይ ዘረፅገ ጉቦ ስራሕ ይክፍፅም እየ
3: ነዚ ምስማዐ እውን ሕጉስቲ እየ
0: እንታይ ኣኺልክ ነርኪ ካልኦት ካብኡ ክመሃሩ ክኽእሉ ኣለዎም ኣብ ቅድሚ ህዝቢ ክናሳሓ ኣለዎ

0: ስለዚ እኹል ገንዘብ ንክትቅበለኒ ደፋፊአ እያ ትቕበለኒ ነይራ ድሓር ግን ምቕባል ኣቋሪጣ
1: ከመይ ድምፅኻያ ገንዘብ ኢኻ ትህባ ነርካ
2: ናተይ ሕቶውን ንስ
0: ካብ ትካልና
1: ካብ ትካለይ
2: እንታይ ማለት እዩ እቲ ገንዘብ ትሰርቁ ነርካ ማለት ድ
0: ኖኖ ስርቂ ክበሃል እኳ ይከኣል
1: እንታይ ስርቂ ክበሃል ኣይከኣል እንታይ ዳ
3: ኣብያት እኒ ኣነፅያ ወላሓንቲ ክገብር ኣይከኣልኩ
4: ኣይተሓዘለ ገረንሰ ኣብ ውሽጢ ስቕኢሉ ኮፍ ክብል ኣይከኣልኩ እንታይ ይበሃል ከም ዘሎ ክፈልጥ ኣለኒ
1: ሰናይ ገንዘብ ሰሪዕካ
0: ስርቂ እኳ ይኮነን ክመልሶ በለም ነይሩኒ
1: ኩሉ ግዜ ካኹም ትብል ከመይ ገርካ ክመልሶ
0: ብዝኾነስ ክመልሶ ምኽኣልኩ ሽዑ ግዜ ግን ገንዘብ ኣለኒ ነይሩ
1: ግን ዝኾነ ሰራሕተኛ ከይረኣየካ ከመይ ጌርካ ክትወስድ ክኢልካ
0: እቶም ሰራሕተኛታት እኳ ይጥርጥሩን እዮምሩ
1: ሓቅኻ ሓንቀኢካ እንዲኻ ንሱ ይፀገምካ
2: ናተይ ፀገምካ ግዜ ዘይብለይ ምዃኒ ኣነ ምስኮድኩ ጉድለታትኩም ክትካፈልዎ እዩ ናይ መጨረሻ ሕቶ እቲ ትህባ ዝነበርካ ገንዘብ ናይ ስርቂ ምዃኑ እታ ጓል ፈሊጣ ተጋገ
0: ኣይተጋገኻ ፈፂማ ምቕባል ኣብያት እዩ ብድሕሪኡ እውን ክትርእየኒ ከም ዘይደሊ ነጊራት እዩ ዋ ነዚ ግን ከመይ ጌርካ ትፈልጥ ክኢልካ ባዕላ ናይ ነጊራትካ
2: ኣይነገረትኒ ኣይረኸብኳን ተዘራሪብና እውን ኣይንፈልጥ
3: ንማማ ነጊራታ ነይራ
4: ዋ ርብካ
3: ኣነስ እንተፈለጡ ሓይሽ ኢለ
0: ነጊራት ኪ ናብዚ ነመፅ ነይረ ከመይ ገይራ ኣብዚ ከም ዝነብሩ እውን ኣይትፈልጥኒ ከመይ ነይሩ ሃየ ነገር ድባ ከመይ ነይሩ
2: ኣነ ክነግረካ ባዕለየ ክነግረካ
5: ምስኻ ምስ ተፈላለየት ንሓገዝ ናብቲ ናይ ኣዲኻ ኮሚቴ ኸይዳ ኣዲኻ ከ ኣነ ፊዳታ
0: ስለዚስ ንስኺ ክቐትልክያ ማለት እዩ ንዓይ ስለዝሓለየትለይ ናባ ክመፅእ ንስኻ ሰጉኢክያ እወን ንስኺኺ ነጥቕት ወንዶ ቀሪባ ዝነበረት ውሉደይ ንዓ ቀትልክዮም ክልተ ድማ ሳሕሊፍ ከመይ ዝበሉ ክንገን
1: ካባኹም ክፈልጦ ዝዘሊ ዝነበርኩ ንስ እዩ
2: ደፋፊኢኩም ናብ ገደል እቲኹማ
1: እዚ ነፍሲ ወከፍኩም ክትርስዑ የበልኩም ኩሉ ግዜ ዘብዎ
2: ወይዘሮ ፅገ
1: ኣብቲ ኣዝዩ ሓገዝ ዘድለያ ዝነበረ ግዜ ክሰጉይክ እያ
2: ንስኻ ውን ከይትርስዕ
0: ከመይ ኢልዮም ክርስዑ ዝርስዑ ይመስለኒ
2: ከም እንስሳ መዛዘመ ናይቲ ስኽራን ምሸጥ ዕቡድካ ጌርካያ ኣይክትርስዓ ኒኻ በ ከመይ ጌርካ ክትርስዓ ርብካ
3: ይርዳኣኒ ካብ ስራሕ ኣስቢገ እያ ንኩላዓለ እየ ጀሚረ እዮ
2: ንስኺ ጀመርክ እዮም ወሲኽ ኩሉ እምበር ኣይጀመርክ እዮም ዝጀመሮ ንስ እዩ ፈትያ ክሳብ ትፀልእ ክርተት ክሳዕ ትብል ጌርካያ ሕጂ ድማ ሳ ድፋጨኻ ክትስተካ
6: ተለንቲ ሕጂ ኣሸዓት ማኣክዋ ኣሸዓት
2: ኦሮማይ ኦሮማይ ኣቶ ገደንስ ፋይዳ የብሉ ብዝኾነ ኣብረት ሃይለ ሓሊፈ ካብዚ ንላዕሊ ክታስዩ ኣይትኽእሉን እዮም ዝኾነ ነገር ክትገብሩላው ኣይትኽእሉን እዮም ይቕሬታ ውን ክትዓት ኣይትኽእሉን እዮም
3: እቲዝኸፍአዳ ንስኒ
2: ግን ክትዝክርዎ ዘለኩ ሓንቲ ብርህት ሓሊፍ ኣሎ ብዙሓት ኣብርህታትን ኣብርሃማትን ግን ምሳና ተሪፎም ኣሎ ኩሉ ነገራቶም ተስፍኦም ምስ ተስፋና መነባብሮኦም ምስ መነባብሮና ሓጎሶም ምስ ሓጎስና ዝተኣሳሰረ እዩ ተነፃፂልና ኣይኮንና ንነብር ኩላህና ናይ ሓንቲ ኣካል ኣባላት እዩ ስለዚ ክንተጋገፍን ክንተሓጋገዝን ይህን ምሂን ክንበሃልን እዩ ዘለና ወዲ ሰብ ነዚ ክመሃር እንተዘይክኢሉ ብሓውን ብደምን ዝመሃረሉ ግዜ ክመፅእ ምዃኑ ክነግረኩም ኣለኹ ወዲ የሉ ድሓን ሕዶ
6: እዚ ኩሉ ብሰንኪካ ይስዒቡ ብሰንኪካ ውዒሉ ሓዲሩ ናብ ህዝቢ ምቅንዑ እውን ኣይተርፍ ንስኻ ግን እንታይ ከም ዝገበርካ እውን ኣይትፈልጥን እዩ
4: ዘሕዝን ብኣኻ ሓፊር ኣሎ ዘይተፀበኽዎ ነገር
3: ኣነ ግን ኩሉ ምሸት ይሕልክርክብለኒ ምስ እዩ

0: ተመልከቱስ፣ መርማሩ ፖሊስ መስል አይነበረ
1: ዋ ወ ንዓይ እውን ከምኡ ክስምዓኒ ኣንስ እዩ ይህ ፅገ ንዓኸ ገለ ይትሰማዓኪ
0: እወ ኩሉ ኩነታትስ ከምዚ

0: እንታይ ትብል
1: ወ ንሓደ ዝፈልጦ ሰርጀንት ፖሊስ ረኺበ ብዛዕባ ዝኸሰተ ዝበሃል ሓቢር እየ እንታይ ከም ዝመስል እውን ፅቡቅ ጌራ ሓሊፍ እየ ንሱ ግን ከሰተ ዝበሃል ይኹን ንዕዑ ዝመስል ሰብ ኣብቲ ነቁጣት ከምዘ የለ ይሓ ዝያዳ ንምርግጋፅ ነቲ ኮሎኔል ኣዛዚ ፖሊስ ዓርክቦይ ስለ ዝኾነ ደው ኢለ ብጎቦጎቦ ሓሊፍ እየ ንሱ እውን ከሰተ ዝበሃል ፍፁም የብልናን እዩ
2: ተመስገን ተመስገን
0: ሓደ መታለለ እዩ ነይሩ ማለት ኮይ ተፃውትና
3: እሞ ናይ ብሓቂ መርማር ፖሊስ ተዘይኮይኑ ዳ እቲ ጉዳይ እንታይ ቁንቁኑ ገለመ ካብዞም ተንኮል ዘለዎም ዶ መስለካ
0: ተንኮል ዳ ግድ ንክህልዎ እዩ በል እንገለ ሰባት ንኸታለና ናበና ሪኢኹም ኣሎ ከምኡ ክገብሩ ዝኽእሉ ሰባት ንዓይ ዘይፈትውን እዩ ኣብዚ ኸተማ ኣሎ እንትኾነ ኣብ ህፄናን ኣብ ደስደስናን ከለና ሃንደበት ስለዝኣተወና ደኣ ንተንኮል ይሃብክዎን እምበር ኣብ ንቡር ግዜ ነይሩ ተዝኸውን ሰተታይ መበልኩ
3: ሕጂ ከምኡ ምባል ቀሊ ድሓር ከዓ መርማሪ ይኹን ኣይኹን ከም እናሳሕ ስለ ዝገበረናስ ብዙሕ ትርጉም ዘለዎ ኮይኑ ይስማዕኒ
4: ድሓር ከዓ ሕጂ ጥዕያት ክንመስል ካብቲ ነገር ከነምልጥ ኣይንፈትን ነዛ ሰብ እዚኣ ርእሰ ቅትለት ክትፍፅም በብወገና ደፋፊኢናያ ወይታያ ነዛ ሓቂ ዝተቶፅ ዘለ
1: ይታ ድያ ከምዚ ሞተት ከመይ ጌርካ ትፈልጥ
0: ሕጂ ባዘረባ ብፅኢኻ ዝኾነት ትጉል ጓል ሎሚ ርእሰ ቅትለት ከም ዝፈፀመት ከመይ ጌርና ንፈል
1: ነዚ እውን ሕጂ ክነረጋግጦ ንኽእል እዩ ሄሎ ሆስፒታል ዲሓቀ ኣነ ኣቶ በረኸት እየ ወዲ ክቡር ኣቶ ይዕንዮ ደስታ ዎ ብዛዕባ ሓንቲ ሰራሕተኛ ና ናተሻቂልና ሎሚ ድሕሪ ቀትሪ መርዚ ብምስታይ ይኹን ወይ ብካልእ መንገዲ ዝኾነ ትኾንጓል ናባኹም ዝመፀት ኣላ ደ ሕራይ ፅበየ ሃየ ግፀኛ ዲኹ ሕራይ ይቐኒ የለይበ ድሓ ሎሚ ዓንቲ ዝሞተት ጓል የላን መርዚ ሰትያ ናብኡ ዝኸደት የላ ንኣዋርሕ ዝኣክል ርእሰ ቅትለት ዝበሃል ኣየጋጠ
0: ሃየ ሃየ ወለ ኒሄልኩም ዘየ ዋላውን ጭንቲ ኩሉ ነገር ሓሰት እዩ ነይሩ ማለት እዩ
3: በረኸት እኳ ሎሚ ምሸት ናይ ብሓንቲ ዝሓጉሰልካ እዩ ብዛዕባ እዚ ጉዳይ ፅቡቅ
1: እንታይ ድመስለከ ወይ ዘረፅገ ክናፈስ ኢለ ንግዳ ምስ ወፃ ካሓስብ ቁሩብ ግዜ ረኽ
3: ኩሉ ነገር ከም ቀደሙ ከም ዘሎ ንተዓሰሉ ተግባርን ዝተምሃርናየ ነገር ከምዘ የለኹም ትምቱ ዘለኹ ስለዚ ብከምቲ ናይ ቀደም ተባይና ኢና ክንከይድ ኣይንወዲና ማለት እዩ
5: እንታይ መፂና ዳ ኣካይዳና ንንወድ ወይ ለከ
0: ኩሉ ነገር ከም ቀደሙ እዩ ዘሎ ደይ ሓንሳብ ኢና ኣተታሊልና ተ
3: ከምኡ ይኮነን ኩሉ እቲ ሰብኣይ ማዕረይ ንዝበሎ ክንቅበሎ ኣለና ላዕለዋይ ታሕተዋይ ደርቢልና ክንፈላለዩ የብልና
4: ልክዕ ኣለኹ መነቱ ብዘይገድስ ዝተዋህበና ፀጋ ክንካፈሎ እምበር ፀብለልታ ከነርዕሉ ከምዘይግባኣልና ብሃብትና ተመኪዕና ንኸማና ደቂ ሰባት ክንዕምፆምን ክንብድሎምን ከምዘይብልና ነርና እዩ
1: ኩሉ ሰብ ንናይ ገዛ ርእሱ ደረጃ እዩ ዘሎ ኩሉ ኸዓ በብደረጃ እዩ ዝነበር በይነይ መለክዕ እዩ ሃብታም እንደኻ ሓደ ዝነበር
2: ልከ
3: በረኸት ሕልናና ክባራበር ኣለ ሰብሰብ ክንጨኑ ኣለና ይሂ ባባ ማማ እንታይ ትብ
5: በረኸት ዝተዛረበ ዘረባ ቆልዕ እዩ ዘሎ ኣብ ትሕትና ዝሰርሑን ምጥዋትና ዝቕበሉን ሰባሲ ከመይ ግርኦም መማዕርና ክኾኑ ሰይክማይትሓናፈፅዎ
3: ትጋገየ ኣለኹማ
0: ኣይተጋገየት ቀንዕት እያ ዘላ ሃየጠ ሕጂ ውራይ ሕፅናን መስተና ንበል ዝተባረኸ ዝተቐደሰ ምሸት ይግበረልና
5: ማንሕጭኸ
0: ብስራሕ ዝደልዩሉ ሰባት እዮም ዝኾኑ ሃሎ ካብ ቤት ፅሕፈት ፖሊስ እወ ካብቴን ኣርኣያ

ኣብ ዝሓለፈ መደብና ንኣመሰረርታ ኣሃዱ መጓዓዝያ ህዝባዊ ሓይልታት ኣብ ዝምልከት ትሕዝቶና እቲ በግማል ጥራይ ተወሲኑ ዝነበረ ምጓዓዝ ስንቂ ብትራክተራት ቀጺሉ መርሰደስ ዓይነተን መካይን ብምትእትታው ቀስ ብቐስ ክንቀሳቐስ ከም ጀመረ ምስ ምሕራር ከተማታት ቃሮራድ ናቕፋን ብዝሒ ወታደራዊ መካይን ብምምራኽን ቁፅሪ ተሽከርከርቲ ከም ዝዛየደ ምስ ዝርግሐ ቦታት ውድብ ድማ መጓዓዝያ ኣብ ሳሕል ከምኡውን ኣብ ፍልፍል ጨናፍር ብምኽባት ዝህቦ ኣገልግሎት ብኡ መጠን እናዓበየ ድሕሪ ምምፁ ኣብ 1978 ብዘጋጥመ እስትራቴጂያዊ ምዝላቕ ሳሕል ከም ደጀን ክኸውን ብምምራፁ ኩሉ ቦታታት ሳሕል ናብ ዕርዝታትን ትካላትን ስለ ዝተቐየረ ኣብ መስራት ተሓደስቲ ቦታታት መጓዓዝያ ዝለዓለ እጃም ከም ዝነበሮ ርኢና። ኣብ ናይ ሎሚ መደብና ድማ መጓዓዝያ ድሕሪ ምዝላቕ ዝነበሮ ተራ ከመይ ይመስል ከም ዝነበረ ክንርኢና።

0: ኩሉ ዓቕሚ ህዝባዊ ግንባር ዳግማይ ኣብ ሰሓል ድሕሪ ምስፋሩ ክፍሊ መጓዓዝያ እውን ብመጠን ዝርግሐ ናይቲ ደጀንን ግንባራትን ከም ኩሉ ትካላት ህዝባዊ ግንባር ብትሕዝቶ ኣወዳድባን ዓቕምን እናዓበየ ይመጽኡ። ኣብ ሜዳ ከም ዓራክ፣ ሓሊበት፣ ሂምቦል፣ ዓንበርበብ፣ ዓራርብ፣ ነቕፋን፣ ዛራን ኣብ ሱዳን ድማ መራፊትን ስዋኪንን ዝኣመሰሉ ዓበይቲ ጨናፍራት ብምኽፋት ንዅሉ ጠለባት ኣብ ምቕራብን ምጓዓዝን እጃሙ ኣበርኪቱ።
1: ሬቶ ቃልየን ወድጋን ቀይሕ መሬት ማኺመት መልክት ሩባኣ ቐብሪ ወእት ዒላ ጻዕዳ እግ ካባታሃት ናይ ሽግለት ስትራቴጂ ዓራር ሜዳኣታት ሓሊበት ኣሃ መስርሕ ቃልሲ ናይ ታሪክ ስፍራ ንፋዓት ዘረግር ኣስመራ
0: ድሕሪ ምዝላቕ ጸላኢ ትንፋስ ሰውራ ንምሕናቕ ሓደ ካብ ዝጥቀመሉ ዝነበረ ሜላ ቀጻሊ ደብዳብ ብምክያድ ብቐትሪ ተሽከርከርቲ ከም ዘይንቀሳቐሳ ብምግባር መስመራት ህዝባዊ ግንባር ምዕጻዊ ነይሩ። ካብቲ ቐንዲ ዘተኰረሉ ድማ ብምሉእ እቲ ውድብ ዝጥቀመሉ ዝነበረ ብመገዲ ጐላጉል መራፊት ቶከር ዝሓልፍ መስመር ሳሓል ሱዳን ምሕናቕ እዩ ነይሩ። ነዚ ቐንዲ መስመር ምዕጻው ግን ንመራሕቲ መኻይን ይኹን ነቲ ውድብ ኣየተሰናድበደን። ብተዓጻጻፍነት ሓደስቲ ጽርግያታት ብምህናጹ መጓዓዝያ ካብ ስርሑ ትጐናደበን። ንዘይተሰዓርነት ሰውራ ዘንጸባርቑ ከም ኣይንምብርከኽን ብድሆን ዝኣመሰሉ ጽርግያታት ድማ ተኻኒጾም።
2: ቅድሚ ሻድሻይ ወራርውን ካብ መራፊት መንገዲ ዓፂና እዩ ነይሩ። ኣብቲ ናይ ምዝላቕ ግዜ መንገዲ ዓፂና እዩ ነይሩ። እቲ ናይ ሻድሻይ ወራር ዋላ ቅድሚ እውን መንገዲ ቐሮ ዓፂና እዩ ነይሩ። ሱዳን ብኡ ዕድል ስለ ዝሃቦም ሕጂ ብምንታይ ነዚ ግን ኣቐዲሙ ሓሲቦ ስለ ዝፀንሐቲ ውድብ በዚ ናይ ጥሩቕሩቕ መንገዲ ከም ፅረግ ተገርና ዓራግ ዝኣቱ ኣብ መዓት ጉልበት ይፈሲሱ ናይ ብሓቂ መዓት ፃዕሪ ተኻይዱ መዓት ህንፃፃት እዩ ተሓንፂፁ በቶም መሃንድሳት ነዚ ኩሉ ዝተዘሊቑ መብራህቲ ኣጥፊኢኻ እዚ ኩሉ መንገዲ ስጋዕ ዓራግ ተንቆልቁል መብራህቲ ትውልዕኒ ኢኻ ነርካ መዓልቶም በቤት ብምልኡ ስለዝነበረ እቲ ብርሃን ባናታት ስለነበረ ባና እንተሪአን ትኩሳ ስለዝነበራ መብራህቲ ጥፊኻ ከትኸይድ

0: ሓንቲ ማኪና ትሪያ ሕጂ ነቲ መብራህቲ እንታይ ንገብረሉ ላሜራ ከምዚ ክኸውን ዝኽእል እቲ መብራህቲ ናብዚ ከም ዝኸውን ከምዘይወቅዕ ንዓኻ ከዓኒ ካብ ሜትሮን ፍረቓን ዘይሓልፍ ከም ዘርእካ ጭልብሎ ዝበለ ጌርካ ብላሜራ ገሮም ቶም ጋራጅ ምሂዞም ከም ዝነገበሩ ብከምኡ ትኸይድ ሽዑብቲ ናይ ዓራጋን ቁልቁል ምሰበልካ መብራህትካ ወሊዕኻ ናብቲ ጎቦታ ስለ ዝሎ ነቲ ደልየ ቦታታት ትበፅሖ
1: ናይ በዓል ጥሩቕሩቕ ሕጂ ኣይኮነን ከም ውድብ ኮንካ ክትሰርሐ ከምቲ ብላዕሊ ሃገራት ኮንካ ክትሰርሐ ብጣዕሚ ሓያል ነገር እዩ። ከም ማካይን ከዓ መብራህቲ ፊእካ እዩ ዝኽየድ ነይሩ። እዚ ዓቐበት ናይ ጥሩቕሩቕ 24 ሰዓት ማይ ጀልሚ ዝብል ጭቃ እዩ ኣብ ልዕሊ ጭቃ ምዃኑ ዓቐበት ትሪር እዩ። ሕጂ ፀቢብ ፅርግያ ይውን ማለት ክልተ ማኪና ስከመሓላለፍ ደርጋ ኣይክእልኒ እዩ። ብዝኾነ ብኡ መብራህቲ ጥፊእካ ክየድ ነይሩ። ሕጂ ኣብቲ ገለገለ ዝፀገመ ቦታታት ከም ላምባዲና ቁልቁል ኣፉ ደፊእካ ቁሩብ እምበር ክትመፀካ ከላታ ማኪናት ከምዚ ሓደ ፀሊም ነገር ዝመፀካ ደሎ ኮይና ትስማዕካኒ ይኮላ ሕጂ ትጥንቀቕ ስኻ ስውን ከምኡ ይርድኦ ቢባ ኣይተብልኒ ኢኻ መብራህቲ ምልክት ኣይትገብርኒ ኢኻ ክልቲኻ ደው ትብል ሽዑ ወሪድካ ቦታ ፅኒዕካ ከመይ ጌርካ ንዓ ትሕልፋ ወይ ሱ ንዓ ከመይ ጌር ሕልፈካ ተረዳዲእካ ትሓልፍ ማለት እዩ።

0: ሽዱሽተ ፅርግያታት ተሃኒፆም ግን ኩሉ ብለይቲ ክኽየድ ነይርዎ። ከም ብድሆ፣ ጥሩሮ፣ ሕሽክብ፣ ሸንኮለት፣ ሓምድ በላይ ዝኣመሰሉ ፅርግያታት ኣሽንኳይዶ ብለይቲ እሞ ከዓ መብራህቲ ጥፊእካ ክትጓዓዘሎም ይትረፍ ብቐትሪ እኳ ዓይንኻ መሊእካ ክትርዮም ዘድፍሩ ይነበሩን። ኣብቲ መድረኽ ግን እቶም ዝበለፁ ፅርግያታት እዩ ነይሮም እተተባህለ ዝጋነን ኣይኮነን። ንመራሕቲ መካይን ከዓ ብዘይዝኾነ ሽግርን ሓደጋን ለይቲ ለይቲ በዞም ፅርግያታት ምጓዓዓዝ ምድብ ስርሖም እዩ ነይሩ።
1: ብድሆ ኣብቲ መድረኽ ክትሪኦ ከለኻ ነቲ ዝነበረ ኩነታት ናይ ሰውራና ኣዕዊትዎ እዩ። ብልክዕ ኣስታት ናይ 30 ገለን ኩርናዕ ኣለዎ። ከምቲ ትብሎ ፀናሕኻዊ ነተን መካይን ንባዕለን ብቑዓት ኣብቲ እዋንቲ ምስቲ ስፔር ደይምንባር ከም ድላይካ ዘይትረክበሉ ፅገናታት ወይ ንባዕሉ ኣኻልእ ስለ ዘይነበረ ንሰን ውይ ናይ ተኣማምናኻን እየን። ግን ድፍረት ጥራሕ እዩ ኩሉ በቲ ቆራፅነት ተወስዶ ናተይልካ ስለ ትሕዞ ንሱ ጥራሕ እዩ ድዕውተካ። ብድሆ እዚ ኣብቲ መጀመርታ ተፀርገሉ ንባዕለ ያነ ፈቲነዮ መጀመርታ ግዜ ብታሕቲ ፈቲነ እቲ ፅርግያታት ኩሉ ኩርናዓት ታሽሙ። ግን ብዙሕ ደሸግር ኣይነበረን። ናብ ሓንጎል ናይ ነብሰከፍ ክትሪኦ ከለካ ካባይ ጀሚርካ ብዙሕ ንስከፈሉ ይነበርናን ሓያል እዩ ነይሩ። ምዝ ሕጂ ክትሪኦ ከለካ ብድሆ ቀሊል ኣይኮነን። ኣብቲ እዋንቲ ግን ንሕና ብዝተዋሃበና ተወፋይነት ናህና ኢልና ጉቡእ ና ኢልና ስለንወስዶ ነበርና እንተዘይኮይኑ ሓያል እዩ እቲ ቦታ። ከም ፈተኒ ወይ ክንፍትነ ከለና መጀመርታ ግዜ እምዋ እንታይ ሽሙ እዩ ብላዕሊ ብፍላይ ክትወርድ ከለካ ብዓንበርበብሲ ኣበይካ ተዓልብ ኣይርዳእካኒ። ግን ብዙሕ ኣይግድሸካኒ ንባዕሉ እቲ ድፍረት ነይሩ ኣይፅግመናን እዩ ነይሩ። ብድኾነ ይኹን መንገዲ ኣነ ኹን ዋላ ብፆተይ
2: እርግያታትና ኩሉ ግዜ ብልሽው እዩ ብልሽው ስለ ዝኾነ ምክንያቱ ንኩሉ ኣጣጢሕካ ክትከይድ ኣይትቕልና። ምክንያቱ ሓንቲ መኪና ወፊራ ሳብ ገራጅ ናይ ግድን እያ ክትኣቱ ገለ ቕሓ ጉዲላ እያ ክትኣቱ። ምክንያቱ እቲ መስመር ብምሉኡ ሕማቕ ስለ ዝኾነ እዚ መስመራት እዚ ሕማቅ ከሎ ስለ ዝፈልጥ ግን ኣውቲሽታ ዝኾነ ይኹን እቲ ሕማቕ መገዲ ከመይ ገይሩ ዝሓልፎ መኪንኡ ከይትበላሸዎን ክሳብ ክንደይ ጥንቃቕ ኣሎ። እተን ዝበላሸዋ እውን ብናይ ቴክኒክ ለይትን መዓልት ሕጊ ኣብዚ ዝዝክር ብመካይን ብልሽዋት ከምዘን ከምዘን ኣለዋ ንሕሪ ትበሃላ ንድሕሪ ኮይነን ለይቲ ሰብ ክድቅስ የብሉን ተባሂሉ ዝሰርሐሉ እውን እዋናት ነይሩ። ብደ ዕርፍቲ እዘን መካይን እዚአን ክሳብ ዝፅገና ዝሰርሑ ኣለኩም ዝበሃል ከም መደብ ዋሃቡ ነይሮም ፍሉያት ሰባት ኣዋፂእካ እዘን መካይን እዚአን ቀልጢፈን ክመሓይሽ ወይ ድማ ክፅገናሉ ዝኽእላ መገድታት ከም መደብ ዝዋሃብ ነይሩ። በዚ መሰረት እዚ እውን ዝሳለጥ ነይሩ ትስራሕ መስመራህና ከዓ ኣዝዩ ሕማቅ ብፍላይ ኣብ ግዜ ክራማት ማይ ዝሃርመሉ ቀልጢፍካ እውን ከምቲ ድለ ናይ ዶዘራት ኹን ናይ ጉልበት ዘደይ ኮይኑ ናብ ተወከፍ እቲ ክፍታሕ ትኽእል ወይ ድማ ነስፅርክያ ክትፅጉነ ትኽእል

ኩለን ኣሓዶታት ኣብ ከከባቢአን ዘላ ፅርግያ ክዕርያ ከም ዘለአን መደብ ውሃብ ብከምኡ መሰረት ጥራይ ዝፅገን ነይሩ እምበር ማሽናት ኣምፅኢካ ዝፅረ ከምና ኢሎም ኣይኮነ ትረ ሕጂ በዓል ብደሎ በዓል ሕሽግብ ከምኡውን ንዓራርብ ክወስዶ እዚ ተኣዝዩ እቲ ተኣፋፊ መገዲ እዩ። እዚ መገዲ እዚ ሕጂ ሓንቲ መኪና ብፅዕነታ እውን ትፍልጦ ናብዚ ቦታ ዝኸይ ንድሕር ኮይኑ ክንደያ ክፅዕን ትኽእል እዚ ግምት እቲኻ ክዱ ትኽእል ዓይነት መኪና ኸ ነዚ ክድይቦ ትኽእል ዓይነት ኣውትሽቲ እዮም ነዚ ክኸድዎ ዝኽእሉ ተባሂሉ ተመሪፆም ኣብ በዓል ብድሆ ዝኸድሉ ሰባት ነይሮም። ኣብቲ መጀመርታ ብፍላይ ኩሉ ሰብ ሰብኦ ስለ ዝነበረ እዚኦም ፍሉጣት ኣውትሽትን ከምኡ ከዓ ነተን መካይን እውን ጥዕንአን ቁርብ ካብተን ካልኦ ዝሒሻ ተባሂሉ እዩ ዝስደዳ እዩ ነይሩ። እዚ ናይ መስመር ናይ ናቕፋ ዝነበረ ናሕራይ ከይተፀርገ ከሎ እዚ ናይ መድሓኒት ተኺልካ ድኡቱ መሓመድ ድቤላይ ከሎ መሓመድ ድቤላይ ተኣዝዩ ኣፀጋሚ ዝነበረ እዩ። መሓመድ ድቤላይ ሲ ንድሕሪ ንቕልሚት እንዳበልካ ይስገር ነይሩ። ሕጂ እዚ ቦታ እዚ እውን ኣዝዩ ፀቢፍ ስለዝነበረ ብዙሕ ሓደጋታት እውን ከምኡ ይጋጠሙ ገለገለ ስለዝነበረ ምስ ፍሬኖ ዘይምህላው ሓዲ መኪና ሒዛ ትካ ክትከይድ ስለትኽእል እዚ ሽግራት እዚ ኩሉ ግዜ ንመራሕቲ መካይን ሓደ ካብቲ መንክኢላ ናብ ዝኮደሎ መንክዕ ነዚ መኪና እዚኣ ክሕዝ ኣለዎ ኣብ ዓይነት ናይ መካይን እንዳተገብረ ወይ እንዳተመመየ ዝኽየድ ነይሩ። ስለዚ እቲ መስመራት ናይ ሜዳ ኩሉ ሰፊሕ ጣ ይኹን እምበር ኩሉ ዝተበላሸወ እዩ ስለዝነበረ ሕማቅ ቦታታት እዩ። ብዘራ ዓሰርተ ክድይብ ብንገልጠም ክድይብ እዚ መስመራት እዚ ሙሉእ እምኒ እንዳተሰገርካ ወይ ድማ እንዳተሸኸልካ እንደደይ ኮይንካ ኣይክየድን እዩ ነይሩ።

ንመራሕቲ መካይን ዘጋጥም ዝነበረ ዕንቅፋት በቶም ከበድቲ ጽርግያታትን ብለይትን ምጓዓዝ ጥራይ ኣይነበረን። ባህርያዊ ሽግራት እውን ቀንዲ ተጻባእዮም እዩ ነይሩ። ብፍላይ ኣብ ግዜ ክራማቱ ሓይዝ ስለ ዝመልኡን መብዝሕትኡ መንገድታት ድማ ሩባታትን ስንጭሮታትን እናሰንጠቕካ ይሕልፍ ምንባሩ እቲ ዝኸፍአ ዕንቅፋት እዝዩ ነይሩ። እንተኾነ እዚ እውን ከም ኩሉ ሽግራት ተሰጊሩ መራሕቲ መካይን ከም ቀሊል ወሲዶም ኣብ ግዜ ጸገም ጭቃን ሕፃን ተባዒጦም ግድላት ምፍታሕ መካይኖም ኣብ ዝግባእ ቦትአን ኣብ ምብጻሕ ከይተሓለሉ ሰሪሖም መኪና ተሸኺላትኒ ውሕጅ ዓጊቱኒ ኢሉ ደቂሱ ዝሓድር መራሕ መኪና ይትረአየን። ብዝገበረ ገይሩ ሽግሩ ምስ መጓዓዝቱ በዕሉ ክፍትሕ ነይርዎ። መራሕቲ መካይን ዝተውሃቦም ዕማም ንምፍጻም ምስ ምጸልማት እዮም ተቐዳዲሞም። ፀሓይ ዓራርቦ መካይን ካብታ ዕሽገናሉ ዝወዓላ ሰናጭሮን ኣግራብን መሰስ ይብላ። ሙሉእ ለይቲ ኣብ ጉዕዞ ይሓድራ። ኣብዚ ናይ ለይቲ ሰዓታት ድቃስ ዕረፍቲ ዝሕሰብ ኣይነበረን። ሓንቲ መኪና ኩሉ ጉዕዞኣ ብለይቲ ክትፍጽም ነይርዋ። ምኽንያቱ እንትርፎብ ግዜ ኩናት ብቐትሪ ምኻድ ኣደዳ ነፈርቲ ኩናት ዝገብር ስለ ዝነበረ ዘይሕሰብ እዩ ነይሩ። ኣብ ሜዳ ንመራሕቲ መካይን በንጻር ባህርያዊ ተፈጥሮ ብለይቲ ፀሓይ ዝበርቀሎም ዝነበረ

መብዛሕትኡ እቲ ናይ ለይትን ዲ ምንቅስቃስና ምስ ናይ ፀላዊ ኩነታት ናይ ቀትሪ ናይ ነፈርቲ ፀገም ስለ ዝነበረና ሰዓት ሸውዓተ ምስ መስልካ ፅልግልግ ምስ በለ ትጅምር ዋላ ንበሎ ከመበገሲ ካብ ደጀን ትመፅእ ካብ ደጀን ከም መበገሲ ኮይኑ ንበሎ ካብ ሂምበል ንበሎ ካብ ሂምበል ተበጊስካ ሰዓት ሸውዓተ ሽዱሽተን ፍራቃን ተበጊስካ ናቕፋሲ ሰዓት ዓሰርተ ኣቢልካ ታቱ ሰዓት ዓሰርተ ኣቢልካ ምሳእትኻ ኣራጊፍካ ወይን ትኽኢልካ ንውሽጢ ናይ ድፋዕ ናይ መካይን ዋሕዲ ስለ ዝነበረ ነተን ኣብቲ ግንባር ዋላ ተመደባ መካይን ነይረን ግን ከም ሓገዝ ኩሉ ግዜ ካብቲ ደጀን ዝመፅእ ሓገዛት ናይተን መካይን ክህሉ ከም መደብ ስለ ድተሓ ዝነበረ መጓዕእዝያ ትኽኢልካ ውን ንውሽጢ ድፋዕ ኢኸታቱ ውን ጉንዲ ሕሽካ ተኣቱ ውን ከዓ መግቢ ሕሽካ ተኣቱ

0: ካልእ ናይ ውጓኣት ኩነታት ተልዩዊ ንባዕሉ ኣቲኻ ውሽጢ ካትኣቱ ውሽጢ ኣቲኻ ተደኣ ውጋኣት ኣጋጣሚ ውጋእ ሃልዩ ኮይኑ እቶም ክሓልፉ ዝኽእሉ ይሓልፉ ንዓራርብ ድዮም ዋላ ናይ በዓል ዓምርበብ ድዩ እቶም ዘይሓልፉ ውን ኣብቲ ግንባር ናይ ቀዳማይ ክስታይ ይግበረሎም። ንስኻ ሕጂ ከይዕረፍካ ሙሉእ ለይቲ ሰዓ 7 ንበዓል ንበሎ ድሓን ብቀረባ ንበዓል ዓምርበብ ሰዓ 7 ተኣቱ ናይ ንግሆ ሰዓ 7 ተበጊስካ ናይ ምሸት ንበሎ ካብ ሂምቦልሲ ኣቲኻ ነቲ ደድልየካ ራጊፍካ ኣብ ውይ እንተኣዚዝካ ንውሽጢ ስለተኣቱ ኣብቲ ግንባር ውን ሓለፍቲ ናይ መጓዕዝያ ስለ ዘለዉ ውሽጢ ኣቲኻ ኸ ንውጉኣት ንገለን ክሳይ ኣቢልካ ኸ ሰዓ 7 ዓሊበት ትምለስ። እዚ ንባዕሉ እንታይ ሽሙ እዩ እቲ ዝኸፈ ማለት ብትኽስ ናይ ውልቅኻ ተምፆ ሳዕብየን ኣብቲ ውድብ ሓያል እዩ። እዚ ከይመፅእ ኢልካ ትጥንቀቀሉ ብዙሕ ነገር ኣሎ። ቁርብ ኣብቲ ዕድላት ተረኸብ ካብቲ ናይ ቀትሪ ክትድቅስ ኢልካ ኢኻ ክትፍትን። ስለዚ ኣብዛ ናይ ለይቲ ግን ከም መደብ ስለትሕዛ ኣብ ድኾን ይኹን ናይ ትኻስ ጋጠመካ ይኸም ኣጋጣሚ ግን ክትባረበረሉ ትኽእል መንገዲ ኢኻ ትምህዝ እምበር ኣጋጣሚ እቲ ናይ ትኽስ እንዳኸትካ ውን ትፈዝዝ ትኽእል ኢኻ። ውርድ ኢልካ ግን ናይ ማይ ምሕፃብ ድዩ ካልእ ገለ ሲስተም ትፈጥር ኢኻ ክትከደሉ ትኽእል ክትቆፅለሉ ትኽእል። ስለዚ ከምዚ እናገበርካ ንስኻ ነታ ተዋሃበትካ መደብ ክትዓምም ትፍትን እምበር ጋጠሚ እዚ ናይ ትኽስ ግን ብትኽስ ተጋጢሙ ብዙሕ ሓደጋ ተጓንፈ ኣነ ቅሩብ ሳየብለላ ኒ
1: ሰዓ 6ዱሽተ ንማካኢልካ ምዕሸግ ዝወፅእ እዚ ሕጂ ኣብ ምንታይ እዩ ኩናት ቁሩብ ኣብ ዝዓርፈሉ እዋን ሰዓ 6ዱሽተ ካብ ምዕሸግ ይወፅእ ሕጂ ኣብቲ ተዋሃበካ ቦታ ኣብ ዓቃቢ ብረት ድዩ ኣብ ስን እንዳ ስንቅ ከድካ ድዩ ኣብ እንዳ ህንፃ ድዩ ሕርሻ ከድካ ኮታስ ክትፅዕን ትኸይድ ሕጂ ስጋዕ ሰዓ 8 ሰዓ 9 ኣብ ምፅዓን ኣለኻ ብድሕሪኡ ኢኻ ጉዕዞ ትጅምር ሕጂ ንናቕፋ ንድሕር ኮይንካ ሰዓት 10 ንድሕር ተበጊስካ ሲ ሰዓ 6ዱሽተ እዩ ድኸውን ስጋዕ ናቕፋ ትበፅሕ ምክንያቱ እቲ መገድስ ከምቲ ትፈልጦ እዩ ፅሩይ መገዲ ስለዘይነበረስ ሙሉእ ለይቲ ኢኻ ትሓድር ን7 ኪሎ ሜትር ክትከይሲ ሎሚ 500 ኪሎ ሜትር ንምሳሌ ተሰነይሲ ኣብ ሓደ መዓልቲ ፈረቓን ንኣትዎ ኣለና ማለት እዩ። ሽዑ ግን 7 ኪሎ ሜትር እዩ በዓል ሓስታት 30 ኪሎ ሜትር እዩ ነይሩ። ነዚ ክትበፅሐ ግን ሙሉእ ለይቲ ሕድረካ ነይሩ። ሕጂ ትኸስ እንዳልካ ትኸዶ በዚሕ ካብቲ እንዳሰምዓካ ትኸዶ ኣፍንጫኻ እንዳሰርሰርካ ህንጥሸው ትብል ወሪድካ ማይ ትሕፀብ ሓደሓደ ግዜ 3 እግራ ላሻሂ ሓደሓደ ግዜ ንዓኻ ትኩንኩማን ንገዲ ሳይ ንገብር ኢና ኣብ ጦፍ ኩሉ ግዜ ስለምታኸ ማለት እዩ ንዓ ተኺልካ ትባራብር ማለት እዩ ትሰሓቅ ትቃለስ ኣብኡ ሕልኮ ትኣተተው ትቃለስ ኣብኡ ምክንያቱ እዚ ክትባራብር ትደሊ ካልኣይ ነገርቲ ናይ ተጋደላይ ሂወት ብከምኡ ስለዝሓልፍ ከምዚ እናገበርካ ትኸይድ ኣብ ግዜ ኩነታት እንድሕር ኮይኑ ግን ሓደ ግዜ እዚ ናይ ሻድሻይ ወራር ዝነበረሉ ግዜ ዳርጋ ልዕሊ 30 ሰዓት ገፁ ይኸውን እዩ ተጓዓዝና የዝከረና ምክንያቱ ካብ ዛራ ንኩርዲባ ካብ ኩርዲባ ጌርካ ንገበይ ፃዕዳ ብገበይ ፃዕዳ ቢልካ ንኣስማጥ ንሓልሓል ማለት እዩ። ሕጂ ብጣዕሚ ሓያል ነገር እዩ ዳርጋ እቲ ክሳይ ስርሶ ሳብ ደይ ትቋፃፀረሉ ደረጃ ስለፀሓሉ ሰዓት ነይሩ ማለት እዩ ግዜ እ ሕጂ ትገርመካ ሲ ዋላ ድኻም ሃሉ ፃዕሪ ይሃሉ እምበር ኣነ ዋላ ኣብ ጉዕዞስ እንዳተጓዓዝና ንእግሪ መገድና እንዳኸድና ከለና ዋላ ድቃስ ከቢድናስ ተገምጠለህና ማኪና ተጎድኣና ሰብ ዳርጋ ኣይዝከረንን ብሰላም መፅሕ ነርና ማለት እዩ።

0: ኣብ ታሪክ መጓዓዝያ ካብ ኣእምሮ ብዙሓት ዝሃስስ መስመር ሳሕል ሱዳን እዩ። እዚ መስመር እዚ ካብቲ ግድነት ክኽየድ ዝነበሮ መጋቢ መስመር ህዝባዊ ግንባር ብምንባሩ ምንቅስቓስ መካይን ኣቋሪፁ ይፈልጥን። እንተኾነ እዚ መስመር እዚ እቲ ኣዝዩ ዝፀንከረን ንመራሕቲ መካይን ዝፈታትን ዝነበረን መስመር እዩ።
1: ሕጂ እዚ ሳጃ ከምቲ ዝበልናዮ ሓደ ዓብዪ ፀገማት ኣብቲ ባህሪ ተፃወቕታት ነይሩ። ስኻታ እዩ እዚ ካብ ደጀን ንሱዳን ገጽካ ትኸደሉ እዋን ነይሩ። ከምዚ ዝበልኩ ከዓ ኣብቲ ወታደራዊ ኩነታት ነፍሰ ከፍ ኣብቲ ግንባር ይፀንሕ። ኣብ ተዛማዲ ናይ ሰላም ኩናት ዳዓርፈሉ ከዓኒ ንሱዳን ከይድካይ ከዓ መግቢ ከተምፅእ ትኸይድ ስንቂ ማለት እዩ ብሓፈሻ። ሕጂ ኣብዚ ናይ ሱዳን ናእትወሉ ነበርና ግዜ ከዓ እቲ ዝዓበ ፀገማት ድጓነፍ ነይሩ እዚ ሳጃ ዝበሃል። ሳጃ ንበሎ ቅድሚ ብክልተ መዳይና ንኸይድ ነርና። ብፍላይ በዚ ብብድሆ ጌርካ ብዓራ ጌርካ ብሓወልዕ ጌርካ ዓይተዋይ ጌርካ መራፊት ተኣትወሉ ብኡ ጌርካ ንተኮር ዝበሃል ኣሎ ንሱዳን ተኣትወሉ። እዚ እቲ ዝኸፈአ ናይ ባህሪ ነይርዎ ፀሓይ እዩ ደማ እቲ ፀሓይ ሳጃ ናይ 12 ሰዓት 15 ሰዓት ዝወስደና እዋን ነይሩ። ብፍላይ ኣብዚ ናይ በዓል ጥቃ ዓይተረባ ትበሃል ዓይተዋይ ትበሃል ቦታ ኣብኡ ኣብቲ ናይ መጀመርታ ግዜ ብ81 82 ዝብለካ ዘለኹ ድሕሪ ናይ ምዝላቅ ኩነታት ብኡ ገፅና ክሳብ ክነብል ከለና ሳጃ ሙሉእ ለይቲ ሙሉእ መዓልቲ ንውዕለሉ እዋን ነይሩ። እዚ ክብለካ ከለኹ ግን እዚ ኩሉ ድኻም ከሎ ኣይርዳእናኒ ነይሩ ኣይፍለጠናን እዩ ከም ሓቂ እየ ዝብለካ። ሓደ ምትሕባር ነይሩ ብደረጃ መሳርዒ ኢና ንኸይድ ነርና። እዚ ደረጃ መሳርዒ ሕጂ ኩሉ እቲ ጉልበት ናይ ሓባር ተሽሙ ኢና ንብድሆ ነርና ነቲ ንመፀና ባህሪ ዝፀገማት ሳጃ ዓበይቲ ጉናድ እዚ ቀላቢጦስ እዩ። ቀደም ኣብ ሓራ ክሳይ ተረኽበ ብድሕሪኡ ውን ቆሪፅ ካብዚ ናይ ደጀናት ዝነበረ ቦታታት ዓበይቲ ግራቤካ ሕሽካ ትኸይድ ነዚ ሳጃ እዚ ሕጂ ተሪኢልካ ኢኻ ክሳይ ትግብር ተሪኢልካ ንሓንቲ ማኪና በዝን በዝን ብክልተ ጎኒ ደድልያ ብክልተ ጎኒ ብመሳርዕ ክሳይ ጌርካ ብኡ እንዳበልካ ንሓንቲ ማኪና ተውፅእ 8-9 መካይን ሓንሳብ 10 መካይን ብሓንሳብ ኢና ክሳይ ነውፅእ። ከምኡ ኢልና ምስ ከድና ናይ 5-6 ሰዓት ምስ ሰራሕና ከይድና ከዓ ከምኡ እዩ ትጋጠመና ሓሊፍና ከዓ ኣብ በዓል ከባቢ መራፊት ከኣጋጠመና ከምኡ ኢሉ ካብኡ ምስ ሓለፍና ውን ኣብ በዓል ተኮር ጋጠመና ከምኡ ኢልና ስጋብ ሰዋኪን ናኣቱ ናይ 20 ሰዓት ሰሪሕና ናኣቱ 20 ሰዓት ክብለካ እዚ እውን ኣብ ሓደሓደ እዋን ክዛይድ ክእል እዩ ደውሑ ደው ኢና ኣለኹ። ከምዚ ዓይነት እዚ ሰሪሕካ ተኣቱ እቲ ሽግራት ዝኽሎ ከምኡ ኢልካ ኣቲኻ ኣብቲ ኣተኸያዊ ቦታ ናይ ደጀን ሱዳን ኣብኡ ነቲ ተዋህበካ ናይቲ ሜዳ ኩነታት ስለ ትርዳእ ግዜ ተወስኒ ኢኻ ኣይትዕርፍኒ ኢኻ ፅዒንካ ውን ከምአን ከም ንጓነፈካ ትፈልጥ ኢኻ ነቲ ዘለካ ፀገማት ግን ስንቅን ገለን ጥራሕ ትማላ ዝፀባ ገለመለ ትውሃብ ካብቲ ስንቂ ገለመለ ከምኡ ጌርና ኣቲና ከዓኒ ዝያዳ ነቲ ተልእኮ ንፍፅም። ስለዚ ከምዚ ዓይነት ናይ ሳጃ ሓደ ፍሉይ ታሪክ ዘለዎ እዩ ንባዕሉ እቲ ሳጃ
2: እቲ ቀንዲ ፅንኩር ዝነበረ መንጎ ተኮርን ኣብ መንጎ መራፊትን እዩ በዚ ክዝለቕ ኢልካ ዘይተሓስቦ እሞ ሎሚ መንገዲ ኮይኑ ፀንሓካ ፅባሕ ጎቦ ኮይኑ ፀንሓካ ሎሚ በዚኣ ዕድር ረኺበልካ መንገዲ ብኣ ክትሓልፍ ፅኒሕ ኢልካ ድሕሪ ምልስ ምሰልካ ንፅባሒቱ መንገዲ ተቐይሩ ፀንሓካ። ሕጂ በቲ ሓንሳእ ክሳይ ዝወሰድካላ ታርጌት ግን እቶም ኣብኡ ብፍላይ ኣብኡ ንማላለስ ነበርና መንገዲ ስለ ዝወሰድናሉ ታናኣነ ሒዚያ ነበርኩን ሪዶታ ነይርዋ ማርቸደስ እያ ካብ ፀላእ ተሰልበት እያ 120 ኩንታል እያ ትስከም እሳ ንድሕር ጥሒሰ ኣለና ንብቅድሚ ንድሕር ከይደ ዳርጋ እስዕባን ኣለዋ ኢኻ ትብል ኩልሕ እንተበልካ ከዓ ማኪና ኣይትርእን ኣበይ ዳ ተሪፋ እዛ ማኪና ኣበይ ኣለዋ ዘንኮለኛ ድሕሪ ኣብኡ መሽካ ሳጃን ትንፋሶም ክመልቁ ይፀንሑካ መሊሶም ኣብኡ ብሳጃን ከምዝብለካ መስሓቢ ነበረ እዚ ታኻትብሎ ሳጃታት ስለ ዝበርትዐ ነቲ ዕንጨይቲ ምስካም ውን ኣብ ገለ ድኻም ይመፅእ ሕጂ እሞኸ ጠጠው ድን ክብላ ኣይብላ እንታይ ዳ ንፅዓር ንቃለስ እቲ ሓንቲ እታ ውፅእ ዝበለት ቁሩብ ነቲኣ ትስሕባ እታ ውፅእ ዝበለት ሓንቲ ነቲኣ ትስሕባ ከምኡ እንዳለ እቲ መንገዲ ሕጂ ካብ ክቱር ምምልላስ ቁሩብ ናይ ምንድግዳግ ዓይነት ክገብረና ጀሚሩ። ሕጂ ምስቲ ምስላቅ እንታይ ከዓ ረኺብና እዘን ኦራል ዝበሃላ ናይ ሶቪየት ከዓ ናብ ካልእ ቦታታት እኳ ዘይኮነ እዚ ናብታ ሩባ ናይ ተኮር ኣብኡ ዓብዓብ ክስያ ተፃዊታታ እቲ ሩባ ናይ ስዋኪን ናይ ተኮርሲ ናይ ብሓቂ ዳርጋ 300 ሜትር ይኸውን ከምዚ ንጎኑ ክትስንጥቆ ንድሕር ኮንካ ላ 200 ሜትር ኣለ ገኒኡ ኣብገኒ ፅብ ብል ከምዚ እዩ ሕጂ ኣብኡ ማይ እንድሕር ቁሉ ፀኒሕዎ ተን ማርቼደሳት ምስ በላ ናብ መንጎኡ ሽምም ትብል ሓንቲ ተር ምስ በላ ከምዚአን ኮይኑ ኢና ፀንሐ ሕጂ እታ ሎሪ ተኣቱ እታንታካትብላ ኦራል ትመፅእ መመንጢላሳ መመንጢላ ተውፅአ ምስ ምትግተር እያ ፅዕነታ ውሑድ እያ ትፅዕን እምበር ንክትስሕብ ዓቕሚ ካልእ ነገር እያ።

ብከምዚ ዓይነት ኣብኡ ባህላኽ እሞ ጭቃ እናወስኩ እምኒ እንዳወሰኩ ለንዐአን በቲ ዘለለዎም ዕንጨይትታት እናእተዉ ምስአ ናብኡ ጨፈቕፈ ትብል ኣይተለለን ኢኻ መን ኢኻ መን ክሻ መን ሰብ ኣይተለልዩን ኢኻ ናብኡ ኣብቲ ናይ ፍላይ ፍላይ ሩባ ተኮር ዝፀንክረ መንገዲ ከም ሩባ ተኮር ኣይነበረን

0: ብዘይካተን ካብ ሜዳን ሱዳን ኣብ ዝኣንፈተ መስመር ዝጓዓዛ ዝነበራ ንቁጠባዊ ንጥፈታት ንኸገልግላ ተባሂሉ ኣብ ውሽጢ ሱዳን ዝስርሓ መካይን እውን ነይረን እየን። እቲ ጉዕዞ ካብ ፖርት ሱዳን ንካርቱም ኮይኑ ኣብኡ ተመዲቦም ዝነበሩ ተጋደልቲ መራሕቲ መካይን ጉዕዞኦም ይኹን ኣወዳድቦኦም ልክዕ ከምቲ ናይ ሜዳ ብዘይ ዕረፍትን ብዘይ ዝኾነ ሓለፋን ምስራሕ እዩ ነይሩ።
1: ካብ ፖርት ሱዳን ንካርቱም ኢና ንኸድ ከም ሲቪል ኢና ኸባ ንግለፅ ነርና። ፓቴንትና ከም ፍሉይ ክታይ ሽሙ ኮይኑ ነቲ ከባቢ ዘንፀባርቕ ኣብ ካልእ ቦታታት እውን ከም ሓፈሻዊ ነቲ ኣሰራርሓ ዕላማታት ነይርዎ። ሕጂ እዚ ካርቱም ክንመላለስ ከለና መብዛሕትኡ ትርክብና ምስ ስቢል እዩ ነይሩ። እዚ ዝነበረ ኩነታት ናይቲ ካልእ ተጋደልቲ ዋላ ነይሮም ኣብኡ ኣትዮም መናብሮም ከምዚ እዮም ገይሮም ኢልና ኣይ ድታልል መብዛሕትኡ ኣይነበረን ተጋዳላይ ብድኾነ ይኹን ከማን እቶም ኣብኡ ዝነበረ ዳርጋ ክልተ መሳርዕ ብጥርንፋት ነርና። ካብዘን ጥርንፋት መሳርዕ ካባና ነቲ መናብሮ ዝነበረ ኣንፀባሪቆም ካባና ክሳይ ትገብሩ ሰባት ኣይነበሩ።
2: ተራ ናይ መራሕቲ መካይን ኣዝዩ ከቢድ እዩ። ምክንያቱ መራሕቲ መካይን ኣብቲ እዋንቲ ዝነበሩ ምስ ኣሰራርሖም ምስ ሓፈሻዊ ረዳድኦም ንክትዛረበሉ ኣዝዩ ናልባሻና ክንቆልፆ ይኽእል ንኸውን። ምክንያቱ ኣብ ውሽጢ ኣነ ዝምዝሑ ኣብ ውሽጢ ሱዳን ነይረ። ኣብ ውሽጢ ሱዳን ስለ ዝነበርኩ ከዓ ንሜዳ ዳኣትዋ ኮና ካብ ፖርት ሱዳን ካርቱም ዝመላለሳ መካይን ብዙሓት ነይረናና። ኣብ ቦጣት ኹን ኣብ ካሶኒ እቲ ዝፅንከረ ከዓ እዚ መስመር እዚ እዩ ነይሩ። ብፍላይ ኣታዊታትና ንቅቢ ተባሂሉ ምስ ዝነበረ እናትሕዝቶ ንመስመር ሱዳን መኪና ርሜርኬ ነይረናና ካሶኒ ቦጣት እውን ነይረናና። ኣብዚ ዝሕላፍ ዝነበረ እዋናት ኣዝዩ ፅንኩር እዩ። ምክንያቱ በዚ ስርዓት ኣብ ልዕልና ቁሩብ ሕማቅ ራእያታት ስለ ዝነበሩ ሓበሽ ከምዶ እንዳበልካ እንዳትፀርፉ እንዳተሃርሙ እዮም እንዳሓልፍዎ ነይሮም ትዋንቲ። ምክንያቱ ሓደ ሰብ እንዳሃረመካ እንዳኸባኻ ዘይርብሕ ንሓደ ስኡልካ ክትህረም ሓደ ኣይትፃወሮን ኢኻ። ግን ዕላማ ስለ ዝነበረና ነብሲ ወከፍ ሰብ ከዓ መቲ ዕላምኡ ዕንቅፋት መታን ከይፈጥር እቲ ዘጋጥሞ ኩነታት ተሰኪሙ ጥራይ ትኸይድ ነይሩ። እዚ ሽግራት እዚ ምናልባሽ ከምሽዑ ክተቕሶ ዝፀናሕ ክኡ ገለ ንሽግራት መፍትሒ ተባሂሉ ምስ መራሕቲ መሳርዕ ዝተሓዝ ገንዘብ ነይሩ እውን ከምኡ ገገሮም ከዓ ነቲ ስራሕ የቃልልዎ ነይሩ። እዚ ሕጂ ካብ ካርቱም ተበጊሶም ንፖርት ሱዳን ኣብ ካልኣይ መዓልቲ ምናልባሽ ኣቱ ነይሮ ለይትን መዓልቲ ንኸዱ ነይሮ። ዕርፍቲ ዘይብሉ ብትኽስ እንዳበሉ ተሓገዝቲ ዋላ ይሃልዎም ኣምርቶም ተሓገዝቶም ብቕዓት ስለ ዘይብሎም ገሊኦም ምናልባት ከብሪቦም ዘይክእሉ ሰባት ነይሮም። ዝተሰውኡ እውን ነይሮም ብትኽስ ኣብቲ እዋንቲ ዝክሮም ኣልወዳሓትናይ ለይቲ ሓንቲ መኪና ጠጠው ኢላ ከላ ንኣ ኣትዋ ዝሰው እዩ። ካልኦት እውን ምልክዕ ከም በዓል ጀሪካን ተኽለ ጀሪካን ዝበሃል ዝተሰውኡ ኣሎ።
1: ካብ ፖርት ሱዳን ድሕሪ ተበጊስና ኣብ በዓል ኣሮማ ዴርደብ ዝበሃል ኢና ንሓድር ዕጅብታ ዝሓደርና ኣላ ክብ ኢልና ኢና ንሓድር በረኻ እዩ ደረ ፅርግያ ውስን ኢልና ንሓድር ስልጠና ኢና ንማላ ስልጠና ጌርና ብሓባር ከምዚ ናይ ሜዳ ሓባር ክሳይ ጌርካ እንዳስሓቅካ እንዳበልካን ሻሂቡ ነፍልሕ ካብኡ ጌርና ኣብ መገዲ ንጉሆ ተበጊስና ገዳርፍ ንኣቱ ገዳርፍ ንጉሆ ምሳእተና ቢፅሕፈት ኣለና ናይ ገዳርፍ ንዓና ክሳይ ደብሉ ኣብኡ መናባብሮና ፅቡቅ እንታይ ሽሙ የብሉልና ምፅትና ኣብ ውዒልና ገለ ናይ ምሸት ተበጊስና ከዓ ካርቱም ንኣቱ። መብዛሕትኡ ግን ኣብቲ በረኻ ንሓድሮ ይበዝሕ ኣብቲ በረኻ ክንሓድር ከለና ሕጂ መናባብሮና ከም ናይ ሜዳ ኢና ንኸይድ ስልጠና ኣለና ብዓደስ ክሳይ ዝኾነ ተዓደስ እውን ነይራ ናይ ሱዳን ውስን

0: ዋኒ እቲ ሕምልቲ ምስቲ ናይቲ ከባቢ ተብለሉ እምበር መብዛሕትኡ ተዓደስቲ ናይ ሜዳ መነባብሮና ጌርና ኢና ንኸይድ ነርና ካልእ ፍሉይ ክሳይ
1: ስራዕኩም መሻርፍ ገንዘብ ዝበሃል ኣብ መገዲ ክትውዕሉ ኣይዋሃበኩም ነይሩ
0: ኣርባዕተ ጂንየ ዝበሃላ ነይረናና ኣብታ መድረኻነ ዝፈልጠን እዘን ኣርባዕተ ጂንየ ካብ ፖርስዳን ተበጊስካ ንኸርቱም ሽሕን ገለ መን ኪሎ ሜተር ንሰን ከዓ ሓደጋ ከይጓነፋኻ ገለ ኣብ እንታይ ሽሙ ንሻሂ ኢልካ ኢኻ ኣርባዕተ ጂንየ ካብኡ የለን በቲ መሻርፍ ናይቲ ከምቲ ናይ ሜዳ ኢና ንኸይድ ካልእ ዝበሃል ትሕዝቶ ብሓለፋ ኣብ ከተማ ሰፊርኩም ገለ ተባሂሉ ድዋሃብ ኣይነበረን።
2: ኣብ ግዜ ሻድሻይ ወራር ኣብ ሜዳ ይኹን ኣብ ውሽ ሱዳን ዝነበሩ መራሕቲ መካይን ኣብ ርእሲቲ ዝነበሮም ፅንኩር ስራሕ ካልእ ዝፀንከረ ኩነታት ይጋጢሞዎም። ነቲ ብለይቲ ዝጓዓዝሉ ዝነበሩ ኩነታት ከይተረፈ ፅላኢ ክቆፃፀሮ ፍቲኖ ነቶም ኣብ ሱዳን ዝንቀሳቐሱ ዝነበሩ እውን ምስቲ ዝነበረ ዝምድና ሱዳንን ኢትዮጵያን እቲ መስመር ከም ዝዕፆተ ገይሩ ግን ኣብዚ እውን ከይተሓለሉ ኩሉ ዘዋፅኦም ብልሓታት ተጠቒሞም ነቲ ፅንኩር ኩነታት ሰጊሮሞ።
3: ቅድሚ ሻልሻይ ወራር ምጅማሩ በቲ ዋና ፀሓፈ ናይቲ ግዜ ሰሚናር ካየድ ነይሩ ፀላኢ ወታሃደራዊ ኮይናት ተወዲኡ ኣብ ስነ ኣእምራዊ ኮይናት ኣትዩ ዘሎ ሕጂ ንዓና ንእምሮና ክሳ ክገብር ዝኽእል ብዙሕ ነገር ብላዕሊ መብራህትታት ዝመስል ገለ ብሪምሪም ገለ ክድርብ እዩ ንና ክንጭንቕ የብልናን እዚ ከዓ ነቲ መጓዓዝያና ምትዕንቓፍ ድወሰዶ ስጉምቲ እዩ ንሕና ውን ነዝነቕሕና ኣሎ ክንፅንሕ ከም ዘለና ካብቲ ዝሃቦ ሰሚናር ሓደ እዚ ነይሩ ማለት እዩ። ሕጂ ካብ ሓልሓል ሰራዊት ፅዕና ሻድሻይ ወራር ንኣብ ጨዋይ ከይድና ንኣፍ ጨዋይ ክንከይድ ከለና ካብ በዓል ስማት ጀሚሩ ብላዕሊ ድርበምሽና ታለ ድመስል ነርካ እንዳወደቐብቀ ቅድሜና እዚአን ኒን ድመስላ እንዳ ደርባ ብፍላይ ብዛዓቐብ ሕሽክብ ዛዓቐብ ሕሽክብ ግደፋኡ ተተኩሽካስ ብፀሓይ ክትከዶ ከለካ ውን ሕጂ ዝኾነ ሰብ ሓቂ ነይሩ ዝዘረባ ዝክብሎ እውን ኣይክእልን እዩ ሕጂ እንዳተተኮሰካ ኣብኡ ገፂሕና
4: ኣብ ፍላይ ኣብ ሻድሻይ ወራር ዝነበረ ሽግር ሱዳን ምስ ንመሪ ተሰማሚዑ መንሃትሎ መንግስቱ መንገዲ ይዓፅወና ዳርጋ ምስቲ ክምቲ ዝብለካ ከምዝላቕ ብዙሕ ምስ መፃተን ማካይን ካብ ከበሳ ንሳዕል ምስ ወረዳ ብብዝሒ ስለ ዝነበራ እንታይ ሞ ብዝሒ እንዳ ኣብዘ ኮፍኩላ ዶኮይነን ገለስ ስራሓ ተባሂሉ ኣብ ሱዳን ኣትዋ ሓደ 30 ማኪና ዝኾና ማኪና ሪሞርኬ ኣትዋ ካብኡ ሰባት ንአን ዝስዕቡ ተጋደልቲ እውን ምስአኒ ኣትዉ ኣብዚ እንታይ መፅእ ኣብቲ መንጎ እዛ ናይ ሻድሻይ ወራር ትመፅእ ምንቅስቓስ ይፀበና ዳርጋ እኽልና ውን ኣብ ሰዋኪን ጠጠው ከም ዝብል ገይርዎ ኣብ መራፊት ውን ጠጠው ከም ዝብል ገይርዎ ሕጂ ነዚ እኽሊ እዚ ንድሕሪ ዘይንረክብ ኮይና ሽግርን ክፈጥረልና እዩ ሜዳ ቀለብ እዩ ቀሊል ኣይኮነ ስዓ 7ተ ኩንታል ኣብ ሓደ መክዘን 45,000 ናብ መራፊት ሓደ 78,000 ኣብ ሰዋኪን ዝተኣከበ እኽሊ ነይሩ ነዚ ብምንታይ ዝለቕ ተባሂሉ በቲ ንፉዓት ነይሮም ኣብኡ ተዋሳእቲ ናብቲ ናይ ሱዳን ሰባት ብዝገበሩ ገይሮም መቸም ምስቶም ናይ ሱዳን ተሰማሚዖም ዕድል ከም ዝፅዕን ገይሮምልና ሕጂ ብዘይ መብራህቲ ስጋዕ ክልተ ሰዓት ዝኣክል ትጎላኩን ፃዕዳ በታ ፃዕዳ ናይ ድረግፃ ሰብ ንዓ እንዳጠመጥካ ክልተ ሰዓት ዝኣክል መብራህቲ ከይብራካ ትከይጥለይቲ ንኩሉ ማኪና መርቸደስ ፅዒነ ንኸታ ኣበይ ሽግር መፅእ ሕጂ ናብ በዓል ተኮር ሩባ ተኮር ከዓ ብኸመይ ዘለቕ ኣብዚ ከዓ ፀገም ኮይኑ እቲ እኽሊ በተን ግልየን ሕጂ ብብዙሕ ፃዕሪ ተሳሒበን ከምዝ ሓልፋ ተገይረን ቶም ናይ ሱዳን ብሙልአን መመሊቆን ኣይንቀሳቐሳይ ተባሂሉ ነይሩ ዝገበሩ ገይሮም ግን ሳላ መንፋዓት ናይ ብፆት ከምዝ ሓልፋ ገይሮምን ሓቢኦም መንገዲ ተኮረን ከምዝበፅሓ ገይሮምን ሩባ ተኮር ሕጂ ተን ፍርቀን ሰጊረን ተማዊቶም ኣስጊኖመን ካብ ሩባ ተኮር ተንገሊየን በዚ ተሪፈን ሕጂ ተንገሊየን ካብ ስዋኪን ፅዒነን ስጋዕ ትሩባ ተኮር ኣብዚ ይበፅሓ ተንገሊየን ሰጊረን ስለ ዝፀንሓ በዚ ኮይነን ፅዒነን ከዓ ንሜዳ ከምዝኸዳ ተገይሩ ሕጂ ናብዚ እቲ ሓደ ከም መስተንክር ዝተረእየ ናይ ተገይሩ ክዘብሎ ዘይትኽእል ኣብ ዓለም ኢኖ ፍልስ እቲ ሽግር ዘይምህረካ ነገር የለን ጀነረተር ኣምፅኦም ምህዞ ናይ መጓዓዝያ እዩ እዚ ጀነረተር ኣብዚ ስግር እዚ ንበሎት ሩባ ጀነረተር ኣብዚ ኮይና ቱቡ ካብዚ ተዘርጊሑ ናበይ ይኸይድ ንሩባ ሰጊሩ ናብቲ ሓደ ስግር ይኸይድ ኣብቲ ስግር ትሩባ

0: እዚ ውሕጂ ሓልፎ ዘለኩ ማይ ብልዕሊ እዩ ዘሎ እዚ እቲ ነዳዲ ካብዛ ቦጥ እዚኣ ተሲሒቡ ኣብታ ማኪናት ኣይመልእ ምክንያቱ ሽግር
1: እዩ
0: በቲ ልዕሊ ውሕጅ ብኡ ገይሩ ነታ ማኪና ከም ትመልእ ይገብርዎ ማኪና ኣብ ሱዳን ምንቅስቃስ ኣይነበረናን ሓንቲ ንእሽተይ ማኪና ናይ ሓምሳ ፍስቶ ትኸውን ኣብኡ ተወሲና ኣብኡ ተሓፋሽ ድዋዊት ናብ ሓቂ ፅቡቅ እዮም ተዋስኡ ነሮም ብጀሪካን ኹን ብታኒካ ኹን ብገለ ይኹን እናምፅኡ ኣብኡ እክቡልና ካብኡን ስዋኪን የምፅዎ ማኪና ዓባይ ፅዒና ኣብ ስዋኪንካ ብፀልማት ከምዝብለ ካብ ተኮርቶ ብፅሖ እዚካብ ዝተገሊሉ ከዓ ናብታ ኒወይቲ ቦጥ ይኸይድ ብከምዚ ዓይነት ሻወራ ሽዑ እንታይ እቲ ፀገም ነይሩ እተን ናይ ኣሜሪካ ነበራ ታንኪ በንዚን ንሰት እዮም ሕጂ በንዚን ስለዝኮነ ኣድላይ ስለዝኮነ ከዓ ብዘይ በንዚን ከዓ ንቀሳቀሳ ኣይከላን እየ ንሳተን ሕጂ ነዚ ሽግር ተባሂሉ ክዝለቕ ኣለው ተባሂሉ ብዝከኣሉ መጠን መቸም እቲ ክፍሊ ናይ መጓዓዝያ ብዝከኣሉ ተቃሊሱ እዚ ሽግራት እዚ እውን ከምዚ ዝለቕ ኮይኑ ማለት እዩ

0: ክፍሊ መጓዓዝያ ህዝባዊ ግንባር ይኹን መራሕቲ መካይን ንሰራዊት ኣብ ምግልጋል ጥራይ ዝተሓፅሩ ይነበሩን ካብ 1984 ጀሚሩ ኣብ ህዝቢ ወሪዱ ንዝነበረ ደርቅን ምፍታሕ እኽሊ ረድኤት ኣብ ምምልላስን ህይወት ህዝቢ ኣብ ምድሓንን ዝገበርዎ ፃዕሪ ብቐሊሉ ዝረአ ይነበረን ሽዑ ሙሉእ ዓቕሚ ህዝባዊ ግንባር ኣብ ዝዕማም እዙ ተዋፊሩ ነይሩ እቲ ረድኤት ኣብ ተቐጻሊ ጸላኢ ዝቈጻጸሮ ቦታታት ከይተረፈ ክበጽሕ ስለ ዝነበሮ ነቲ ዘጋጥም ሓደጋ ግምት ከይሃቡ ኣብ ውሽጢ ድብያ ጸላኢ ከይተረፈ ብምእታው ህዝቦም ረድኦም
1: ልክዕዩ ናይ ባሓቂ ምዚ ሓድሽ ረድኤታት ዝግበር ዘሎ ብናይ ጥርቂ ተጠቂዑ ዘሎ ህዝብና መፍትሒ ንምዃን ብወገን መራሕቲ መኪና ዘይበሃል ፃዕርታት ይካየድ ከም ዘሎ ካብዚ ብምብጋስ ክማም ብወገንና እንድሕር ኮይኑ ማለት ካብ ደስታ ዝወፀ ደኺመ ኸበለ ሙሉእ ለይቲ ክጓዓዝ ይሓድር ብተወሳኺ ከማን ካልእ ዘለዎ ሰዓታት ካብ ትሕልፍ ናይ ክድቅሶ ዝግብኦ ከበርክት ከም ዘሎ እናገበረ ስጋ ሕጂ ቃልሶታቱ የካይዳ ኣሎ ብፍላይ ብፍላይ እንድሕር ኮይኑ ኣብዚ ሳጃታት ፃዕቂ ድኻማት ዘለዎን ከምኡ ኸማን ጎደጉድ ዓሚቑን በሪኹን ዘሎ ዝጓዓዞ ናይ መካይን መስበርትታት ብዙሕ ኣብቲ ናይ መጀመርታታት ይጋጥመና ነይሩ ብፍላይ ምዝሕ ጂ ሓደሽቲ መካይን ዝተተካኣሉ እዋን እንድሕር ኮይኑ ግን ናይ ብሓቂ ክርአ እንድሕር ኮይኑ እቲ መስበርቲ ወላ ካልእ ከምኡ ዝኣመሰለ ካልእ ጉድለታት ናይ መካይን እንዳተቓለለ ከም ዝኸደ በንጻሪ ኸማን ትስራሕ እንዳበለልና ከይድ ከም ዘሎ ማለት ፅቡቕ ንጥፈታት ከይድ ከም ዘሎ ናይ ብሓቂ ይረአየና ብወገና
2: ሓፈሻዊ ብዛዕባ ዝግብር ዘሎ ጉዕዞ ከዓ ልክዕ እዩ ብብዙሕ ሰዓታት ኢና ንጓዓዝ ዘለና ማለት እዩ ንሱ እንተደኣ ኮይኑ ልክዕ እቲ ጉዕዞና ዋላ ብሰንኪ ቁሩብቁሩብ ሓደ ናይ ነፋሪት እኳ እንተኾነ እቲ ጉዕዞና ዋላ ብለይቲ ድኣ ይኹን እምበር ርብሕ ዝበለ ሰዓት ማለት ክሳብ 13-14 ዝግመት ሰዓት በፂሐን ይመፅ ኣለዋ ግን ማካይድና እዚ ኸማን ዝተፈላለየ ቦታ ኣባርካ ማለት እዩ እቲ ዝተፈላለየ ቦታ ዳርጋ ፅቡቅ ነተፈታተን የሳልጥ ኣለዋ ነቲ ዝድለ ውን ደኺምና ከይበሉ መራሕቲ ማካይን ዋላ ማካይና ኸማን ክንደይ ሕፃን ገለ እንዳኸዳ የብፃሓሎም ኣለዋ ፅቡቅ ንጥፈታት ብጣዕሚ ይርአ ኣሎ
3: ኣብነት ካብ መስመር ናይ ምዕራብ ተኸፊዘሎ ዝነበረ ካብ በዓል ግርማይ ካኒ ምዕራብ ዝእቶ ዝነበረ ኩሉ ናይ ፀላእን ኣብ መንጎ ፀላእን ኣብ መንጎ እቲ ዝነበረ መስመራት እውን ኣዝዩ ሓደገኛ ስለ ዝነበረ እዚ መሰናኸላት እዚ ናይ ምሽካል ድዩ ናይ ፈንጅታት ድዩ ናይ ፀላኢ ጥራይ ዘይኮነ ፀላኢ ናይ ደርጊ ህዝ ሓደ ካብቲ ጭቡጥ እዩ ካልእ ግን ዝተፈላለየ ናይ ውድባት እውን ሓደ ካብቲ ዕንቅፋት ዝነበረና ጉዳይ እውን ስለዝኾነ እዚ ዕንቅፋታት እዚ ከሎ ኩሉ ክስገር ክኣል ነይሩ ትዋንቲ ሕጂ ዝፀንከረ ቦታ ወይ ድማ እቲ ቦታ ትሲ ንዝኾነ ይኹን ሓደገኛታት ሓደጋ ክጋጥመካ ከምዝኽእል ኢካ ፈሊጥካ ክትሰርሕ ነይሩ መን ኣነ ቅድሚት ክኸውን ኣሉን ዝብል ኣነይ ቅድሚት ዝኾውን ኣነይ ቅድሚት ዝኸውን እዮም ዝብሉ ምክንያቱ ተቐዳመይቲ ዝረኸበ ስነቲ ሰብ ክትረክብ ንሓደ ጥራይ ረኺባ ሰብ ክትብል ማለት እዩ ካብ ከለሳና ሓይሽ እንዳተባሃልካ እቲ መንኪና ምምራሕ ዝነበረ ንቕድሚት ምምራሕ ምክንያቱ እቲኣስ ጣሓሲስ ስለ ዝኾነ ነቲ ሓደጋ ቀዳማይ ሓደጋ እውን ሳተ ጋጥሞ ነይሩ ሕጂ እዚ ኩነታት እዚ ስለ ዝነበረ ናይ ምዕራብ ኣዝዩ ተኣፋፊ

0: ሕማቅ ኩነታት እውን ስለ ዝነበረ ምስ ኩነታት ናይ ፀላእዮ ዝወፍረሉ እውን መካይን በትን በትን ክተውፅአን ኣይትኽእልና ክሳብ ኣብ ትሕቲ መሬት ደፊኖም ዝወፅሉ ወይ ድማ ደፊኖምን ዝእለዩሉ እዋናት እውን ነይሩ።
1: መራሕቲ መካይን ከም ኩሉ ተጋዳላይ ተዋፊሮምሉ ንዝነበሩ ዕማም ንምፍጻም ወትሩ ድልዋት እዮም ነይሮም። ኣብ ትሕቲ ጽንኩር ወተሃደራዊ ኩነታት ሰራዊትን ዕጥቅን ጽዒኖም ኣብ ኩናት ይኣትዉ፣ ካብ ኩናት ውግኣትን ንብረትን ድማ የውፅኡ። ኣብ ከምዚ ህሞት ብመስዋእቲ ዝሓለፉን ዝሰንከሉን ኣዝዮም ብዙሓት እዮም።
2: መስዋእቲ ደኣ መሊ ዝጋጠም ነይሩ። ናይ መጓዓዝያ ኣባላት ብዙሓት እዮም፣ ከዓ እንተሰው እዮም ብዙሓት ናይ ነፈርቲ መብዛሕትኡ እዚ ናይ ድሕሪ መስመር እዩ። ኣብዚ ድሕሪ መስመር ንኸደሉ ነበርና ሓደ ናይ ፀላኢ እዞም ቀኝ ዝበሃሉ ነይሮም ኮንፍሉ መደብ ሒዞም ነዚ መስመር ንሕና ንጥቀመሉ ፅርግያታት ፍንጅታት ዝገብሩ ነይሮም። ገፊሕ ስለ ዝኾነ ናይ ድሕሪ መስመር ከዓኒ ዋላ ኣብዚኣ ገይሮም በቲ ሓለዋ ከለዉ ናህና ሰራዊት እቶም ገለ ምዝምግዓት ነይሩ። ኣብዚ ሕጂ ብዙሓት ተሰው ፀትና ኣለዉ ናይ ኣባላት መጓዓዝያ ሓደ በዓል ኣኢሎም ባይራ ጋብር ዝበሃሉ ኹኑ በዓል ኣነንያ ዝበሃሉ ብዙሓት እዮም። ኣብ ድሕሪ መስመር ዝክሮም ስለ ዘይክእል ከም ኣምነት እየ ዝብለካ እዚኣቶም። ኣብ ናይ ፈንጂ ብዙሕ ድጓነፈና ነይሩ ዘይስውኡ ውን ነተን መካይን ዕንወት ጥራሕ ክሳ ገይረን ኣብቶም ኣባላት ዳሓን ዝወፅ ውን ነይሮምና። ብፍላይ ግን ናይ ኢሎም ባይራ ጋብር ዝብሎ ፃኢና ክሳዮ ከማ ናይ ተረኽበን ሓያል ኣብ ዳሓር ኣብ ብርቱዕ ኣብ ከውሒ ዓይነት እየን ዝገብርኦ ኣብቲ ፅርግያ ወይ ንባዕሉ ክሰነንበይኑ ክሳይ ኣለዎ እንዲ ተሪር እንድሕሪ ኮይኑ ኣይ ነታ መኪና ኹን ዋላ ኣብኡ ዘሎ ሰብሲ ዳርጋ ኣብ ክሳራ ክሳይ ይገብረልካ እዩ። ኣብ ገለገለ ምስ ሃታሃታያን ቅርቡ ስታይሽ ፎኪስቶ ኮይኑ ነቲ ሮታ ጥራሕ ክሳይ ገይረን ዘብላ። ስለዚ ብዚ ናይ ፈንጂ ብፍላይ ኣብዚ ናይ ድሕሪ መስመር ብዙሕ ኢና ከሲርና ብኣባላት ናይ መጓዓዝያ መስዋእቲ
3: ካብ በዓል ዓዲ ሃኪን ካብ መረብ ንሽላሎ ሓደ መብዛሕትኡ መብራህቲ ጥፊቃ ትኸዶ እዩ። ካልኣይ ነገር ከዓ ናይ ድብያን ናይ ፈንጅን ቦታታት እዩ። ከም ኣብነት ኣብ ናይ ቤት መክሰውራ ቆልዑ ብዙሕ ሽግር ከም ዘጋጠሞም እውን ዝኾነ እዋን ግለፅ እዩ። ሕጅተን ማካይን ኣብኡ ስለ ዝንቀሳቀሳ ውን ብዙሓት ብፈንጂ ከምኡ ኢሎም እግሮም ተቆርፁ ኣብኡ ተሰብኡ ኣለዉ። እግሮም ዝቆርፁ ከም በዓል ወዲ ቤት ሮስ ኣለዉ፣ ከም በዓል ሃብቲ ክኤል ቀሺ ኣለዉ፣ ከም በዓል ኣማኒኤል ሓይሊ ኣብ ኣለዉ። እግሮም ተቆርፁ ብፈንጂ ተቆርፁ ተሰብኡ ከዓ ከም በዓል ኣለም ባይላ ጋብሪ ክብለካ ፀናሕኩ ከም በዓል ኣነንያ ድበሃሉ ክያር ንብሎ ኣዋ ከም በዓል ክያር ንብሎ ከም በዓል ኣሽመላሽ ወድንባየ ንብሎም ተሰብኡ ከዓ ኣለዉ። ሕጂ ንክበሉ ክዝክሮ ስለ ዘይከኣልኩ ሓደሓደ ክጠቅስ ስለ ዝደለኸ እየ እምበር ብዙሕ ሽግራት እዩ ነይሩ። ሰጋእ መጋእ ዝበሃል ነገር የለን። እቲ ተዋበካ መምርሒ ኣብ ቦትኡ ክተብፅሐ ኣለካ ካብ መስዋእቲ ዝኾነ ተጋዳላይ ድሕር ስለዘይብል እምበሺ እንትደይ ተዓዊትካሉ ነቲ ነገር ጥራይኻ ዘይትሕጎስ እምበር ክሳይ ስለ ዝሰሓተካ ድብያ ኣለዎ ስለ ዝተባህለ በዓል ሃይለ ሳኣላይ ብቅዱስ ማሊ ኣብዚ ተሃሪሞም እሞ ፅባሕ ከዓ ሕጂ ንዓና ክደግመናይ ድብሎ ክሳይ ክንደይ ጀጋኑ ጠፍኦም ተሃሪሞም ኣብኡ ሰው እዮም። ሕጂ ንዓይ እውን ፅባሕ ከምኣ ዝበሃል ነገር የለን። በዚ ሓደ ጎማ ተሃሪሙ ከሎ በዚ ድዳሓነ ምራሕ ማኪና ነይሮም ብዙሓት ሕጂ ትምእሎም በዚ ተሃሪመስ ፅባሕ ከዓ ዝተደገመነታ ክገብር የድበለ የለን። እቲ ጉዕዞሲ እንድሕር ማካይን ጠጠው ኢለን እንድሕር ኣብ ድፋዕ ደሎ ሰብ ፀላኢ መፅኡ ክሳ ከይገብረኒ ዝብል ስጋኣት ሕዲር ድኣት ቃልሲ ክቅፅል ስለ ዘይክእል ቅቡል እዩ ነይሩ። ቀትሪ ተበገስ እንድሕር ተባሂልካ ክትብገስ ኣለካ ምሽ ተበገስ ተባሂልካ ናትካ ክሳይ እውን ሕጂ ስማይ ፅምኢ ተወዲኦም ህሉ እዮም ሕጂ ስምግቢ ከምዚ ኮይኖም ህሉ እዮም ዝኩሉ ኩናት ክሳይ እንዳተካየዱ ከሎ ኢልካ ተኣትወሉ ነገር ኣሎ።
4: ተፈንጂ ከምኡ ኣብ ጉዕዞ ሕጂ መገዲ ባርካ ክኾን ከሎ እዚ ንምዕራብ ፈንጂ እጋሮም ተቆርፁ ነይሮም ሓያለ እውን ተሰውኡ ኣለዉ ብፍሉይ

0: ነት ካብ ዓይነይ ዘይትኸይድ ሓደ ብፃይ ውሕጅ ኣብ መንገዲ ረኺብዎ ማኪና ተሸኺላ እታ ማኪና ሕጂ ድሓን ኢሎሞ ንክድሕን እስኻ ውፃእ እምበሪ እዛ ማኪና ሕጂ ኣይትወፅን እያ ነፍስኻ ድሕን ኢሎሞ ወፅዩ ደገ ካላሽን ረሲዕዋ ኣብታ ማኪና ረሲዕዋ ካላሽን ንዓታ ንዓ እንዳልካ እናኸደ ከምፃ እየ ካላሽና እያ ማኪና እያ ዘላ ከምፃ እየ ንብል ድቕድቕ ይብል ሓድሽ ውሕጅ ሒዙ መፅዕር ስታ ካላሽ እቲ ኣነ ዝብል ጎበዝን ኣነ ዝብል ኣውቲስታን ካብቶም ብፅትና ዝነበረ ማለት እዩ ናይ ብሓቂ እዚ ዝሓልፍ ከም ሓዘን ተሰማዕትን ንመዓልቲ ካብኣ ንላዕሊ የላን ካላሽን ውድብ ናይ ውድብ ታሽ ካላሽን ከድሕን ክብል ሂወቱ ምስኣ ተሰውኡ ይኮይኑ እዚ ናይ ፈንጂ ብዙሓት እዮም ተሰውኡ ብዙሓት ኣለው እጋሮም ትቁርፂ እውን ትሪእዎም ኣለኹም ብዙሓት እዮም
1: ኣብ ሶራ ኩሉ ምንቅስቓስ ተሽከርከርቲ ብኣዝዩ ተኣፋፍን ዘይምችኡ መገዲ ዝካየድን ሓለኽልኽ ዝመልኦን ስራሕ እኳ እንተነበረ ብሰንኪ ድኻምን ሸለልትነትን መራሕቲ መካይን ዝተፈፀመ ሓደጋን ዘጋጠመ ክሳራን ነይሩ ክበሃል ኣይከኣለን
0: እቲ ብሓቂ ዘገርመኒ ናነ ምዝ ናይ ሎሚ ክሪኦ ከለኹ መስቲ እሞ ኣብ ጥራይ ጎልጎል ከምዚ ዓይነት ዕንወትን ከምዚ ዓይነት ክሳራን ክትሪኦ ከለካ ኣብዚ እዋን እዚ ምልስ ኢልካ ናብቲ እዋን እቲ ክትሪኦ ከለካ ማኪና ፀዲፋ ማኪና ፅዕነት ከም ዝኮይኑ ንክትሰምዕ ከም ሕልሚ እዩ ከም ሕልሚ እዩ ቆፀራተን ማኪና ሓንቲ ማኪና ናብ ምናልባት ኣብ ጥሩቕሩቕ መንገዲ ናብኡ ከም ገለ ሸተት ኢላ ኢና ንርኢ እምበሪ ማኪና ፀዲፋትና ኣብ ጉዕዞስ ማኪና ፀዲፋ ዝብል ኣብ ሰውራ ዳርጋ ኣይተረኣየኒ ክብለካ ተሃሉ ኣብ ምስታ መዝላቕ ኣብ 78 ሓደ ክልተ ማኪና ምስ ነበረሃተሃታ ኣብኡ ርኢና ኢና ካልእ ዝብለካ ኩሉ ብጥንቃቕን ብዝኩሉ ድኻማት ምስዝኩሉ ፃዕሪ ኣውቲስታ ናይ ብሓቂ ውፍያት ኣውቲስታታት ስለ ዝነበሩ እሞ ጥንቃቐ ከዓ እታ ማኪና ድማ ልክዕ ከም ሂወቱ ገይሩ ስለ ዝርያ ጉድኣት ናብ ማኪና ማኪናስ ኣውቲስታ ጥቃስ ወሲድዎ ፀዲፉ ወይ ደኺሙ ከምዝኮይንዎ ዝብል ኣይነበረን ናይ ጥንቃቐ ተሓዘ ማኪና እውን ነይሩ እንታይ የድልያ እታ ማኪና እውን ቀትሪ ስለ ዝርዳእ እንድሕሪ ሓደ ነገር ትስምዖ ኣለያ ሓቢሩ ዝኽእሎ በዕሉ ገብራ ዘይክእሎ ተኮይኑ ነቶም ጋራጃት ሓቢሩ ቅድሚ ምንቃላ ኣብ መሓይሹ ስለዝወፅእ ማኪና ፀዲፋ ዝኩሉ ፀልማት እናኸድና ዝኩሉ ድፍዓት እናኸድና ዝኩሉ መብራህቲ ከም ዝብለካ ሓደ ሓደ እዋን ፃዕዳ ነፀላ ኣብ ቅድሜና ጌርና ንኸደሉ እዋናት ነይሩ ፃዕዳ ነፀላ ንኸደሉ እዋናት ነይሩ ሓደጋ ዝበሃል ኣይርእና ሓደጋ ዝበሃል ኣይርእየና
2: ማኪና
0: እታ ነፀላ ሕጂ ብቅድሜኻ እንታይ ትገብራ ፃዕዳ ሰብ ሒዝዋ ከይድ ብቅድሜኻ ንዑ እንዳርኢኻ እታሽሙ ትኸይድ
1: ተራ መራሕቲ መካይንን ተራ ክፍሊ መጓዓዝያን በዚ ዝተጠቕሰ ዝውዳእ ኣይኮነን ኣብ ሶራ ርእሱ ዝኽኣለ ዓብዪ ታሪክ ስለ ዘለዎ ብዘይካዚ ግን ኩለን መካይን ህዝባዊ ግንባር ንክንቀሳቐሳ ከም ቀንዲ ረቑሒዝ ዘገልገለ ጋራጅ እዩ ነይሩ ብዛዕባ እዚ ኣብ ዝቕፅል መደና

ሰላም ዝኸበርኩም ተኸታተልትና ዳለዎ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም ንኣስታት ክልተ ዋርሕ ክካየድ ዝፀንሐ ውድራት ኩዕሶ መርበብ ንኡዞባ ዓዲ ኋላ ሰንበት 21 ሰነ ኣብ ቀፅ ቤት ፅሕፈት ሃማቴ ተዛዚሙ ኣብቲ 6 ጋንታ ደቂ ተባዕትዮ 4 ጋንታ ደቂ ኣንስትዮ ተሳትፎ ውድር ኣብ መዛዘም ዕለት ኣብ ደቂ ኣንስትዮ ጋንታ ከመዲና ንጋንታ ስምረት 3 ባዶ ክስዕራን ከላ ኣብ ናይ ደቂ ተባዕትዮ ፀወታ ድማ ጋንታ ሓድነት ንስምረት 3 ባሕለለት ይዓታ በዚ ድማ ካብ ደቂ ተባዕትዮ ቀዳመይቲ ሓልየቲ ካልአይቲ ሓድነት ሳልሰይቲ መምሕዳር ካብ ዓዲ ብርሃም ኣብ ደቂ ኣንስትዮ ድማ ከመዲና ስምረትን ቤት ገብርኤልን ካብ ቀዳማይ ክሳብ ሳ ሳይ ውድን ብዘይካዚ ዝበለፀ ተፃዋታይ ዝበለፀ ሃራሚ ዝበለፀ ጋንታን ዝበለፀ ኣዳላውን ተባሂሉ ኣብ ክልቲኡ ፆወታ ተፃዋቲ ምምራፆም ካብቲ ቦታ ዝበፅሓና ሓበሬታ ረድዩ ሳልሳይን ናይ መወዳእታ ናይ ምድብ ግጥማት ዋንጭ ዓለም ትማል ምሸትን ሎሚ ሓሙስ ወጋሕታን ካብ ቀዳማይ ክሳብ ሳልሳይ ምድብ ዝርከባ ጋንታት ብዘካይዶ 6 ግጥማት ቀፂሉ ኣብ ካልኣይ ምድብ ዝርከባ

0: ጋንታት ስዊዘርላንድ ኣንጻር ካናዳ፣ ቦዝኒያ ኣንጻር ቀጠር ትማል ምሸት ኣብ ተማሳሊ ሰዓት 10 ተረኺበን። ተማሳሊ 4 ነጥቢ ሒዘን ተረኽባን ዝለዓለ ናይ ምሕላፍ ተኽእሎ ዝነበረን ስዊዘርላንድን ካናዳን ክሳብ ዕረፍቲ ባዶ ባዶ ብምፍላየን በዚ ናይ ቀዳማ ኤብረ ውፅኢተን ብተማሳሊ 5 ነጥቢ ሒዘን ቀዳመይትን ካልኦይትን ኮይነን ናብ ዙር 32 ክሓልፋ ክላ ነይረን። ካልይ ኤብረ ብግስ ምስ በለ ሓንቲ ደቂቃ ጥራይ ግን ዝተላዓሎ ግና ቫርጋስ ንሃገሩ ስዊዘርላንድ ሻምላ መሪሕነት ዘተሓዘት ቅልጥፍቲ ሸቶ መዝጊቦም መበል 13 ሸቶ ብማሊ ሃገሩያ ንቫርጋስ። በዛ ሸቶ ልዳት ካናዳ ዝመቀራ ስዊዘርላንድ ኣብ መበል 57 ደቂ ጆሃን ሞዛምቢ ብዘመዝገባ ሸቶ መሪሕነታ ናብ ክልተ ባዶ ዕሪጋቶም። ንወሳን ተጻዋታያ ኣልፎንሶ ደቪስ ሰሪ ኣብ ክለቡ ባየር ሙኒክ እንከሎ ዘጋጠሞ መጉዳእቲ ዛጊ ዘይተጠቀመትሉ ካናዳ ድሕሪ ቁሩብ ደቓየቕቲ ንኩዕሶ እግሪ 3 ናይ ዕረፍቲ ግዜ ከም ዘለዎም ሲልዎ ዘሎ ናይ ማይ ምስታይ ናይ 3 ደቓይቕ ዕረፍቲ ናብ ፀወታ ዝመለሰታ ሸቶ ረኺባ ካብ ኣሰልጣን እዩ መልእኽቲ ተቐቢሉ ኣብ መበል 74 ደቂቕ ተቐይሩ ዝኣተወ ስሙ ናብ ትግርኛ ምስ ትትርጉሞ መብፅዓ ክትቦ ትኽእል ፕሮሚስ ዝስሙ ተጻዋታይ ድሕሪ 3 ደቓይቕ ብቐዳመይቲ ምትንካፍ ሸቶ መዝጊቦም ነዚ ዓድል ኣብ ምቕራብ ወዲጋንቱ ሳሊባ ተጻወቶ ተራ ልዑል ነይሮም። እዛ ሓንቲ ካብተን 3 እንገቲ ዝውድ ዝኾነት ሃገር ግና እተን ማዕረ ሸቶን ምርካብ እኳ እንተፃዓረት ኣይሰለጣን ብስዊዘርላንድ 2 ተረቲዓ። ተመሳሳሊ ሓ ሓንቲ ነጥቢ ሒዘን ዝነበራ ቀጠርን ቦዝኒያን ናይ ምሕላፍ ተኽእሎን ምውሓስ ግድን ክዕወታ ነይርዎን። ኤሮጳዊት ሃገር ቦዝኒያ ኣብ መበል 29 ደቂ ካብ ካሪም ኣላምቦቪች ብዘረኽታ ሸቶ መሪሕነት ክትሕዝን ከላ ነጥባ ናብ 4 ከባቢላ ናብ ዙር 16 ናይ ምሕላፍ ተኽእሎ ዝለዓለ ተስፋ ረኺባትሉ ነይራ። ድሕሪ 5 ደቂቕ እውን ተጻዋታይ ቀጠር ሱልጣን ኣልብራኪ ናብ ገዛ ዱዳቱ ብዘመዝገባ ሸቶ ኣብ 1992 ካብ ዩጎዝላቪያ ተፈልያ ናጽነታ ዝኣወጀት ቦዝኒያ መሪሕነታ ናብ 2 ባሉ ዕሪጋቶም። ቀልጢፋ ኢዳ ዝሃበት ኣሰናዳይት ዋንጫ ዓለም 2022 ቀጠር ግና ኣብ መበል 42 ደቂ ውፅኢት ዘጠበ ሸቶ ካብ ሓሰን ኣልሃይድ ብምርካባ ፀወታ ቀዳማይ ኤብረ 2-1 ተዛዚሞም። ቦዝኒያ ኣብ መበል 80 ደቂ ብመንገዲ ኢማም ማህቦቪች ሸቶ ረኺባ ድማ ብእማን ብቕዓት 3-4 ተዓዊታ። በዚ ድማ ስዊዘርላንድ ብ7 ካናዳ ብ4 ነጥቢ ቀዳመይትን ካልኦይትን ኮይነን ክሓልፋን ከለዋ ተማሳሊ 4 ነጥቢ ዝኣከቡት ቦዝኒያ ኸ ምስተንሳሳይ ደረጃ ዝሓዛ 8 ዝሓሸ ነጥቢ ዘለዎን ጋንታት ብምዃን ናብ ዙር 16 ምሕላፍ ተኽእሎ ሒዛላ። እዚ ከምዚ ኢሉ እንከሎ ዝሓለፈ ሰሙን ኣብ ልዕሊ ካናዳ ውካፋሊ ኢስማዒል ኮነ ብዘወረዶ በደል ብቀይሕ ካርድ ተባረረ ተጻዋታይ ቀጠር ሓሲም ሞዲቦ ን5 ግጥማት ተቐጺዑም። ኮነ መስበርቲ እግሪ ክጋጥሞ እንከሎ ሞዲቦ ኣብ እዋኑ ቅሬታ ክሓቶን ድሒሩ እውን ናብ መዕረፊ ብምኻድ በጺሕዎ እዩ። ኣብ 2002 ንሓምሻይ ግዜያ ሻምፒዮን ዓለም ምስ ኮነት ን24 ዓመታት ነዛ ዋንጫ ኸተም ዓድዋ ተቐሲባ ዘላ ዓርሞሽ ሃገራት ጋንታ ብራዚል ምስ ስኮትላንድ ያገጢማም። ናይ ኩሉ ግዜ ዝለዓለ መዝጋቢ ሸቶ ብራዚል ኔይማር ጁኒየር ብስሪ ዝፀንሖ ምጉዳእቲ ንክልተ ቀዳሞት ግጥማት ክኸስረን እንከሎ ነዛ ፀወታ ድሉ ብምዃን እዩ ኣብ መንበር ተቐየርቲ ኮይኑ ፈሊሞዋ። ወላ ኔይማር ሃያሉ ንሱ መራሒ እዛ ጋንታ ንምዃን ውኩል ዓቕሚ ከም ዘለዎ ንምርኣይ ኣንቂሉ ዘሎ ቪንሲየስ ኣብ 7 ደቂቕ ብጌጋ ተኸላኸላይ ስኮትላንድ ዝተረኽበት ዕድል ንሓላ ውልዳት ኣታሊሉ ቅልጥፍቲ ሸቶ መዝጊቦም። ድሕሪ እውን ሸቶ ኣመዝጊቡ ነበረ ቪንሲየስ ስሪ ኣብ ልዕሊ ተኸላኸላይ ዝፈፀሞ በደል ግና ሸቶ ተሰሪዛቶ እያ። ኣብ ተወሳኺ ደቂቕና እዚ ብሉ ተጻ ታይ ንዑ ንጋንቱን ሸቶ ወሲኹ ብራዚል ንዕረፍቲ 2-0 መሪሓ ወፅያም። ስኮትላንድ ነዚ ምውፅኢት ንምቕልባስ ዓቕሚ ነበራን ብመንፅሩ ብራዚል ድሕሪ ዕረፍቲ እውን ካብ ማትያስ ኩንያ ሸቶ ወሲኻ ብእማንን ገፊሕን ውፅኢት 3-0 ተዓዊታ። ኣብዚ ቀደማ 2 ግጥማት 2 ሸቶታት ኣመዝጊቡ ንፀንሐ ቪንሲየስ ጁኒየር ንዘዓለ ምዝጋቢ ሸቶ 4 ሸቶታት ምስ ኣጥቃዓይ ፈረንሳዊ ክልያን ምባፐን ኣጥቃዓይ ኖርዌይ ኤርሊን ሃላንድ ተማዓሪሎም ሊዮኔል ሜሲ ብ5 ሸቶታት ኣብ ቅድሚ ምርከብ። ብዘይካዚ ቪንሲየስ ምስቶም ቅድሚ ሕጂ ኣብ 3 ናይ ምድብ ግጥማት ሸቶ ዘመዝገቡ ብራዚላን ተጻዋቲ ሮማሪዮ፣ ሮናልዶ ናዛሪዮን ሪቫልዶን ተማዓሪሎም። ብሰንኪ መጉዳእቲ ድሕሪ ጥቅምቲ 2023 ንሃገሩ ብራዚል ዘይወከላ ኔይማር ኣብ መበል 75 ደቂቕ ተቐይሩ ብምእታው ድሕሪ 981 መዓልትታት ንፈለማ ግዜ ንሃገሩ ወኪልዋ ድሕሪ ምዛም ፀወታ ድማ ክነብዕ ተራእዩ።
1: ዳኒሎ ኦን ዘ ኒር ሳይድ ዴሊኬት ታች ፍሮም ፓኬታ ላቭሊ ፓተርንስ ኤክሰለንት ፕሌይ ብሪሊያንት ፊት ፍሮም ጊማራይሽ ማቴዎስ ኩንያ ብራዚል ፕሌይንግ ዘ ቢዩቲፉል ጌም leading Scotland by 3-0 and a third goal of this World Cup.
0: ኣባላት እዚ ሳልሳይ ምድብ ዝኾና ሞሮኮን ሄይትን ኣብ ዘካየደው ፀወታ 6 ሸቶታት ተረኣዮ ኣዛናይ ፀወታ ኮይኑ ሓሊፉም። ኣብ ቀዳሞት 2 ግጥማታት ብስኮትላንድ 1-0 ብብራዚል 3-0 ተተዕት ድሕሪ 1974 ንፈለማ ግዜ ኣብ ዋንጫ ዓለም ተሳተፍ ዘላ ሄይቲ ኣብ 10 ደቂቕ ኣጥቃዓ ዊልሰን ኢሳዶር ብዛሃረማ ኩዕሶ ኣብ ሓላ ውልዳት ሞሮኮ ያሲምቦኖ ተጋጭያ ሸቶ ተመዝጊባ መሪሕነት ሒዛ። ብዛ ሸቶ ብያሲምቦኖያ ተመዝጊባ ቀዳሚት ሸቶ ናይ ዋንጫ ዓለም 2026 ያ ናይ ሄይቲ። በዛ ቅልጥፍቲ ሸቶ ተባራበረት ሞሮኮ ብሓለቓ ኣሽራፍ ሓኪም ክትመዕረን ከላ ዊልሰን ኢሳዶር ግና ብበርቃዊት ቅላዕ ኣዝያ ብልፅሸቶ ካብ ግዳም ኣመዝጊቡ ንሃገሩ ሄይቲ ደጊሞ መርሕነታት ሒዝዋ ኣብ ብሉፅ

0: መናዝር ከብ እስማዒል ሳይባርኻ ንሃገሩ ሞሮኮ ኣብ ተወሳኺ ደቂቕ ሸቶ መዝጊቡ ኣመዓሪዋ። ሳይባሪ ኣቐዲሙ ኣብ ክልተ ተኻተልቲ ግጥማት ሸቶ ኣመዝጊቡ ምፅንሑ ኣብ ሰለስተ ተኻተልቲ ግጥማት ዋንጫ ዓለም ሸቶ ዘመዝገበ ፈለማ ሞሮካውን ኣፍሪቃውን ተፃወታይ ክኾን ክኢሎም። ሞሮኮ ኣብ ካልኣይ ዕብሪ ካብ ሶቪያን ራሂምን ገሲም ያሲንን ሸቶታት ወሲኻ 4-2 ተዓዊታ። ብዙ ውፅኢት ብራዚልን ሞሮኮን ብ7 ተመሳሳሊ ነጥቢ ቀዳሚትን ካልኦትን ኮይነን ካብ ምድበን ክሓልፋ ንከለዋ፣ ሰለስተ ነጥቢ ዘለዋ ስኮትላንድ ግና ምስተን ሳልሳይ ደረጃ ዝሓዛ ዝበልፃ ክለባት ኮይና ንምሕላፍ ዕድላ ትፅበላ። ኣብ ቀዳማይ ምድብ ዝርከባ ጋንታት ኣብ ዘካየደ ፆታ ካብ ትፅኢት ወፃኢ ደቡብ ኣፍሪቃ ናብ ዙር 32 ዘሕልፋ ውፅኢት ኣመዝጊባ። ሰለስተ ነጥቢ ሒዛ ቅድሚያ ተሰሪዓ ነበረ ደቡብ ኮርያ ዝገጥመ ደቡብ ኣፍሪቃ ኣብ ምብሳን 3 ንደቂቕ ታፒሎ ማሶኮ ብዘመዝግባ እንኮን ወሳኒችን ሸቶ ናይ ሓደ ባዶ ምቁር ዓወት ኣመዝጊባ። ኣብ ቀዳማይ ፆታ ብሜክሲኮ 2 ባዶ ተሰዕረ ደቡብ ኣፍሪቃ ምስ ቸክ ሪፓብሊክ መዓል ወፅያ 1 ነጥቢ ሒዝያ ሎሚ ወጋሕታን ደቡብ ኮርያ ገጢማታ። ተዓዊታ ድማ ብ4 ነጥቢ ካልአይቲ ኮይና ክትሓልፍ በቂዓላ። እዛ ንሳሳይ ግዜ ዋንጫ ዓለም ትሳተፍ ዘላ ኣፍሪቃ ዊት ሃገር ንፈለማ ግዜያ ካብ ምድባ ተሓልፍ ዘላ። ኣቐዲማ ምሕላፋ ዘረጋገፀት ሜክሲኮ ንቸክ ሪፓብሊክ ብሸቶታት ቻቨስ ኩኔኔስን ፊዳልጎን 3 ባዶ ክትርጥዓን ከላ ብምሉእ 9 ነጥቢ ናብ ዞ 32 ሓሊፋላ። ኣብዚ ናይ ሎም ዓመት ውድር እታ እንኮ ብምሉእ ነጥቢ ናብ ዝቕፅል መድረኽ ሓሊፋ ዘላ ጋንታ እውን እያ። ደቡብ ኣፍሪቃ ክትርጥዓን ካብ ምድባ ክትሓልፍ ዝለዓለ ግምት ተዋሃባን ደቡብ ኮርያ ግና ዕድላ ኣብ ምልክት ሕቶት እያ ተላ። ሳልሰይቲ ኮይና ንምሕላፍ ናብ ካልኦት ምድባ ፀወታውን ብሕጂ ክትዕዘብ ተቐሲባ ትርከም። ዛጊት ኣብዘን 3 ምድባ ዝነበራ ክልተ ኣፍሪቃውያን ሃገራት ሞሮኮን ደቡብ ኣፍሪቃን ናብ ዙር 16 ሓሊፈን ኣለዋ። ኣፍሪቃ ኣብዚ ናይ ሎም ዓመት ውድር 10 ሃገራት እያ ሳቲፋ ዘላ። ዋንጫ ዓለም ሎም ምሸት ኣብ 5ይ ምድብ ዝርከባ ካራሶ ኣንጻር ኣይቬሪኮስ፣ ኤኳዶር ኣንጻር ጀርመን ተመሳሳሊ ሰዓት 11፣ ጽባሕ ወጋሕታ ሰዓት 2 ኸ ኣባላሻሻይ ምድብ ቱኒዝያ ኣንጻር ሆላንድ፣ ጃፓን ኣንጻር ሽወደን ከምኡውን ኣባላት 4ይ ምድብ ሰዓት 5 ወጋሕታ ቱርኪ ኣንጻር ኣሜሪካ፣ ፓራጓይ ኣንጻር ኣውስትራልያ ብዘካይዶ ሳልሳይን ናይ መወዳእታ ናይ ምድብ ፀወቱ ክቕጽል እዩ።
1: ባርከ ዝኽርኩም ተኸተልትና ዕለታዊ ዜና ስፖርት ኣብ ዝኽዛዝም ሳኹም ፅናሕኩም ሙሴ ገሮ ዝጋብሄረ ሰስናይ ንኽልና

0: ሰዓትከ
1: ዘና ዘይዳ እንታይ ምችለ ዝብል ንሳ ዘይትቦቅ ንሳ ኣብተለሃቦ ንኩላና ፓሊና ገዜ ኸልና ናይ ዳንኤል ኣብ ዝጠፍያስ ንብረት ካንዓይ ሃቦ ብለን ኣሎ
2: ኣንታ ሚከወደይ እንታ ሃብካዮ ሞ እንታይ ትኸውን ኣይስኻ ንዲ ከዓ ብግዲ
3: ናተዋሂቡ ነጥፍይዎ ንምከ ሕታይ ትብል ኣለኺ
2: ኣንታ ንስኻ ከተዛሪበ ኢልካ ዲኻ ሃቦ ሕጂ ስኻ እንዳረአኹኻ ሃቦ
1: ሞ
2: ሃባ ብዛ ዘይጠቅም ምስኡ ክትዋጠጥ ኣዕብ እንዲኻ ከዝ ወደይ ክትፃት ዋ እዚ ኩሉ ጫውጫውትኻ ነዚ አ
3: ድሓን ዝወደይ ሓድሽ ገዛልከ ሓጆኻ ኣረይ ድሓን ሓጆኻ

0: መዓልትትና ጥራይ ዘይኮነ ወላትናትኩም ገልፊ ተኸስተ ምክር ይበሃል።
1: ማይክ።
2: ኣቤት።
1: ተራሳኩ ምስተሓስብ
2: ኖ ንሓኒ ብስራሕ ይፍየብ
1: እንታይ ደኣ ገለ ደኣ ሰሚዑለይ ኮይኑ እዩ ንምብላ በሎ
2: በቃ በቃ ፀየ ልሉን ቅዱስ ንከ ቆሪሶም ድዮም
1: ቆሪሶም እዩ እሞ እንታይ ከልዕሎ
2: በቃ ሓረ ሓረ

0: ናብ እየ ኸይዱ ሄኖክ ሄኖክ የለኒ ማሙ ሄኖክ ናብ ኸይዱ
1: ወፂ ይመስለኒ
0: መስለኒ ከነገረክ እዩ ኻ ኸይዱ ከምዚ ኢልካ ኣለኽ እናርኣየ ክኸይዱ
1: ዳሓንዳሓንዳሓን ያቺ ትሸቕሊ ዛበሩ ዳሓኒ
0: ዋነ
1: ሕጂ ምስኖክ ተመሲዕና
0: ናይ ሓቂ
1: ሓቂ ተመሲዕና ዘበለ
0: ኣረሽ
2: ናይ ትማል ጉዳይ ዳ ከመይ ከይደ ባልባል ደለ ተማሊ ሓደ ሰብ እንዲ ደ ውለይ እንታይ ደኣ ክብሉ እየ ኣይፈልጦን እየ ከኣድ ከይደ መደዳልኪ ተሸርሽርኪ ዘለኒ ሞራል እንደገፍኒ ሂበ ደይሰለድኮን ስለዚ ብዛዕባ እንታይ እዩ ነርቲ ጉዳይ እቲ ሰብ ከንፈልጦን ኢና መወዳእትኡ ኸ እቲ ዝተላዕለ ነገር ወይ ዝቁፀለክ ነገር ተዓወት ኩሉ ዶ ፈለጠለኒ
3: ስቕኢልካ እዩ ካብቲ ናይ ቀደም ዝብለ ይኮነን መጃኻ ኢለካ እዋ ኣትሕሰቦሞ ንጓላ መንገዲ ርእያ ኢልካ ዶ ትምነይ ኢኻ ውደይ
2: ኣፍቀረክ ኣሎ ብዘይባእ ክነብር ኣይክእልኒ ሓሚመ ኣለኹ መድሃኒት ኩነኒ ከባዳይ ራሳ ጠለብ
3: ኣወዳዳሪካ ሓሊፉ እንታይ ስራሕ ኣለኩም እዩ ግን ዝገርመንስ እንታይ ሉጅ ሓቲት መሲልካ
2: ሄኖ ጋዓር ክክዲ
3: ዋ ከመይ ጌርካ ዳፈልጥካ
2: እዚ ዳ ማሙና ሞ ኣስበራ ሙሉእ ተውሪዮ ደላ ሓኪያኒ ሞ
3: ሄኖ ካዓር ክክዲ እኳ ይበለኒ እንድዩ ግና ሄኖክ እንታይ ክኢሉ ምሰዋጠረኒ ኣነ ዓርከ ኢሉ እዩ እንታይ ደኣ ሞ ክገብር

0: ኣበይ ምኽረኹ
1: ኣቲ ሓሳብ እንዶ ግዳይ ወዳእኹም ሽዑኡ ከምኡ ስበልኩ እንታይ ድገይሩ መሲልካ ቻው ከይበለኒ ነዛ ቢል ክፍል ኣቢሉ ገዲፍኒ ከይድን
0: ንዓይ ከንታይ ደ ንድብሉኒ ብጣዕሚ ኢኻ ዕድለኛ እዩ ንድብሉኒ ኮ
1: ይ እንታይ ስለ ዝረኸብካ
2: ዕርክ ና መሰሎ
1: ካብ ዕርክነት ዝድልድል ሕውነት ኣለና ኢልካ ድሞ ትምልሰሎ እዋ ኣነ ዝገርመኒሲ ንጓልሲ ርእያ ኣቢልካ በቃ ደጋዊ ክፋላ ማለት መልክዓ ገለጣ ርእያ ኣቢልካስ ኣይትፈልጣ ኣይትጥይቃ ጠባይ ኣይትፈልጦ መደባት ኣይትፈልጥ ብሓበሻ ስፅቕልካ ምፅኢልካስ ንፍቕሪ ሕታት እዚ ሰብሲ ናይ ልቢ ዝርከቡ ነይሩ
0: ኣብ ልቢ ክርአ ክደልዮ ነገር ኣሎ ድ
1: ዘይተንብኮንካ በር ሓድሽ ነገር ኣዳኣሚል ዩ ቆይ

0: ሎማንቲ መቸም ናይ ምንታይ ቆፀራለን ይጠፋካ ንኸውን
1: ኣትም ካ ከመይ የረ ክርሳዕ ፈጣሪ ኮ ኩሉ ዘድልየኒ ነገር ይህብኒ እዩ ብዘይካ ውላድ ስለዚ ክርሳዕ ኣይክእልኒ
0: ሎማንቲ ባውዳልኩም ክኸውን ብለናኸውን
1: ምን ኢልዋ ፈጣሪ ትፈልጥ ኢኸ ኩሉ ብሰዓቱ ከም ፍቓዱ ክኸውን እዩ ኣፍኮርስ ምሳኽ ከይድ ግባአኒ ነይሩ ግን
0: ንስኻ ጎነ ተዘይትብለኩ እዚ ፀገም ምስካ ልሰብ ኮይኑ መውፃእ
1: ወደልዩሚኮ ዘረባ እዚያ ግደፍ እያ ዶክተር ታይ ድብለና ኩሉ ግዜ ልዕሊ ዓቕሚካ ሓሳብን ጭቀትን መሊስ ነዚ ጉዳይና ከጋድዶ እምበር መፍትሒ ከምዘይኮነ ኢሉ ዘኻኽረና ሶፕሴስ ረ
0: ፈትር እዮ ሞ ዓቕለይ ንፀይብ ምፅረን
1: እቲ ሚካለ ይርዳእኒ እዩ ግን ኩሉ ከም ፍቓዱ ኣብታ ዝደለያ ሰዓት ክበና እዩ ሕጂ ፕሊስ ሪላክስ ቢሬድ ሓራይ ቀየርከ ቆፀራ ክያክለ ክቅሊፍ ክኽዲ ዝኾነ ነገር ከለካ ደውለ ክፅቤየኪ ሓራይ ሸሽኮር ቀየርኪ ደውለ ሸሽኮር

0: ኣታሚ ልበል ያፀኒያ
1: ዳሓን ድያ
0: ንኣነ ኣመና ክልተ ግዜ መፅሲ ምካ
1: ሰብ ይፀዊዕዎ ሕጂ ይወፅ ኢሎም ወልከ
0: ሓሪቑ ስለነበረ ዝንትና ይወልኮም

0: Qual foi o alimento? ኣበይ ዳ ፀኒሕካ ክልተ ግዜ መጨሲ ኢነካ
1: እወ ኣጋጣሚ ብያ ዲሻ ክሰቲ ለወፅ
0: መቸም ናትካ ሻይ መወዳእታ ይብሉ ሰዓት 8 ሻይ ሰዓት 1 ሻይ ፋዱ ሻይ ሰዓት 2 ሻይ ሰዓት 4 ሻይ እንታይ ኣታ ወዳ ገዛካ ሒዝካ ትኸይድ ታዛብኩካ ስራሕ ከ ወዲኻዮ ዶ
2: እወ ናይ ንግሆ እንዲ ወዲ ኣሰደ
0: ማይት ነገረኒ እንዲኻ ወይስ ጠንቋላይ ኮይነ ስማዓካ ኣለኹ ባዕለይ ክፈልጦ
2: ተህወ ክዳ ነ የቕሬታ ህፅፅ መሰለትኒ
0: እንተ ዘይኮነትከ ብዝኾነ እቲ ኣብ ሰንበል ዝከፋለ ስራሕ ካሉ ሰብኣይ ደው ኢሉለይ ነይሩ ብፅፈ ስራሕ ኣዝዩ እዩ ተሓጒሱ እንተኾነ ቆፅራ ጠልም ከም ዝነበርካ ኣብ ግዜ እውን ደንጊኻ ከምዘይነበርካ እሞ ስራሕ ከም ዝተጓሰሰ ነገርኒ ኣነ ኮ ቆፅራ እንዳጠሎምኩ ወይ እንዳደንጎ ኮይኩምኩ ንዞም ኩሎም ዓማዊል ሒዘ እዩ
2: ደይ ንብረት ስለዝውሃደ ናይ ተኣምና
0: ትንበል መቸ መማርያታ ናት ልካ ሒዝካ በር ቀረብ ዳ ሙሉእ ገይረ እንደሰይድ ደካ ስምዓኒ ነዞም ምሳኻ ዘለዉ ከ ብብቕዓትን ብተመክሮን ፀብለ ስለትብሎ መሓለ ኢድን ስለዘለካ የሰይድ ደካ በር ዝፈትኻ ከይመስለካ ብከም ዝተረኸብደ ዘለካ ካይዳ እንተኮይኑ ግን መተካእታኻ ዝስእን ከይመስለካ
2: ተረዲእኒ
0: ነዚ ኩሉ ዝሰራሕካዮ ማዕሩ ፅቡቅካ ሕማካ ክዛረባይ ፀልኦ እንዲኻ ክንደይ ሰራሕተኛታት ርእየ ሞ ከማኻ ገይረ ዝተዛረብኮ ንመሕጎ ሰራሕተኛ ብፍፁም ኣጋጢመኒ ይፈልጥኒ
2: ሬታ ኣምና ድገም
0: እዚኣ ናይ መጨረሻ መጠንቅቕት እያ ዓርክባ ኣባይልካ ሸለል ትብሎ ተለካ ግን ብሓደ ኣለና ሰምዓነ ኣለኻርያ
2: ዎ ሰምዓካ ኣለኹ
0: ድሕረ ጂ ዛረበካኒ ክድሕጂ ስራሕካ ግበር

0: ዋላ ባዕላይ በጃኺ
1: ፅባሕካ ኣለካ
0: ፅባሕ ላይዕልፎት ኣለኒ ትሪእኒ ክለለኽ ሳክስፎን ሲኢ ንክለልኩ እየ ድብለሎ
1: ወይ ማይ ክንዲ ዳኣ ሞድራር ዓዲ ምካ ነይሩ ድሓንገን ሰንበት ንገብራ
0: ወይ ዝሓወ ቦኸስ ሕጂ ከኣ ናይ ምንታይ እዩ ዳኣ ድራር ዓዲ ምና ሕጂ
1: ማይክ ምስ ባባ ፍሉይ ፍቕሪ እዩ ነይሩ ሃንደበት ባባ ምስ ጠፍአ ማይክ እዩ ንማማ ኩሉ ነገራት ዘማላእላ ነይሩ ማማ እውን ዕድላይ ገበረትን ንሳምሶም ሓወይ ንትምህርቲ ክተብፅሕ ኢላ ምስ ወፀት እያ ሃንደበት ሓደጋ ማኪና ጋጢምዋ ክልቲኦም ሞይቶም ልካ ከምዛ ሰሙን እዚኣዮም ክልቲኦም ሞይቶም ስለዚ እዩ ከዓ ከም መዘከርታ ናይ ባባን ማማን ክኸውን ስለዝደለዩ ኣብዛ ሰሙን እዚኣ ክትክፈት ከም መደብ ሰሪዕዎ ዘሎ
0: ብድሕሪኡ ኸ
1: ብድሕሪኡ ከምቲ ትፈልጦ እዩ ክልቲኦም ሓወ ቦታተይ ማለት ዳንኤልን ማይክን እዮም ከም ስድራይ ኮይኖም ይዕብዮምኒ ብፍላይ ከዓ ማይክ መጉዚት ናተይ ወሲዱ ኩሉ እቲ ክግበር ዘለዎ ነገራት ኩሉ ነገር ገይረለይ ሰብ ከይስእን ብምባል ከዓ ንኩሉ ነገር ገዲፎም ካብ ኣሜሪካ ንኤርትራ ኣትዮም ኣብ መንጎ ቤተሰበይ ከም ዝዓቢ ገይሮምኒ ስለዚ ድማ እዩ ማይክ እዚ ከም መዘከርታ ናይ ባባ ማማ ሳምሶም ሓወይ ኢሉ ዝኸፍቶ ዘሎ ትካል ኣብ ከምዚ ደረጃ ብምብፅዑ ብጣዕሚ ተሓጒሱ ዘሎ
0: ኩሰካኒ ሞት ሰለ በዚ ሎሚ እዋን ንስድራ ሓሲቡ ክንዲዚ መስዋእቲ ዝኸፍል ኣሎ ድዩ ኣይኮነን ንዝሞቶ ሓወካሲ ንዘሎ ኹማን እንታይ ገብሩ ውዕልሎ ንሪኢ ኣለና
1: ንሱስ ፅቡቅ ኣለኻ

0: ግና ናይ ባባ ናይ ማማ ናይ ሳምሶም ሓወይ ዝኾነ ዝኽሪ ከትርፍ ዘይምኻለ ብጣዕሚ እዩ ዘሕዝነኒ። ካልእ እንተተረፈ መቓብሮም ኣብዚ እንተዝኸውን ነይሩ መዓልታዊ እንዳኸልኩ ምስኦም ብምዕላል ናፍቆት እዩ መውፃኹ ነይረ።
1: ጓል ክንደይ ዓመት ይኸርክ ሽ?
0: ጓል 2 ዓመት እየ ነይረ፣ ግን ብዛዕባኦም ዝኾነ ክዝግር ኣይክእልኒ።
1: ከምኡ ትበል ኣለና ክንመትሰሉ ሽ ኣና ኣለና
0: ነዚ ታሪክ ሒዙ እዩ ማይክ ነዚ ድኳን ክኸፍቶ። ስለዚ ድማ እዩ ናይ ድራር ዕድመ ገይሩ ንሄኖክ ሓወ ከዓ ፀውዕ እዩ ኢልኒ። ካልእ ሰብ ከማን ዘይዓደመ
1: ሓሶሉ ሃፍቲ ፀገም የብሉ ንሱ ከማ እንተገዲሱ ዝኽሉ ዓዲምኒ ግደን ክመፅእ
0: ብቃ ንክድበል ማዘርካ እንታይ ዝበሃል
1: ግን ሰንበት እያ
0: ወ ሰንበት ሓን ሰንበት ገብረ ተሽክረ

0: ስምዑስከ ርጋት
1: የ
0: ደውል ክላ ዶ ዛቁላ
1: ምድዋል ዳኣ ቦ ደው ኢለላ ቴሌፎና ግን ኣይትቕበልኒ ኣደላ ግና ብኣም ሆይ ሕክምና ቆፀር ኣለኒ ትብል ነይራ ኣው ደዳ ኸዳ ትኸውን
0: ኣነ ገሪ ምንዘሎ ሲ መዓልቲ መዓልቲ ሕክምና ምምላስ እንታይ ይጠቕምሎ እቲ ፀገም ከዓ ካብቲ ዳንዶ ሰብኣይ መርከብኣ ከም ዘይኮነ ተሓቢሩ እዩ
1: እንታይ ሞ ክንብል ኢና እታ ቆልዓ እውን ብነብሳ ትሰምዕ ቆልዓ ኣይኮነትን
0: ምስኪ ከዓ ሓመይከ ይኽርጋት ናይ ደይ ስራሕ
1: ዋ ኣነ ዳ ትሕደ ይገበርኩ
0: ጥሩዕን ክተረዲ እያ ክመደንጓም ዘይኮነስ ክመሓዛኣ ኮንኩ ክትቀርብያ ንርክ
1: ዘይፈቶምኩ ዶ ኮይነ ይትረፍያ ንዓኣስ ንዑ እውን ድገደፍ ኩሉ የብለይ
0: ንዑዳ እንታይ ግዮ
1: ነብስኻ ይትፍቶ ኣፍቂረካ ኢላ ምሳኻ ትተቐመጠት ንዘይከውን ነገር ግዜኣን ዕድሚኣ ናይ ትወድእ ኣላ መርቕ ካፋን ዋይ ደዮ
0: መስቆላ እንታይ በለክ
1: እሱ ዳ መቸም እዚ ንሓስቦ ዘለና ሓደ መዓልቲ ክኾነልና ምዃኑ ሳ ይጠራጠር ድዕ ከኣንበር ኢሉ ንክሓፈረ
0: መንቀሲቲ መዓልቲ ትኹን ደንሱ ዳ ምን እንዳግ ኣሎ
1: በጃኹም ኢለኩም ትንበሎ ዋይ እታ ጓልና እውን ልቢ ገበረትን እምበር 6 ዓመት ሙሉእ ዶ ደኣ ሰብኣይ ብዘይውላድ ሓቂፍካ ኮፍ ምባልሲ ቁሩብ ቁሩብ ኮይሲ ቆራ ንዲ
0: ብኣ ደኣ ተስፋ ቆሪፀ ንዲ ብና ዝኾነ ሰብ ኣንቲ ኣቲ እዚኣ ብኻ ማይ ኮይና ኸዳ
1: ክ እዚ ከመን ክረኽቦ እምበር ካብዚኣ ኣላቶም መኺኖም ተሪፎም ምባል ደኣ ሓይሽ ወሪድና ወሪዳትና
0: ቀልጥፍ ዘለካ ብ
1: የናኽሳለኹ ሓዊ ከመፅእ

0: ሰላም ከመይ ትምፅኡ ዝኸበርኩም ተኸታተልቲ ንሎሚ ሓሙስ 25 ሰነ ሰዓት 9 ምሸት ዝተዳለወ ዜና ውሽጥን ወፃእን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስት ኣርስተ ዜና። ሚኒስትሪ ትምህርቲ ገምጋም ኣገልግሎት ቅድመ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ኣካይዱ። ኣብ ንዞባ ጎልጅ ን300 ዜጋታት ዕውት መጥባሕቲ ሓበላ ዓይኒ ተኻይዱ። ኣብ ንዞባ ደቂ ኣምሓረ ልዕሊ ፍርቂ ሚልዮን ናቕፋ ንስድራ ስዋት ደገፍ ተገይሩ። ፕሬዚደንት ትራምፕ ምስ ኩናት ኢራን ምትእሳር ኣብ ዘሎ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ሓቲቱ። ብኣበርክቶ ናይ ዝበዝሐ ኣባላት ኔቶ ከምዘይዓገበ ፕሬዚደንት ዶናልድ ትራምፕ ደጊሙ ገሊጹ። ህዝባዊት ሪፐብሊክ ቻይናን ህንድን ኣብ ትግባር ኣቐዲሙ ዝተበፅሐ ስምምዓት ተዘራሪበን። ሚኒስትሪ ትምህርቲ ኣብ ዝሓለፈ ዓመት ዕድላት ቅድመ ትምህርቲ ንምስፋሕ ብደረጃ ሃገር ዝተኣትወ መደባት ንምስማር ዝተኻየደ ፃዕርን ውፅኢቱን ንምግምጋም ምስ መሻርክቲ ዝዘተየሉ ኣኼባ ኣካይዱ። ወኪል ኤሪና ዮናታን ዕብዮ ንዘዳለዎ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ።
1: ሚኒስትሪ ትምህርቲ ምስ ሚኒስትሪ ዞባዊ ምምሕዳራትን ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓድካሎም ብምትሕባር ዝወደቦ ገምጋም ገስጋስ ኣገልግሎት ቅድሚ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ካብ 23 ክሳብ 25 ሰነ ኣብ ኣስመራ ኣዳራሽ ሃኮሰ ኣካይዱ። ኣብቲ ኣብ መሓደርቲ ዞባታት ሓለፍትን ወከልትን ሚኒስትርታት መሻርክትን ዕድመ ዝተገብረሎም ዝተሳተፍሉ ገምጋም ሚኒስትር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳብ ዘስምዖ መኽፈቲ ቃል፣ ህዝባዊ ግንባር ኣብ እዋን ሓርነታዊ ቃልሲ መንግስቲ ኤርትራ ድማ ድሕር ናፅነት ኣብ ፅላት ትምህርቲ ንዝገበርዎ ገዚፍ ፃዕርን ወፍረን ድሕር ምጥቃስ ኣገዳስነት ኣገልግሎት ትምህርቲ ኣብ ግምት ብምእታው ኣብ ዝሓለፈ ዓመት ትካላት ቅድመ ትምህርቲ ኣብ ኩለን ዓድታት ክኽፈታ ዝተወስደ ተበግሶ ንምስጓም ምምሕዳራት ዓብዪ ሓላፍነት ከም ዘለዎና ዘኻኺሩ። ሚኒስትር ትምህርቲ ዶክተር ሓሊማ መሓመድ ብወገና ፖሊሲ ሚኒስትር ትምህርቲ ብቑዕ ትምህርቲ ንኩሉ ብማዕረ ምብፃሕ ምዃኑ፣ እዚ ድማ ዓንዲ ማእከል ጉዕዞ ምርጋፅ ማሕበራዊ ፍትሒ ከም ዝኾነ ጠቒሳ፣ ኣብ ኤርትራ መሰረታዊ ትምህርቲ ነፃን ግድነታውን ዜግነታዊ መሰል ምዃኑ ነፂራ። ንኣገዳስነት ቅድሚ ትምህርቲ ዝምልከት ስነ ፍልጠታዊ ሓቅታት ብምጥቃስ መብርሂ ዝሃበት ሚኒስትር ሓሊማ ኣብ ዝሓለፈ ዓመት ዕድላት ቅድሚ ትምህርቲ ንምስፋሕ ብደረጃ ሃገር ዝተኣታትወ መደብ ንኽሰምር ኣብ ኩለን ዓድታት መዋለ ህፃናት ከም ዝስርሓ ከም እተገብረን፣ 16,000 መምህራን ደቂ ኣንስትዮ ከም ዝሰልጠናን ብምግላጽ እዚ በኣላይነት ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓድሃሎ ዝተኻየደ ንብዙሓት ኣካላት ዘሳተፈን መደብ ዕውት ከም ዝነበረ ኣብሪሃ። ሓለፍቲ ጨናፍር ትምህርቲ ኣብ ዞባታት ድማ ንገስጋስ ንጥፈታት ኣገልግሎት ቅድሚ ትምህርቲ ብሓፈሻ መስርሕ ህንፀት ሓደስቲ ትካላትን ምምዕባል ኣብ ኣገልግሎት ዝፀንሓንካ ብፍላይ ምስ ናይ ዝተመዝገበ ዓወትን ዝተቐስመ ተመክሮን ብዝርዝር ኣቕሪቦም። ወኪል ዳይረክተር ክፍሊ ሓፈሻዊ ትምህርቲ ኣቶ ኣብርሃም ርእሶም ብዛዕባ መምርሒ እስትራቴጂ ምብሃል ንተሳትፎ ወለድን ኮምን ኣብ ቅድሚ ትምህርትን ኣገዳስነቱን መብሪ ሂቦ። ኣብ መወዳእታ ተሳተፍቲ ኣብ ዝቐረበ ፀብጻባት ምርኩስ ብምግባር ድሕር ዘካየድዎ ዓሚቕ ገምጋም ኣብ መደባ ስራሕ 2026-2027 ዘትዮም።
0: ኣብ ንዞባ ጎልጅ ኣብ ወርሒ ሓምለ 2025 ንልዕሊ 350 ዜጋታት መጥባሕቲ ሓበላን ካልእ ፀገማት ዓይንን ተኻይዱ። ኣብ ዝሓለፈ ሰሙን ድማ ን300 ተመሳሳሊ መጥባሕቲ ተኻይዱ። ወኪል ኤሪና ዳዊት መሃንሾ ንዘዳለዎ ፀብጻብ ዳናይት ገብሪ ህይወት ከተቕርበ እያ።
2: ኣብ ንዞባ ጎልጅ ብምትሕብባር ሆስፒታል ብርሃን ዓይንን ኮማዊ ሆስፒታል ጎልጅን ካብ 14 ክሳብ 17 ሰነ ንልዕሊ 300 ናይ ምርኣይ ፀገም ዝነበሮም ዜጋታት ዕውት መጥባሕቲ ሓበላ ተኻይዱ። ነቲ መጥባሕቲ ዝመርሐ ክኢላ መጥባሕቲ ዓይኒ ዶክተር እዮብ በየነ ንኤሪና ብዝሃቦ ሓበሬታ ኣቐዲሙ ኣብ 2025 ብዝተኻየደ ምርምራታት ልዕሊ 700 ዜጋታት ናይ ሓበላ ፀገም ዝፀንሖ

0: ከም እተለለዩ ብምጥቃስ ዘድለዓም ሰብን መሳርሒታትን ብምምዳብ ኣብ ወርሒ ሓምለ 225 ን350 ሕጂ ድማ ን300 መጥባሕቲ ከም እተገብረሎም ሓቢሮም። ዶክተር ኢዮብ ኣስዒቡ እቲ መጥባሕቲ 8 ናይ ዓፅሚ ዓይኒ፣ 4 ናይ ምሕካኽ ዓይኒ፣ 2 ድማ ብሓደጋ ዝተሃርሙ ዘጠቓለለ ምንባር እውን ኣረዲኡ። ዓይኒ ተነቃፊት ህዋስ ብምዃና ካብ ሕማማትን ሓደጋን ንምክልኻል ግቡእ ጥንቃቐ ክግበረላ ብምዝኽኻር ድማ ነበርቲ ፅሬት ከዘውትሩን መከላኸሊ ፀሓይ መነፅር ክወድዩን መኺሩ። ሜዲካል ዳይረክተር ኮማዊ ሆስፒታል ጎልጅ ዶክተር መርሃው ክፍሎም ብወገኑ ኣባላት ሓካይም ብርሃን ዓይኒ ኣብቲ ንእዞባ ንዝህብዎ ዘለዎ ኣገልግሎት ሕክምና ዓይኒ ብምምጓስ እቲ ፀገም ብግቡእ ተፀኒዑ ስለ ዘሎ ኣብ መፃኢ ኣብቲ ኮማዊ ሆስፒታል ማእከል መርመራ ዓይኒ ንምኽፋት ይስራሕ ከም ዘሎ ገሊጹ። ተጠቀምቲ ኣብ መወዳእታ ግቡእ ሕክምናዊ ኣገልግሎት ብምርካቦም ዝፀንሖም ናይ ዓይኒ ፀገም ከም እተቐንጠጠ ብምጥቃስ ተመሳሳሊ ወፍርታት ብስሩዕ ክካየድ ተላብዮም። ኣብ ንኡዞባ ጎልጅ ካብ 19 ጥሪ ክሳብ 4 ለካቲት 226 ን136 ዜጋታት ዕውት መጥባሕቲ ቅርኒ ብዓይኒ ምክያዱ ይዝዝከር እዩ።
1: ኣብ ንዞባ ደቀ መሓረ ብምክንያት 20 ሰነ መዓልቲ ሰማዕታት ስራሕተኛታት መንግስቲ ህዝብን ተምሃሮን ዘዋፅኦ ልዕሊ ፍርቂ ሚልዮን ናቕፋ ኣብ 18 መምሕዳራት ከባቢ ንዝርከባ ስድራ ስዋኣት ተዓዲሉ። እቲ ገንዘብ 258,890 ናቕፋ ብስራሕተኛታት መንግስቲ፣ 243,270 ናቕፋ ብህዝቢ፣ 19,272 ናቕፋ ድማ ብተምሃሮ ዝተዋፀ እዩ። ኣብቲ ዕለት ንስድራ ስዋኣት ዓይነታዊ ደገፍ ከም ተገብረ እውን ተሓቢሩ። ኣመሓዳር ንኡዞባ ደቀ ምሓረ ኣቶ የማነ ኣበራ ብዘስምዖ ቃል ንስድራ ሰማዕታት ምድጋፍ ሓላፍነት ናይ ነፍሲ ወከፍ ዜጋ ከም ዝኾነ ኣረዲዩ። ኤርትራውያን ነበርቲ ኢጣልያ፣ ጀርመንን ኔዘርላንድስን ብምክንያት 20 ሰነ ኣብ ዝወደቦ መደባት ዝኽረሓበን መሰሰኒ መዓከን ሕድሪ ሰማዕታት መናበይ ስድራ ስዋኣትን ዝውዕል ገንዘባዊ ኣበርክቶ ገይሮም። ጋዜጠኛ ሳሙኤል ሃብተ ሚካኤል ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ስቲፋኖስ ግርማይ ካቅርባ እዩ።
2: በዚ መሰረት ኤርትራውያን ነበርቲ 17 ከተማታት ኢጣልያ ሽምዓ ብምውላዓን ናይ እግሪ ጉዕዞ ብምክያድን ሰማእታቶም ኣብዘከርሉ 39,811 ዩሮ ንምስሳን ማዕከን ሕድሪ ሰማእታት ኣበርኪቶም። ኣብ ከተማ ሮማ ኣብ ዝተኸየደ ስነ ስርዓት ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓ ፅዮን ጴጥሮስ ነቲ ዕለት ዝምልከት መልእኽቲ ኣቕሪቦም። ኤርትራውያን ተቐማጦ ጀርመን በብከተማኦም ኣብ ዘካየድዎ ናይ እግሪ ጉዕዞ ምብራህ ሽምዓ ከምኡ እውን ንርዝነት 20 ሰነ ዝገልጽ ስነ ጥበባዊ መሰናድኦ ዘጠቓለለ ስነ ስርዓት መብፅዕኦም ንትግባር ሕድሪ ሰማእታት ተሓዲሶም። ኣብ ከተማ በርሊን ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ 20 ሰነ ሕድሪ ሰማእታትና ብስራሕ ንምትርጓም ቃልና እንሐድሰላ ዕለት ምዃና ብምጥቃስ ኩሉ ዜጋ ኣበርክትኡ ክዕዝዛ ዘኻኺሮም። ኣብ ከተማ ፍራንክፈርት ድማ ሓላፊ ህዝባውን ከማውን ጉዳያት ኣቶ ጣዕሚ ሃይለ ሕድሪ ሰማእታት ጾር ናይ ነፍሲ ወከፍ ኤርትራዊ ከም ዝኾነ ገንዚቦም። ብተመሳሳሊ ኤርትራውያን ነበርቲ 13 ከተማታት ኔዘርላንድስ በብወገኖም ኣብ ዝወደብዎ ናይ ዝኽረ መደባት ንመሰሰኒ ማዕከን ሕድረ ሰማእታትን መናበይ ስድራ ስዋኣትን ዝውዕል 44,485 ዩሮ ኣበርኪቶም። ኣብ ኣምስተርዳምን ሮተርዳምን ኣብ ዝተኻየደ መደብ ቆንስል ኤርትራ ኣቶ ክብርኣብ ተወልደ ከምኡውን ሓላፊ ህዝባውን ከማውን ጉዳያት ኣቶ ኢሳቅ ምናሴ ኣብ ዘስምዕዎ ቃል ጀጋኑ ስዋኣትና ኣብ ንዝክረሉ ትግባረ ዘሰከሙና ሕድሪ ክንግምግምን ቅርብነትና ደጊምና ከነረጋግፅን ከም ዘድሊ ገሊፆም። ኤርትራውያን ነበርቲ ዊኒፔግ ካናዳ ብ21 ሰነ ኣብ ዝወደብዎ መደብ ዝኸረሓበን ድማ ስድራ ሰማእታት ንምሕብሓብ ዝውዕል ልዕሊ $3,500 ካናዳ ወፍዮም።
1: ኣብ ንዞባ መንደፈራ ካብ መወዳእታ ወርሒ መያዝያ ን2 ወርሒ ዝቐፀለ ቅነ ውዳቤታት መንእሰያት ብ24 ሰነ ብወቕዑ መንፈስ ተዛዚሙ። ኣብቲ ንቑሕ መንእሰይ ሓያል ውዳበ ብሩህ መጻኢ ብዝብል ቴማ ዝተወደበን ኣብ ዝተፈላለያ ትካላት መንግስቲ ዝሰርሑ መንእሰያት ዝተሳተፍዎን መደብ ፍልጠት ጠቀስ ውድድራት፣ ስፖርታዊ ግጥማት፣ ከምኡውን ስነ ጥበባዊ መሰናድኦታትን ሰሚናራትን ከም ዝቐረበ ሓላፊ ሃመመተ ኣብቲ ንዞባ ኣቶ ሳሌ መሓመድ ስዒድ ገሊጹ። ቀንዲ ዕላማ ናይቲ መደብ ንመንእሰያት ኣብ ናይ ውድድር መድረኽ ኣእቲኻ ብቕዓቶም ከም ዝብርኽ ምግባር ከም ዝኾነ ዝሓበረ ሓላፊ ሃመመተ ዝዋደቡ ብኣቶ ግርማ ይገብሩ ብወገኑ ኣብቲ ብመልክዕ ውድድር ዝቐረበ መደባት ልዕሊ 2,000 መንእሰያት ከም ተሳተፉ ብሪሁ። ኣብ መወዳእታ ኣመሓዳር ንዞባ መንደፈራ ኣቶ ህዝቅያስ ውህበት ብሃገራውነቱ ዝልለ ፍትወት ስራሕን ትምህርትን ዝውንን ከምኡውን ባህላዊ ክብርታቱ ዝዕቅብ መንእሰይ ንምህናት ቀጻልን ኣድማዕን መደባት ንክውደብ

ዝሃማመተ ተዋሂዶም ከም ዝሰርሑ ኣረጋጊጹ። ኣብ መወዳእታ ኣብ ዝተኻየደ ውድድራት ንዝተዓወቱ ጋንታታትን ውልቀ ሰባትን ሽልማት ተዓዲሉ። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት። ፕሬዚደንት ዶናልድ ትራምፕ ዝዓበየ ክፋሉ ምስ ኩናት ኢራን ምትእሳራብ ዘሎ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ንኮንግረስ ዓቲቱ። እቲ ጠለብ እንተጸዲቑ ኣስታት 7 ቢልዮን ዶላር ካቡ ንጽላት ምክልኻል ኣሜሪካ ከም ዘቐንዕ ተገሊጹ። እቲ ባጀት ኣሜሪካ ኣብ ልዕሊ ኢራን ድሕሪ ዝጀመረቶ ኩናት ብሓደ እዋን ካብ ዝሰላዓቶ ህፁፅ ገንዘብ እቲ ዝዓበየ ከም ዝኸውን ይጥቀስ። ብመሰረት ጸብጻባት ምምሕዳር ፕሬዚደንት ዶናልድ ትራምፕ ኣሜሪካ ኣብቲ ምስ ኢራን ከተካይዶ ዝፀንሐት ኩናት ኣስታት 30 ቢልዮን ዶላር ከሲራ። ይኹን እምበር እቲ ክሳራታት ካብቲ ብሰብ መዚ ኣሜሪካ ዝውሃብ ዘሎ ኣሃዛት ከም ዝዓቢ ክኢላታት ይሕብሩ። እቲ ኩናት ኣብ ልዕሊ ኣሜሪካን ኢራንን ጥራይ ዘይኮነ ኣብ ልዕሊ እስራኤልን ካልኦት ሃገራት ዞባ ማእከላይ ምብራቕን እውን ከቢድ ቁጠባውን ንዋህታውን ክሳራታት ከም ዘወረደ ይፍለጥ። ብኣበርክቶ ናይ ዝበዝሓ ኣባላት ኔቶ ከምዘይዓገበ ፕሬዚደንት ዶናልድ ትራምፕ ደጊሙ ገሊጹ። ፕሬዚደንት ትራምፕ ነዝሓበረት ማሊ 24 ሰነ ምስ ዋና ጸሓፍቲ ኪዳን ማርክ ሩት ኣብ ኣሜሪካ ኣብ ዘካየዶ ዝርርብ እዩ። ኣሜሪካ ጸጥታ ንምውሓስ ኣብ ተካየዶ ወፍሪ ዝበዝሓ ኣባላት ኔቶ ኢደን ኣጣሚረን ከም ዝዕዘባ ዝወቐሰ ፕሬዚደንት ትራምፕ እቲ ስጉምቲ ሃገሩ ካብቲ ኪዳን ክትወፅእ ዝደፋፍእ ምዃኑ ኣሚቱ። ኣባላት ኔቶ ኣብቲ ኣንጻር ኢራን ዝካየድ ዘሎ ወተሃደራዊ ወፍሪ ደገፍ ከምዘይገበራ ብምጥቃስ ድማ ብሸነኽ ኣሜሪካ ኣገዳስነት ኪዳን ከም ዝጎደለ ገሊጹ። ኣሜሪካ ኣባላት ዓመታዊ ብፅሒተን ብግቡእ ይኸፍላ ከምዘየለዋ ብምውቃስ ነቲ ኪዳን እትገብሮ ኣበርክቶ ከተጉድሎ ከም ትኽእል ከተጠንቀቕ ጸኒሓላ። ኪዳን ሰሜን ኣትላንቲክ ኔቶ ብፍላይ ኣብ ምትዕራይ ባጀት መሰረታዊ ዳግመ ህዳሰ ክግበረሉ ከም ዝግባእ ኣሜሪካ ክትሕብር ምጽንሓ ዝፍለጥ እዩ። ፕሬዚደንት ዶናልድ ትራምፕ ኣብ መጀመርያ ሰሙን ናይ ዝመጽእ ወርሒ ሓምለ ኣብ ቱርኪ ኣብ ዝካየድ ዋዕላ መራሕቲ ኔቶ ንጉዳይ ህዳሴቲ ኪዳን ብዝምልከት መርገፂ ሃገሩ ከነፅር ትፅቢት ይግበር። ህዝባዊት ሪፓብሊክ ቻይናን ህንድን ኣብ ትግባረ ኣቐዲሙ ዝተበፅሐ ስምምዓት ተዘራሪበን። ቀዳማ ሚኒስተር ህንዲ ናሬንድራ ሞዲን ሚኒስተር ጉዳያት ወፃኢ ቻይና ዋንጊን ብ24 ሰነ ኣብ ከተማ ኒውደልሂ ኣብ ዘካየደዎ ርክብ ኣቐዲሙ ኣብ ዝተበፅሐ ስምምዓት ወፍርን ንግድን ከምኡ ውን ኣብ መንጎ ሃገራቶም ተፈጢሮ ዝፀንሐ ደባዊ ጉዳይ ዝጠንቁ ምትፍናን ብልዝብ ንምዕራፍ ዘትዮም። ብዘይካዚ ቀዳማይ ሚኒስተር ሞዲን ሚኒስተር ጉዳያት ወፃኢ ዋንጊን ሃገራቶም ዞባዊ ፀጥታ ንምውሓስ ብሓባር ከም ዝሰርሓ ኣብቲ ርክብ ኣፍሊጦም። ቻይናን ህንድን ኩሉ መዳያዊ ገስጋስ ሃገራት ደባዊ ንፍቀ ክቢ ንምድንፋዕ ከም ዝተሓጋገዛ እውን ኣብቲ ኣጋጣሚ ገሊፀን። ክልቴን ሃገራት ኣብ ዝሓለፈ ዓመት ኣስታት 150 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጠን ኣብዚ ዓመት እዚ ክብ ንምባሉ ይስርሓ ከም ዘለዋ ኣፍሊጠን። ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ከም ማእካል ናይቲ ናብ ሃገራት ወሽመጥ ዓረብ ዘካየዶ ዘሎ ናይ 3 መዓልታት ዑደት ማሊ 24 ሰነ ምስ መራሕቲ ሕቡራት ኢማራት ዓረብን ኩዌትን ሰፊሕ ዝርብ ኣካይዱ። እቲ ዘተ ብቐንዱ ኣብ ክልታዊ ዝምድናታትን ዞባዊ ምዕባለታትን ዘተኮረ ምንባሩ ተቓሊሑ። ማርኮ ሩቢዮ ንጋዜጠኛታት ኣብ ዝሃቦ መግለፂ ኣሜሪካ ምስ ሃገራት ወሽመጥ ዓረብ ዘለዋ ጥቡቕ ምትሕባርን ምምውሃድን ከም ትቕፅሎ ኣረጋጊጹ። ኣሜሪካ ጸጥታ መሻርክታ ዝኾና ሃገራት ወሽመጥ ዓረብ ዝዳኽም ስጉምቲ ከምዘይትወስድ እቲ ላዕለዋይ በዓል ስልጣን ብተወሳኺ ሓቢሩ። ጸሓፊ ጉዳያት ወፃኢ ማርኮ ሩቢዮ ነዚ ምብፃሕ ዝፍጽም ዘሎ ኣሜሪካን ኢራንን ኣብ መንጎን ናዋርሒ ዝቐጸለ ኩናት ደው ንምባል ብ18 ሰነ 14 ነጥብታት ዝሓዘ ናይ ምርርዳእ መዘክር ድሕሪ ምኽታመን እዩ። ይኹን እምበር ገለ ሃገራት ወሽመጥ ዓረብ እቲ ዝተኸተመ ስምዕ ምስቲ ኢራን ኣብ ልዕሊየን ዝፈፀመቶ መጥቃዕቲ ዝመጣጠን ከም ዘይኮነ ብምግላጽ ነቲ ስምዕ ዘለዎን ዘይዕጉብነት ይገልጽ ኣለዋ። እዚ ከምዚ ኢሉ እንከሎ ኣብ መንጎ ኣሜሪካን ኢራንን ዝካየድ ቴክኒካዊ ዝርብ ዝመጽእ ሰሙን ዳግማይ ክጅምር ትፅቢት ከም ዝግበር ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣሚቱሎ። መራሕቲ ፈረንሳ፣ ጀርመን፣ ኢጣልያ፣ ፖላንድን ብሪጣንያን ኣብ መዳይ ኢንዱስትሪ ምክልኻል ዝካየድ ምትሕባር ክሕይል ተሰማሚዖም። እቶም መራሕቲ ትማሊ 24 ሰነ ኣብ ከተማ በርሊን ጀርመን ኣብ ዘካየደው ርክብ ኣብ መዳይ ኢንዱስትሪ ምክልኻል ጥቡቕ ምትሕባር ምክያድ ወታደራዊ ዓቕሚ ኪዳን ሰሜን ኣትላንቲክ ኔቶ ንምድንፋዕን ድልውነት ውግእ ንምርግጋ

ኣፅን ኣገዳሲ ተራ ከም ዘለዎ ኣገንዚቦም። ብዘካዚ ኣብ መዳያት ስርዓት ምክልኻል ኣየር ሰብ ኣልቦ ስርዓታትን ሰበብ ሰርሖ ብልሕን ዝካየድ ምትሕባር ንምስፋሕን ምስ ኣሜሪካ ብቐረባ ንምውሃድን ቃልኣት እዮም። ኣብቲ ኣጋጣሚ ቻንስለር ጀርመን ፍረደሪክ መርዝ ሃገሩ ወታደራዊ ወፃኢታታ ክሳብ 229 ናብ 3.5 ሚታዊት ካብ ጃምላ ሃገራዊ ተታ ክብከብ ተብሎ ምዃን ሓቢሩ። እዚ ከምዚ ኢሉ እንከሎ እቶም መራሕቲ ንዩክሬን ተወሳኺ ወታደራዊ ደገፍ ክወሃብ ከምኡውን ኣብ ምልዕሊ ሩስያ ተወሳኺ እገዳ ንምፅዳቕ ኣብ ምርዳእ በፂሖም። ኣብቲ ርክብ ዋና ፀሓፊ ኔቶ ማርክ ሩት ብማንዛ ተሳቲፉ ነይሩ። ትማሊ 24 ሰነ ኣብ ሰሜናዊ ክፋል ቬኔዙዌላ ብዝተኸስተ ክልተ ተኸታታሊ ሓደጋታት ምንቅጥቃጥ ምድሪ ከቢድ ሰብኣዊ ንዋታውን ትሕተ ቅርፃውን ክሳራታት ወሪዱ። በቲ 7.2 7.5 ሬክተር ዝተዓቀነ ማንታ ምንቅጥቃጣት ዛጊት ልዕሊ 160 ሰባት ከም ዝሞቱ ዝሓበሩ ሰብ መዚ ቬኔዙዌላ ሓያሎ ድሃዮም ጠፊኡ ስለ ዘሎ እቲ ቁፅሪ ክውስኽ ከም ዝኽእል ኣሚቶም። ብዘካዚ ልዕሊ 1,000 ሰባት ከም ዝቆሰሉን ሓያሎ ህንፃታት ከም ዝዓነውን ብምጥቃስ ስዒቡ ዝተኸስተ ልዕሊ 20 ድሕረ ምንቅጥቃጣት ነቲ ክሳራታት ከም ዘዕበየ ኣረድዮም። ኣሃዱታት ሲቪላዊ ድሕነት ግዳያት ንምርዳእ ዘካየድዎ ስርሒት ይቕፅል ኣሎ። እቲ ምንቅጥቃጣት ኣብ ሰፊሕ ክፋል ቬኔዙዌላን ጎረቤት ሃገር ኮሎምብያን ከም ተሰምዐ እውን ተፈሊጡ። መንግስቲ ቬኔዙዌላ ብሰንኪቲ ሓደጋ ህፁፅ ናይ እዋን ሓደጋ ድንጋጋ ኣውጅ ኣሎ። ኣብ ቬኔዙዌላ ኣብ 2018 ብዘጋጠመ 7.2 ሬክተር ምንቅጥቃጥ ምድሪ ልዕሊ 400 ሰባት ከም ዝሞቱ ፀብፀባት ይሕብሩ። እዚ ከምዚ ኢሉ እንከሎ ሎሚ 25 ሰነ ኣብ ሰሜናዊ ገማግም ባሕሪ ጃፓን ብዘጋጠመ 6.9 ሬክተር ምንቅጥቃጥ ምድሪ ንዋታዊ ዕንወት ወሪዱ። መንግስቲ ፈረንሳ ኣብ ሃገሩ ናይ ፈለማ መልከፍቲ ሕማም ኢቦላ ከም ተኸስተ ኣፍሊጡ። እቲ ሓድሽ መልከፍቲ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ብነፋሪት ብዝኣተወ ፈረንሳዊ ዶክተር ከም ተመዝገበ እዩ መንግስቲ ፈረንሳ ዝሕብር ዘሎ። ይኹን እምበር እቲ ዶክተርን ምስኡ ርክብ ዝነበሮም 5 ሰባትን ተወሺቦም ከም ዘለዉ ሚኒስትር ጥዕና ፈረንሳ ኣፍሊጡ። እቲ ሕማም ኣብ ልዕሊ ህዝቢ ፈረንሳ ዘስሕቦ ሓደጋት ትሑት ከም ዝኾነ እቲ ሚኒስትሪ ብተወሳኺ ነፂሩ ኣሎ። ሕማም ኢቦላ ካብ ውስናት ሃገራት ኣፍሪካ ወፃኢ ኣብ ኤውሮፓ ክኽሰት እዚ ናይ ፈለማ እዩ። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ልዕሊ 6,000 ሰባት ብቫይረስ ኢቦላ ከም ተለኽፉን ልዕሊ 260 ከም ዝሞቱን ፀብፀባት ይሕብሩ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ሓርስታቱ ሚኒስትሪ ትምህርቲ ገምጋም ኣገልግሎት ቀደም ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ኣካይዱ። ኣብ ንዞባ ጎልጅ ን300 ዜጋታት ሕውት መጥባሕቲ ሓበል ዓይኒ ተኻይዱ። ኣብ ንዞባ ደቂ ኣምሓረ ልዕሊ ፍርቂ ሚልዮን ናቕፋ ንስድራ ስዋኣት ደገፍ ተገይሩ። ፕሬዚደንት ትራምፕ ምስ ኩናት ኢራን ምትእስሳር ኣብ ዘለዎ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ሓቲቱ። ብኣበርክቶ ናይ ዝበዝሐ ኣባላት ኔቶ ከምዘይዓገበ ፕሬዚደንት ዶናልድ ትራምፕ ደጊሙ ገሊጹ። ህዝባዊት ሪፐብሊክ ቻይናን ህንድን ኣብ ትግባረ ኣቐዲሙ ዝተበፅሐ ስምምዓት ተዘራሪበን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ዝተረፉ መደባትና ሰላም።

መደብ ናትራን ኣብ ሰሙን እዙ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ።

ንኡስ ምርምና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቆኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖት ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምሉእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ። ተኸታታሊት ፊልም ሳውን መበል 20 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበለዮም ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን 27 ሰነ ልክዕ ሰዓት 2 ፍረቓን ድሕር ቀትሪ ድግማ ሓሙስ 2 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ሕጂ ብፍላይ ጋንታና ዘጋጥመና ታንክሲ ከምዚ ገይራ ያ ኣኳዲዳትና ዝኾነ ነገር ስለ ዘይነበረና ካምሲን ስለዚ ኣከዋሓ ሕፃ ዝነበረ ናብቲ ተሽከዓ ናብቲ ተሽከዓ እምበር ከምዚ ገይራ ክንደይ ግዜ ኣካላቢታትና ጎያትና ዝኾነ ሓንቲ ነገር ከይገበረትና ግን ድሓር ድሒረን ታንክታትና ስለ ዝመፃ ሃዲመን ከይደን ማለት እዩ።
1: ብዝኾነ እዛ ታንኪ ከምቲ ጭርሖ ናይ ህዝባዊ ግንባር ንፀላኢ ብጥይቱ ብብረቱ እዞም ናይ ሜካናይዝድ ኣባላት ምስ መፁ ኣብኣ ከለዉ ነዛ ታንኪ ደይቦም ትሮቶም ጥራሕ እዮም ጠውዮም። ሕጂ ብምሉእ ኣብቲ ገማግም ባሕሪ ጢዖ ብከምዚ እያ ተኸቢባ ነራ። ፀላኢ ክሳብ መወዳእታ እዩ ተጣፊኡ ተሓወሱ ምስ ኮነ ንባዕሉ እቲ ዕንጨቲ ስለ ዝኾነ መናድቕ ዋላ ናይ ብፆትካ ጥይቱ መፅኡ ንዑን ኪሉ መፅኡ ዝሃርመካ። ስለዚ ኣብ ጢዑ ቀሊል ነገር ኣይነበረን ብዙሕ መስዋዕቲ እዩ ተኸፊሉ። ብፍላይ ካብተን ምሳና ዝነበረ ኣህቷት ኣብ መወዳእታ እዛ ታንኪ ነቲ ነገር ፈቲሓቱ ነቲ ብሙሉእ ኣብ ገማግም ባሕሪ ዝነበረ 76 ኣይትበል ሞርታር 81 ኣይትበል ሚንጣዓት ኣይትበል

0: ብሙሉእ በዛ ታንኪ ገይሮም ምሰበሉ ሰዓት ሰለስተ ከባቢ ጢዖ ኣብ ቁፅፅር ኣትያ ማለት እዩ።
1: ብሓፈሽኡ ከጠቃልሎት ወኹሪ ስርሒት ናይ ደንከል ጢዖ ዝሓዝናሉ መላስ ኣወያት ዘይብለን ስለ ደምሰስነዮ ድሕሪኡ ኩሉ እቲ ሽግራት ናይ ደንከል ዝነበረ ምስ በልእ ፍናና ኢና ንኸደ ነርና። መወዳእትኡ ተንገሊአን እቲ ቦታ ምስ ተቋፃፀርንያ እቲ ባሕሪ ኖራ ኣለዎ ኖራ ከምዚ በዓቲ ክንሱ በዓቲ ኣብኣት እየን ቡምባ ከምዚ ንእትወለን እሞ ኣይረክበኒ ሰንካይቲ ኩሳብኡ ኮይነ ናይ መወዳእታ እዩ ሕጂ ተስፋይ ዝብሎ ንሓደ በየነ በዚ በዚ ተጠውየ ካሃርመን እየ ሕጂ ጌጋይቱ ክትሪኦ ከለካ ግን ክውፎ ምድላይ ትሰብ እዩ ግደፋ ሃርመኻን እየ ዘሎ ነጢሩ ይወርድ በቲ ባሕሪ ሞ ብኡ ከምዚ ካሃርመን የውድቆ ዝተ ናብቲ ባሕሪ ፀንበለ ዝብልሱ ንሕና ሕጂ ቡምባ ከይንድርቢ ከንቲ ናይ ቀደምና ንሱ ወሪዱ ስለ ዘሎ እቲ ቡምባ ምስተቋረፀ ንሰን እሱ ጥራሕ ዝነበረ ከምኡ ዝገብር ይመሲልዎን ሰለስተየን ካብቲ በዓቲ ይወፃ ምስ ወፃ ከዓ ንሕና ንጥረንጥረ ብሎን ራብዓይ ናህና ኣብቲ ባሕሪ ፀንበለ ኣሎ ነቲ ናህና ውፅነዮ ሰን ግን ኣብ ሓደ ግዜ ኣብ ስእሊ ገለ ይርአን እየ ናይ ሽዑብ ገለ መገዲ ቤን ተሳኢለን ኣብ ባሕሪ ፀንበለሉ ድብላ ድሕሪኡ ንራማ ኢና ንኸይድ
2: እቲ ሚሊሽያት ከይነብል ምስም ንከይገበሉ ምስብቲ ኩነታት ኩነታት ከይኣተዎ ምስ ጠላይስ ከመይ ገርና ንራኸብ ሕጂ ዝዝከር ኣብዚ ካብ ባፅዕ ካብ ጢዖ ሰብ ኣባጊስና
3: ኤረትሪያ ህጉጉመዩ ኣኢትዮጵያ ኡማን ከሊ ሓይለ ካህወይ ሃይቲ ተሳኩዮ ደገን መጋሎሉ ሃደት ኣኒ ኣርሒ ኣስመራ ከይ ዓሰብ ደሪፋ ገሒሳ ዓንደካ ካይነ ህያ ዓፈሩ መታ ከብ ከደንካልያል ሰውረት ካብ በድሒ ኣይተግድሂ
4: ኣብ ጢዖ ኣብዚ ምናልባት ዝከኣሎ ገይሩ ኣብ መወዳእታ ግን ማለት እቲ ብባሕሪ ኩሉ ግዜ ኣብ ዘረብኦም ምሓሩ ንባሕሪ ንዓና ኣብ ባሕሪ ከጥልቁና ዝብል ፍልስፍና እዩ ነርዎም ኣብ መወዳእታ ግን ታ ስፍልትፍልና ተገልቢጣ ንሕና ብታ ባሕሪ ከምዝኣቱ ጌርና ማለት እዩ።
5: ዘመቻ መንጥር ባዶ ሓደ ዓድዋ ግብረ ሃይል ስርዓት ደርግ ኣብ መጋቢ 1991 ብወታደራውን ፖለቲካውን መዳያት ኣእሙ ተዳኺሙ ዝሰሓገሉ እዋን እኳ እንተነበረ ብዝከኣሎ ህይወቱ ክመልስ ዘይተበላሓቶ ፈተና ኣይነበረን። ሓደ ካብቲ ናይ መወዳእታ ዝሓየለት ፈተነን ከትዕውቶ እውን ተስፋ ዝገበረላ መጥቃዕቲ እቲ ብዕለ 3 መጋቢ 1991 ብስም ዘመቻ መንጥር ባዶ ሓደ ዓድዋ ግብረ ሃይል ተሰሚዩ ዝተኻየደ ወፍሪ እዩ። ዕላማ ናይ ዝወፍሪ ጸላይ ካብ ዓዲ ኋላ ተበጊሱ ብራማ ገይሩ ንዳዕሮ ትኽሊ ተቐጻጺሩ ንዓድዋ ብምእታው ንደጀን ህወደግን ህዝቢ ትግራይን እንዳባሳበሰ ንግስጋሰ ህወደግን ህዝባዊ ግንባርን ኣብ ማእከል ኢትዮጵያ ንምዕንቃፍን ጸቕጢ ፈጢርካ ንድሕሪት ከም ዝምለሱ ንምግባር ዝዓለመ እዩ። እዚ ውጥን መጥቃዕቲ ከም መደብ ሓደገኛ ውጥን እኳ እንተነበረ ጸላኢ ኣብ ኤርትራ ተኸቢቡ ኣብ ኣፍ ደገ ሞት ከሎ ሞራል ሰራዊቱ ጸጋጊኑ ገለ እንተተመሰለለይ ካብ ዝብል ዝፈተኖ ናይ ቀቢፀ ተስፋ ስጉምቲ ስለ ዝነበረ ግን ኣየድምዐን። ጸላኢ ነዚ ብመንጥር ባዶ ሓደ ዓድዋ ግብራሂል ኢሉ ዝሰመየ ውጥን መጥቃዕቲ ምስ ኣዳለወ ነዚ ስርሒት ዘወሃድ ቤት ጽሕፈት እዚ ዓድዋ ግብራሂል ኣብ ዓዲ ኮተዮ ከባቢ ዓዲ ኋላ ኣቖሞ። ዓድዋ ግብራሂል በዞም ኣብ ታሕቲ ዘለዉ ኣህዱታት ከቕሞ ከሎ ኣወሃዲ ናይ ዓድዋ ግብራሂል ድማ ብርጋዴር ጀነራል ኣባተ ኣዘረፈኝ ገይሩ መዚዝዎም ንዓድዋ ግብራሂል ዘቐሙ ኣህዱታት 14 ክፍለ ጦር ምስ 4 ብርጌዳቱን ኩሉ ዓቕሙን ናይ ትግራይ ምልሻ 3 ብርጌዳት ናይ ቋሓይን ምልሻ 1 ብርጌድ ሓደ ሻምበል ታንከኛ ማለት ምስ 14 ክፍለ ጦር ዝተደረበ 2 ባትሪ 85 ሚሜ መድፍዕ ማለት ምስ 14 ክፍለ ጦር ዝተደረበ 163 ኣጋር ብርጌድ ዕለት 4 ወርሒ 3991 ካብ ኣስመራ ተበጊሱ ዕለት 5 ወርሒ 3991 ራማ ኣትዩ። ድሒሮም ኣብ እዋን ውግእ ነዚ ግብረ ሃይል ንምድልዳል ዝተደረቡ ናይ ካልኣይ ኣብታዊ ሰራዊት ተወርዋሪ ኮኸብ ብርጌድ ዕለት 8 ወርሒ 3991 ካብ ኣስመራ ተበጊሱ ዕለት 9 ወርሒ 3991 ነቲ ክፍሎ ጦር ከደልድል ተላይኹ ራማ ኣትዩ። ጸላኢ ኣብ ናይ ምድላው እዋን ናይ ካልኣይ ኣብታዊ ሰራዊት ኣዛዚ ሜጀር ጀነራል ሑሴን ኣሕመድ ብዕለት 2 ወርሒ 3991 ሰዓት 11 ናይ 14 ክፍሎ ጦር ናይ ኣመራርሓ ኣካላትን ዓድዋ ግብረ ሃይልን ኣብ ሓልሓል ኣኼባ ገይሩ ናይ ውግእ ትእዛዛትን መምርሒታትን ሂብዎም። 14 ክፍለ ጦርን

0: ኦት ዝተደረብሉ ኣህዱታትን ብዕለት 2/3/991 ከካብ ዝነበርዎ ቦታ ተንቀሳቒሶም ብምልኦም ኣብ ዝተመደበሎም መበገሲ ቦታ ክሳድ ዒቃ ሳዕ 24 ባዶባዶ ፍርቂ ለይቲ ተኣኻኺቦም። ጸላኢ ናብ ፈጻጽማ ናይቲ ውግእ ዝምልከት በዚ ስስዕብ ከፋፊሉ ከተግብር ወጢኑ ኩሉ ኣህዱታት ኣብ መበገሲ ቦታ ክሳድ ዒቃ ምስ ተኣኻኸበ ምዕራፍ 1 ናይ ቀረባ ተልእኾ ራማ መሓዝ ዕምቆቱ ካብ መከላኸሊ መስመር 15 ኪሎ ሜትር፣ ምዕራፍ 2 ካብ ራማ ናብ ዳዕሮ ተኽሊ ብራኸ ነጥቢ 21-10 ዕምቆት 22 ኪሎ ሜትር፣ ምዕራፍ 3 ተኸታታሊ ውግእ ገይሩ 12 ኪሎ ሜትር ገስጊሱ ዓድዋ መሓዝ። ብጠቕላላ ናይቲ ተልእኾ ዕምቆት 49 ኪሎ ሜትር እዩ። ጸላኢ ቅድሚዚ ወፍርዚ ዘካይዶ ዝነበረ መጥቃዕታት ናብ ውሽጢ ግዛኣት ኤርትራ እምበር ዶብ ኤርትራ ሰጊሩ ንኢትዮጵያ ትግራይ ገጹ ከጥቅዕ ስጋት ስለ ዘይነበረ በዚ ጸላኢ ዝወፍረሉ ከባቢ ናይ ህዝባዊ ግንባር ሓርነት ኤርትራ ይኹን ናይ ኢህወደግ ሓይሊ ንሓለዋ ተባሂሉ ዝተወሰነ ዓቕሚ እንተዘይኮይኑ ዘተኣማምን ሓይሊ ኣይነበረን። ኩናት ምስ ተጀመረ ግን ህዝባዊ ግንባር ይኹን ኢህወደግ ካብ ዝተፈላለዩ ርሑቕ ግንባራትን ቦታታትን በጠሉንታት ኣኻኺቦም ነዚ ሓደገኛ ውጥን ጸላኢ ንምክልኻል ተጓየዮም።
1: እቲ ወፍሪ ናይ ኢትዮጵያ ህዝባዊ ግንባርን ወያነን ንኸባቢ ባህር ዳር ገጾም ማለት ወፍሪ ስለ ዝቆጸሉ ዓድዋን ከባቢኡን ዝኾነ ሓልዋታት ኣይነበሮ። ስለዚ ነዚ ወፍሪ እዚ ንድሕሪት ንምምላስ ጸላኢ 14 ክፍሎ ጦር ካብ ኤርትራ ናብ ትግራይ ከም ዝወፍር ስለ ዝገበረ ብእንዳገርግሽ ራማ ኣቢሉ ከባቢ ዓድዋ ምስ በፅሐ ንሕና ካብ ግንባር ጊንዳዕ ኣነ ዝሓዝኮን 3 ወጠሎኒታት ቋንቁ ካብ ግንባር ደቀ መሓረ ዝሓዛ ሓንቲ ወጠሎኒ ኣጋር ኢና ንብ ዘለና ዘርኢት ካብ ግንባር ደቀ መሓረ 2 ወጠሎኒ ናይ እንዳ ኮማንዶ 3 ወጠሎኒ እውን ከምዚ ሕጂ ብፃይ ወዲ መምህር ክብሎ ፀንሐ ኣብ ስርሒት ደንካሊ ኣብቲ ናይ ጢዖ ዝተሳተፋ ካብ ፓራ ኮማንዶ መፅናና ተወሳኺ ገለ ኣባላት ናይ ሜካ እምበር ዝኾነ ናይ መድፍዕ ረሻሽ ታንኪ ናይ ወገን ኣይተሳተፈን። ስለዘን ኣህታ እዚኣተን ተደሚረን ወታደራዊ ሃንደሳዊ ነይሩ ተደሚረን ጸላኢ ኣብ ከባቢ ዓዳእቡን ፀኒሕና
2: ሕጂ ጸላኢ ዕለት 3/3/91 እዩ ካብ ዓዲ ኋላን ከባቢዮም ብራማ ገይሩ ንዓድዋ ከዓ ተወፊሩ ምናልባት ኣብቲ እዋንቲ ተሓፈሻ ኩነታት ፖለቲካን ወታደራን ኩነታት ጸላኢ ኣበይ ነይሩ ንዝብል ሕዱ ኩላና ንፈልጦ ኢና። ኣብ ከበባ እትሉ ዝነበረ ኣብ ሕማቅ ኩነታት ዝነበረሉን ኩነታት እዩ። ስለምንታይ ትወፍርቲ መሪፅዎን ዝብል ሕቶ ግን ሓደ ነቲ ውሽጢ ኢትዮጵያ እቲ ዝነበረ ናይ ህወደግ ሓይልን ናህናውን ናይ ኮማንዶን ናይ ከቢድ ብረትን ሓይልን ዝያዳ ንምትዕንቃፍን ድሕሪት ክምለስ ከም ዘለዎን ምግባርን ዋላ እቲ ብዓሰብ ወፊሩ ዘለውን ካብቲ ዘሎ ንከይቀፅልን ስጋኣታት ንምፍጣርን ተባሂሉ ዝተገብረ ምዃኑ እዩ። ብከምኡካ ጸላኢ ውሽጢ ትግራይ እንተደኣትየ ዓድዋ እንተደኣትየ ናይ ግድ እንታይ ሓይሊ ውሽጢ ኢትዮጵያ እቲ ደሎ ክምለስ ዝኽእል ዝብል ሓሳብ ስለ ዝነበረ እዩ። ከም ዕላማ ምፋር ናይ ጸላኢ እዮም ዝተፈልጠ ውድብና ከቀልጢፉ ኣህታት ሰዲዱ ነቲ ጸላኢ ክዓግትን ክመልስን ክጭፍልቕን ከም ዘለዎ መደባውፂ ማለት እዩ።
3: ኣነ ካብ መጀመርታ ካብ ግንባር ደቀ ምሓረ ንቂለ ሓንቲ በጦለኒ እንዳ 16 ባህሎት ሸቃ ዝሓዘዋ ከምኡውን ተስፋ ልደታ ኮ ዝሓዛ ክልቲኦም መራሕቲ በጦሎ ናይታ በጦሎን እዮም ነሮም። እዚ ኣህል እዚኣ ሒዘ ተበጊሰ ክብገስ ከለኹ ቅድሚ ምብጋስና ጸላኢ ካብ ዓዲ ኋላ ንራማ ወፂኡ ንትግራይ ከጥቅዕ ብገስ ስለ ዝነበረ ሰራዊት ናይ ትግራይ ከዓ ብምልኡ ኣብ ጎንደር ኣብ መጥቃዕቲ ኩናት ስለ ዝነበረ ዳርጋ ዝገደፎ ሰራዊት ወይ ከዓ ሓለዋ ናይ ድሕሪት ዝበሃል ኣይነበሮምን። ምክንያቱ በስመራ ከምዘይመፆም ቁስናት እዮም ነይሮም። ኩሉ ዓቕሞም ዝርከቡ ሒዞሞ እዮም ከይዶም ነይሮም። ኣብቲ እዋንቲ ብራማ ወፂኡ ኣሎ ጸላኢ ምስ ተባሃለ ብኣ መሰረት ከዓ ቶም ባዕሎት ሓለፍትና እውን ንኩሉ ኣገናዚቦም ዝርእይዎ ስለ ዝፀንሑ ነዚ ካብ ራማ ዝተበገሰ ጸላኢ ፅፍዕኻ ምምላሱን ምርኩማሽን ወያነ ከዓ ብዘይ ዝኾነ ይኹን ሰጋእታ ከምዚ ቅፅሉ ምግባር ተሓሊኑ ብመሰረት ከዓ ገለ ኣህታትና ብጉያ ጸላኢ ንዓዳኣቡን ከይበፅሐ ከሎ ኣብ መገዲ ከም ዝኸትርኦ ተገይሩ ዓዳኣቡን ከይኣተወ ከዓ ርኪበን ከዓ ጠተዋቢለን ጸላኢ ማለት እዩ። ኣብኡ ሓሊፈን ክዋጋኣ ፀናሕና ኣህታትና እኹላት ስለ ዘይነበረ ኣይናሕና ከም ተወሳኺ መቐፀልታን

0: ሄድና ማለት እዩ። ድሕሪና እውን እንደገና ካብ ግንበር ዓሰብ ተመሊሰን እዮም ናባ ናብኡ እንደገና ከም ዝረቡ ተገይሩ። ነዚ መሰረት ከዓ ንፀላኢ ኣብ ዓዳ እውን ተዓጊቱ ማለት እዩ።
1: ሕጂ ፀላኢ ዕለት 3 ወርሒ 3 መጀመርያ መረብ ምስ ሰገረ ምስ ሓንቲ ሃንደሳ ጋንታ ንሃና ኣብ ከባቢ ዓዲ 4 ደንበሾ ዝበሃል ገለ ውስናት ከዓ ናይ ማልሻ ናይቲ ከባቢ ዝነበሩ ምሳ ይውግእ ዝጅምር ኣብዚ እዋን እዚ ሓንቲ በጠለኒ ምድብ ትበጠለኒ ናይ ወያነው ናብ ራማ ነረ ከበደ ድብሎዋ ዝመርሓ ምናልባት እዛ ጋንታ ንብላ ዘለና ስው ብፃይ ወዳእ ገዛ ዝበሃል መራሒ ጋንታ እቲ ኮሚሽነር ጋንታ እዚ ህዝቅያስ ሕጂ ማሓዳር ናይ ንዕዘባ መንደፈራ ዘለ እዚኦም እዮም ነሩ። ሕጂ ኣብኣ ውግእ ምስ ከፈተ ንሶም ምስ ተዋጊኦም ግን ቲ ፀላ ዝመፀ ልዕሊ ዓቕሞም ስለ ዝኾነ እንዳንሰሓቡ እንዳተዋገን እዮም ከይዶም እንታ በጠለኑን ቀጥታ መፅያ ምስኦም ኮይና ትውግያ ከፊተ ሕጂ ፀላኢ ዓቕሚ ስለ ዝነበሮ ንሶም ከዓ እቲ ዓቕሞም ውሱን ስለ ዝኾነ እንዳተዋግኡ እንዳንሰሓቡን እዮም ዝኸዱ ነይሮም። ዕለት 3 ክዋግኡ ዒሎም ዕለት 4 ን ክዋግኡ ዒሎም ዕለት 4 ናይ ምሸትና ነርክቦም ንሕና።
2: ዓድዋ ግብረ ሃይል ኣብ ቀዳማይ ምዕራፍ ናይ ትውግእ ንክልተ ብርጌዳት ናይ ክፍለ ጦሩን ክልተ ብርጌዳት ናይ ትግራይ ራስ ገዝ ምልሻ ስርናይን ከምኡ ውን ነቲ ክፍለ ጦር ዝተደረበሉ ሓደ ታንከኛ ሻምበልን ናይ 85 ሚሜ መድፍዕ ክልተ ባትርን ኣሰሊፉ ብዕለ 3 ወርሒ 3991 ልክዕ ሰዓት 10 ባዶ ባዶ ኣብ ከባቢ ራማ ዝነበረ ውሕድ ናይ ሓለዋ ሰራዊት ህዝባዊ ግንባርን እሂ ወደ ግን ደፊኡ ራማ ኣብ ትሕቲ ቕፅፅሩ ገይሩ ናይ ምዕራፍ ሓደ ናይ ቀረባ ሽቱ ወዲኡ ቀፂሉ ናይ ምዕራፍ 2 ተልእኹ ንምፍጻም ብቐትሪ ዕለ 3 ወርሒ 3991 ካብ ራማ ናብ ዳዕሮ ተኽላይ ብምግስጋስ ልክዕ ሰዓት 18 ባዶ ባዶ ዳዕሮ ተኽላይ ተቖጻጺሩ ኣብቲ ከባቢ ዝነበረ ናይ ህዝባዊ ግንባርን እሂ ወደ ግን ውሕድ ዓቕሚ ዝከኣሎ ምክልኻል እንዳገበረ ካብ ከበባ ፀላኢ እንዳተኣለየ ኣብቲ ንፀላኢ ንምቕታል ዝሓሸ ቦታ ንምምራፅ ካብ ጎላጉልን ስንጭሮታትን ወፂኡ ኣብ በረኽቲ ቦታታት ኣብ መንጎ ዳዕሮ ተኽላይን ዓድዋን ዘለዉ ጎቦታት ሒዞም ረዳት ክሳብ ዝመፆም ነቲ ጎቦታት ፋሕ ኢሎም ብመሓዝ ጸኒዖም ተዋጊኦምን ተኸላኺሎምን።
3: ጋንታና ኣብ ከባቢ ማይ ድማ ብፍላይ ከዓ ምድሪ ወዲ ሰበራ ዝተባህለ ቦታ እያ ነይራ። ማዓስከርና ዓዲ ንፋስ እዩ። ስለዚ ኣብኡ ኮይና ከባቢ ዓርዛ ክሳብ መንደፈራ ንሰርሕ ነርና። ነቲ ወታደራዊ ሃንደሳ ዝምልከት ኣብዚ ሕጂቲ ሓፈሻዊ ተልእኾና እንታይ ነይሩ ተቕድሜና ነበረት ጋንታ ኣብኡ ነይራ እያ ክንቅይራ ክኢልና እቲ ተልእኾና ኣብ ራማ ኮንካ ንዓይላ ጉንደት ዘሎ መስመር ንዋሓይ ንዝወስድ ኹን ካብ ዓዲ ኋላ ዝወረደ ንፀላኢ ነታጉይ ብምግባር ንምቁፅፃር እዩ ነይሩ ማለት እዩ። ልክዕ ዕለት 3 ወርሒ 3 ፀላኢ ናባና ወፊሩ ሕጂ ብዙ 14ኛው ጎሞራ ክፍለ ጦር ዝበሃል ሓደ ክፍለ ሰራዊት ነይሩ ከምኡውን ሓደ ብርጌድ ስፓርታካያት ኮማንዶ ኣብ ኮርያ ዝተማሃርብቲ እዋንቲ እዚኦም እዮም መፅኦም ማለት እዩ። ስለዚ እቲ 14ኛው ጎሞራ ክፍለ ጦር መስመር ናይ ራማን ዓድዋ ዝእቱ ሒዙ እቲ ስፓርታካያት ኮማንዶ ዝበሃል ድማ ብደብረ እውን ኣሌፍ ክሕስ ከም ዘለዎ ተገይሩ ማለት እዩ። ንጎያ መፅኣትናታ ናይ ስለያ ጋንታ ናይ ፀላኢ ሓፈሻዊ ናና ሓይሊ ንምግምጋም ንምፍላጥ ድሕሪ እዚ ሓንሳብ ኩናት ነይሩ ክሳብ ዝወግሕ ምዛ ናይ ስለያ ኣሃዱ ድሕሪኡ ግን ምስ ወያነ ፅርግያ ሒዞም ክኸዱ ከም ዘለዎም ንሕና ብወገን ዓዲ 4 ክንድይብ ከም ዘሎና ተረዳዲእና ሙሉእ መዓልቲ ክንከይድ ውዒልና ማለት እዩ። ሕጂ ብዚ ኣብቲ ምኻድ ኣንደበት ፀላኢ ስለ ዝመፀ ዝኾነ ነገር ከነልዕል ኣይከኣልናን ናይ ስንቅን ገለን ንምልከት እንታይ ደኣ ተወሰነ ሓደ 10 ኪሎ ሽኮር ሒዝና ንኸይድ ነርና ኣብ ላዕሊ ሓመዶ ዝበሃል ቦታ ምስ ሓለፍናዮ ጥቓን ዳዕሮ ተኽሊ ምስ ተፀጋዕና ኣብኡ ማይ ነይሩ ከም ኣጋጣሚ እቲ ናህና ናብራ ዝኾነ ትሕዝቶ ስለ ዘይነበረና ክዝከር ከዓ ስለ ዝግብኦ ኣብቲ ሽያኽ ሸይክና መበፅበፂ የብልናን ዝኾነ መትሓዚ የብልናን ኣብኡ ገሌና ንፍስስ ገሌና ንብፅብፅ እቶም ብዙሓት ብፆትና ድማ ደኒኖም ሰት እዩ ማለት እዩ። በዚኣ ክንሕኖ ክክኢልና ድሕሪ እዚ ንዳዕሮ ተኽሊ ደይብና ምክንያቱ ፀላኢ ይደፊእ ዘሎ ንሕና ማዕረ ዓቕሚ የብልና መፀላኢ ናይ ግድንኢና ነዳናጉየ ኢና ዘሎና ሓይልታትና ክሳብ ድመፃና ማለት እዩ። ዳዕሮ ተኽሊ ምስ በፃሕና ዳርጋ ኣጋምሸት ሰዓት 5 ከባቢ ኮይኑ እጂ ኩሉ ግዜ ተኸቢድ እቲ ብሬን ነይሩ እናሶም ወላ ሓንቲ ብዙሕ እጥቂ ይነበሮምን ኣብኡ ፅዕፅዕ ኩናት ነይሩ ብዝኾነ ግን ፀላኢ ፀሓይ ምስ ዓረበ ኣብ ዘለዎ ስቕ ስለ ዝብል ደው ኢሉ ማለት እዩ። ድሓር ብዘይካ እዚ ብየማና ዝነበረ ናይ ወያነ ሓይሊ ፀላኢ ብድሕሪት ስለ ዝኣተዎ ሕጂ እንደገና ክነንስሓብ ክኢልና ኣብ በዓል ዕለት ሓሙሽተ ዳርጋ ዕለት ኣርባዕተ ንዓዳእቡን ተቐልቂልና ማለት እዩ ኣብኡ እውን ውዒልና ዳሕራይ ግና ማስኡ ሓይልታትና መፅአን ሙሉእ ኣፅዋር ከቢድ ብረት ታንክ መፅአን ማለት እዩ ስለዚ ንሕና ናብ ድሕሪት ተመሊስና ኮፍ ኢልና እቲ ኩሉ ቦታ ከ ድማ ሓይልታትና ሒዘኖ ኣብዚ ሕጂ ክልቲኡ ውድባት ተወሃሂዱ እዩ ዝሰርሕ ነይሩ ማለት እቶም ወያነን ንሕና ህዝባዊ ግንባርን ናልባት ግን እቲ ሓይልናና ዝኣክል ዝመስል ስለ ዝመፀ ብክልተ ሒዞሞ ኣብ ደብረ እምናዕሌፍን ብዓዲ ኣርባዕተን ዝበሃል ሒዞም ንታሕቲ ንዓዲ ኳላ ዝሰግረሉ መገዲ ተፈጢሩ ማለት እዩ ብሓፈሻ እቲ ህዝቢ ናይ ህዝቢ ትግራይ ብሰፊዕ ድመፅእ ነይሩ ንምትሕግጋዝ ኢሉ እንታይ እዚ ትሕዝቶ እዚ ተባሂሉ ሓቲቶሞ እውን መኒኻ ትብሎ ንቸንቶ እዚ ባዕሉ ጎሲዑ ዝመፅእ ዘሎ ህዝቢ ኢልዎ ከም ታሪክ ክግለፅ ስለ ዘለዎ ዝገልፆ ዘሎ እሱ
1: ካብ ደቡብ ኢና ንምገስ ሕጂ ንሕና ሕጂ ምናልባት ኩላና ከምንፈልጦብቲ እዋንቲ ግዜ ቀትሪ ኣይክየድኒ ነፈርቲ ኣለዋ ሽዑ ግን ካልእ ኣማራጭታት ስለዘየለ ብቀትሩ መካኝ ተፃዕና ኢና ተበጊስና ተንሽዑ ተበገስና ክልተ በጠለን እየን ቀዳማይቲ በጠለንን ካልኣይቲ በጠለንን ሓንቲ ሓይሊ ናይ ኣጋር ከቢድ ብረት ነይርሃና ካልእ ካቶም ሃንደሳን ስለያን ናይቲ ብርጌድ እቲ ሓንቲ በጠለናና ግን ሽዑ ምስተንጥዖ ክሳተፋ ዝኸዳ ንወፍር ደንከል ኣብያ ከይዳ ነይራ ሳልሰይቲ በጠለን ዕለት ኣርባዕተ ኣብ ከባቢ ዓዳኣቡን ምስ በፃሕና ካብ መካይን ተራጊፍና ተረኣየነት ስለ ዘሎ ብእግርና ኣብቲ ድዋግእሉ ክሳድ መፂና ማለት እዩ ናልባት ኣብዚ ኣብ ሙሉእ ትግራይ እቲ ፀላኢ ዓድዋ ካኣቶ መፃ ኣሎ ዝብል ወሬታት ተነዚሑ ስለ ዝነበረ ትግራይ እቲ ምስ በልና ጀሚርካ ብፈቐዶ ዝሓለፍንዮም ከተማታትን ዓድታትን ህዝባዊ ግንባር መፅኦም ፀላእ ክምለስ ዝብል ዳርጋ ብዙሕ ተሓጓስን ዕልልታ ነይርዎ እቲ ህዝቢ ዝኾነ ኣብቲ ቦታ ምስ በፃሕና ምስቶም ሓለፍቲ ናይ ወያና ኡን ነበሩ ተረኺብና ነቲ ተሓዛ ናይ ፀላውን ሓፈሻ ኩነታት ናይ ፀላውን ቁሩብ ሓበሬታ ካብኦም ረኺብና ሕጂ ንሕና ቀጥታ ሽዑ ድፋእ ሒዝና ነታ ሃንደሳ ንሕና ኣብኡ ትዋጋእ ዝቐነት ኣውፅኢና ኣብ ድሕሪት ኮፍ ከም ትብል ጌርና ንሕና ግን ድፋእ ሒዝና ምስቶም ናይ ወያነ ተኣሳሰና ኣቕሚ ናይ ወያነ ብዙሕ ኣይነበረን ኣብቲ እዋንቲ እቲ ሓንቲ በጠኖ ክትዋጋእ ዝቐነት እያ ሓንቲ ካልእ እቲ ክፍልታት ገለ ዳእኻ ከቦ ካብቲ ከባቢ ውን ነይሩ ስሩዕ ዘይኮነ በብመገዱ ዝመፅእ ማልሻ ነይሩ ብዙሕ ግን ዘድማ ኣይኮነ ሓንቲ ካዝና ገለ ዝዓጠቐይ ካልእ እውን ንሶም ሓንቲ በጠሎን ሓንሳብ ብሎ ሓንቲ ሓይልካ ብልዋ ኮማንዶ ኣለሃና ብሉ ነሮም ድሓር ከም ዝርአየና ግን እታ ኮማንዶ ውን ክልተ ካዝና ዝዓጠቐት ሓንቲ ሓይሊ ትኸውንያ ንሳውን ብዙሕ ተድማዕ ኣይነበረት ብዝኾነ ግን ምስኦም ተኣሳሲርና ድፋእ ሒዝና ዕለት ሓሙሽተ ኩሉ እቲ ከባቢታት ተላሊና ንሕና እቶም ሓለፍቲ ድሕሪኡ በቲ ዘለና ኣቕሚ ዋላ ንፀላ ካብዚ በፂሕዎ ዘሎ ንድሕሪት ክንደፍኦ ክንክእል ኣለና ኢልና ዕለት ሽዱሽተ መጥቃዕቲ ክንጅምር ወዲእና ማለት እዩ በቲ ዘለና ኣቕሚ ከምኡ እንዳበልና ሕጂ ዕለት ሓሙሽተ ወዲ ፋግር ናይ ከቢድ ብረት ክልተ ፀረ ታንክ ፋጎትን ሰለስተ ቀረሻ ሒዙ 23 ሒዙ መፅና ሕጂ ኣብቲ ናይ ዕለ 6ዱሽተ ብወሰድናዮ መጥቃዕቲ እዚ ናይ ወዲ ፋገር ሒዝዎ ዝመፀ ምሳና ተሳቲፍ ዝኾነ ፈቲና ግን እቲ ናይ ወያነ ሓይሊ ከምቲ ዝበልኮ ኣድማዕ ስለዘይነበረ በተን ክልተ በጠሎን ጥራይካ ነቲ ዝተጠቕሰ ሓይሊ ኩሉ ንድሕሪ ክትመልሶን ቁሩብ የፀግም ስለ ዝነበረ ብዙሕ ኣይሰለጠናን ኣብቲ መበገሽና ተመሊስና ድፋኣትና ሒዝና ዓሪድና ጥራይ ክንከላኸልና ፈቲና ብድሕሪ እዚ እቲ ውድብ ንቓልቦ ሂቦ ስለ ዝነበረ ናይ ግድን ፀላእኻ ክምለስ ስለ ዘለዎን ኣህዱታት ክመፃ ጀሚረ ሓደ ኣርባዕተ በጠሎኒ ኣጋር በጠሎንታት ካብቲ ግንባራት ዝተሳሕባ ፅናና ብጀካ እዚአን እቲ ሰለስተ በጠሎንን ካብቲ ንጥዮ ኣጥዮ ዝሓዘ ክልተ ናይ ፓራ ኮማንዶን ሓንቲ ካእታ ናይ ኮማንዶ ንሃና ከይዳ ነበረት ውን መፅናና ቀቅድሚአን ግን ነቲ ግንባር ንኸኣልን ብቐረባ ከዓ ነቲ ውግእ ንኽመርሕን ብፃይ ፊልጶስ ናይ ሕጂ ጀነራል ፊልጶስ ሓላቓ ጠቕላላ ስታፍ ሚኒስትር ምክልኻል ዘሎ መፂና ነይሩ ማለት እዩ ሕጂ ንሱ ደዋህደና ነይሩ ኩለንተን በብእዋን ድመፃ ዝነበራ ነቶም ኣብኡ ፀናሕናን ንኩላሕና ቀንዲ መራሒ ናይቲ ግንባራን ኣዋህድን ኮይኑ መፅኢ ስለ ዝነበረ ንሱ ደዋህደና ነይሩ ሕጂ ብጀካ ዘን ጠቕሰን ዘለኹ ሓይልታት እተን ኣርባዕተ ኣጋር ጠልንታት ዝበልኮን ሰለስተ ከዓ እተን ክልተ ናይ ፓራ ኮማንዶን ሓንቲ ናይ ኮማንዶን ናይ ከቢድ ብረት እውን ተወሲኽኒ ኣብቲ እዋንቲ ወደ ሽመላሽ ረዚሄራ ሽመላሽ ድሓዘን ኣርባዕተ ታንኪ ኣርባዕተ መድፍዕ ኣርባዕተ ከዓ ዙ

0: ካፕተን ንጢዖ ዝሓረራ ፓራኮማንዶ በጠሎንታት ክፍለ ሰራዊት 16 ክፍለ ሰራዊት 52 ከምኡ እውን ሓደ በጠሎኒ ናይ ኮማንዶ ባደ 7 ንረዳት ብህፁፅ ብዓዲ ግራት ገይረን ብኣኽሱም ንከባቢ ዓድዋ ናብዚ ሓድሽ ግንባር ተፀንቢሮም።
1: ሰራዊት ናይ ወያነ ዋላ ሓደ ምዱብ ሰራዊት ወይ ሓላፊ ዝነበረ ሰራዊት ኣይነበረን። ይህ ወደግ ተኻትሎ ዚ ናይ ኢትዮጵያ ምንቅስቓስ ብሓፈሻ ብጠቕላላ ኣብ ክንዲ ንትግራይ ጥራሕ ዝብልሲ ንኢትዮጵያ ዘይንብል ዝብል ፍልስፍና ናይ በዓል መለስ ስለ ዝመፀ ተን ነበራ ውድባት ናይ ኣምሓራ ምንቅስቓሳት ይኹን ተን ናይ ወያነ ብሓባር ኣዲስ ኣበባ ንምቕፃል መደብ ክውፅእ ከለዉ ንሕናስ ንትግራይ ኢልናኢና ተዋጊእና ንትግራይ ኢልናኢና ተቓሊስና እምበር ኣዲስ ኣበባ ዝብል ተቐልሲ ነበረና ዝብሉ ተቃውምቲ ስለ ዝፈጠሩ እምበዓር እቶም ከፊእና ኣሎ ትብሉ ገዛኹም ክዱ እቶም ክንቅፅልና ትብሉ ከዓ ምሳና ትቁፅሉ ኢለ ወያነ ቀፂሎም ሕጂ እቶም ከፊእና ኢሎም ገዝኦም ተመሊሶም ነበሩ እንተዘይኮይኑ ካልእ ሰራዊት ኣይነበሮም። እዚ ግን ትኩለታት ምስ ረኣየ ባዕሉ ሓደሓደ ብሓንቲ ካዝና ዝሓዘ ባዕሉ ዝነቐለ ከምሳቶም ዘለዎ ካብ ጎሲዑ መፅ እዮም ዝብልዎ ዝኾነ ይኹን ግድን ሰራዊት ኣብ ገጎዙ ዝፀንሐ ብሓዳር ናብሩ ዝፀንሐ ውዱብ ሓይሊ ወይ ከዓ ጥርንፍ ሓይሊ ብሓለፍትን ኣቋዋማን ደረጃን ስለ ዘይነበሮ ብፍኖ መልክዕ ጥራይ ስለ ዝነበረ ኣብቲ ባይታ ደምፀሎ መሰረት ኣይነበሮን። ብመጥቃዕቲ ብሪፖርት ዝምራሕ ነይሩ ኣብቲ መጀመርታ እኳ ብዙሕ ኣይሰጎምናን ግን ኣገዳሲ ዝበሃል ስትራቴጃት ኣግዲፍን ሓዲርና ንፅብሒቱ መጥቃዕቲ ጌርና ከዓ ተብልና ንራማ ኣቴና ካብ ራማ ከዓ መረቢና ስጊርና እዮም።
2: ኣብ ዓዳኣቡን ኣቐዲመን ዘን ኣህርታት ኣብኡ ተደሪ ኣብኡ ፀንሐራና እየን ንሕና ከዓ ተደሪብና ማለት እዩ። ኣብ ብርጌድ ምስ ተደረብና ቦታ መፅናዕቲ ተገይሩ ቦታና ተዋሂቡና ቦታና መጥቃዕቲ ጀሚርና ማለት እዩ። መጥቃዕቲ ጀሚርና ፀላዮ እንዳኸብከብናዮ እንዳኸብከብናዮ ኣብ ራማ ብፅሕናዮ ካብ ራማ ናብ ክሳድ ዒቃ መረብ ኣስጊርናዮ መረብ ምስ ተገረ ተልእኾ ተዛዚሙ ማለት እዩ ወዲና ካብኡ ምስ ተወደ ንሓደ ዝተወሰነ እዋን ኣብኡ ፀኒሕና ብዕለት 25 ተመሊስና ኣፋን ባእቲና
0: ኣብቲ ካብ ዕለት 4 ክሳብ ዕለት 10 ወርሒ 3991 ዝነበረ ሰብኣዊ ክሳራ ዓድዋ ግብሪ ሃይል ጠቕላላ ድምር ዝሞቱ 737 ጠቕላላ ድምር ዝቆሰሉ 1229 ጠቕላላ ድምር ሃለዋቶም ዘይተፈልጠ 89 ጠቕላላ ድምር ናይ ኩሎም 255 ነይሮም።
1: እዚ ታሪክ እዚ ብህዝቢ ኣዳኣቡኒ ዓድዋን ግን እዚ ታሪክ እዚ ሕቡቕ ክኾን ኣይክእልኒ ኩሉ እቲ ህዝቢ ፍቕዳ ጎቦን ፍቕዳ ሽንጭሮን ሃዲሙ ዓድዋ ብዓድዋ ኣዳኣቡን ብዓዳኣቡና ኣኽሱም ብኽሱማ ኩላይ ሃዲማ ቅላይ መፂ ተባሂሉ ድሕሪና መፂ ተባሂሉ ኩላይ ኣፋፋሒላ። ስለዚ ታሪክ እዚ ህዝቢ ትግራይ ግን ክሓብኦ ዝኽእል ኣይኮነ ምክንያቱ ብሰንኪ ህዝባዊ ግንባር ስለ ዝድሓነ ዝኾነ እዚ መጥቃዕት እዚ ኣብ ካልኣይ ምዕልቲ ተወዲኡ ኣብ ክላይ ምዕልቲ ምስ ተወደአ ብድሕሪ ወዲእና ተሃድሶ ኣለና እሞ ኣብቲ ተሃድሶ ክትሳተፉ ኢሎምና ንሕና እኳ ተሃድሶስ ከም ኣብ ሓላ ሰውራ ፅንሑ ሞ ክደስ ኢና ንፈልጥ ነርና እምበ ተሃድሶ ከም መዘናግዕን ከም መሕደስ ሓንጎልን ንወስዶ ይነበርና እንታይ እየተሃድሶ ኣይ ተሃድሶ ኣለና ኢልካ ዘረባ ዳ ኢልና እናገረመና ኢና ከድና ብዝኾነ ይኹን ግን እቲ ህዝቢ ሰላም ኮይኑ ንዕብሮዚ ተባሂሉ እቲ ህዝቢ ተኣኪቡ ኣብ ጓይላን ኣብ ግብጃን ኮይኑ ፀኒሕና ምስኦም ተዘናግዕና ካብኡ ንፅብሕቲ ንቦታይ ክምለስ ተሓደ ሒዘ ሕጃያ ዝመፃኹ ማለት እዩ ተሓቢርኒ ንዓዲ ቀይሐ ተመሊሰ ክገርመኩም ኣብ ዓዲግራት መፃእትና እታ ናይ ዓዲግራት ማይ ዒላ እያ ዒላ ስለ ዝኾነት መፍትሒ ክትገለ ዝኾነ መፍትሕ ኣለዋ ኣብዝላ እውን ክትብላ ዘፀግመካ ወዲ ዓዲ ኮንካ ክትረክባ ተዘይክልካ ይትረክባ ኒኻ ኣብ ዓዲግራት ዝኣተና ግን ማይ እዮም ዓፂኦምና ሃዲሞም ላዓለ ተበልና ተሓት ብልና ዓዲግራት ኣቲና ማይ ዝስተ ሲኢና እሞ ወዳእታ ከምዚ ኢሎም ተጋደልቲ መፂኦም ኣለው ማይ ሲኢኖም እብልዋ ንዓዳ ሓየሎም ዝተብርኣያ ማለት እዩ ማይ ሲኢኖም ኣለዎም ሰላ ታ ሰበይቲ ኣዝዩ ሓያል ከቢድ ኤርትራ ውስ ምዒ ዝነበረ እያ ከም ሃማፂ ኮይና ዝሰርሕ ነራ ኣኼባ እንተገይራ ዓወት ንህዝባ ግንባር ዓወት ከዓ ንወያነ ትብል ነበረ ሰበይቲ እያ ህዝባዊ ግንባር ቅድሚት ከይሰርዐት ወያነ ይትብል እያ ነራ ዳሓር ብጉያ መፅያ ኣበሎ ተሓላፊ ኢላ ንዓይ ትረክበኒ ዝንዝና ኣልና ከልና ኣብዝላ ኣርቢጅ ጌርካ በትና ንዛ ዒላ ትብለኒ እንትገለ መፍትሒ እዮም ገይሮምሉ ድሕሪ ንዓ በቲና ማይና ሰቲና

0: ኢልና ካብ ዓድና ከድና ማለት እዩ ንኤርትራ ኣቲና ማለት እዩ
1: ናይ ትግራይ ሕጂ እዚ ንሕና ዝገበርናዮ ታሪክ እዚ ተጋዳላይ ህዝባ ጉንባር ዝገበሮ ታሪክ ብካልእ ክቐርብ ከሎ እቶም ህልዋት ዘለና ግን ክንገልፆ ስለ ንደልየ ክገልፆ ደልየ ዘለዎ ኣብ ዓዳኣቡ ናብቲ ቀላሚጦስ ተሓቢእና ውዒልና ካብ ደንገል ብለይትን መዓልትን መፂና ኢና ዓብ መጥቃዕ ተኸይዱ ማለት እዩ ኣውቶቡስ ኣላ ልዕሊ ራማ ኣብ ኣውቶቡስ ስሞም ክዝኩሮም ዝደልብ ዝሕጂ ንህዝቢ ትግራይ ከነትሕን ዝገበርናዮ እዩ ማለት እዩ እበር ንዓና ዋላ ሓንቲ ፀገም ግንባር ደፍረሰልና ብኡ ይነበረን ገለ ይነበረን ግን እቲ ኩሉ ህዝቢ ካብ ባሳብ ዝተኸይድ ነበረ ፀላኢ ነዚ ጨፍጭፍና ጨፍጭፍና ከዓ ናብ ኤርትራ መሊስን እያ ኣብዚ ቦታ እዚ በዓል ተስፋ ገርጊሽ ኤሊት ገርየ ዝበሃሉ ከፍ ኢልና ኣለና ማለት እዩ ስለዚ ስርሒት ናይ ራማ ሙሉእ ብምሉእ ብተጋደልቲ ህዝባዊ ግንባር እዩ እምበር ናይ ወያነ ዝበሃል ኣይነበሩ ማልሻ ድኦም ገለ ነይሮም ተሓተትከዮም ከማ ናይ ኩስቶ እዮም ዝብሉካ በቲ ስም ዝሓላፊ እዮም ዶ ጥርንፎም እምበር ከምቶም ንፈልጦ መሃዱ ናይ ወያነ ከማ ንዋል ሓንቲ ይነበረን

ንሕና ክሳብ ዕለት 9 ኣብቲ ከባቢ ናይ ራማ ፀኒሕና ድሕሪኡ ዘርኢ ዝሓዘን ክልተ በጠሎኒ ኣብኡ ተሪፈን ንሕና እቶም ካብ ግንባር ጊንዳዕ ዝመፃና ሰለስተ በጠሎኒ ካብ ግንባር ደቂ ኣምሓረ ዝመፀት ቋንቁ ዝሓዘ ሓንቲ በጠሎኒ እተን ካብ ስርሒት ደንካልያ ናባና ተሳተፋ ሰለስተ በጠሎኒ ተጠቓሊልና ኣክንድነና ኣብ ቦታና ንምለስ ኣብ ስርሒት ደንካልያ ተደረቡ ስለ ዝተባሃልና ኢና ናብ ስርሒት ደንካልያ ከይድና።

መደምና ትራን ኣብ ሰሙን እዚ መምህር ማለት ኣብነት እዩ። ኣብ ትምህርታዊ ንጥፈታት፣ ተመክሮ ህይወት፣ ስነ ምግባር ተምሃራይ ኣብ ምህናፅ ድማ ዘይነዓቕ ኣበርክቶ ይገብር። እዞም ንልዕለልኩም መምህር እምበኣር ንልዕሊ ፍርቂ ዕድሚኦም ኣብቲ ዘፍቅርዎ ሙያ መምህርና ዝሰርሑ እዮም። ማዕረ ማዕረ መምህርና እውን ዓቕሞም ብዝፈቐዶ ብወለንቶኦም ነታ ቤት ትምህርቲ ንምድማዕ ቀፅሪ ናይ ምስራሕ ንጥፈታት ዘካይዱ መምህር ተስፋ ሚካኤል ገብረ ስላሴ ዘላሊ መደብ ኣብ ንኡስ መደብና መኣዝን ክቐርበልና እዩ። ንኡስ መደብና ዳህሳስና ብዛዕባ ኣብዚ ዓመት ብሓገዝ ሰብ ዝሰርሖ ብልሒ ዝማዕበሉ ሓደሽቲ ርክበታት ዘተኮረ ይኸውን። ዘለዎም ፅልዋን ኣሳልጦን ኣብ መዓልታዊ ሂወትና እውን ገለ ካብቶም ዝተዳህስሱ ነጥብታት እዮም። ንኡስ መደብ ዘዋሪት ካሜራ ናይ ሰሙን ዝምበኣር ብዛዕባ ዳይቨራት ናብ ባሕሪ ክንቀቱ ከለዉ ዝወስድዎም መሳርሒታትን ኣብ ሕቆኦም ዝስከምዎ ኣብ ባሕሪ ንኸንሳፍፉ ዝማልእዎ ናይ ኣየር ሲሊንደር እንታይ ፀገማት የምፃሎምን ዝገልፅ ትሕዝቶ ይኸውን። ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘብዓረዛ ዝርከባ ናይ ዕድመ በዓልቲ ፀጋ ዘተኮረ ይኸውን። ወይዘሮ ህድኣት ሃብትንክኤል ኣብ 101 ዕድሚኤን ዓቕመን ክሰርሓን ክንቀሳቐሳን ዝኽእላ ብምዃነንን ኣድህቦና ዝሰሓቡ እሞ ንምሉእ ትሕዝቱ ኣብ ሰዓትና ምክትታላይ ትሕመቑ ተኸታታሊት ፊልም ሳውን መበል

ሃገራዊ ፌደሬሽን ቅድሚ ብሽክለታ ኤርትራ ካብ ዝሰርዖ ውድዳት ብዕቤታዊ ቅድሚ ዝስራዕ ሻምፒዮን ኤርትራ ካብ ሎሚ ዕለት 25 ጀሚሩ ንሰለስተ መዓልታት ሰሪዑ ኣሎ። ኣብ ቀዳማይ መዓልቱ ሻምፒዮን ኤርትራ ብከባቢ ማይ ድምነት ፀወታ ከካይዱ እንከሎ ናይ ደቂ ኣንስትዮ ተቀዳድምቲ ናይ ሰለስትዩ ክልል ዕድመ ናይ ፅርግያ ውድድርን ከምኡ ድማ ናይ ፓራሳይክሊን ንጥፈታት ኣሰላሲሉ ፈለማ ፀወተን ዘካየዳ ናይ ጁኒየር ተቀዳድምቲ ኒረን 13 ተቀዳድምቲ ነቲ ዝተሰርዓለ ናይ 72 ኪሎ ሜትር ውድድር ንምሽፋን ናብ መወዳደሪ መስመር ድሕሪ ምቕራብን ብፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ተመሪቐን ተፋንየን።

ኣብ ሰዓታት ቅድሚ ቀትሪ ዝተኸስተ ቁሪ ንፋስን ተፃዊረን ድማ ንፆታ ከካይዳ ጀሚረን ንዝበዝሐ ናይቲ ውድድር ዝጥቀስ ፈተነታት ከይተረኣዮ ብዝቐፀለ ድማ ፆታ ንክዛዘም ሰለስተ ዙርያታት ምስ ተረፎ ናይ ዝሓለፈ ዓመት ሻምፒዮን ዝነበረት ኣድያም ተስፉ ካብ ዞባ ደቡብ እትርከበን ኣርባዕተ ዝብዝሓ ጉጅለ ንቕድሚት ብምውፃእ ንዓባይ ጉጅለ እናማሕደጋ ክዕዘራ ጀሚረን ኣብዛ ጉጅለ ናይ ስራርሳዋ ሲዶን ሃብቶም ናይ ዓራግ ራሃል ዑቕባይ ከም ድማ ናይ ደቡብ ሄርሜላ ስምኦን ብምባርን እናተበራርያ ነተን ዝተረፋ ዙርያታት ክሽፍንአን ጀሚረን ኣብ ሞዳት ኣብ ዘካይዶ ቅፅበታ ውድድር ድማ ተቀዳዳሚት ክለብ ደቡብ ሄርሜላ ስምኦን ንሲዶን ሃብቶም ብምርታዕ ክትዕወትን ከላ እዛ ተቀዳዳሚት ንውድድራ ኣብ ሰዓት 33.342 ኪሎ ሜትር እናረገፀት እያ ብክልተ ሰዓታትን 9 ደቓይቕን 34 ኡስካሊትን ክዛዝሙ ከላ ሳልሴይቲ ራሄል ዑቕባይ ካብ ክለብ ዓራግ ራብዒቱ ድማ ኣድያም ተስፉ ካብ ደቡብ ቦምኻ ንውድድር

18 ካልኢታት ብምድንጓይ ናብ ፍጻመ ዝበፅሐት ጉጅለ ኣብ ዘካየድቲ ቅፅበታ ውድድር ደሴት ኢዮብ ካብ ትፅቢት ብምርታዕ ሓምሻይ ደረጃ ክትሕዝ፣ ሮዚና ብርሃነ ካብ ደንደን ሻርሸይቲ፣ ናኦሚ መንግስታብ ካብ ሰራርሳዋ ሻውሒቲ፣ ኣርሴማ ዓንደፅን ካብ ዓራግ ሻምናይ ደረጃ ክሕዛ ከለዋ ኣብ ናይ 5-57 ካልኢታት ድሒራ ካብ ዝመፀት ጉጅለ ድማ ተቀዳዳሚ ሰራርሳዋ ዕድል ተስፋ ግርግሽ ታሽዓይ ደረጃ ክትረክብ፣ ናይ ትፅቢት ዮሳን ቤነ ድማ 10ይ ደረጃ ሒዛ።

0: ኣብ ሰለስተ ደረጃታት ተኸፋፊሎም እዮም ውድድሮም ኣካይዶም። ኣብ ናይ 5 ኪሎ ሜትር ተኽሊት ወልደ ዮሃንስ ዕወቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን ከሎ፣ ካልኣይ ዳንኤል ተኽሉ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ሕድሮም ሃብተ ተሸላሚ ናሓስ መዳልያን 1,000 ናፋን ብምዃን ናብ ፖድዮም ደይቦ። ኣብ ናይ 10 ኪሎ ሜትር ዝተሳትፉ ተቐዳድምቲ ኣረጋይ መብራቱ ሻምፒዮን ኤርትራ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ክኸውን፣ ካልኣይ ኣለም ዮሃንስ ተሸላሚ ብሩ መዳልያን 2,000 ናፋን፣ ሳልሳይ ድማ ሚካኤል ዘርኣይ ተሸላሚ ናሓስ መዳልያ 1,000 ናፋ ኮይኖም። ኣብ ናይ 15 ኪሎ ሜትር ድማ ካሕሳይ ተኽለ ዕውቱ ብምዃን ተሸላሚ ወርቂ መዳልያን 3,000 ናፋን ኮይኑ። ኣብ መወዳእታ ውድድር ንምክያድ ናብ መወዳደር መስመር ዘቐረባ ተቐዳድምቲ ናይ ኤሊትን ትሕቲ 23 ዓመትን ተቐዳድምቲ ነይረን። ዝተሰርዓለን ርሕቀት ውድድር ድማ 102 ኪሎ ሜትር እዩ ነይሩ። ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳ ድማ መሪቑ ፋኒወን። ፆታ ካብ ዝጅምር ክሳዕ ናይ መወዳእታ ዙርያ ዝጥቀስ ፈተነ ከይተረኣየ ይቀፂሉ። ፆታ ንክዛዘም 6 ኪሎ ሜትር ምስ ተረፎ ግን ናይ ደቡብ ተቐዳዳሚ ሱዛና ፍሳሐ ብዝፈፀመታ ተራር መጥቃዕቲ ሓዲጋተን ክትምርቀፍን ከላ ካብ ዓባይ ጉጅለ ዝተወስደ ግብረ መልሲ ብዘይምባሩ ናርዶስ ናይ 42 ካኢታት ፍልሊ ኣንፂፋ ብዘይተቓጻፂ ቀዳማይ ኮይና ንውድድራ ፈፂማ። ሱዛና ንውድድራ ብሰዓት 33.42 ኪሎ ሜትር ናረገፀት እያ። ብ2 ሰዓታትን 9 ደቃይቕን 34 ካኢታትን ንውድድራ ፈፂማ። ዓባይ ጉጅላ ብዘካየድ ተቐፀውታ ውድድር ፕሮፌሽናል ተቐዳዳሚት ካንዮን ስራም ዞንዳ ክሪፕቶ ሞናሊዛ ርኣያ ረቲዓ ብምዕዋት ካልኣይ ደረጃ ክትሕዝ፣ ናይ ደቡብ ናርዶስ ፀጋይ ሳልሳይ ደረጃ ብምሓዝ ናብ ፖድዮም ደይባ። ራብዒቲ ብርክት ፍሳይ ካብ ዓራግ፣ ሓምሸይቲ ሮምና ጉዕሽ ካብ ክለብ ደንደን፣ ሻርሸይቲ ቤቴል ስቴፋኖስ ካብ ስራሽ ሳዋ፣ ሻውዒቲ ደሊና ግርማይ ካብ ስራሽ ሳዋ፣ ሻምኒቲ ራይል ብርሃነ ካብ ዓራግ፣ ታሽዒቲ ሚለና ያፌት ካብ ደንደን፣ ዓስረይቲ ድማ ቅሳነት ወልደ ማርያም ካብ ጋላ ንፍሒ ብምኻን ንውድድረን ፈፂመን። በዚ መሰረት ኣብ ናይ ጁኒዮር ደቂ ኣንስትዮ ተቐዳዳሚት ክለብ ደቡብ ሄርሜላ ስምኦን ተሸላሚት ወርቂ መዳልያን ንዓመት ሙሉእ ኣብ ዝባና ወዲያታት ትፃወት ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ናፋ ክሽለም ክላ፣ ካልኣይቲ ሲዶን ሃብቶም ካብ ስራሽ ሳዋ ተሸላሚት ብሩ መዳልያን 4,000 ናፋን፣ ሳልሴይቲ ራሄል ዑቕባይ ካብ ደቡብ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን። ኣብ ናይ ትሕቲ 23 ዓመት ተቐዳዳሚት ክለብ ደቡብ ናርዶስ ፀጋይ ተሸላሚት ወርቂ መዳልያን ዓመት ሙሉእ ወዳያታ እትወዳደር ባንዴራ ኤርትራ ዘለዋ ማልያ ከምኡውን 6,000 ናፋ ክሽለም ክላ፣ ሮምና ጉዕሽ ካብ ክለብ ደንደን ተሸላሚት ብሩ መዳልያን 4,000 ናፋን፣ ሳልሴይቲ ቤቴል ስቴፋኖስ ተሸላሚት ናሓስ መዳልያን 2,000 ናፋን ኮይነን። ኣብ ናይ ኤሊት ተቐዳድምቲ ድማ ተቐዳዳሚት ክለብ ደቡብ ሱዛን ፍሳሐ ተሸላሚት ወርቂ መዳልያ ንዓመት ሙሉእ ኣብ ዝባና ወዳታ ትወዳደር ብባንዴራ ኤርትራ ዝወቀበት ማልያ ከምኡ ውን 10,000 ናፋ ክሽለም ከላ፣ ካልኣይቲ ሞናሊዛ ርኣያ ካብ ክለብ ካንዮን ስራም ተሸላሚት ብሩ መዳልያን 6,000 ናፋን፣ ሳልሴይቲ ናርዶስ ፀጋይ ካብ ክለብ ደቡብ ተሸላሚት ናሓስ መዳልያን ከምኡ ድማ 4,000 ናፋን ኮይነን። ዕውታት ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ፕሬዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ካልኦት ሓለፍቲ እቲ ፌደሬሽን ከምኡውን ናይ ክብሪ ዕዱማትን ተቐቢሎም። ኣብ መወዳእታ ምስ ዕውታት ተቐዳድምትን ፕሬዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳን ዝተኸየደ ሓፂር ቃለ ምሕትት ይስዕብ ሰናይ ምክታል
1: የቐኒለ ክብረት ኣበለ ሄርሜላ እንኳዕ ሓጎሰኪ ሻምፒዮን ኤርትራ 2026 ብናይ ጁኒዮር ደቂ ኣንስትዮ ኮይን ከለኺ ፀወታት ከ ከመይ ነይሩ?
2: መጀመርያ ኣጀሚር ዘፈፀመና ልዑል ፈጣሪ ክብርን ምስጋናን ይኹኖ። ካብኡ ቀፂለ ፀወታ ብጣዕሚ ፅቡቅ ነይሩ። ብሓገዝ ደጋ እንታይ ከዓ ነዚ ዓወት እዚ ከምፀ ክኢለ ኣለኹ።
1: ራይ ኣብዚ ፀወታ መሪፅ ክኖ ዝኣተ ክንስልቲ ዞባ ደቡብ እንታይ ነይሩ? ናት ክስራዕ ኸ እንታይ እዩ?
2: ኣነ ኮ ከም ስፕሪንተር ስፕሪንት ንክገብር እንዴት ስልቲ ነይሩ፣ ግን ኣጋጣሚ ካላይ ክንሃድም ስለዝኽኣልና ክልተ ጓድ ደጋንታ ስለዝሃደምና ድማ ነቲ ዕድል ክጥቀመሉ ኢለ ዋላ በዕለይ ስፕሪንተር ከለኹ እየ ክዝውር ውዒለ። ኣብ መወዳእታ ከዓ ብሓገዝ ናይታ ጓል ጋንታይ ኣነ ከይዘወርኩ ከይደ ባዕላ ዘዊራ ከይዳ ባዕላ ዘዊራ መፅያ ከምስግና ይፈቱ ብጣዕሚ ነዚ ዓወት እዚ ከም ዝሓገዘት ምስ ኣድያም እያ በቃ ነዚ ክል ዝዓወት ሳላ ኣድያም እዩ።
1: ሞታ ናይ መወዳእታ ዙርያ ኣብዚኣ ደወል ምስ ተደወለትክን ኣርባዕቲ ኸን ይኸኑ ነርክን እስኪ ኣድያም እንታይ ኣይላትኪ?
2: ኣድያም ንክትሕግዘኒ ማለሲ እሳ ስፕሪንት ጌራ ማለሲ ትውደቆ ዘሎ ተኽእሎታት ፀቢብ ስለ ዝኾነ ንዓይኒ ክተውፀኒ ነጊርያ ማለሲ ክትሕግዘኒ ንዓይ እሳ ከዓ ነቲ ዝበልክዎ ነገር ኣይተቃወመቶን ብትጉህነት ተቐቢላ ከዓ ንዓይ ሰሪሓት ኣለዩ ማለት እዩ።
1: ብሓፈሻ ናይ ሎም ዓመት ውድድር ከመይ ረኺብክዮ? ሓፈሻዊ ትዕዝብ ትኽ
2: ፀወታ እኮ ድሓን ፅቡቅ ነይሩ ማለትሲ ኣብቲ ጎልጎል እንዳሰገን ብምዃኑ ንፋስ ነይሩ ማስንጎ ንፋስ ኣይክህሉን ኢልና ኢና ተስፋ ጌርና ነርና ንፋስ ምህላው ግን ዝኾነ ዘምጣልና ሳዕቤን ኣይነበረን። ብጣዕሚ ፅቡቕ ወዲና ዋላቲ ቀይሮሞ ዘለዎ ሜዳ ከዓ ፅቡቕ ማሲ ነቲ ኣብ ካልእ ሃገር ኬድካ ትፃወተሉ ዘሎ ሜዳታት ኣረኣይካ ብጣዕሚ ፅቡቕ ሓሳብ እዩ ኣምፅ እዮም
1: ሞ ሻምፒዮን ኮይን ክልኽ ሕጂ ናይ ኤርትራ ናይ ጁኒር ናይዚ ዓመት 226 እስኪ እዚ ዓወት እዚ ንዓኸ ከመይ ተሰሚዒ ኩሉ ሕጂ
2: ዝዓወት እዚ እንደይ ናይ ውሓቂ እየ ተሓጉሰ ዘለኹ እንደይ ዝኾነ መግለፂ የብለይ ብጣዕሚ ግን ተሓጉሰ ኣለኹ
1: እሞ ኣብዛ ዓወት ግዜ ኣዝተዋፅኦ ዝገበሩ ኣካላት ከምኡውን ውልቀ ሰባት ህልዮም ንዑም ናይ ምስጋና ዕድል ተለኪ ዕድል ብምሃብ ክንፋኖወኪ
2: መጀመርያ ጀሚሮ ዘፈፀመኒ ልዑል ፈጣሪ ክብሪ ምስጋና ኒኹኖ ካብኡ ንወለደይ ኣብዚ ዓወት እዚ ፅቡቅ ገይሩ ዘዳለወኒ ከዓ ሚካኤልቲ እኳ ኣሰልጣኒ ብዓብዩ ከዓ ዘባ ደቡብ ጋንታና ማለት እዩ ፅቡቅ ዝኾነ ኣዝተዋፅኦዮም ገይሮምልና ብጣዕሚ እዩ ኣብ ኩሎም ተፃወቶም ብጣዕሚ ተገዳስነት ዘለዎም እዚ ዓወት እዚ በቃ ሳለኦም ካብኡ ከዓ ኣማን ዝበሃል ከዓ ቲፎዘይ ብልዑል ኣስተዋፅኦ ሳይክል ገዚእለይ ኣኮይ ከዓ ከምኡ እዚኦም ሰባት እዚኦም ብፍሉይ እየ ዘመስግኖም ካብኡ ከዓ ጋንታና ንዓኸ ከዓ
1: ኣዚና ነመስግን ቀኒልና እኳ ሓጎሰና ሻምፒዮን ኤርትራ 226 ናይ ጁኒር ደቂ ኣንስትዮ ኤርሜላ ስሙር ክብረት ኣበለይ ተቀዳዳሚት ክለብ ዞባ ደቡብ ሱዛን እንኳዕ ሓጎሰኪ ሻምፒዮን ናይ ደቂ ኣንስትዮ ኤርትራ ሻምፒዮን ኤርትራ ማለት ናይ ደቂ ኣንስትዮ ኮይን ክለኺ ስከ ፀወታ ከመይ ነይሩ
3: መጀመርታ የቀኒለይ ፀወታ ብጣዕሚ ፅቡቕ ነይሩ
1: ናይ ሎሚ እንታይ እስትራቴጂ ሒዝክን ይኸናትኸን ከም ጋንታ ብውልቂ ክኸ
3: እዎ መጀመርታ ብጣዕሚ ኢና ፅቡቅ ተዳሊና ካብ ቀፂለ ኣነ ዝፊለ ማለት እዩ ሃዲምካ ኣብ ምጥቃዕ እዩ ብከምኡ ከዓ ኣሰልጣኒ ዝሃበኒ ገይረ ማለት
1: ፀወታ ክዛዘም 6 ኪሎ ሜትር ምስ ተረፎ ኢኺ መጥቃዕቲ ፈፂምኪ ተዓዊትኪ ኣብ ከመይ ኩነታት ኢኺ ፈፂምኪ ያስከታ እንታይ እያ ነራ ተዕልልና
3: እቲ ኮርሶኮ ትርር ዝበለ ነይሩ ንመጀመርታ ግዜና ከ ኣብዚ እንዳሰገን ዝበሃል ኮርሶ ገርና ወላ ንዓይ ዝኸውን ቦታ እዩ ተዳልየለየ ኣብ መወዳእታ ክገብር ብኣሰልጣነ ተዋሂብኒ ማለት እዩ 6 ኪሎ ሜትር ገለ ክተርፎ ከዓ መጥቃዕቲ ገይረ ክዕወት ኣላኽኢለ ማለት
1: እዩ ምጥምማት ክንድዩ ነቲ ፀወታ ዝሒሉ ውዒሉ ከመይ እዩ ስከ
3: እዎ ምጥምማት እዩ ቁሩብ ከዓ ንፋስ ብርትዕ ኢሉ ነይሩ ኪሎ ሜትር ከዓ ዳሓን ስለዝነበረ ፅቡቅ ተወዲዩ
1: ሞ ሻምፒዮን ኮይን ክለኺ ሕጂ ዝስማዓክ ዘሎ ስምዒት ክትገልፅልና
3: ማራ ተሓጊሶ ኣለኹ በቃ እንድዒ ሓጎሰይ ክገልፆ ይክእልኒ ብጣዕሚ ተሓጊሶ ኣለኹ ተዳልየለየ ከዓ ዓመት ሙሉእ ተዳልየለየ በቃ ብጣዕሚ ተሓጊሶ ኣለኹ
1: ሞዚ ሓጎስኪ ንመንቲ ውፊ ተመስግኖዮም ኣካላት እውን እንተልዮም ኣሕፂርኪ ክትገልፅልና
3: ዓወተይ ንደየ ዘወፍዮ ቀፂለ ከመስግኖም ዝደሊ ነቦይ ንደይን ብጣዕሚ እየ ዘመስግኖም ቀፂለ ሞራል ዝህቡኒ ኣብ ጎነይ ኮይኖም ኩሉ ነገር ማለት እዩ ሳይክል ዝህቡኒ ቲፎዘይ ብምሉኦም ንዘባ ደቡብ ካ ብጣዕሚ እየ ዘመስግኖም ንደቂ ጋንታይ ብጣዕሚ እየ ዘመስግኖም እንደ በቃ ማራ ተሓጊሶ ኣለኹ
1: እንኳዕ ሓጎሰኪ ሻምፒዮን ኤርትራ ናይ ደቂ ኣንስትዮ 226 ሱዛን ክብረት ኣበልና
3: ቴንክዩ ሓጎስ ኩላትና
1: የቀኒልና ክብረት ኣበልና ናርዶስ እንኳዕ ኣብዚ ውቃዕኪ ናይ ትሕቲ 23 ዓመት ሻምፒዮን ናይ ኤርትራ ኮይን ክለኺ እስከ ፀወታ ከመይ ነይሩ ናይ ሎም እያ
4: ፀወታ ድሓን ነይሩ ንፋስ ቁሩ ብርትዕ ኢሉ
1: ሞ ንእንታይ ዓይነት እስትራቴጂ ሒዝኪ ኺ ኣትኺ ምስ ደቂ ጋንታኺ ከመይ ነይሩ ኸ ብሓፈሻ
4: ጋንታና ዓወት ሕሊፍካ ዘይምሃብ ማለት እዚ ሃድማ ነረንዋና በዓል ሱዚ ሱዚ ሃዲማ ተዓዊታ ካብ ግሩፖ ድማ ኣነ ካደይት ረኺባ ኣነርትዮንስ ረኺባ ማለት
1: እዩ ኣብዚ ናይ ሎሚ ውድድር ብዙሓት ደገፍቲኺ ስምኪ ዝተፃሓፎ ማልያ ተኸዲኖም ከሰኒኺ ውዒሎም እሞ እስከ ከመይ ተፀቢኺዮ ዲኺ እንታይ ነይሩ ትስምዒት
4: ብደገፍተይ ማራ ተሓጒሰ ማለት ሻምፒዮን ኣነሲ ወላ ቅድሚኡ ከይትዓወትኩ ከለኹ እዮም ዝድግፉኒ ነይሮም ማለት እዩ ገና ካብ ዓወት ቅሩብ ርሕቕ ኢለ የ ነይረ ሕጂ ግን በቃ እንድ ኣይ ማስ ማራ ተሓጊሰ ብደገፍተይ ማለት እዩ ማራ ከመስግኖም ሓድሽ ዓድን ማይ ኣባሻውልን ካብ ልበይ በቃ ከመስግኖም ይፈቱ በዚ ጋጣሚ
0: ሞ ዝዓወትክ እዚ ንምንት

0: ትብዮ እንታይ ከመደብኪ ናይ መፃ እንታይ ና ክንፅበ
1: ናይ መፃ ካብዚ ንላዕሊ ዓወተይ ከዓኒ ንሚኪኤል ቱኩ ኤንድ ደገፍተይ ከዓኒ ንብምልኦም እዚኦም ሓድሽ ዓድን ማይ ኣባሻውድን ንዖም በ ዓወተይ ንዖም ሂበዮም ኣለ
0: መደብኪ እንታይ ትብል ካብዚ ዓወት እዚ እንታይ ና ክንፅበ ካብ ናርዶስ
1: ካብዚ ንላዕሊ ኣብ ዝመፅእ ቅምፀታዊ ውድድር ካብዚ ንላዕሊ ኮይና
0: ኣዚና ና ንምስግን
1: ጋንታይ ከዓኒ ከመስግነ በዚ ጋጣምዚ ሚዛን ንሚዛን ካብ ብልበይ በቃ ንሚዛን ጋንታና ብምልአን ብሓፈሻ እን ሚዛን ግን ቀንዲ ንሚዛን ካብ ልበይ የመስግና
0: ተረፈለና
1: ምስጋና ንኩሎም ጋንታና
0: የቀኒልና እንቋዓ ዝከዓከ ክብረት ሃበልና የቀኒለይ ክብረት ሃበለይ ፕረዚደንት ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ኣቶ ተመስገን ረዳእ ናይ ሎም ዓመት ሻምፒዮን ኤርትራ 2026 ፈሊምሎ በዚ ናይ ደቂ ኣንስትዮ ከም ድማ ናይ ፓራሳይክሊን እስከብ ሓፈሻ እንታይ ዓይነት ውድዳት እዩ ተሰሪዑ ዘሎ ሓፈሻ መብሪ ክትበን ሕፂርካ
2: የቀኒለይ ሚኬለ ብሓፈሻ ዘሎም ድረኣናዮ ናይ ደቂ ኣንስትዮ ጁኒየር ኤሊት ኣንደር ፔንስሎም ውዒልና ኣለና ናይ ሮድ ማለት እዩ ከምኡውን ናይ ፓራሳይክል ጀሚርና ኣለና እቲ ቻምፒዮን ኤርትራ ግን ክሳብ ሰንበት ክቅፅል እዩ ፅባሕ እውን ናይ ታይም ትራያል ናይ ደቂ ኣንስትዮ ናይ ደቂ ተባዕትዮ ናይ ኩሎም ውድድር ኣለና ሰንበት ከዓ ናይ ደቂ ተባዕትዮ ናይ ሮድ ኣብ ውሽጢ ከተማ ስመር ኣለና ማለት እዩ ስለዚ ከምቲ ልሙድ ናይ ዝሓለፈ ዓመታት ውድድር ዳርጋ ፍልል የብሉ ምናልባት ኣብ ውሽጢ እዚ ዝነበርናዮ ናይ ሎም መዓልቲ ግን ፍልይ ዝበለ ነተን ደቂ ኣንስትዮ በዳሂ ቦታ ነይሩ ባሃልካል
0: ናይ ደቂ ኣንስትዮ ቀፃሊ ካብቲ ዝንቀፋሉ እቲ ናይ ግዜ እዩ ክሳብ ሕጂ እዚ እውን ሃገራዊ ፌደሬሽን ኮነ ከምኡውን ፌደሬሽን ቅድም ብሽክለታ ዞባ ማእከል ዝኮነ ፍታሕ ወይ ከዓ ስጉምቲ ክወስድ ኣይከኣለን እሞ እንታይ እቲ መፍትሒ እስከ ክኸውን ዝኽእል
2: ፅቡቅ ሕቶ እዩ ምናልባት ተን ናይ ደቂ ኣንስትዮ እቲ ኣካይዳ ካብ ግዜ ናብ ግዜ እናጎደለ እዩ ዝኸይድ እቲ ምክንያት ሕጂ ናይ ሕልና ጉዳይ ሰብ ኣብ ውሽጢ ኣበይ ክበፅሐ እንታይ ክገብር የለን ተን ደቂ ኣንስትዮ በዓለን ካብ ውሽጢ ተደተበጊሰናሉ ስጉምቲ ወሲድካ ስጉምቲ ወሰድካን ዝቅየር ለውጥ የለን ካብ ውሽጢ እቲ ናተን መንፈስ ጀሚሩ ካብ ውሽጢ እቲ ናይ ጋንተአን መንፈስ ጀሚሩ እቶም ኣሰልጠንተም እቶም ሓለፍቲ ናይ ክለባት ግን ክሰርሕሉ ዘለዎም ምጉያይ ዘይተረፈ ምጉያይ ዘይተረፈ ንህዝቢ ዘሐጉስ ንዓኻ ንቐፃሊ ዘሰጉመካ ውድድር ክትገብር ናይ ሕልናካ ጉዳይ እዩ እዚ ኩሉ ተዓዛባይ መፅኡ እዚ ኩሉ ዝሰንውን ምጉያየን ዘይተረፈን ከምዚ ኣብ ውሽጢ ዝግበር ሞ ከዓ ንቻምፒዮን ብከምዚ ርሕቐት ክኸዶ ስክፍታይ ግን ንሕና ዋላ ሓንቲ ንወስዶ ስጉምቲ የብልናን ምክንያቱ ብስጉምቲ ዘዕረ ኣብ ውድድር ብሽክለታ የለን ንዕአን ብዝጥዕመን ኣብ ውሽጢ ሕልንአን ብዝወቕሰን ናብ ዝለዕለ ደረጃ ክንበፅሐ ኢና ተዋደደርቶም ክኾኑ ኢና ኢለን ሰንቲ ሓሳብ ኣቅሪበን ምስቲ ናይ ክለበን መደብ ምስቲ ናይ ቶማ ሰልጠንተን ዝቦን ኣዋሂደን ሰንቲ ሰሪሐ ፅቡቅ ክመፀ ክእል ብዝተረፈ ናይ ግዜ ደረት ጌርካ ናይ ሽልማት መቕፅዓት ጌርካ ናይ ገለ ጌርካ ዘዕረ ጉዳይ ኣይኮነን ዋላ ቀፂዕካዮን ዋላ ይቀፂዕካዮን ብከምዚ ከዓ ዝክየድ ስፖርት ካ የለን ስፖርት ክዓብየ ኢሉ ዝብገስ ሰብ ተልዩ ጥራይ ዝዓቢ ዓብኦ ዝኽእላ ድማ ሳተን መሳትኦን ቆልዑት ምስአን ዝጀመሩ ደቂ ተባዕትዮ ኣበይ ክንደይ ስፒድ ከዱ ኣለዉ ሳተን ንምንታይ ከምዝኮና ኣለዋ ኣብ ሕልንኦም ናይቶም ክለብ ናይቲ ኣሰልጣኒ ናይታ ተቀዳዳሚት ዝመፅእ ጉዳይ እዩ
0: ሞ ናብ ህዝቢ ብዛዕባ እቲ ፅባሕ ዓርቢ ከምኡ ድማ ዝመፅእ ሰንበት ዝካየድ ውድድር ተመሓላልፎ መልእክቲ ተለካ ዕድል ብምሃብ ክሰናብተካ
2: እዚ እቲ ልሙድ ንገብሮ ውድድር ህዝቢ ኩሉ ግዜ ብጎንና እዩ ውድድር ሰሪዕካ ህዝቢ ተዘይብሉ ተዓዛባይ ተዘይብሉ መቐረት የብሉን ግን እቲ ህዝቢ ብዝተኽኣለ መጠን ነቶም ተቀዳደምቲ ድሕነቶም ብዘውሕስ መንገዲ ተቀዳደምትን ዝኾነ ተዓዛባይን ዘይህሰየሉ መንገዲ ሂወት ኣብ ሓደጋ ዘይኣተወሉ መንገዲ ጌርና ነቲ ውድድርና ክንዛዝም ብዝተኽኣሉ መጠን ከምቲ ናይ ዝሓለፈ እዋን ፅቡቅ ጭውነት ዘለዎ ተዓዛባይ ህዝቢ ከተማ ድማ ኣጅኹም ክብለና ተስፋ ንገብር ብከምኡ ከዓ እቲ መልእኽተይ ዘሕልፈሎም

ሻምፒዮን ኤርትራ 226 ፅባሕ ዓርቢ ብናይ ግዜ ናይ ውልቂ ውድድር ማለት ክሮኖሜተር ቀፂሉ ክውዕል እዩ። እዚ ውድድር ኣብ ከባቢ ማይ ድምነት ዝካየድ ኮይኑ ተቐዳድምቲ ብክልቲኡ ፆታን ደረጃ ዕድመን ክሳተፉ ምዃኑ ካብ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ዝተረኽበ ሓበሬታ የረድእ።

0: ዓበይቲ ኣዳም በዲር ኣዝማምኖ እላ ርእካ መሳእለት እንሳንያታ እዚ እንተቅረፅ ሓውካዊ ሓዋትካ ኣሎማትሕን እግድካማ ፋይደት ባ
1: ዳእሚ ፋይደት ብድዩ ፋይደት ርእት የለክ ደሚያ እንደ ጫማ ካሬታ ዳምኑ ግል እንሳ ትሓዚን የለኪ ኣዛና ርእሸ ወለፍ እቡ ልክና ቀሪኪ ትፋላ ሰበትሃላ ወለ ቀርበቸ ፃዕዳ ትርእየለይኪ ሓበት ደም ኣለባ እዛ ደም ለበልስ ብክም ንገብህብኒ ዋላ ሰረረታት ሓገልኒ
2: ሰላሙ ዓለይኩም
3: መርሓባ ኣህለን ሃሽም ኣርሕብ ኣርሕብ
2: ምን ኣራሕብለነ
1: ኣነ የበለይ ሓጀታት ኣምዕል ትምባክ ኣምዕል ፈንተው እግላ ካላስ እሊ በስ ዓደም ሽቁል ትል ሽቁል ሰኖ
2: ሽቁል ኣምዕል ትምባክ ትርኢ ከለ ሸከሱ ለመረት ወለ ኣኬ ትርኢ ከለ ኣምዕል ናዮም ርኢካ መትበርዖ ደም ለከፋትለሱ ቅደም ፋጨል ከፎ ትበልበለል ስሜኒ ስሜኒ ነጃት እቲ ማለለ ህያብ ወለክለናይለ ደም ምንየትካ ትምሽ
0: እምራትካ ትምራት
2: ሓቆ ምንየትካ ጣይ ተሓገሉነ ንየት ኣለምና ነተ ይኮን ሸከሱ ንየት ኣለምና ንሕና
0: ውላድ ውላድ የለና ትወድልኩም ቅረፀቡኩም ሓልፍ ኣላ ዓርኡ ንበላ ሎ ንገስት ዘሎ ከላብ ሎ ወለቱ የፋርሓሚት ጎ እንት ምኒናት ሓምቆ ቅረፀ ክነፀ በገሶ
2: ላላ ማዝ ክምሰሊ ይኮይ እላ ኣምዕል ህያብ ናይ ደም ክምሰለም ኤምረት ከለነጃት ቤለ ቤለዋ እብረደ ወርድዋንቱ ሕልቢ ወድራርየ ወብዕደ እንደ ትብሉ ትለነስኢደ ንዲኮም ብሉይኮም ሓቆዋላ ረዳ ተለኪ ወለይ ረዳ ክርአና ያጊሕትላ ከተረድ
0: ኩም ሊተ ተይበኩም ሚተ ሊተ ተይበኩም
4: ደሚ እንሳንየት ሓበለኩም ሄን ብሒለ ትግልተቦት የ ለቕነፆ በገሶት በገሶ
1: ኣመቶ እስግለ ትፋሃመና እምልሃይ ከብሪድግና ሓረየ ሕርየት ንፍስ ለትበሃለለይ ብሽሽ ሓር ኣመቶ እንትንዎ ስለገበይ ናይ ላ ፍህሞ ስሕታታ ኣለይ ኣመቶ ስ ገበይ ክ ስሕታት እንተ ነጃት እንተ ታሓሰ ኣፍሂማ
0: ሓልቶ ሎም ዓደን ፋሃም ኣለቦ ርሖም በስፋት እዮም ኣሎ ከማ እንቲ ትየልክላኪን ደሚሮም ኖስግሉ ቀስቅሶም ንታናበስ ንጌስና
4: እብኣማይ ሸቕል ደሚርቱ እሎም ሄ ከም ቤሎም እቲ ሕመየት የሎ ውቲ ሓምደ የሎ እምኩም ዋልዳይትኩም እንታይብ እንትም ሓኮቤኩም እብደሚርኩም ይለየኩም እዚ ሕና ኣርባሓት ግና ድሕን ብጉሳ ምለና
3: ቅረፅንሕልቢሓበቅስትምብሓትበከሎ
5: ኣብ ዕያል ኣነ ቅድም ላ ሃይበ ሰበት ኣና በስ እፈርህ ኣለኮ
6: ኣፊርኩም ፈርግ ሓተይ ትፍርሕ ኣበይ ትገቢኒ
5: ኣነ እሊ ደም እበር ርኤካ መራእ ፈርህ ምኑ ንተኣመራ ነብእካ ኣዘ ገለ ሓስላ ይቸ ምንገብ መስሉ የሸጠረፅካ ኣለበስ
6: ወለይ መስኡልት ቀደመላ ትረሸ መርህልት ዲ ምን መስኡልትኪ ሓረየ ምትገብል ግዳሓን ክትፈርለ ሃተይፍርሂኒ ኣነ ግታ ኣምሪ ቀደምላ 20 ወቅት ደምሃብኮ ሓበት ጋቢ ኣና ግ ሓተ ይገኩ እንቲ መ ደምሃብኪ እለትገባእ ኣለብኪኒ ሓረየ ግታ ኣምሪ ደም ሂበት ግልክየኒ ሰኒት መንፋዓት ብድቡ
5: ያሞ መንፋዓት ክትሃለ ዲ ኣብ ዕያል ደም ተሓለፍ ዲ መርገማ ሕለየት ላኪን ስምዓና ኣብ ዕያል ሓርቸ ጅውከት ወነጃት ዲብለያ ትበ
4: ህላያ
6: ህለያ ዮም ኣምበል ሓግል ደሚር ወብዓፍት መስኪን ላቱ ኩሉ ዘለ ኣርዋሕ ብትወለ ንከስክስ እግልህብ ገይስ ኣሎ እንተ ምንታ ሓምቀ
5: ስነቕላታ ሓምቀት ኣነ ላኪን ፈርሃት ብድብ ነፈስተ ኣይኮን ሕሻካ ወሓረ ኣብ ዕያል ኩሉ ኣዳም ከምሰለየካ ኣይትንስኡኒ ኣዳም ለልእምር ወላ ይልእምር ወሓጥር ወፈራሕ ከመላሕ እየ ኣምር
6: ኣማንኪቱ ኣማንኪቱ ዮም ለይሃባ ፈጅር ለህይብ ሂበደም እየ ክል ወቀት ሃለየት እዘ ኣነ ሰልማ ኣብል ኣንፋር ለው ምፃና ባይላሚ ዓሎ እሎም ግሊጊስቱ እንቲ እንዳ ሓለፍኪ ምስሊ ዓመቸ ጅውከት ወነጃ ፀኒሒ ንግዓሬ ከየቱ
5: ካላ ሰኒ ወደይካ በስ ኣብ መትርሕካ ወደግስ
6: መርሓባ መርሓባ ሰለሚ
5: የለ መርሓባ

0: ስለቱ በላል አምናን ያ ራጅል
1: ማለይ ማለይ ሃ بس رب ነገር ምጭ ረይከ رب ነገር ምጭ አለ بس ረይከ መደውራር ፈርልኩ መደውራር
0: ያ አዘ ፈራቶ ግራማት ዋላ በለቡኒ ሰማን ለጋ በጋስና በጋስናቱ እግል ደሃንገቢል ትብሎ ተደፋርስ አልከማኒ
1: አልኩ ብላ ያራት ወት ዋላ በለብላ ኪም ማለይ ፈረጨክ ለሽር ሐቅ ምን ሐቆቄት ማምሽ ከሱቱ ለጋ
0: ሐቅ ምን ሐቆቃት ላኪን ሰማን ሀሽም ሰማን ለከ ማን ابشر كبلك عليكو حطر اول كما انا فاغره عليكم من كردون ناي فرحت فغر وتق ادميكا امتش جوكت ونجات وسلمى الين الدور قلت حطرت بلاك عليكم
1: ابشر بس قدمك بانقدم ازاك

0: ሓባር ኣለዉ በስሊ
1: ብላካ
2: ቆልቲ ግባእት ከለቀምኒ ኩሎ ብዚ ግባን ገዛ መለሰ ኣለዉ ንሶም ለ ከመይ ላ ተዓሪኩማ እዩ ዝመ ኣለን ሓበተኒ ጫማም እየ ተባብ ግሎ ብልውኒ ክረሱ ይገይዘ ይገይዝ
0: ርአኩም ሕሴ ኣርዋሓተ ገላ ድሓኖት ገለ ደወል ወደ ክፎ ባህ ትብላካ መስለኪ ማብሱጥ ኣለየኩ ኣነ ሓደንቲ ኣነመ ወደይክ ከኮ ከጨራ በለየክ ብላኣነልሃኮቱ መርሓባ መርሓባ ውላድ ብላኣለው ሊት ማጣዮም ከለው ውላድ ማጣዮም ከለው ከበቶም እዮም ርአኪ

0: ሰላም ፈነወ ኤርቲቪ ኣብ ምክትታል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ሎሚ ሓሙስ ራ ሓሙሽተ ሰነ ፍርቂ መዓልቲ ፈረቓ ስላለዎ ዜናታት ውሽጢን ወፃእን እንሆ ዜና ዘቕርበልኩም ለዋም ተኽለ ክትከታተሉ ናብ ክብሩ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ኤርትራ ኣብ ናይሮቢ ኣብ ዝተኻየደ ፅምብል መዓልቲ ሕብረት ኣፍሪቃ ተሳቲፋ ኣብ ንኡስ ዞባ ሰገነይቲ ኣስክሬናት ሰማዕታት ኣብ ናይ ክብሪ ቦትኡ ዓሪፉ። መዓልቲ ሰማዕታት ኣብ ኢጣልያ፣ ጀርመንን ነዘርላንድስን ብልዑል ሓበን ተዘኪራ። ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ምስ መራሕቲ ሕቡራት ኢማራት ዓረብን ኩዌትን ዝርርብ ኣካይዱ። መራሕቲ ፈረንሳ፣ ጀርመን፣ ኢጣልያ፣ ፖላንድን ብሪጣንያን ኣብ መዳይ ኢንዱስትሪ ምክልኻል ዝካየድ ምትሕብባር ክሕይል ተሰማሚዖም። ኣብ ቨነዙዌላ ብዝተኸስተ ማንታ ሓደጋታት ምንቅጥቃጥ ምድሪ ከቢድ ሰብኣዊ ንዋታውን ትሕተ ቅርፃውን ክሳራታት ወሪዱ። ኣብ ዝርዝራት ክንሰግር፣ ኤርትራ ብመንገዲ ኣብ ኬንያ ዝርከብ ኤምባሲያ ኣብ ናይሮቢ ኣብ ዝተኻየደ ፅብብ 23 ዓመት መዓልቲ ሕብረት ኣፍሪቃ ማለት ኤዩደይ ተሳቲፋ። ኣብቲ ብምትሕብባር ኣብ ናይሮቢ ዝርከባ ኤምባሲታት ኣፍሪቃ ዝተዳለወ ኣፍሪቃዊ ፅምብል ኣምባሳደር ኤርትራ ኣብ ኬንያ ኣቶ በየነ ርእሶም ከምኡውን ኣባላት ኤምባሲን ወከልቲ ማሕበረኮምን ከም እተሳተፉ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ። ኣምባሳደር በየነ ከም ዲን ዲፕሎማስያዊ ማሕበረሰብ ኣፍሪቃን ኣብ ናይሮቢ ዝርከቡ ምላእ ዲፕሎማሰኛታትን ኣብ ዘስምዖ መደረ ኣፍሪቃ ኣብ ክንዲ ካብ ወፃኢ ብዝውሃብ ትእዛዛትን ዘይርብሓ ግዳማዊ ውዕላትን እትም ትርመስ ናይ ገዛእ ርእሳ ሓያልን ብሱልን ጥምረት ክትሃንፅ ከም ዝግባእ ብምጥቃስ ኣህጉርና ካብ ናይ ግብረ ሰናይ ረድኤት ንላዕሊ ዓለማዊ እምነትን ዘላቂ ሽርክነትን የድልያ ክብል ኣነፂሩ። 25 ግንቦት 1963 ዝተመስረተ ውድብ ሓድነት ኣፍሪቃ ብ9 ሓምለ 2002 ብሕብረት ኣፍሪቃ እኳ እንተተተክአ ዓመት መፅእ እትዝከር መዓልቲ ሕብረት ኣፍሪቃ ግና እታ ውድብ ሓድነት ኣፍሪቃ ተመሰረተትላ ዕለት እያ። ኣብ ንኡስ ዞባ ሰገነይቲ ካብ ዝተፈላለየ ከባቢታት ግንባር ደቂ ኣምሓረ ከባቢ ደግራ መሬቶን ዕዋነትን ዝተኣከበ 10 ኣስክሬናት ሰማዕታት ኣብ ናይ ክብሪ ቦቱ ዓሪፉ። እዚ ብምክንያት 20 ሰነ ዝተወደበ ስነ ስርዓት ናይ ምውርራስ መደብ ብኮሎኔል ጴጥሮስ በኽረፄን ከምኡውን ማእቶታዊ ንጥፈታት ብህዝቢ ሰራዊትን ተመሃሮን ኣብ መካነ መቃብር ሓርበኛታት ዘጠቃለለ ከም ዝነበረ ወኪል ኤሊና ሓቢሩ። ኤርትራውያን ነበርቲ ኢጣልያ፣ ጀርመንን ኔዘርላንድስን ምክንያት 20 ሰነ ኣብ ዝወደብዎ መደባት ዝኽሪ ሓበን ንመሰሰኒ ማዕቅራሕ ድርሳ ማዕታት መዳቤ ስድራሱ ውኣትን ዝውዕል ገንዘባዊ ኣበርክቶ ገይሮም። ጋጠኛ ሳሙኤል ሃብቶ ሚካኤል መልክዕ ፀብፀብ ዘዳልዎ ትሕዝቶ ስቴፋኖስ ግርማይ ካቅርቦ እዩ።
1: በዚ መሰረት ኤርትራውያን ነበርቲ 17 ከተማታት ኢጣልያ ሽምዓ ብምውላዕን ናይ እግሪ ጉዕዞ ብምክያድን ሰማእታቶም ኣብ ዝዘከርሉ 39811 ዩሮ ንምስሳን ማዕከን ሕድሪ ሰማእታት ኣበርኪቶም። ኣብ ከተማ ሮማ ኣብ ዝተካየደ ስነ ስርዓት ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓ ፅዮን ጴጥሮስ ነቲ ዕለት ዝምልከት መልእኽቲ ኣቕሪቦም። ኤርትራውያን ተቐማጦ ጀርመን በብከተማኦም ኣብ ዘካየድዎ ናይ እግሪ ጉዕዞ ምብራህ ሽምዓ ከምኡውን ነት 20 ሰነ ዝገልጽ ስነ ጥበባዊ መሰናድኦ ዘጠቓለለ ስነ ስርዓት መብፅዕኦም ንትግባረ ሕድሪ ሰማእታት ተሐዲሶም። ኣብ ከተማ በርሊን ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወልዱ 20 ሰነ ሕድሪ ሰማእታትና ብስራሕ ንምትርጓም ቃልና እንሐድሰላ ዕለት ምዃና ብምጥቃስ ኩሉ ዜጋ ኣበርክትኡ ክዕዝዛ ዘኻኺሮም። ኣብ ከተማ ፍራንክፈርት ድማ ሓላፊ ህዝባውን ከማውን ጉዳያት ኣቶ ጣዓመ ሃይለ ሕድሪ ሰማእታት ጾር ናይ ነፍሲ ወከፍ ኤርትራዊ ከም ዝኾነ ኣገን ተገንዚቦም ብተመሳሳሊ ኤርትራውያን ንብርቲ 13 ከተማታት ኔዘርላንድስ በብወገኖም ኣብ ዝወደብዎ ናይ ዝኽረ መደባት ንመሰሰኒ ማዕከን ሕድረ ሰማእታትን መናበይ ስድራ ስዋኣትን ዝውዕል 44485 ዩሮ ኣበርኪቶም ኣብ ኣምስተርዳምን ሮተርዳምን ኣብ ዝተኻየደ መደብ ቆንስል ኤርትራ ኣቶ ክብርኣብ ተወልደ ከምኡውን ሓላፊ ህዝባውን ከማውን ጉዳያት ኣቶ ኢሳቅ ምናሴ ኣብ ዘስምዕዎ ቃል ጀጋኑ ስዋኣትና ኣብ ንዝክረሉ ትግባረ ዘሰከሙና ሕድሪ ክንግምግምን ቅርብነትና ደጊምና ከነረጋግፅን ከም ዘድሊ ገሊፆም ኤርትራውያን ነበርቲ ዊኒፔግ ካናዳ ብ21 ሰነ ኣብ ዝወደብዎ መደብ ዝኸረሓበን ድማ ስድራ ሰማእታት ንምሕብሓብ ዝውዕል ልዕሊ $3,500 ካናዳ ወፍዮም
0: ኣብ ንኡስ ዞባ ደቂ ኣምሓረ ምክንያት 20 ሰነ መዓል ሰሞታት ሰራሕተኛታት መንግስቲ ህዝብን ተምሃሮን ዘዋፀዎ ልዕሊ ፍርቂ ሚልዮን ናፋ ኣብ 18 ምሕዳራት ከባቢ ንዝርከባ ስድራ ስዋ ተዓዲሉ እቲ ገንዘብ 258,890 ናፋ ብሰራሕተኛታት መንግስቲ 243,270 ናፋ ብህዝቢ 19,272 ናፋ ድማ ብተምሃሮ ዝተዋፀአ እዩ ኣብቲ ዕለት ንስድራ ስዋኣት ዓይነታዊ ደገፍ ከም እተገብረ እውን ተሓቢሩ ኣመሓዳሪ ንኡስ ዞባ ደቂ ኣምሓረ ኣቶ የማነ ኣበራ ኣብ ዘስምዖ ቃል ንስድራ ሰማእታት ምድጋፍ ሓላፍነት ናይ ነፍሲ ወከፍ ዜጋ ከም ዝኾነ ኣረድዩ ኣብ ንኡስ ዞባ ሰንዓፈን ልዕሊ 3 ኣዋርሕ ብክልሲ ሓሳብን ግብርን ዝቐሰሞ ሙያዊ ስልጠና ዝዛዘሙ 81 ደቂ ኣንስትዮ ዝርከቦም 145 መንእስያት ብ23 ሰነ ተመሪቖም እቲ ብምትሕብባር ሃማማቴን መሰልጠኒ ማእከል ጽዮንን ዝተዋህበ ስልጠና ቴክኖሎጂ ኮምፒውተር ከምኡውን ደረቕን ተንቀሳቓስን ስእሊ ከም ዘጠቓልል ሓላፊ ሃማማቴ ኣብቲ ንኡስ ዞባ መንእሰይ ሃብቶ ኣብ ነጋሲ ሓቢሩ ኣካያዲ መሰልጠኒ ማእከል ጽዮን መንእሰይ ናሆም ኣብርሃም ብወገኑ ተምሃሮ ነቲ ስልጠና ብልዑል ተገዳስነትን ዲስፕሊንን ከም እትኸታተል እውን ጽቡቕ ውፅኢት ከም ዘመዝገቡን ብምሕባር ብስራሕን ንባብን ከማዕብልዎ ተላብዩ ወኪል ሰልጠንቲ ብወገኑ ንዝቐሰምዎ ስልጠና ኣብ ባይታ ወሬዶም ኣብ ረብሓኦምን ረብሓ ሕብረተሰቦምን ንከውዕልዎ ከም ዝፅዕሩ ገሊፁ ኣመሓዳሪ ንኡስ ዞባ ሰንዓፈ ኣቶ እድሪስ ዓሊ ሽከር ድማ በብእዋኑ ኣብ መንእስያት ዝግበር ወፍሪ ውፅኢታዊ ንክኸውን ንሰልጠንቲ ቀጻሊ ምክትታልን ምትብባዕን ክግበረሎም ተላብዩ ክቡራትን ክቡራን

ዝቕፅሉ ዝቕርብ ዜና ውፃኢ ንምክትታልኩም ደጊመ ብክብሪ ዓደም ኣብ ዜና ወፃኢ ክንሰግር ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ከም ኣካል ናይቲ ናብ ሃገራት ወሽመት ዓረብ ዘካየዶ ዘሎ ናይ 3 መዓልታት ዑደት ተማለትና 4 ሰነ ምስ መራሕቲ ሕቡራት ኢማራት ዓረብን ክዌትን ሰፊሕ ዝርርብ ኣካይዱ እቲ ዘተ ብቐንዱ ኣብ ክልተኣዊ ዝምድናታትን ዘባዊ ምዕባለታትን ዘተኮረ ምንባሩ ተቓሊሑ ማርኮ ሩቢዮ ንጋዜጠኛታት ኣብ ዝሃቦ መግለፂ ኣሜሪካ ምስ ሃገራት ወሽመጥ ዓረብ ዘለዋ ጥቡቕ ምትሕብባርን ምውህሃድን ከም እትቕፅሎ ኣረጋጊፁ ኣሜሪካ ፀጥታ መሻርክታ ዝኾና ሃገራት ወሽመጥ ዓረብ ዘዳኽም ስጉምቲ ከም ዘይትወስድ እቲ ላዕለዋይ በዓል ስልጣን ብተወሳኺ ሓቢሩ ፀሓፊ ጉዳያት ወፃኢ ማርኮ ሩቢዮ ነዚ ምብፃሕ ዝፍፅም ዘሎ ኣሜሪካን ኢራንን ኣብ ሞንገ ንኣዋርሒ ዝቐፀለ ኩናት ደው ንምባል ብ18 ሰነ 14 ነጥብታት ዝሓዘ ናይ ምርድዳእ መዘክር ድሕሪ ምኽታመን እዩ ይኹን እምበር ገለ ሃገራት ወሽመት ዓረብ እቲ ዝተኸተመ ስምምዕ ምስቲ ኢራን ኣብ ልዕሊአን ዝፈፀመቶ መጥቃዕቲ ዝመጣጠን ከም ዘይኮነ ብምግላፅ ነቲ ስምምዕ ዘለዎን ዘይዕጉብነት ይገልፅ ኣለዋ እዚ ከምዚ ኢሉ እንከሎ ኣብ ሞንጎ ኢራንን ኣሜሪካን ዝካየድ ቴክኒካዊ ዝርርብ ዝመፅእ ሰሙን ዳግማይ ክጅምር ትፅቢት ከም ዝግበር ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣሚቱሎ መራሕቲ ፈረንሳ ጀርመንን ኢጣልያ ፖላንድን ብሪጣንያን ኣብ መዳይ ኢንዱስትሪ ምክልኻል ዝካየድ ምትሕብባር ክሕይል ተሰማሚዖም እቶም መራሕቲ ትማል 24 ሰነ ኣብ ከተማ በርሊን ጀርመን ኣብ ዘካየድዎ ርክብ ኣብ መዳይ ኢንዱስትሪ ምክልኻል ጥቡቕ ምትሕብባር ምክያድ ወታደራዊ ዓቕሚ ኪዳን ሰሜን ኣትላንቲክ ኔቶ ንምድፋዕን ድልውነት ውግእ ንምርግጋፅን ኣገዳሲ ተራ ከም ዘለዎ ኣገንዚቦም ብዘካዚ ኣብ መዳያት ስርዓተ ምክልኻል ኣየር ሰብ ኣልቦ ስርዓታትን ሰብ ሰርሖ ብልሕን ዝካየድ ምትሕብባር ንምስፋሐን ምስ ኣሜሪካ ብቐረባ ንምውሃድን ቃልኣት እዮም ኣብቲ ኣጋጣሚ ቻንስለር ጀርመን ፍሬደሪክ መርዝ ሃገሪ ወታደራዊ ወፃኢታታ ክሳብ 2029 ናብ 3.5 ሜታዊት ካብ ጃምላ ሃገራዊ እቶታ ክብ ከም እተብሎ ሓቢሩ እዚ ከምዚ ኢሉ እንከሎ እቶም መራሕቲ ንዩክሬን ተወሳኺ ወታደራዊ ደገፍ ክወሃብ ከምኡ ውን ኣብ ልዕሊ ሩስያ ተወሳኺ እገዳ ንምፅዳቕ ኣብ ምርድዳእ በፂሖም ኣብቲ ርክብ ዋና ፀሓፊ ኔቶ ማርክ ሩት ብማንዛ ተሳቲፉ ነይሩ ትማል 24 ሰነ ኣብ ሰሜናዊ ክፋል ቨንዙዌላ ብዝተኸስተ ክልተ ተኸታታሊ ሓደጋታት ምንቅጥቃጥ ምድሪ ከቢድ ሰብኣዊ ንዋታውን ትሕቲ ቅርፃውን ክሳራታት ወሪዱ በዚ 7.2-7.5 ሬክተር ዝተዓቀነ ማንታ ምንቅጥቃጣት ዛጊት ልዕሊ 32 ሰባት ከም ዝሞቱ ዝሓበሩ ሰብ መዚ ቨንዙዌላ ሓያሎ ድሃዮም ጠፊኡ ስለ ዘሎ እቲ ቁፅሪ ክውስኽ ከም ዝኽእል ኣሚቶም ብዘካዚ ልዕሊ 700 ሰባት ከም ዝቆሰሉን ሓያሎ ህንፃታት ከም ዝዓነወን ብምጥቃስ ስዒቡ ዝተኸሰ ልዕሊ 20 ድሕረ ምንቅጥቃጣት ነቲ ክሳራታት ከም ዘዕበዮ ኣረድዮም ኣህዶታት ሲቪላዊ ድሕነት ግዳያት ንምርዳእ ዘካየድዎ ስርሒት ይቕፅል ኣሎ እቲ ምንቅጥቃጥ ኣብ ሰፊሕ ክፋል ቨንዙዌላን ጎረቤት ሃገር ኮሎምብያን ከምዳሰምዐ እውን ተፈሊጡ መንግስቲ ቨንዙዌላ ብሰንኪቲ ሓደጋ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅ ኣሎ ኣብ ቬንዙዌላ ኣብ 2018 ብዘጋጠመ 7.2 ሬክተር ምንቅጥቃጥ ምድሪ ልዕሊ 400 ሰባት ከም ዝሞቱ ፀብፃባት ይሕብሩ መንግስቲ ፈረንሳ ኣብ ሃገሩ ናይ ፈለማ መልከፍቲ ሕማም ኢቦላ ከም እተኸስተ ኣፍሊጡ እቲ ሓድሽ መልከፍቲ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ብነፋሪት ብዝኣተወ ፈረንሳዊ ዶክተር ከም እተመዝገበ እዩ መንግስቲ ፈረንሳ ዝሕብር ዘሎ ይኹን እምበር እቲ ዶክተርን ምስኡ ርክብ ዝነበሮም 5 ሰባትን ተወሽቦም ከም ዘለዉ ሚኒስትሪ ጥዕና ፈረንሳ ኣፍሊጡ እቲ ሕማም ኣብ ልዕሊ ህዝቢ ፈረንሳ ዘስዕቡ ሓደጋ ትሑት ከም ዝኾነ እቲ ሚኒስትሪ ብተወሳኺ ኣነፂሩ ሕማም ኢቦላ ካብ ውሱናት ሃገራት ኣፍሪቃ ወፃኢ ኣብ ኤውሮጳ ክኸሰት እዚ ናይ ፈለማ እዩ ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ልዕሊ 1000 ሰባት ብቫይረስ ኢቦላ ከም እተለኽፉን ልዕሊ 260 ከም ዝሞቱን ፀብፃባት ይሕብሩ ኒጀር ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበርኛታት ክትስሕብ ወግዓዊ ሕቶ ኣቕሪባ እቲ ኣህጉራዊ ትካል መሳርሒ ነዳግመ መግዛእቲ ኮይኑ ከም ዘሎ ብምውቃስያ ኒጀር ነቲ ናይ ምውፃእ ጠለብ ኣቕሪባ ዘላ ብመሰረት ሕጋጋት ኣህጉራዊ ቤት ፍርዲ ገበርኛታት እቲ ቀሪቡ ዘሎ ጠለብ ድሕሪ ዓመት ይትግበር ማሊን

ክነፋሰሉን ቅድሚ 9 ኣዋርሒ ተመሳሳሊ ሕቶ ከም ዘቕረባ ጸብጻባት የረድኡ። ኣብ ሓምለ 2002 ዝተመስረተ ኣሜሪካን ሩስያን ዝርከበን ብርክት ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ገበርኛታት ተኣማንነቱ እናጎደለ ክመጽእ ምጽንሑ እዩ ዝግለጽ። ሩስያ ኣብ ልዕሊ መሻርክታ ቤላሩስ ክወርድ ንዝኽእል መጥቃዕቲ ቀጥታዊ መልሰ ግብሪ ከም እትህበሉ ኣጠንቂቓ። እዚ ዝተገልጸ ቤላሩስ ምስ ዩክሬን ኣብ ዘደቡባ ከባቢታት ተኸትላቶ ዘላ ስርዓት ራዳር ምስ ዘይትነቕሎ ኣብ ልዕሊኣ ወታደራዊ ስጉምቲ ክወስድ ምዃኑ ፕሬዚደንት ቮሎዲሚር ዘለንስኪ ኣብ ዝሓለፈ ሳልስቲ ድሕሪ ምእማቱ እዩ። ሃገሩ ኣብ ልዕሊ ቤላሩስ ንዝወርድ ስጋት ኢዳ ጣሚራ ከም ዘይተዕዘቦ ዝገለጸ ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ዩክሬን ንኩናት ዘጋድድ ስጉምቲ ካብ ምውሳድ ክትሕየብ ኣተሓሳሲቡ። ሩስያን ቤላሩስን ንሓድሕደን ጸጥታዊ ውሕስነት ንምሃብ ዘኽእል ውዕል ኣብ መጋቢት 2025 ከም ዝኸተማ ዝፍለጥ ኮይኑ እቲ ውዕል ሓንቲ እየን ምስ እተጥቅዕ እታ ካልኦይቲ ስጉምቲ ክትወስድ ዘኽእል እዩ። ሩስያ ኣብ ልዕሊኣን ኣብ ልዕሊ ቤላሩስን ክመጽእ ዝኽእል ስጋት ንምምካት ኣብ ግዝኣት ቤላሩስ ኒክሎሳዊ ኣጽዋር ኣዋዲዳ ከም ዘላ ይፍለጥ። ኣብ 2022 ዝተወልዐን ኣብ 2022 ዝተወልዐን እናሰፍሐ ዝመጽእ ዘሎን ኩናት ዩክሬን ንጸጥታ ምብራቕ ኤውሮጳ ኣብ ሓደጋ ኣእትይዎ ከም ዘሎ ይፍለጥ። ንሓበራዊ ወታደራዊ ልምምድ ጃፓንን ኣሜሪካን ዝቃወም ሰላማዊ ሰልፊ ብ23 ሰነ ኣብ ጃፓን ተኻይዱ። ኣሜሪካን ጃፓንን ክሳብ 30 ሰነ ዝቐጽል ወታደራዊ ልምምድ የካይዳ ምህላውን ዝፍለጥ ኮይኑ ሰልፈኛታት ነቲ ልምምድ ዞባዊ ጸጥታ ስጋት ዝዕርግ ምዃኑ ብምጥቃስ ብትሪ ተቃዊሞሞ። ኣብዚ ኣብ ኦኪናዋን ከባቢያን ዝካየድ ዘሎ ሓበራዊ ልምምድ ካብ ክልቲኤን ሃገራት 11,000 ወታደራት ይሳተፉ ምህላዎም ተገሊጹ። ብዘይካዚ ኣሜሪካ ኣብቲ ልምምድ ናይ ማእከላይ ርሕቀት ስርዓተ ሚሳይል ትሳተፍ ከም ዘላ ተፈሊጡሎ። ኣሜሪካ ኣብ ጃፓን ልዕሊ 50,000 ወታደራት ኣስፊራ ከም ዘላ ዝጠቐሱ ጸብጻባት ጃፓናውያን ነቲ ወፍሪ ዝቃወም ተደጋጋሚ ናይ ተቃውሞ ሰልፊ ከካይዱ ምጽንሖም የረድኡ። ጃፓን ዝዓበየ ቁጽሪ ሰራዊት ኣሜሪካ ተዋፊሩላ ዘሎ ሃገር ምዃና ይጥቀስ። መጠን ናይቲ ኣብ ሰፊሕ ክፋል ኤውሮጳ ዝተኸስተ ልዑል መጠን ዋዒ እናወስኸ ብምምጽኡ ዘስዕቦ ጥዕና እውን ማሕበረ ቁጠባውን ጸገማት ክብ ከም ዝበለ ተገሊጹ። ምስ ተርእዮ ብዝተኣሳሰር ኣብ ፈረንሳ ጥራይ ኣስታት 50 ሰባት ከም ዝሞቱ ዝጠቐሱ ጸብጻባት ኢጣልያ፣ ስጳኛን ብሪጣንያን ኣብ ዝርከበን ካልኦት ሃገራት ዝለዓለ ናይ መጠንቀቕቲ ኣዋጅ ተመሓላሊፉ ከም ዘሎ ኣረድዮም። መንግስቲ ብሪጣንያ እቲ ክስተት ከውርዶ ዝኽእል ክሳራ ንምግታእ ልዕሊ 1,000 ኣብያተ ትምህርቲ ንጥፈታትን ከወንዝፋ ኣዚዙሎ። ደቡባውን ምዕራባውን ክፋል ኤውሮጳ በቲ ተርእዮ ሕልፊ ካልእ ከባቢታት ከም እተሃስየ ተገሊጹ። ኣብቲ ኣህጉር ተኻሲቱ ዘሎ ዋዒ 1947 እቲ ዝለዓለ ክኸውን ከም ዝኽእል እዩ ዝእመት ዘሎ። ክቡራትን ክቡራንን ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ኤርትራ ኣብ ናይሮቢ ኣብ ዝተኻየደ ጽምብል መዓልቲ ሕብረት ኣፍሪካ ተሳቲፋ። ኣብ ንኡስ ዞባ ሰገነይቲ ኣስክሬናት ሰማዕታት ኣብ ናይ ክብሪ ቦቱ ዓሪፉ። መዓልቲ ሰማዕታት ኣብ ኢጣልያ፣ ጀርመንን ኔዘርላንድስን ብልዑል ሓበን ተዘኪራ። ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ምስ መራሕቲ ሕቡራት ኢማራት ዓረብን ኩዌትን ዝርርብ ኣካይዱ። መራሕቲ ፈረንሳ፣ ጀርመን፣ ኢጣልያ፣ ፖላንድን ብሪጣንያን ኣብ መዳይ ኢንዱስትሪ ምክልኻል ዝካየድ ምትሕብባር ክሕይል ተሰማሚዖም። ኣብ ቬኔዙዌላ ብዝተኸስተ ማንታ ሓደጋታት ምንቅጥቃጥ ምድሪ ከቢድ ሰብኣዊ ንዋታውን ትሕተ ቅርፃውን ክሳራታት ወሪዱ።
ንምክትታል ኩሉ መስክር ብሰርፍ መደባት ኤርቲቪ ክሓድገኩም እየ ብወገነ ግን ብሮማንቲክ

እዚ 4-2 ክዛዘም እንከሎ ደቂ ምድበን ዝኾና ጋና ምስ ፓናማ ኣብ ዘካየደ ፀወታ ድማ ኣብ ውድእ ግዜ ብተራባት እንከሸቶ ጋናም ሓደ ባሎ ተዓፅዩም። ኣብ ካልእ ግጥማት እውን ሎም ዓመትስ ዝለዕለ ግምት ረኺባ ተበጊሳ ዘላ ፖርቱጋል ምስ ኮንጎ ኣብ ዝነበረ ግጥም ፖርቱጋል ምስ ድኹም ብቕዓታ ማዕረ ሓደ ብሓደ ክትፈላለን ከላ ኣባላት ትምድብ ዝኾና ኮሎምብያ ምስ ኡዝበኪስታን ድማ ኮሎምብያ 3-1 ብዓዊታ መራሒት ምድባ ክትከውን ክኢል ኣላ። ሃገራዊት ጋንታ ፖርቱጋል ኣብ ናይ ተማል ግጥም ኣብ ቀዳሞ ደቃያን ሸቶ ብመንገዲ ጀዋነበ ዝረኺባ ንፀወታ ብቐሊሉ ትዕወተሉ ከመሲላ ትንበር ኮንጎ ግን ቀላል ኮይና ፀናሓታን ማዕረ ማዕሪያ ብምፅዋትም ቀዳማይ ኤብሪ ኣብ ምዕፃው ብመንገዲ ዮዋን ዊሳ ሸቶ ረኺባ ምፀወታ ማዕረ ብምግባር ንዕረፍቲ ኣተዋም። ቅድሚ ሕጂ ኣብ 1974 ሓንሳብን መወዳታን ግዜ ኣብ ዋንጫ ዓለም ዝተረኣየት ኮንጎም ኣብቲ እዋን ኣብ ኩል ናይ ምድብ ግጥማት ተሳዒራ ብድምር ሸቶም 14 ብባዶም ተረቲዓያም ሕማቕ ታሪክ ገዲፋ ተኣልያ ፀኒሓም። ንስ ታሪክ ንምቕያር ብዛሓሸ ቃውማ ተወዲባ ሎሚ ዓመት ቀሪባ ዘላ እዛ ሃገራዊት ጋንታ እምበኣር ትማሊ ዋላ እኳ ዝያደ ሓይላ ኣብ ምክልኻል ጌራ ብምፅዋታም ዘለዋ ናይ ቀዳማይ መስመር ብቕዓት ብንፁራ ይንፀባረቕም ሓቕፋቶም ዘላ ፃወቲ ግን ንዊሕ መገዲም ክወስዝዋ ከም ዝኽእሉ ይግምገም። ኣብ ካልኣይ ግጥም ሃገራውያን ጋንታት እንግሊዝ ምስ ኩሬሽያን ኣብ ዳላስ ተራኺበን ወትሩ ከዋኸብቲ ኣኪባ ትቐርብ ግን ከዓ ብዘይፍረት ትምለስ እንግሊዝ ኣብ ናይ ሎሚ ዓመት ዋንጫ ዓለም ዝሓሸ መሳርሒ ሒዛ ቅሪባ ምህላዋ ዝእመን ኮይኑ ከመርኣያ እዚ ድማ ትማሊ ንመዘና ኩሬሻ ዓቢላ ብምንሳይ ክልተ ግዜ ብመገዲ ሃሪኬን ክትመርሕን ከላ ብናይ ምፅዋር ዓቕማ ትፍለጠ ኩሬሻ እውን ኣብ ቀዳማ ኤብረም ኣይሰነፈትን ክልተ ግዜ መልሲ ብምቕራብ ማዕረም 2-2 ኣዕሪፈን ነይረን። ኣብ ካልኣ ኤብረ ግን ዝተማሓደ ረሚዛ ናይ ፀናሓን ኩሬሻ ንማዕበላዊ መጥቃዕቲ እንግሊዝ ዝፃወሮ ብዘይምኽኣላ ምሸቶታት ቤሊንግሃምን ራሽፎርድን ኢዳሂባም 4-2 ተሳዒራ ድማ ምስ ዕዳ 2 ብባዶ ነጥቢ ናብ ካልኣይ ግጥም ኣማዕድ ያላ። ብዘይውሳን ፀወታያ ቶማስ ፓርቴም ቀዳሚ ግጥማ ዘካየደት ሃገራዊት ጋንታ ጋና ምስተነፈለማ እዋና ዋንጫ ዓለም ነጥቢ ንምውሳድ ተቐሪባ ዝነበረት ፓናማ ክትራኸብን ከላ ብዙሕ ሰሓቢ ፀወታ ብዘይምርኣይ ድማ ኣብ 95 ደቓ ካብ ዩረንኪ ብተራወታ ሸቶም ሓደ ባሎታ ዓዊታም ኣገዳስ 3 ነጥቢ ሓፊ ሰላም። ዝመፅእ ግጥም ሃገራዊት ጋንታ ጋና ኣንጻር እንግሊዝ ብምዃኖም ዘርኺባታ ዘላ 3 ነጥቢ ኣመነ ሓጋዚት ምዃና ዝእመም ኮይኖም ካብዚ ምድብ ድማ ነዚ ሃገር ስዒባ ንምሕላፍ ብፍላይ ኣንጻር ኩሬሽያም ገለ ንምግባር ካብ ሕጂ ክሰርሕም ከቢድ ዕዮ ገዛ ተቐሪብላሎም። ኣብ መወዳእታ ዝተኻየደ ኮሎምብያ ኣንጻር ኡዝበኪስታን ኣመና ፍልሊ ተመክሮን ብቕዓትን ክረኣየሉ እንከሎ ንፈለማ ግዜና ዋንጫ ዓለም ክሳተፍ ዕድል ረኺባ ዘላ ኡዝበኪስታን ንዝተዋህባ ትሑት ግምት እውን ብመጠኑ ሰጊራትያ ንኮሎምብያ ፈተና ቐሪባትላ ኣምስያ ብፍላይ ቀዳሚት ሸቶ ንምርካብ ብሉዊስ ዲያዝ ዝትምራሕ ኮሎምብያም ኣብ 4 ደቓ ካብ ሙኖዝ መሪሓ ንዕረፍቲ ክትኣትውን ከላም ኣብ ካልኣይ ኤብረ ድማ ኡዝበኪስታን ካብ ፋዙ ላይቨ ሸቶ ረኺባኳም ኣሰሚዳታ ትንበር ኣይዶንጌን ግን ሉዊስ ዲያዝ ኣብ 65 ደቕ ደጊም መሪሕነት ናብ ሃገሩ ከምፅኦን ከሎ ኣብ ውድ ግዜ ድማ ካምፓዝ ሸቶ ወሲኹ ሃገሩ ኮሎምብያም 3-1 ዓዊታ ክትወፅእ ኣላም። ባርከ ዝቐበልኩም ተዓዘብትና ናይ ሎም ትሕዝቲ ዕለታዊ ዜና ስፖርት እዚ ዝከታተልኩም ወይ ነይሩ ምክታልኩም የመስግን ሰላም።

ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ናብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ናብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝወሃብ ዓይነት ትምህርትን ልምምድን ናብነት ቤት ትምህርቲ ቴክኒካል ቤት ትምህርቲ ሕርሻ ካልእ

0: የጠቓልል እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ መሃብ ስሩዕ ኣካደማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብዘን ኣቐዲመን ክግለጻ ዝጸንሓ 4 ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታ ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኽን እናማዕበለን ይመጽን ይኸይድን ኣሎ። ብሕፅር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካደማዊ ትምህርቲ ኣብ ኮለጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣጉ ኣለልዮም ዝሕሾም ዝመርፅሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቂዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ዝተፈላለየ ቅርበት ወይ ኣቕርቦት የእንጉዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊትሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኸኣለ መጠን ክገልፅዎን ኣብ ባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ ንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ ንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስ ተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መጽናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃእ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ጸጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ጸጋታት ሃገርና ሓበሬታ ንኸተመሓላልፍን ንኸተውርስን ኣብ ምዕቃቦም ከዓ እወንታዊ ተራ ክትጻወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮለጃትን ዓለምና ክጽናዕ ካብ ዝጅምር ነዊሕ እዋን ኮይንዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

ሕጂ ስናይተይ መበገሲ እንጂ ዓመት ዓመት ኣብ ዘስተፍላለየ ቤት ትምህርትታት ዘስተፍላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘስተፍላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከ እዮሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ንሕና ኸ ኣይንገብር ንዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብዚ ጀመረ እቲ ሓሳባይ ማለት እዩ ንሕና ኸቲ ኮይና ናይ ማሕበራዊ ስነፍልጠ መዓልቲ

0: ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ምሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና። እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕርክ ንደይ ክምዕብል ከም ዝኽእል፣ ማዕርክ ንደይ ሓሳባት ከም ዘሎ፣ ማዕርክ ንደይ ሰፊሕ ምዃኑ፣ ኣብ ነንሕድሕዱ ምትእሳር ከም ዘሎ፣ ከምኡውን ምስቲ ካልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነ ፍልጠት ተባሂሉ ዝሕሰብ እውን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይ ና ጌርና እያ።
2: እንታይ ዝብል ኣባህል ኣሎ ንሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻላይቲ ዝበለፀት ግዜ ከ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምካሉ ኣዝዩ ምስጋና ግቦ ማለት እዩ። መደብካ ኣዝዩ ፅፉፍን ፅቡቕን ነይሩ ማለት እዩ።
3: ኩሉ ሞያ ስነ ናቱ ክብሪ ኣለዎ። ሶሻል ሳይንስ ናቱ ክብሪ ኣለዎ፣ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ። ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ከነርእዮ ስለዝደለና ኢና ማለት እዩ። ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ ንድሕር ጀሚርካ ከምኡ ኢልና እውን ክንገልፅ ፀኒሕና ኢና። ብዙሕ ጥቕምታት ኣለዎ። ኢትስ ኤ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና የና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ። ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ። ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፅና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕልን ታሕቲ ንብሉ ነይሮም እዮም። ንዑ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ። ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መጻኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ። ነዚ ንኸይኒ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ። ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ።
4: ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነ ፍልጠት እናትና ዕላማ እቲያ ስሎጋን ወይ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነ ፍልጠት ንማሕበራዊ ዕቤት እያ ትብል ነራ ወይ ማሕበራዊ ምዕባል እያ ትብል ነራ። እዚ ኸለ እንታይ ኢና ደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና። ሓደ ኣብ ማሕበራዊ ስነ ፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከ ናይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልቲኡ ቢንቶ ምዃኑ ማሕበራዊ ስነ ፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ክነርኢ ስለ ዝዘለና ናታ ቴማ ተጠቂምና ኣላ ማለት እዩ።
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾናሉ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክነእዘባ ፀናሕና ቅሪብና ለና ማለት እዩ።
5: ኣነ ሒትያ ዝነበርካ ርእስቲ ፖለቲካል ሳይንስ እዩ። ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ። ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን። ካብዚ መፅናዕቲ እዚ ዝፈለጥ ክኮን እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ። እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዖ ኢና፣ ግን ፖለቲካ እንታይ ከም ምዃኑ ግን ዝፈልጦ ብዙሕ ሰብ የለን። እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከም ምዃኑ ትምህርቲ እስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ።
6: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ። እዚኦም ድማ ስቴሪዮታይፕ ኤንድ ዲስክሪሚኔሽን ኤንድ ስቴሪዮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ። ሊንግስቲክስ ብሓፈሻ ሊንግስቲክስ ኣሎ ላንጉጅ እዚ ኢታት ኣሎ ማለት እዩ። እዚ ክንፈላለዩ ከለና ላንጉጅ ማለት ቋንቋ እዩ። ሊንግስቲክስ ድማ እቲ መበቆል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ።
7: ኩሉ ግዜ ብሉፅነት ክመፅእ እንከሎ ፍልልያት ኢካ ትፈጥር። ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ስለዓለ ኢልካ ክትነብሮም ከለካ እንታይ ይኾናሉ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ። ሕጂ መንእሰይ ዝበሃል ካ ኩሉ ግዜ እንታይ እዩ እቲ ፒላርስ ዓንዲ ናይ ሕብረተሰብ መንእሰይ እዩ። ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍልጠት ኮይኑ ድዩ እንተ ባህርያዊ ስነፍልጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቱ

0: ሕዚ ቀዳማይ ቀዳማይ ፀላው እንታይ ተይልና ስድራ ቤት ሓገዝ ዝኾንሎ ማለተይ ሕዚ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎሱ እንተኾይኑ ከ ወላ ሓንቲ እታ ኤፌክትስ ሓንቲ እያ ማለት እዩ እቲ ፅቡቅ ውፅኢት ኣብ ዝተምሃራይ ከነምፅእ እንተኮይና ግንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠር ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቶ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገሊሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንሱ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ ንመፃእ ከ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣተየ ክምዕብል ኽእል እየ ጂኦግራፊ እንተኣተየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣተየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅ እቲ መጀመርቲ ማለት እዩ ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ከ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኸፍሉ ዘለዎ ባይታ በበይ ንኸውን ይኽእል እዩ ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን ዶክተር ሃልዩ ከ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ ሕዚ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ስ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነቲ ሶሻል ሳይንስ ወይ ኣርት ሎ ናይ ዶኹማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነፍልጠት ዝበሃል ዓውደ ትምህርቲ ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ
3: ኣነ ኮ ናይ ሕማቓት እዩ ናይ ንፋዓት እዩ ዝበሃል ነገር የለን ኣብ ስትሪም ምምረፅ ማለት እዩ ትቐንዲ ዘገድስ ነገር ንዓ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ ኣነ ብዛ ነብሰ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ናይ ማይነፍሒ ናብ ክትከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም ካብዛ ነብሰ ጀሚር ከዓ ነእውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ርኣናዮም በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከ ፍልጠት ኣሎ ክገብሮ ዝኽእል ኣድማዕነት እውን ኣለዎ እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ በዓሎም ዳ ብድሌቶም ክኣት ወኢና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቓት ተባሂሉ ይኣቱ ኣብኡ ከዓኒ

0: ኣብእውን ክቕፅሉ ኣይክእሉን እዮም። እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና እንዳኣት ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ። እዚ ነገር እዚ ክንቂሮ ንደሊ ንሕና ዘለና ካብቲ ካብኣተን ዕላማታት እየን ዘአን። ሰብ ዘዝተፈላለየ ክእለታት ኣለዎ፣ ኣብ ዘዝተፈላለየ ከዓ ክድምዕ ይኽእል እዩ። ናይ ግድን ዶክተር ጥራይ ኮንካን ክትኮን ዘለካ ወረባት እቶም ካልኦት ከ ድያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ኸ ዓብ ሞያ ኣይኮነን ድዩ? ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ።
1: ነኖ እዚ ናይ ሕማቓት ኣይኮነን። ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና፣ ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና። ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም፣ ካብኣይ ጀሚርካ ማለት እዩ። ስለዚ ነዚ ንክንሕብር ድማ ሕግዘና ማለት እዩ። ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ። ግእዝ ድማ ብዙሕ ሰብ ዘይፈልጦሎ እቲ ቁፅርታት ኣፀሓሐፉ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ። ስለዚ ነዚ ድማ ንኸነንብብን ንኽንፈልጥን ይሕግዘና እዩ። ስለዚ ድማ ናይ ሕማቓት ኣይኮነን።
2: ወለክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ። እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱ ክንካይዶ ስለ ዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለ ዝደለና ኢና። መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለ ዝሕሰብ እዚ ሓሳብ እዚ ክቕየር ስለ ዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቶ ክላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርእዎ ዝወዓልኩም ብተምሃሮና ንሕና ጀስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉ ናት እዩ። ስለዚ እቲ ዝወዓለ ሲ ፅቡቅ መርኣያ እዩ። ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓዕት እዮም ኣውፅኦምሉ እሶም እውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቓዕት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም።

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ሂወቱ እንታይ ክኸውን ንደሊ ኣቐዲሙ ሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ፣ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርዩ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝመርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሑዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ እዩ። ናቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽንና ቆልዑት ነይሮምና እዮም ዓበይቲ ነይሮምና እዮም። ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ንክኸውን ተስፋ ገብር።
3: ኣነ ኣምላኽ ተፈቂዶ ትምህርተይ ወዲየ ሕጊ ክውድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምጋስ ክሰርሕ ደሊ።
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር።
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ፅዒርካ ጥራይ ካብቲ ዝደለካዮ ደረጃ ክትበፅሕ ትኽእል ማለት እዩ። ፃዕርን ብዙሕን ስራሕን ከዓ ይሓትት እዩ ማለት እዩ። እዚ ኣነ ካብ ቀደመይ ምንባብ ፈቱ ምፅናዕ ፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ። ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክምሃር ደሊ ማለት እዩ።
6: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት ይዓቢ ኮና ዝምዘርና

0: ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘደሊ እዞም ተማሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪዮ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፊሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፊሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብዚ ሴኮንደሪ ወይ ካልኣይ ደረጃ ቤት ትምህርታት ብዙሕ ኣይግበርን እዩ ስለዚ ብሕጂ እው እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይ ክፍሉ ኣለው እንታይ ይፅበዮም ኣለው እንታይ እንታይ ርእኦም ክኣቱ ከም ዘለው እዩ ትናህና ዕላማ ማለት እዩ
1: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ

0: ምዃኑ ወዲቑ ፀኒሕዎ እዩ። ሰባት ሒዞም እናመፅዮ
1: ኣብ ኢድና ከይዓርፈና ሰኪና ኢና ፀኒሕና። ኣብ ትሪ ክትካል ደረጃ ዝበፅሐ እዩ ዝመስል ሓለዋ ትጥፊ እዩ። ምናልባት ውሻዊ ሕማም ዝኸተሎ ረስሊ ክኸውን ይኽእል እዩ።
0: ብወገነይ ኮ ዝረአ ኣካላዊ ጉዳት ዶወፁ ኣይመስለንን እዩ ዶክተር። እዚ ሰብ እዚ ካብ ዝሓምም ኣዝዩ ነዊሕ ግየ፣ ምክንያቱ ኩሉ ዝኸባቢ ከም ዝሓመመ ይፈልጥ እዩ። እሱ ግን ጥዑይ መስሊ ይቐርበል ዶክተር። ኣይተሓዙለይ ኣብ ቃሬዛ ተደኒሱ ዘሎ ውፅእ ምዝንጣር ከይከውን እምበር
2: ብዛዕባ እንታይ ካሰረ ብቀረባ ትፈልጡ ዳ ኮንካ
0: እወ ከም ሰብ ብባህሪ ፍትዋ ኣይኮነ ብኸምኡ ካ መስለኒ ናብ ትካልና ምስ መፀ ካሓዊ ይኽእል ዶ ኣይክእልን ዝብል ኣዛራ ብዛዕባ ኮይኖሎ ሃንደበትና ብዓዲ ኩሉና ተገሸሲ እንታይ ኮን ከጋጥም ይኽእል ዝብል እምብዛዮም ተጨኒቖም ዘለዉ።
2: ናብ ካልእ ጉዳይ ትኮነ እዚ ሆስፒታል ናና ከምሓካይ መጠን ሂወት እንታሓን ዘገድሰን ዝከኣለና ፃዕርን ፍወሳን ሓዊስና ከነድሕን ትናይ ዝግባእ

0: ኦክሲጅን ኤፍሪቲንግ ተቀላጠፍ ተቀላጠፍ ህይወት ምድሃን ተቀላጠፍ ሀረብ ሀረብ ወጡ ተቀላጠፍ ካሉ እንታይ ምልክታ ተዓዝ ይኮነ
1: ብዙሕ እዩ ዶክተር ምልክታቱ ብዙሕ ጥራይ ዘይኮነ ኣሰካፊ እዩ ኣዝዩ ረስን ኣለዎ ካብ 45 ክሳብ 42 ዲግሪ ሰንቲግሬድ ምስ በፅሐ ኣይወረደን ናቲ ይመስለኒ ሃከፍቲ ካብዚሕ ነይሩ ወረ ኣሓሊፉ ዘይንቱር ቃላት እናድመፀ ብኣውያት መለት ነቕኒቕዋ እዩ
2: ብቡርቲ ኣንዛፍ ባሓል ፀኒዑ ሃንደበት ብዘሰንብል መገዲ ፀጥ ኢሉ ነፍሱ ዝሕልሕሉ ኣነ ዝሞተ መስና ነይሩ ተራዳይ ግን ንእሽተይ ትንፋሳላቶ እባ ዶክተር ካል
0: ቀስ ቀስ ሓኪም ምንታይ ባህርያት ክህልዎ ግባእ ተማይርኩ ሕጂ ተን ዝተዓዘብኩም ምልክታት ሓደ ባሓደ ክገዝ ንሕና ክንፀሪና ፃዕልና ተሰመረ ፅቡቅ ኣይኮነን ግን ሪፖርት ክትገብሩ ከለኹም ከም ሓካይ መጠን ርግእ ህድእ ይበሉ
1: ሕራይ ዶክተር ኣብ ርእሲ እዩ ዘይቋርፅ ውፃት ኣለዎ ክመፀና ከሎ ስርዩ ብኣዝዩ ቀጢን ውፃት በስሚሲ ይመፅና ካብ ንቕበሎ ድማ ውፃት ኣይቋርፅን ከማይ ቡንባ እዩ ዝውሕዝ ዘሎ
2: ሽንቲ ኣይቆፃፀርን ዘሎ ስጋ ሓጂ ሽን ዘሎ ዛጊት ክንዲምንታይ ፈሳሲ ኣትክኢሎ ዘገርም እዩ ዲሃይድሬት ኮይኑ ኣካላት ኩሉ ጨውተፊ እዩ እዚ ናይ ሽንፀገም እኳ ኣቐድም ኣቢሉኹም ጀምሮ ፓንፈር ጥቀም ምንባርን እቶም ደምፅ ወጋይስ ነይሮም ናይ ፎቅራይ ዋዛ ዓረት
1: ሽካል ዶክተር ንሕና እኳ ኮሌራ ከይከውን ጠርጢርና ነርና ሽንቲ ግን እንታይ ምፅ እዚ ፔሸንት እዚ ናይ ብዙሕ ዓይነት ሕማማት ምልክታት ዝተሓዋወሰ እዩ ምናልባት ሓድሽ ሕማም ዝኣተወ ከይኮነ ይተርፍ
0: በልኹም ዚኣ ንድሕሪ ኮይኑ ቅልጡፍ ረባሃቱ ንምርመራ ገብሮ ሳደሙሰት ንስቐቀልሽሽ ንቀላጥፍ ሃረብ ህይወት ንምድሓን ንቀላጥፍ ንቀልፍ ንቀላጥፍ ነቶም ናይ ላብ ቴክኒሳናት እምበርቴስ ምኳኑ ንገረ እዮም ቅልጡፍ ውፅኢት መርመራት በለኹ ቀልጥፍ ነርስ ከመይ ሎ ምስትንፋሱ ጥቡቕ ምክትል ከድልየክ እዩ
1: ቁርብ ሕጂ ሓይሽ ዶክተር ኩነታት ዶ ሓንዳ ኮነ ዝኸይድ ዘሎ እዩ ዝመስል ስቲል ምትንፋሱ ግን ድኹምን ቅልጡፉን እዩ ዘሎ ግን ንምትንፋስ ዝሕግዝ መድሃኒት ህቦ ኣለኹ ብዙሕ ዘሰክፍ የብና
2: ዶክተር ቅምሶታት ካብ ደም ካብ ቀልቀል ካብ ሽንቲ ወሲድና ንላባርቶሪ ሂብናዮም ኣለና ሕማሙ ከምቲ ልሙድ ሃዋስያን ዘስዓብዎ ሕማማት ኮይኑ ቀልጢፍ ውፅኢት መርመራ ክመፅእኽእል ሕማሙ ግን ንውሮ ይመስለኒና እዚ
1: ሓድሽ ተሪዮቶ ኮይኑ ኣመርመራ ቆሮብ ግዜ ክወስድ ይኽእል እዩ ምክንያቱ ንሓድሽ ተሪዮታት ኣብ ኢንተርናሽናል ሜዲካል ኔትወርክ ንዘይተነፀሩ ሕማማት ኣዚኻ ኢኻ ክተረጋግፅ ትኽእል
0: በሉ ዳዓ ሕጁን ከምዚ ንድሕር ኮይኑ መድንታት ህዋሳት ናይ ፔሸንት መባራበሪ ንዓና ንሓካይ መድንታትና መነቓቕዒ ብጀምዚካ

0: ኣይዳር ዲና ኣዚና ናብ ለዊታዊ ድልየ ኣንትን ቤተይ ከማይነት ሓዋዊ ስክም ድየለ በዓለም
1: ዝገርም እኮ እዩ ሓካይም ድም ዋላ ናይ ሙዚቃ ባን ድንግርግርግርግር ኢሉኒ ይፀኒሑ ዝተወፅዐ ሕሙም ኣብ ቃሬ ዘቐሚልካስ ከምዚ ዓይነት ዳንኬራን ሳዕስዒትን ትሊትን ኣሎ እንታይ እዩ እዚ ኣረ ኣብ ካልእ ቦታ ከምዝኸይልመደ ተስፋ ገብር
2: ክቡራት ኣጋይሽ ስለምንታይ እየ ትግርሙ ብዛዕባ ሆስፒታልና ኣፍሉጦ ወይ ዝሰማዕኹምዎ ነገር የለን ዘይሰማዕኹም እንድሕር ኮንኩም ብዛዕባ ሆስፒታልና ዘይኮነ በንፃሩ ናትኩም እዩ ዘግር ኣይተሓዙልና እምበር ካብ ምዕባለታት ዓለም ኣዝኹም ኣዝኹም ድሕርኩም ኣሎ
1: ዋላ እኳ ይሰማዕና እቲ ኣዝዩ ዘስደምም ግናትና ዘይምስማዕ ዘይኮነ እዚ ከምዚ ዓይነት ሆስፒታል ኣብዚ ዓለም ምህላው ጥራይ
2: በሉ ፍለጡ ሙዚቃዊ ሆስፒታልና ኣብ ዓለም ንፈለማ ግዜ ሙዚቃ ኣብ ኣገልግሎት ፍወሰ ሕሙማት ኣብ ግብሪ ዝተዋዕለ ብሓድሽ ፈጠሩ ሙዚቃ ብሓድሽ ፈጠሩ ንፈለማ ግዜ ኣብቲ ብደረጃ ዓለም ክብሪ

0: ቆዶም
1: ስሙ
2: ብዛዕባ ጥዕናዊ ሙዚቃ እንደወይ ኣፍሉጦ ይብልኩምን
1: ኣብዚ ዘመን እዚ ሙዚክ ቴራፒ እቲ ዝለዕለ ተቐባልነት እናረኸበ ዝኸይድ ዘሎ ኣድማዒ ዘመናዊ ኣገባባ ፈዋውሳ እዩ
0: ንኣፍሉጦኹም ክቡራት ኣጋይሽ ሙዚቃ ፀቕጢ ማለት ስትረስ ከምኡውን ጭንቀት የጉድ ፀቕጢ ደንካ ይልክ
3: ጥዕና ልቢ ኣቅብ ወደ መሓይሽ ንኩሎም ቃንሳታት የረስዕ
0: ባህታ ንደስታ ንፈጥር ንዋም ድቃ ሰደቅስ ሕማማት ናይ ምክልኻል ዓቅምካ ክህብ የብል ብዛዕባ ዝኸ ደነየም ወኩምን
2: ይ ንምዃኑ ንስኻትኩም መሪኹም መነመን ትበሃሉ
1: ወ
2: ቄል ገና ከያተወት ቆፅሊ ቐንጥበት ከም ዝበሃል ብዛዕባ እዚ ኣድናቆት ደትረፈ ውስተና ትፀረቡሲ መን ይኹም እንታወትኹም
4: ኦ ኣይተሓዘና ሕጂውን ናብ ካልእ ጓል መገዲ ኣይተእትወና ንሕና ነቲ ተወፅዒ ዘሎ ሕሙም ፀጓሙ ክንፈልጥ ኢና መፅኢና ሓፂ ብዛዕባ መንነትና ክንገልፀልካ ግን ኣነ እምበይተይ ድያዝ ዝበሃል እዚ መማፅእተይ ድማ ናትናኤል ንበሃል ምዃኑ ዶክተር ብዛዕባ መንነትና ክትሓትት ግቡእ ኣይነበርን
2: ደሓንደሓንከመይ
1: ምክንያቱ ንሕና ፍሉጣት ሰባት ኢና ብዛዕል ንዓና ዘይፈልጥ ይርከብ እዩ ዝብል ግምት ኣይነበረን በቃ ኣብላኹም ካ ባህ ከምዘይበለና ክንገልፀልኩም ንፈቱ በቲ ኮይኑ በቲ ናብቲ ዘምፀና ጉዳይ ክንኣቱ ከመን በዝሑ ክብል ዓዲ
2: ክሳብ ዘይሓመንኩም መን ይኹም ክንፈልጥ ግዴታ ይብልና ካብ ኣዘራርባኹም ግን ገለ ጉድለት ጥዕና ዓዘባሉ ንምዋ ብኸመይ ብቐጥታ ናብ ዝመመርመረ ክፍልና ክትኣት ኮይልኩም ክዳኒ ካ ልክዕ እዩ ዋርድያታትና ቀም ናይ ምባል ወይ ናይ ምልቃስ ኣመን ከም ዘለዎም ሒደት መቕሱሱ ኣፀብጥ ኣብልካ ክትሓልፎም ከም ትኽእል ይርዳኒ ይፈልጥ እየ ግን ክሳዕ ክንድውዝ ዝህሉሉ ኮይኑ ከዓ ኣይስማዕንን
0: ንሱ ለ ቀዳማይ ሕማሞም እንድ
2: ወ ስለዚ ክቡራት ኣጋይሽ በታት መፃኹማ ክትወፅልና ዶትኩል
4: ሕጁ ናይ ሓዝካናን ዶክተር ንሕና ኮ ዕድመን ገንዘብና ኣብ ዝመረፅናዮ ቦታ ክንኣቱ ዘፀግም ከም ዘይብልና ክትፈልጥ ግባኣካ
2: ዶ
4: ወ
2: ወይ ዘረባ ብዝኾነ እስኪ ዳሓን እንታይ ክትገብሩ በፂኹም ነዚ ፐሸንትስ እንታይ ይኹም ትኾን ዘለኹም ወለዱ
4: ኣይኮና
2: እንታይ ዳ ኣሕዋቱ ወይ ኣዝማዱ
4: ኣይኮና
2: እሞ እንታይ ኢና ትኾኑ ኣለኹ
4: ሰራሕተኛና እዩ ጠፊኢኩም ዶ ከም ጃህራዳ ይትቕፀሩ ወንበሪ ንሕና ኮ ዓለም ብዓለሙ ዓለም ብዓለሙ ዝድንቐልና ሰብ ገዚፍ ፀጋ ኢና
2: ድማኻ
4: ወ
2: ወይ በጣዕጣ
4: እወ ዕምሪ ከይፀገበ ከይኩለፈና ከቢድ ስጋኣት ኣለና ዶክተር ትክተና ይርዳእካ ኸውን እቲ ሓቂ ንገረና ዶ እንታይ እቲ ሓቂ
2: ስሞ ኣነ ፕሮፌሽናል ሓኪም ሕራ ስብልካ ዚ ማይነትካ ወይ ብኢ ተንኪፍካ ሕሙማት ትፉስ ጠንኳላይ ወይ ተለባይ ይ ሓራይ ወ ተስፋ ኣለዎ ድ የብሉን ገና ውፅኢት ምርመራ ርአ ክነግር ትኽ
0: ዝኸባልኩም በፃሕቲ
2: ወ
0: ኣብ ልዕሊ ፐሸንትና ከምዚ ዓይነት ተገዳስነት ምሕዳርክውን ኣዝና ንመስግን ሕጂ ቅድም ቀዳድም ንገብረትን መርመራ እዩ መርመራ ከይገበርካ ዝፈለጥ ነገር የለ
4: ተረዲእናኩም ኣለና ተረዲእናኩም ብዛዕባ መመርመሪ ናይ ላብራቶሪ ድዩ ናይ ኤፋውስ ድዩ ናይ ካልእ ድዩ ናይ ካልእ ድዩ ናባና ግደፍዎ ኣይትሰከፉ ጥራይ ዝሕሙምና ሕውኢልና እምበር ንስኻትኩም ውን ፍረፃማኹም
2: ዝኸበር ግን ምሄና እወ እዛ ውፅኢት ትመፀና
1: እወ
2: ብወሳት ፔሸንት መባራበሪ
1: እወ
2: ንዓና ንመላቐቐይ ንዓኹም ንመፃሕትካ መዛረ ይኸውን ድጀ ድቃ

0: ውፅኢት መርመራ ናይዚ ፔሸንት እዚ ኣብ ደሙ ሓድሽ ቫይረስ ምስ ረኸቡ ኣዝዮም ሰንቢዶም ተሻቂሎም እዮም ነሮም። ግን ዕድመ ንኢንተርናሽናል ሜዲካል ኔትወርክ ናብቲ ናይ ዓለምና ዝዓበየ ላቦራቶሪ ሰይዶም ሞሲ ድረኸማይ መሲቢዶም ብፅሕሎ። ኣይገርመኩምን ግን ኣይገርመኩምን ኣይገርመኩምን እዛ ዓለምና ሲ ናብ ፀቦቅ ቅሸዶ ትቕየር ኣላ ፅቦቅ ብስራት እዩ ዚ
1: ተመስገን ተመስገን ተመስገን እሞ ክሓውልና ሲ ዓብ ተስፋ ኣለና
2: እምበና ገና እኮ እቲ ውፅኢት ምርመራ ኣይረኣና እዮም ዘለና እንታይ ደኣ ተሐጉሰካቲ ውፅኢት ምርመራ ሲ ቀልጢፉ ምምፅ እዩ እወ ብዝኾነ ኣብዚ ትካልና ዝሕባእ ነገር ስለ ዘየለ በፃዕትን ብግቡእ ክሰምዕዎን ብቑዕ ሓበሬታ ክትረኽቡ ግቡእኩም ስለ ዝኾነ መርስ ዓውልካ ውፅኢት ምርመራ ንገሮም እዮም
0: እወ ኣብ ፔሸንትና ኣብ ደሞ ኣብ ተኻየደ መርመራ PRPY ዝበሃል ሓድሽ ቫይረስ ተረኺቡ
3: ኣሎቫይረስ
0: PRPY
2: እዚ ወላወላ ኣይ ፈለጥኩን ምናልባት ኣብ ሪሜሽን ክኾነ
3: ረሲዕኩም ኣልኩም ዶክተር ኮረና ውን እኮ ካብ ኩራውን ዝብል ቃል ዝወፀ ትርጉሙ ድማ ዘውዲ ምዃኑ ሓደ ዋን በዕልኩም ነጊርኩም ናይ ኹም ናይ ሎሚ ቫይረሳት ካብ ስሞም ጀሚርካ ጉዳማት እዮም
2: እንታይ ኣክቲ ብለ መዓልቲ መዓልቲስ ሓድሽ ሓድሽ ቫይረስ ኣነ ከመዓካይከመሓኪ መጠን ሰሜ ይብ መርስ ቀልጢፍካ ኢንተርነት ኣቲኻ እንተ ኤኣይ እንተ ጂፒቲ ዲፕሲክ ኣቲኻ መፃ ፈትሽካ ወርዲርካ ባህርያት ናይ ቫይረስ ብህቱት ኣምፃለ ብህቱት
3: በቲ ዝረኸብ ናይ ሓበሬታ መሰረት እዚ ቫይረስ ዝደማ ቢሉ ንሓንጎል ዘጥቀ በዚ ቫይረስ
0: ዶክተር እንታይ መስለኩም ኣብ ደማ ተኻይደ መርመራ ግን ኣብ ደማ ተኻይደ መርመራ ኣካላት ተግባራትና ዝቆፃፀሩ ሆርሞናትን ኢንዛይማትን ንምዝባል ኣጋጢሙ ኣሎ
3: ኣብ ገሊኡ ልዑል ኣብ ገሊኡ ድማ ኣመናትኹም ሽቲ ኾነ ቐልቀል ዘየቆፃፅሮ ዘሎ ብዓብኡ ናይዚ ስርዓታት እዚ ምዝራግ እዩ
1: ዶክተር ተስፋ ኣለወዲ እንታይ እዩ ዘረባኹም ዋላ ድንግርግርግርግር ይብለኒላ ኣነ ዋ እንታይ እዚ ናይ ኣካላት ምዝንባዶ ምዝንባዶ ዝበሃል ዘሎ እዚ ክቐትል ዝኽእል ፀገም እዩ ዋላ ድሓን እዩ እንታይ እዩ እስኪ ንገሩና ተስፋ ኣለዎ ድዩ
2: ናይ ምንታይ ተስፋ እዚ ሓውየልና እምበርካዲ እንታይ ኣለና
1: ዶክተርሓንሰብ
2: ዋላ እኳ ሰራሕተኛኹም እንትኾነ ልዕሊ ህወቱ እንታይ የሸቕለኩም ከም ዘሎ ክርዳእና ኣይካል ናና ዘለብሰና ከምሓልካይ መጠን ህወት ምድሓን ልጀ ብዚካ ብዚካ
0: ሙዚቃ

0: ማን ይኹን ትበልክን ኣነሽም ግን
1: ድሮ ረሲዕኻዮ እንበይትኻ ደስ ይበሃል።
0: እንበይተይ ድያስ እንበይተይ ድያስ ንስኹም ከ ዝኸበርኩም ልዑል
2: ልዑል ናክዕ
0: ዝኸበርኩም ልዑል
2: ንከበ ስና ብቐሊሉ ስንጠል ኣይኮነን መኻፀፍ እንታይ ኣምፆ ልዑል ዘይኮነ ልዑል ናትናአ መፀውዒ
0: ሶሪ ዝኸበርኩም ልዑል
2: ሕጂ እውን ንከባበር ዶተር ኣገባ
0: ሶሪ ልዑል ንብል ኣፍዩ ካብ እግሪ መልሓስ ዕንቀፍ ክበሃል መጀም ሰሚዕኩም ኣለ እወ ብዝኾነ ሰብ ክመተካ ኣይ ትገልን እኒኻ እዚ ሕሙም እዚ ኸዓ ክሰርር ድዩ ወይስ ቀዲምና ዓዲ ገይሩ ክገይሽ ገና ኣብ ምግል ንምንታይ ተመፅዕ
1: እሞ ክሓውርሲ ሙሉእ ተስፋ ኣለና ማለት እዩ
0: ኣይበልኩን ክሓው ድዩ ተስፋ ኣለዎ ድዩ ገና ብሳይሳይ ተረጋገፀ ባዕር ከዓ ኮይኑ ወይ ብዘኩ ካል ክትዓስቡ ትኽእሉ ኒ
1: እንታይ ተስፋ ይብሉ ክሓዊ ማለት ድዩ ስማዕ እስኪ እንታይ ዓይነት ዘረባ እዚ እንታይ ኣምፅኦ ካልእ ዘይተዓስቡ ዝገበርኩም ጌርኩም ክትሕውይዎ ትረሒደ ኣለኩም። ካብ ሓዊ ተስፋ ኣለዎ ድዩ ንብለካ ኣለና
0: ሓሳብ መተጠንና ሓበሬታ ቫይረስ ዘሎ ብቕልጡ ሓበሬታ ናይ ቫይረስ ንዝተሻቅለና ዘሎ ነዲር ኣሎ ሙዚቃ
2: ሙዚቃ ሙዚቃ ሙዚቃ ኣታተራራ ሙዚቃ ክትገብሩ ከለኹ

0: ከድምፅ ምኻሉ ንባዕሉ እዙ ዓብ ተስፋ እዩ እንታይ ይባል
1: እወ ብትሑ ድምፂ እዩ ዘህተፍትፍ ዘሎ
0: እንታይ
1: እስከ ሓንሳብ ሓንሳብ ፅልሑኒ ናበለ ዘህተፍትፍ ዘሎ ዶክተር
2: ባሪ
3: እማይ ከምዚ ነርስና ክፈልቶ ፅንሐ እዚ ቫይረስ ብደም ኣቢሉ ንሓንጎል ከም ዘጠቀ ብዝኾነ ድሓን ክብራት ኣካይሽ ምስቶም ምስ ናይ ስነ ኣእምሮ ሓኪሙ ከተረኽቡና ትኽእሉ

0: ማለት እቲ ናቱ ሓበሬታን ክንክንን ንዓና እምብዛ ሓጋዝ
1: ዘይንድውለላ ሞ ኣነ እንተፀዊዐ እያ ዘብዘብ እናበለት ደ ከይፀንሐት ደባሕ ክትብል ትኽእል እያ
0: ዝበለፀ
1: እሞ ኣብቲ ደገ ውፅእ ኢለ ንኹ ድውለላ
0: ፅቡቕ ሰዕቲ ድውላላ ሰዓት መፃና ንዓና ከዓ ህወሰት ፕሽንቲ መበራበሪ ንሓካይ ምነቓቕዒ ድጀ ዚካ

0: ዓይነት መድሃኒት ክትጥቀም ወይ ከዓ ክትልዮ ከም ዝኽእል ክሕብረኩም ዝኽእል መስለኒ እየ።
1: ብወገና እቲ ዝኸበረ መድሃኒት ካብ ዝኾነ ኩርና ናይ ዓለም ቀሊልና ሕጂ ናይ ሕጂ ከም ነብፀሉ ኣይትጠራጠር። ጥራይ ንስኹም ግድን ግድን ክሓውሉ
2: እዚ ኮ ዝለዓለ የጠወሙ ስነ ኣእምራዊ ነውፂ እዩ።
1: ኣታ ዶክተር እንበርከ ዶክተር ዲኻ እንታይ ኻ ክምትል ክምትል ክምትል ትብ
2: ኣይኮነን ምዛኹም ፅቡቕ ተራርና ና ከምዓንቶ ወቲና ፅቡቕ ተራርና እወን ፅቡቕ ተዋሒስና ኣለና ዳዓም መርሰይ
1: እወ እንታይ ነ
2: ብዛዕባ ፀገም ከምዚ ዞም ኣጋይሽና ትብ ዘለዉ ብዛዕባ ገንዘብ ፀገም ዝበሃል
1: የለን።
2: ስለዚ ተስፋ ንገብር ክሓወልኩም ክሓወየልና
0: ዋ እንታይ ማለትኩም ግድን ክሓወየልና
2: እንዴትና ግድን ንዛ ዘረባ ኣለ
0: ኣለ ወ
2: ዕነባ ነግድና ግን ኮይና ዓንትቦ ብዘይኩ ክትቆፅርዎ ትኽእሉ ሸቃላይ የለን ንኹን
0: ኣንታ እንታይ ኣረኻ ሓቲ ተካ ኮ እንታይ ምፀት ዘረባ እዚ ካሓዊ ተስፋ ዘይብሉ ድ ኮይኑ እንታይ ኸ ካልእ ዘይተዓስቡልካ ዘረባ ኣይተደጋግመና ግድን ክሓውል ኣለዎ።
1: ዘረባ ገዲፍካ ሃለውለው ገዲፍካ ግድን ክሓውል ዎ ነግረካ ኣለ
0: ዝገበርኩም ጌርኩም ካልእ መተካእታ ናቱ ክሳዕ ንረክብ ተኸታቲልኩም ኣሕዊዎ ቢሬ
2: ወረ ንስኹም እንታይ ፀኾንኩም እንታይ ፀኾንኩም ጥዕና ድሓና ኣለኹ እዚሞ ጥዕናኹም የጠረጥረን ኣሎ እዋ እንታይ ማለት እዩ ካብ ንዑ ምምርማር ንዓኹም ምምርማር ዝሓይሽኩን ስማዕኒ ኣሎ ወ ምክንያቱ እዚ ኩሉ ድሌትኩም ሓሳብኩም እንታይ ምዃኑ ምስ ፓሽንት እዚ ምትእሳር ዘለኩም ምስጢር ዘለኩም ክርዳእና ኣይከኣለን።
1: ሕጂ ንሕና ካባኹም ንደልዮ እቲ ሽንቲ እቲ ውፃት እቲ ረስንሲ ዶው ከተብልዎ
2: ንሱ ዝሓን ፀገም ይብ ሓደ መድሃኒት ሂብካዮ እንተዘይሰርሐ ካልእ መድሃኒት መቕያር ነርሰይ
1: እንታይ ዓይነት መድሃኒት ንዝሰርሉ ኣበናይ ኩርና ዓለም ከም ዝርከብ ንፋርማሲስትና ተወኪስኩም ከትኩም ኣረጋግፅ እዩ።
0: ስለዚ ክሓወት ተስፋ ኣለዎ ማለት እዩ
2: ሜና ኣይበልኩን ኣይበልኩን ነጊርናኩም ኮና ደጋግምና ነጊርናኩም ሓኪም ብግምት ኣይዛረብ ንቱም ሰባት ነጊርናኩም ኣ ተጨንቁና ኣሎ እዚ ካ

0: ኣለና
1: ብስራት ሒዝኩም እንዳክትመፁ ተስፋ ንገብር።
2: ዕድላ ይገበርና ዝሕዝን ዜና ንሕዝና መፂና ዘለና
3: ዝሕዝን
1: ዜና እንታይ ሓዘኑታ እሞ ክሓዊ ተስፋ ይብሉን ማለት ድዩ
3: ሓንሳብ ዶሚሄና ህድ እንበላ ህድ በላ ስ ባህርካ ህዝን ጉዖ ደብልክም እኮ መወዳቱ እዛ ህወትና ኣብይ ዝላዕለዋይ ሰማየ
2: እዚ ፔሸንትና ዝወሰዶም መድሃኒታት ባይራክተር ወሎ ካልን ካልን ናይዚ ዘበና ኣዝዩ ዝለዓለን ዝሓየለን መድሃኒ ተጠቂሙ ነይሩ ልዕሊዩ ካብኡ ድበልፅ ድሕይል ኣይተሰርሐን ዘሎ
3: እማ ንስና ወሲድዎን ንሱ ወሲድዎ እንተዘይሰርሐ ሎጂ ካልእ ነካለኹ ካልእ መድሃኒት ካብኡ ዝሕይል ኢና ክንጥቀም ዘለኒ እንታይ ይበሃል ደቂ ንሱ እንተዘይሰርሐ ስንታይ ና ክንገብር ሕጂ ወይ ጭንቂ
1: እሞ ክሓዊ ተስፋ ይብሉን ማለት ድዩ
3: እምቤና ኣይታውኸና ቁርባ ሰባና ክንዓስብ ሕድ ናባና ብልብስምካ ሸፍ ህቡር ትግም ሰበይት
4: ተስፋ ይብሉን ድዩ
3: ኣይበልኩን
1: ኢለካ ኮ
3: ኣዕዙዳትም ሰባት ተዕዙብና ቁርብ ክንዓስብ ሕድ ናቡና እወይ ንወት ኣለና
5: ባሪ

0: በብርክት ዝበለ ኮለትን ዘለዎ ጨው በፅቢፅኩ ኣውቲ ማይ መሊጎ ኣውሕ ምስኮ እንተሓሸ ይፍለጥ እዩ
1: ኣታ ትጋገ ኣለኹም ትጋገ ኣለኹም ብለኩም ኣለኹም

ጀማሂር እግዳ ታኪያት ናይ ላ ሰውረት ለዓላ ፈረቱ ጀማሂር ምግባይ ምፍጋር ፀሓይ ምን ሓልሓል እሱ ቅሩራ ጀማሂር ጃኒፎም ምን ኣስማት ዲ ፎርቶሳወ ሞገራይብ ወደዋይሑ ጀማሂር ግብለት መንደፈረ ማይ ምኔ ማይ ድማ ወደዋይሓ እሱ ቆሓይን ለዓላ ደዋየሕ ጀማሂር ምፍጋር ፀሓይ ምን ኣደቃይሕ እስክ ፍሮ ወባፀ ዝውላ ወድሃላክ ለዓላ ጀማሂር ደንከል ሄኒ እስክ እትጃህ ኣሰብ ለዓል ለዓላ ዲብ ገቢ ጀማሂር ሳሒል ሄኒ እታ ሰውረት ለዓለ ዲቡ ደዋይሕ ሳሒል ዓላ ከዮም ጀማሂር ሳሒል እግንትናወልቱ

0: ኣሰናይ ዲብ 35 ሰነት ሕርየት ኣብፅሕና ዲብ እምብል ናይ ዮም ኣጃ ናይ ፈጅር ምስተቕበል ክምሰልቶም እንደ ኣእምረው እግል ውረሶ ምናድል ምና ናይ ጀማሂር ሳሕል እንደ ደርሰው እግል እጀኒቶም ዲብ መሳክብ ንእሽነቶም እግል ኣብፅሖ ወልኦ ድርሶ ጀማሂር ሳሕል መሰር ሰኔት ጋብእ ግናሃላ
1: ኣማነስክና ተለሽት ጥደነ ከረያ ዕላመትና ተመንደረት ልብደሙ ወታያ ሰነተስ ኣውሓተ ለትምነየቱ ረክበያ ሑር ምስተቅል ምን መግዘም ባልሓያ ብሕተወትና ተከዱረት ንትደም እታ እብንየት ንብነ እተወንዓምርላ ቃልት ኣርድያት ሕብረ ኢኮንሊ ወግርመተ ከዱረት ኢንስከብ ተረትና ትሕፃን ወለወለት
2: ኣብንበልዎን መንደር ከፋ ሕልፈልንዳል ኣብልፈንቀ ወደምደም ኣብልቀፋ ለብራር ንወሻ ሓድር ያረሳን ዓንክዋብ ኣክባር ንምድር ደቡብ ከለይ ወለሰመጥያር ጀፈልሲ ዓብየት በዲርማ ሕፍን ጠምር ወመራር ጀእስና ዝሰቀይ ጠምር ፈጅረ መዓል ከውራር
3: ንቲ ጀባዕላ ምድወስ ኣቢያ በኪተው ካሎ ምስልግልማ ምረይን ትትበረጊ ይባናኪ ብጥረት ኣስልያት እንተ ዝርኪ ገዚ ባት መሕርበት እንቲ ቅልቀት እንቲ ጀላላ ዓድና ምስላሊ ተሪ ምስና ተመኮ ትበረይ ምንደገሰት እብራታት ተፈግር ሴፋ እንተዘውረት ሕሽመት እንቲ ባቡር ናይለከደን እንሳና እንሳና ላና ዓድና ሃበን

ፀሓይ ምስ ዓረበት ዋምን እቶም ካልኦት ሓራምዝን ናብ መዕረፊኦም የምርሑ ኣለዉ። ዋም ዝነኣሰ ስለ ዝኾነ ንኸይቆርር ምሸታዊ ናይ ሌሊት ክዳንዮም ዝለብስሉ ግን ነዚ ንምትግባር ቀሊል ኣይኮነ።

ኣሮን ከም ዝገልጾ ኣብ በረኻ ኣዴታት ሓራምዝ ነቶም ንኣሽቱ ውልዳተን ንኸይቆሩ ኣብ ማእከላእትን ከካብብኦምን ዝረኣያ። ዋም ዝሰትዮ ዘሎ ጸባ ምስ ወድአ ክድቅስ እዩ። እንተኾነ ኣብ ጥቓ ናይ ዋም መደቀሲ ዝድቅስ ቺፕ ዝተባህለ ሓርማዝ ካብቲ ንዋም ብፍሉይ ዝተቐረበሉ ጨንፈር ክሰርቕ እዩ ዝረአ ዘሎ። ግን ብቕልጡፍ ክምንጥልዎን እቲ ዝገበሮ ሕማቕ ግብሪ ምዃኑን እዮም ዝምዕድዎ ዘለዉ። ልክዕ ከም ወዲ ሰብ ሓራምዝ ይሓልሙ እዮም። ብንኣሽቶኦም ናይ ስድሮኦም ሕማቕ ኣማውታ ስለ ዝረኣዩ ከይኮነ ይተርፍን ዋም ሎሚ ምሸት ድቃስ ይኑሎ።

ግን ነዊሕ ጉዕዞ እዩ ዝፅበዮ ዘሎ። ድሕሪ 3 ወርሒ እዝዋም ዝተባህለ ንእሽተይ ዘኽታም ኣብ ዛምቢያ ዝርከብ ሓርማዝ ክሳብ ሕጂ ኣብዞም ንበይኑ ዝነፀልዎ ጉጅለ ኣይተፀንበረን ዘሎ። ግን በብቑሩብ ርእሰ ተኣማንነት ከጠሪ ክኢሉ ኣሎ። ብፍሉይ ናብ ሓንቲ ሓርማዝ ተፀጊዑ ናብ ዘዝኸደቶ ይስዕብ ኣሎ። ደድሕሪ ኦሊምባ እታ መራሒት ማለት እዩ። ኣቀራርባ ናይ ዋም ንኦሊምባ ክስሕባዩ ዝረአ ዘሎ። ኣብ መጀመርታ ኦሊምባ ንዋም ካብ ጥቓ ከተርሕቆያ ትፍትን ነይራ። ሕጂ ግን ብፅቡቅ ክትቅበሎ ትርአላ ይብል ናባይኦም ዝኾነ ኣሮን ብሓጎስ። ከምዚ ንዕዘቦ ዘለና ድማ ድሕርናይ ኣዋርሕ ናይ ሌላ ግዜ ንመጀመርታ ግዜ ተሓቕፎላ። እቶም ካልኦት ሓራምዝ ግን ክሳብ ሕጂ ካብ ጥቆኦም የሳጉግዎ ኣለዉ። ብቐጻሊ ክድህልዎ እንከለዉ ግን ኦሊምባ ትዕዘብ ኣላ። ዋም ንእሽተይ ስለ ዝኾነ ነዞም ካብኡ ዝዓብዪ ሓራምዝ በድዩ ነብሱ ከተገላግሎ ድማ ወሰነ። እዞም ሓራምዝ ብዘይ ዝኾነ ጸገም ንመራሒቶም ክምእዘዝዋዮም ዝረአዩ ዘለዉ።

ቀሊምባ ንዋም ቀዳመይቲ መሓዝኡ ኮይና ኣላ። ንእዝና ክጠቦ ድማ ኣፍቀደትሉ። እዚ ኣብ ሓራምዝ ብፍሉይ ዝዝውተር ኮይኑ ልክዕ ከም ኢድ ንኢድ ተተሓሒዝካ ምውዓል ማለት እዩ። ንትፈትዎ ድማ ኢኻ ነዚ ገባብ ተፍቅደሉ። ናባይ ኣሮን በዚ ኣዝዩ ተሓጐሰ። ዋም ምስ ኦሊምባ ተሰማሚዑ ብምርኣየ ሓጐሰይ ወሰን የብሉን ድማ ይብ

Will. ኣብተን ዝቕፅል ኣዋርሕ ዋም ሓይሊ እናደለበ መፀ ንጎቱ ድማ ብዝግባእ ክጥቀመሉ ጀሚሩ ይርከብ። ኦሊምባ ኣብ ጥቑ ብምህላዋ ድማ ካብኣ ብዙሕ ክመሃር ጀመረ። ገለ ኸብኡ እንታይ ክበልዕ ከም ዘለዎን ከመይ ገይሩ ንገረብ ኣውዲኡ ሓድሽ ዝኾነ ኣቝፅልቲ ይረክብን ትምህሮላ። ዋም ድማ ብዝተኻእሎ ይፍትና ኣሎ። ቀንዲ ዋም ዝተመሓየሾ ግን ብዘይሕማቕ ሕልሚ ቀሲኑ ክድቅስ ጀሚሩ ብምህላው እዩ። ድሕሪ 3 ወርሒ ዋም ነዚ መናበይኦም ቦታ ተለማሚድዎ ይርከብ።

ስለዚ ካብቲ ዝፀንሐቶ ናይ ዝኽታማት እንስሳ መናበይ ወፅያ ናብ በረኻ እትኸደሉ እዋን ኣኺሉ ይርከብ። ኣሮን ከም ዝሕብሮ ኦሊምባ ንዋም ብፅቡቕ እያ ክትሕብሕቦ ፀኒሓ። ኦሊምባ ኣብ ዘላትሉ ዋም ግድነት ምስኣ ይኸውን ነይሩ። ሕጂ ዋም ምስኣ ናብ በረኻ ንክከይድ ዕድሚኡ ኣይፍቀደሉን እዩ። ኣብ መዓልቲ 8 ግዜ እናተመገበ ንነዊሕ እዋን ኣብዚ ቦታ ክቕፅል እዩ። ኦሊምባ ብዘይ ዝኾነ ፀገም ንክትከይድ መደንዘዚ ወግእዋ። ብቕፅበት ኣልዒሎም ድማ ኣብ ማኪና ፀዓንዋ። ኣብ በረኻ ሓድሽ ህይወት ንክትፍልም ድማ ከደት። ዋም በይኑ ተሪፉ ክዕገርግር ተረእየ። ሓራምዝ ብተፈጥሮ ስምዒታውያን ምዃኖም እዩ ዝንገረሎም። ብዝኾነ ምኽንያት ምስኦም ዝነበረ ሓርማዝ ምስ ዝፍለዮም ንነዊሕ እዋን ክሓዝኑሉ እዮም ዝረኣዩ። ኣሮን ከም ዝሕብሮ ዋም ኦሊምባ ናበይ ከም ዝኸደት ደንፂ ወይ ዘሎ። እዚ ድማ ኣዝዩ ዘሕዝነካ፣ ምኽንያቱ ዋም ኣብ ህይወቱ ብዙሕ ፀገም ይርእዩ። ተወሳኺ ፀገም ብምርካቡ ንዝነበረ ቃንዝኡ ቃንዛ ተወሲኽዎ ይርከብ በለ።

ኣብተን ዝቐጸላ ውሕዳት ሳምንቲ ናባይኦም ኣሮን እቲ መዓልታዊ ዝግበር ምንክብኻብ ብዘይምቁራፅ ይትግብረሎም ኣሎ። ግን እዞም ሓራምዝ ኣይረግኡን ዘለዉ። ኣሮን ብዛዕባ እዚ ክገልጽ እንከሎ ኦሊምባ ክትመርሖም እንከላ ኣሳጉሞኦም ቅልጡፍ እዩ ዝነበረ። ሕጂ ግን ዝሒሎምን ኣብ ጥቓና ጥራሕ ድማዮም ዝዝምብዩ ዘለዉ ይብል። ኦሊምባ ብዘይምህላዋ ዋሚው ዝያዳ ተሃስዩ። እቲ ቅድሚ ነዊሕ እዋን ዘካይዶ ዝነበረ ንናይ ኣሮን ኣጻብዕ ምጥባው ድማ ዳግማይ ተመሊስዎ ይርከብ። ናባይኦም ኣሮን ግን መዘናግዒ ዝኸውን ሓደ ሓሳብ ኣንቀለ። ንሱ ቐጺሉ ሓራምዝ ልክዕ ከም ቈልዕዮም ክዘናግዑን ክጻወቱን ይደልዩ።

ምሕምባስ እቲ ዝፈትውዎ ዓይነት ንጥፈት እዩ። ብፍላይ እዚ ዕቋር ማይ ጭቃ ስለ ዘለዎ ንሓራምዝ ድርዑ ኮይኑ ካብ ፀሓይ ይከላኸለሎም እዩ። እዞም መጓሰ ኩሎም ነዚ ፈትዮሞ ይርከቡ። ብዜካ ዋም ኣሮን ነዚ ምስ ተዓዘበ ሎሚ ብርቱዕ ሙቐት ኣሎ ኪድ ምስ ብፆትካ ተዘናጋዕ እንዳበለ ካብቲ ማይ ይግጭቦ ኣሎ። ብዙሕ ከይደንጎየ ድማ ክፅምበሮም ተረእየ። ኣብዚ ዋም ኣዕሩኽ ንኽፈጥር ዝበለፀ ዕድል እዩ። ነዚ ንምትግባር ግን ግዜ ዝወስድ እዩ ዝመስል። ኣብታ ዝቐፀለት ወርሒ ዋም ብዙሕ ማይ ክዘንብ ረአየ። ምኽንያቱ ወቕቲ ክራማት ናይ ዛምቢያ ብብዝሒዩ ዝናብ ዝዘንብ፣ እዚ ድማ ነዚ ከባቢ ናብ ልሙዕ ጫካ ክቕይሮ እዩ ተራእዩ። ዋም ኣብዚ መናበይ ዘኽታማት እንስሳ ካብ ዝመፅእ ሓደ ዓመት ኣቕፂሩ ኣሎ። ሚዛን ሰውነቱ ድማ 5 ኩንታል በፅሐ። ብቕልጡፍ ይዓቢ ከም ዘሎ ዝምስክር ድማ ስኒየ ውፅእ ብምህላው እዩ። ሓደ እኹል ሓርማዝ 8 ዓቐን ጫማ ዝኸውን ስኒ ይውንን። ስለዚ ዋም ነዚኦም ንኸርክብ ብዙሕ ግዜ ተሪፍዎ ኣሎ ማለት እዩ። ግን ርእሰ ተኣማንነቱ ኣዝዩ ዓብዩ ይርከብ። ምስኡ ዝፃወት ደሊሶ ዝተባሃለ ሓድሽ ዓርኪ ድማ ረኺቡሎ። ደሊሶ ተባዕታይ ኮይኑ ካብ ናይ ዋም ብቑርብ ዝዓብያ ስኒ እዩ ዝውንን። ኣብ ከምዚ ዕድመ ሓራምዝ ሓይሎም ንምፍታሽ ምቅላስ ይፈትው እዮም። ኦሊምባ ብዘይምህላዋ ደሊሶ ንዋም እሙን ዓርኪ ኮይኑዎ ኣሎ።

ኣሮን ከም ዝሕብሮ ዋም ኣዝዩ ዓብዩን ሓይሉን ስለ ዘሎ ክጥንቀቐለኒ ይብል። ንዋም ዘይተረድኦ ዘሎ ግን ኣብ ቀረባ እዋን ካብ ዝመናበይ ወፂኡ ናብዚ ካፍ ዌ ዝተባህለ ሃገራዊ ሕሩም ሕዛእቲ ክሰግር ምዃኑ እዩ። እዚ ሕዛእቲ 12,840 ኪሎ ሜትር ኮይኑ ብብዝሒ ሓራም እዚ ይርከብዎ። ዋም ኩሉ ኣብዚ ዝነብረሉ ዘሎ መናበይ ዝተማሃሮ ኣብዚ ሕሩም ሕዛእቲ ኣካል ናይ ሓደሽቲ ስድራ ቤት ንክኸውን ክጥቀመሉ ኣለዎ። ኣሮን ንዋም ሎሚ ዓባይ መዓልቲ ምዃናን ጎቢዙ ከም ዘሎን ይሕብሮ ኣሎ። ሎሚ ዋም ነዚ ንነዊሕ እዋን ዝተመከረሉ መናበይ ዘኽታማት ዝገድፈሉ ሰዓት ኣኺሉ ኣሎ። ልክዕ ከም ናይ ኦሊምባ መደንዘዚ ክወግእዎ እዮም። ብድሕሪኡ ብዘይ ዝኾነ ጉድኣት ናብ ማኪና ንኽፅዕንዎ ተባሂሉ እዩ እዚ መስርሕ ዝትግበር።

0: 我去把伞给郑掌柜。小八哥，那不管。哎，阿文，你不用个家伙，我不对。easy，把伞给郑掌柜。小八哥。阿文，那不管我，想干点东西。
1: ኣሮን ንዋም ከይዕበስን ብዘይዝኾነ ጸገም ንኸስተንፍስን ኢሉ ኣብ ንጎቱ ንእሽተይ ዕንጨይቲ ገይሩሉ ኣሎ። ግን ዋም ንበይኑ ይኮነን ክኸይድ ቀንዲ ዓርኩ ደሊሶ እውን ምስኡ ክኸይድ እዩ። ብሰላም ኣብ ማኪና ምስ ፀዓንዎም እቲ ጉዕዞ ተጀመረ።

ነዚ ኣብ ምድሪ ዝዓበየ እንስሳ ከተጋዓዕዝ ኣዝዩ ጥንቃቐ ዝሓትት እዩ። ብርቱዕ ሙቐት ብምህላው እዞም ሓራምዝ ንኸይሞቱ ወላ እኳ ብላዕሊ ኣየር ንኽኣትዎም ከፊቶምሎም እንተሃለዉ፣ ኣሮን ግን ብቐጻሊ ድሃዮም ይገብር ኣሎ። ንሱ ክገልጽ እንከሎ እዚ ኩሉ ናብዚ በረኻ ንክምለሱ ብዙሕ ጻዕሪ ተገይሩሎም ሕጂ ኣብ ምቕራቦም ክንከስሮም ኣይንደልን ኢና ይብል። ሙሉእ መዓልቲ ኣብ መንገዲ ክጓዓዙ ብምውዓል ናብ ሕዛእቲ ካፍወ በጽሑ። ዋም ኣብ ሓድሽ ቦታ ቀዳመይቲ ለይቱ ክሕልፋ እዩ። ኣሮን ቅድሚ ምድቃሱ ንዋም ብሰላም ንኽድቅስን እቲ ክልቲኦም ከይተፈላለዩ ብሓንሳብ ዝተጓዕዝዎ ንዊሕ እዋን ቀሊል ከም ዘይኮነን የዘክረሎ። ጽባሕ ንኮ ዋም ምስ ሓደሽቲ ሓራምዝ ክላለዩ፣ ኣብ ቀጻሊ ድማ ምስ ኦምዩ ከም ሓደ ስድራ ኮይኑ ክነብር። መሬት ምስ ወግሐ ዋም ነዞም ኣብ ቅድሚ ዓይኑ ዘለዉ ሓራምዝ ይርኦም ኣሎ። እዞም ሓራምዝ ኩሎም ዝኽተማት ኮይኖም ኣብዚ ካፍወ ዝተባህለ ሕዛእቲ ክነብሩ ዝጸንሑ እዮም። ኩሎም ካብ ዋም ዝዓብዩን ዓበይቲ ኣስናን ዝውንኑን ኮይኖም ንሎሚ ነንሕድሕዶም ንኽላለዩ ተባሂሉ ኣብዚ እዞም ሓለውቲ ፈልየምሎም ዘለዉ መካበብያ ክውዕሉ እዮም። ኣሮንን እዞም ሓለዋ ናይዚ ሕዛእትን ድማ ክከታተልዎም እዮም።

እዞም ሓራምዝ ንዋም ብፅቡቕ ንክቕበልዎ ድማ እዩ እቲ ተስፋ። ናይ ሓራምዝ ናይ ፀወታን ናይ ምልላይን ህሞት ልክዕ ከም ናይ ደቂ ሰባት እዩ። ሓፋር እንተኾይኑ ክድህልዎ ክፍትን እዮም። ኣዝዩ ርእሰ ተኣማንነት ሒዙ ምስ ዝቐርቦም ድማ ከም ተጓናፃይ ገይሮም ክወስድዎ ይኽእሉ እዮም። መጀመርታ ናብ ሓንቲ ንእሽተይ ኣንስተይት ሓርማዝ ቀረበ። ብፅቡቕ ክትቅበሎ ግን ኣይተረእየትን።

ልክዕ ከምዚ ንመጀመርታ ግዜ ትምህርቲ ኣብ እትኸደሉ ዓርከም ሓዛ ምስኻ ክህሉ እትደሊ ንዋም እቲ ናይ ቅድሚ ሕጂ ዓርኩ ዝነበረ ደሊሶ ተጸንቢርዎ ኣሎ። ብሓንሳብ ኮይኖም ንዞም ሓደሽቲ ሓራምዝ ክላለዩ ድማ ጀመሩ። ናባይኦም ኣሮን እዞም ክልተ ንኣሽቱ ሓራምዝ ድሓን ከም ዘለዉ ምስ ኣረጋገጸ እዚ በሪ ተኸፍተ።

ኣሮን ንዋም ኣጁኻ ሓያልን ናጽነት ዘለካንኩን ዳግማይ ዝበረኻ ጸዊዕካ ኣለዋ እናበለ ይላበወሎ

ኣሮን ንዋም ክሪኦ በቒዑ ኣሎ። ኣዝዩ ከም ዝዓበየን ገጂፉን ዝያዳ ደሊሉን ከም ዘሎ ድማ ክዕዘብ ክኣለ። ሓደሽቲ ዕሩኽ ፈጢሩ ዶ ኢሉ ምስ ሓተተ እዚ ሓላፊ ናይ ሓለዋ እወ ብዙሓት ፈጢሩ ደሊሶ ግን ክሳብ ሕጂ ቀንዲ ዓርክዩ ዘሎ ክብል ድማ መለሰሉ። ንሱ ቐፂሉ እዞም ሓራምዝ ከም ኣባል ናይ ስድራ ቤቶም ንዋም ተቐቢሎም ሞዮም በሎ። ኣሮን በዚ ኣዝዩ ተሓጐሰ። ብኸመይ ኣዕሩኽ ከም ዝፈጥር ተማሂሩ ብምህላዉ ድማ ዝያዳ ቐሰነ። ካብቲ መጀመርታ ንበይኑ ጸኒሕዎም ዘድሕንዎ ድሕሪ 3 ዓመት እዚ ንእሽተይ ሓርማዝ ኣብ ሓንቲ ንዕኡ ትበቅዕ ስድራ ቤት ክጥርነፍ በቒዑ ኣሎ። ኣብ መጻኢ ናቱ ውላድ ክፈጥር ንትስፎ ነዞም ኣብ ጽንተት ዝርከቡ ዓሌት እንስሳ ድማ እዚ ዓብ ተስፋ እዩ። ኣሮን ድማ ሕጂ ዋ ልክዕ ናይ በረኻ ሓርማዝ ዝመሰለ ኣይትሕመቕ በል ክቡር ወደይ ብምባል ንዋም ሓንሳብን ሓዋሩን ተፋነዎ። ድሕሪ ስነዳ ናይ ዛፍዮም ዋም ጽቡቕ ከም ዘሎን ምስ ሓንቲ ቅድሚኡ ናብዚ ካፍወይ ሃገራዊ ሕዛእቲ ዝተሰደደት ናይ ቀደም መሓዝኡ ዝኾነት ድማ ብኣጋጣሚ ከም ዝተረኸበን እዞም ሓለውቲ ይሕብሩ። ንሳ ድማ ኦሊምባያ

እዛ ጸጋዊት እዛ ምትፈር መዓር እዛ ምድረ ሰዊ እዛ ምድረ ላሚ እዛ ምድረ ጥሬት እዛ ምድረ ፍረ እዛ ምድረ ዋይስ ዛ አድናዌ ዛ ዛራማራ ተዛረት ሚላ

ኣይትነ ጽፍሩባ እዛ ምድሪ ዓርኮ ኩባ እዛ ምድሪ ገባ ወይንን ካቢላ እትደግመካ ጸባ ራህዋ ናይ ዓንትቦ ዘይብላ ኽርከባ እንታ ዝዓድና ኽድመቕ ተለይታ ምስቶም ከዋኽብቲ ወርሒ ብጎቆባ እንታ ዝዓድና ኽውቅብቲ ቐትራ መሰስ ትብል ንግሆ ፀሓይ ብዝሕባባ እንታ ዘጸጋብ በልበል ይብለኒኣሎ ድምፀይ ህሚመ ክብል ዶላለላሎ ጽቡቓ ነዝዓደይ ሕጂ ኽላዕሎ ኣታቲ ጥዑማ ቐተኛ ምስትሕሎ እቲ ዝግድም ግና እቲ ሕሳይ ቆሎ እቲ ጻልታ ጸባ መቓሲቱ ጎጎ ኣፍካማይ ዘምልእ መንከኒ ዘይበጎ ኣታቲ ህንኩታ እቲ ሕሳይ ጫሊዑ ማዳ እምንኸታ ንኣፍማይ ዘምልኦ ናይ ከበዛ ሃንዛ ናይ መታሕት ርግኦ እዚ ዓድና እንታ ዝህዳእታ እንታ ዝፍቕራ እንታ ዝስኒታ ፈሽፊውፊው ዝብል ዘይህወኽ ነፋሳ ሃወይ ሃወይ ዘብል ተዛራይማያ ሃዋዚ ንእዝኒ ኩሉ ተዳሃያ ድሕሪ ጽጋብ ዘሎ ጥምጥም ኣባጽሕ ድሕሪ ምልእ ኸብዲ ድሕሪ ጭድድ ፍንጭሕ ኣጓብዝ ኩኳደሩ ዘዘሊሎም ብርግሕ ዝወደቐ ኽትስእ ኣቤት ዘሎ ህልኽ ዘውደቐ ኽዕሎ ዝወደቐ ኽድኽ ኣቤት ድራም ትርኢት ክትርእዮ ዘቕንእ እንታ ዝዓድና እንታ ዝኣባይታ እዛ ሃዳ ድማ ወዝ ኣግነታ እቲ በዓታ ኸእረት ኣግነታ ዓይኒ መሕለውለዊ ከም መስያት ናይ ባሕራ ባሕርን ተበልክኹም ዙርያ ዝቕናታ እንታ ዝዓድና ቤት ሽሻይ እንዳኣላ ቤት ስጋ ቤት ዓሳ ቤት ሽሻይ እንዳኣላ ቤት ስጋ ቤት ዓሳ

አነዶ አነዶ አነዶ ከይምርከኽ ኣብራኸይ ዓፂፈ ወዲ መሬት እንዴ ዝበላዕ ሓሪሰ ኣብ ገዛእ መሬተይ ዝነብር ሂፀ ኣንታ በዚ ጣልያን ልበይ ተበቈፀ ባሕሪ ዝተገረ ምሕር ዝሃፀፀ ኣይነብርን ኣነ ኣነ ዝተረጊፀ ካብ ደኒንካ ምንባር ሞት እንዳኣለይ መሪፀ ኣነዶ ኣነዶ ኣነ ወዲ ኣይተ ንፋተን ዝበልክዎም ዝሞተን ተሞተ ወለ ህልም ይበል ድረይ እንተጸነተ መሬተይ ተዘሚቱስ ምዚኦም ክዛተ ጥራይ ኢደይ ክነብር ዝመት ምስተዘምተ ሽዑን ጣልያን ስዕበዮ።